ንኽትወፅእ ዝሰርሑ ብዙሓት ሰብ ሞያ እዮም ዘለዉ። እዞም ድሕር መጋረጃ ኮይኖም ዝዓዩ ሰብ ሞያ ምበኣር እንታይ ዓይነት ስራሕ እዮም ዝዓሙ ዘሕልፍዎ ፃዕሪ ከም ይመስል ብሓባር ንከታተል። ነበደላዊ ተዛመደ ብኣርያም የማነ ከስክረኩም እዩ።

0: ምስራሕ ፊልም ገፊሕን ብዙሓት ስነ ጥበበኛታት በብሞዮኦም ዘሳትፍ ዓውዲ እዩ። ኣብዚ ዓውዲ እዚ ዝስራሕ ስራሓት ንኡስ እኩብ ናይ ዝተፈላለዩ ስነ ጥበባዊ ንጥፈታትን ዕዮታትን እዩ። ሓንቲ ፊልም ተሰሪሓ ናብ ህዝቢ ክትቀርብ እንተ ደኣ ኮይና ቀዳምነት ድርሰት ማለት ደራሲ ወይ ፀሓፊ ዛንታ የድልያ። ኣላይ እውን ክህሉ ኣለዎ። ሰኣላይ ብቕንዱ ነቲ ገፀ ባህሪ ተላቢሶም ንፅሑፍ ናብ ህያው ዝቕይሩ ተዋሳእቲ፣ ምከና ቦታ ዝገብሩ ክኢላታት፣ ምስ ገፀ ባህርያት ዝኸይድ ኣልባሳትን መፀባበቂታትን ዝገብሩ ሞያውያን፣ ኣርታዒ ኣካየዲ ስራሕ ወዘተ ካብቶም ብውሕዱ ዝፅውዑ ብድሕሪ መጋረጃ ኮይኖም ነታ ስራሕ ተወዲያ ናብ ተዓዘብቲ ንክትቀርብ ዝሳተፉ እዮም። እታ ስራሕ ክውን ዝገብሩ ብድሕሪ መጋርጃ ዝዓዩ ሞያውያን ግን ብቁፅሪ ኣዝዮም ብዙሓት እዮም። ድሕሪ መጋርጃ ክንብል እንከለና እንታይ ማለት እዩ?
1: ስነ ጥበብ ዘሎ ኣርቲስት ሓደ ውዱእ ወይ ድማ ውዱዕ ዝኾነ ስራሕ ንምቕራብ ቅድሚ ናብ ፈነወይ ወይ ድማ ናብ ኦዲየንስ ምቕራቡ ዘሎ ሓጎስ ጎፃት፣ ገልጠምጠማት፣ እቲ ዘጓንፎ ብድሆ እንታይ ይመስል ትገልፅ ሓፃር መልሲ ወይ ድማ ሓፃር ነቲ ሓፃር ሕቶስ ሓፃር መልሳ ኮይና ዝስማዓኒ
2: ፊልም ተሰሪሑ ክትሪኦ ከለካ ክሰርሖ ከለካ ንበበን እዩ ሕጂ ክሰርሖ ከለካ ዘጋጥም ነገር ብዙሕ እዩ። ገዲኡ ኣብቲ ፊልም ትሪኦ ኣሎ፣ ገዲኡ ከዓ ዘይትሪኦ ኣሎ። እቲ ዘይትሪኦ ኩሉ ግዜ ድሕሪ መጋረጃ ንብሎ ስታት እዩ። ነቲ ቅድመ ምድላዋት ዝግበር ነገራት ኩሉ ብድሕሪ ስለ ዝግበር ምናልባት ኣብቲ ስእሊ ምስ ረኣኻዮ ሓደ ሰብ ዘሎ መስለካ፣ ግን ሰላሳ ሰብ ክህልው ይኽእሉ እዮም። ኣብታ ገዛ ብዙሕ ነገር ዝገብሩ ናይ ክዳን በሉ ናይ ገለ በሉ ናይ ብዙሕ ነገራት ናይ ሜካፕ ናይ ብዙሕ ነገራት ዘዳልው ኣለዉ። ናይ ኤሌክትሪክ ኣለዉ፣ ናይ ሳውንድ ሲስተም ኣለዉ፣ ናይ ገለ ኣለዉ። እዚ እዚኦም ኩሎም ድሕሪ መጋረጃ ኮይኖም ነታ ፊልም ንክትከውን ዝገብሩ ሰባት ሕጂ ኩሉ ግዜ እቲ ድሕሪ መጋረጃ ንብሎ እቲ ዘይረአ ኣብቲ ፊልም ዘይንሪኦ ነገራት ግን ብዙሕ ስራሕ ዝሰርሑ ሰባት እዮም።
3: እዛ ድሕሪ መጋረጃ ወይ ቢሃይንድ ዘ ስክሪን ዝበሃል ስብሓንቲ ቋንቋ ኮይኑ ትግለፅ ኮይና ትስማዓኒ ማለት መብዛሕት ግዜ ክንሰርሕ ወይ ኣብ ካፌ ወይ ኣብ ገዛ ምስኣተናሲ እቶም ዝርኢና ወይ ቶም ዘፍቀዱልና ናይቲ ገዛ ይኹን ዝኾነ ዝረኣየና ሰብሲ እዋይ እዚስ ኣብ ሳሉን ኮፍ ኢልካ ክትርኦ ዩ ጥዑም፣ እዛ ዓይነት ስራሕ ሲ ከምዚ ከም ዘሎስ ኣይንፈልጥን እዮም ዝብሉና ኩሎም ዝረኣዩና ማለት እዩ። ምክንያቱ እቲ ብምሉእ እቲ ሃልክና እቲ ሃልኪ ዘለዎ ብድሕሪ ኣብቲ ተወዲኡ ካብቲ ደራሲ ጀሚሩ ስጋብቲ ስእሊ ተቐሪፁ ናብቲ ተዓዛቢ ዝቐርብ ዘሎ ብድሕሪቱ ዘሎ ብምሉእ ብጣዕሚ እዩ ሃልክ ዘለዎ። እሱ ከዓ ኣይረኣይኒ ሕጂ እሱ ኣብኡ ደሎ ብድሆ ኣብኡ ደሎ ሓርጎፅቦፅ እሱ እቲ ቢሃይንድ ዘ ስክሪን ወይ ከዓ ድሕሪ መጋርጃ ዝበሃል ኮይኑ ስማዓና ኣነ።
0: ኣሰራርሓ ፊልም ከከም ትሕዝቶ ዓይነት ከምኡውን ዕምቆት ዛንታ ክፈላለዩ ይኽእል። ኣብ ድሕሪ መጋርጃ ዝሳተፍ ዓቕሚ ሰብ ድማ ብመንፀር ናይዚ ይፈላለ።
1: ድሕሪ መጋርጃ ዘሎ ዓቕሚ ሰብ ከምቲ ኣብ ስክሪን በብናቶም ካብ ደራሲ ጀሚርካ ስጋብቲ ናይ መወዳእታ ዘሎ ኣብ ስራሕ ዝዋሳእ እቲ ክሪው ዝበሃል ወይ ማለት ጉጅለ ትበሃል እሱ እዩ። እሱ ማለት ከዓ ኦልሞስት ደራሲ፣ ዳይሬክተር፣ ካስ ዳይሬክተር፣ ኣልባስ፣ ካሜራ ዳይሬክተር፣ ናይ ካሜራ ኤዲተር እንዳበልካ ናይ ሙዚቃ ውህደት እውን ካልእ ካልእ ብሙሉ ኣብታ ስራሕ ዝሳሰብ ካብ ኤ ስጋብ ዘድ እቲ ክሪው እሱ እዩ ማለት እዩ። እቲ ዓቕሚ ሰብ ከዓ ከምቲ ስራሕ እዩ ዝምዘን። ንኣብነት ሓደ ሾርት ሙቪ ወይ ማ ሓፂር ናይ ፍርቂ ሰዓት ዘዳሉ ኣካልን ሓደ ተኸታታሊ ፊልሚ ዝሕዝ ኣካልን ሓደ ዓይነት ዓቕሚ ሰብ ክህልዎም ኣይክእልን እዩ። ንኣብነት ኣብቲ ብደራስን ዳይሬክተርን ተዋሳኢ ባዕሉ ኣልባሱ የምፅእ ባዕሉ ቦታ የዳሉ ባዕሉ ገለ ጌካ ኣፅባ ቢካ ክትሰርሖ ወይ ኣብ ተወሰነ ኣብ ክልተ ሰለስተ ኣንግላት ክውዳእ የኽእላ ኮና ተኸታታሊ ፊልሚ ተኮይኑ ግን ከምዚ ንሪኦ ማለት እዩ። ብዙሕ ባጀት፣ ብዙሕ ሃልኪ፣ ብዙሕ ናይ ንብረትን ዓቕሚ ሰብን ስለ ዝሓትት ዝገፍሐ ወይ ማ ዝሓየለ ናይቲ ስራሕ ጉልበት ይሓትት ፊልሚ ኣብኡታት ኢና እንታይ ሽሙ ንገብር ኣብዚ ከዓ በቲ ታሪክ እዩ ዝምዘን ዝውሰን ማለት እዩ ሓደ ታሪክ ምናልባት ኣብ ውሽጢ ከተማ ዝስራሕ ማሕበራዊ ሂወት ዝድህስስ ክኸውን ይኽእል እቲ ሓደ ዛንቲ ከዓ ማሕበራዊ ሂወት ኮይኑ ናይ ገጠር ክኸውን ይኽእል ኣብቲ ናይ ገጠር ዓመታት ኣለዎ ገሊኡ ገጠር ናይ ሎሚ ናይ ድሕሪ 1996ክተበግሶ ትኽእል እቲ ገሊኡ ታሪክ ከዓ ኣብ 18 ክፍለ ዘመን ነበረ ዛንታ ናይ ሃገር ኢልካ ኣብ ገጠራዊ ነገራት ክትገብር ትኽእል ተመሳሳሊ ኣብቲ ናይ ከተማ ስራሕ ከዓ ናይ ቅድሚ ናፅነት ናይ ገላዊ ሂወትና ኢልካ ንዕኡ ከም መበገሲ ኣይድያ ሒዝካ ትብገስ ትኽእል ትኸውን ወይ ድማ ንዘሎ ማሕበራዊ ሂወት እዩ ስለዚ እቲ ዛንታ ከከምቲ ዓመተ ምረቱ ከከምቲ ገዲምን ሕጂ ዘሎ እዩ ዋጋ ዝሓተካ
0: ምስራሕ ፊልም ወይ ድማ ተዋስኦ ነቲ ኣብ ኣእምሮ ደራሲ ዝተሰርሐ ዛንታ ናብ ህያው ብምቕያር ነቲ ዛንታ ድማ ሓቀኛ ንምምሳሉ ብምስራሕ ማለት ስለ ዝኾነ ነቲ ኣብ ፅሑፍ ዘሎ ዛንታ ኩላቶም ኣብቲ ሞያ ዝሳተፉ ሰፋት ብዕምቆት ብምስራሕን ምፍታሽን እዮም እጃሞም ከበርክቱ ዝፅዕሩ በብዝኽእልዎ ድማ የበርክቱ ዝተፈላለየ ዛንታ ታሪክ ባህሊ ሕብረተሰብ ዝሓዘ ፊቸር ይኹን ተኸታታሊ ፊልም ይስርሑ እዮም ስነ ጥበብ ከም ነንፀብራቕ ሕብረተሰብ ምዃኑ መጠን ድማ ነቲ ተደልዩ ዘሎ ዛንታ ሓቀኛ ንምምሳሉ ብዕቱብነት ምስራሕ እዩ ዝሓትት መብዛሕትኡ እዋን ንድሕሪት ምልስ ኢልካ ዝስርሑ ባህላውያን ይኹን ታሪካውያን ፊልምታት ኣብ ምስርሖም ዝያዳ ኣህለኽትን ኣሸገርትን ይኾኑ እዚ ዝኾነሉ ምክንያት ድማ ነቲ ትብሎ ዘለካ ግዜን ክውንነትን ቦታን ሽዑ ግዜን ኣብዚ ሕጂ ኮንካ ክትመስሎ ኣፀጋሚ ብምዃኑ እዩ ብዝኾነ ግን ኣብ ምስራሕ ፊልም ዘሎ ሞያዊ ኣብ ድሕሪ መጋረጃ ኮይኑ በብሞይኡ ዝሕተቶ ነገር ብፃዕሪ ንኸተግብር ይሰርሕ
1: ስለዚ ኣነ ዝብሎ መጀመርያ ሓደ ስራሕ ክብገስ ከሎ ካብቲ ደራሲ እዩ ዝብገስ እቲ ደራሲ ቀዳማይ ድልውነቱ ከመይ እዩ ዛንታ በየናይ ዓንግል ርእይዎ ኣሎ ነዚ ሕብረተሰብ ከ ዝያዳ ይውክሎ ድዩ ወይ ንቱ ናይ ሽዑ ዝነበረ ናይ ቀደም ሕብረተሰብ ይውክሎ ድዩ እንታይ ዘፅንዖ ነገር ኣለዎ ነብሱ መጀመርያ ድልውነቱ የረጋግፅ ንነብሱ ካ ሓታ ምስ ነብሱካ ዲስካስ ዝገብር ማለት እዩ ንዚኣ ኣነ ክሰርሓስ ብቑዕ ድያ ይበቑዕን ኣማና ኮ ብዙሕ ግዜ ልሙድ ቡና ኣይኮነን ሓደ ኣይድያ መሰበገስካ ካባይ የማነ ወይ ካባይ ሱሌማን ይሓይሽ እንተደ ኮይኑ የሕሊፍካ ናይ መሃብ ባህር እውን ክህልወና ኣለዉ ማለት እዩ የማነ ንዚ ኣነ ሕዝያ ዘለካ እንግል ካባይ ንላዕሊ ዕምቀት ክበላ ወይ ድማ ኣፍልጦ ልዕና ኣለዎ ኮይኑ ኣሕሊፍካ መሃብ ፅቡቅ ደድሕሪኡ እታ ስራሕ ተፃሒፋ ምስ ተወደአት እቲ ታሪክ ናይ ቀደም እተ ኮይኑ ነቶም ናይ ቀደም ዛንታ ሰርች ዝገብሩ ምስኦም ይህን ምሂን ምበሃል ኣብ ኩሉ ኣብ ባህላዊ ኣንግላቱ ኩርናዓቱ ኣብ ቋንቁኡ ኣብ ኣልባሳት ኣብቲ ኣቃወማ ንዚ ከም ኣብነት ሽሙ ክትገብሮ ትኽእል ዘለዎ ሚዛን የጉድሎ ስለዚ ንዚ ንክትእክብ ወይ ንዚ ሰርሻ ትገብር ግዜ ክትበለካ ግዜ ሂብካ ምስ መፅናዕቲ ማለት እዩ እቲ ቦታ ዝጠልቦ ሰንዓፈ ኮይኑ ሰንዓፈ ከትካ ሰርሻ ትገብር ኣለካ ኣብ ኣስመራ እተ ኮይኑ ናይ ሽዑ ዝነበሩ ሰባት ከትካ ሰርሻ ትገብር ኣለካ ኣነ ኣብ ግዜ እንግሊዝ ኣይተወለድኩ ኣብ ግዜ ጥልያን ኣይተወለድኩ ናይ ግዜ ጥልያን እንግሊዝን ዝነበሩ ሰባት ከትካ ነቲ ሽዑ ዝነበረ ስርዓት ኣነባብራ ካብኦም ወሲድካ ሓሳብ ክሰርሖ ከለካ ነቲ ስራሕ ዝያዳ ዓብ ገብሮ
2: ሓደ ሰኣላይ ኣብቲ ቦታ ከይዱ እንታይ ክስእለ ኣይኮነን ክብል ዘለዎ ኣቀዲሙ ልክ ከምቲ ካደ ምድላዋ ዘድልዮ ምድላዋ ዘድልዮ ምስኣልካ ሕጂ እዚኣ ከዓ ከምቢኣ ትጅምር መጀመርያ ተሰኣላይ ዓይን ናይ ዳይረክተር እዩ

0: ዳይረክተር እንታይ እዩ ዝደሊ ዘሎ ኢሉ ክሓስብ ክኽእል ኣለዎ። ነቲ ዳይረክተር ፅቡቅ ገይሩ ክፈልጦ ክኽእል ኣለዎ። እንታይ ክገብር ደሊ ዘሎ፣ እንታይ ክስእል ደሊ ዘሎ፣ ወይ ድማ እንታይ ክነግረና ደሊ ዘሎ። ኣብዚ ኣብታ ፍሬም እንቲኣስ ክንእትዎ ዘለናን ክንእትዎ ዘይብልናን ነገራት እንታይ እዩ ክሓስብ ክኽእል ኣለዎ። ኣጋጣሚ ዳይረክተር ዘይርዮ ነገር ኣብታ ፍሬም ዳሕርኣትያ ሪስፖንሲቢሊቲ ዝወስዳ እቲ ካሜራ ማለት እዩ። ሕጂ ኣብኣ ከዓ ክሕግዞ ኣለዎ ማለት እዩ። ሕጂ እቲ ካሜራማን ምስኣን ጥራሕ ዘይኮነ ዓይን ናይቲ ዳይረክተር ክበር ነቲ ናይ ዳይረክተር ድሌት ተረዲእዎ ወይ ትሰርሖ ዘሎ ስራሕ እንታይ እዩ ናይ ቀደም እንዳሰኣልካ እቲ ናይ ተዓዛባይ ነቲ ተዓዛባይ መጨረሻ ዘቕርቦ ስቲ ኤዲተር እዩ። ነቲ ስራሕ ብምሉኣ ኣብ መጨረሻ ነቲ ተዓዛባይ ዘቕርቦ ስቲ ኤዲተር እዩ። ሕጂ እቲ ተዓዛባይ እንታይ ይፅበይ ኣለዎ ኣብ ርእሱ እንታይ ይርኢ ኣሎ ኢሉ ክሓስብ ክኽእል ኣለዎ። ልክ ከምቲ ካሜራማን ነቲ ዳይረክተር ዘንብቦ እቲ ኤዲተር ከዓ ነቲ ተዓዛባይ ከንብቦ ዘሎ። ሕጂ ንምሳሌስ ሓደ ዝፈትዋ ከልቢ ዘላቶ ሰብ ከተርኢ ፀኒሕ ከዓ እቲ ከልቢ ገለ እንድሕር ኮይኑ ወይ ማኪና ረጊፀቶስ መጀመርያ እቲ ኦዲንስ ተዓዛባይ ክርኢ ዘድ ዘሎስ ገፅ ናይቲ ዋኒ እዩ። ምክንያቱ ከም ዝፈትዋ ነገር ከያ ስለ ዘለካ ንሱ ከይረእካ ናብ ካልእ ንድሕር ከድካ ሕጂ እቲ ኤዲተር ተጋጊሉ ኣብ መዓሲ ክክሎዝ ኣብ ክቆርፀልና ዝኽእል ኣብ መዓሲ እቲ ሚድየም ከርእየና ዘለዎ እቲ ኤክስፕሬሽን መዓሲ መን እንዳተዛረበስ ናይ መን ሪኣክሽን ዝፅበይ ዘሎ እቲ ተዓዛባይ ክርድኦ ክእል ኣለዎ እቲ ኤዲተር።
1: እንታይ እዩ እቲ ካራክተራይዜሽን ወይ እቲ ጠባይሲ እንታይ እዩ እንታይ እዩ ዝመስል ከመይ እዩ ኣበይ እዩ ክነግረካ ዝተሓቶ ጥራሕ ኣንቢብካያ ገለ ደይኮነ እሱ ዕምቀት ናይቲ ካራክተራይዜሽን ተሓቶ ሞ ነግረካ እንዳሕር ዘፅናዕ ኣለዎ ከድካ ተፅንዖ ገለገለ ሰባት ነይሮም በዓል ሳምሶም ተክ ኣብቲ ዝሓለፈ ስጋዕ ወርሒ ዝወሰደ ከፅንዕዎ ነቲ ጠባይ ማለት እዩ ኣብ ካልእ ቦታ ከይዶም ማለት እዩ በዕለይ ንበዕለይ ብዙሓት ሰባት ከምኡ ነይሮም እቶም ዝመሃሩና እቶም ዓበይቲ ማለት እዩ እጂ መስዋእቲ ትገብረሉ እሱ ጥራሕ ዘይኮነ ኸማን ንበይንኻ ኮንካ ኣብ መስትያት ክትለማመድ ኢኻ ትውዕል ፍቕሪ ስጋ ምሽ እስኻ ካብ ስጋ ትመስል ነቲ ካራክተር ተእትዎ
2: ድሕሪ መጋረጃ ከምቲ ተደጋጊሙ ዝበሃል ዘሎ ብዙሓት ሞያውያን ዘሳትፍ እዩ። ደራሲ ዳይሬክተር ሰኣላይ ኣርትዖት ካብቲ ብተደጋጋሚ እንጥቕሶም ኣብቲ ስራሕ ዝሳተፉ ዝኾኑ ዳኣ እምበር ኣብ ምስራሕ ፊልም የማናይ ኢድ ዳይሬክተር ብምዃን ዓብታራ ዝፃወት ካልእ ኣገዳሲ ሞያው እውን ኣሎ። ንሱ ድማ ኣልባሳትን ምከና ቦታን ከምኡውን መመላኽዒ ተዋሳእቲ ሓላፍነት ዝስከም ሰብ ኣብቲ ሞያ እዚ ዝሳተፍ ሰብ ሓላፍነቱ ነታ ደርሰት ኣዕሚቕካ ካብ ምፍላጥን ምፅናዕን እዩ ዝብገስ። ብሓፈሻ ድሕሪ መጋረጃ ብዙሕ ጨናፍር ዘለዎም ዓውድታት ዘሳትፍ ስራሕ እዩ።
3: ኦኬ ኣብ ኮስቲም ቅድም ክረአት ኢላ ማለት እዩ። ኮስቲም ክበሃል ከሎ ሕጂ ኮስቲም ከተዳሉ ከለካ ማለት እዩ ናይ ሓንቲ ፅሕፍቲ ናይ ሓንቲ ዛንታ እንታይ ዓይነት ኮስቲም እየ ድልያ ማለት ኣብ ገጠር እንድሕር ከድካ ነቲ ናይ ገጠር ዘድሊ ክዳውንትኻ እንታይ ዓይነት ኣልባሳት የድሊ ተኣቱ ማለት እዩ። ኣብ ገድላው እንተኮይኑ ከዓ ኣብቲ ናይ ገድለኸ እንታይ ዓይነት ንብረታት የለየና እንታይ ዓይነት ክዳውንቲ የድሊ ከምኡ ዋላ ስጋዕ እዚ ሕጂ ዘለናዮ ክዳውንቲ ከመይ ዓይነት ክዳውንቲ ክንክደን ኢልና ከዓ ንሓስብ ማለት እዩ። ኣብቲ ንብረት ቀረባት ንብረት ከዓ እንተደኣ ኮይኑ ናይ መዓስ እዩ እቲ ንብረት ናይ መዓስ ንብረት እዩ። ናይ ቅድም ንብረት ድዩ ነይሩ እንታይ ነይሩ እቲ ናይ ቅድም ንብረትና ንዕኡ ሪሰርች ዝገብሮ ማለት እዩ። ንዕኡ ሪሰርች ንክትገብር ንዕኡ ነቶም ሰባት ክትረብ እንደ እዩ ነይሩ ዶገሎ ይብሉካ ብዙሕ ስእልታት እንዳርኣይካ ኢካ ተምፅእ ካብ ገሊእ ተውፅኡ ካብ ገሊእ ታሽብታት እንዳገብርካ ተምፅእ ማለት እዩ። ቦታ ናይ ቦታ ከዓ ቦታ ክትርኢ ከለካ ከዓ ታዛንታ እንታይ እያ ታዛንታ ምስ ረአ ከዓ ኣበይ ቦታ ክትሰኣል ትከኣል እዚኣ ዋላ ከምዚ ክብሎ ፀንሑ ቅድሜና ዝነበሩ ማለት እዩ ኣብ ስመራ ትሽገረሉ መሳእሊ ቦታታት ኣሎ ነቲ ዛንታ መሰንበብካስ ነዚኣስ እዚኣ ዶ ትመስል እስከ ንክዳ ትብል ከድካ ርሑቅ ቦታታት ከድካ ኢካ ተውፅኦ ማለት እዩ። ከምዚ ዓይነት መስል ማለት እዩ ትንነጥፎ ንሕና ማለት እዩ
4: ስራሕ ማለት መጀመርታ ማለት እዩ እንታይ ንብረት ተድልየካ እንታይ ክርስዕ ብካን ሜሞሪ ኩሉ ዘድልየካ ባትሪ ቻርጀር ክትሓድር ኣለካ ተዳሉ ምሽ ሽካብኡ ከዓ ሰብ ኣለ ከምሳሃለዉ ሰባት ናብቲ ቦታ ድብፅሑካ ማለት እዩ ቦታ መብፅሓ ሸ ካብኡ ኣብቲ ቦታ መብፅሓ ካሜራማን ክበሃል ከሎ ሓበይን ኮነ ካሜራ ዝበሃል ናይ ብርሃን ናይ ላይት ካተልካ ሰብ ኣሎ ብዓብኻ ናይ ድምፂ ካ ኣሎ ስለስቲ ተዋሂድ እዩ እቲ ስእሊ ክሰይር ኮነ ናብ ህያው ድመፅእ ማለት እዩ።

0: ማለት እዩ። ሕጂ እታ ስክሪን ክትርኦ ኮላ እቲ ምስሓ ዘለዉ ላይት እቲ ዓይነት ላይት ዘሊካ ንኣኻ በየናይ ሻዶ ገልካሎ ወይከዓ በየናይ ብርሃን በፅሕካ ኣሎ ድካተል ምስኻ ግድን ሰብ ክብልወካ ኣለዎ ኣብ ድምፂ ኸም ማለት እዩ። እቲ ድምፂ ክበርትዖ የብሉን ክታሕት ከዓ ጎለካ የብሉን ነዞም ምስ ተጣመርካ ስራሕ ትጅምሮ ማለት እዩ። ሕጂ ብሃን እዚ ድሕሪ መጋረጃስ ብዙሕ ነገራት ተሓልፍ እቲ ማለት እዩ።
1: ጎኒ ጎኒ እዚ ኣብ ላዕሊ ክበሃል ዝፀንሐ ነገራት ዝኸይድ ኣብ ምፅባቕ እቲ ስራሕ ዓብታራ ዘለዎ ተነፃፊ ድምፂ እዩ። ሓንቲ ፊልም ተኸታታሊት ትኹን ፊቸር ፊልም ምስ ትሕዝቶ ዛንታኣ ዝኸይድ ናይ ባዕላ ተነፃፊ ሙዚቃ ወይ ድማ ሳውንትራክ ዘለዋያ። እዚ እውን ካብቲ ኣብ ድሕሪ መጋረጃ ናይታ ስራሕ ቀዲሙ ዝስራሕን ዝፃፈፍን እዩ። ኣብታ ስራሕ ድማ ኣገዳሲ ቦታ ይሕዝ።

0: ከምዚ ክበሃል ፅንሐ ሲ እቲ ሙዚቃ ወይ ሳውንትራክ ንብሎ ሙድ ዘትሕዘካ ማለት እዩ ኦልሞስት 25 ካብ 100 ሓይሊ ናይታ ፊልም ስክኸውን ኽእል እዩ ምክንያቱ እንታይ ዓይነት ሙድ ህበካ እንታይ ዓይነት ምስስ ትሪኦ ዘለካ ስእሊ ትሰኣላ ከዓ ምስቲ ሙዚቃ ዝኸይድ ሓደሓደ ግዜ ክኸውን ካልእ ትረፍ ዋላ እቲ ትሪኦ ዘለካ ሰብ ከማ እንድሕር ተንኮል ሓስብ ኣሎስ በቲ ሙዚቃ ጥራሕ ዝርድኦም ሰባት ኣሎ ቋንቋ ዋላ ይረዳዮም ውይ ተንኮል ሓስብ ኣሎ እዚ ክህዩ ገለ ዘብለ እቲ ሙዚቃስ ይዛረብ ባዕሉ ሕጂ ሙድካ ሙድ ናይቲ ሰብ ናይቲ ካራክተር ናይቲ ተዋሳኣይ ናይቲ ገፀ ባህርያት ይነግረካ ነገረ ከዓ ነቲ ዝርኢ ዘሎ ከዓ ናብቲ ዝድለይ ሙድ ይእትዎ ማለት
1: እዩ እቲ ትመርፆ ሳውንድ ትራክ ትዛ እንታይ እዩ ዝመርሓካ ናይ ዳራሲ ናይ ዳይሬክተር ናይ ተዋሳእቲ ጥራሕ ኣይኮነን ትሕዝካየ ዘለካ ዛንታ እሳያ ትውስን ምክንያቱ ናይ ንኣብነት ንእሽቶ ሓወይ ክንዳ ሓሙት ተርእና እያ ሚለኑ እታ ዛንታ እታ ሙዚቃ ንታ ዛንታ ዝያዳ ተሰሪሓ ኣብ ዝኾነ ኣጋጣሚ እታ ሙዚቃ ተሰሚዕካ እያ እታ ዛንታ ኢካ ትዝክር ስለዚ ንዑ ተባሂሉ ስለተሰርሐ እዩ ገና ኣብ ምምዕባል ከም ዘሎ የማና ነገር ክፀኒሖም ብዙሕ ነገር ኣለዎ ብሕጂ ዝተርፈና እውን ነቲ ዘሎ መድረኻት ዝመስል ሙዚቃ ዝመርፆ ሰብ ኣይኮነን ዛንታ እዩ ዝመርፆ ኣብቲ ውሽጢ ዛንታ ኣብቲ ሓጎስ ናይ ሓጎስ ሙዚቃ ኣብቲ ሓዘን ከዓ ብፍሉድ ድዩ ብካልእካልእ ሙዚቃ ተጠቂምካ ነቲ ሓዘን ዝያዳ ሓዘን ዘምስሎ ናይ ሙዚቃ ኣብ ዝኾነ ስራሕ ግን ዝሓየለ ፓርቲ ከምቲ ኩሉ ከምቲ ዛንታ ከምቶም ተዋሳእቲ ከምቲ ገለ ከምቲ ልባስ ከምቲ ገለ ዝሓየለ ተራ ዘለዎ ከዓ ኣካል ሙዚቃ እዩ ሙዚቃ ነታ ዛንታ ከደይባ ይኽእል ከውርዳ ይኽእል ክዕንዋ ይኽእል ከማዕብላ ይኽእል ዝያደ ከዓ ሓባር እዩ ፍቅራዊ ነገራት ብሙዚቃ ክስነከሎ ነቲ ፍቕሪ ዝመስል ሙዚቃ ተገይርካሉ ነታ ፍቕሪ ዝያዳ ግልፅከያ ኣለካ ኣብዚ ንባዕሉ ኣብ ከተማ ትገብሮ ናይ ፍቕሪ ክገልፀለኢልካ ዘእተኻዮ ሙዚቃ ንናይ ገጠር ክጥቅመሉ እዩ ትክእል ንናይ ገጠርካ ናይ በዕሉ ናይ ገጠር ኣሎ ብዙሕ ግዜ ብባህላዊ ሙዚቃ ዝፅወት ነቲ ናይ ገጠር ዝያዳ ገልፆ ስለዚ ዛንታኻ እዩ ነቲ ሙዚቃ ከመይ ክገብሮ ከም ዘለካ ዝያዳ ዝሕብር ማለት እዩ
2: ድሕሪ መጋርጃ እቲ ተዓዘባይ ብዓይኑ ዘይርዮ ካልእ ሕቡእ ዛንታ እዩ ነቲ ክረአ ዘለዎ ኣብ ዓይነት ዓዘባይ ንክበፅሕ ዝስራሕ ዘይረአ ካልእ ዛንታ ኣብዚ ድማ ብዙሕ ኣጋጣሚታት ኣለው ገለ ካብ ተመክሮ እዞም ስነ ጥበበኛታት ንምክፋል
1: እዘን ደሴታት ወፊረ ኣጋጣሚ እቲ እዋናት ከምዚ ሕጂ እዋን ናይ ጉንበት እዩ ነይሩ ማለት እዩ በዓል ኣሉሊ በካ ገለ ዝበሃል ደሴታት እየን ናይ ሓንቲ ደራፊት ሄለን ትበሃል ደራፊት ክንስእል ንኸይድ ማለት እዩ ኣብኡ ምስከና ልዕሊ ዓቕን ምቆት ካብ ፅፈፍ ሓደ ትሕቲ ዜሮ እዩ ዝነበርናሉ ኣዝዩ ምቆት ነይሩ ከድና የና ከዓ ኣብ በረኻ እዩ ኣብተን ደሴታት ከዓ ቨንቲሌተር የለን ክተዘሕለሉ ትኽእል እዩ ከምዚ ናይ ኣስመራ ናይ ከበሳ ባህሪ የብሉን ክንስእል ኢልና ምስከና እንታይ ኮይኑ እታ ካሜራ ፀሓይ ምር ሃሪምዋ ካኖን እያ ነራ ፀሓይ ሃሪምዋ እቲ ይቆፅር እቲ ኬጅ እቲ ጌች ይቆፅር ትቀድሕ ከም ዘላ እቲ ካሴት ግን ኣይ ካሴት ንርሽዑ እቲ ካሴት ግን ኣይዘውርን ስኢልና ወዲኢና ኢልና ምስ ተመለስና ንገላዓሎ ምስ ተመለስና ተፈተሽካ ካብዚ ሰለስተ መዓልቲ ዝሰኣልናየ ስእሊ

0: ክልተ ስእሊ ጥራሕ ትዕያ ዝፅንሐ ሕጂ እቲ ሙቀትን እቲ ሞስቸር ናይቲ ቦታ ካሴት ከምዘይሰርሕ ገይርዎ መዕቀኒ የብልናን ወላ ውን መፈተሸ የብልናን በረኻ እዩ ንባዕሉ ጀነሬተር ጌካ ቻርጅ ትገብር ሞር ሙቀት ይትረፍ ንሰብ ካሜራ ዘምክኽ ሙቀት ነይርዎ ሕጂ ብዚ እንታይ ጌጋ ነርና ንሕና ናይቲ ቦታ ናይ ሙቀት ዓቐን መዚና ምስቶም ሙቀት ዝዳረጋ ካሜራ ክሒዝና ክንወፍር ኣይከኣልናን ዳሕራይ ከዓ ኣብ ደሴታት ኬትካ ክሰርሖ ትኽእል ኣብኡ ባሕር ኣሎ ኣብቲ ባሕር ኣሎ ዋይ ንምንታይ ባፅዕ ዝቐረበ ቦታ እቲ ፋሲሊቲ ትረክበሉ ትኽእል ክንገብሮ የ ዘይምኽኣልና ካልእ ጌጋናታ ነይሩ ማለት እዩ
1: ተሓፀርቲን ክንስእላ ሓሙሽተ መዓልቲ ጌርና ክንጅምራ ደመና መፅእ ፈፍርቂ ክኸውን ትስእል እንደገና ከ እታ ናይ መጀመርያ በታ ጀነራል ብፀሓይ እዳተሳኢላ ተባሃል ደመና ንመፅእ ነገና ፅባሃት ከምኡ እዳበና ብሓሙሽተ መዓልቲ ዝወዳእና ያሲን ኣላ ሕጂ እቲ ዝዓበየ ብድሆ ናይ ዝኾነ ይኹን ካሜራማን ዝመስለና ኣነ ኣብቲ ናይቶም ተዋሳኣት ኮንቲኒቲ ክሕሉ ከመይ ኢሎም ዝዛረቡ ነይሮም ክርኢ እንደገና ከዓ ግዜ ክሕሉ ደመና ክሕሉ ማይ ክሕሉ ገለ ጓይ ከሎ ሳቶም ቀስ ክብሉ ከለዉ እዚኣ ዓባይ ብድሆ ሓደ ካሜራማን
2: ክዳን ናይ ጦርሲ ኢና ማለት እዩ ክዳን ናይ ጦርሲ ኢና ፈቲሽና ፈቲሽና መቸስ ካብቲ ትካላት እንዳጎስጓስ ንረኽቡ ቆቢዕ የለን ቆቢዕ የብልና ንመልሶ ቆቢዕ ደ የብልና ዝጥራሕ ዳ ሞንታይ ዳ ዳ ክንገብሩ ጭንቀት መፀና ማለት እዩ ሸዓ ከምኣ ተባሂልና ወፂኢና ክዳን ናይ ታሽሙስ ረኪብና እያ እቲ ቆቢዒ ግን ስኢናያ ንብል ስሌማን እዩ ስሌማን ዑመር ኣብ መንገዲ ተጨኒቃ ሕጂ እዚ ቆቢዒ እንታይ ኢና ንገብር እንታይ ኢና ንገብረ እዳብልና ስትረስ ፈጢሩላ ማለት እዩ ብዚ ኣጋጣሚ ነቲ ሰብ ቅሬታ ሓት ኣብ መንገዲ ንፈጡን ኢና ብታ ማእከል ከተማ እዳክድሚ ከለና ልከ ነተ ናይ ጦር ትመስል ቆቢዕ ገይሩ ፀንሓና ማለት እዩ እ ሰላም ዝሓወይ ከመይ ኣለካ ንሓና ደውፃና ያምሻ ኣለካ ከምዚ ዝረኸብካዮ ሓደ ንብረት ከምኡ ኮይኑ ስማ ሰላም ዝሓወይ ከመይ ዳሓኒኻ ሓተካ እዛ ቆቢዕ እ ካበይ ኣንፂኻያ ትኸውን ትወዲ ከዓ መሽኪለ ፅልም ዝበለ ፀል ይብ ሩ እዚኣስ ናይ ጦር እንያ ሕ ካበይ ገዜእካያ ኣለ ወዱ ኩሉ ሻለኪ ገፁ ተቀይሩ ስሌማን ሽዑ ኣነ የርዳኣል ዩ ዘሎ ሽዑ ስ ዝሓወይ ንፊልም ስለ ዝደላናና ጨኒቃትና ስለ ዝኮነ ከምዚኣ ስለ ዝደላና ኢና ኢሉ ሰ ይርድኦ ማለት እዩ እዚ ኣብቲ ታሽምለትኩም ኣብቲ ቤሩራ ናይ መደበር ዘሎ ኣብ ለኩም ካብኡ ሰዶ ዝለላ ሓራ ይብሎ ማለት እዩ ካብኡ ከላ ማለት እዩ ከምዚ ዓይነት ኣጋጥመካ ማለት እዩ
3: ሕጂ ናሳእና ከለና ኣነ ነበርኳ ቦታ ኣብ ፀጥፍያ ከምዚ ነብስካ ደክ ዝብለላ እበረ ከምዚ ተራቂያ ዝብላ ቦታ ኮይነት ነራ ሓንቲ ካሜራ ብላዓል ትስእል ነራ ሕጂ እቲ ዝነበረ ክሳይ ዝነበረ ተዋሳኢ ምሳይ ታሓት ነሩ ማለት እዩ ሕጂ ተገብር ክዲብ ክብል ካብታ ጎቦ እንዳይትፀዲፉ ኣብ ይዋዕዱ ኣብ እንጨት ወድቕ ሕጂ ኣነ ንዕል ከልዕል ወይስ ካሜራ ከምጥ ኣለይፀብን ማለት እዩ ካሜራ ኣብ ኢድያ ኣላ ማመጥ ካሜራ ይብልኒ ቦታ ፀድፊ እያ ኩላታ ቦታ ማለት እዩ ሕጂ ፍቅፍቅ ትኾምሽ ንዕል ካዝልዕሎ ነታ ካሜራ ሕጂ ከምኡ ዓይነት ሽግራት ከጋጥመከ ኣብስድ ማለት እዩ
4: ኣብ መወዳእታ ድሕሪ መጋረጃ ኣበርክቶ ናይ ብዙሓት ሞያውያን ንኽውንነት ሓንቲ ስራሕ ካብ ኮነ ኣብ መንጎዞም ሞያውያን ውህደትን ዕትብነትን ክህሉ ግዴታ ይገብሮ ኣብዚ ስራሕ ዝትግበር ጉድለት ናይ ሓደ ሞያዊ ነቲ ስራሕ ብዓሚቕ ክፀልዎ እንከሎ ውህደትን ምብሃልን ድማ ካብቲ ነቲ ስራሕ ኣብ ምዕዋት ዓብ ቦታ ዝሕዝ እዩ
1: ሓደ ይፅነቆ ከምዚ ናይ ኤዲተር ይፅነቆ ትብል ቃል ኣላ ክትሓልየሉ ለካ ዋላ ኤዲተር ኹ እዚ ሓደ ተዋሳኣይ ሲ ውዕል ክገብር ኢሉ መፅእ ኣብቲ ውዕሉ እዚ በዚሕኒ ዝውሕኒ ዝገለመለ ኢሉ ኣብቲ ውዕል ዋጋ ዕዳጋ ንዓልን ታሕትን የብለካ ንሱ ጌርካ ምስ ወዳእካ ግን ኣብታ ናይ ትሬኒንግ ግዜ ከምቲ ናይ ቀደም ብዙሕ ግዜ ስለ ዘይወሃቦ እታ ናይታ ሸዓ መዓልቲ ሲን ክንዲዚኣ ትሬኒንግ ክንገብራ ኢና ፅባሕ ክንለማመዳ ኢና ይብልዎም እታ እንስሳ ጥራሕ ሸምዲድዋ መፅእ ፅቡቕ ንፅባሕቲ ግን ረሲዕዋ ኣሎ ናይታ ሓንቲ እዩ ዝዝክር ሕጂ እሱ እውን ካብቲ ናይ ቀደም ዝፈላለየ ቀደም ኩላ ኢና ዳርጋ ንገብራታ ትሬኒንግ ሕጂ ንብቲ መሰልሰል ምዃኑ እዚ ግን ቅሩብ ከምኡ እንዳመቓቐልካ ካ ትገብሮ ኣብቲ ስእሊ ምስ በፅሐ ሽዑ ድቅስ ሓዚሩ እቶም ካልኦት ኣፅኒዖም መፅኦም ንሱ እስከ ትሕዘኒ ገለ እንዳበሉ ከምዚ ፓፓጋሎ ዝብልዎ ኣሰራርሓ ከምኡ ሰርሕ ንኤዲተር ጭነቆ ሽዑላ እቲ ፓፓጋሎ ኣሰራርሓ ከማ ሓንቲ ሰንተንስ ብምልእታ ነጌድካዮ ከምኡ ተዝወፀ ፅቡቅ እዩ ወይ ነታ ሓንቲ ሰንተንስ ናብ ክልተ ተዝመቕልዋ ሓደ ሓደ ግዜ ሰለስተ እዩ ሕጂ

0: ንኹለን ነተን ክስተን ከፅብቕ እቲ ኤዲተር እዩ ድማወት ማለት እዩ ነተዋሳይስ ተዋሳይ ዝገብሮ ዘሎስ እቲ ኤዲተር እዩ ብሓፂሩ ሕጂ እቲ ዝኽፈሎ ከማ እንተ ኤዲተር ይክፈል ዝግብኦ እየ ዝብላ ሕጂ ከምዚ ዓይነት ኣሰራርሓ ነቲ ኩሉ ኣሰራርሓና ይሃስየና ንኩሉ ንድሕሪት እውን ስለ ዝመልስ በዚ ጋጣሚ ከማ እንታይ ክብል ደል ኣብዚ ስራሕ ኣብዚ ዓውዲ ዘለና ሰባት እዚ ከምዚ ዓይነት ኣሰራርሓ ከመይ ጌርና ክንፅብቑ ከም ዘለና ክንቀለሶ ከም ዘለናስ በዚ ጋጣሚ እዚ ክላወውለድ
1: እወ ብመጀመርታ ኮ እንታይ ይመስለኪ ፊልም ምስራሕ ንዓይ ከም ሓደ ዓብይ ውራይ ዓብዳስ ኮይኑ እዩ ዓባይ ውራይ ክትገብር ከለካስ ኢደኢድካ እንዳበለ እዩ ዝሕግዘካ ማለት እዩ እቲኣ ትጎድል እቲኣ ንፀርካ እቲኣ ትጎድል እቶም ኣብኡ ዘለዎ ኩሩ እንተ ደኣ ተሰማሚዖም እንተ ደኣ ልብልልብ ተዋሂቦም ወላ ሓንቲ ዘፀግመካ ነገር የለን ማለት እዩ ኣብቲ ኩሩ ምውሃድ እንተ ደኣ ሃሊ ዝጎድልካ የለን ዋላ እንታይ ኣሎ መስለኪ ካሜራማን ይኹን ዳይሬክተር ይኹን ተዋሳኣይ ይኹን ክጎድለካ ከሎ ንብረታት ከምዚ ንብረት እምበር ጎድልና ይወፁ ካሜራማን ኣታ ናይ ገዛና ኮ ናይ ቀደም ዝነበረት ከምዚ ክዳና ኣላትና ኢሎም ምፅልካ ሕጂ እንታይ ዝትምዋሃድ ይህን ምሂን ይበሃል ማለት እዩ ኣብዚ እቲ ይህን ምሂን ይበሃል ከዓ ኣገዳሲ እዩ ማለት እየ
2: እዚ ንስኺ ይኮነኒ ኢል ክዝሓስክዮ ኣነ ግን መዳኸሚ ይኽት ምዃኑ ጥራይ ዝነግረክ ንበልኩ ሽሙ ከይፅዋላይ ክኸደለይ ኣዝየ ፀለይ

ናትራን ይኹም ኣብ ምክትታል ትርከቡ። ብምቕፃል ድማ ንኡስ መደብና ፍኖተ ሂወት ተቐሪባ ኣላ። ሎሚ ንኡስ መደብና ፍኖተ ሂወት ንገዲም ተጋዳላይ በረኸት ኣባ ሚካኤል ተመክሮ ሂወቱ ዘላለ ትሕስ መደብ ሒዛትና ክትቀርብ ተጋዳላይ በረኸት ኣብ 1977 ተሰሊፉ ነዊሕ ከይፀንሐ ድማ ስንክልና ማሓወር ኣጋጢሞ ጥዕንኡ ክከታተል ወይ ድማ ሕክምና ክገብር ናብ ፖርት ሱዳን ኣብ ዝኸደሉ ድማ ሞያ ካሊብሪ ተማሂሩ መፅኡ። ካሊብሪ ማለት ምስራሕ ሰብ ሰርሖ ማሓውር ናይ ስንኩላን ማለት እዩ። ኣብዚ ሞያ እዚ ንውሕ ዝበለ ዓመታት ተሰሪሐሎ። ብዘይካዚ ተጋዳላይ በረኸት ስንኩላን ዝግልገሉለን መካይን ከምኡውን ዓረብያ ኣብ ምፅጋንን ኣብ ምስናዕን ክሳብ ሎሚ ብዙሕ ስራሓት ኣበርኪትሎ። ተመክሮ ሂወቱ ብሓባር ንካፈል ናብ ፍፁም ፍለማርያም ከስክረክለ

0: በረኸት ወልደ ሚካኤል ይበሃል ኣብ 1956 ኣብ ዓዲ ጎንበሎ ንኡስ ዘባጋላ ንፍሒ ተወሊዱ ኣብ ቅድሚ ዓብዩ ካብ ቀዳማይ ስጋብ ሻድሻይ ደረጃ ትምህርቱ ኣብ ዓዲ ጎንበሎ ሰላዕ ዳዕሮኖ ዓዲ ጓዕዳደ ንድሕሪ ምክትታል ምስቲ ዝነበረ ዕግርግር ትምህርቱ ብምቁራፅ ኣብ ሞያ ስራሕት ዕንፀይቲ ክነጥፍ ጀመረ። ይኹን እምበር ኣብ ንኡስ ዕድሚኡ ብዝርእዩን ዝሰምዖን ዝነበረ ዝተፈላለየ ሃገራዊ ምንቅስቃሳት ሃገራውያን ኤርትራውያን ምስ ብዙሓት መዘንኡ ንምግዳል ናብ ኣብ ከባቢኡ ዝነበሩ ወከልቲ ህዝባዊ ሓይልታት ከዱ። ይኹን እምበር እቲ እዋንቲ ዝኾነ ኤርትራዊ ብሰንኪ ግፍዒ ጸላኢ ብዛዕባ ሃገሩን ህዝቡን ዝሓስበሉን በብጉጅለ ብምዃን ዝዝትየሉን እዋን ስለ ዝነበረ ሕጂ እውን በረኸት ምስ ሓደ ዓድኩ ናብቲ ህዝባዊ ሓይልታት ይርከብሉ እዮም ዝበልዎ ከባቢ እምባደርሆ ተበገሱ። ይኹን እምበር ካልእ ግዜ ተመለሱ ይበልዎም። ድሕሪ ክንደይ ግና በረኸት ኪኖ ሜዳ ምውፃእ ኣብ ሕምብርቲ ጸላኢ ብምዃን ግቡእ ዕማም ክፍጽም ተልእኾ ተዋህቦ። ይኹን እምበር በረኸት ምስቲ ዝነበረ ናይ ህሱሳት ምንቅስቓሳት ቀሲኑ ክሰርሕ ኣይከኣለን፣ ምኽንያቱ ተፈሊጡ ስለ ዝኾነ። ስለዚ ካልእ ተካእቲ ገይሩ ኣብ 1977 ብመንገዲ ዓላ ናብ ሜዳ ኤርትራ ተበገሰ። ይኹን እምበር ንሕማቕ መዓልቲ የለኹም በላእ ከም ዝበሃል በረኸት ኣባላቱ መሪሑ ብጸልማት ንሓለዋ ኣብ ዝንቀሳቐሰሉ ዝነበረ እዋን ብእግሩ ብዝረገጻ ደንጎላ ሸተት ኢሉ ብምጽዳፍ ናይ ዓንዲ ሕቖ መልመስቲ ኣጋጥሞ ዘይሓሰብካ ይርኸብ ኣይ መርግማይ ምረቓ።
1: ሕጂ ለይቲ ኣብ ሓለዋ ኮለና ነቲዮም ክስተያ ደቂስንዮም ኣብ ሓለዋ ኮለና ይኸይድ ከም ፀገዕፀገቶም ደቂሶም ብዘለዉ ተምዓለምቲ ፀገዕፀገ እንዳኸድኩ ከለኹ ሓደ ፅዳፍ ቦታ ፅዕኒ እምኒ ርግፅ እንትበልኩዋ ሸተት ኢላ ሒዛ ሃኒ ዕዝር ትብል

0: ሸተ ትሕልና ዕዘር ምስ በለ ሽዑ ኣዝዩ ፀዳፊ ነይሩ ክወድቅ ከማ ናይ ተፈል ብቐጥታ ናፍቲ ሩባ ወሪዑን ሕጂ በዚ እግረይ ስለ ዝወደቕኩ ቀጥታ ቤተ ሃሪመ ኣብዛ ንዲ ሕዋሲ ኣብዛ ዓንዲ ሕዋሲ ስለዚ ብከምኣ ምስሃረም ክሽዑ እዋ ንሕክምና ከይደ ክሳብ ክንዲኡ ድበፃሒት ብለኒ ኣብ ጥቓና ስለ ዝነበርካ ትሕክምና ናይ ዓላካ ትሕተናይ ነይሩ ዓርዶተር ኣለም ዝነበርዎ ናብኡ ከይደ ኣደቂሶምኒ በዚ ናብዚ ናብዚ ኢንትራክሽን ስሒቦም በዚ እግረይ ስሒቦም ነዚ ንምስሓብ እዚ ተሃሪሙ ብዛዕ ንድሕቆይ ተሃሪሙ ንምስሓብ ብዙሕ ፈቲኖም ኣይተኽኣለን ብከምዚ ሕጂ ናይ ዓንድሕቆ ቀጥታ መልመስቲ ናይ ታሕተዋይ ማሓወራ ምፅ እቲ ናይ እግሪ መልመስቲ ከምኡ ተወሲዱ ካልእ ህወት ከዓ መቕፃል መፅ ማለት እዩ
1: እወ ንዘይ ንቡር ከም ንቡር ንዘይ ውሁብ ከም ውሁብ ምቕባል ባህሊ ተጋዳላይ ህዝባዊ ግንባር እዩ ስለ ዝኾነ ድማ እዩ ህዝባዊ ግንባር ምስ ኣዝዩ ገዚፍ ሰራዊት ገጢሙ ፀብለሊል ዝወፀ
0: እጂ ኣብ ፖርሱዳን ምስ ኣተና ግን ካልእ ህወት እዩ ተመስሪቱ ኩሉ እቲ ሓደት ፋሲሊቲ እኹል ኮይኑ ሙሉእ ኮይኑ ሓቂ ህዝባዊ ግንባር ተዳልዩ ክሳብ ክንድኡ ኣብ ሶራ ኮይኑ ክንድኡ ከዳሊልካ ሳይ ፅበይንካ ኣብኡ ዳሊ ግን ኩሉ ክልተሰለስተ ፒያኖ ገዛ እዩ ኣብኡ ተኻሪልና ኣቲና ብዚኣ ሽዑ ሕጂ ሓድሽ ህወት ኣብኡ ንጅምር ማለት እዩ በቲ ሓደቶም ናይ ርእሲ ምህረንቲ ዝነበሮም እሶም ወይ ትጀላንቲ ክፃርዎ ስለ ዘይክእሉ እሶም ኣብቲ ሓደ ገዛ ተኻርዮም ንሕና ኣብቲ ሓደ ብቡሉና ሕጂ ኣብ ፖርሱዳን ብጥርነፍ ማለት እዩ
1: እሞ ኸደኣ ጉዕዞን መፅአን እዚ ዝኸበደ ኣካላዊ ስንክልና ዘጋጠሞ ተጋዳላይ በረኸት እንታይ ኮነ
0: ሕጂ ኣብዚ እዚ በዚ ናይ ስራሕ ድመፅእ ሕጂ መበገስነት ስራሕ ኮነካ እቲ መጀመርታ መባእታ ኣብዚኣ ኣስመራ ከለኹ ፈለኛ ማይ ቅርብ ጀሚረ ነይረ ዳሓር ኣብኡ ምስ ኣተና ከዓ ድኾነ ነት ንክሳይ ደድልየካ ነቲ መነባብሮ ዘድልየና ሓርኮትኮት ክብል ጀሚረ ንእሰይ ኮሞዲኖ ኹን ንእሰይ ኣርማድ ኹን ሰፈር ቴሌቭዥን ኹን ትሚልና ካብኦም ጥምፂና ገዚእና ሲ ከምኡ እናገበርና ገልጠምጠም እናልና ስ ንሰርሕ ነርና በዚ ከዓ ዘነ ድገና እዚአንካ ውሕዳት እየን ነረን ገድመካ ሽዕቲ መጀመርታ ኣተና ኣሎስ ውሕዳት እየን ፀኒሕና ኡ ኣርባዕተ ሓሙሽተ ድየን ነረን ደድሕሪኻባ እንዳልና ኢና ንስቀለን ነርና ሓዲስን ናይ በቃ ሽዑ እዚአን ተሰቂልካ ክስንቀሳስ ገለ መለታት ምስ ወዳእካባ ድሕሪኻ በብሪጋያ ነርና በቲ ገዛውተስ ውዛዓየ ነረን ሎም ዘን ሓሙሽተ ኣብዚ ሓደ ውዕላ ምደኒ ድሕርካ ፅባሕ ከዓ ናብቶም ሓደ ውዕላ ሕጂ ድሕሪኻባ እንዳልና ከም እንዳልና ግን ኣይዶንግን ባ ጉንባር ከምዛ ዝፈልጦ ሓያል እዩ እዚአን ክመፃ ጀሚረን እቲ ካልእ ስራሕ ከዓ ብአን መሰረት ከዓኒ ኣብአን ኮን ከዓ ኩሉ ንጥፈታት ክካየድ ከዓ ተቐሊሉ ማለት እዩ
1: ህዝባዊ ግንባር ዝኾነ ዜጋ በታ ዘለቲ ዓቕሙ ከበርክት ከም ዝኽእል ጋህዲ ዝገበረ ውድብ እዩ ስለ ዝኾነ ድማ እዞም ኣብ ፖርት ሱዳን ዝነበሩ ስንኩላን ዝተፈላለዩ ዕድላት ብምፍጣር ከከም ዝንባልኦምን ድሌታቶምን ኣብ ባህልን ኣብ ዝተፈላለዩ ስልጠናታትን ክሳትፎም ጀመረ በረኸት እምበኣር ሕጂ ልዕሊ ሰብ ብንጥፈት ዝሰርሓሉ ዘሎ ሞያ ኣብኡ ዘማዕበሎ እዩ
0: እጂ ብዚ እናተቓለለ ከሎ ከምዚ ድልበካ ትስራሕ ምስ ጀመርና ዳሕራይ እንታይ መፅኡ እዚ ካሊበር ዝንብሎ ኣይፍለጥኒ ነይሩ ብከምዚ ድጋፍ ጌርካ ክየድ ከም ዝነበረሲ ከምዚ ክስራሕ መባእታ ክስራሕ ጀሚሩ መጀመርታ ሽዑ ኣነ ምስ ካልኣይ ናበይ ንኸይድ ንካርቱም ከይድና ከምዚ ምዕቡል ኣይኮነን ግን ከምዚ ዓይነት ሕጂ ኣብ ካርቱም ተሰሪሒልና ንዓና ንክልቴና ከምዚ ተሰሪሒልና መፂና ብኡገና ንንቀሳቐስ ኣብዚ ኣሲርካ ብምሉእ ክልተ ምርኩስ ጌርካ እትንቀሳቐስ ከምዚ ጀሚርና ከምዚ መጀመርያ እምባእ እሞ እዚ ደኣ ክስራሕ ኣከኣል እዩ ዝተባሂለ ሽዑ ካብ ሜዳ ከይዶም በይሩ ተምሃሮ ነይሮምና ናይ ባንቡላ ታቦት መሓረና እዚ ሕጂ ዓዲጓዕዳ ደሎ ወድፋግር ንብሎ ኢብራሂም እዚኦም ኣርባዕቲኦም ንበይሩት ከይዶም ተማሂሮም ነይሮ ናይ ባንቡላ ክምሃሩ ካብኡ ምስ መፁ ሽዑ እሶም ንሜዳ መፂኦም ካብ ሜዳ መፅኡ ዝታቦት ድብለካ ታቦት ኣብርሃ ኣሎ ሕጂ ማይ ተመናይ ኣሎ መዛው እዳባንቡላ እዩ እሱ ሕጂ መባእታዊ ናይዚ ካሊበር ዝበሃል እዚ ሰብ ዝሰርሖ ድጋፍ ናይዚ ሕጂ መባእታዊ እሱ ኣብኡ ይምህረና ማለት እዩ ኣብ 86 86 ንሱ ምስ መሃረና ሽዑ ካብ ሽዑ ጀሚርና እምዋ እምበዓር ኩሉ ክንቀሳቀሲ ኢልና ሽዑ ሕጂ ነሱ ከፍስንኩል ከምዚ ክንሰርሓሉ ጀሚርና በዓልና ትጥረ ነገራት ሽዑ ገሊኡ ካብ ቆርበት ካብ ሱዳን ገዝ ገሊኡ ጣውላ ንገብር ዋላ እዚ ባንቡላ ዝበሃል ንበዓል ባንቡላ እዚ ባንቡላ ናይዞም ቆራፃት ካብ ዝተቐርፁ ቆርበት ነይሩ ቆርበት ነዚ ቆርበት ኣብ ማይና ኣልኮ ጀሶ ጌርና ቅርፂ ነውፅእ ኣሎምቲ ንክሳ

0: ብኣገርና እታሕታይ ኖርማል ጣውላ ሙራለ ከምኡ ፀሪብና ንገብረሎም ከምኡ እንዳገበርና ሕጂ ንሰክር ሰብ እንቀሳቀሲ ነይሩ። ምክንያቱ ትበላ እቲ ነበርናያ ገዛ ሰለስተ ፒያኖ እዩ። ኣብ ታሕታይ እቶም ሆስያት ክንቀሳቀሱ ደ ኩሉ እሶም ቕመትዎ፣ እቲ ካልኣይን ሳልሳይን ግን ኩሉ ሰብ እዚ ካሊበር ንብሎ እዚ ከምዚ ኣሲሩ ምርኩሱ ገይሩ ናብኡ ክኸይድ እቲ ንጥፈት ሕጂ ክቃለል ጀሚሩ ማለት እዩ። ኩሉ ሰብ ኣብ ማእቶት ክሳረፍ ጀሚሩ፣ ኣብ ስራሕ ክሳተፍ ጀሚሩ፣ ባዕሉ ይሓፅብ፣ ባዕሉ ሸቃቅ ገብር፣ ባዕሉ መናባብሩ የካይድ። ከምዚ እንዳገበረ ሽዑ እቲ ስራሕ እንዳተቃለለ እንዳተቐለለ ኸይዱ ንሕና ከዓ እዚ ስራሕ እዚ ከዓኒ ብባንቡላ ኢልና ጀመርናዮ ከዓ እዚ ካሊበርና ጀመርና ከዓ ካልእ ድኾነ ስራሕ ነቲ ገዛ ደድሊ እዚኣ ናይ ጣውላ ይኹን ናይ ሓፂን ኹን ናይ ገለ ይኹን ከዓ ብምሉኡ ነብሲ እንዳከኣለ ከዓ ከምዚ ኢሉ ከይድ ጀሚሩ ማለት እዩ። ድሪኡ ትኩነታት እቕፅል እቲ መውጋዕቲ እውን ብብዝሒ መፅካ ኣቡልካ ስለ ዝነበሩ እዚ ትካል እዚ ኣብቲ ፖር ሱዳን ቁሩብ ስለ ዝፀበቦ ንስዋኪን መፅኡ ምስቲ ጋራጅ ናይ ስዋኪን ምስ ተሓዊሱ ንጡፍ ስርሑ ክካየድ ጀሚሩ ማለት እዩ። ክሳብ ናፅነት ሕጂ እዚ እንዳገበረ እዚ ይኹን ካልእ ይኹን እቲ ንጥፈታት እዚ ንድዕረያ ንዚ ንዕረያ ይኹና እዚ ይኹን ብከምዚ እናገበር ከዓ እቲ ስራሕ ከዓ ክሳብ ናፅነት ቀፂሉ ማለት እዩ።
1: ብክልተ እግርካ ከይድካ ብዓረብያ ክትምለስ ከቢድ እኳ እንተኾነ እዞም ጀጋኑ ጉዳእ ንስለውፅ ሕዝቢ ዝኸፈልዎ ጋ ስለ ዝነበረ ብሓበን እዮም ዝዝክርዎ። ስለ ዝተቐበልዎ ከዓ ኣብ ዝኣተውዎ ስራሕ ኣድማዕ ንጥፈታት እዮም ከካይዱ ተራእዮም። በረኸት እምበዓር ሓደ ካብኣቶም እዩ።
0: ክትጅምራ ኣለካ እምበር ምስ ጀመርካ ትሚልሱ ወልፊ ድኾነካ ትሚልክ እቲ ስራሕ ስራሕ ስራሕ ጥራይ ድመፀካ ሕጂ ከምኡ ስለ ዝኾነ ኩሉ እዚ ብስንኩሉ ዝደሎ ዚ ኣብቲ ኒው ከሎ ከምዚ ድበልካ እጃሚዶ ኣብ ባህሊ ድነጥፍ ኣብ ባህሊ ነጥፍ ኣብ ስፌድ ነጥፍ ኣብ ስፌት ነጥፍ ኩሉ ነናቱ ስራሕ እዩ ነይርዎ። እዚኣ ንሃና ብጥኑፍ ግን ብትምህርቲ ድወሰድና ከምዚ ኮይና እዚኣ ገርና ድሕሪኡ ኣብዚ ምስ መፃና ግን እዚ ስራሕ እዚ መሊስና ኣማዕቢልና እያ ማለት ምክንያቱ ፀገም ዝበሃል ኣነ ሕጂሲ ንነብሰይሲ በጀካታ ጉልበት ተሓትት ኮይና ሞ ተፅግመ እንተደ ኮይና እምበር እዚ ካልእ ማለ እዚ ኮፊ ኢለ ክሰርሖ ዝኽእል እዚኣታ ኣብየንያ ድብላ የብለኒ ኩላ እያ ድፍትና ናይ ዕንጨይቲ ይኹን ናይ ሓፂን ይኹን ወላ ናይ ኤሌክትሪክ ይኹኑ ትሚል እየ ድኾነ እየ ድፍትን ሕጂ ኣይፅግመካን እዩ ስራሕ ሲ እንድሕር ተቐቢልካዮ መሊስ እዩ በሽ ተታብዓካ መሊስ እዩ ድመርሓካ እቲ ስራሕ ሲ ስራሕ መርሓካ ሕጂ ከምኡ ስለ ዝኾነ ዋላ ስንኩሉ ኹን ኣይፅግሞን እዩ ስራሕ እታ ምብጋስ ጥራይ
1: ተጋዳላይ ፍረዶሙን ረሃፁን ህያብ ስዋዕቱን ዝኾነት ናፅነት ተበሰረ። በዓል በረኸት ድማ ነቲ ፍረዶሞምን ኣካላቶምን ዝኾነ ናፅነት ከስተማቕርዎ በቂዖም እዮም። ድሕሪ ናፅነት ከዓ እቲ ዝነበሮም ትካል ማሕበር ዝንኮራን ሓርበኛታት ኩናት ብምስያም ኣብ ማዓስከር ለንደን ቀፀልዎ።
0: ሕጂ ከምኡ ስለ ዝኾነ ኣብዚ ምስ መፃና እቲ ስራሕ መሊስ ሰፊሑ ሓደ እዚ ናይ ከምዚኢታ እዚ ናይ ካሊበር ወዲ እዚ እግሪ ድብለካ እዚ ንሰርሕ ካልእ እዚአን ውልቸር እዚአን ወዲ ውልቸር እዚአን ነዚአን ትፀጋግን ካልእ ከዓ ብፍላይ ኣብዚ ሕጂ እዋን ተሪኢኸያ እቲ እዚ ስራሕና ኣብ ውሽጢ መነባብሮ ናይዚ ስንኩል ኣብዚ ዘሎ እዩ። ኣብዚ ውሽጢ እዚ ስለ ዝኾነ ድማ እቲ ትሰርሖ ሕጂ ምድብ ስራሐይሲ እዚ ከማ ናይ ትብልኒካ ሕጂ ብሰዓት እዚ ምድብ ስራሕናስ እዚኣ እያ እንታይ ስራሕካ ኢሎም ካሲ እዚ ናይ ባንቡላዮ ወይ እዚ ናይ ክሳይ ኣይትብልኒካ ሎም ድመፀ ስራሕ ኢኻ ምስ ፀገም ናይዚ ገዛ ዘሎ ማዕፆ ይባላሾ ማዕፆ ኮድካ ተዕሪ ዓራት ባላሾ ዓራት ኮድካ ትብል መጎጎ ባላሾ ናይ መጎጎ እግሪ መጎጎ ከድካ ተዕሪ ድኾነ እዩ። እቲ ስራሕ ሲ ኩሉ ነዚ ማዓስከር ዘድሊሲ ግድን ክትገብሮ ስለ ዘለካ ናትካ ምህዞ እንዳወሰካ እዚኣስ ከምዚኣ ትኾነ ኢልካ እንዳወስንካ ኣብቲ ስራሕ ሲ ፅቡቕ ማዕቢለ ይብል ኣነ ድሓን እየ። ኣብ ሰዓት እዚ ሲ ምናልባት ከምዛ ድበልኩካ ኣብ ገለገለ እንታይ መፀካ ክትገብራ ትኽእል ከለካ ሲ እቲያ ወይ ልዕሊ ኢላ ትኾን ወይ ብጉልበት ግን ክትገብራ ደይ ትኽእል ትኾን ሞ ተሕርቀካሳ ወይ እዚኣስ ቀላል ኮላ ንዓ ከምዚኣ ግበርለ ተልካ ከምታ ደልያ ምሻ ይገብረልካ እንት ሰብ ኣብ ከምኣ ትሓርቕ ተደየሎ ግን ኣብዚ ካልእ ኮፍ ኢሎ ክሰርሑ ዝኽእል ግን እዚኣ ትጎድለኒያ ወይ እዚኣ ትፅግመኒያ ድብላ የብለይኒ ብከምዚኣ ክሳብ ሕጂ ሰራሕ ኣብዚኣ ከዓኒ ብታ ዓቕሚ ተፍቀደለይ ትና ስትዕበ ነዚ ሰብ እዚ ሂወቱ ተቃለል ነሰብ እዚ መነባብሩኡ ተቃለል ድኾነ ስራሕ ከምዚ ኣላ እንዳሒሎምኒ ይፍትና ሽቓቕ ኹን ምግብና ኹን ክለብ ኹን ተንደድልኦም ኣብ ኣተዋላሸዋ ንብረት ዳርጋ ኢደይ ደይሓለፍ ኮንሲ ኣለዋ ንፍትነን እየ ኩለ እንተ ንደለዋ ስራሕ ሲ ይፍትነን እየ።
1: ኣባል ቀዳማይ ዙርያ ሃገራዊ ኣገልግሎት በረኸት ሃይለ ካብ 1991 ናይ ስራሕ ተመክሮ ዘለዎን ምስ በረኸት ብዙሕ ዓመታት ዝሰርሐን መንእሰይ እዩ።
2: ብዛዕባ ናይ በረኸት ዝወፅኦ ነገራት የብሉን። በርከስ መጀመርታ ዝመፃእ ኩሉ ካብ ዓሰብ ሓንቲ ቆልዓ ፖልዮ ነይራ ክንኡ ዶ ኢለ ዘይኮንኩስ ኣዝዩ ስርሑስ ብጣዕሚ እዩ ንወዶ ኣምፂናያ ሲ ዳሓ ንዝያዳ ብእግራ ካሊበር ጌርና ትከነብላ ኢና ኢሉ ተኻቢልዋ ክሳብ ሕጂ ኣብ እምረይ ብንእሽተ ኣዝፈ ዝነበረት እያ ሕጂ ተትርእዋ ትኸይ

0: ክህበለ ግደፈዎ ኣሎ በዓሉ ይፈልጥ ኣይብልኒ እዩ ናይ ኩሉ ሓሳባት ሒዙ እሱ ዝገብሮ ግን ብናብቲ ይበልፅ ናይ ድኾነ ሓሳባት ተቐቢሉ ግን እንዳፈለጦ ከሎ ሓሳባትካ ይቕበል እዩ።
1: ከምዚ ክሰምዕዎ ዝፀናሕኩም ተጋዳላይ በረኸት ነቲ ስንኩል ኣተሓሳስባ ድኣ እምበር ስንኩል ኣካል የለን ዝብል ኣምር ኣነፂሮ ይርከብ ሞይኡ ንምዕባይ ብሓደ ጀርማናዊ ናይ ኣሳተ ሓደ ዓመትን መንፍቕን ዝወሰዶ ናይ ሰርቲፊኬት ስልጣና ዓብ ለውጢ ዝረኽበሉ እዩ። እዚ ትካል ንሰብ ስርሑ መሓውርን ናይ ቆርበትን ናይ ብሽክለታታትን ንጥፈታት ዘጠቓለለ ኮይኑ ኣብዚ ሕጂ እዋን ኣብ ትሕቲ ፅላል ሚኒስትሪ ዕዮን ማሕበራዊ ድሕነትን ጨንፈር መናበይ ስንኩላን ኮይኑ ዝነጥፍ ዘሎ ትካል እዩ።
2: ምስ ከምዚኣ ሕጂ ሕጂ እንታይ ኮይና ዚ ሕጂ ካዘን ስራሕ እዚ ኣብዛ ናይ ካሊበር ወርክሾፕ ወይ ሰብ ሰርሑ መሓውር ንብላ ኣነ ኣለኹ ኣብዛ እንዳ ስፌት ከምዛ ዝብለካ ተሳይ ብርሃንን የማን ኣብ ትግርሽ ጓንዴን ነይሮም ተሳይ ብርሃን ዝሰዊኢና ኣብታ እንዳ ጅግሊስታ ጀማል እሱ ዝበረኸት ረከዱ ብለካ ኣንጎሶም ኣሎ እዚኦም ነይሮም ጀማል ተሰዊኡና ሕጂ በበ እዚኣሲ እንዳጎደልና እንዳጎደልና ኢና ከድና ተኸስተየ ሕጂ ዳርጋሲ ኣብታ እንዳ ችግሊስታ ሰለስተ ሰብ ኣለዉ ኣብዛ እንዳ ቅርቦት ካ ክልተ ነይሮም ሓደ ኣሎ ኣብዚኣ ከ ኣነለኹ ክሳብ ሕጂ ብከምዚ ዓይነት ንሰርሕ ዘለና ትስራሕ
0: ካብኡ ውን እውን እዘን ኩችነታታት እዘን ብሽከታታት ሕጂ ቀደም ምፅእ ምፅእ ብላ ነረን ሕጂ ክመፃና ስለ ዘይከኣላ መብዛሕትን ኩችነትአን ኣይርከብኒ እዘን ብሽከታታት እዘን ቸርኪዮ ኩሉ በቃ ከራሰሪአን ከይተረፈውን ቆርበት እውን ኣብዚ ኢና ንዕር ብምሉኡ እዝናተይ እዝናተይ ሳይ ንባሃልኒ ኢና በብዘጓነፈና ስራሕ ኢና ንሰርሕ ሞያናስ ናብ ድኾነ ዩ ዝገላብጠና ክንበረኸት ሓላፊና ኣብ ሓደ ቦታ ይኮና ንዘውር ኣብ ኩሉ ኢና ንሳተፍ ማለት እዩ ንማዓስከር ንዓባ እዚኣ ከምዚኣ ኮይናት እናተበሉካ ሲ ከምዝገዛና ዓይነት ሲ ኣይምልከተንን ዝብል ቃል ኣብ ይወፀና ኒ ኣባና ኩሉ ናትና ምዃኑ ፈሊጥና ኢና ንጓዓዝ በርከስ ካብ ቀዳማይ ዙርያ ትሒዝና ካብ መጀመርታት ሒዝና ስከምኡ ኢና ለሚድና ንዓ እዚኣ ከምዚኣ ከምዚኣ ኣላ እሞ እንታይ ተገበርና ሓይሽ እንዳተባሃልና እንዳተንቀሳቀስና እንዳተሳተፍና ነቲ ሽግር ሲ ኣባና ኢና ንገብሮ ሕጂሲ ብዛዕባ በረኸት ብጣዕሚ እዩ ዝወፀ የብለን ሓንሳ ኣብ ቆርበት ኣቱ ሓንሳ ኣብ ካሊበር ኣቱ ሓንሳ ኣብ ፋጉር ኣቱ ሓንሳ ኣብዲ ኣቶ የብሉ ናብ ባንቡላ ኣቱ እንታይ ዘይኣትዎ ነገራት ኣብ ፈለኛም ኣቱ ኣይክእላን እየ ትብል ቃልሲ የብሉን በረኸት
1: እሾኽ ብበላሓ ትፍጠር ከም ዝበሃል ተጋዳላይ በረኸት ናይ ምስናዕ ሜላን ጥበብን ዝተዓደለ እዩ። ስለ ዝኾነ ብርክት ዝበሉ ነገራት ኣብ ምምሃዝን ምስናዕን ነጢፉን ይነጥፍ ኣሎን
2: እወ ከምዚ ኣብዚ ናይ ሞዶፊክ ናይ ገለ መለ ዝብለካ ቁርብቲ ዓቕሚ ይሓፅረን እምበር ድኾነ እየ ድፍትን ድኾነ እየ ድፍትን ብርኢ ደበልኩዋሲ እዚኣ ስከገብራ ኣለኒ ኢለሲ ብዙሕ ኣይትፅግመንን እያ ከምኡ ስለ ዝኾነት ሕጂ ኣብ ካልእ እዚ ናይ ጣውላ ዶ ናይ ሓፂን ዶ ናይ ገለዶ ላ ዓምካ ብዙሕ እንደ ድፍትን ብዝያዳ ግን ኣብዘን ናይ ማካይን ድመፀ ድማኒ ኣይንፈልጠኒ ኢና ነርና ቀደም እዚ ስንኩል እዚሲ ከምዚ ገይሩ ማኪና ክዝውር እዩ ገለ መለ ድብልሲ ኣብ ሓንጎልናስ ኣይነበረን ዳሕራይ ግን ካብ ደገ ድመፀት ሓደ ከምዚ ገይሩ ዝውራ ብኢድ ዝውራ ርአ ንዑም ስራኹዋ እዚኣ ደኣ እሞ ክትግበር ትኽእል እንዲያ ደ እዚኣ ደኣ ደቐለሊ ካብታ ናሱ ዝበለፀት ከመን እዚኣ ስ ክትግበር ትኽእል የለ ብየነ ዝጅምራ በዛናት ኣነ ቅድም ስከምትገርመካሲ እዚ ቀደም ነፃ ቅረፅ ገለ መለ ክኣትዋ ከለዋሲ ኣፍልጦ ስለ ዘይነበረና ናይ ዘን ኣውቶማቲክ ኖርማል ማኪና ትሚ ለምፅ ኣውቶማቲክ ዶ ኣይኮነት ሓወይ ድዝውራ እ ሓወይ ዝውራ እሱ ድብፃሓ ብፅሓኒ ኣብ ድኾነ ክስደኒ እሱ እዩ ነይሩ ብድሕሪኡ ግን ነዛ ድብለካ ሞዲፍ ዝገበርዋ ንዓ ኣርአ እያ ከምዚኣነ ዝገበርኳ ማ ኮነት ዝያዳ ፈልፅ ንዓ ምስራ ክሽዑ ዝያዳ ክገብራ ክእል ኢለ ሞዲፊክ ገይረ ታ ማኪና እዚ ፍርስዮና ኣውቶማቲክ እያ ካልእ ግን ዋላ ሓንቲ ብእግርያት ዝወር ነራ እዚያዳ ክገብራ ክእል የ ኢለ ሽዑ ብቐጥታ ኣብዚኣ ኮይነ ኣላሓይ መላሓይ መላሓይ ኩላ ገይረያ ገይረያ ፍትን ትበልኳ ኖርማል ማኪና ዋላ ሓንቲ ፀገም ኣይግበርኒ ተደሊና ብሰሜናዊ ባሕር ንወርድ ተደሊና በዚ ባፅዕ ንወርድ ከምኣ ምስ ገበርኩ ሽዑ እዞም ስንኩላን ባ ከምዚ ዳዕንድሕር ኮይ ደይነ ምፅ ደይነ ምፅ ኢሎም ዳርጋ 20 ገለ መለ ንኾና ከምኡ ገይረሎም ናይ ዞም ኣብዚ ኣለዉ ብደገ ውን ኣለዉ ገለገለ ድመፁ ውሕዳት ውን ኣለዉ ከምኦም ጌርና ኣላ በዚ ንንቀሳቀስ ንቀሳቀስ ንቀሳቀስ ድሕሪ ድሕሪ 6-7 ዓመትሲ ኣብቲ መጓዓዝያ ኣብ ይፅውዑኒ ሓደ ቦሎክላውዶ ክገብር ምስ ከደስ እዚኣ ዳ እንታይ እያ ከመይ እያ ገለመለ ዋ ያ ደኣ እሞ ለውቲ ሎፍት ወርክ ሸምና ኣለዎ ሓደ ብረ

0: ከድባር እሱ ይሰርሐልና ይብሎ ዋ እሞ ይምፃ እስከ ኣብየ ለሎ ኣባሽሮ እዚኣ ሰናይት ልጃም ዝነብሮ ከሎ ዝመጓዓ እዚኣ ምድሪ እዩ ካብዚኣ ነዛ ማኪና ይሒዘ ያ ከይድ ኩሎም ቶም ናይ ቴክኒክ ዝበሃሉ ናይ ሚኒስትር መጓዓ እዚኣ ኣብኡ መፂኦም ሪኦማ ሕጂ ሳ ወረቕት ሒዝሃልና መፅያ ካብ ስዑዲ ንመፅያ ኢላሲ እዚ በዚኣ መዘወር በዚ መትሓዚ ክህልዎ ኣለዎ በዚ ፍርዮ ንኸውን ኣለዎ በዚ ከምዝኾውን ኣለዎ ፅሑፍ ኣምፅያና ንሕና ሱ ሓሊፍናያስ ቀደንዮ ኮይድና ኣለና መፅያ ሽዑኡ ሪኣታ ሽዑ እቶም ናይ ቴክኒክ ኩሎም ተኣኪቦም ናይ ብሓቂ ኣድኒቆማ መጀን ከምና እታ ስራሕ ከዓኒ ድበለፅ ገይረ ዝሰሪሐ እያ በቲ ብጓይና ዝነበረት ኢልካ ከም ጓይና ናይ ፍርዮና ነበረ ኣብ መንጎ ተኸካ ኣብ ዓቐብ ነዳዲ ይበካን ብማንዋል ጥራይ ገይረ ኩላ ሰሪሐ እያ እስከ ርአያ ኢልሃን ሰቂለ ኩሉ ዘዊረያ ኣዛዊረያ ናብ ኩሉ ቢልያ እሞ ፅበቕት እምበር ዝያዳ እሞ እንታይ ደኣ ከምህ ዘኢልካ ሲ ኣብቲ ኤክስፖ ደይ ተቐርቦ እንታኸንካ ገለ መለት ብለን እዋ እታ ንሕና ንከምኡ ኢልና ሓሰብና ንሕና ነታ ግዜያዊ ሽግርና ንምፍታሕ እታ ንኸደላ ፀገምና ንዓ ንምፍታሕ ኢለ ብከምዚኣ ይጀሚረን ካብኡ ናይ ምቕራብ ናይ ገለ መለስ ሓሳብ ከማ ናይ ነበር ናይ ዝኮርክዎን ከማን ኢልያ ሞዳሓን ፅብቕቲ እዚኣ ግን እዚኣስ ብኣፍሉጦ ኣብ መሬት ስለ ዝኾነ ኣብ ፅርግያ ስለ ዝኾነ ጓዓዛ ዘን ማካይን እዚአን ብኣፍሉጦ መጓዓዝያ ምድሪ ክኸውን ኣለዎ ኢልሃኒ ሓራይ ፅቡቅ ንዓይዳ ዝያዳ ረጎደ ኣፍሉጦ ከማን ረክብ ሕራይ ኢለ እያ ብከማ ምስኦም ተፈላለዩና ድሕሪ ሰም ኮማን ፈለዋ ኣበይ ገበርዋ ናይ ሰዓቡንን ብድሕሪኦም ውን ካልኦት መፂኦም ብደገ መፂኦም ኣነ ኢለዮም መዳሃግር ኣብ ድመፅኹም እዋን ብከምዚኣ ስርሕዋ እታ ስርሒ ተቐቢልኩም ኣለኹም ዶ እወ እዚኣ ብቕዕት ንድሕር ኮይና ብከምዚኣ ተሰርሐት ኢልኩም ኣርእኒ ሕጂ ብገለገለ ካልኦት ከምኡ ሞዲፋይድ ገበርዋ ንኽላ ርእን እየ ግን ኣይ ብዙሓይ ሰሓባን ከምቲ ናተይሲ ኣይመፅ ንምን ኣድነሰይ ደይኮነ ሲ ገሊኦም ሕጂ ስታይ ገብሩ በዚ ፍርዮኖ በዚ ከዓ ነዳዲ ሕጂ እዚኣ ሲ በዚ ነዳዲ ክቡ ፀንሑ እሞ ድሓርቀ ፍርዮኖ በዚ እዚ ሕጂ ክልተ ኢድካ ስቴርስ ፈኒኻ ኢካ ትገብሩ እታ ናተይ ግን ኣብኡ ከላ በዚያ ድሓን ብግብሪ ትርእዋ ስትያ ኣብኡ ከላ በዚኣ ጥራይ ፍርዮኖ ነዳዲ ፍርዮኖ ነዳዲ ብከምዚኣ ገይረ እሞ ቅብልቲ ንድሕር ኮይና እዚኣ ድሓን ፅቡቅ ንዓይካ ኣፍልጦ ክኾነለይ ብመንገዲኹም ናባይ ስደድዎም ኢልዮም ድሕሪኣ ሰማይ ሰዓብዋን ዋላ ብድሕሪ ድመፁ ህማን መፂኦም ንሰባት ብደገ ድመፁ ብገለ ድመፁ ሰሪሐሎም ሳብ ሕጂ ከዓ ካብ 2005 ዝሰራሕክዎን ዋላንቲ ከምዚኣ ኮይናሃኒ ኢሉ ድመፀ ሰብ የለን ይኸድ ኣለዋ ከማ ኢለን በታ ንገበርናየን ብዙሓት ኣለዋ ዝገዛ ኣለዋ ናብ ደገ ኣለዋ ብሙሉ እንዳ ከምዚኦን ገናካንካ ነብሰና ፈትሕና ሕጂ ግዜዊ ፍትሐ ና ገበርና ጠቂምና ካብ ገለይ ንፅበ ካብ ገለይ ንፅበ ኩሉ ሰብ ማኪንኡ ልዕል ብኢሉ ይኸይድ ኣሎ ከምዚኢታት ውን ድማሃዝናያ ውን ገለ መለታት ውን ኣሎ ሕጂ ፍቲ ምህዞ ድመፀ ንዲሱ ኮሚታት ሲ ብዙሕ ኢና ንፈታትን ዋላ ዘን ዊልቸር እዚአን ንባዕለን ሕጂ ዝተፈላለየ ዓይነት እየን ፈፂምካ ሓደ ዓይነት ኣይመፃን እየን ሕውስውስውስ ድበላን ገሊአን ጎደሎ ገሊአን ገለየን ነዚአን ግን ሕጂ ኣብዚኻ ክሳይ ትገብረን ሞዲፋይ ትገብረን ገለ እናንኮልካ ገለ እናገበርካ እንዳሰናዕናዕካ የ ስራሕ ስኮታ ሓደ ዓይነት ስሙስሲ ኣይኮነን ኣብቲ ፈተናታት ከዓ ድሓን እየ ብዓቕመይ ሲ ይፈታትን እየ ኣብዚ ናይ ምህዞ ሲ ይፈታትን እየ ብዓቕመይ ከምቲ ድላ ይኹን እምበሪ ነቲ ግዜ ወፍታሕ ድኸውን ሲ ንፈታትን ኢና ብዝኾነ ከምኡ እናገበርናስ ንኸይድ ኣለና
1: ተጋዳላይ በረኸት በዓል ሓዳር ኮይኑ ኣብ ትርፊ ግዜኡ ኣብ ኩዕሶ መርበብን ኩዕሶ ኢድን እውን ይነጥፍ ነይሩ እዩ

ናትራን ይኹም ኣብ ምክትታል ትርከቡ ኣብ መደብ ናትራን ዝቐርቡ ትሕሶ መደባት ገሊኦም ኣዘነይቲ ገሊኦም ምሃርቲ ገሊኦም ድማ ሓድሽ ሓበሬታን ሓሳብን ትረኽብሎም እዮም ፋኒ ክሊብ ገለ ካብቶም ንኣኹም ንምዝናይ ነዳልዎ ትሕሶ መደማያ ንሎም ድማ ሲኒት ያቆብ ካብተን ካብቲ ደኻኺባ ካብዮም ማሕበራዊ ሚድያ ተወኪሳ ከስሕቑና ይኽእል እኦም ዝበለቶም ቀሪባትና ኣለዎ።

ንስ መደብና ዘዋሪት ካሜራ እያ ተቐሪባ ዘላ ሎሚ ዘዋሪት ካሜራና ኣብ ቅድድም መኪናን ሞተር ሳይክልን ኣብ ዝቀረበ እዋናት ስም ክልተ ደቂ ኣንስትዮ ክፅዋዕ ሰሚዕና ኣለና። ሲና በረኻትን ቤተልሄም ፍፁምን ማለት እዩ። እዘን ደቂ ኣንስትዮ እዚአን ተመክሮአን ኣብ ቅድድም መኪና ከመይመስል ብሓባር ክንከታተሉ ኢና። ቅድድም መኪናን ሞተር ሳይክልን ኣብ ኤርትራ ናይ ነዊሕ ዓመታት ታሪክ ኣቁፂሩ ዘሎ ሞ ክሳብ ሕጂ ድማ ፍትው ዘሎ ዓውዲ ስፖርት እዩ። ኣብ ታሪክ ድማ ብዙሕ ንፈልጦም ብዙሕ ስም ገዲፎም ዝሓለፉ ሰብ ሙያ ንፈልጥ ኢና። ናቶም ፍርያት ዝኾና ድማ እዘን ክልተ ደቂ ኣንስትዮ ኣብዚ ሕጂ እዋን ፅቡቕ ዝኾነ ገስጋስ የመዝግባ ኣለዋ እሞ ብኸመይአን ጀሚረን እንታይ መስል ተሞክረአን ብሓባር ንከታተለን ናብ ዘዋሪት ካሜራ ከስክረኩም እየ።

0: ወግዓዊ ቅድድም መካይን ኣብ ኤርትራ ብ1937 ብኮፓ ደል ጋቨርናቶሬ እዩ ተጀሚሩ። ብድሕሪዚ ን10ታት ዓመታት ድምፂ ሞተር ኣብ ጎደና ኣስመራ ክቃላሕ ጸኒሑ። ኣብዛ ብሉፅ ነቅድድም ታሪክ ዘለዋ ከተማ ትርክታ ልቢ እዚ ህዝቢ ምስ ሕንጻጽ ጎማታት ዝተኣሳሰረ እዩ። ቅድድም መካይን ኣብ ኤርትራ ስፖርት ጥራይ ጸንሐን ክብርን ውርሻን እምበር ካብቲ ኣብ 1938 ዝተጀመረ ናይ ኣስመራ ቸርኪቶ ክሳብቲ ሎሚ ኣብ ቤት ገርግሽ ዝካየድ ብደሆ ዝመልኦ ውድድራት እዚ ዓውዲ እዚ ንነዊሕ እዋን ብደቂ ተባዕትዮ ጥራይ ዝተዓለለ እዩ ነይሩ። ኣብ ዝሓለፈ ቀረባ እዋናት ኣብ ቦታ መቀዳደሚ መኪና ኣስማት ክልተ ደቂ ኣንስትዮ ክፅዋዕ ዝሰምዐ ኣፍቃርን ተዓዘብን እዚ ዓውዲ ስፖርት እዋ ንፉዓት እምበር ክተባብዓ ኣለወን ክስስና ኣለወን ዘይበለ ዳርጋ የለን። ቤተልሔም ፍጹምን ሲና በረኻትን ንፍቕሪ መኪናን ዓውዲ ስፖርት ቅድድም መኪናን ኣብ ንእስነተን ካብ ወለደን ዝወረሰ እዩ። ኣቶ ፍጹም ከምኡውን በረኸት ኣርኣያ ኣብ እዋኖም ካብቶም ውርያት ተቐዳደምቲ መኪና ሃገርናዮም ነይሮም። ኣብ ጋራጅ ንዝገብርዎ ንጥፈታት ጽገና ተሽከርካሪት፣ ኣብ ጽርግያ ዝኽተልዎ ኣገባብ ኣመራርሓ መኪናን፣ ኣብ መወዳደሪ ቦታ ዘንጸባርቕዎ ብቕዓትን እናተዓዘባ ዝዓበያ ሲናን ቤተልሔምን ኣሰሮም ተኸቲለን ኣብዚ እዋን እዚ ዝነኣድ ብቕዓትን ርእሰታ ማንነትን ወኒነን ዓወት ኣቦታተን ክደግማ ኣብ ፃዕሪ ይርከባ።
1: ብጣዕሚ ይህንጠዮ ነይረ ነቲ ኮርሶ ኣቴ ክወዳደር ምስቶ መወዳት ከዓ ማዕረ ማዕሪኦም ክትቀዳደም ፍሉይ ሓጎስ ስማዕኒ ነይሩ።
2: ኣነ ከዓ ካብ ባባ ይፍለኒ ነይረ ኣብ ጎኑ ኣብ ጎኑ ስለ ዝርዮ ኩሉ እቲ ዝገብሮ ዝነበረ ወላቲ ስፒድ ናይ ልቡ ዩ ድረግፃ ነይሩ። ሕጂስ ኣብ ነፍሰይ ሰዓት እዩ ኣነ ካብ ብቆልዓይ ምስኡ ስለ ዝኸይድ ወላ ብዚ መንገዲ ባፅዕ ክንከይድ ከለና ገለ በቃ ይክረግፃ ከሎ ሲርዮም ሽ ወይ ኣነስ ከምዚ ገይረ ዝውር ዶኸውን ሓደ መዓልቲ ገለ ይብል ነይረ።
0: መኪና ካብ ንቡር ፍጥነት ንላዕሊ ኣብ እትሕንበበሉ ከየጋጥሙ ዘስግኡ ፍጸሜታት ኣለዉ። ንኣብነት ፍሬኖ ስርሑ ከይቋርፅ፣ መሪሕ ካብ ቁፅፅር ወፃኢ ከይከውን፣ ጎማ እግሪ ከይንሸራትት፣ ገለ ካብኦም ክንጠቀስ ንኽእል። ብዓብኡ ድማ ጀማሪ ዘዋሪ ምስ እትኸውን ክህሉ ዝኽእል ፍርሒ ኣብ ቦቱ እናሃለወ ማለት እዩ። ኣብ እዋን ውድድር ዝህሉ ፍጥነት ካብ ሞተር መቀዳደሚ መኪና ዝወፅእ ሓዳድ ድምፂ ጀሚርካ ክሳብ ኣብ ጽርግያ መቀዳደሚ ዝሕንበብዎ ደረት ፍጥነት ንተዓዛቢ ከም ዝኸማይ የስግእ ይኸውን። ንቤትን ሲናን ግን ኣይግድን።
2: እታ መጀመርታ ዝገበርኩላኮ ፕሬሽር ነይርዎ እዩ ከምዚ ቁርተይ

0: ፀቕጢ ነይርዎ። ምክንያቱ ቤነ ተወዳዲረ ሽዑኡ ኣነ ጥሕ ነረ ጓል ኣንስተይቲ ቁሩፍ ፍርሕ ነርኒ። ዳሕራይ ግን ኣብቲ ፊልድ ምስኣትኻ ኣብቲ መወዳደሪ ምስኣትኻ በቃ ኩሉ ይቐንጠጠልካ እዩ ክረግጥ ኣለኒ ጥራሕ ክትብል በቃ ክርክቦም ኣለኒ ክትብል
1: ኣነ ከዓ ከምቲ ዝበልኩ ኸ ብጣዕሚ ኮርሶ ክገብር ቅድሚኣ ዝነበረት ቅድሚዛ ዝገበርኳ ንዓሚ ቅድሚ ዓሚ ክገብር ሓሲበ ነይረ። ኣጋጣሚ ኣይጣዕመኒ ናይ መኪና ቴክኒክ ጉዳያት ሲስ ኣስለ ሓንቲ ሚት ሲስ ስለ ዝወሰኸት ኣጋጣሚ ኣይ ሚት ሲሲ ጎደሎ ምፅ መኪና ወይ ሽሕ ሲሲ ኣምፂ መኪና ዝበሉኒ ናይ ዜሮ ሰዓት ኮይና ከዓ ኣይገዲፈዮ ማለት እዩ። እታብ ድሕሪኣ ዝነበረት ግን ምስቲ ኣይትገብርኒ ካኢሎም ካ ፀኒሖም ብድሕሪኡ ክትገብር ስ ምሉእ ህንጢነት እዩ ነይርኒ። ቅድሚ ኮርሶ ከዓ እትፍርሐ ዘሎ እምበር ኣብቲ ቦታ ናይ መቀዳደመ ምስኣተኻስ ትርስዕ ኢኻ ከማን ከም ትቀዳደም ዘለካ ከምዚ እንደ እቲ ድሌት ድዩ ዋላ እንታይ እዩ ትርስዖ ኩሉስ ይጠፍእ ኣብ ሓንጎልካስ ብዛዕባ ከመይ ገይረ ማርሸ ቅድም ኣበይ ግንውስቲ ቅድሞ ኣበይ ቀስብል ኣበይ ጎይ ከምኡ ኢኻ ትሓስብ እምበር ብዛዕባ ናይቲ ሰብ ከማስ ድሓኒ ፅቡቅ እያ ነሳሕልፍ እዮ።
2: ንውድድር ዝኣትዋ መካይን ቅድሚ ውድድር ኣብ ዘሎ እዋን ግቡእ ቁፅፅር ተገይሩለን ቴክኒካዊ ብቕዓት ኣብ ዘተኣማምን ደረጃ ምስ ዝህልዋይን ዝሓልፋ ንዕአን ዝዝውሩ መራሕቲ መካይን እውን ሓፈሻዊ ኩነታት ጥዕነዎም ብዝግባእ ተመርሚሩ ንውድድር ድልዋት ምህላዎም ኣቐዲሙ ኣብ ዘሎ መዓልትታት ይረጋገጽ። ንኣብነት ዝውረደም ኣብ ግቡእ ደረጃ ምህላው ህርመት ልቢ ዓቐን ሽኮር ኣብ ደምን ካልእን ገለ ካብቶም ኣብ እዋኑ ዝግበሩ መርመራታት እዮም።
0: ንዓ ኣብኣይኻ ትፅዕር እምበር ኣብ ነብስኻ ደኣ ዳሕራይኻ እምበር ገሊኢኻ ኮ ትመስል ሓቂ ዘረባ ዕረፍቲ ዝበሃል የለን ናይ ብሓቂ እታ መኪና ስቂልካ ኢኻ ትተኸትኻ ገለ ትገብር ገለ ትገብር ኣብኣይኻ በቃ ዕረፍቲ ዝበሃል የለን ወላ መጋግባ ኸማኒ ስሩዕ ኣይኮነን ድኸውን ኣብ ጋራጅ ትኸይዲ ናፍቲ ትኸይዲ ማዕሪኦም ኢና በቃ ታሕቲ ጉድጓድ ተኣትዊ ገለ ንብረት ተምፂኢ ትደሊ ኮለሊኻ ክትብል ትውዕል በቃ ኣብቲ መጋግባ ኸማኒ ኣይ ስሩዕ ኣይኮነን ነይሩ ኣብ ኩሉ ተቐዳዳማይ ማለት እዩ ኣባና ጥራሕ ከማን ዘይኮነ ኩላትካ ነንሕድሕድካ ትራኸብ እኒኻ ስቲከር ከተለጥፍ ገለ ኩሉ ሰብስ በቃ ኣይበል ዓይሰቲ ትፈርሒ ምስ ትፈርሐ ከዓ የኣበኪ ወላት መግቢ ፅቡቅ ጌርክሳይ ትምገብኒ ክልተ ኩላሶ ወዲእክ ናብኣይ ክትኸዲ ናፍታ ጋራጅ ክትኸዲ ተመዲስኪ
1: መጀመርታ ሞተረ ፅቡቅ ክዕመር ኣለዎ ክዕመር ማለት ሲ ፊክስ ክኸውን ኣለዎ ጥዕ ገይሩ ክስራሕ ኣለዎ ክሕደስ ኣለዎ ብድሕሪኡ እጋራ ፍሬኖ ጎማ ግድን እዩ ጥዑይ ስኒ ዘለዎ ጎማ በቲ ስፒድ ትጥወዮ ለማፅ ጎማ እንተሎ ሸተት ተንሸራትት ኣብ ሓደጋ ኢኻ ክትኣቱ ብዓብኡት ማርሜታ ዝበሃል ማርሜታ ከዓ ይኽፈት ድምፂ ዝገብረለን ፍሉይ ድገብረን ማለት እዩ እሱ ከዓ ተኸፍቶ ማለት እዩ ኣብቲ ሓደ ሞዲፊካረድ ዝበሃል ኣሎ ምስናዕ ማለት እዩ እሱ ከዓ ኣብ ካርቡሬተር ፍሉይ ሕጂ ጅግለር ትዕብዮ ዝያዳ ምእንቲ ሓይሊ ክትውስኽ ብዙሕ ነገር ኣሎ ኣብኡ ዝቀያየር ወይ ክልተ ፋልፋላ ዝበሃል ኣሎ ክልተ ፋልፋላ ጌርካ ትሰርሖ ኣብኡታት ሞዲፊክ ክትገብሮ መብዛሕትኦም መካኒካት ከዓ ስለ ዝኾኑስ ኣብኡኻ ሞዲፊክ ጌርካ ነተን መካይን ቁሩብ ሓይሊ ከም ዝውስኻ ጌርካ ንኮርሶ ድልዋት ጌርካ ትእትውን ማለት እዩ።
2: መኪና ኬንዮ መሪሕ ጨቢጥካ ኣብ ፅርግያ ምሽክርካር ዝኸይድ መሰረታዊ ኣፍልጦ ትሓትት ውሽጣውን ደጋውን ክፋል ኣካላታ ከመይ ይሰርሕ ብዝግባእ ምርዳእ ኣየናይ ኣቕሓ ነናይ መዓላ ይውዕል ምፍላጥ ብልሽት ኣብ ዘጋጥም ክትገብሮ እትኽእል ቀዳማይ ረድኤት ምፍላጥ መሰረታውያን ዝበሃሉ ኣቑሑ ኣብ ውሽጢ መኪናኻ ከም ዘለዉ ምርግጋፅን ካልእን ሲናን ቤትን ነዚ ኣፍልጦ እዚ ክህልወን ዝሓገዘን ብቐረባ ምስ መካይን ዝራኸብ ስራሕ ምህላወን እዩ። ኣብ ጋራጅ መለዋወጢ ኣቑሑ ዝውዕለኦ ብቐረባ ኣቑሑ መኪና ኣስማቶም ክላለየኦ ካብ ሌላ ሓሊፈን እውን ብልሽት መኪና በየናይ ኣገባብ ይፅገን ክርዳኣ ሓጊዝውን ኣብ እዋን ኮርሶ ዘጋጥመን ብድሆ ሰጊረን ክወፃ እውን ኣኽኢልውን
1: ንዓይኮ እስካዕ ሕጂ ተንክልቲኢን ኮርሶ ብሰላሜንታ መኪና ወዲኣለይ እታ ዝሓለፈት ጀማሪት ነረ ምሽሕ ሲሲ ኣብኣ ናይ ተብተብ ስለ ዝነበረ እታ መኪና ከም ዘህብለ ክትፀናሕኩ እታ ማርሜታ ትበሃል ጥረየ ቀዲደ ያኣቲ ሳ ቆሪፅካ ንተልሕማምሽ ድምፂ ንክትህልዋ ማዕረ ናይ ተንኮርሶ ዘይተቐይርናላ ካልኦላ ሓንቲ ገበርናላን ግዜ ሓፂራትና ኣብታ ሓሙስ ስለ ዝነበረት ልክዕ ኮርሶ ምስ ወዳእኩ ግን ጥሪፍትሪፊላ መኪና ኣብቲ ንዓሸኳ ከለኹ ሕነቕ ሕነቕ ኢልሓኒ ኦሬድ ኮርሶ ወዲአ

0: ተመስገን ጥራይ ኢለ ወዲ እያ ቁሩብ ተይዛ ሕጂ ዝገበርኩላ ኣንሸራት ይተኸማን ነይረ ኣብቲ ናይ ሳስፔንሽን ዝበሃል ኣብቲ ናይ እጋር ሙሉእ ብሙሉእ ኣይተበለትን ነረ ኣይተሓተትን ነራ መኪና ሕጂ እሱ እንዳፈለጥኪ ከማንኣተየ ቁርብ ኣብኣኸ ኣንሸራቲታትኒ ቀስ ክብል ነይርኒ ኣብታ ላዕሊ ስፒድ ምስ ወሰኽ ኩላ ከዓ ኣንሸራቲታህኒ ግን ናይ ተዳሃልኩን ከዓ ንኩሉ ከዓ ክትቅበሉ ኣለካ ኦሬዲ ኣቲኻዮ ኢኻ ዋላ ሓንቲ ኣብታ መኪና የ ደለኹ ፅቡቅ ነገሩስ ሓፂን እዩ ላሜራ እዩ እተተሃሪምካ ወላ ዋላ እውን ክስማዓካ ክእል ንዲ ግን ኣትሊስት ንድ ምስቲ ስራሕ ስለ ኣብተን ናይ መካይን ስለ ዘለና ድ ዋላ እንታይ ድሓኒ ነይረ ሓደጋ ከየጋጥመካ ኢካ ትፈርሕ ምክንያቱ ካልኤይቲ ነይረ ብድሕሪቲ ከዓ ኩሎም ቶም ኣርባዕተስ ብድሕሪዮም ድመፁ ነይሮ ሕጂ ልክዓ ኣብ ኣንጎሎ ከዓ ስለ ዝነበረ ኣብ ኣንጎሎ የርክበካ እዩ ሰብ ከምዚ ኣብ ኣንሸራት ከዓ ኣብ ሕማቅ ከዓ እቲ ኣንጎሎ ግን ፅቡቅ ነገሩ እቲ ብድሕረይ ድነበረ ከማን ፅቡቅ ተቆፃፂርዋ ቢንያም ማለት እዩ የሪኦ ኣለኹ ብፊተይ ከማን ሙሉእ ነብሳ ሙሉእ ያ ገፃ ተገምጢላ ንቅድሚት ነበረስ ንድሕሪታ ተገምጢላ ሽዑ እሱ ከምዚ ከምዚ እንዳበለ ናብቲ ሓደ ሓሊፍኒ ኩሎም ሓሊፎምኒ ሕሊፍዮም ሽዑ ከም ብሓድሽ ተበኪሰ ቀዳማይ ማርሻ ገይረ ማለት እዩ ድሕር ተክአያታ ቦታ ከዓ ሳሰይትኣትያ
1: ኣብታ መጀመርታ ፀወታ ክገብር ከለኹ እኮ ከምዚ ቤት ዝበለቶ ናተይ መኪና 6600 ስለ ዝነበረት ወላ ቅድሚ እየ ከማን ክገብር ሓሲበ ነረ ዳሕራይ ግን ሲሰዓብያ ስለ ዝኾነት ኣይ ተኣትውን ይኽኢሎምኒ ሓቆም እዮም ካኣቶም ፌደሬሽን መጀመርታ ክትጅምር ከለኻ ኣይትፈልጦን ኢኻ እቲ መገዲ ስለ ዘይትፈልጦ በቲ ዓብ ስፒድ ብዓብ መኪና ሒዝካ ክትመፅእ ከለኻ ሓደጋ ከዓኒ ዓብዪ ድኸውን እንድሕር ንእሽተይ መኪና ሒዝካ ተመፂኻ ግን እቲ ስፒድ ናተን ስለ ዝውሕድ እቲ ሓደጋ ከዓ ብኡ መንፅር ከዓ ይውሕድ ማለት እዩ ይጎድል ሕጂ ከምኡ ኢሎምኒ ክስተገረ መኪና ናይ ሰብ ሓቲተ ሓደ መሓዛ ይሂብኒ ማርሜታ ቆሪፀ ከዓኒ ኣተይ ማለት እዩ ብድሕሪኡ ፅቡቅ ፀወታ ነይሩ ከም መጀመርታ ምስ ቴድሮስ ዝበሃል ምስኡ ተሃላሊኽና ፅቡቅ ከይዳ መኪና ኣብ ናይ ሓምሻይ ደረጃ በፂሐ ወዲ እያ ማለት እዩ ኣብታ ካልኤይቲ ፀወታይ ግን እታ መኪና በቃ ሙሉእ ብምሉእ ሰሪሕ ናይና ወዲኢና ኢና ኣቲና ግን ናይ መዓልቲ ጉዳዩ ናይ ቴክኒክ ጉዳይ ኮይኑ ሓንቲ ጅሮ ከይገበረ ጠጠው ኢላትኒ ብጣዕሚ ከባድ እዋን እያ ነራ ሕማቅ ተሰሚዐኒ ሞሃን መጀመርታ ግዜ ብዙሕ ሰብ ከዓ ኣብቲ ሚለሰይሲ ኣይትኽእል ዮን ይኽስኺ ዓብ ካቴጎሪ እዩ ክንደይ ናይ 20-30 ዓመት ዘለዎም ብቕዓት ዘለዎም ተቀዳደምቲኦም ምሳይ ናይ ኣቦይ ካቴጎሪ ዝነበረ እዩ ምስኦም ከዓ እትኸለኹስ ክፍቲ ነይዳሓን ወላዶ ድሕሪኦም ክኸይድ ኢለ እየ ሓሲበ ነይረ ግን ጠጠው ኢላትኒ መኪና ወላ ብቕዓታ ይረእኽዋን ኣነ ኸማን ብቕዓት ኣዘዋውራይሲ ከመይ ከም ዝኾነ ከይፈለጥኩ ተባላሻትኒ ማለት እዩ ኣብዛ ናይ ሳልሳይቲ ፀወታይ ድማ በቃ ብሙሉእ ሙሉእ ብሙሉእ የተዳለያእተይ ዝኾነ ጠጠው ክትብለኒ ኣይደልኹን ካብ ኩሉ ክፍትና ኢለ ከዓ ፅቡቅ ከዓ ከይዳትለይ ሰለስተ ጅሮ ቀዳሜይቲ መሪሐ ወኢለ ብቕዓት መኪና ይርእዮ እቲ ጉድለታ ኣበይ ዘሎ ኩሉ ከዓ ሕጂ ፈሊጥ የ ኣለኹ ኩሉ ኣተዓረሪና ከዓ ኣብ ኔክስት ታይም ከዓ ብፅቡቅ ንመፅእ
2: መብዛሕትኡ እዋን ኣብ ግዜ ፈተና እዋን ውድድር ዝኾነ ተፈታኒ ወይ ተወዳዳሪ ዝስምዖ ፀቕጢ ክህሉ ንቡር እዩ ብዙሒ ተዓዛቢ ኣብ ዝህልወሉ ክሳብታ ናይ 0 ሰዓት ኣኺላ ጀምር እትበሃል ዝስምዑኻ ኩሎም ስምዒታት ተቆፃፂርካ ንምጀማሪኻ ትዳሎ ኣብ ቅድድም መኪና ዝሳተፋ ዘለዋ ሴና በረኻትን ቤተልሔም ፍፁምን እውን ካብዚ ብዘይፈለ ክሳብ ጀምር ዘስምዕ ባንዴራ ዝወርድ በዚ ስምዒት እዚ ከም ዝሓልፋየን ኣዕሊለናና ነዚ ተቆፃፂረን ቦታ መወዳደሪ መኪና ብግቡእ ክጥቀማሉ ብሕልፊ ኣብ ኣንጎሎ ምጥዋይ ክገብርኦ ብዛዕባ ዝግበአን ሜላ እናሓሰባ ከዓ ውድድራተን የሰላስላ
0: ኣብ ኣንጎሎ ሕጂ ኩሎም ከምቲ ኩሉ ኮርሳት ተረ ዝገብሮ ብስፒድ መፅኻ ኣቐዲምካ ፍሬና ሒዝካ ሽዑ ኣዝሒልካ ብማርሻ ተሓንቃ ማለት እዩ ብፍሬኖ እንድሕር ትጥወለኻ መኪና ወይተን ኣሸራቲትካ ክትጋጮ ኢኻ ወይ ክትቆፃፀራይ ትኽእልን ኢኻ ማለት እዩ ክትጥወየካ ምስቲ ስፒድ ደሎ ሕጂ ነታ መኪና ሚዛን ናይታ መኪና ከዓ ክትወስዳ ኣለካ።

0: እታ መኪና ብክንዶ ስፒድ ክትከደለይ ትኽእል ድያ ክትጥወ ትኽእል ድያ ኩለን መካይን ሓደ ይኮናን ኣብቲ እጋረን ፍልልያ ኣለውን ሕጂ ገሊአን ስፖርት ዝገብርዎ ኣለዎ እቲ እጋር ኩሉ ንከምኡ ዝስራሕ ሕጂ ንክጥወ ወላ ሓንቲ ቁርቦላ ስፒድ ወሲኽካ ክጥወ ትኽእል ኣንሕና ኣነ ዝገብሮ ዝነበርኩ ግን ኣብ ቅድሚ ኣንጎሎ መብፅሐይ ቅድሚ ቅርብተይ ቅርብ ኣዝሕላ ኣቢለ ብማርሻ ገይራ ቀኒሰ ሽዑብታ ኣንጎሎ ክጥወያ ከለኹ ነዳዲ ተህባ ማለት እዩ ኣክሰለሬት ትገብርቲ እግሪ ንባዕሉ እንዳሽከርከበ እዩ ዝኸይድ
1: ኣነ ከዓ ሓወይ ኣለኒ ኬቦን በረኸት ዝበሃል እሱ ደው ኢሉ እዩ ኩሉ እቲ ቴክኒካት ዝምህረኒ ኣብ ኣንጎሎ እንታይ ክገብር ኣለኒ ወላ ኮርሳት ኣሎ ድወስድዎ ንሳቶም ሰዲድለይ ሱ ብኡየ ተጠቂማእቲ እንታይ ይብለኒ ኩሉ ግዜ ፍሬኖን ፍሪስዮንን ኩሉ ግዜ ማርሻን ኣንጎሎ ወዲእካ ኢኻ ትጥወ ክጥወ ከለካ ክትንክፎ ይብልካ ማርሻ ንድሕር ሕጂ ፍሬኖ ንድሕር ተሒዝኪ ቀዳማይ ነገር ምግምጣልኪ እዩ ሸተት ያ ክትብለኪ እታ መኪና በቲ ስፒድ መፂኺ ማርሻ ከዓ ንድሕር ተዓፊንክዮ ኩሉ ግዜ ፈሎላ ማለት እዩ ታ መኪና ሕጂ ፈሎ ንድሕር ተሃለካ በቲ ዘላቶ ስፒድ ተኸይዳላ ማለት እዩ ስለዚ ኩሉ ግዜ ኣንጎሎ ክትጥወ ከለካ ቅድሚቲ ኣንጎሎ ምብፃሕኪ እቲ ፍሬኖን ማርሻክን ኩሉ ወዲእኪ ይኺ ትኸዲ ክጥወ ክትበፅሕ ከላ ፍርቂ ምስ ከድክ ከዓ ሙሉእ ኣክስለሬሽን ትብያ ነዳዲ ትብያ ማለት እዩ ሽዑታ መኪና ክጥወ ፀኒሓ ነዳዲ ክትብያ ከለኪ ትሰጥም ማለት እዩ ተረዲኽኒ ከምኡ ኢላ ከዓ ትኸደለ ነይራ ሓቂ ዘረባ እቲ ኣነ ዝተጠቀም ኩሉ ገፊሕ ጎማ ምፅ የላ ናይ መኪና ማለት እዩ ስፖርት ሴሚዝሊክ የርኣቴ ሕጂሱ ንኣይን ሸራትታኒነታ መኪና ሕቑፍ ኣቢሉ ድሕዛ ማለት እዩ ሙሉእ ኣጋራ ከዓኒ ኣሚዛ ተረ ታሕቲ ገይረ ትሒተያ እየ ከምዘይሸተት ከምዘይትብለኒ ገይረ ማለት እዩ ፅቡቅ ከዓ ትኸይድ ነራ ኣብ ኣንጎሎታት ሸተት ኣይበለትንን ማለት እዩ
2: ቅድድም ኮርሶ መኪና ኣብ ሃገርና ናይ ነዊሕ ዓመታት ተመክሮ ዝተጠርየሉ ዓውዲ ስፖርት እዩ ሲናን ቤተልሔምን ብዜካ ካብ ኣዋላት ስድራ ቤተን ካብተን ቅድሚአን ኣብዚ ዓውዲ ስፖርት ነዊሕ ተመክሮ ዝቐሰማ ፌቨን ክብሮም ከምኡውን ቪቪያን ገብረ መድህን ዝወሰድኦ ሓሳባት ሞራልን ምትብባዕን ድፊኢት ፈጢሩለን እዩ ኣብ እዋን ውድድር ተወዳደርቲ ጀሚሮም ክሳብ ዝተዳልወሎም ዙርያታት ወዲኦም መዛዘሚ ሕንፃፅ ዝረግፁ ተዓዛቢ ብሰላም ንኽዛዝሙ እዩ ዝምነእ ቤተልሔምን ሴናን ድሕርዘን ኣብ ታሪክ ዝዓውዲ ስፖርት ስመን ኣንቢረን ዝሓለፋ ተቐዳድምቲ ዝቐፀላ ናይ ፈለማ ደቂ ኣንስትዮን እዚ ኣብ ዓይኒ ተዓዛቢ ከኣትዋ ገይርዎን እዩ በዚ ዝመፅእ ከዓ ናብ ውድድር ከኣትዋን ከለዋን ምስዛዘማ እውን ካብ ተዓዛቢ ዝመፀን ምትብባዕ ሓይሊ ከም ዝኾነኒን ዝገልፃ ሱታፌኤን ብዘይዝኾነ ሓደጋ ብሰላም ብዓወት ንኽዛዝምዎ ከዓ ለበዋ ናይ ኩሉ ኣፍቃሪ ቅድድም መኪና እዩ ብወገን ፌደሬሽን ዝወሃበን ምኽሪ እውን ካብዚ ብዘይፍለ ኣብ ንሓድሕደን ብቐጻሊ ቅድምን ድሕርን ውድድር ብሞራልን ብንዋትን ወትሩ ብሓባር ኣለዋ ካብ ህፃንነትን ኣብ ደመን ዝሰረፀ ካብ ኣቦታተን ዝወረሰኦ ፍልጠትን ፍቕርን ቅድድም መኪና ክገልፃን ከለዋ
0: ናይ ባባ ሕጂ ብጣዕሚ ንዓይሲ እሱ እዩ ናብዛ ደረጃ እዚ ኣብፅሕኒ ዘሎ ካብ ብንእሽተይ እሱ መኪና ላሚድን ድ ከምዚኣ ግበሪ ከምዚኣ ግበሪ ዋላ ኣብ ፅርግያ ክዝውር ከለኹ ኩሉ ሰብ ፅሉል ኢልኩም ሕሰቢ ሽዑኡ እስ ክጥራይ ኣነ ጥዕተ ኢልክ ሕሰብ ኢልኒ ዝኸይዱ ምክንያቱ ምእንቲ ኣብ ሓደጋ ክሕልዎም ምእንቲ ሕጂ ኩሉ ግዜ ሓደራ ይድብለኒ ዝኾነ ሓደጋ ንኸይምፅእ ኣብ ፅርግያ ክሳብ ዘለካ ከዓ ግድን እዩ ኣብዚ ናይ ኮርሶ ከዓ ሕጂ ከምኡ ክብለኒ ከሎስ ዋይ ከመይ ኢለ ዳኣ ክዝውር የ ገለብል ነረ ቀስ በለ ከይብለኒ ድሓር ርገፅያ የፈትነኒ ርገፅያ እንታይ እዚ ኮርሶ ከመይ ኢልክ ክትኣቱ ይብለኒ ኣብቲ ናይ ፕሮቫ ቦታ ኣብቲ ናይ ኮርሶ ንገብረሉ ኣብኡ ምሳይ ይኸይድ በዝጎነ ይኸውን ከምዚኣ ግበሪ ኣብዚኣ ከምዚኣ ሕነቕያ ኣብዚኣ ሕጂ ተጠወይ ኣብዚኣ ሕጂ ሸተት ክትብለኪያ ምስ ተዓቕሚ መኪና ስለ ዘይከይድ ከምዚኣ ክትገብርለኪ ሕጂ ኣነ የግፍሕ ነረ እ ዳሓለፈት ኮርሶ ይወላ ተግፍሕ ነርኪ ኢሉ ሕጂ እውን ቁርብተይ ከማና ኣላትኪ ብቐዳማይ ከማን ከምኡ ብለኒ ነይሩ ኣብታ ግዜ ዝረኸባስ ግድን እቲ ናቱ ሓሳባት እዚ ይነግረኒ እቲ ጌጋታተይ ከዓ ይነግረኒ እዩ እሱ ዩ ከዓ ዘላምደኒ ካብ መጀመርታ ክሳብ መወዳእታ ባዕሊኡ ከዓ እታ መኪና ዘዳልወለይ መካኒክ ካ ኣለዋ ስዮም ዝበሃል
1: እናተይ ኮ ባባ ብሂወት የለን ሕጂ ግን ስጋዕ ዚ ሕጂ ሰዓት ብሓቂ ከም ኣብ ጎነ እዩ ዘሎ እዩ እታ መኪና እሱ ይዳልዩለይ ኩሉ እቲ ቴክኒካት ከዓ እሱ እዩ ዝምህረኒ ነይሩ

0: ጭራ ዘይብል ኣንበሳ ይድለኒ ነይሩ ኩሉ ግዜ ብዘይናቱ ሳፖርት ብዘይናቱ ክስተይ ከዓ ኣነስ ኣብዚ ኣይ ምስ በፃሕኩ ነይረ። ናይ ባሓቂ ስጋዕ ዝሕጂ ሰዓት ከዓ ወላ ብመንፈስ ወላ ስምሰይ ኣሎ ናይ ባሓቂ እየ ድብለኪ ወላ ኣብቲ ኮርሶ ክኣቱ ከለኹ ሲ ከምዚ ኣብ ነብሰይ ኮይኑ ዝዝውር ዘሎ ኮይኑ እዩ ድስምዓኒ ብሓቂ እቲ ኣዘዋውራይ ወላ እቲ ቴክኒካት ኩሉ ክበቲ ዝብለኒ ዝነበረ ዳይሬክሽን እየ ዝኸይድ። ናይ ብሓቂ እንድዕ ይፍትን ካ ኣለኹ ወላ ከምዚ ሕጂ ተዝርእኒ ከማንስ ካልእ ነገር በቃ ምስ ተሓጓሰ ነይሩ ንእሽተይ ነገር ዝገብረ እዩ ድሐግሶ ነይሩ ንዕኡ።
1: ሲናን ቤተልሄምን ኣብ ቀጻሊ ብርክት ዝበላ ደቂ ኣንስትዮ ተደሚረንአን ተወዳዳሪ ዝኾነ ዝነኣድ ብቕዓት ንኸንፀባርቓ ካብአን ዝሕተት ንኸማልኣ ኣብ ቀጻሊ ስራሕን ፃዕርን ይርከባ። መኪና ብኣይምሮ እትዝወር ተሽከርካሪት እያ። ጉልበት ወዲ ተባዕታይ ተወሲኽዋ ኣይትጎይ፣ ጉልበት ጓል ኣንስተይቲ ደኺምዋ ኣይትዝሕል። ብቕዕቲ ተወዳዳሪት መኪናን ብርእሰ ተኣማንነት ክዕወትልካ ምብጋስን እቶም ኣገደስቲ ረቋሒታት ኣብ ኮርሶ መኪና ምዃኖም ሲናን ቤትን ዝገለጾ እዩ። ክሳብ ሎሚ ኣብ ዘካየደኦ ውድድር ብሞራል ብንዋት ብግዜን ካልእን ደገፍ ንዝገበሩለን ካብ ስድራ ቤተን መቕርበን መሓዙተን ደገፍተን ብዓብኡ ድማ ፌደሬሽን ቅድድም ሞተር መኪና ንኹሎም ኣመስጊነኔን ተፋኔን።

0: ፈኖኤሪ ቲቪ ምክትል ትርከቡ ዝኸርኩም ተዓዘብትና ከመይ ትውዕሉ ሎሚ ሓሙስ 14 ግንበት ሰዓት 5 ዝተዳለዉ ዜናታት ውሽጥን ወፃእን ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ ንዕድም ኣዲብ ዓብዱ ምስ ኣቕራ ቤት ቋንቋ ምልክት ሰናይት በርከት ምዃን ኢና ፈለማ ኣርእስተ ዜና። ልኡኽ ኤርትራ መበል 87 ዋዕላ ኮሚሽን ሰብኣውን ህዝባዊ መሰላት ኣፍሪካ መደረ ስሚዑ። ሚኒስተር ትምህርቲ ኣብ ዝርግሐ ምዕሩይ ኣገልግሎት ትምህርቲ ኣድማዕ ስራሕ ከም ተዓመ ገሊጻ። ኤርትራ ኣብ ናይሮቢ ኬንያ ዝተቓንዐ ዋዕላ ኣፍሪካ ንቕድሚት ተሳቲፋ። ኣብ ዜናታት ውፃእ መራሕቲ ኣሜሪካን ቻይናን ኣብ ከተማ ቤጂንግ ተረኺቦም ንኣስታት 2 ሰዓታት ዝቐፀለ ዝርርብ ኣካይዶም። ዕጡቅ ጉጅለ ኤም 23 ካብ ምብራቕ ክፋል ዲሞክራስያዊት ሪፐብሊክ ኮንጎ ከም ዝወፀ ተገሊጹ። ሩስያን ህንድን ኣብ መዳያት ፀዓትን ምክልኻልን ዘለዎ ምትሕግጋዝ ከም ዘስፋሓ ኣፍሊጠን። ዝርዝር ዜና። ልኡኽ ኤርትራ መበል 87 ዋዕላ ኮሚሽን ሰብኣውን ህዝባዊ መሰላት ኣፍሪካ መደረ ስሚዑ። ካብ ጋምቢያ ዝበፃሕና ሓበሬታ መልክዕ ፀብጻብ ተዳሊዩሎ ዳናይ ተስፋዝጊ ክተቕርቦ እያ።
1: ብፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ኢትዮጵያን ቀዋሚ ልኡኽ ናብ ሕብረት ኣፍሪቃን ቆጠባዊ ኮሚሽን ኣፍሪቃን

0: ኣቶ ቢንያም በርሀ ዝተመርሐ ልኡኽ ኤርትራ ካብ 11 ክሳብ 20 ግንቦት ኣብ ባንጁል ጋምቢያ ኣብ ዝቃናዕ ዘሎ መበል 87 ዋዕላ ኮሚሽን ሰብኣውን ህዝባውን መሳላት ኣፍሪቃ መደረ ስሚዑ። ልኡኽ ኤርትራ ብ13 ግንቦት ኣብ ዘስምዖ መደረ ኤርትራ ድሕሪ ሒደት መዓልትታት ጽንዓትና ዋሕስና ኣብ ትሕቲ ዝብል ቴማ መበል 35 ዓመት ናጽነታ ኣብ እተኽብረሉ እዋን ዜጋታታ ሰላም ዝሰፈናን ምዕብልትን ኤርትራ ንምህናጽ መብጻዕ እንሐድሰሉ ኣጋጣሚ ከም ዝኾነ ገሊጹ። ኤርትራ ንምውሓስ ሰብኣዊ መሰላት ብዘለዋ ድልውነት ብደረጃ ዞባን ዓለምን ንዘሎ ነውፅን ካብ ደገ ዘጋጥማ ጸቕጥን ተጻዊራ ኣብ ብዙሕ ጽላታት ዝጭበጥ ገስጋስ ከም ዘመዝገበት ብምጥቃስ ኣብ መርግጋስ ቀረብ ጽሩይ ዝስተማይ መግቢ፣ ውሑስ ኣከባቢ፣ ትምህርቲ፣ ጥዕና፣ ጸዓት፣ ሕጋዊ ስርዓት፣ ሓገዝ ንጽጉማት ዜጋታትን ካልእን ንዝተመዝገበ ገስጋስ ዘርዚሩ። ኤርትራ ዘመዝገበቶ ገስጋስ ብመትከላት ርእሰ ምርኮሳን ኮማዊ ተሳትፎን ዝተበጽሐ ማሕበራዊ ፍትሒ ሰረት ዝገበረ ከምኡውን ንኹሉ ዜጋ ዘርብሕ ከም ዝኾነ ብምሕባር ኣብ መጻኢ እውን ንዘጋጥሙ ብድሆታት ብምብዳህ ንዜጋታት ማእከል ዝገበረ ናይ ምዕባለ ገስጋስ ንምቕጻልን ቀረብ ማሕበራዊ ኣገልግሎታት ንምስፋሕን ጻዕራ ቀጻሊ ምዃኑ ኣብሪሁ። ልኡኽ ኤርትራ ብተወሳኺ ምርግጋጽ ውሑስ ቀረብ ማይን ድሕነቱ ዝተሓለወ ስርዓተ ጽሬትን ብዝብል ኣርእስቲ ብ12 ጉንበት ኣብ ዝተኻየደ ዘተ ንተመክሮ ኤርትራ ዘንጸባርቕ መግለጺ ኣቕሪቡ። እቲ ብቪድዮ ዝተሰነየ መግለጺ ኤርትራ ብናታ ተበግሶን ዓቕምን ተሳትፎ መላ ህዝባን ቀረብ ማይ ንምውሓስ ንዘካየደቶ ምህናጽ ድጋታት ምፍዋስ ማይ ኩዕታት ምግራብ ምውዳድ ስርዓተ ማይን ካልእን ዘርኢ ነይሩ።
1: ሚኒስትሪ ትምህርቲ ኣብ ዝሓለፈ 35 ዓመታት ኣብ ዘርጋሕ ኣገልግሎት ትምህርቲ ኣድማዕ ስራሕ ከም እተዓመ ገሊጹ። ጋዜጠኛ ሳሙኤል ሃብተ ሚካኤል ንሚኒስትር ሓሊማ መሓመድ ኣዘራሪቡ መልክዕ ጸብጻብ ዘዳልዎ ትሕዝቶ ግረ መስቀል ገረዝጌር ክቅርቦ እዩ።

ኣገልግሎት ትምህርቲ ንኹሉ ኣብ ኩሉ ብማዕረ ንምብፃሕ ብዝተዓመ ኣድማዕ ስራሕ ኣብ ሸፈነ ምዕሩይ ዕድላት ትምህርቲ ተሳትፎን ተወዳዳርነትን ደቂ ኣንስትዮ ከምኡውን ምጥፋእ መሃይምነት ዓበይቲ ዓወታት ከም ዝተመዝገበ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ገሊፃ። ብምኽንያት መበል 35 ዓመት ፅምብል ናፅነት ንማዕከናት ዜና ሃገርና ኣብ ዝሃበቶ ሓበሬታ ትምህርቲ እምንኹርናዕ ምዕባለ ስለ ዝኾነ ምዕሩዩን ዓይነታውን ትምህርቲ ንኩሉ ኣካል ሕብረተሰብ ምብፃሕ ቀንዲ ዕላማ ሚኒስትሪ ትምህርቲ ከም ዝኾነ ዝተቐሰት ሚኒስትር ሓሊማ ብዙሕ ስራሕ ዝሓትት መዳያት እኳ እንተሎ ዛጌት ዝተመዝገበ ግና ብቐሊል ዝጥመት ከም ዘይኮነ ኣነፂራ። ኣብ ዓመተ ትምህርቲ 1991 1992 ኣብ መላእ ሃገር ዝተዘርግሓ 359 ትካላት ቅድመ ትምህርቲ ከም ዝነበራ እዚ ኣሃዝ እዚ ኣብ ዓመተ ትምህርቲ 224 225 ብ544 ሚእታዊት ዓብዩ 1952 ከም ዝበፅሐ ብምጥቃስ ከም ውፅኢቱ ቁፅሪ ተምሃሮ ካብ 6461 ናብ ልዕሊ 100,000 ከም ዝበረኸ ገሊፃ። ብዘይካዚ ቁፅሪ ኣብያተ ትምህርቲ መባእታ ካብ 381 ናብ 197 ማእከላይ ደረጃ ካብ 65 ናብ 469 ካልኣይ ደረጃ ድማ ካብ 25 ናብ 132 ክብ ከም ዝበለ ኣፍሊጣ። ንቁፅሪ ተምሃሮን መምህራንን ብዝምልከት ኣብ ዓመተ ትምህርቲ 1991 1992 ኣብ ኩለን ደረጃታት ልዕሊ 267,000 ዝነበረ ቁፅሪ ተምሃሮ ኣብ ዓመተ ትምህርቲ 224 225 ናብ ልዕሊ 880,000 ቁፅሪ መምሃራን ድማ ካብ 5456 ናብ 29,448 ከም ዝዓበየ ሓቢራ። ኣብ ቴክኒካውን ሞያውን ትምህርትን ስልጠናን ገና ዕቱብ ስራሕ ከም ዘድሊ ዝሓበረት ሚኒስትር ሓሊማ ቁፅሪ ኣብያተ ትምህርቲ ቴክኒክ ካብ 2 ናብ 6 ክብ ከም ዝበለ ብምጥቃስ ኣብ ምጥፋእ መሃይምነት ድማ ቁፅሪ ነቕጦታት ካብ 906 ናብ 412 ንምውራዱ ንእወታዊ ገስጋስ ከም ዘመልክት ኣረድያ። ኣብ መወዳእታ ሚኒስትር ሓሊማ ኩለንተናዊ ብቕዓት መምህራን ምሕያል ምስ ፍሉይ ድሌት ተምሃሮ ዝኸይድ ኣገባብ ኣብ መምህራን ንምትእትታው ክእለትን ተበላሕነትን ተምሃሮ ኣብ ስነ ፍልጠት ቴክኖሎጂ ምህንድስናን ቆፅርን ኣብ ዘዕቢ ኣገባብ ፀቒጥካ ምስራሕ ከምኡውን ሞያ ምምህርና ምምዕባል ካብ ናይ መፃኢ መደባት ከም ዝኾነ ኣብሪሃ።

0: ኤርትራ ኣብ ናይሮቢ ኬንያ ብዝተቓንዐ ኣብ መንጎ ሃገራት ኣፍሪቃን ፈረንሳን ሓድሽ ምዕራፍ ቁጠባዊ ሽክነት ንምስራት ዝዓለመ ዋዕላ ኣፍሪቃ ንቅድሚት ተሳቲፋ ከምኡውን ኣብ ቤልጅየም ስዊድንን ሆላንድ ዝነብሩ ዝተፈላለየ ንጥፈታት ኣካይዶም ኣርሴ ማስመሮም መልክዕ ፀብጻብ ዝዋሃደቶ ትሕዝቶ ቀፂሉ ቀርብ እዩ
1: ብኣምባሳደር ኤርትራ ኣብ ሪፓብሊክ ኬንያ ኣምባሳደር ብየነ ርእሶም ዝተመርሐ ልኡኽ ኤርትራ ብ11 12 ግንቦት ኣብ ናይሮቢ ኬንያ ኣብ ዝተቓንዐ ዋዕላ ኣፍሪቃ ንቅድሚት ተሳቲፎም እዚ ፕረዚደንት ኬንያ ዊልያም ሩቶን ፕረዚደንት ፈረንሳ ኢማኑኤል ማክሮንን ብሓባር ዘዳለውዎ መራሕትን ሚኒስተራት ጉዳያት ወፃን ናይ ልዕሊ 30 ሃገራት ኣፍሪቃ ዝተሳተፍዎ ዋዕላ ኣብ መንጎ ሃገራት ኣፍሪቃን ፈረንሳን ሓድሽ ምዕራፍ ምዕሩይን ዘላቕን ቁጠባዊ ሽርክነት ንምምስራት ዝዓለመ እዩ እቲ ዋዕላ ብቐንዱ ኣብ ሓባራዊ ረብሓ ምትእትታ ሓደስቲ ቴክኖሎጂታት ምስፍሕፋሕ ወፍርን ምስግጋር ክእለትን ዘተኮረ ኮይኑ ኣብ ምምሕያሽ ንጥፈታት ሕርሻ ውሕስነት መግቢ ምክልኻል ክሊማዊ ለውጥን ካልእ እዋናዊ ጉዳያትን ኣገዳሲ ውሳነታት ኣሕሊፎም ብካልእ ወገን ኤርትራውያን ነበርቲ ቤልጅየም ፅንዓትና ዋሕስና ኣብ ትሕቲ ዝብል ቴማ ብ9 ጉንበት ኣብ ከተማ ብራስለስ መበል 35 ዓመት ናፅነት ፀንቢሎም ፀሓፊ ማሕበረኮም ኤርትራ ኣብ ከተማ ብራስለስን ከባቢያን ኣቶ ግርማይ ገብሪ ሂወት ኣብ ዘስምዐ ቃል ብመስዋእቲ ዝመፀትን ዝተዋሕሰትን ናፅነት ብልምዓት ንምድራዕ ሓድነቶም ኣትሪሮም ኣበርክቶም ከም ዘዛይዱ ኣረጋጊፆም ቀዳማይ ፀሓፊ ኤምባሲ ኤርትራ ኣቶ ሚካኤል ተስፋይ ብወገኑ ዮውሃን እውን መላእ ህዝቢ ኤርትራን ሓይልታት ምክልኻሉ ንድሕር ምግላፅ ነዚ ንኣትዎ ዘለና ናይ ልምዓት መድረክ ንምዕዋት ተሳትፎ ኩሉ ኤርትራዊ ወሳኒ ምዃኑ ገሊጹ ኣምባሳደር ኤርትራ ኣብ ኢጣልያን ተንቀሳቀሰ ኣምባሳደር ኣብ ሽወደንን ኣቶ ፍስሓ ፅዮን ጴጥሮስ ብፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት እስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒድ ተሰኒዩ ብ11 ጉንበት ምስ ፀሓፊ ሚኒስትሪ ጉዳያት ወፃኢ ሽወደን ሚስተር ዳግ ሄርተልዩስን ካልኦት ኣካላት እቲ ሚኒስትርን ኣምባሳደር ወደን ኣብ ኤርትራን ዕውት ርክባት ኣካይዱ ኣብቲ ርክብ ኣብ ክልተኣዊ ዝምድናሃትን ተራ ኤርትራ ብዞባዊ ጉዳያትን ሰፊሕ ምይይጥ ድሕሪ ምክያድ መንግስታት ሽወደንን ኤርትራን ንዝጀመርዎ ዲፕሎማስያውን ቁጠባውን መደባት ንምሕያል ብሓባር ክሰርሑ ኣብ ምርድዳእ ተበፂሑ እዚ ከምዚ ኢሉ እንከሎ ኣባላት ግደፍ ኣብ ሮተርዳምን ከባቢያን ሆላንድ ብ9 ጉንበት ኣብ ዘቃንዕዎ ዕውት ጉባኤ ኣብ ዝሓለፈ 3 ዓመታት ናይ ዘሰላሰልዎ ንጥፈታት ገምጋም ብምክያድ ሓዳስ ኣካያዲት ኣካል መሪፆም
0: ኮሚሽን ባህልን ስፖርትን ጨንፈር ዞባ ደቡብ ምክንያት ፅምብል መበል 35 ዓመት ናፅነት ዝወደቦ ሓበራዊ ጉያ ዝመፅእ ሰንበት 17 ጉንበት ኣብ ከተማ ደቀ ምሓሪ ክካየድ እዩ እዚ ብደረጃ ንኡ ዞባ ንሓምሻይ ብዞባ ደረጃ ድማ ንካልኣይ ግዜኡ ዝእንገድ ዘሎ ጉያ ናፅነት ምስዛዛ ምኪና ደቂ ምሓሪ ብምትእሳር ዝካየድ ኮይኑ ሓደስቲ ኣትሌታት ዝፈሪሉ መድረክ ፈጢርካ ታሪክ ተጋድሎና ናብቶም መሃሮ መንእሰያት ምትሕላፍ ዝዓለመ ከምዝኾነ ወደብቲ ገሊፆም ሓላፍ ኮሚሽን ባህልን ስፖርትን ኣብ ንዞባ ደቂ ምሓሪ ኣቶ ኪዳነ ፍሳሀየ ካብ ዕለት 19 ክሳብ 22 ግንቦት 1991 ዝተካየደ ሓያል ምርብራብ ዝነበሮ ዛዛሚ ኩናት ደቂ ምሓሪ በርናፅነት ዘረሓቡ ኣጋጣሚ ብምዃኑ ንዝኽሩ ዝውደብ ሓበራዊ ጉያ ረዚን ትርጉም ከም ዘለዎ ሓቢሩ ኣቦ ወንበር ፌደሬሽን ኣትለቲክስ ኣብቲ ንኡዞባ ኣቶ ሳምሶም ተክለ ሃይማኖት ብወገኑ እቲ ውድድር 3 ደረጃታት ማለት ናይ 3 ኪሎ ሜትር 5 ኪሎ ሜትር ከምኡ ናይ 15 ኪሎ ሜትር ከም ዘጠቓልል ብምግላፅ እዚ መደብ እዚ ኣብ መፃእ ደረጃ ሃገር ንምውዳቡ ክሕሰብ ተላብዩ ኣብ ንዞባታት እምና ሓይልን ዓዲኻላን ናይ ካልኣይ ደረጃ ትምህርቶም ንምዝዛምን ኣብ መበል 39 ዙርያ ሃገራዊ ግብኦም ንፍፃምን ናብ ሰባ ንምውራድ ንዝቀራርቡ ዘሎ ተምሃሮ 11 ክፍሊ ኣስተምህሮ ተዋሂቡ ኣብ ንዞባ እምና ሓይሊ ኣብ ኩደብዑርን እምና ሓይልን ብ78 ጉንበት ኣብ ንዞባ ዓዲኻላ ድማ ብዳራሽ ዓዲ በጊዖ ብ7 ጉንበት መምህራን ቤት ትምህርቲ ዋርሳይ ክከኣሉ ዝተዋህበ ኣስተምህሮ ንዕላማ ንጥፈታትን መምርሒታትን ናይታ ቤት ትምህርቲ ዘነፅር እዩ ቤት ትምህርቲ ዋርሳይ ከኣሎ ጎኒ ጎኒ ትጠቕስሞ ኣካደሚያዊ ፍልጠት ተምሃሮ ምስ ካብ ሙሉእ ሃገር ዝመፁ መዛንኦም ዝላልዩላ ከምኡውን ስፖርታውን ስነጥበውን ዓቕሞም ዘንፀባርቑላ ከም ዝኾነ ዝሓበሩቲ መምህራን እኹል ቀረባት ስለ ዘሎ ተምሃሮ ዘየድልን ወለዲ ኣብ ተወሳኺ ውፃኢታት ዝእቱን ነገራዊ ጠልባት ከወግዱ ምዒዶም ኣብ ንዞባ ዒላ ብርዕድ ኣብ ምሕደራ ፀጋታት ዘሎ ዓቕሚ ክምንባል ዝዓለመ ስልጠና ን66 ሰራሕተኛታት ምምሕዳር ንኡዞባ ማሓደርቲ ከባቢ ኣነባብርቲ ዓድን ካልኦት ኣካላትን ተዋሂቦ እቲ ብምሕዳር ዞባ ዓንሰባ ተወዲቡ ሓውሲ ከተማ ኢደን ዝተካየደ ናይ 3 መዓልታት ስልጠና ኣብ ምሕደራ ሰብኣዊ ዓቕሚ ኣተሓዛ ንብረት ከምኡውን ምክትታል ፊናንሳዊ ሕሳባት ዝተኮረየ ነይሩ ኣብ ምሕዳር ዞባ ዓንሰባ ሓላፍ ኣህዱ ምዕባል ዓቕሚ ሰብ ኣቶ ዓብደልከሪም ሓሰን ተመሳሳሊ ስልጠና ኣብ ወርሓት ጥቅምትን ሕዳርን ናይ 225 ኣብ ንኡዞባታት ሓጋዝን ሓልሓልን ኣብ ወርሓት መያዝያን ጉንበትን ናይ ዝዓመ እዚ ድማ ኣብ ንኡዞባታት ዓዲ ተክለይዛንን ዒላ ብርዕድን ተዋሂቦ ከም ዘሎ ብምጥቃስ ኣብተን ዝተረፋ ንኡዞባታት ክቕፅል ምዃኑ ኣነፂሮም ድሮብ ጠቕላላ 229 ስራሕኛ ሰልጢኖም ከም ዘለዉ ናብ ስርሖም ኣዝዩ ሓጋዝ ምዃኑ ድማ ረድዮም ሓላፍ ምሕዳርን ፋይናንስን

ዞባዒላ ብርዕድ ኣቶ ግርማ ፅን ከሰተ ብግድኡ እቲ ስልጠና ንፀንሐ ደኻማት ምፍዋስ ፅፉፍን ስልጡን ኣገልግሎት ንምርግጋፅ ከም ዝሕግዝ ገሊፆም ኣመሓዳሪት ንኡ ዞባዒላ ብርዕድ ወይዘሮ ዓሻ ዓሊ ኑር ብግድኣ ብቕዓት ዓቕሚ ሰብ ክምንባል ዝውደብ ስልጠናታት ኣብ ኣድማዓነት 3 ስራሕ ወሳኒ ምዃኑ ብምእማን ሰልጠንትን ዝቐሰሞ ትምህርቲ ብግብሪ ክሰርሕሉ

ዝወሰድዎ ተበግሶ 45 ክረፂት ደም ለጊሶም ኣዋሃቲ ናይቲ መደብ ኣብ ዝሃብዎ ሓበሬታ ደም ምልጋስ ፃውዒት ዘየድልዮ ሰናይ ተግባር ምዃኑ ብምግንዛብ ተጠርኒፎም ነቲ መደብ ከም ዘበገሱን ኣባላት ምንቕሓት ከም ተቐበልዎን ገሊፆም ኣባል ሃገራዊ ባንክ ደም ነርሲ ኣብርሃም ተክሊ ኣብርሃም ብወገኑ ብውልቂ ይኹም ብጥርኖፍ ዝልግሱ ወገናት ኣብ ድሕነት ዜጋታት ዓብ ኣበርክቶ ይገብሩ ከም ዘለዎ ብምጥቃስ ብሰፊሑ ክድፋኣሉ ተላብዮም ለገስ ብወገኖም እቲ ዝገብርዎ ልግሲ ኩነታት ጥዕኖኦም ክፈልጡ እውን ከም ዝሓገዞም ብምሕባር ኣብ እዋን ሓደጋን ሕርስን ዝፈስስ ደም ንምትካእን ሂወት ዜጋታት ንምድሓንን ብቐፃሊ ክልግሱ ድልዋት ምህላዎም ኣረጋጊፆም። ዝኽርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክተልኩም ብክብሪ ንዕድም። ፕረዚደንት ቻይና ሺጂንፒንግን ፕረዚደንት ዶናልድ ትራምፕን ሎሚ 14 ጉንበት ኣብ ከተማ ቤጂንግ ንኣስታት 2 ሰዓታት ዝቐፅለ ዝርርብ ከም ዘካየዱ ተቓሊሑ። ክልተዮም መራሕቲ ብርክቦም ኣብ ክልተኡ ዞባውን ኣህጉራዊን ጉዳያት ከም ተመያየጡ ተገሊጹ። ብዘይካዛ ሃናፂ እስትራቴጂያውን ርጉእን ዝምድና ንምስራት ኣብ ምርድዳእ በፂሖም። ፕረዚደንት ሺጂንፒንግ ኣሜሪካን ቻይናን ካብ ዝፈላለየን ዘራኽብን ናይ ሓባር ረብሓታት ከም ዝዓዘዝ ከምኡውን መሻርክቲ እምበር መቐናቕንቲ ክኾና ከም ዘይግባእ ሓቢሩ። ጉዳይ ደሲ ታይዋን ኣብ ዝምድና ኣሜሪካን ቻይናን ኣገዳሲ ምዃኑ ብጥንቃቐ እንተዘይተታሒዙ ድማ ኣዝዩ ሓደገኛ ኩነታት ክፈጥር ከም ዝኽእል ፕረዚደንት ሺ ብተወሳኺ ኣጠንቂቑ። ፕረዚደንት ትራምፕ ወገኑ ዝምድና ኣሜሪካን ቻይናን ካብ ዝኾነ እዋን ላዕሊ ዝሓሸ ከም ዝኾን ብምግላጽ ቻይና ዕዳጋታታ ንኩባንያታት ኣሜሪካ ክትከፍትን ተወሳኺ ፍርያት ክትሽምትን ጸዊዑ። ቻይናን ኣሜሪካን ኣብ መንጎኦን ዝተኸስተ ንግዳዊ ምትፍናን ንምእላይ ኣቐዲመን ዘካየድዎ ተኸታታሊ ርክባት እወታ ውፅኢት ክርከቦ ከም ዘይከኣለ ጸብጻባት ይርድኡ። በዚ ድማ ርክብ መራሕቲ ክልቲኤን ሃገራት ነተን ኣህጉራውን ንግዳዊ ንጥፈታት እውን ብኣሉታት ጸልዩ ዘሎ ንግዳዊ ምትፍናን ኣብ ምፉኻስ ኣበርክቶ ክገብር ትፅቢት ይግበር። ፕረዚደንታት ዶናልድ ትራምፕን ሺጂንፒንግን ኣብ ዝሓለፈ ዓመት ኣብ ደቡብ ኮርያ ተመሳሳሊ ርክብ ምክያዶም ዝዝከር እዩ። ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ዝንቀሳቐስ ዕጡቅ ጉጅለ M23 ካብ ሰፊሕ ምብራቃዊ ክፋልቲ ሃገር ከም ዝወፀ ይግለጽ ኣሎ። እቲ ዕጡቅ ተቃዋሚ ጉጅለ ብዘጋጥም ዘሎ ዲፕሎማስያውን ወታደራውን ፀቕጢ ነቲ ስጉምቲ ክወስድ ከም ተገደደ ይተቓሊሑ። ኣብ መወዳእታ 2025 ብመንጎኝነት ኣሜሪካ ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ዝተኸተመ ውዕል ሰላም እቲ ዕጡቅ ጉጅለ መጥቃዕታቱ ከቋርፅ ዝጠልብ እዩ ነይሩ። ይኹን እምበር እቲ ውዕል ከምቲ ትፅቢት ዝተገብረሉ ውፅኢታዊ ከም ዘይኮነ ዝገልጽ መንግስቲ ኮንጎ ኣብ ልዕሊ እቲ ዕጡቅ ጉጅለ ሰፊሕ ስርሒት ክካየድ ጸኒሕ ኣሎ። እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ ልዕሊ መራሕቲ ናይቲ ዕጡቅ ጉጅለ እገዳ ከተጽድቕ ምዃና ከተጠንቀቕ ጸኒሓ እያ። በዚ ድማ እቲ ዕጡቅ ጉጅለ ኩሉ መድያዊ ክሳራታቱ ንምንካይ ናይ ምንስሓብ ስጉምቲ ይወስድ ከም ዘሎ ወታደራዊ ምዕባለታት ኮንጎ ዝከታተሉ ወገናት ይጠቕሱ። ዕጡቅ ጉጅለ M23 ሓደ ካብኦም ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ዝንቀሳቐሱ ልዕሊ 100 ዕጡቃት ጉጅለታት እዩ። ሩስያን ህንድን ኣብ መዳያት ፀዓትን ምክልኻልን ዘለዎ ምትሕግጋዝ ከም ዘስፋሓ ገሊፀን ዝተሓበረ ሚኒስትራት ጉዳያት ወፃኢ ክልቴን ሃገራት ትማል 13 ጉንበት ኣብ ከተማ ኒው ደልሂ ዘካየድዎ ዝርርብ እዩ። ሩስያ ኣብዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ቁልውላዊ ክስዕብ ንዝኽእል ሕፅረት ነዳድን ምቅላል ናብ ህንዲ ትገብሩ መጠን ሰደድ ክብ ከም ትብሎ ኣብቲ ርክብ ኣፍሊጣ። ብዘይካዚ ሩስያን ህንድን ኣብ መዳያት ፀጥታን ምክልኻልን ንፀንሐን ምትሕግጋዝ ብዓይነትን መጠንን ከም ዘስፍሕዎ ገሊፀን ኣለዋ። ክልቴን ሃገራት ዝሓለፈ ዓመት ንዝኸተመ ወታደራውን ፀጥታውን ውዕል ካብ ዝሓለፈ ወርሒ መያዝያ ተግባራዊ ክገብርኦ ከም ዝጀመራ ምግላፀን ዝፍለጥ እዩ። እቲ እስትራቴጂካዊ ውዕል ሩስያ ሰራዊት ህንዲ ኣብ ግዛኣታ ክዋፈር ከተፍቅድ፣ ህንዲ እውን ተመሳሳሊ ስጉምቲ ክትወስድ ዝኽእል እዩ። በዚ መሰረት ሩስያ ልዕሊ 3,000 ወታደራት 5 መራኽብን 10 ነፈርቲ ኩናትን ናብ ህንዲ ክትልእኽ ከላ ህንዲ ብወገና ናብ ግዛኣት ሩስያ ተመሳሳሊ ኣሃዱ ከተዋፍር እያ። ኣብ ወታደራውን ቅጠባዊ መዳያት ብተዛማደ እወታዊ ገስካስ ተመዝግብ ዘላ ህንዲ ካብ እቲ ሽምቶ ፅዋር እቲ ልዕሊ 300ታዊት ናይ ሩስያ ምዃን እዩ ዝጥቀስ። ሃገራት ኤሮጳ ግዳማዊ ተፃብኦታት ንምካት ናይ ባዕለን ጥሙር ወታደራዊ ሓይሊ ከቑማ እስፓኛ ፀዊዓ። ትዝቐሙ ወታደራዊ ሓይሊ ንሃገራት ኤሮጳ ካብ ፅግዕተኛነት ኪዳን ሰሜን ኣትላንቲክ ኔቶ ዘገላገል ክኾን ከም ዝግባእ ቀዳማይ ሚኒስተር እስፓኛ ፔድሮ ሳንቸዝ ኣተሓሳሲቦ። እዚ ፃውዒት እዚ ኣሜሪካ ኣብ ኤሮጳ ብሓፈሻ ኣብ ጀርመን ድማ ብፍላይ ኣዋፊራቶን ዘላ ቁፅሪ ሰራዊት ከተጉድሎ ምዃና ድሕሪ ምሕባራ ይስዕብ ዘሎ። ኣሜሪካ ፀጥታ ኤሮጳ ንምሓስ ልዕሊ 9,000 ወታደራት ኣዋፊራ ከም ዘላ ዝፍለጥ ኮይኑ ምስ እትስሕቦ ኣብቲ ኣህጉር ፀጥታዊ ሃጓፍ ክስዕብ ከም ዝኽእል ክኢላታት ይእምቱ። ፈረንሳ ቅዲማ ሃገራት ኤሮጳ ጥሙር ወታደራዊ ሓይሊ ክህልዎን ፃውዒት ከም ዘቕረበ ዝፍለጥ ኮይኑ እቲ ጠለብ ካብ ጀርመን፣ ኢጣልያ፣ ቤልጅምን ዝርከበን ደገፍ ከም ዝረኽበ ፀብጻባት የረድኡ። ዜናታት ንምዝዛም ኣርእስታት ዜና ክደግመልኩም።

ኤርትራ መበል 87 ዋዕላ ኮሚሽን ሰብኣውን ህዝባዊ መሰላት ኣፍሪካ ምድር ኣስሚዑ ሚኒስተር ትምህርቲ ኣብ ዝርግሐ ምዕሩይ ኣገልግሎት ትምህርቲ ኣድማዕ ስራሕ ከም ተዓመ ገሊጻ ኤርትራ ኣብ ናይሮቢ ኬንያ ኣብ ዝተቓንዐ ዋዕላ ኣፍሪካ ንቕድሚት ተሳቲፋ መራሕቲ ኣሜሪካን ቻይናን ኣብ ከተማ ቤጂንግ ተረኺቦም ንኣስታት 2ልተ ሰዓታት ዝቐፀለ ዝርርብ ኣካይዶም ዕጡቅ ጉጅለ M23 ካብ ምብራቅ ክፋል ዲሞክራስያዊት ሪፐብሊክ ኮንጎ ከም ዝወፀ ተገሊጹ ሩስያን ህንድን ኣብ መዳያት ፀዓቲ ምክልኻልን ዘለዎ ምትሕግጋዝ ከም ዘስፋሓ ኣፍሊጠን ባርከ ዝኸርኩም ተዓዘብቲ ሓፈሻዊ ዜናታት ኣብ ሰዛዚምሎ ስለምክታልኩም ንመስግን ምስ ተረፍ መደባትና ንሓድገኩም ብወገና ሰናይ ምሸት

0: 느써요 느써요 느써요 느써요 느써요 느써요
1: እያስሙር መስረዕ ናይ ዓወት መኸተ ንስለ ናጽነት ሕይወት ዝሓተተ ንኽብሪ ዘዕለት ዝኾነ ሓጹራ መዳርግቲ ኣልቦ ሰራዊት ኤርትራ ንሶዩ ዝወራረሽ ጅግና እንዳተደጋገመ እቲ ሓደ ይፍጠር ሓደ ኸይደኸመ ተኣምራት ስርሑ ዓለም ዘገረመ ሰለስተ ወለዶ ታሪኽ ዘቃመመ ንሱ ኣርሓንበሳ በዋፍርቱ ዋዕሮ ምቃል መሰንገለ ንግሥቲ ስንጭሮ ዓቐብን ቁልቁልን ብዓቕሊ ትሰግሮ ፍጹም ዘይትሰዓር ብነገር ተፈጥሮ እዚኣያታ ጅግና እዚኣያታ ጅግና ትምሰል ብዕራብ ወያ ዘይትደክም ኣብ ትምርብራብ ብረታ ሎጊማ ኣብ ድፋዕ ትግደም ንባሕራን ሓመዳን ትልግስ ክቡር ደም ምኩሓት እንተመፁ እንዳበሉ ዓጠምጠም ቡምባ እንዳወርወረት ምስ ሞት ትጠማጠም እዚኣያ ግዝኣትና ኽደፍሩ ክሰግሩ ሰንጢቖም ከም ነብሪ ዘሊላ ክሳዶም ተሓንቆም እዚኣታ ጅግና መጋድልቲ ጅግና ክብሪ ናይ ዝሃገር ድምፂ ህላወና ናታዩ ዝሓመድ ክቡር ሓመኽሽቲ ብደም ዝተባዕጠ ድርቅምቃም ማዕፅምቲ ኣብ ዝላታ ኣፍሮ ታጀብጀብታ ፍሕሶ ንኽብሪ መስዋእታ ማንም ከየክሶ ታሪኽ ኣለዎ ሓመድ ስዉእ ብኽብሪ ንሕፈሶ ሻምብቆታት ደም ተበሲዑ ደም ዝፈሰሶ ስጋ ናይ ሰማእታት ኣዕፅምቲ ጀጋኑ ኣብዛ ሓመድ ኣሎ ውሽጢ ተደፊኑ ምንጻፍ ክቡር ሃሪ ዘይጽምሉ ዝፋኑ ብደም ዝጸጥዐ ጽምዒ ናይ ኪዳኑ ንጸልማት ዝጋልህ ንሓፊስ ደበና ወራሲ ታሪኹ ውቁጥ ኣብራና ዘይውዳእ መጽሓፍ ኣናሻዕ ዝቕለም ድምቀት ፀሓይ ኮይኑ ዝደጕሐ ንዓለም እዝዩ ኤርትራዊ ግመል ዝኣርምኡ ረባዕ ምድረ በዳ ዘይቈርጽ ብዕዝኡ ቋሩፍ እናበልዐ ብጥሜት ብጽምኢ ብጀካ ብጽፍሩ ዘይጽበ ረዳኢ ኣብ ሎሚ ዝንበ ብዛዕባ መጻኢ ኣርሒቑ ዝጥምት በዓል ነዊሕ ራእዩ ካብ ሓመድ ተፈጢሩ ናብ ሓመድ ክምለስ ንኽብሪ ሓመዱ ብመትከል ዝቃለስ ክቡር ብመስዋቱ ብኽብሪ ዝሕደስ ጅግና ኤርትራዊ ዘይሰዓር መንፈስ ኣብዛ ሓመድ ኣሎ ኣካሉ መንፈስ ናይ ትንፋሱ ህድኣት ንኸንግስ ብህድኣት ደቂሱ ፍረዚ ሓመድ እዝዩ ፍራሓያል ገድሊ ውፅኢት ሰማእታት መዕቀሊኡ ዓቕሊ ርኢኹምሞዶ ትማል ኣብ ጐልጐል ጻቤቲ ሕልሞም ክብትኖ ብዘገርም ስልቲ ርኢኹምሞዶ ትወዲ ታሪኽ ታሪኽ ክደጋግም ንስሪ ሰማይ ኮይኑ ክጸፍዕ ጽግድም ርኢኹምሞዶ ርኢኹምሞዶ ጅግና ከም ዑፍ እንዳሸረበ ደበና ሰንጢቑ ኣባይ ዘረብረበ ኣቦታቱ ትማል ኣብ ጊዜ መግዛእቲ ታሪኽ ዝፈጸሙ ኣብ ማእከል ጸላእቲ ኣጽዋር ዝሓምሸሹ ምስ ዕስረ ነፈርቲ ዓለም ዘስደመሙ ዘገርም ትእምርቲ ሓለዋ ሰንጢቖም ሰንሰለት በቲኾም ኣብ ውሽጢ ጸላኢ ዝኣተዉ ሰሊኾም ብተመልከተለይ ፊት ንፊት ኣብሪኾም ብኣርቢጂ ዝደበሉ ነፈርቲ ማሪኾም ዓርሞሸሽ ሰራዊት ምስ ብዝሒ ኣጽዋሩ ኣፈውስ ታንክታት ሻምብቆን ተገቲሩ ጥሒሶም መንከይዶም ድምብርፅ ከይበሎም መድፍዕ እንዳብስዑ ከም ንህቢ ዓሲሎም ንኽብረ ተሪሞም መስዋእቲ ቐዲሞም ምስ ሓመድ ዝጐልጐል ሓዊሶሞ ድሞም ጀጋኑ ሰቅያ ቅያ ስሙር መስርዕ ኣናሻዕ ክዝንቶ ታሪኾም ዘኽሩ ሎሚ እውን ውሉዶም ኣትዩ ኣብ ሰፈረን ወናንየን ባዕሉ ኮይኑ ኢደ እግረን ከም ቅናት ሰማያት ኣብ ህዋ የብርረን ከም ድምፂ ኣንበሳ ብዓውታ የግዕረን ተባዕ ወዲ መሬት ውላድ ፍረ ሰውራ ኣብ ኣየር ዝንሳፈፍ ልክዕ ከም ኣሞራ ንሱ ይበምርቃልሲ ጅግና ተጋዳላይ ኣብ ህዋ ዝዕንድር ናይ ጠፈራት ቃፍላይ ኣኽላባት ይነብሑ ናብኡ ኣንቃዕሪሮም ንስሪ ሰማይ ኮይኑ ይበትኽ ኣንቆሮ ኩርዕ ብመንነቱ ንጉሥ ናጽነቱ ፈትሑ ይፈልጥን ዕጥቂ ኣያታቱ ንጸላቱ ግን ኣብትሕዎም ስሪኦም ጅግና ንስሪ ሰማይ ኣንሳፊፉ ልዕልኦም ህልዋት ክበስሉ ግዒሮም ለፍሊፎም ጐሮሮ ነቒጻ ኣርኪቦም ቁሮ ሥጋ መትከል ኢለ ብልቢ ኽምሕለሉ ብሩር ደሃብ ሃገር እዩ መዘና ዘይብሉ እዝዩ ትሰረት ጨንፈር ገረብ ገድሊ ሎሚ ዝተጋህደ ትንቢት ናይ ትማሊ ኣብ ህዋ ይርከብ ኣብ መሬትን ባሕርን ይርከብ ኣብ ታንኪ ጸኒሑ ይንሳፈፍ ብመርከብ ብሰላም ንዝመጾ ይምልስ ብሰላም ኣብ ብርሃን ይጸንሖ ተኣልዩ ኻብ ጸላም ብኣጽዋር ንዝመጾ ይምልስ ብኣጽዋር ንዂሉ ኸኣል ብፍጥረቱ ጽዋር እዝዩ ኤርትራዊ ማለት ኣምበላይ ኤርትራ ኣብ ሜዳ ጀግንነት መጋድልቱ ባዝራ መስመስ ዝብል ሰይፊ ወፅያ ኻብ ሰፈራ ጉራደ ጀግንነት በላሕ ከም ጭማራ ከም ወርቂ ትዅላዕ ኣብ ማእከል መከራ ሃገራ ዘቐደመት ልዕሊ ናታ ናብራ ጥሜት ዕርቃን ጽምኢ መጓዕሲ ገድሊ ንዂሉ ኽኢላ ወፅያቶ ብዓቕሊ ማዕርኡ ትጐይ ትስዋእ ኣብ ጐኑ ፍሉይ ስያምኦም ናይ ሃገር ጀጋኑ ኤርትራውያን ዝብል ስም ኣለዎም ውቃጦ ማሕተም እሰራውርደም ማንድም ዘይቅንጥጦ እዚያ መትከላዊት እዝዩ መትከላዊ ኣብ ውሽጢ ስንጭሮ ርጋፍ ናይ ኳኺቶ እሾኽ እንዳወፍኦ ኩሉ ዝመከቶ እንዳተሸኸለ ኣብ ውሕጃብ ሰልሚ ምዘስካሕካ ሓፅዋር ብኒሕ ተራጻሚ ፀሓይ ሃሩር ሓግዩ ኣብ ቀዝሒ ከራሚ ንጸልማት ሰንጢቑ ተልእኮ ፈጻሚ እዝዩ ራእይ ናጽነት ዝተገልጸ ሕልሚ ስለ ሃገር ተፈልዩ ምስ ምንባር ምስ ጣዕሚ ናብ ዓወት ክበጽሕ ዝተሳገረ ብሓዊ ጽኑዕ ኣብ ዕላማ እሙን መትከላዊ እዝ እቲ ውፉይ ጅግና ኤርትራዊ ቀንዴል ናይዛ ሃገር ኣብ ሽግር መርሃዊ ወለዶ ሓሊፉ ይተካ ወለዶ ተመሊሱ ይውለድ ታሪኽ ዘሰወዶ ፍጹም ዘይታኽስ ወትሩ ኣብ ተዳሎ ዋሕስ መንነቱ ዋርሳይ ይከኣሎ መስፍን ሰላም ኮይኑ እፎይታ ዘስፈነ ርግኣት ንኽነግስ ንህውከት ዘድነነ ውሽጡ ፍቕሪ ሃገር ፍጹም ዘይሰኸነ ብርሃን ኰሊዕዎ ነቲ ጸልማ ትድነ ቈስሉ ኸይሓኸኸ ናይ ትማል መድመይቲ ምስ በሰላ ኸሎ መውጋእቲ መስዋእቲ ሃገር ምስ ትትንከፍ ቀዲሙ ይሓልፍ ወጋእታ ማሪኹ ንፍቕሪ ይሓቁ ሰላም ንኸንግስ ይጐዓዝ ካብ ውሽጡ ዕርክነት ይፈጥር ንጽሊ ቐንጢጡ ወዲ ፈቃድ ሕዝቢ ናይ ፍቕሪ ኣብነት ንሕዝቡ ዝኸፍል ክቡር መሥዋዕትነት ንውሕስነት ሃገር በረኻ ሓዲሩ ብዘገርም ዓወት ጸላእቱ ስዒሩ ታሪኽና ኸይሃስስ ብደሙ ወሪቑ ሃገር ኣብረቕሪቑ ፀሓይና ኣድሚቑ ጅግና ይከኣሎ ገዲም ተቓላሳይ ተቐባሊ ሕድሪ ዋርሳይ ወዲ ዋርሳይ ሰለስተ ወለዶ ኣብ ሓደ ሰሚሩ ናብ ጻውዒት ሃገር ብጥምረት ወፊሩ ኣውራጃ ዓድነት ትዕቢት መስፍንነት ምብትታን ሕዝቢ ምፍንጫል ሃይማኖት ኣዕሚቑ ቐቢርዎ ሕማም ዓሌትነት ሰንደቕ ዕላምኡ ኣርምኡ ሓድነት ጽኑዕ ኣማሕልኡ ናይ ዝሃገር ድሕነት ኣኽቢሩ ዝነብር ስም ኤርትራውነት ኣብዚ ሰፈሩ መርሖ ናይ ናጽነት ብኽብሪ ንርገጾ ቦታ ሰማዕትነት ኣብ ዝሎት ጅግና ኣብ ዝሎት ኽብሪ ካብ ልቢ ነኽብሮ ኣይንምጻእ ብሃውሪ ብስም ሓመድ ጥራይ ከይመስለና ጸብሪ ክዳን ሰማእታት እዩ ለንጽፈሉ ሃር ንስለ ናጽነት ሕይወት ዝተኸፍሎ ጸዳል ሃገር ኮይኑ መንፈሱ ኣብ ዝሎ ሓመድ ስዉ ጅግና ክዳኑ ምንጻፉ ብመንፈስ ዝንበብ ታሪኹ መጽሓፉ ሓመድ ስዉ ጅግና ዝዓቀበ ዓጽሙ ብብልዒ ዝዛርብ ዘይጽንቀቅ ቀለሙ ሓመድ ስዉ ጅግና ዝተዋዕጸ ብደም ውፅኢት ናጽነት ክብሪ ሪፈረንደም ሓመድ ስዉ ጅግና ብለምዒ ይሰለም ዘንጊ ባንዴራና ዘንበልበለ ኣብ ዓለም ሓመድ ስው ጅግና ምስጢር ህላውነት ውሕስነት ዝህዝቢ መርሖ ናይ ናፅነት ሓመድ ስው ጅግና ሓመድ ሓላል ህዝቢ ህያው ብናፅነት እዩ ኪዳን ውሽጢ ልቢ ቅያ ስሙር መስርዕ ምልክት ናይ ፅንዓት መሰጋገር ድልድል ካብ ቃልሲ ናብ ልምዓት ንሱ እዩ ቅያ ስሙር መስርዕ።

0: ካብ ሎሚ በታ ክጎረሮ መንጣል ዓይኑ ምኳን ካ ክኣፍለጥ
1: እንታይ ኢኻ ትብላ ናበይ ዳ ኣቦ
2: ንዕነ ድኣ ክነግረክን ኣብዚ እዝኒ
3: ትመጠይሮ ምክንያት ጥራያ ድኮይና
2: ኮነ
3: እሞ ሓሳባ ስግርም ኖሩ
4: ትትላ ኣሎ
5: ትኣኽቲ ትብሊ ለካ ዝተወረስ ሓቂ እዩ
4: ኣይሰማዕ
5: ክንዲ ደይ ሰማዕኹ በለ ሕራይ እሞ ሒዱ እንታይ እዩ ዝግበሩ
4: እንዳይ
1: ብዓምሆ ካብዚ ዓድኻ ዝወፅ ኮ ክሳብ ሕዩ ተመልሱ ናበይ ከምዘበሉ ሞ እንታይ ፈለጥና ኢና እንታይ ኣብራ ናበይ ሞኮይ ከዲ ኢኻ ዘይናብ ትካኒን በረኻ ዝኾነ ሳውን እዮም ከይዶም ዝኾኑ
6: እቲ ቁርሱስ ዝዓመፃ ሓሳብ ልቦ ሰምራይ ጠነሰ
5: ወይ ኣታሽማይ እንታይ ገበረ ትካ ንሱ ብረሲ ምድሪ ምህላው እናፅለአናስ ዘርኡ ድማ ኒበሎ
6: ኒበል ዮ
1: ብዛዕባ ዓይኖም እንታይ ተሰማዕ ከያወረ ኣሎ ዓይኖ ወዓይኖ ዓይኖም እንታይ ኮይና ደ ብዛዕባ ዓይኖም እንታይ ተሰማዕ ከያወረ ኣሎ

0: እዛ ዓሽከሪት ላመይስ እምበር ድሮ መልዕ ኮይና
1: እወ እንድኻልእ ዓንዳ ኮይና ትሪአ
0: ንና ከዓ ኣብኢና ንውዕል መሬት ፅቡሕ
1: እተን ኣጣል በዚ ወሪደን ኣለዋ ንዓ ንዓ ማዕዱ በዚ
0: ወሪደን መፅ
1: ኣብ ከለካ ኣንቲ ያሓ ያሓ ያሓ

0: አንሳም ደግ ደግ
1: አንተን ተወለ ለዘደ
2: ይሆነ ንታቦት ጥራህ ጂሃት አጀባ ወጣህበት ግዜ
1: ንታቦት ሻው ዛዋ ጥሪት እንዴት ማለ አድርገው እ
2: ምን ደግ ማልታት ምን ሆነ ባይ ሻው
1: ንታቦ ከነባይቱ
2: ንደ ዘራሲ ለዋህ አሪፍ ግልስቲ ወድነቡ እንደ ዘመረለ ህይወት ላይ ይሉ
1: ታቦቱ ወይ ታቦቱ

0: 1247 ናይ ስራሕ ቴሌፎንና እዩ። ኣብ ነስራሕ ሰዓታትና ክድውሉና ክንቀበለኩም ከነንግደኩምን ድልዋት ኣለና። ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ተስፋ ኣለም ከም ዝገግሽ ብምዃንና ንብዛኹም ፅሪሕና ናይ ዝመፅ ሰሙን ሰባት ይበለና
1: Gabamanai

يحلي وما تيمشي را سيرا صوتي مستورا يحلي وما تيمشي را.

Bonoma.

ሰላም ሰላም፣ ከመይ ቀኒኹም? ኣብ ዝተፈላለየ ኩርናዕቲ ዓለም ብምዃን መደብና መደብ ፊዮርና ንምክትታል ተቐሪብኩም ዘለኹም ፍትዋት ተኸታተልቲ መደብ ፊዮርና ፅቡቅ ዋርከስ ፊዮርና ድማ ሎሚ ንዓና ይበቕዑ ይሐግሱ ብዓብዩ ብዓብዩ ኢኻ ይምህርኦም ዝበለቶም ትሕሳታት ተዋዲዳ ኣብ ሰዓት ኣደብ ኸዳትና ኣላ ካብኹም ንደልዮ መደብና ጀሚሩ ክሳዕ ዝውድእ ምሳይ ሓቢርኩም ትከታተል እዩ ባርከስ ከምቲ ኩሉ ሻዕ ንገብሮ መደብና ብሓንቲ ጥዕምቲ ዜማ ኢና ክንፍልሞ እዛ ዜማ እዚኣ ከዓ ማይ ዘይጣዓመት ኣዝያ ብልፅትን ሓዳሽን ዜማ ከምምዃና ከዓኒ ኩላትኩም ፅቡቕ ገይርኩም ክተስተማቕርዋ ተስፋ ገብር ባርከስ እዛ ዜማ እዚኣ ኣርእስታ ናድራሶ ትብል ኮይና ብቋንቋ ሳሃ ዝተዘየመት እንድያ ቀንዲ ትሕዝትዋ ከዓኒ ንፍቕሪ ሃገር ንምዕባለ ከምኡ ድማ ንተስፋታት ናይ መፃእቲ ገልፅ ኮይና ብኣባላት ቀያሕቲ ዕንባባ ናይ ዞባ ደቡብ ሃዋመተአ ማለት እዩ ዝቐረበት ስራሐ ስለዚ ኣዝያ ደስ ትብል መበቀላዊ ስራሕ ከም ምዃና መጠን ፅቡቕ ገይርኩም ክትርእዋን ክትሕገሱና ንተስፋ እንዳገበርኩ ብቐጥታ ናብኣ ክብለኩም እየ ሰናይ ምትታል

0: ካብዛ ጥዕምቲ ዝኾነ ዜማ ተመይሰኩም ኣለኹ ፍትዋትካ ትትልቲ መደፊዮርና ሞሆመይ ተሰማቕሩ ኣፀኒሕኩም ከምታ ዝበልኩኹም ኣዝያ ብልፅ ስራሕ ምዃና ባዕልኹም ደምዲምኩም ኹም ዝኾንኩም መቸም ሕግፀኒ ባርከስ በዚ ጋጣሚ እዚ ድማኒ ንጉጅለ ቀያሕቲ ዕምባባታት ናይ ዞባ ደቡብካ ነዛ ስራሕ እዚኣ ሰሪሖም ብምብርካቶምካ ኣዝና ኣዝና ክነመስግኖም ንደሊ ፅቡቅ ባርከስ ካብዚ ብምቕፃልካ ናብቲ ስዒቡ ዝቕፅል ትሕዝቶ የኽብል ካብዚ ቐፂለ ሰሪዐ ዘለዉ ከዓ ንኡስ መደብ ብራቮ ይኸውን ንሎሚ ብራቮ ከዓኒ ጨንፈር ሚኒስተር ትምህርቲ ንኡስ ዞባ ደቡባዊ ምብራቕ ዝርከባ ኣብያተ ትምህርቲ ዝገበርኦ ውድድር ኢና ክንርኢ እዚ ውድድር እዚ ከዓኒ ትምህርታዊ ፍልጠት እዩ ትምህርታዊ ፍልጠት ዘብለኒ ምክንያት ከዓ ኣብ ኣካዳማዊ ትምህርትና ንምሃሮ ወይ ዝምሃርዎ ሕቶታት እንዳልዓሉ ኦም ተወዳዲሮም ማለት እዩ ስለዚ እቶም ትፈልጦ ምስኦም ሓቢርኩም ክትምልሱ ቲፎዝ ክትኮኑ እቶም ዘይትፈልጥዎ ከዓ ሰሚዕኩም ብብኡ ከዓ ክትምሃሩ ተስፋ ንገብር ማለት እዩ ስለዚ እዚ ናይ ሎሚ ተቐሪቡ ዘሎ ውድድር ከዓኒ ኣርባዕተ ዓይነት ትምህርትታት እንዲነሮ ትሕቶ ዘጠቓልል ንሎሚ ኻኒ ካብኣተን ክልተ ዓይነት ትምህርቲ ክተወዳዲሮም ከርእናዮም ማለት እዩ ኣብ ዝቕፅል ከዓኒ ትንዝተረፋ ክልተ ኣብ ካልኣይ ክፋል ጌርና ከነቕርበኒና ስለዚ እዛ ቀዳመይቲ ከይተሓልፈኩም ፅቡቕ ጌርኩም ርኢኹም ንመን ኣይነይቲ ጋንታ ከም ትድግፉ ኮታስቲ ውድድር ከዓ ከመይ ከም ዝኸውን ምስ ሓቢርኩም ተኸታተልዎ ብቕጥታ ናባ ክብለኩም እዩ ደጊመ ሰናይ ምክትታል
1: ስለዚ ብቐጥታ ናብቲ መደብና ክንኣቱ ኢና እዞም ንሪኦም ዘለና ናይ መባእታ ኣብያተ ትምህርቲ እያ እዞም ንሪኦም ዘለና 17 ኣብያተ ትምህርቲ ኣብ ሰለስትኡ ክላስተር ናይ ጎዳይፍ ገጀረት ገዛማንዳ ክኸይድ ዝፀንሐ በብክላስተሩ ውድድር ክግበር ይፀኒሑ ከካብ ክላስተሩ ከዓ ከክልተ ሓሊፎም ካብተን 17 ናብ 6 በፂሖም ኣለዉ ስለዚ ሎሚ ከዓ ቀዳማይ ካልኣይ ሳልሳይ ኢልና ንፈልየሉ መዓልቲ እዩ ማለት እዩ ናይ መወዳእታ ናይ ንኡስ ዞባና ኣብዚ ጥራይ እውን ኣይኮነን ክዛዘም ካብዚ ቀዳማይ ኮይኑ ዝሓለፈ እውን ብደረጃ ዞባ ዝግበር ውድድር ክንቅፅል ኢና ማለት እዩ ስለዚ ብጥንቃቐ መልሲ ዘረባ ፀጥታ ከድልየና እዩ ስለዚ ተወዳደርትና ኤቨን ኤዘር የማነ ካብ ቤት ትምህርቲ ፍረሰላም ታቁዕሉ ዳግማዊ ቶማስ ካብ ቤት ትምህርቲ ቆሓይቶ ታቁዕሉ ንክላስተር ወኪል መፅ ዘሎ ክላስተር ገዛ ማንዳ ፍረሰላም ከዓ ክላስተር ገጀረ ቢታንያ እሙን ታደሰ ካብ ቤት ትምህርቲ ቀሓውታ ክላስተር ጎዳይፍ ያቤት ቢንያም ኤርምያስ ቤት ትምህርቲ ዓወት ክላስተር ገጀረት ሻሎም ሄኖክ ሰመረ ቤት ትምህርቲ ሰሊና ጣውዕላ ክላስተር ገዛ ማንዳ ኤልሃና ፍሬሱስ ተኬ ቤት ትምህርቲ ደንበ ሰንበል ጣውዕላ ክላስተር ጎዳይፍ ስለዚ ክልተ ካብ ጎዳይፍ ክልተ ካብ ገጀረት ክልተ ካብ ገዛ ማንዳ እዩ ስለዚ ንኩልኹም ፅቡቅ ዕድል ንምነየልኩም እስኪ ድምቕ ዝበለ ጣቕዒት ንበርሎም ቅድሚ ምእታዎም ማለት እዩ እዚ ብቐጥታ ናብቲ ውድድርና ክንኣቱ ኢና ነዚ ሕቶታት ዝመርሐልና ሱፐርቫይዘር ናይ ንኡስ ዞባ ደቡባዊ ምብራቕ መምህር መስፍን ናብ መድረኽ ንዕድም
2: መጀመርታ ብትግርኛ ክንጅምር ኢና ክክልተ ሕቶ እዩ ክኸውን ግዜ ሓንቲ ደቂቕ ኢና ክንበኩም ኣብ ምረፅ ሓንሳብ ይዕድልኩም ኣብ ጥቐስ ግለፅ

0: ግን ስጋዕታት ጊዜ ተኣክል ስጋዕ ካምፓኔላ ትውቃዕ ክትምልሱ ኣለኩም ማለት እዩ። 30 ሰከንድ እያ ተኣስታይ። ስለዚ ብትግርኛ ክንጅምር ኢና። ትግርኛ ካብዚኣ ክክልተ ወራት ትወስድ ኢኹም። ኤቨን ኤዘር ዳግማዊ ቢታንያ ያፌት ሻሎም ኤልሃና ካብዚኣ ከክልተ ወራት ሕራይ ክንጅምር ኢና። ብኤቨን ኤዘር ክንጅምር ኢና። ኤቨን ኤዘር ቁፅሪ ክንደይ በፂሒካ? ቁፅሪ 9 ሕራይ ኣስተውዕል። ፍቕሪ ሰላም ራህዋ ናይ ምንታይ ስም ንብሎም ጥቀስ እያ? ሙሉእ መልሲ። ዳግማዊ ቁፅሪ 2 ተግባሩ ኣብ ባዕሉ ጠጠው ዝብል ናይ ካልእ ዘየመሓላልፍ ዳሽ ግሲ ይበሃል። ተግባሩ ሙሉእ መልሲ። ቢታንያ ቁፅሪ 7 ቃላት ኣዋሂድና ሙሉእ ሓሳባት ንሰርሕ። ሙሉእ ሓሳባት ኣዋሂድና ዳሽ ንሰርሕ። ሙሉእ መልሲ። ያፌት ያፌት ቁፅሪ ክንደይ በፂሕካ ኣሎ? ቁፅሪ 10 ኣጣል ኣብዑር ሸቃሎ ናይ ምንታይ ስም ንብሎም?
1: ናይ ሓባር ስም።
0: ሙሉእ መልሲ። ሻሎም ቁፅሪ 4 ኣስተውዕሊ ሕንቅል ሕንቅሊተይ ኣቦይ ኣደይ ዝሃቡኒ ወንበር ወዲቓ ዘይትስበር። ሙሉእ መልሲ። ኤልሃና ቁፅሪ 6 ኣብ ቋንቋ ትግርኛ ሰሚዒኻ መፅሓፍ እንታይ ንብሎ? ግዜኺ ተፀበይ መልሲ። ኣብ ቋንቋ ትግርኛ ሰሚዕና መፅሓፍ እንታይ ንብሎ? ሓንሳብ ግዜ ኣኽልን። ሙሉእ መልሲ። ሕራይ ካልኣይ ሕቶ ክንከይድ ኢና። ኤልሃና ካልይቲ ወረቐት ክቁፅሪ እንደ ቁፅሪ 8 ፅሒፉ ኣብ ሰታሪት ሰታሪት ተሰሚርላ ኣሎ ኣእትዩ ንዓርኩ ልኢኹላ ትርጉም ዝተሰመረሉ ቓል ዳሽ እዩ። ክደግመልክየ። ፅሒፉ ኣብ ሰታሪት ሰታሪት ተሰሚርላ ኣሎ ኣእትዩ ንዓርኩ ልኢኹላ ትርጉም ዝተሰመረሉ ቓል ዳሽ እዩ። መልሲ። እንታይ ይበሃል? ታይምስ ኦቨር። ሕራይ መልሲ መለሰትን ፖስታ እያ። ሻሎም ቁፅሪ 3 ንቓላት ንምሉእ ሓሳባት ዘተኣሳስር ክፍሊ ሰዋስኡ ዳሽ ይበሃል። ኣይኮነን። ንቓላትን ንምሉእ ሓሳባትን ዘተኣሳስር ክፍሊ ሰዋስኦ ዳሽ ይበሃል። ኣይኮነን። ኣይኮነን። ታይምስ ኦቨር። ሕራይ መልሲ ናብ ገዛ። ሕራይ ድዕሪት እዋ መስተ ፃምር ኣይረኸብክያን። ያፌት ቁፅሪ 23 ኣገናዕ ተዓወት ዳሽ ኣብነት እዩ። ሙሉእ መልሲ። ቢታንያ ቁፅሪ 11 ሮዛ ዳንኤል ጀማል ናይ ተፀውዐ ስም እንተኮይኑ ንህቢ ሰራዊት ህዝቢ ናይ ዳሽ ስም እዩ። ሙሉእ መልሲ። ዳግማዊ ቁፅሪ 21 ሰናይት ሕያወይቲ መምህር እያ። ካብዚ ሙሉእ ሓሳባት ቅፅል ዘመልክት ኣይናይ?

ኣርባዕተ ጫማ ክንደይ ሴንቲሜተር እዩ? ክንደይ ሴንቲሜተር?

ሕራይ ኣይተመለሰትን መልሲ ናብ መን ናብ ገዛ ወይ ናባኻትኩም ስክፈቱ መን ካባኻትኩም ፍትና ሕራይ 2200 ሻሎም ቁፅሪ 6 ወረቐትን ፒሮን ሕዚ 7 ተደመሮ 6 ኣብ ልዕሊ 10 ክደግመልክ እየ 7 ተደመሮ 6 ኣብ ልዕሊ 10 ተደመሮ 8 ኣብ ልዕሊ 100 ብዕሽር ክፀሓፍ ከሎ ክንደ ይኸውን ፀሓፍ እየ ብዕሽር ቀይር እዮ ፀሓፍ በሊ 7 ተደመሮ 6 ኣብ ልዕሊ 10 ተደመሮ 8 ኣብ ልዕሊ 100 እዚ ናብ ዕሽር ቀይር እዮ ክንደ ይኸውን

ምሎ መርሲ። ዳግማዊ ቁፅሪ ክልተ ሓሙሽተ ዴካ ሜተር ክንደይ ዴሲሜተር እዩ? ሓሙሽተ ዴካ ሜተር ክንደይ ዴሲሜተር እዩ? ሙሉ መልሲ። ኤቨኔዘር ቁፅሪ ሓሙሽተ ሰለስተ ቶን ክንደይ ኩንታል እዩ? ሙሉ መልሲ። ሕራይ ናብ ካልኣይ ሕቶ ቁፅሪ ክንከይድ ኢና። ሕጂ ከዓ ብኤቨንኤዘር ክንጅምር። ቁፅሪ ክንደይ? ቁፅሪ ዓሰርተ። እዚ ሕቶታት ይምረፅ ኣይኮነን። ያርድ እንታይ ዓይነት ስርዓተ መስፈር ወይ መለክዒ እዩ? ሙሉ መልሲ። ዳግማዊ ቁፅሪ ሸውዓተ ካብ 20 ንታሕቲ ክንደይ ኣወንታ ፕራይም ቁፅርታት ኣለው? ካብ 20 ንታሕቲ ክንደይ ኣወንታ ፕራይም ቁፅርታት ኣለው? ካብ 20 ንታሕቲ ክንደይ ኣወንታ ፕራይም ቁፅርታት ኣለው? ተጠንቀቁ ተምሃሮ።

0: ሙሉ መልሲ ቢታንያ ቁጥር 8 ክልተ እኩባት ማዕረ እኩባት እዮም እንብሎም እንታይ ምዘማሉ እዮም? ክልተ እኩባት ማዕረ እኩባት እዮም እንብሎም እንታይ ምዘማሉ እዮም? ትኽክል ብዝሕን ወይ ማዕረም ዝኾኑ ያፌት ቁፅሪ 11 ካብ ክልተን ንላዕሊ ረቋሕቲ ዘለዎ መሃዝ እንታይ ይበሃሉ? ኮምፖዚት። ሙሉ መልሲ ሻሎም። ቁፅሪ 12 ወረቐት ሕዚ ባዶ ነጥቢ ባዶ ነጥቢ 89 እዚ ቁፅሪ እዚ እንታይ ተባሂሉ ይፅዋዕ? ዕሽር። ሙሉ መልሲ ኣራይ። ኤልሃና ፍሬስ ቁፅሪ 9 ቆፃሪ ካብ ረቋሒ እንተ በዚሑ እንታይ ዓይነት ጉዚ እዩ? ዘይግቡእ ጉዚ። ሙሉ መልሲ
1: ውድድር ከመይ ክንከታተሎ ፀሒሕና ፍትዋት ተኸታተልቲ መደፊዮርና መቸም ከምቲ ዝበልኩኹም ፅቡቕ ነገራት ርኢኹምሉ ተማሂርኩምዎ ክትከኑ ተስፋ ገብር። ከምቲ ቀድማ ኣቢለ ክብለኩም ፅናሕ ክ ከምዚ ክንሪኦ ፀናሕና እዞም ተምሃሮ እዚኦም ተምሃሮ መባእታ ትምህርቲ ከምዃኖም መጠን እቲ ዝገበርዎ ግን በ ከምዚ ዓበይቲ ኮይኑ ይስምዐካ ነይሩ። ኣዝዩ ፅቡቕ ዝኾነ ውድድር ኢና ክንዶ ፀኒሕና። ንሎሚ እተን ክልተ ዝበልኩኹም ዓይነታት ትምህርቲ ተወዳዲሮምን ኣለዉ። እዚ ከዓ ቀዳማይ ክፋል እዩ። ኣብዚ መፅእ ከዓ እተን ዝተረፋ ክልተ ዓይነታት ትምህርቲ ኣብ ካልኣይ ክፋል ጌርና ከም ነቕርበልኩም ቃል ኣትበልኩም ማለት እዩ። መን ቀዳማይ ወፂኡ ከዓ ሓቢርና ክንከታተልና መን ስዕሪ ክኾኑ ዝኽሉ ተወዳዲሮም ከዓ ምሳይ ሓቢርኩም ትከታተልዎ ተስፋ ገብር ማለት እዩ።

ድሕሪ ዛ ሓፃን መስተኻኸሪ ዳግመይ ተራኺብና ኣለና። ፍትዋት ተኸታተልቲ መደፊዮርና ሞት ሕሶታትና ከመይ ትከታተሉ ኣለኹም? ፅቡቅ መቸም ናይ ዕረፍቲ ግዜኹም ምሳና ሓቢርኩም ተሓጊስኩም ደስ እንዳበለኩም ትሕልፎ ክትህሉ ተስፋ ንገብር። ባርከስ ካብዚ ብምቕፃል ከዓ ነታ መወዳእታት መደብናን ስርዓት ሕዝቶ ድራማ ይቐሪበልኩም ዘለኹ። ንሎሚ ብድራማ ከዓ ቅድሚ ናብኡ ምኸደ እዩ ማለት እዩ። ማሓዛኻ መን እዩ? ስኺ ስኺ ስኺ ኖኖ እስኺ እዋ ማሓዛ ኸ መን እያ? ስኻ ዓርክኻ መን እዩ? እወ መቸም ምስ መሓስና ኣዕሩኽትና ኣዝና ከም ንፋቶ ኩሉ ዝምስክረሉ ሓቂ እወ። ናይ ሎሚ ድራማና ኸ ኣርእስታ ማሓዛ ምሁራን ትብለ። ከመይ ገይራ ሓንቲ ንእሽተይ ተምሃሪት ክነሳሲ ምስ ዓበይቲ ምሁራንስ ክትመሓዙ ኽኢላ? ከመይ ገይራ ትምሕዝነት ክትፈጥሮ ኽኢላ ዝብልካ ዋላ ናይ ሕቶ ኮይኑ ዘሎ ነገር እዩ። እታ ድራማ ክንከታተለና እንታይ እዩ ትሕዝቶ እንታይ ክትምህረናኻ ሓቢርና ንሪኢኹም ብቕጥታ ናብኣ ክብለኩም እየ። ሰናይ ምክፍራል።

0: ብሂያ ክምዕልክ ተኸመድና ንና ኣንተ ኸመድና ስባ
1: ውረሰይ ውረሰይ ውረሰይ ውይውይ ኢታ ትንከስኻ ክሳቐኒ
0: ኣዛ ኣሎና ዓርጌ ከመይ ገይራ ደ ሓነ ናቢላት
1: ንመን ሓነ ናቢላቱ ተዛርባ
0: ስዳዕባ ኣሎ ትጋጮካ ገይራትካ
1: ወይ ኣነ ኣሎኒ ነዚኣ ግደ ሰላም ንዲያ እዚኣ መን እያ እዚኣ ስከእዚኣ መን እያ
0: መቸም ክሳዕ ባሎ ትጋጨ ገይራትካ
1: መን ተጋጭ መን ተጋጭ እዩ ባሪማ
0: እባዳ ክሰዓም እዩ ክፀኒዑ
1: በእሲ እንተኸስኻ መን ተዛሪቦ ክዛርቡ እዩ
0: ኣዛ ኣሎ ኣተ ንዓይ ትሕርቕ እንታ ንዓኮ ትሕርቕ ትባ ሰላይትዕረ ሊተ ሊ ሊተ ባጅ

0: ነጊሩኪ?
1: እዚ ናይ ጠፈር ክነግረኩም ፀናሕኩ ኣስትሮኖሚ ጆን ዋልተር ዝበሃል ነጊሩኒ እዩ።
0: ካልእ እውን ብዛዕባ ብዙሕ ነጊሩኒ ዘሎ
2: ጆን ኦልትራ ስትራ ጆን
0: ንስኹም ደመሳኸ እዚ ናይ እንስሳታት ገለ ከመይ ነጊርኪ?
1: ኣሃ እዚ ናይ ባህሪ እንስሳታት ኢለ ክነግረኩም ፀናሕኩ ከዓ ቬትሪናሪ ዶክተር ዮሴፍ ዝበሃል እዩ ነገርኒ።
2: ኣባዛሓፍተይ ንሕና ክንሓተ ክደልና ዘለና ጎ ብዛዕባ ካልእዩ ናይ ወራሒ ናይ ጠፈር ናይ እንስሳ ኮ የበልናክን ነዞም ምሁራት ብኸመይ ተላሊኹ እዮም ንእሽ ኢሎም ከማነናኣቁ ብኸመይ ክተላሊኹ እዮም ንገርናስከ
1: ንሳቶም እኮ ከምቲ ንስኹም ተሓስቦም ኣይኮኑ ተተላሊኹሞም ከይበቀኡ ተመክሮኦም ፍልጠቶም ክነግርኹም እዮም ተደሊኹም ከዓ ክላልየኩም ክእል እየ
2: ሞይ ነገር ኣብዘይ መንጠቢትክ ናይ ተእትዋኢትክን
0: ንተስኹም ደበስኻ ወዲ ማዓስ ክትለልና
1: ናብ ገዛኦም ምኻዳ የለይኩም እዩ እሶም ናብ ገዛኹም ክመፁ ክእሉ እዮም
0: ንገዛና ክሳብ ፅባሕ ንሽቲ ዕድል ምሃቡኒ ኩሎም ሕዚኦም ክመፅ እየ ንሕጂ ግናቸው
2: ንገዛና ክመፁ እዮም ማለት ድዩ ኣልጆን ኣልትራድ ዕላ ቶማ ተባዓልኒ ዶክተር
0: ዮሴፍ ተዝተባሉ

0: Uau! A baluda, Tomura! Dei,
1: እዚኦም እቶም ዝፈትዎም ምሁራት መሓስቲ እዮም። ምዚኦም ዕልል፣ ምዚኦም ዘናጋዕ፣ ከምኡውን ካብኦም ትምህርቲ ይወስም።
2: በቃ
1: በቃ። ስለዚኦም ከዓ መሓዛ ምሁራት ዝብሉ

ዝበሉ ፍትዋት ተኸታተልቲ መደፍ ፌርና ፌርና ንሎሚ ኣቐሪባትና ዝነበረ ትሕሶታት እዞም ክንከታተሎም ፃሕና እዮም ነይሮም። እዞም ትሕሶታት እዚኣቶም ዓጊብና ተዘናጊዕና ብዓብኡ ካተማየርና ክንከውን ተስፋ እንዳግበርኩ ምርኻብና ኣብ ዝቕፅል ሰሙን ብዝተፈለየ ትሕዝቶ ኣብ ልክዕ ሰዓት ይኹን ክሳብ ሽዑ ግን ሰሰናይ ንኽልና እንዳበልኩ ቻ

0: على شعبنا هي عبي بشرات لتسمع حلايتها إلا حلاية الله قل ذكرته كله توكد لهي لعلو منادلين قل لك بقدرو كم سلوم هي شعب للزوك كورات اللي حلايت الله قلنا نتابع لتنا احنا وكما قلنا بهي تحررت عدنا تقلنا نتابع لتنا احنا سعاد ما كو زادر في نكتات لتنا احنا ناي عبد متقاوينا
1: ናይ ብሓቂ ኣብ ሰብዓታት እንተደኣ ተመሊስና ኣዝዩ ብዙሕ ዝኾነ ደርፍታት እዩ ተደሪፉ ፍቲ እዋን እቲ እሞ ድማ ክትሓስቦ ኣብ ዘይትኽእል እዋን ነቲ ኣብ ኩናት ዝነበረ ምርብራብ እቲ ደርፊ ዝነበሮ ብልጫን ኣብ ምምፃእ ናፅነት ድማ ዓብ ተራ ስለ ዝነበረ እዩ እውን ሎሚ ከምዚ ኢልና ከንዕልለሉ በቂዕና ዘለና ከም ዝበልከ እውን እዛ ደርፊ ሓንቲ ካብተን ኣዝየን ናይ ዓበይቲ ድምፃውያን ሃገርና እሞ ድማ ተዘካሪት ስለ ዝኾነት ድማ ኢና ብኣ ፈሊምና ብምቕፃል ዘላትና ደርፊ ከነላልዮም ፅቡቅ መስለኒ
0: ፅቡቅ ሕጂ እውን ካብኡ ኣይ ክንወፅን ኢና እቲ ናይ ሜረ ደርፍታት ብዙሕ ደርፍታት እዩ ዘለና ሽቦ ሽቦ ክንብል ከለና ኩሉ ሰብ ይዝክራ እዩ እዛ ደርፊ እዚኣ ስዓድ እውን
2: ኣብ ስቱድዮ ሓንቲ መዓልቲ ሽቦ ሽቦ ሳዕሲዐለ ኣብ ደባይዋ ሕጂ ይዝክሮየ ጥዕምቲ ደርፊ ዋላ ቆልዑት ንኣሽቱ
0: ይፈትዋዮም ትድገምያ ከዓ እሳ እውን ካብቲብቲ ፈለማይ ኣብቲ ዋናት እቲ ዝተደርፈት ደርፊ ብዓቢ ድምፃዊና መሓመድ ዘሚል እያ ብቋንቋ ኩናማ ከማ ታብዑና ዝህልየኩም በርናምጃትና ዘይትብለ ኣስተብዳ በርዶ ብዙሕ ሓልየቶ ዱልያ ምልየና መን እንዳትልየና ከማ ግላን ብላ ፀናሕና ሕላየት ዓቢ ፈናን መሓመድ ዘሚል ሕላየት ኩናማ ሽቦ ሽበላ ትብል ግላን ደርእና ሄ ግና ቅብልቶ ናይ ኢለ ሰነት ለ ስቕራትና ሄ ደማና ሰባትና እበትብል ስቕራት 35 ሰነት ዒድና ዓይድ ኣሌና እግል ኩሉ ሸዓብና ሄ ኣሰናይ ዲብ እለመና ሰበት ኣብፅሐና ዲብ እምብል ኣዜማ ዲብ ሕላየት ክንብል

0: ሰንበ
1: ምራይ
0: ብርሃን ሓዘታ
1: ኣየ
0: ነዛን ተረርቲ ዘይሸብር ድምፂ
1: ምራይ
0: ሰብኣይ ሰበይታ መስኮት ፈንቂቓ
1: ምራይ
0: ደስታ ሰኒቓ
1: እወ
0: ኣነ ስጋ ሳይራ ሚለ ሓወይ ገረሱ ሳብ ካኣርያ በርቱ

ዘይሸብርድም ሰብኣይ ሰበይታ መስኮት ፈንቂቓ ደስታ ሰኒቓ ኣነ ስጋ ሳይራ ሚለ ሓወይ ገረሱ ሳብ ተኣርያ በርቶ ኣበል ወንድምስስ

ኣመነ ኣብ ክንደይ ሓይሉ ንዋጋ ኢሉ መሬተ እውያ ብደም ጨቅያ ድንቂ ጎሚ ድሓወይ ኣኽሊለይ ሽልማተይ ጠበና ዝተኻኒ

ربي يا الكسار حي ننجزت الحساب ربي يا الكسار.

0: መጀመርታ ንዝገበርኩም ለይ ዕድመ የመስግን። ብምቕፃል እዛ ደርፊ ብ1987 እያ ንስራሕ ተዳልያ ኣብ መጀመርታ ዓመት ማለት እዩ። ዳሓር ኣብ ቤት ምሶውራ 87 ማለት እዩ ፌስቲቫል ነይሩ። ንመጀመርታ ግዜ ኣብቲ ፌስቲቫል ናይ ቤት ምሶውራ ኣብ ዓራርብ ማለት እዩ ዝነበረ ተደሪፋ ዘይተፀበዮ ኣነ ተፀቢኮንኩም ዓይነት ተቐባልነት ብጣዕሚ ዓብ ተቐባልነት ነይርዋ። ከም ደርፊ ተሐጉሰካ፣ ተፅናዓካ፣ ተብክየካ ኩሉ ባህር ኣለዋ። ስለዚ ኣብዚ እዋን ዝቀሪባ ማለት ተቐባልነታ ካ ላዕሊ ነይሩ። ብጣዕሚ ፅቡቕ መዓልቲ ነይሩ ሸ ማለት እዩ። ማለት እታ ደርፊ ኣብዚ ሕጂ ኮይነ ክሪኣ ከለኹ ሓያልን ኣጠቓሊላ ነቲ መስርሕ ናይ ገድሊ ትገልፅን ኢለ ዝሓስባ። ብፍላይ ኣብ ግዜ ህዝባዊ ሓይልታት ማለት እዩ 73 74 ዝነበረ ግዜ ህዝባዊ ሓይልታት ካብ ተጋድሎ ሓርነት ምስ ተፈልየ ሰለስተ ክፋላት ቀዳማይ ካልኣይ ዕበል ሳልሳይ ዝነበሩሉ ግዜ ማለት እዩ። ኣብዚ ሕጂ ብናይ ስርዓት ደርጊ ስርዓት ሃይለ ስላሴ ይህደን፣ ብጀብሃ ተጋድሎ ሓርነት ይህደን፣ ቀወም ቦታ ይነበሩ። ስለዚ ንዑ እያ ትገልፅ ይረኣየካ ከዓ ትምረት ማለት እዩ። ምስ ምግቢ ዘይብሉ ብብራሾማይ ብሓንቲ ሩዝ ተማቂሎም እንዳኸዱ ምስ ናይ ጥሜቱ ፍሉይ ቦታ ዘይነበሮ ብኩሉ መኣዝን ዝህደን ኣሃድ እዩ ዝዋ ሓይልታት ነይሩ ማለት እዩ። ስለዚ ነዚ ምረት ክዝክሮ ከለኩ ሕጂ ኣዝዩ ሓያል እዩ ነይሩ። ምክንያቱ መዕለቢ ዘይብልካ መፀግዒ ዘይብልካ ሓንሳ ሓንሳብ ሲ ቆልዑት ኮይንና ዝከረና ኣነ ኣብዚ በዓል ፍሸይ ምራራ ይመፁ ሞ እንጌራ እዙዙ ቅጫ እዙዙካ ማለት እዩ። ሽዑ ክትህቦም ከለካ እቶም ተፃእቶም ናይ ተጋድሎ ሓርነት ይንቀሳቀሱ ሞ ቀሪብናዮም እንዳበልካ ሸተት ኢሎም እዮም ጠፍኦ። ከምዚ ናይ ምሻለኪ ክሳብ ክንደይ ነይሩ እንታ ዝቀረብካሎም ከማንስ ክበልዑ ኣይክእሉን እዮም ነይሮም። መሪር ግዜ ነይሩ ማለት እዩ። እዛ ደርፊ እዚኣ ከዓ ሓያል ናት ገላፂ ትብላ ኣበደ እንድሕር መፅያ ከዓ ኣዴታት ኤርትራ ኣብዚ ሕጂ ኮይነ ብፍላይ ክሪኦም ከለኹ ክሳብ ክንደይ ሓያላትን ተባዓትን ምዃንን ክገልፅ ደሊ ማለት እዩ። ምክንያቱ ንውሉዳ ኣወፍያ ንጅግንነት ናይ ወዳ ፈሪዓ ብደቃ ተሓቢና ንደቃ ንገድሊ ክትሰድድ ተሰዊኡ ክትሰምዕ ከላ እልል ትብል ኣድያ ዘላትና። ስለዚ ኣብዚ ሕጂ ኮይነ ክሪኦ ከለኹ እሞ ከዓ ምስ ወለድኩ ክብደቱ ሕጂ ይረአያነ ዝያዳ ማለት እዩ። ከም ታሪክ ዳ ያ ቀደም ዝስሕበኒ ነራ እምበር ከም ታሪክ ናይ ኣደ ኣበደነት ምስ በፃሕኩ ዘለዎ ሓይሊ ዝያዳ እዩ ዝስምዓኒ። ምክንያቱ ደቅና ሓንሳብ ወፂኦም ክንፅበን ምስ ድሓንዶ ኮይኑ ኣበይ ከይዱ ገለ ንብል ኣደግን ንሓውን ነበልባልን ሰዲዳትካ ሓበን ኩርዓት ዝስምዓ። ስለዚ በደ ክሓስብ ከለኹ ናይ ኣደነት ኤርትራስ መዳርግቲ የብሉን ክትገልፀው ይነሓፅረካ እዩ ሓቂ
1: ወሰን ሓዲሩ ገና ከሎ ዕሸል ጥዑም ኣይረአየን ንጥዑም ክቐልክል ብዘይካ ብዘይካ ጥምዋ በረኻ ህደት ገደል ብዘይካ
0: ኣብ ዓላ ተራእዩ ምስ በሉኒ ነዛ ዓይነ እዩ ንክሪኦ ሎምፅባሕ ይበልኩ ዓላ ኣትየ እንተጣየቕኩ ግን ብቐሊል ትረኽቦኦም ይኹን ተዘይደኸም ክንሕሸክም በኽሪ ውላደይ ስለ ዝነበረ ግን ዝርንዛሕ ነቢዐ ንዓደይ ንሱ ተበጅዩ ክብርሞት መት ክተሰውኡ ኣነ ግን ከም ወላዲት ሓዚነ ከም ሓርበኛ ምጨክ እወ ንምጭካን ኣይግዛእን እየ ንምባል ዝወለደት ማህፀን ትገብ ጨኪነ
2: ንምጭካን ጨኪ ኣይግዛእን እየ ንምባል ዝወለደት ማህፀን ትገድት ጨኪነ
0: መቸም ሰውራ ኤርትራስ ንውሉድ

0: ሎዶ ፅንዓት ዝህብ ታሪክ እዩ ዘለዎ። ስለዚ ነዚ ሕሉፍ እዚ እንዳረኣዩ ደቅና ታሪክና እንዳሰምዑ ታሪክና ደግሞ ከም ዘለዉ ተኣማመን እንዴ። ታሪክ ህዝቢ ኤርትራ ነባሪ እዩ፣ ፅንዓት ናይ ኣዴታትና ከዓ ነባሪ እዩ። ነዚ ከዓ ኩሉ ግዜ ንሃገር ከተውሕሰሉ ታሪክካ እንዳደገምካ ፅንዓት ክትገብር የተባብዓካ። እቲ ታሪክ ሲ ንክትፀንዕ የተባብዓካ። ኩሉ ግዜ በዓል ኣብ ዝጋጣሚ ንበዓል ናፅነት መበል 35 ዝቐርብ ዘሎ ብምዕዳምኩም እንዳተሓጎስኩ እንዳኽበርኩ ማለት እዩ ፅንዓትና መብፃዕና ንሕድሰሉ ንስዕስዕ ክንፃወት ንኽእል ኢና። እዚ ግን ንዘለኣለም ፅንዓትና ወይ መብፃዓና እንሕድሰሉ ብምዃኑ ንህዝቢ ኤርትራ ለበዋ ዘድልየኳ ኣይኮነን፣ ግን ኩሉ ግዜ ኣብ ፅንዓት ክንነብር ታሪክና ክንስንድን ከነፅንዕን ይላቦ ማለት እዩ። ንኩሉ ህዝቢ ኤርትራ ርሑስ በዓል ናፅነት፣ ብፍላይ ንሓይልታት ምክልኻል ርሑስ በዓል ናፅነት እናበልኩ ከዓ ሳቢ ኣፅ ይቀኒለ
1: ድብያ ናይ ወንጎቦ ምስ ሰገራ ንሳሓል ነቂለና ኣለና ንክብላ ገተብ ምሰጥለለ ኮነ ዝላ ስሙር ቅልፅም ፀባ ተደሪራ ኩናት ክልተ

ደም ድዩ ምጥፋና? ምትበርዓት ደም እብጀቶም ለወዱ ተበርዓት ደም ሓለት ዓፍየቶም እግልድለው ክምሰልሰድዮም እንዳሓበሮ እቲ ወቅት ብቆት ውላደት ለልትካዕ ደም እግል ብልሰት ወኣርውሓት መዋጥኒን እግላድሓኖት እብትሉሉይ እግሊ ትበርዖ ዱልያም ክምሰልቶም ኣከደው። ሓይሳብ ምተቕብለትና ኣኽባር ቅበት ዓዲ ይብል እንዳ ኣትማምና እዘ ልእቱ ነትዓዲ ኣኽባር ኻሪጅቱም

0: ልምዲ ትስቃስ ደ ይብል ኮያ
1: ካብቲ ልምዲ ክወፅ እንዲ ኸ ንወፅ እንዲና ዓውሒ ተፅብጥ ዓውሒ ተፅብጥ ንወፅ ኢና።

0: እንታይ ትገብር ለኸ? ደሓነ ይኮንኩን እንታይ ክትገብር ዘለኹ ማማ? ምስ ድሮስ ይኹም ዝደላለይ ዝነበረኪ ጉዳይ ሲ ኣቶ ኣብለየለ ከይብልኩም ቅድሚ ሕጂ
1: ኣተዘንጉሮ ብትኸይ ስምዓኻ ቀስበል ዘርበት ሓዋውስ ኣለኻ
0: ቀስ ክብል ናይ መፃኹ ማማ ማዓዝ ቀሰበ ትገብር ለኽ ስኺ ዋ እንታይ እዩ ክትገብር ዘለኺ? ምስም ገዛ እዚ ብዕፍ ዘገም ናይተትውና ቅድሚ ሕጂ ክደፊ ለክዶ ዋ እንታይ እዩ ክትገብር ዘለኹ ማማ?
1: እንታይ ክገብር ተረኺበል
0: ቴድሮስ ዝበሃል ሰብ ደላላይ ዝበሃል ሰብ ኣይትቕረብ እዮም ምስም ዘለኪ ጉዳይ ጠሪሽክ ብተኺረ ክቅድሚ ሕጂ
1: ኣንተ ቆልዓስ

0: ሓደይ ትገብር ቀሲልካ ደ ትዛረብ
1: ማማ ነገረ ከለኹ ኣነ ናይ ላስት ነገረ ከለኹ ኣነ ቅድሚ ሕጂ እውን ነገረክ ነይረ ምዞም ሰብ ገዛ ኣብ ፀገም ከይተትውና ኢድክን እግርክን ኣኪብኪ ኸ ፈሊለክ ነይረ ኣነ ቴድሮስ ዝበሃል ሰብ ኣብ ጠቃኻ ይተቕርብ እዮ ጥዑይ ሰብ ኣይኮነን ንበዓልና ኣብ ፀገም ኣለና ምዞም ሰብ ገዛ እዚኦም ኣብ ፀገም ከይተትውና ማማ ነገረ ከለኹ ኣነ ካብ ሎም እኒ ኣይደግመልክ ነየ ካልይ መዓልቲ ምስ ቴድሮስ ተደየኪ ናተየ ናትን ጉዳይ ክብተ ከምኸ ንፍለጥ እዮ ማማ ከመይ ቀኒኺ ኣነ ናብ ዘለኸየ ቦታ መፅእ ክበፅሓኪ ንስኽብ ዘለኸየ ቦታ ክትህልው እዩ ጉቡእ ነይሩ ንስኽብ ሰዓት እዚስ መፅሓፍ ቅዱስ ክሕዝኪ ኣብ ቤተ ክርስትያን ከ ጸሎት ግናብ ኣምላኽ ትዕርጉሉ ግዜ እዩ እምበር ንስኽ ዶብዚ ማማ ኣነ ናይ ካልኣይ ኮንኩ እንዳሓስብ ዘለኹ ማማ እቶም ደቀይ እተን ደቀይ ካብኸ ካብ ዝፈትዎ ዓባይኦምስ እንታይ እዮም ክምሃሩ ካብታ መፅሓፍ ቅዱስ ሒዛ መንገዲ ሓቅን መንገዲ ሂወትን ትመርሕ ዝነበረት ዓባይኦምሲ እዚ ነገር ክቕበሉ ከለዉ እዚ ነገር ክሰምዑን ክርዩን ከለዉ ሲ እንታይ ይስምዖም ማማ ካልይ ከዓሲ ካልእ ኩሉም መትረፍ ካልእ ኩሉም መትረፍ ማማ ኣብቲ መንገዲ ቅንዕናን መንገዲ ሓቅን ሂወትን ዝመርሕ ዝሕብር ዘማእክል መፅሓፍ ቅዱስ ብሓሶትኣዊ ክትምሕል ማማ ብሓሶትኣዊ ክትጠቂ ዝኣክል ገበን መዓስ ጌርክ ትማማ ዝኣክል ገበን መዓስ ጌርኪ ናተይ ዘረባ ዓሽሽ ኢልኪ ናይ ቴድሮስን ናይ ክብሮምን ዘረባ ምእማን
0: እዚ ከመን ክረኽቦ ርኸብ እየ ኢሉኒ እዋይ ውርደት
1: ብሓን ማማ ኣነ ብዚ ቦታ ክርእክ ከለኹ ዝስማዓን ዘሎ ነገር በዕለ እዩ ትፈልጡ ተረፍ ንስኻ ደ ወላዲተይ ኣነ ውሉድኪ ኮይነ መንእሰይ ኮይነ ተጋጊብ ከምዚ ቦታ ክርከብ ከማን ዝቕበሎም ዝደልዮ ነገር ኣይኮነ
0: ኣነ ዴኻ ኮይኑ
1: ሕጂ ማማ እዚ ቦታ መህደስ ቦታ እዩ እስ ክትሃደሱሉ እዚ ምስ ክብረ ዘለና መንገዲ ከዓ ብሓደ መንገዲ ጥራይ ንክንዕርዮ ንኽእል እዚ ከዓ ክዕረ ንድሕር ኮይኑ ነታ እዚ ኩሉ መከራ እዚ ኩሉ ሽግር እዚ ኩሉ ኣደራዕ ኣብ ዝባና ውሪድ ዘሎ ምስኪነይቲ ክብረት ብልብኺ ነፂህኪ ይቕረ ግበርለይ ምስ ትብል ያጥራ እዩ ከምቲ መፅሓፍ ቅዱስ ምሒልክ ብሓሶት ዝመስከርክዮ መፅሓፍ ቅዱስ ናይ ሓቂ ምዃኑ ኣሚንኪ ኣብ መፅሓፍ ቅዱስ ምሒልክ ድሕር ብልብኺ ይቕረ ግበርለይ ኢልክ ኣደይ ማዕረይ ንሳውዲ ይቕረ ምስ ተገብረልክ ኩሉ ጉዳይ ክፍትሓ ዝኽእል ኣደይ ማዕረይ ብልብኺ ይቕረ በለይ በልያ ኩሉ ዝሓለፈ ሕማቕ ኣብዝ ሓለፈ ይትረፍ
2: ንግስቲ ገብረ መስቀል
1: ዓደያ በላ ኢሎም ናፍቀዮም ዘሎ ኣብዚ ከም ዘለኸ ነገር ከዎ
0: እዋይ ከመይ ጌርካ ክትነግሮ
1: ዓዲ ጌሻ ላ ኢለዩ ኣጂ ወደ
0: ሓንበል ስዕማ ኣብለለየ ስዕማ ኣብለለይ ዝወደይ ቻው በልኪድ በል ፅኑዕ ርገጥ
1: ቴድሮስ ድርባይ ደስ በልክ ንቁርባንን ስግራንን ዝምልከታ ወላዲት ኣብዚ እቲ ኸ ወገባኻ ትረክብ ኢኸ

0: ኣሎ ሲራክ፣ ከመይ ቀኒ ሓደ ሓንዲኻ? ኩሉ ሰላም ድ?
1: ኣሎ ስቲፍዓወ፣ ከመይ ቀኒኻ? ንስኻ ኸደ ሓንዲኻ?
0: ተሓኒና ፅቡቅ ኣለና ሲኮም፣ ፅቡቅ ኣለና። ኣንተ ኣኪለኻ ደው ኢሉለይ ነይሩ። ብጣዕሚ ተሓጒስና ሲራክ ሓወይ። ባባባ ናይ ብሓቂ ተሓጒስና። በቃ ማማ ሞት ብለይ ትፈልጥ ነ ሓቂ ንግዜ ኣትድፈን እምበሪ እዚ ከም ድመዘዳ ፍሉት እንድ ትብለካ። በቃ ንስኻትኩም ከ ጓ ሓጎሰኩም ናይ ብሓቂ ጓዕ ፃማኹም ራኹም ከርተት ኢልኩም ይኹም ከርተት ኢልኩም ይኹም። ናይ ብሓቂ ክብረት ካ ልዕሊ ኩሉ ክብረት ትቐስን
2: ካብ ኩሉ እታ ሊብሬቶ ምስርኣየኒ ኣነ ኣሚነ ሓደ ሚልዮን ዝኣክል ክብ ከለኹ ሕሰብ እዮም
1: ኣፋ ስቲፍዓወይ እዚ ከም ድመፅዳ ማዓስጠፊ እኒ ትዘጉየካ ነገር ምስቲ ናይ ክብረት ጥዕናን ዝወሰዶ ግዜኒ እምበር ክብረት ኣብ ኩሉ ተዓዊታ ናይ ገንዘብን ናይ ገዛን ዓወት ዘይኮነሲ ሓቅነት እዩ ተረጋጊፁ ሕጂ ደኣ ኸማን ክብረት ኣቦይ ዳርጋ ዘይሞተ ክትብል ጀሚራ
0: ሓቃ እንዲኦም ሞሲራ ክሓወ ኣቦይ ዓንዶም ዳርጋ ዘይሞት እዮም ፅኢልካ ባ ኣቦይ ዓንዶም ተለኪሞም ስኻትኩም ላዕሊ እንታሓተኒ ኢልኩም በቲ ንሶም ዘቕርብዎ ወረቐት በቲ ክብረት ስድራ ቤተያ ኢለኻ ከምኒ ምሳኻ ኸራ ቅርኒ ዝበለቶ ተሳዒርኩም ተትኾንኸ እዚ ዓብ ዓወት እዩ ሲራ ክሓወይ ንዕልኩሉ ክምስጎኑ ዘለዎም እቶም ብድሕሪት ኮይኖም ቃሎም ዝሃቡ ኩሉ ፋሚሊ ናይ ብሓቂ ክምስገን ዝግብኦ እዩ እዚ ሓቂ ከዓ ንግዜ ተኸዊላ ዝፅንሕ መጨረሽታ ብሎክ ምበላ ኣይተርፋን ይሪ ኢኻ እንኳዕ ሓጎሰና እንኳዕ ሓጎሰና ሲራ ክሓወይ
1: ኣሜን ኣሜን ስቲፍዓወይ ሕጂ ንማማ ክድውለላይ ሕጂ ኩሉ ነገር ተወዲ እዩ ቅሶኑ ኣብ ምምፃና እዩ
0: በቃ እንኳ ሓጎሰና ሲራ ክሓወይ ሓራይ ቻው ቻው ሩኽ መዓልቲ ቻው
1: ኦኬ ስቲፍዓወይ ቻው ቻው ሩኽ መዓልቲ

0: ዝኾነ ይትበልዮም ካል ራድና ና
1: ዓታ ናይ ትሳም በር ኣነ ኮ ናት ብሂ ሎ በር ሱ ብግብሩ
0: ንሱ ብግብሩ እዩ ኣትዎ ሎ ሕ ዶ ንሕሱ ኮይና
1: ኣብዘይ ትፈልጦ ሰ ኢልካ ትምስክር
0: መምሃሩ ኮኑ ዓብይኒ እዩ ስ
1: ከምዚኣዶ ትሕሸካ ሓሲኻ መምስካር ኣብ ምንታይ እዩ ትካሉ
2: ቤታ ኣነ ሓሲይ ኮንኩ መስኪር ሓቂ ዘለኹ ይመሲል ንበር ዳፈለጥ ዶ ሰብ ሕስ እዩ
1: ሓሲይ ኮንኩን መስኪረ ገለባይ ትበለኒ
2: ሞይ ፈለጥኩም ከተፍሉጡ ነርኩም ንስኹም ኳ ዮም ተፍሉጥና ፈልጡ ነርኩም ተፍሉጥና
0: ፈሊጥካ ዲኻ ምፍላዳ ፈሊጥካ ኳ ክሰምዓኒ ኢካ ደድለካ ምርክንደ ግዜ ነገረካ
1: እኒየለካ ሞ ገደልኣት እዩ
2: ሕጂታይ ክትበፅሑና ዲኹም መፅም
1: እስኻ ስቕ ሞበል ሓንሳብ ኣነ ምስ እየ ዛርብ ዘለኹ
3: ሕጂ ዕሸካ ኣብ ገደል ምርካ ሒዝቃዕት እዩ በለ
4: ከመይ ጠኒካ
3: ክጣፊ ኢና ሰላም እየ ስራሕ ኩሉ እንዲኮኑ
4: ሆይ ናትናስ ጥዑም እዩ ክንደይ ከማና መንእስያት ኣለዉ ፍቕሪ ድባት
3: ተመስገን
4: ይባልመስገን እሞ ክብረት እዚ ዕጂ ናባ ከምፂኢኑ ዘሎ ጉዳይ ንዓኸ ዝበቅዖ እኳ ተዘይኮነ ግን ብገለ ክፋል ወይ ከዓ ብገለ ሸነኹ ቁርብ እንተህደአ ኪል መፅኢ ዘለኹ ክብረት ከም ግብርኺ ኣይረኸብክን ከምቲ ክትኮን እዩ ዝግባእኪ ጎማ ኣይኮንክን ከምቲ ዝሓሰብክ የፀናሓክን ግን ካብ ወረደ ትብሎ ነገር ይብልካን ሕጂ ከዓ እንደ ዘለና ሓይሊ ኣኪበ መፅኢ ዘለኹ ከም ድፍረት ኣይትሕስብለ ግን ለባም ስለ ዝኾን ክትርድእኒ ክብረት እዚ ኣብ ልዕሊ ክዝወረደ እንደ ትረፍ ንዓኺ ትርህፂ ንስድራ ክትሓስቢ ንሕዋት ክትሓስቢ ሰብ ንተረ ሕማቕ ሰብ ከማን ዝግብኦ ኣይኮነን ግን ወሪድ ኣሎ ብቴትሮ

0: ሮስ ዝወረደኪ በደል ቀሊል እኳ ተዘይኮነ ካብኡ ዝኸበደኸ ናይ ኣደይ ወላዲተይ ብሓሶት መስኪራ ዝገበረቶ ነገር ድቃስለይቲ ይኸሊኒ እዚ ክብለክ መፅእ ዘለኹ ክብረት ካባ ክለቢ መሊ ኮንኩ ካብ ልቦና ኸ ተማሂበ ካብ ልቦና ኸ ለቢ መስለ ዝኾንክ ሎማ ኣንቲ ኣብቲ ደይ ዘላቶ ተሃድሶ ኣብየ ውዒለ በደይ ገርእየ ናባ ክመፅእ ክብረት ሓፍተይ ነደይ በት ዝገበረቶ እየቕሪ ክትገብርላ እየቕሪ ክትብልላ እየ መፅእኪ
1: ሰሊሓወን ከምቲ ተኽብረና ኣንዎን ልዕሊ እየ ዝኽብራ ምክንያቱ እትናትካኦም ነገር ፅቡቅ ገይረ ስለ ናይ ረሃዋ እንታይ እዩ እቲ ፍሉይ ነገሩ ዕና ስድራ ኢና ሄለን ሓፍትና ያ እና ከም ሰይቲ ሓውና ርኢና ንፈልጥ ኢና ከም ሓፍትና ኢና ንሪያ ትፈልጥ ኢኻ ንዓይ ብፍላይ ሓፍትያ ንሳሊና ሓፍታ ኩሉ ገዛ ረሃዋ ኣድያ እያ ከምዚ ፀገም ኣጋጢሙ ክብላ ከሎ ካልእ ትረፍ ክብረት ንምንታይ ቃል ክትቕየር ኣለኸ ኢላ ተተሓተኒ እቲ ሓቂ ንፈለጠቶን እዮም እዚ ኩሉ ከይፈለጠ ግን ኣብ ጎኑ ቴድሮስ ኮይና ማለሲ ተታሊላ ድሓ ንበላ ሞ ክትምስክር ትገድ መፅያ ኣነ ሰንቢደ እየ ምስረኣኽዋ ኣብ ሓቂ የ ሰንቢደ እየ ረህዋ ድያኸ ኢለ ግን ገይራቶ እዚ ከቢድ ነገር ኣይኮነን እንታይ መሲልካ ብዓብኡ እቲ በዕለይ ዘዕበኽዎ ሓወይ ደም ርሂፀ ስድራይ እንድሕሪት ገዲፈ ሓወይ ኢለ ዘዕበኽዎ እናጠለመኒ ንረህዋ ተታለላ ሞ ይገርመከ
0: ከቢድ እዩ እዚ ጉዳይ ኣብ ኣደይ ክኸም ስለ ዘይነበሮ ኣደይ ነቲ ሕማቕ መዓልቲ የለኹን ኣይበለቶ ግን ወሪዱ ዝሕዝን ከኣባ ክብ ምኳን እዩ ግን ክብረት ልባም ስለ ዝኾንኪ ነደይ ሕድገት ብምግባር ክብረት ሃብኪ
1: ፀገም ለን ሰሊሓወይ ፀገም የለን ምክንያቱ ነዚ ንምቅላዕ እውን ንስኻ ዘተፃወጥካዮ ተራ ቀሊል ኣይኮነን ቀሊል ኣይኮነን ስለዚ ኣንሱ እየ ዝርኢ ንራዊ ከታላ ክእል ቴድሮስ ቴድሮስ ትንፈልጦ ኣይኮነን ቴድሮስ ክልተ ሰብ እዩ ቴድሮስ ምሳይ ካልእ ምሳኻ ካልእ ምስ ካልእ ካልእ ምስ ድላዩ ክጋማጠል ዝኽእል ሰብ እዩ ኣነ ከምዚ ይፈልጦ ነ ትሓወይ ኣፍኮርስ ንእሽትኡ ስለ ዝገደፍክዎ የለልየ እቲ ባህርያት እውን ክብል ኣይክእልን እየ ግን ዘጋጠመ ከጋጥም ትፅቢተይን ድልየተይን ኣይነበረን ትፈልጥ ኢኻ ክራይስታብ ትገዛዛእተወ ሂወት ኣቦና ለኪሙ ኩሉ ፍቅሪ ተሳኢኑ ብዓብኢኻ ካብ ገዛና ወፂና ኣምላኽ መስገን ጥዑያት እንዳሓሙ ስለ ዘለውኒ ብዓብኢኻ በዓል ቤተይ ካብ ጎነይ ስለዘይተፈለየ ምዕቆብ ገዛ ረኪብና ኣለና እምበር ካብ ገዝእን ወፅአን ኣብ ሆቴላት ከሪመን ንኩሉ ጉዳያትን ክፈትሓ መዓት ገንዘብ ኣውፅአን ዝምለሳውን ብዙሓት ኢና ንፈልጥ ስለዚ ብኡ መጠንቅኣ ተመስገን ብልኣነ
2: ለኪምካታ
3: ዋተኹምለኒድሓደ እስር ኮይኑ ስኹም ከፋቢድኩም ትመኽሩና
4: ክደ ግዜ ነገና ካለ ተዛሪበካ ኮ ግደብ ደይትፈልጦ ኣይትእቶ ደምከተካ ይትግበልኒና
3: ዘይኮኑ ዘርብ ኣብኻ ትብለኒ ኩሉ ግዜ ገፅ ከሊኻ ንትኸይድ
4: ሎቕመት መፀ
3: እንታ ሎቕመት መፀ ይብልና ኣነ
2: ዓርከይሱ
3: ኣቲ ቤት ኻ ኣበይ መቕም ነገር ተዛሪብ ክትፈልጥ ኢኺ ክንደይ ግዜ ሓድና ሊብሬተናቱ ምኳኑ ኢና ንፈልጥ ኒኦም
4: ከመይ ትፈልጥ ከመይ ጌርካ ትፈልጥ
3: ኣቦሽ ከም ብለና ነይሩ
4: ኢልካ ኣነሲልኒ
3: ኣነ ብሓሶት ኣይመስኩርኩ ኣሚነ ዮ ስለዚ ኣመንኩ
2: ከሞኒ የለካ ገደ ኣፅኻ ወደይ
4: ለኪምካ ሕጂ
3: ባእታት ኣይቕና ኹም መፂኹም ኣይናፈቕኩምና ንዲ
4: ናፊቕና ካ ናመፅና እንታይ ትዛርብ ደሎ ናፈቕት ኳ ድምፀና ኣሎ ግን ትዕርቕ መፅኻ ይዕርቕ ኣሎ መሲልኒ ኣሚን ዮ ናቱ እዩ ነይሩ ከመይ ኢልና ትኹ
0: ክብረት ቅድሚ ሕጂ ዝገበርኪ ቅድሚ ክፀንሐኪ ዘረእኸያ ኸ ተዓፅድ ሰናይ ዘርእኪ ሰናይ ከ ዓፂድኪ ሕዚ ዘመስግነክ ክብረት ዝኾነ ይኹን ነገር ከምቲ ቅድሚ ሕጂ ሕጂ እውን ኣነብገኒ ከለኹ ነደይ ሕድገት ጌርክ ማለትካ ናይ ሕድገት ጌርክለይ ማለት እዩ
1: ንስኻ ክማንከይድ ሪ ንስኻ ከይደ ክበፅሓ የ ክርያየ ክነግረ እያ እቲ ዝበለፀ ካብኡ ተማሂራ ናክትወፅ ጥራይ እምበር ደስ ዝብላ ንመስለካ ዲኻ ቤት ማእሰርቲ ሓወያቲ ቤት ማእሰር ደስ ዝብል ኣይብልን ግን ካብ ወረድ እንታይ ይግበር
0: ክነግረኪ ክብረት ሎ ማዓንቲ ምሳም ሰውዓልኩ ናይቲ ተቐፂዓቶ ዘላ ይሓሰበትን ናይቲ ኣብ ነብሳ ወሪዱ ዘላ ይሕሰባን ናይቲ ኣብ ልዕሊ ክዝወረደ ገበን ኣብ ልዕሊ ክዝወረደ በደል እሱዩ ዘሰቀያ ዘሎ እሱዩ ድሕስባ ዘሎ ምስ ንባዓት ዓይና ግዲፍያ መፅእ ባእክን ክብረት ግን ኩሉ ትርድእ ስለ ዝኾንኪ ብጣዕሚ ደመስግነኪ
1: ፀገም የብሉን ሰሊሓ
0: እሞ ክብረት ሃፍተይ ኣነ ክኸይድ ሰዓት ቁሩብ ኪት ኢላ ትምላ
5: ካብዚ ዘለዎ ኩነታት ንቅድም ክወፅእ ካብቲ ዘሕለፍካ ይከፍኒ ንእሽተይ ተፀመመኒ ሽዑ ትግበር ንገብር
4: ሕጃ ና ከመኢል ክፅበየካ ዋላ ዝኾንካ ኳ ክትገብሮ ትኽእል ኢኻ ቴድሮስ
5: ርዳእኒ ግን ትሪኦም ኣለካ ቆልዓ ሰበይቲ ብጎልገል ደርብ እዮም ስለዚ ንእሽተይ ተፀመመኒ ድሓን ወይ ከዓ ካብቶም ዕርክተይ ድዩ ወይ ከዓ ቤተሰብ ገለካ ክትገብረልካ ኢ
4: ርባ ሓሰብ ሕጃ ክፅበ ኣነ ኮ ገዛ ክገዚ ኢለ ይመፅ ናይ ኩሉ ፀገመ ርኢኻ ማለት ሲ ቆርብካ ተርዳእ ንባናዓ ኣነ ገዛ ክገዚ ኢለ መፅስ መሊስኻ ንዓኻ ክፅብየካ ግዜ ከጥፍ
5: ርዳእኒ ግን ካብዛ ዘለኹዋ ትኸፍእ ኢላ መብሪ ሕጃኻ ንእሸይ ተዓገሰኒ ኣነ ዝግበር ገይረ ሓንቲ ዝኸውን ኩሉ ክገብሮ እየ
4: ቴድሮስ ኣነ ነግረካ ኣሎ ገዛ ካ ዕዲ ግዜ ስለዝመፀኹ ኣብዝሓፀበ ግዜ ገንዘበይ ተደ መሊስካኒ ኣነ ከሰካ ምኳኑ ይፈልጥ ካልእ ዘረባ የለ

0: ካልኣይ ትሕቶ እምነት ምጉዳልን ናይ ሓሶት መሰኻኽል ምቕራብን ገበን ምዃኑ ተኣምነሉ ዝሓተካ ዘለኹ መሊሰ ለይ ተኣምነሉ ዶ
1: ኣምነሉ
0: ረ ተደረሱ ወዲና ኣለና ይቀኒ ኣለና።

0: ፋይዳ ትደገለ ዘከርከ በጣም ዝምፅክረና ወይ ታዳ ደቂ ሰባት ሕማቃት ምኳና ከይፈፈ ኣብረሃባና ማዓሳ ና ክንስክር ኮይና
1: እንታይ ያ ከባድ ኣኹን ከ ክህልው ተካብድ ዘለኹ እንታይ ማለትካ ከባድ ያ
2: ከባድ ኣይኮነት ኖርማል ነገር እበር ንኸይድ ኣብታ ቤት ፍርዳ ሓሙሽተ ደቅደኑ ናቱ ድዩ እወ ናቱ እዩ ተወዲያ ናቱ እዩ ንብል ትወዳእ
1: ምስክር ደ ብለ ግድነት ብዘይ ምስክር ድውዳእ ጉዳይ ዘሎ
3: ወድሕት ምስክር ኮይኑ ግን እሞ እንታይ ንፈልጦ ሃልና ኢላ ምኹን ምስክር
1: ዳሓናሓንዚ ዓርቀይ ማዕረ ኣነ ነዊሕ ዓመታት ብሓደ ክንጓዓዝ ከለና ፅቡቅ ጌርና ንፋለጥ ትፈልጠኒ እንዲ ዝመስለኒ ነይሩ እንታይ ኣነ ከይሕስወካ ተጠራጢርካ
3: ተጠራጢሮ ኮይኮንኩን ግን ኣነስ ዝፈልጦ ነገር የብለየ እንታ ድፈልጣስ ውሕት እያ
1: ዳሓናሓንዚ ዓርቀይ ማዕረ ግደፎ ብልዒኻ ኒኻ ትክሕድ ዘለካ ፀገም ዘለዎ ከ ይኮነ
3: ኣይከዓልኩን ኣነፈሉ ከይደ
1: ኣለኩኮስኻስኻናይ ነብስካ ግበል እንታይ ካብ ዝፈልጦ ልቕ መፅመፅ ትብል
2: ኣታ ልቕ መፅመፅ ኣይኮነን ትገዛ ብገዛ ክንሕሱ ናቱ ንዲ ትገዛ ናተይ ዶ ኢልና ከመይ ገይሩ ሕሱስ
0: ዓናኸማን ለኪምካና ብሓሶታ መስኪርካና ገለመለ እዚ ብዘይ ኢድና ብዘይ እግና ኮይና ኣትን ኣይደለ
4: ብደፈ ምስ ከሰበል ረጃ ከኢለካ ናተይ ኣክሊ ንሳኸይቱ ቀሰን
0: ሰካሊእ ኮንኩ ዘሎ
4: ኮይኑ እንዲ ሞ በካ ሕጂ ሰቕ ንበል
0: ኣቤቲ ከዓ ኮድ ገደፈ ትለየ ይብላን ብሓሶት ትምስክር ገለመለ ገለ ትብለኒ ታይ ዳ እሞ ንዓርከይ ክብል ኢለ እምበር ፈትየ መዓዝ ኮይኑ ኢለ እያ
4: ክበል ሳራ እንታይ ከረይቱ
0: ደገ ኮነና ማዓዛ ጉዳይ እዚያ ቢንያም ዓርክና ጥራይ ገጢሞ ዓይዳ እሽኪልካኒ እሽኪልካኒ እኮ እያ
4: ግደፈኒ ባ ንእሽተይ ስጋዕ ድፅውዑ ንክዕርፍ ኢለ ምስ ኣምላኸይ ክራኸብ ኢለ እዚኣ ኮፍ ኢለ ግደፈኒ ንኻንካ እንዳሕ ትመልሰና
0: እዚ ትብሎ ኣለካ መምሃር ከዓ ኮነና ብሕጂ ዘሎ ግዜ በዝሕ ተማሂርና ብሰላም ንውፃቅራይ
4: ከምኑ በቃ ናይ ብሕሉፍ ዓሰርተ ግዜ ትወቕሰብ እንታይ
0: ንወቕሰካ ኮይኮንኩ ንደለኹ
4: ኣግደፈን ሕማቀ ይውዒልና ንድኻ ምሽ ውዒሉ ሎም ማዓልቲ ናይ ካሜራ መፅያት ነራ ተቤድ
0: ማትና ኢኻ ጎራሕ ናይ ሞይላ ትከል ንቕረበለለ ኢላ ብዓብዩ ዝፈጣረ ዘለና ሕጂኻ ንምሃር እዚ ከም መወዳእታን ኣይኮን ተዳ ዝጨጉርካ ከ ቀለይ መለይ ባብል
4: ኣልክበሉ ናዘይከይ ከዘና
0: ናይ እዳጭከሽቶም ከሎ ዘለ
4: ኣይደለ
0: ረጋጋ ዘላይ ፀሎትና ዓሪግና ኣለ ላኽ በዕሉ ወዳእ ኣለ ኣለካ ዲሞ ሽያ ከም ገዛ ዳ ይግቦ
4: ኣለና ሃራዳ
0: ኣይሽኣብ
4: ደገና ውሽጢና ብኩሉ
0: ተቆርቢትካምን ወለኒ ካብ ጌጋና ኮተ ማሂርና ኢና ግን ኣብዛ ጎንኸ ያነ
4: ሽርካ ዝዓርከይ ማዕፈ ኣለ
0: ኣሰኪፈካ
5: መርሓባ ሲራ ክወደይ ከመይ ቀኒኹም ድሓኒ ቀኒኹም ክብረትካ ከመይ ቀኒያ
6: ከመይ ቀኒኸ ስከ ጥዕክዶ ቀኒኸ
5: ዳ ሓኒሓኒ ዝወደይ እምበኣር ተወዲኡ እስቲ ፍንዲ ነጊርኒ እንታይ ዳ ኢለን ለምለም
6: ኣት ማማይ ንሳስ ደይ ነገር ውላድ ኮይኑዋ እየ እምበር ማዓስ ትዒምዋ
5: ቁምኢ ትበል ንውላደን ክብላሲ ቆራቢ ሰጋዲ ሰበይቲ ክሕስዋ ግዳድሓን በትሪ ሓቂ ትኸጥን እምበራይ ዝስበርን ከም ዝበሃል እንኳዕ ሕጂ ተዓወትኩም መጨረሽታ ንቕረ ተባሃሉ
6: ኣነስ ተዛሪበ ንዴ ስድራ ኢና ኣብ መንጎ ከምኡ ዘቃየም ጉዳይ ይብልናን ብፍቕሪ ንስዓሮ ኢለ እዮም ግን ክብረት ኣብያትኒ በቃ ምስማዕ ኣብያትኒ ንዓኸ ምናልባት ስለትከፈኪ ግን ስክተዛረብያ እሞ ተሰማዓትኪ
5: መኣስ ቀሊል ኮይኑ ሲራ ክወደይ ሓቃ እንድያ ኣብ ፅእ ንበረን እዩ ብኣምላኽ ዳ ንኩሉ ቀለል ዝዓቢልዎ እምበር እዩ
6: ሃራይ ማማይ ዝኾነ ነገር ተልዩ ክድውለልክ እየ በቃ ኩሎም ስድራ ሰላም በለዮም ሰላም ክናን
5: ብሩኽ መዓስቲ ኮፊርኩም እቶ መርሓባ ዝወደይ ብሩኽ
6: ኦኬ ማሚ ቻው ቻው

0: سلام كم يام سيغمد خبركم تقاطعتين لومي حام مسكرت اربعة جنبات ساعة تشعة تمشي استدالوها ها قراون ها قراون زيناتات حيزنا لكم كريمنا لنا كتقاطعتو لنا بخبر زي الدم بيتروس منقس عرشت زينا لو غير ترى عبد المبل سمعنا شو عادتن وعلى كومشن سبعون هزباون مسلات افريكا مدى رسميون ሚኒስተር ትምህርቲ ኣብ ዝርግሐ ምዑሩ ኣገልግሎት ትምህርቲ ኣድማዓ ስራሕ ከም ጣዕሚ ገሊጹ ኣብ ዞባ ማእከል ኣብ ሕርሻዊ ልምዓት ዝምስግን ስራሕ ከም ጣዕሚ ክፍሊ ሕርሻን መሬትን ሓቢሩ መራሕቲ ኣሜሪካን ቻይናን ኣብ ከተማ ቤጂን ተራኺቦም ንኣስታት 2 ሰዓታት ዝቐጸለ ዝርርብ ኣካይዶም ኣቶ ጉጅለ ኤም23 ካብ ምብራቃዊ ክፋል ዲሞክራሲያዊት ሪፐብሊክ ኮንጎ ከም ዝወፀ ተገሊጹ ሩስያን ህንድን ኣብ መዳያት ፀዓትን ምክልኻልን ዘለዎን ምትሕጋዝ ከም ዘስፍሓ ኣፍሊጠን ሎክ ኤርትራ ኣብ መበል 87 ዋዕላ ኮሚሽን ሰብኣውን ህዝባውን መሰላት ኣፍሪካ መደረ ስሚዑ ካብ ጋምቢያ ዝበፅሐን ሓበሬታ ብመልክዕ ፀብጻብ ተዳሊሎ ዳናይት ተስፋ ኣዝጊ ከተቕርበያ
1: ብፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ኢትዮጵያን ቀዋሚ ልኡክ ናብ ሕብረት ኣፍሪቃን ቁጠባዊ ኮሚሽን ኣፍሪቃን ኣቶ ቢንያም በርሀ ዝተመርሐ ልኡክ ኤርትራ ካብ 11 ክሳብ 20 ግንቦት ኣብ ባንጁል ጋምቢያ ኣብ ዝቃናዕ ዘሎ መበል 87 ዋዕላ ኮሚሽን ሰብኣውን ህዝባውን መሰላት ኣፍሪቃ መደረ ስሚዑ ልኡክ ኤርትራ ብ13 ጉንበት ኣብ ዘስምዖ መደረ ኤርትራ ድሕሪ ሒደት መዓልትታት ፅንዓትና ዋሕስና ኣብ ትሕቲ ዝብል ቴማ መበል 35 ዓመትና ፅነታ ኣብ እተኽብረሉ እዋን ዜጋታታ ሰላም ዝሰፈናን ምዕብልትን ኤርትራ ንምህናፅ መብፅዓ እንሐድሰሉ ኣጋጣሚ ከም ዝኾነ ገሊጹ ኤርትራ ንምውሓስ ሰብኣዊ መሰላት ብዘለዋ ድልውነት ብደረጃ ዞባን ዓለምን ንዘሎ ነውፅን ካብ ደገ ዘጋጥማ ፀቕጥን ተፃዊራ ኣብ ብዙሕ ፅላታት ዝጭበጥ ገስጋስ ከም ዘመዝገበት ብምጥቃስ ኣብ መርግጋስ ቀረብ ፅሩይ ዝስተማይ መግቢ ውሑስ ኣከባቢ ትምህርቲ ጥዕና ፀዓት ሕጋዊ ስርዓት ሓገዝ ንፅጉማት ዜጋታትን ካልእን ንዝተመዝገበ ገስጋስ ዘርዚሩ ኤርትራ ዘመዝገበቶ ገስጋስ ብመትከላት ርእሰ ምርኮሳን ኮማዊ ተሳትፎን ዝተበፅሐ ማሕበራዊ ፍትሒ ሰረት ዝገበረ ከምኡውን ንኩሉ ዜጋ ዘርብሕ ከም ዝኾነ ብምሕባር ኣብ መፃእ እውን ንዘጋጥሙ ብድሆታት ብምብዳህ ንዜጋታት ማእከል ዝገበረ ናይ ምዕባለ ገስጋስ ንምቕፃልን ቀረብ ማሕበራዊ ኣገልግሎታት ንምስፋሕን ፃዕራ ቀፃሊ ምዃኑ ኣብሪሆም ልኡክ ኤርትራ ብተወሳኺ ምርግጋፅ ውሑስ ቀረብ ማይን ድሕነቱ ዝተሓለወ ስርዓተ ፅሬትን ብዝብል ኣርእስቲ ብ12 ጉንበት ኣብ ዝተኻየደ ዘተ ንተመክሮ ኤርትራ ዘንፀባርቕ መግለፂ ኣቕሪቡ እቲ ብቪድዮ ዝተሰነየ መግለፂ ኤርትራ ብናታ ተበግሶን ዓቕምን ተሳትፎ መላ ህዝባን ቀረብ ማይ ንምውሓስ ንዘካየደቶ ምህናፅ ድጋታት ምፍዋስ ማይ ኩዕታት ምግራብ ምውዳድ ስርዓተ ማይን ካልእን ዘርኢ ነይሩ
0: ሚኒስትሪ ትምህርቲ ኣብ ዝሓለፈ 35 ዓመታት ኣብ ዝርግሐ ኣገልግሎት ትምህርቲ ኣድማዓ ስራሕ ከም ጣዕሚ ገሊጹ ጋዜጠኛ ሳሙኤል ሃብተ ሚካኤል ንሚኒስተር ሓሊማ መሓመድ ኣዘራሪቡ ብመልክዕ ፀብጻብ ዘዳለዎ ትሕዝቶ ኣሎ ገረመስቀል ገረዝግሄር ካቕርቦ እዩ

ኣገልግሎት ትምህርቲ ንኹሉ ኣብ ኩሉ ብማዕረ ንምብፃሕ ብዝተዓሚ ኣድማዒ ስራሕ ኣብ ሸፈነ ምዕሩይ ዕድላት ትምህርቲ ተሳትፎን ተወዳዳርነትን ደቂ ኣንስትዮ ከምኡ ውን ምጥፋእ መሃይምነት ዓበይቲ ዓወታት ከም ዝተመዝገበ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ገሊፃ። ብምክንያት መበል 35 ዓመት ፅምብል ናፅነት ንማዕከናት ዜና ሃገርና ኣብ ዝሃበቶ ሓበሬታ ትምህርቲ እምንኹርና ምዕባለ ስለ ዝኾነ ምዕሩዩን ዓይነታውን ትምህርቲ ንኩሉ ኣካል ሕብረተሰብ ምብፃሕ ቀንዲ ዕላማ ሚኒስትሪ ትምህርቲ ከም ዝኾነ ዝጠቐሰት ሚኒስትር ሓሊማ ብዙሕ ስራሕ ዝሓትት መዳያት እኳ እንተሎ ዛጌት ዝተመዝገበ ግና ብቐሊል

ዝጥመት ከም ዘይኮነ ኣነፂራ ኣብ ዓመተ ትምህርቲ 1991 1992 ኣብ መላእ ሃገር ዝተዘርግሓ 359 ትካላት ቅድመ ትምህርቲ ከም ዝነበራ እዚ ኣሃዝ እዚ ኣብ ዓመተ ትምህርቲ 224 2025

ኣብ ልዕሊ 100,000 ከም ዝበረኸ ገሊጻ። ብዘይካዚ ቈጽቤ ኣብያተ ትምህርቲ መባእታ ካብ 381 ናብ 197 ማእከላይ ደረጃ ካብ 65 ናብ 469 ካልኣይ ደረጃ ድማ ካብ 25 ናብ 132 ክብ ከም ዝበለ ኣፍሊጣ። ንቆፅሪ ተምሃሮን መምህራንን ብዝምልከት ኣብ ዓመተ ትምህርቲ 1991 1992 ኣብ ኩለን ደረጃታት ልዕሊ 277,000 ዝነበረ ቁፅሪ ተምሃሮ ኣብ ዓመተ ትምህርቲ 224 225 ናብ ልዕሊ 880,000 ቁፅሪ መምሃራን ድማ ካብ 5456 ናብ 29,448 ከም ዝዓበየ ሓቢራ። ኣብ ቴክኒካውን ሞያውን ትምህርትን ስልጠናን ገና ዕቱብ ስራሕ ከም ዘድሊ ዝሓበረት ሚኒስትር ሓሊማ ቆፅሪ ኣብያተ ትምህርቲ ቴክኒክ ካብ 2 ናብ 6 ክብ ከም ዝበለ ብምጥቃስ ኣብ ምጥፋእ መሃይምነት ድማ ቆፅሪ ነቆጣታት ካብ 906 ናብ 412 ንምውራዱ ንእወታዊ ገስጋስ ከም ዘመልክት ኣረድያ። ኣብ መወዳእታ ሚኒስትር ሓሊማ ኩለንተናዊ ብቕዓት መምህራን ምሕያል ምስ ፍሉይ ድሌት ተምሃሮ ዝኸይድ ኣገባብ ኣመሃህራ ንምትእትታው ክእለትን ተበላሕነትን ተምሃሮ ኣብ ስነ ፍልጠት ቴክኖሎጂ ምህንድስናን ቆፅርን ኣብ ዘዕቢ ኣገባብ ፀቒጥካ ምስራሕ ከምኡውን ሞያ ምምህርና ምምዕባል ካብ ናይ መፀኢ መደባት ከም ዝኾነ ኣብሪሃ።

0: ኣብ ዞባ ማእከል ኣብ ምዕቃብ ማይን ሓመድን ምግራብን ከምኡውን ምውዳድ ነቑጣታት ማይን ልምዓት ዓሳን ዝምስገን ሰፊሕ ስራሕ ከም ተዓመ ተገሊጹ ወኪል ኤሪና ዳንኤል ወልዱ ንዘዳለዎ ዜናዊ ፀብጻብ ልልታ ሃብተ ማርያም ከተቕርበ እየን።
1: ኣብ ዞባ ማእከል ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ሕርሻዊ ልምዓት ዝምስገን ስራሕ ከም እተዓመ ወኪል ክፍሊ ሕርሻ መሬትን ኣቶ ኣስራት ሃይለ ሓቢሮም። ምንጭታት ማይ ንምውሓስ ኣብ 84 ዓድታት 126 ዒላታት ከም እተኳዕታ ዝተፈላለየ ዓቐን ዘለዎ 59 መዕረቕ ማይ ኣጋንእ ከም ተዋደደ 209 መዕደሊ ማይ ንቑጣታት ከም እተሰርሓ 222 ኪሎ ሜትር ሻምብቆታት ማይ ከም እተዘርግሐ ገሊጹ። ንልምዓት ሃብቲ ዓሳ ብዝምልከት ድማ ካብ 219 ኣብ ዲጋታት ዓሳታት ክዝራእ ከም እተጀመረ ዛጊት 11 ማሕበራት ተመስሪተን ዓሳ ገፊፈን ናብ ዕዳጋታት የውርዳ ከም ዘለዋ ኣብ ሕምብርቲ ትርከብ ማሕበር ድማ ብሃገር ደረጃ ቀዳሚት ብምዃን ንሽልማት ከም ዝበቐት ሓቢሩ። ኣብ ልምዓት ኣሕምልቲ ንዝተረኣየ ዕቤት ከብርህ ከሎ ኣቶ ኣስራት ኣብ 998 ካብ 430 ሄክታር 37600 ኩንታል እቶት ከም እተሓፍሰ ኣብ 225 ድማ መጠን ዝለምዐ ናብ 1313 ሄክታር ክብክብል ከሎ ልዕሊ 190,000 ኩንታል እቶት ከም እተረኽበ ኣብርሁ። ኣብ ፈለማ ናፅነት ብዝሕ ናይ ፀባ ከብቲ 12,000 ዝነበረ ኣብዚ እዋን ናብ 6,000 ክብ ኢሉ ምህላው ብምጥቃስ በዚ መሰረት ምህርቲ ፀባ ዓመታዊ ካብ 2,000,000 ናብ 9,000,000 ሊትሮ ክብ ከም ዝበለ ገሊጹ። ኣብ ንጥፈታት ምዕቃብ ማይን ሓመድን 49,620 ኪሎ ሜትር ዛላ ብእምኒ 37,641 ኪሎ ሜትር ዛላ ብሓድ 10,378 ኪሎ ሜትር ቅናታዊ ዛላ 2,153 ኪሎ ሜትር መደባዊ ዛላ ከምኡ ውን ልዕሊ 166,000 ሜትሮ ኩቦ ከትሪ ከም እተሰርሐ ብምሕባር ቁፅሪ ዲጋታትን ራህያታትን እውን ካብ 52 ናብ 133 ከም ዝዓበየ ኣፍሊጡ። ኣብ መወዳእታ ኣቶ ኣስራት ዞባ ማእከል ብማእከላይ ገምጋም ዓመታዊ ካብ 400 ክሳብ 600 ሚሊ ሜትር ዝናብ ከም ዝረክብ ብምጥቃስ ኣብዚ እዋን እዚ ካብቲ ክሕረስ ዝኽእል ልዕሊ 36,000 ሄክታር እቲ 91 ሚታዊት ይሕረስ ከም ዘሎ ኣረዲኡ።
0: ኤርትራ ኣብ ናይሮቢ ኬንያ ኣብ ዝተቓንዐ ኣብ መንጎ ሃገራት ኣፍሪካን ፈረንሳን ሓድሽ ምዕራፍ ቁጠባዊ ሽርክነት ንምስራት ዝዓለመ ዋዕላ ኣፍሪካ ንቕድሚት ተሳቲፋ ከምኡ ውን ኣብ ቤልጅም ሽወደንን ሆላንድን ዝነብሩ ዜጋታት ዝተፈላለየ ንጥፈታት ኣካይዶም። ኣርሴማ ስመሮም ብመልክዕ ፀብጻብ ዘወሃዶቶ ትሕዝቶ ይስዕብ።
2: ብኣምባሳደር ኤርትራ ሪፓብሊክ ኬንያ ኣምባሳደር ብየነ ርእሶም ዝተመርሐ ልኡኽ ኤርትራ ብ11/12 ግንቦት ኣብ ናይሮቢ ኬንያ ኣብ ዝተቓንዐ ዋዕላ ኣፍሪቃ ንቕድሚት ተሳቲፎም። እዚ ፕረዚደንት ኬንያ ዊልያም ሩቶን ፕረዚደንት ፈረንሳ ኢማኑኤል ማክሮንን ብሓባር ዘዳለውዎ መራሕትን ሚኒስትራት ጉዳያት ወፃን ናይ ልዕሊ 30 ሃገራት ኣፍሪቃ ዝተሳተፍዎ ዋዕላ ኣብ መንጎ ሃገራት ኣፍሪቃን ፈረንሳን ሓድሽ ምዕራፍ ምዕሩይን ዘላቕን ቁጠባዊ ሽርክነት ንምምስራት ዝዓለመ እዩ።

0: ብቐንዱ ኣብ ሓባራዊ ረብሓ ምትእትታው ሓደስቲ ቴክኖሎጂታት ምስ ፍሕፋሕ ወፍርን ምስግጋር ክእለትን ዘተኮረ ኮይኑ ኣብ ምምሕያሽ ንጥፈታት ሕርሻ፣ ውሕስነት መግቢ፣ ምክልኻል ክሊማዊ ለውጥን ካልእ እዋናዊ ጉዳያትን ኣገዳሲ ውሳነታት ኣሕሊፎም። ብኻልእ ወገን ኤርትራውያን ነበርቲ ቤልጅየም ጽንዓትና ዋሕስና ኣብ ትሕቲ ዝብል ቴማ ብ9 ጉንበት ኣብ ከተማ ብራስለስ መበል 35 ዓመት ናጽነት ጸንቢሎም። ጸሓፊ ማሕበረኮም ኤርትራ ኣብ ከተማ ብራስለስን ከባቢያን ኣቶ ግርማይ ገብሪ ህይወት ኣብ ዘስምዐ ቃል ብመስዋእቲ ዝመጸትን ዝተዋሕሰትን ናጽነት ብልምዓት ንምድራዕ ሓድነቶም ኣትሪሮም ኣበርክቶም ከም ዘዛይዱ ኣረጋጊጾም። ቀዳማይ ጸሓፊ ኤምባሲ ኤርትራ ኣቶ ሚካኤል ተስፋይ ብወገኑ ዮውሃን እውን መላእ ህዝቢ ኤርትራን ሓይልታት ምክልኻሉ ንድሕር ምግላጽ ነዚ ንኣትዎ ዘለና ናይ ልምዓት መድረኽ ንምዕዋት ተሳትፎ ኩሉ ኤርትራዊ ወሳኒ ምዃኑ ገሊጹ። ኣምባሳደር ኤርትራ ኣብ ኢጣልያን ተንቀሳቐሰ ኣምባሳደር ኣብ ሽወደንን ኣቶ ፍስሓ ጽዮን ጴጥሮስ ብፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት እስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒድ ተሰኒዩ ብ11 ጉንበት ምስ ጸሓፊ ሚኒስትሪ ጉዳያት ወጻኢ ሽወደን ሚስተር ዳግ ሄርተልዩስን ካልኦት ኣካላት እቲ ሚኒስትርን ኣምባሳደር ሽወደን ኣብ ኤርትራን ዕውት ርክባት ኣካይዱ። ኣብቲ ርክብ ኣብ ክልተኣዊ ዝምድናሃትን ተራ ኤርትራ ብዞባዊ ጉዳያትን ሰፊሕ ምይይጥ ድሕሪ ምክያድ መንግስታት ሽወደንን ኤርትራን ንዝጀመርዎ ዲፕሎማስያውን ቁጠባውን መደባት ንምሕያል ብሓባር ክሰርሑ ኣብ ምርድዳእ ተበጺሑ። እዚ ከምዚ ኢሉ እንከሎ ኣባላት ግደፍ ኣብ ሮተርዳምን ከባቢያን ሆላንድ ብ9 ጉንበት ኣብ ዘቃንዕዎ ዕውት ጉባኤ ኣብ ዝሓለፈ 3 ዓመታት ናይ ዘሰላሰልዎ ንጥፈታት ገምጋም ብምክያድ ሓዳስ ኣካያዲት ኣካል መሪፆም።
1: ኣብን ዞባ ድገ ነበርቲ ምምሕዳራት ከባቢ ሓሻኪቶን ኬሮን ኣብ ልምዓታዊ ንጥፈታት ንዝተዋፈሩ ኣባላት ኩባንያ ህንፃ ሰገንን ህዝባዊ ሰራዊትን ንምትብባዕ እንጉደት ገይሮም። ብመሰረት ዝረኽብናይ ሓበሬታ ኣባላት ኩባንያ ህንፃ ሰገን ኣብ መስመር ድገ ሳዋ ኣባላት ህዝባዊ ሰራዊት ድማ ኣብ ሩባ ሃሚየም ከባቢ ኬሩን ንሰብን ጥሪትን ተገልግል ዲጋ ኣብ ምስራሕ ተዋፊሮም ኣለዉ። ጸሓፊ ግደፍ ኣብቲ ንዞባ ኣቶ ዓብዱልከሪም ዑመር ኣብ ዝሃቦ ሓበሬታ ነበርቲ ምምሕዳራት ከባቢ ሓሻኪቶን ኬሩን ዝወሰዶ ተበግሶ ኣብቲ ዝትግበር ዘሎ መደባት ልምዓት ድፊኢት ከም ዝፈጥር ሓቢሩ። ሓላፊ ቤት ፅሕፈት ሕርሻ ኣቶ ቴድሮስ ገብረ ማርያም ንመስርሕን ፀጥታ ብምትሕባር ህዝብን ህዝባዊ ሰራዊትን እትስራሕ ዘላ ዲጋ ኣብ ዝሃቦ ሓበሬታ እቲ ቦታ ኣቐዲሙ ብክኢላታት ሕርሻን መሻርክቲ ኣካላት መንግስትን ተፀኒዑ ዝተመርፀ ምዃኑ ብምጥቃስ ብፅቡቕ ይቕፅል ከም ዘሎ ገሊጹ። ኣመሓዳር ንዞባ ድገ ኣቶ ሙሐመድ ኤላ ብወገኑ እቲ ዝትግበር ዘሎ መደባት ልምዓት ኣብ ምዕባለቲ ከባቢ ዝህልዎ ኣስተዋፅኦ ብቐሊል ከም ዘይጥመት ብምጥቃስ ኣባላት ኩባንያ ህንፃ ሰገንን ኣባላት ህዝባዊ ሰራዊትን ነቲ ስራሕ ንምዕዋት ንዝገብርዎ ዘሎ ኣበርክቶ መጊሱ። ኣብ መወዳእታ ደገፍ ንዝገበራ ምምሕዳራት ከባቢ ናይ ምስጋና ወረቐት ተዓዲሉ። ኣብ ንዞባ ዕላ በርዕድ ኣብ ምሕደራ ፀጋታት ዘሎ ዓቕሚ ክብሊ ንምባል ዝዓለመ ስልጠና ን66 ሰራሕተኛታት ምምሕዳር ንዞባ ኣብ መሓደርቲ ከባቢ ኣነባበርቲ ዓድን ካልኦት ኣካላትን ተዋሂቡ። እቲ ብምሕዳር ዞባዓን ሰባ ተወዲቡ ኣብ ሓውሲ ከተማ ኤደን ዝተካየደ ናይ 3 መዓልታ ስልጠና ኣብ ምሕደራ ሰብዊ ዓቕሚ ኣተሓዛ ንብረት ከምኡውን ምክትታል ፊናንሳዊ ሕሳባት ዘተኮረ እዩ ነይሩ። ኣብ ምምሕዳር ዞባዓን ሰባ ሓላፊ ኣሃዱ ምምዕባል ዓቕሚ ሰብ ኣቶ ዓብደልከሪም ሓሰን ተመሳሳሊ ስልጠና ኣብ ወርሓት ጥቅምትን ሕዳርን ናይ 225 ኣብ ንኡዞባታት ሓጋዝን ሓልሓልን ኣብ ወርሓት መያዝያን ግንቦትን ናይ ዝዓመት እዚ ድማ ኣብ ንኡዞባታት ዓተከሌዛንን ዒላ በረድን ተዋሂቡ ከም ዘሎ ብምጥቃስ ኣብተን ዝተረፋ ንኡዞባታት ክቕፅል ምዃኑ ኣነፂሩ። ድሮብ ጠቕላላ 229 ሰራሕተኛታት ሰልጢኖም ከም ዘለውን ኣብ ስርሖም ኣዝዩ ሓጋዚ ምዃኑን ድማ ኣረድዩ። ሓላፊ ምምሕዳርን ፋይናንስን ንዞባ ዒላ በረድ ኣቶ ግርማ ፅን ከሰተ ብጊዱ እቲ ስልጠና ንፀንሐ ድኻማት ብምፍዋስ ፅፉፍን ስሉጥን ኣገልግሎት ንምርጋፅ ከም ዝሕግዝ ገሊፁ። ኣመሓዳሪት ንዞባ ዒላ በረድ ወይዘሮ ዓሻ ዓሊ ኖር ብጊድኣ ብቕዓቲ ዓቐሚ ሰብ ክብ ንምባል ዝውደብ ስልጠናታት ኣብ ኣድማዕነት ዝሰላሰሉ ስራሕ ወሳኒ ምዃኑ ብምእማን ሰልጠንቲ ንዝቐሰምዎ ትምህርቲ ብግብሪ ክሰርሕሉ ትፅቢት ከም ዝግበር ሓቢራ። ኣብ ንኡዞባታት እምኒ ሓይልን ዓዱ ኻላን ናይ ካልኣይ ደረጃ ትምህርቶም ንምዛምን ኣብ መበል 39 ዙርያ ሃገራዊ ግቦኦም ንምፍጻምን ናብ ሳዋ ንምውራድ ንዝቀራረቡ ዘለዉ ተምሃሮ 11 ክፍሊ ኣስተምህሮ ተዋሂቡ። ኣብ ንኡዞባ እምኒ ሓይሊ ኣብ ኩዶብዕሩን እምኒ ሓይልን ብ78 ግንቦት ኣብ ንኡዞባ ዓዱ ኻላ ድማ ኣብ ኣዳራሽ ዓዲ በጊዖ ብ7 ግንቦት ብመምህራን ቤት ትምህርቲ ዋርሳይ ካሎ ዝተዋሃበ ኣስተምሮ ንዕላማ ንጥፈታትን መምርሒታትን ናይታ ቤት ትምህርቲ ዘነፅር እዩ። ቤት ትምህርቲ ዋርሳይ ካሎ ጎንጎንቲ ተቐስሞ ኣካዳሚያዊ ፍልጠት ተምሃሮ ምስ ካብ ሙሉእ ሃገር ዝመፁ መዛንኦም ዝላለዩላ ከምኡውን ስፖርታውን ስነ ጥበባውን ዓቕሞም ዘንፀባ

ባርቆላ ከም ዝኾነ ዝሓበሩቶ መምህራን እኹል ቀረባት ስለ ዘሎ ተምሃሮ ዘየድልን ንወለዲ ኣብ ብተወሳኺ ወፃኢታት ዘወቱን ነገራዊ ጠለባት ከወግዱ ምዒዶም። ዝኸበርኩም ተኸታተልቲ ስዕብ ባህጉራዊ ዜናታት ፕሬዚደንት ቻይና ሺጂንፒንግን ፕሬዚደንት ዶናልድ ትራምፕን ሎሚ 14 ግንቦት ኣብ ከተማ ቤጂን ንኣስታት 2 ሰዓታት ዝቐፀለ ዝርብ ከም ዘካየዱ ተቓሊሑ። ክልተ መራሕቲ ኣብ ርክቦም ኣብ ክልታዊ ዞባውን ኣህጉራውን ጉዳያት ከም ተመያየጡ ተገሊጹ። ብዘይካዚ ሓናፂ ስትራቴጂያውን ርጉእን ዝምድና ንምምስራት ኣብ ምርዳእ በፂሖም። ፕሬዚደንት ሺጂንፒንግ ኣሜሪካን ቻይናን ካብ ዝፈላለየን ይቕሬታ ዘራኽበን ናይ ሓባር ረብሓታት ከም ዝዓዝዝ ከምኡውን መሻርክቲ እምበር መቐናቕንቲ ክኾና ከም ዘይግባእ ሓቢሩ። ጉዳይ ደሴት ታይዋን ኣብ ዝምድና ኣሜሪካን ቻይናን ኣገዳሲ ምዃኑ ብጥንቃቐ እንተዘይተተሓይዙ ድማ ኣዝዩ ሓደገኛ ኩነታት ክፈጥር ከም ዝኽእል ፕሬዚደንት ሺ ብተወሳኺ ኣጠንቂቑ። ፕሬዚደንት ትራምፕ ብወገኑ ዝምድና ኣሜሪካን ቻይናን ካብ ዝኾነ እዋን ንላዕሊ ዝሓሸ ከም ዝኸውን ብምግላጽ ቻይና ንዕዳጋታታ ንኩባንያታት ኣሜሪካ ክትከፍትን ተወሳኺ ፍርያት ክሽምትን ጸዊዑ። ቻይናን ኣሜሪካን ኣብ መንጎን ንዝተኸስተ ንግዳዊ ምትፍናን ንምእላይ ኣቐዲመን ዘካየደኦ ተኸታታሊ ርክባት እወታዊ ውፅኢት ክርከቦ ከም ዘይከኣለ ጸብጻባት የረዱ። በዚ ድማ ርክብ መራሕቲ ክልቴና ሃገራት ነቲ ንኣህጉራውን ንግዳዊ ንጥፈታት እውን ብኣሉታ ጸሊ ዘሎ ንግዳዊ ምትፍናን ኣብ ምፉቓስ ኣበርክቶ ክገብር ትፅቢት ይግበር። ፕሬዚደንታት ዶናልድ ትራምፕን ሺጂንፒንግን ኣብ ዝሓለፈ ዓመት ኣብ ደቡብ ኮርያ ተመሳሳሊ ርክብ ምክያዶም ዝዝከር እዩ። ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ዝንቀሳቐስ ዕጡቅ ጉጅለ ኤም23 ካብ ሰፊሕ ምብራቃዊ ክፋልቲ ሃገር ከም ዝወፀ ይግለጽ ኣሎ። እቲ ዕጡቅ ተቃዋሚ ጉጅለ ብዘጋጥሞ ዘሎ ዲፕሎማስያውን ወተሃድራውን ፀቕጢ ነቲ ስጉምቲ ክወስድ ከም ተገደደ እዩ ተቓሊሑ። ኣብ መወዳእታ 2025 ብመንጎኝነት ኣሜሪካ ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ዝተኸተመ ውዕል ሰላም እቲ ዕጡቅ ጉጅለ መጥቃዕትታቱ ኮቋርፅ ዝጠልብ እዩ ነይሩ። ይኹን እምበር እቲ ውዕል ከምቲ ትፅቢት ዝተገብረሉ ውፅኢታዊ ከም ዘይኮነ ዝገልጽ መንግስቲ ኮንጎ ኣብ ልዕሊ እቲ ዕጡቅ ጉጅለ ሰፊሕ ስርሒት ከካይድ ጸኒሕ ኣሎ። እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ ልዕሊ መራሕቲ ናይቲ ዕጡቅ ጉጅለ እገዳ ከተጽድቕ ምዃና ከተጠንቅቕ ጸኒሐ። በዚ ድማ እቲ ዕጡቅ ጉጅለ ኩሉ መድያዊ ክሳራታት ንምንካይ ናይ ምንስሓብ ስጉምቲ ወስድ ከም ዘሎ ንወተሃድራዊ ምዕባለታት ኮንጎ ዝከታተሉ ወገናት ይጠቕሱ። እቶ ጉጅለ ኤም23 ሓደ ካብኦም ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ዝንቀሳቐሱ ልዕሊ 100 ዕጡቃት ጉጅለታት እዩ። ሩስያን ህንድን ኣብ መዳያት ፀዓትን ምክልኻልን ዘለዎን ምትሕግጋዝ ከስፋሓ ምዃነን ገሊፀን። እዚ ዝተሓበረ ሚኒስትራት ጉዳያት ወፃኢ ክልተን ሃገራት ትማሊ 13 ግንቦት ኣብ ከተማ ኒው ደልሂ ኣብ ዘካየደዎ ዝርርብ እዩ። ሩስያ ኣብ ዞባ ማእከላይ ምብራቕ ተፈጢሩ ብዘሎ ቅልውላው ክስዕብ ንዝኽእል ሕፅረት ነዳዲ ንምቅላል ናብ ህንዲ እትገብሮ መጠን ሰደድ ክብ ከም ተብሎ ኣብቲ ርክብ ኣፍሊጣ። ብዘይካዚ ሩስያን ህንድን ኣብ መዳያት ፀጥታን ምክልኻልን ዝፀንሐን ምትሕግጋዝ ብዓይነትን መጠንን ከም ዘስፍሕዖ ገሊፀን ኣለዋ። ክልቴን ሃገራት ዝሓለፈ ዓመት ንዝኸተምዎ ወተሃድራውን ፀጥታውን ውዕል ካብ ዝሓለፈ ወርሒ መያዝያ ተግባራዊ ክገብሮ ከም ዝጀመራ ምግላፅን ዝፍለጥ እዩ። እቲ እስትራቴጂያዊ ውዕል ሩስያ ሰራዊት ህንዲ ኣብ ግዛእታ ክዋፈር ከተፍቅድ ህንዲ እውን ተመሳሳሊ ስጉምቲ ክትወስድ ዝኽእል እዩ። በዚ መሰረት ሩስያ ልዕሊ 3,000 ወተሃድራት 5 መራኽብን 10 ነፈርቲ ኩናትን ናብ ህንዲ ክትልእኽ ከላ ህንድ ብወገናን ናብ ግዛኣት ሩስያ ተመሳሳሊ ኣሃዱ ከተዋፍር እያ። ኣብ ወተሃድራውን ቁጠባዊ መዳያት ብተዛማዲ እወታዊ ገስጋስ ተመዝግብ ዘላ ህንዲ ካብ ትሽምቶ ኣፅዋር እቲ ልዕሊ 600ዊት ናይ ሩስያ ምዃኑ እዩ ዝጥቀስ። ሃገራት ኤሮፓ ግዳማዊ ተፃወታት ንምምካት ናይ ባዕለን ጥሙር ወተሃድራዊ ሓይሊ ክቆማ እስጳኛ ፀዊዓ። እቲ ዝቆም ወተሃድራዊ ሓይሊ ንሃገራት ኤሮፓ ካብ ፅግዕተኛነት ኪዳን ሰሜን ኣትላንቲክ ኔቶ ዘገላግል ክኸውን ከም ዝግባእ ቀዳማይ ሚኒስትር እስጳኛ ፔድሮ ሳንቸስ ኣተሓሳሲሙ። እዚ ፃውዒት እዚ ኣሜሪካ ኣብ ኤሮፓ ብሓፈሻ ኣብ ጀርመን ድማ ብፍላይ ኣዋፊራቶ ንዘላ ቁፅሪ ሰራዊት ከተጉድሎ ምዃና ድሕሪ ምሕባራ እዩ ዝስዕብ ዘሎ። ኣሜሪካ ፀጥታ ኤሮፓ ንምውሓስ ልዕሊ 90,000 ወተሃድራት ኣዋፊራ ከም ዘላ ዝፍለጥ ኮይኑ ምስ ትስሕቦ ኣብቲ ኣህጉር ፀጥታዊ ሃጓፍ ክስዕብ ከም ዝኽእል ክኢላታት ይእምቱ። ፈረንሳ ኣቐዲማ ሃገራት ኤሮፓ ጥሙር ወተሃድራዊ ሓይሊ ክህልዎን ፃውዒት ከም ዘቕረበት ዝፍለጥ ኮይኑ እቲ ጠለብ ካብ ጀርመን፣ ኢጣልያን ቤልጅምን ዝርከበ ንሃገራት ደገፍ ከም ዝረኸበ ጸብጻባት ይረድኡ።

ዩክሬንን ሊትዌንያን ኣብ ፀጥታዊ ምትሕባር ዘተኮረ ክልተ ኣውውዕል ተፈራሪመን። እቲ መራሕቲ ክልቴን ሃገራት ትማል 13 ግንቦት ኣብ ከተማ ቡካሬስት ሮማንያ ኣብ ዘካየዶ ርክብ ዝተኸተመ ስምዕ ድሮናት ብበዝሒ ምፍራይ ዘጠቓልል ምዃኑ ተገሊጹ። ከም ኣካል ትስምዕ ዩክሬን ኣብ ምስራሕ ድሮናት ዝነጥፉ ኪላታት ናብ ሊትዌንያ ክትልእኽ ምዃና ተፈሊጡ። ኣብ ምምዕባል ድሮናት ጥራይ ዘይኮነ ኣብ ምፍራይ ፀረ ድሮን ኣፅዋር እውን ከም ዝተሓባበራ ገሊፀን ኣለዋ። ኩናት ዩክሬን ብዘተ ከይዓርፍ ዕንቅፋት ይፈጥራ ከም ዘለዋ ዝውቀሳ ሃገራት ኤሮጳ ብዘይካቲ ዝልእኻዎ ዘለዋ ደገፍ ምስኣ ወታደራውን ፀጥታውን ስምምዓት ክኽትማ ፀኒሕን ኣለዋ። ቀዳማይ ሚኒስትር እስራኤል ቤንያሚን ነታንያሁ ኣብ ግዜ ኩናት ምስ ኢራን ናብ ሕቡራት ኢማራት ዓረብ ምስጢራዊ ምብፃሕ ብምፍፃን ምስ ወራት ዓራት ሕቡራት ኢማራት ዓረብ ሸክ መሓመድ ቢን ዛይድ ኣልናህያን ተራኺቡ ከም ተዘራረበ ተሓቢሩ። እቲ ንሓያሎ ሰዓታት ዝተካየደ ርክብ ኣብ ዝምድና እስራኤልን ሕቡራት ኢማራት ዓረብን ታሪካዊ ምዕራፍ ከም ዝኸፈተ ቤት ፅሕፈት ቀዳማይ ሚኒስትር እስራኤል ገሊጹ። ይኹን እምበር መንግስቲ ሕቡራት ኢማራት ዓረብ ቀዳማይ ሚኒስትር ነታንያሁ ናብ ሃገሩ ዑደት ከም ዘካየደ ብእስራኤል ንዝተዋሃበ ሓበሬታ ነፂግዎ ኣሎ። ሚኒስትሪ ጉዳያት ወፃኢ ሕቡራት ኢማራት ዓረብ ብማሕበራዊ መራኸቢታት ኣብ ዝዘርግሑ ፅሑፍ ሃገሩ ምስ እስራኤል ዘለዋ ዝምድና ብህዝቢ ዝፍለጥን ብመንገዲ ኣብ 220 ዝተኸተመ ውዕል ኣብርሃም ዝምራሐን እምበር ሚስጢራዊ ከም ዘይኮነ ፍሊጡ። ሕብራት ኢማራት ዓረብ ንቀዳማይ ሚኒስትር እስራኤል ብምስጢር ተቐቢላ ዝብል ሓበሬታ ካብ ሓቂ ዝረሓቐ ከም ዝኾነ እታ ሚኒስትሪ ብተወሳኺ ኣነፂሩ። ሚኒስትር ጉዳያት ወፃኢ ኢራን ዓባስ ኢራቅጂ ነቲ ጉዳይ ብዝምልከት ኣብ ዝሃቦ መግለፂ ኣንጻር ሃገሩ ምስ እስራኤል ዝካየድ ምትሕባር ይቕረ ዘይበሃሎ ገበን ከም ዝኾነን ከቢድ ዋጋ ከም ዘኽፍልን ኣጠንቂቑሎ። እዚ ምዕባለታት እዚ ዝኽሰት ዘሎ ኣምባሳደር ኣሜሪካ ኣብ እስራኤል ማይክ ሃኒካቢ እስራኤል ንመጀመርታ ግዜ ስርዓተ ምክልኻል ኣየር ኣይሮን ዶምን ዓሰርተታት ኣባላት ሰራዊትን ናብ ሕቡራት ኢማራት ዓረብ ከም ዝለኣኸ ድሕሪ ምሕባሩ እዩ። እስራኤልን ሕቡራት ኢማራት ዓረብን ኣብ ወርሒ መስከረም 220 ዝምድነ ንምምሕያሽ ከም ተሰማምዓ ፀብጻባት የረዱ። ሩስያ ናብ ኤሮጳዊ ሕብረት እትገብሮ ሰደድ ፈሳሲ ባህርያዊ ጋዝ ኣብ ቀዳማይ ረብዒ ዓመት 226 ክብረ ወሰን ናብ ዝሓዘ ደረጃ ከም ዝዓረገ ተሓቢሩ። ብመሰረት ፀብጻብ ካብ ወርሒ ጥሪ ክሳብ ወርሒ መጋቢት ኤሮጳዊ ሕብረት ካብ ሩስያ ዘእተዎ ጠቕላላ መጠን ባህርያዊ ጋዝ 6.9 ቢልዮን ሜትሮ ኩቦ ከም ዝበፅሐ ተሓቢሩ። እዚ መጠን እዚ ምስቲ ኣብ ዝሓለፈ ዓመት ኣብ ተመሳሳሊ እዋን ዝተካየደ ክነፃፀር እንከሎ ብ16 ሚታዊት ዕብየት ኣርኢ ኣሎ። ፈረንሳ፣ ስፓኛን ቤልጅምን ዝለዓለ መጠን ሸመተ ባህርያዊ ጋዝ ሩስያ ዝገብረ ሃገራት ኤሮጳ እየን። እዚ ወሰኺ እዚ ኤሮጳዊ ሕብረት ካብ ፅግዕተኛነት ቀርብ ፀዓት ሩስያ ንምግልጋል ዘካይዶ ዘሎ ፃዕርታት ገና ብድሆታት የጋጥመ ከም ዘሎ ዘርኢ እዩ። ሩስያ ናብ ኤሮጳዊ ሕብረት እትገብሮ ቀረብ ባህርያዊ ጋዝ ብቕፅበት ከተቋርፆ ከም ትኽእል ፕሬዚደንት ፑቲን ኣብ ዝሓለፈ ወርሒ መጋቢት ምእማቱ ዝዝከር እዩ። ቤት ምክሪ ኤሮጳዊ ሕብረት ካብ ሩስያ ዝግበር እታው ባህርያዊ ጋዝ በብደረጁ ክሳብ መወዳእታ 227 ደው ክብል ንዝወፀ ሕጊ ኣብ ዝሓለፈ ወርሒ ጥሪ ምፅደቑ ኣይርስዓን። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ልኡኽ ኤርትራ ኣብ መበል 87 ዋዕላ ኮሚሽን ሰብኣውን ህዝባውን መሰላት ኣፍሪካ መደረ ስሚዑ። ሚኒስተር ትምህርቲ ኣብ ዝርከሀ ምዑሪ ኣገልግሎት ትምህርቲ ኣድማዓ ስራሕ ከም ተዓመ ገሊፃ። ኣብ ዞባ ማእከል ኣብ ሕርሻዊ ልምዓት ዝምስገን ስራሕ ከም ተዓመ ክፍለ ሕርሻን መሬትን ሓቢሩ። መራሕቲ ኣሜሪካን ቻይናን ኣብ ከተማ ቤጂን ተራኺቦም ንኣስታት 2 ሰዓታት ዝቐፀለ ዝርርብ ኣካይዶም። ዕጡቅ ጉጅለ ኤም 23 ካብ ምብራቃዊ ክፋል ዲሞክራሲያዊት ሪፐብሊክ ኮንጎ ከም ዝወፀ ተገሊጹ። ሩስያን ህንድን ኣብ መዳያት ፀዓትን ምክልኻልን ዘለዎን ምትሕጋዝ ከም ዘስፍሓ ኣፍሊጠን። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተረፉ መደባትና ሰላም።

0: ጥያኑ ምስላይ ሽዑ ግዜ ኣብ ገረብሳት ትበሃል ደሴት ፊት እያ ዘላ ዋርድያ ኣለዋ ክቱር ሓለዋ እዩ ነይሩ ኣብኡ እታ ደሴት እያ ድኮነት ብሰሜን ትመጥእ ሰንቦቅ ናይ ገባር ኣብኣ ዓሺጋ ብኣ ተፈቲሻ ወይ ተራእያ እያ ትሓልፍ ነይራ ንሕና ክምመፅእን ከለና ገሊአን ትፅበያ ምእንቲ ክፍተሻ ገሊአን እውን ተፈቲሻ ንዝወፃ እየን ጠንሒናና
1: ፍሳይ ድመርሓ ነይሩ ነታ ስርሒት ወዲ ተክለ ብርሃን እውን ነይሩ ወዲ ገሪአን እውን ነይሮም መራሕቲ ጋንታታት ግን ነታ ስርሒት ፍሳይ ድእዝዛ ነይሩ ኣጋጣሚ መርከብ ካሊብ ፀኒሕና ንዕኡ ኣንዲድና ንመሬት ውን ቢኤም ነይሩ ቢኤም ተኪስና ገለ ተኪስና ኣርባዕተ ኣፉ ቢኤም ገርና ነርና ደብዲምና ነታ ካሊብ ኣንዲድና ጃልባን እሽቶ ፈጣን ነራ ምስኣ ብድሕሪ ተኣሲራ ከነምፃ ምስ በልናየ ንፍሳ ሓደጋ ናይ ሰብካይ ነጋጥመና ብሰላም ስለ ዝወፃና ነዚኣ ድሓ ንግደፋ ኢሎም ምስተመርከብያ ተእሲራ ብድሕሪት ንደየ ሕጅስ በቲክና ገመድ ክንወስዳ ተባሃልና ኖ ግደፍዋ ኣብ ካልእ ስርሒት እንዳ ረኣትና ሕጂ ካልእ ሓደጋ ከይኣጋጥመና ንውፃ ጥራሕ ኢልፍሳ ብኣ መሰረት ከ እታ መርከባ ኣባ ተቃፂላ
0: ድሕሪ መጥቃዕቲ ጢዖ ድሕሪ ክልተ መዓልቲ ኣቢሉ ምንቅስቃስ ስለያ ፀላኢ ንምክትታል ኣብ ፊት ራሻን ኣልውልን ዝበሃላ ዓድታት ሓንቲ ሓዲርና ነና ንግሆ ሰዓት 10 ከባቢ ይኸውን እታ ንፅባያ ዝነበርና ናይቶም ስለያ ሳንቦቅ እያ ፈለጥቲ እያ ናቶም ሶም ዘሰልዩላ ሳንቦቅ ከምዘ ናይ ገባር እያ ሓላፊ ናይቲ ስለያ ኣብ ዓምራ እዩ ዝበሃል ተወላዲ ናይቲ ከባቢ እዩ ናብቲ ዓዲ ክኣቱ ርኢና እዩ ናብቲ ዓዲ እንዳሓለፈት ርኢና ተጃልባ ናብቲ ዓዲ ዓሺጉ ኣትዮም እቲ ዓዲ ኩሉ ግዜ ንሕና ኣብኡ ተሓባበርቲ ኣለውና ዓበይቲ ዓዲ ኣለውና ኩሉ ግዜ ካኢና ንመፅኦም ይቐበሉና የጋብዙና ኩሉ ረክብ ነይሩና ምስኦም እሱ እውን ተወላዲ ናይቲ ከባቢ እዩ ኣቲና ንሕና እውን ደድሕሪኡ ኣቲና ናብታ ናቶም ሰንቦቅ ዓሺግና ኣብኣ ምስ ዓሸግና ሓድሽ ብረት ደይ ተተንከፈ ዓይነት ብጉሮሶ ተሸፈነ ገለ ቀይሕ ልዓት ኩሉ ሓድሽ እዩ ኣርበጂ ብሬን ኣከላሽንኮፍ ሓደን ኣከላሽን ሓደን ኣርበጂ ገለ ብሬን ክንሕድ ንከለና ፈሳ ግደፉ ኩሉ ግደፉ ብረት ግደፉ ነታ ሳንዶቅ ከፊትና ወረቐት ጥራሕ ኢና ክንወስድ ኢሉና ሽዑ ብጥበብ ናታ ሳንዶቅ ፈንቂቕና ነታ ሳንዶቅ ተፈንቂቃ ነቲ ኣብኡ ዝነበረ ወራቅቲ ወሲድና ኣብታ ጃልባና ጌርና እታ ጃልባ ብጣይ እስተፋኖስ ሬድዮ ቢኣርሲ ሒዙ በታ ድሕሪ እምኒ ተጠዊ ኣብኡ ክጠንሕ ከም ዘለዉ ተገይሩ ንሕና ድማ በብሓደ ክንወርድ እንከለና ግን እቶም ቀድሚ ሕጂ ተሓባበርትና እቶም ቀድሚ ሕጂ ዓበይቲ ዓዲ ዝጠበዩና ሎሚ ኣይትምጡና ካልእ መዓልቲ ምጡ ሎሚ ኣይናፍቀደልኩምና ኢሎም ምእታው ከሊኦምና ስለምንታይ እንታይ ተረኺቡ ስለምንታይ ከምኡ ትብሉና ከምኡ ኢና ኣብናዮም ኢና ምምላስ ንሶም እውን ክንኣቱ ኣይደለዩን እወ ስለምንታይ ከምኡ ንብለኩም ንሕና ከባኩም ዝሕባዕ ነገር የለን ሎሚ ኣብ ዓምራ ምስ ኣባላቱ ኣብታ መቃበሊትኩም ኣብታ መቃበሊትኩም ናይ ጋሻ ኣብኣ ኣሎ ስለዚ ንሱ ዋላ ወድና ይኹን እምበር ንሕና ንስኹም ኢኹም ንዓኹም ኢና ነቐርብ ንስኹም ትቀርቡና ንስኹም እውን ንሱ ንዓና ኣይኮነን ዝሰርሕ ዘሎ ንስኹም እውን ንዓና ትሰርሕ ዘለኹም ስለዚ ተረድኡና ሎሚ ተመለሱ ንስኹም ንሳቶም እንተ ተራኺብኩም ኣብ መንጎ ድቅናን ኣንስትናን ሓዊ ክወላዕ እዩ ስለዚ ነድሕናትና ነድሕናትኩም ተመለሱ ኢሎም ፍሳ ድማ ንሕና ከም ንፍለጥ ኣይንገብርን ሓዊ እውን ኣይንወልዕን ጥራሕ ንስኹም ናትኩም ጥንቃቄታት ነፍስኩም ሓልው ከባኩም ዝኾነ ነገር ከይወፅእ እምበር ንሕና ከም ንፍለጥ ኣይንገብር ወ ሓዊ ኣይንወልዕን ኢሉ ኣብናዮም ኣቲና በብሓደ ናብ ዕላላ ኣብ ዓምራ ተጠንቢርና ኣብ ዓምራ ኣብ ዓላት ተገዲሙ ይዕልል እዩ ዘሎ ኣከዳድና ናትናን ልክዕ ናይቲ ከባቢ ፎጣ ብላዕሊ ሸሚስ ከሚቻ ማለት እዩ ሸባጥካ ኖርማል ሸባጥ ኣላና ኣነ ንፍስሓ ድማ ኣብቲ ደይፍተሽ ኣብዚ ትሕተ ፎጣ ከይፍተሸ ከባቢ ሓንቲ ሸጎጣ ጠየቅና ኣለና በካ ኣብኡ እንዳዓለልና እንከለና ኣብቲ ደገ ግን ይሽገሩ ገለ ነገር ድልዮም ከም ዝኾኑ የዕግርግሩ ነይሮም እቶም ገባር ውፅእ ኢለ እንታይ ኢለዮም ኣነ ኢሎምኒ እቲ ምሳሕ ኣኪሉ ኣሎ ኣብታ ግዜ እዚኣ ምሳሕ ድረሳ ኣኩልካ ምሳሕ ብሓደ ኢና ተመስሒና በቢ ዓይነቱ ናይ ጉቡጃ ናይ ሓላፊ ተባሂሉ ዝቀረበ ነይሩ ንዓና እውን ፅቡቅ ይቀርቡልና ነይሮም እዚ ግን ድያዳ በቢ ዓይነቱ ስጋን ወላ ዓሳ ኩሉ ርቡ ዝገለ ኣለዎ ኣብዚ ግዜ እዚኦም እቶም ገባር ገለ ነገር ከም ዘለዩ ኮይኑ ሰሚዒኒ መፅአ እንታይ ትበልኩም እቲ ብፃይኩም ምሳሕ ንሕና ዘና ከናብፅሓሉ ወይ በዕልኹም ተብትሕሉ ይብሉ ንዓይ ወላ ሓንቲ ኣይትገደሰሉ ግደፉ ጥራሕ ኢለ ተመሊሰ ብሳ ከዓ ጉድጉድ ኢሉኒ እንታይ ይብሉ ኣለዉ ይብለኒ ከምዚ ይብሉ ኣለዉ ምስ በልኩ ክራ ወላ ሓንቲ ኣይትገደሰሉ ጥራሕ በሎም ኢሉ ሳቅ እንደበለ ኣብዛ ግዜ እዚኣ ነዚ ተዓደበ ይመስለኒ ኣብ ዓምራ እዝን እዝን እዝን ንዓይ ንፍሳ ነድሪ ሰዓፋ ኣመልከተ ካበይ መፅኦም እዚኦም ደቂ እዚኦም ኣብዛ ዓዲ ኣይፈልጦም ኒ ካበይ ዝመፁ እዮም ኢላሕቲቱ ኣብ ዓምራ ንዓና ይትፈልጠና ንኻ ኢልዎ ፍሳ ኣብ ንከሎ እንዳስሓቀ ንስኻ ከ ንዓይ ትፈልጠኒ ኢልዎ እወ ይፈልጣካ ኣብ ዓምራ እንደኻ ኢልዎ ንስኹም ንዓይ ፈለጥኩምኒ ኣለኹም ኣነ ግን ኣይፈለጥኩኩምን ደቂ ምን እዮም ኢልዎም ነቶም ገባር ሕታ ኣቅርበ ኣሎ እወ ኩላትኩም ንኣሽቱ ደቅና ኹም ጭሕሚ ክሳይ ዘለዎም ሽማገለ እዮም ንሕና እዮም ዝጥቀሙ ንስኹም ኩላትኩም ደቅና ኹም ንሕና ኢና ክንኣላልየኩም

0: እዚኦም ደቂ እዚኦም እንተዘይህልው እዚ ቆልዓ ሰበይቲ ኣብዚ ዓዲ ኣይመጠንሓካን ሳላ እዚኦም ቆልዑ እዚኦም እዮም ጠኒሖምካ ዘለዉ ቆልዓ ሰበይቲ ናይዚ ዓዲ ሳልኦም ኢና ካብቲ ምእማይ ድሒና ዒላ ናይዚ ዓዲ ትፈልጦ ኸ ርሑቕ ምዃኑ ብጅርባን ብኣድግን ገይሮም ካብ ርሑቕ ዒላ እንዳኣመላለሱ ማይ እዚኦም ደቂ እዚኦም እዮም ቆልዓ ሰበይቲ ብሳንኮኦም ዝፀንሐካ ኢሉ ይረድኡ። ምትውልጦኦም ድማ ፅቡቅ ኣለካ ትግራወት እዮም ኢልዎ ከምኡ ደይትብሉኒ ከምኡ ክኸውን ኣለዉ ትግራወት እንተኮይኖም ድማ ደቅና እዮም ኢሉ ናብ ዕላሉ ተመሊሱ። ብድሕሪ እዚ ቁሩብ ከይጠንሐ ንዓና ሓዊሱ ማለት እዩ ንዓና ሰለስተ ካብቶም ገባር እውን መሪጡ ንስኻ ንስኻ ንስኻ ኢሉ በታ ደገ ድሕሪ ገዛ ኣብኡ ፅንሑኒ ክመፀኩም እየ ኣኬባ ኣለና ይብላና ንሕና ድማ ወፂና ኣብኡ ምስቶም ዝበሎም ገባር ኮፍ ኢልና ኣብዚ ግዜ እዚ እዩ ብደገ ፅንሖ ምስ በለ ንደገ ወፂና ኮፍ ኢልና ምስኦም ምስ መፂና ገለ ካብ ደረባታ ደረብኡ ዝዝክሮ እንታይ ይብላና ስምዑ ክሓተኩም ሰብ ናብ ኣዲኡ ሓደ ወዲ ሰብ ናብ ኣዲኡ ፀላእ ይሕልፍ ድዩ ይብላና ኣይሕልፍን እሞ ናብ ኣዲኹም ንስኹም ትማሊ ፀላኢ ሓሊፍኩም ሂብኩማ ትማሊ ኣዲኹም ማለት ድማ ኣብዮት ኣዴኹም ኣዴናን ትማሊ ንስኹም ዘይረአኩሙ ፀላኢ ወንበዴ ንጢዖ በዚ ንስኹም ከይረአኩምን ከይሰምዓኩምን ኣይሓለፈን ክሓልፍ እውን ኣይክእልኒ ስለምንታይ ናብ ኣድና ፀላኢ ንሕልፍ ዳሓለፈ ድሓ ዳሓለፈ ሓሊፉ ብሕጂ ግን ሰስርሓና ክንፈልጥ ግቡኡና ክንገብር ስለ ዘለና ሕጂ መብርሂ ክኮነኩም ቀድሚ ሕጂ ምናልባሽ ሓበሬታ ኣይነበረኩም ከውን ዝኮነ ምንቅስቃስ ናይ ወንበዴ ኣብዚ ከባቢ ክትርእዩ እንከለኹም ኣብ ገረብሳት ትበሃል ደሴት ዋርድያ ኣለና ትኽኢልኩም ብጃልባ ብጉያ ከይድኩም ነቲ ዋርድያ ትሕብሩ ነቲ ዋርድያ ምስ ሓበርኩም እሱ እውን ሬድዮ ናብ ጢዖ ገይሩ እቲ ኩነታት ናይ ወንበዴ ከንዕወትሉ ንኽእል በዚ መንገዲ እዚ ካሊእ ጃልባ ከሸግረኩም ይኽእል በንዲና ክትረኽቡ ኣይትኽእሉን ረበል እውን ከሸግረኩም ይኽእል ሓደ ሰብ ብእግሪ ሰዲድኩም ናብ ራስ ዕንድዳይ ሓደ ሬድዮ ሓደ ምልክት ስለ ዘለና ንዑ ትሕብሩ ንሱ እውን ጢዖ ክሕብር ስለ ዝኽእል ይብላና ብድሕሪኡ ከምዚታት ኢሉ ተመሊሱ ናብታ ዓራቱ ድሕሪ እዚ ዕላሉ ቀፂሉ ንሕና በብሓደ ምሎቕ ምሎቕ ምሎቕ ኢና ከይድና እታ ብድሕሪ እምኒ ዝነበረት ንእሽተይ ጀልባና ብጣይ እስቴፋኖስ ሬድዮ ርክብ ሒዱ ኣብኣ ስለ ዝነበረ ጀልባና ሒድና ሰተት ኢና ወፂና ሽዑ ኣብ ሃዋክል ዝፅበየና በዓል ወዲ ቐላቲ ኣብ ሃዋክል ፅበዩና ዝነበሩ ፍሳ ነቲ ዶኩሜንትን ኢንፎርሜሽናት ናቶም ዝተወስደ ኩሉ ንወዲ ቐላቲ ሂቡ ብድሕሪ እዚ ናብ ካሊእ ስርሒታትና ወፊርና ራስ ዕንድዳይ እውን ብድሕሪኣ ንዕና ንባዕለና ዋርድያ ክንኮናላ ጀሚርና ምንቀስቃሳቶም ክንዕደ ብባሕሪ ይኹን ብመሬት መቋጠሪት ቦታ እያ ባዕለና ብለይቲ ክንሓድረላ ጀሚርና ብቀትሪ እውን ክንከታተላ ጀሚርና
1: ድሕሪ ምሕራር ባፅዕ ዘጋጠመ ንባፅዕ ደሸገረ ነገር እንተነይሩ ግን መራኽብ ካብ ዳህላክ ወፂን ንባፅዕ ምትብታል
2: ዕለት 1ሰ ናይ ንግሆ እታ ናይ ስለይ ኣኸዱ ራስሃር ብያ ትመፅእ ወዲ ቕላት ኣለዎ ስውእ ፍስሓ ገርመስቀል ኣሎ ስውእ ዘርጋብር ገብራይ ኣሎ እድሪስ ዓፋ ኣነ ወዲ የማነ ወልደ ስላሴ ወዲ ባሊላ ስውእ ኢና ነርና ው እዚ እዚኣ ፍፃሜ እዚኣ እታ መስዋእቲ ናይ ወዲ ባሊላ ወይ የማነ ወልደ ስላሴ ዘጋጠመህና ማለት እዩ ኣብኡ ውዒልና ኢና እቲ ኩነታት ካብኡ ቀረባ ይደሎ ምክትታል እዩ ነይሩ

0: ባሕሪ ብኩሉ ኢኻ ትከታተሎ ብማዕበል ትከታተሎ ብፅበብ ትኸዶ ምንቅስቃሱ ኩሉ ኢኻ ክትፈልጥ ዘለካ ኣብ መወዳእ እንታይ ይገብረና ግን እታ ጃልባ 76 ክትወፅእ ነይርዋ ካብኡ 76 ክንብገስ ነርና ኣይተበገስናን ከይድና ርእናያ መሬት ሒዛ ፀኒሓ ባሕሪ ገዲፍዋ ክዱ ኣብ መሬት ኮፍ ኢላ ስለዚ 4 ሰዓት ክንፅበ ኣለና እዩ እዚ 4 ሰዓት እዚ ከዓ ክመልእ ኣለዎ ድሕሪ 4 ሰዓት እዩ ዝመልእ ሰዓት 10 ክኸውን ነይሮ ሰዓት 10 ከዓ ክርኣይ ለኣነ ከይድ ማለት እዩ ክርኣይ ለመስኮትኩ መሊኣ በፅሕዋ እዩ እቲ ባሕሪ በፅሕዋ ደፊእናስ ክነውፃ ንኽእልና ርእያ ውርድ ኢለ ከይድ ከለኹ ሕጂ ኣብቲ ቅድመይ ዘይተከታተልናዮም ዘይተፀበናዮም ወታደራት ፀንሑ ማለት እዩ ኣብዚ ተኽስ ፍጠር ተኽሲ ምስ ተፈጥረ ኣነ ብሓደ ቦታ ከይደ በጥ ኢለ እውን ኣነ ተኩሰ ግብረ መልሲ ሂበ ማለት እዩ ካብኡ በታ ዝመፅ ኣኹዋ ተመሊሰ እቲ ቦታ ምስኮትኩ እቶም ናህና ኣብኡ ኣይፀንሑን ምንቅስቃስ ገይሮም ማለት እዩ ሕጂ ዳሓር ወዲ ባሊላ ሽዑ ይድህረም ኦፕሬተር እዩ የማነ ማለት እዩ ኣዋ ይድህረም ሰዓት 10 ካ ሰው ምሸት ማለት እዩ
1: ምሸት ወፂኡኹም ነዘን መራኽብ ውወፅን ካብ ዳህላ ክንባፅዕ ድድብ ድባ ዘለዋ ህረምዎን ተኸታተልኩም ተኸትሎ ገበርዎን ተባሂሉ መምርሒ ይወሃበና ድሓር በሉሎም ምሸት ውፁ ብለና ዓበይ ኣብዛ እንገል ጎበላ ኣብኣ ኮይነያ መእዘዚቱ ውፁ ብለና ንወፅእ ሰለስተ ጃልባይና ንወፅእ ሓንቲ 14.5 ሓንቲ 106 ሓንቲ ከዓ 75 ሚሜ ንወፅእ ወዲ ገሬ ዝጥርንፈና ነይሩ ተተሓሒና ሰለስቲኤን ጀላቡ ንወፅእ ኣብ ከባቢ ኢንቴርያ ምስ ወፃእና እዚ ኢንቴርያ ኣተዓደገ ናይ ባብ ናይ ዳህላክ ምእትዊ ደሴት ኣላ ኢንቴርያ ትበሃል ፅዕድው ኢላ ኣብኡ ከይተበልና ብርከብ ላንዲናብኡ ኣንከር ግር በፂእና ተፀጊዕና ኣይሰማዓና በሉ ንህሮሞ ኢልና ተገዲምና ንሃርሞ ክሳብ ቡምባላ ንውድእ ሃሪምና ዋላ ምንዳ ዝኣብዩ ኣይነድት ዋላ ቁልዒ ኣይሓዘ እሳተን ከዓ ኣብ ውሽጢ ኮይነን ሕጂ ነቲ ብኤም ነይርዎ ብኤም ኣለዎ 23 ሚሜ ካ ኣለዎ ኣብ ውሽጢ ኮይነን ሕጂ ከም ዘለዎ ከሎ ፈኒየንኦ ነዚ ባሕሪ ንኩሉ ቅድድ ይብልዎ ብምሉእ እዩ ኮይዱ እቲ ቡምባታት ንሕና ወዲእና ተበጊስና ገዲፍና ተበጊስና ሃሪምና ኢና ግን ፅቡቅ ጌርና ሃሪምና እዚ ላንዲኒ 136 135 137 138 እዮም ቶም ዝበሃሉ ቶም ላንዲን ናይ ኢትዮጵያ ዝነበሩ ሕጂ ካብዚኦም ሓደ እዩ ማለት እዩ
2: ሓይሊ ባሕሪ ኤርትራ ከም መቐፀልታ ኣብ ግንባር ዳህላክ ዘካየዶ ዝነበረ ሰርሒታት ብ5-59 ኣብ ከባቢ ናኹራ ኢንትራ ኣብ ዝተባሃለ ቦታ መጥቃዕቲ ፈፂሞም
1: ዕለት 5/7 ሓደ መደብ ወፂኡ ብሓይሊ ባሕሪ ደረጃ እታ ሓይሊ ብምልእታ ከም ትወፅእ ተገይሩ ሕጂ እቲ ኣወዳድባ ኣብታ ቀዳመይቲ ጉጅለ ኣብርሃም ትኽለ ኣብታ ቀዳመይቲ ጉጅለ ሕጂ ሓንቲ ረሻሽ ዝፀዓነት ዙ 23 ክልተ መድፍዕ 75 ሚሜ ዝፀዓና እዚኣ ሰዓት 5 ክወፃ ኣብታ ካልኣይቲ ጉጅለ ከዓ ወዲ ዓገባ ተክለ ደብረፅን ዝሓዛ እሳ ከዓ ክልተ ረሻሽ 14.5 ሓንቲ መድፍዕ 75 ሚሜ ዝሓዘት እታ ሳልሰይቲ ጉጅለ ብኦም ዝሓዘት እያ እዚኣ ከዓ ወዲ ሕሪቲ መእዘዚት እያ ከዓ እዚያ ተላይ መእዘዚት በዚ ኣወዳድባ እዚ ከባቢ ዳህላክ መጥቃዕቲ ንክግበር እዩ ተወሲኑ እዚ ንብገስ ወዲ ኣብርሃም ተክለ ሒዙና ቀዳማይቲ ጉጅለ ኣብ ኢንቴርያ ምስ በፃሕና ውሽጢ ዳህላክ ዝፀንሐ መርከብ ክወፅእ ከምዝፅበብ ኢላ እታ ናይ ባብ ናይ ዳህላክ በዚ ኢንቴርያ ኣላ በዚ ከዓ ናይቲ ናይ ዳህላክ ኣሎ ሕጂ ከምዚ ዕሙቕ ኢለ እያ ኣብኣ ይፀኒዑ ሕጂ ካብኣ ክወፅእ ኣለዎ ክሃድም ኣለዎ ካብኣ እንተ ወፂ እዩ ድድሕን ኣብኣ ከሎ እንተሓትፍሎ ተገይርናያ ግን መውፅእ የብሉ ካብኣ ምስ ርኤናዮ እስካ ርኢና ግን ቀዲምናያ እታ ቦታ ዓፂናያ ኣብኡ ተኽሲ ንጅምር ብደለና ተኽሲ ምስ ጀመር ጠጠዋ ኣቢልና

0: ሕጂቲ ዙዕ 23 ክደት ስለ ዘሎ ውሑድ ጠያይት እዩ ድፅዐ ተን ጠያይቱ ወዲእወ ንሕና ከዓ ተን ዝነበረና ቦምባ ተኩስና ዳርጋ ኣብ ምውዳእ ገፅና በፂሕና እታ ሳልሰይቲ ጃልባ ክልተ ቦምባ ምስ ተኮሰ እዚ ናይ ኤሜሪካ 75 ድ ዓረር ኣለዎ ዓረር መሊእዎም እንትኳሳ ሸሪፎ ነይሩ ሳዕላይ ናይ ሓይሊ ባሕሪ ምስ ኣብርሃም ተክለ እዩ ነይሩ ንድሕር ድኸይድ ኮይኑ ወዲ እያ ሰኣነ ከዓ ከይድ ምስኡ መጥፋዓጅ እጂ ዳዊት ወልዲ የሱስ ትበሃል እዩ ዘሎ እዚ ወዲ ባፅዕ ምሕረት ኣብ ተክለ ከዓኒ ተሓስኳን ሸሪፎ ኣሎ ሳዕላይ ወዲ ነጋ ዝበሃል ስዉእ እሱ ከዓ ብሬን ሕጂ ሸሪፎ ኣብዛ ድሕረ እዩ ዘሎ ኣነ ምስቲ ስኳን ሒዙ ዘሎ ምስኡ ጠጠው ኢለ እንተካትብሎ ገብ እንዳገበር ከለዎ ዳዊት ሕጂ የሃርመነ ዛ መርከብ ሓዊ ትሕዝ ሓዊ ምስ ሓዘ እዚ ሳኣላይ ብድሕረ እዩ ዘሎ ወዲያሱ ብለኒ መርከብ ብለኒ መርከብ ዛ እንህሎ ነድድ ብሎ ከዓነ ወዲ ያሱ ብለኒ ኣታታ ኮንካ መርከብ ካ ብድሕርና ክለግፀና ደልዩ ርኢ ተበልኩስ ፍርጌት ዘይተኣደነ ፍርጌት ብልዕለና ቁሩብ ተሪፎ ክረግፀና ኣመራፂ ኣለ ናብዚ ከተብላ ይትኽእል ናብዚ ከተብላ ይትኽእል ወዲ ባፅዕ ኣብቲ መርከብ እቶ ኣብቲ ድነድት ኣሎ ትኽኢልካ ናብኡ ተፀጋዕ እዋ እብለኒ እወ መርከብ ድሕርካ ዘሎ ትሪኢ ኣለካ እዚ ክረግፀና እዩ ሓንቲ ክንገብሮ ስለ ዘይንኽእል ተኺልካ ጥራይ ናብቲ መርከብ ጥራይ ተፀጋዓ ማርሻ ህባ ቢሉ ኣብዛ መርከብ እናተፀጋዓ ከሎ ደው በለሎ ይብሎ ከዓ መሽሙ ዳዊት ደው በለሎ ይብሎ ደው እሱ ከዓ ናይ ካልእ ኣይሓስብኒ ዘሎ ከመይ ገይሩ ቡምባ ኣብ መርከብ ዕልብ ዝብል ዘሎ ከዓ እሱ ከዓ ናቱ ውራይ እዩ ደው በለለይ ደው በለለይ ኢሉ ስኻ ጠጠው ኢሉ ኢሉ ይዱ ኣብኣ ከለ ከዓ መሊሽ ደግሞ በል ተፀጋዕ እዮ ናይ ኣጋጣሚ ነገር ሕጂ እቶም ብኣንፃር ዝትኩሱ ዘለዉ ባዕለ ወዲ ዓገባ ጥይት ክቕይሩ ድኦም ካዝዳ ክቕይሩ ድኦም እንታይ ክገብሩ ድኦም ዶ ንሕና ኣብዛ መርከብ ተፅጋዕ ትኽኢልና በፍንጮኦም መፂና እዮ ንሶም ከዓ ከምዛ ንዓና ዝፅበዩ ዝፀንሑ ኣታ ቤን ፀኒሕኹም በዚ ምስቲ መርከብ እንታኹምኩም ዳ ዘይተኮስኩም ክንቅይር ናይ ኣጋጣሚ ወፂና ኣለና መፅ ኢሉ እቲ መርከብ እሶም ከዓ ጠያይቶም ወዲኦም ፀኒሖም ነታ መርከብ ትክ ገይሩ ጉልባብ ገይሩ ሸፊንዋ ንሕና ተተሓሒዝና ከዓ ንቦታና ተመለሽና
1: እዚ ከምዚ ኢሉ እከሎ ሓይሊ ባሕሪ ኤርትራ ኣብ ወርሒ ጥቅምቲ 1990 ካብ ናኹራ ዝወፀ ናይ ውግእ መርከብ ፀላ ንምጥቃዕ ብፈጣናት ጀላቡ ሓያል ፀረ መጥቃዕቲ ፈፂሞም ኣብቲ ምስ ፍርጌት ተባሂሉ ዝፅዋዕ ዓርሞሸሽ መርከብ ውግእ ዝተካየደ ጥምጥም እቲ ጅግና ጎይታ ባሕሪ ኤርትራ እናተባሃለ ዝዝከር ሓላፍ ስለያ ሓይሊ ባሕሪ ኤርትራ ዝነበረ ፍስሓ ገብረ መስቀልን ጅግና ሳሙኤል ምሕረታብን ብጅግንነት ተሰዊዮም
2: ዕለት 12 ወርሒ 10 9 ፀሓይካይ ጠለቐት ከላ ናይ ሰዓት 5 ከባቢ ወፂና እታ ምውፃና ሕጂ 3 ሃዋርአን ነረን 275 ሓንቲ ረሽራሽ ሕጂ ብለይቲ እንድሕሪ ኮይኑ ጃልባ ትመፆ ከም ዘላ ይድርኢ እምበሪ እንታይ ፅዒናላ ኣይርእን እዩ ብለይቲ ተኮይኑ ጃልባ ጥራይ ድርኢ ኣብታ ግዜ እቲኣ ግን ቀትሪ ስለነበረ ብክሻፋ ኩሉ እንታይ እቲ ብረትና ክሪኦ ስለ ድኽእል
3: መርከብ ወፂኡ ሎ ኣበሃል ብንግሁ በሉ ክይድዎ ኣበሃል ሕጂ ኣነ ብፃይ ፍስሓ ገብረ መስቀል ዘለዎ ኣነ ዘለናዮ በዚ ባፅ ክልና ክንሃርሞ ንዳሎ ንሕን ኣጋጣሚ ብፃይ ፍስሓ ኣቲ 5 ንበገስ ብለና ብብርሃን ሕጂ ንብገስ መርከብ ውን ኣብፀንሓና ማለት ፍርጌት ኣብታ ናይ ተኽሲ ቦጣ በፂሖም በለና ዘለዎ ጠያይቱ ነግፈና ብዝኾነ ንሕና ውን ኣብቲ ዋን ተማራፂ የብልና ቀሪብካ ጥራይ መጥቃዕያታ ተዋፃና ንሱ ውን ናይ ከምዚ ይኮለል ብለና ትበሃል
2: እተን ሰለስተ ምስ ረአየን ቀንዲ ነታ ረሽራሽ ይፅዒቐላ ምክንያቱ ረሽራሽ እንድሕሪ ወጊንዋ ተቃውሞ የብሉን መድፍዕ ከም ድሌቱ ተሽሙኡ ክብሎ ይክእልኒ
0: ራሻሽ ነራ ብናይ በዓል ወዲ ሳሚ ብድሕሪት እያ ነራ ንሳ ንሕና 275 ብቅድሚት ኢና ነርና ማደ ማለ እታ ራሻሽ ፈልዮም ነታ ራሻሽ ክኣቱ እንከሎ ከምዚኣ ኢላ ሸሞቆ 23 ላዕሊ ሓፍ ኣቢሎም እከሎ ይኣትዉ ነይሮም ንተኩሲ ተዳልዮም ነታ ራሻሽ ፈልዮም ሃሪሞማ
3: ሕጂ ኣብኣ ከለና ሓሙሽ ሰባት ነርና ብታ ጃልባ ሕና ዘለናይ ማለት ዘለኽዎ ማለት እዩ ኣብ ናይ ተኽሲ ቦታ ምሳእተን ኣብ ትሕቲ ቁፅሩ ሕና እውን ኣይ ሓመቕናን ናብ ስእ ነጥራያትና እዮ መላት ማለት የበና ክንብለካ ንትሕሪ ክንብለሳ ንትሕሪ ተመሊስና እውን ከርቅጠናይ ንሱ መሪህሉ ዩ መሬትካ ፅቡቕ ዘለጋጢሙ ወይ ኣብዚ ከምዚ ህሞት እናከለና ኣብ ናይ ተኽሲ ቦታ ምስ መፅሓና ሓደ ብፃይና ካብቶም ነበርኳ ጀልባ ንሓ ነበርናያ ሳሜል ምሕረታ ኣብ ቅድሚት ነይሩ ኣብታ ጀልባ ብቲ ቅድሚያ ንዓብዚ ድሕሪት ኩን ይዕብት ብሎ ብዙ ሕጂ ሓደ ተሓስብኳ ዝነበረ ወይ ተጀልባ ዝመርሓ ዝነበረ ንዓጥቑኹ ንብሎ እሱ ናባና ክመፅእ ንሕና ከ ንተብረትና ናይ ምትኳስ ኣብ ናይ ተኽሲ ዝበፅሓና ስለ ዝቐርብና ትመርከብ ተኽሲ ክንጅምረሉ ነዚ ብፃይናን እተጀልባናን ብሓንሳ ቢሃርማ ማለት እዩ እቲ ብፃይና ሰማይ ምሕርታ ክልተ ኢዱ ዚአን ክልተ ኢዱ ዚአን የረማ ኣዳ ፅቡቅ ዕድል ኣብ ተጀልባ ወጥቀልና ንሱ
0: ተረሻሽ ተሃሪማ ደው ኢላ ምክንያቱ ረሻሽ ኣይፈትዋን እዮም ንሶም ረሻሽ እንተሃልያ ርእሰን ስለ ዘእድነና ማለት እዩ ኩሉ ግዜ ንዓ ፈልዮም ረኪቦማ ደው ምስ በለት ወዲ ሳሚ ናብ ፍስሓ ሬድዮ ገይሩ ተኣቢለ ኣለኹ ቅርብተይ ኢልዎ እሞ ነድሕሪት ጋጥካ ክትቕብል ትኽእል ድኻ ኢልዎ እወ ኢልዎ እሞ ናብቲ ዝነበርናዩ ጋጥካ ኣብል ምስ በሎ ተመሊሱ ንሕና ድማ ጉልባብ ደይብና በተን 275 ገጢምናዮ
2: እጂ ክልተ መድፍዕ ሒዝና ኢና ናእቲ ዘለና መድፍዕ ስጋዕ ቡምባ ተወቱ 75 ስጋዕ ተውፅእ ድልየ ተኽብለካ ክእል ኩሉ እቲ ብላዕሊ ድትኮስ ተኩስልና 23 ነይርዎ 76 ነይርዎ ብኤም ኣለዎ ሮኬት ኣለዎ
0: ኣነ ባዕለ ካብ ሳንዶቅ ኣውፅአ ንመንሽሙኒ ለገሰ ብኣበልኩ ለገሰ ዝታኳሳ ቡምባ ነቲ ብሪጅ ከባቢ ቃልቃል ደበለቶ መጀመርታ ለገሰ እዩ ተኪስዋ በድሕሪኡ እዚ ዘይበሃል ተኩሲ ብፍጡም ኣብ ምንታይ ከም ዘለካ ዝኮነ ተጋደላይ ኣብ ምንታይ ከም ዘሎ ብጃክ ከም ትኳስ ይፍለጥኒ እዩ ኣነ ንበዕለይ ብድሕሪኡ እቲ ንበይኑ እዩ ቡምባታት ይትኩስ ነይሩ ለገሰ ኣነ ንበዕለይ ሓደ እርብጀ ሂደ ኣብታ ፊት ያልባ ከይደ በዕለይ ሓሸዋታት ኩሉ እናጋጣምካ ቡምባ እንዳውፃኻ 11 ቡምባ ዝኸውን ካብ መንኮብካ ከየውረትካ ምትኳስ እድናይ እውን ሽዑ ከም ዝጠመመ ብዝኮነ እዛ ምሸት እዚኣ ምቅፃል ኣብዩ መርከብ ምቅፃል ስለ ዘዕበየና ኣቲና እንዳ መቶረ ወይ እንዳነዳዲ ክንረክብ ኢና ኢሉ ፍፃ ስለዚ እታ ሜላና ክንጥቀም ይብላና እታ ሜላና ትበሃል ዘላ ሓንቲ ሓዳሽ ቀዲ ኩናት ኣታትና ነርና ሓንቲ ሁሪ ኣትያ ትሃርም ትወጢእ ኮላ እታ ሓንቲ እውን ከም ነፈርቲ ደንብያ ትምለስ ከምኣ ክንገብር ተባሂሉ ንሱ ካብታ ዝነበርናያ ጃልባ ናብታ ካልአይቲ ጃልባ ሰጊሩ ሸዓ ንዓ ሒድዋ ከዓ ኣትዩ ኣብ ትሕቲ መርከብ ኣትዩ ሰብቦንበ ናይ 75 ኣብ ሰጋጥ እትዩ ኣጉሪሱ ሰጋጥ ክዓፀ ንክብል ብላዓሊ ተቐልቂለን ቡምባ ተፈንጫሊ ዓይነት ቡምባ ናይ ኣርበጂ ተኩስንኣሉ
2: እዚ መርከብ እዚ ሲ ኣስታ 9 ሜትሮ ይቁመቱ ታናህና ድማ 7 ሜትሮ እያ እንታይ ኮይንና ሕጂ ተፀጊዕናዮ ኩሉ ተዓበይቲ ፅዋር ገዲፉ በርቤጂ እዩ ጀሚሩ ሽዑ በርቤጂ ድማ ክልተ ርቤጂ ታ ቀዳሜት ርቤጂ ምስ ተኮሳ ብታሕቲ እያ ተሃሪማ ናሕና ዋላ ዳሕር ምስ ወፀት ዝረአነ ማይ የእት እያ ማይ ምስእትወት ፒስቶ ነተኩስ ሞተር እታ ካልአይቲ ኣርቢጂ ኣብታ ናይ ቅድሚ ተሃሪምዋ
0: ኣብኣ ተኩሶም እታ ቡምባ ገሊኣ ንባሕሪ እያ ሃሪማ ገሊኣ እውን ነታ ጃልባ ሃሪማ እቶም ኣብዚ መፃወት ኣብኡ ዝነበሩ ኩሎም ብትኪ ጠለሎ

0: መሲሎም እስኮጆታት እውን ኩሎም ተተናኪፎም ነይሮም። ኣብዛ ግዜ እዚኣ ንዓይ ኣብ ቀድሚት ትኩስ ዝነበርኩ ኣርበጂ ጉልባብ እውን ኣቦ ኣርበጂ እንዳገባናሉ እዩ ኣትዩ ነይሩ። ብጣይ ናይ ጀልባ ናይ ፍሳ ኣብ ትሕቲ መርከብ ተሃሪማ ኣላ ተኩሲ ኣቋርጥ እዮም ድብሉኒ እቶም ምጦት። ኣነ እውን ኣይፈልጥ ነየ ጥራሕ ሓሸዋ ከይረክበኩም ኣስተኻኩሉ ለይ ኣንፈት ሁሪ ጥራሕ ድብል ነይረ ብጃካ ተኩሲ ወላሓንቲ ሽዑ ግዜ ኣይርዳእካ ነ ክሳብ መከላከሊ ናይ ድምጢ ጦጥ እውን ተዋሂቡና ነይሩ። ኣብ ግዜ ተኩሲ ክንጠቀመሉ ናናጠይሩ እንዳኸደ ኣይትግደሰሉ ንኻ እድናይ ጣዕሚሙ እዩ ሽዑ ከም ምልክት ናይ ጠማማት ብሆቆካ እንዳጠፍጠፉ ተኩሲ ኣቋርጥ ምልክት እዮም ዝገብሩልካ። ከምኡ ገይሮም ምስ ኣወኩ ኣርበጂ ኣብ መንኩበ እዮም ከሎ ናብተ ናይ በዓል ፍሳ ተሃሪማ ዘላ ጀልባ ዓሽጎምኒ በታ ጀልባ ማለት እዩ።
1: እቶም ክልተ ሰብ ድማ ውፅእ ወዲእና ማለት እዩ እንጂ ወላ ክንከይድ ከለና እታ ጀልባ ማይ ስለ ደእተወት ክትከይድ ኣይከኣለትን ነታ ካልኢት ነበረት ፀዊዕናዮ ማለት እዩ እሳይ ተፀጊዓትና
0: ኩላቶም ተተናኪፎም ሸዓ ከም ስጉምቲ ድወሳ እተ ጀልባ እውን ነኩኢላ እንዲኣ ማይ ቀሪባ እያ ኣብ ላዕሊ ከም ፈራ እያ በጢሓ ማይ ባሕሪ ሽዑ ከም ስጉምቲ ድወሰድናያ እትኽኢና ነቲ ብረት መፍትሓን ናብታ ጥዒቲ ጀልባ ምስጋርን ነቶም ውግኣት ኩሎም ኣባላት ናብኣ ምስጋር ኣብኡ ተጠሚድና ሽዑ። ኣብዛ ከምዚኣ ክንገብር እንከለና ግዜ ብወገኖም እቶም መርከብ ናይ ፀላኢ እውን እታ ንከውፅዋ ዕድል ስኢኖም ዝረመሩ ኣንከሮም ኣብ መውፃእ እዮም ተጠሚዶም። በዚ ምክንያት ድማ ኣብ ቀረባ ርሕቀት እንከለና ንገሌ ደቃይቅ ብክልተና ዝኮነ ተኩሲ ደው ኢሉ መርከብ ኣንከር ከውፅ እንከሎ ንሰምዖም ኣለና። እቲ ሰንሰለት ከርከርለዉ ከርከርለዉ ክብሉ እንከሎ ንሰምዖ ኣለና። ንሕና ከዓ እቲ ንብረትና ኣባላትና ንብረታትና ሰግር ኣለና እሞ ዳታ ኣንኮሩ ኣውፅኡ ናባና ገጡ ክረቅጣና ኣብል እንከሎ ብፃይ ዓሊ ሽፋ ኣማንኤል ይሽሙ ዓሊ ሽፋ ተሓስኳን እዩ ነይሩ ናታ ተሃርመት ጀልባ ንዓ እታ ጀልባ ግዛፋ ተጥሕል ኣላ እዚኣ መርከብ እውን ክትረቅጣና መፅያ ኣላ ንዓ ግዛፋ ስጋር እንተበናዩ ኣብይና ክሳብ ተጥሕል ምስኣ ከይድ እየ እስኹም ክይዱ ምስ ተሓለት ክወርድ እየ ምስኣ ከጥሕል እየ ኢሉና ኣይ ከይድ ነ ዓቅቢጡና እዩ ከይንገድፎ ኣይከኣልናን ከይንፀበት ድማ እቲ መርከብ ክረቅጣና ቀሪቡ እዩ። ኣብዚ ህሞት እዚ ከባቢ ኣንካላ ቡሬ ዝበሃል እቲ ከባቢ ካብኡ ተኩስና ዝረኣዩ በዓል ወዲ ገሬ ብፍጥነት መፂኦም ብድሕሪት ነቲ ንዓና ክረግጥ ዘልዩ ዘሎ መርከብ ብድሕሪት ብፍጥነት ተኩሱ ገይሮም ወሊዖም ወሊዖም ገዲፎም ንሶም ብድሕሪት ምስ ወልዑ ኩሉ እቲ ኣንፈቱን ኣድህብኡን ኩሉ ናብኦም ግምጥል ኢሉ ንነፍሱ ክከላከል ድዩ ክሃድም ድዩ ኮታ ምስኦም ገጢሙ። ንሕና ድማ ሰለ በዓል ወዲ ገሬ ኣብታ ግዜ እቲኣ ድሒና እታ ጀልባ እውን ከጥሕል ዝበልናያ ፋይበር ብምዃኑ ኣየር ስለ ዘለዉ ቀልጢፎ ከጥሕል ኣይክእልን እዩ ከጥሕል እንዳመሰለት ኣይትሓለትን እንዳ ጓታትናያ በታ ጥይቲ ሰለይ እንዳበልና ኣንፋትና ንባፅዕ ገርና ኣብዛ ግዜ እዚኣ ኩሎም ትኪ ጠለሎ መሲሎም ተወጋጊኦም ተተናኪፎም ስለ ዝነበሩ ኣነ ክሳብ ጉንበት ሓኪም እዩ ነይሩ ሳንጣ ናይ ሕክምና ኣበየላ ኢለዩ ኣብ እስቲባ ኣላካ ይብለኒ ካብቲ እስቲባ ውፅአ ካብ ፍስሓ ጀሚረ ክሕክሞም ጀሚረ ኩሎም ብፅት ኣብታ ግዜ እቲኣ ብፍላይ ዓሺና ኣብቲ ቀድሚ ፈጣን ገመድ ሒዙ ደው ኢሉ ነይሩ በዚ ግንባሩ ደም እንዳፈሰሶ እንከሎ ንዓ ክሓክመካ ትበልኩ ፅራሕ ንኦም ሓክሞም ንፍስሓ ሓክም ንኦም ከይሓከምካ ኣነ ኣይሕከምኒ ኢሉ ኣብኒ ፍስሓ ሂወቱ ትንፋሱ ነይራ ኣብ መወዳእታ ቃሉ ግን ጎረርኡ ስለ ዝተሃርሜ ብፍላይ እቶም ዝሃሰያኑ ክልተ ብዙሕ ማህረምትታት እዩ ብብዙሕ እዩ ተረኺቡ ነይሩ ፍስሓ ብፍላይ እተን ሂወቱ ሓልፋ ከም ካራ ተመሲለን ድሓረድኦ ክልተ እስኮጆ ነይረ።

ብየማን ብፀጋም ሓሪደንኦ ተራኺበን ከም ካር ዓይነት ጉረሩ ተሓሪዳ ነይረ ሕጂ ድምፂ ኣቋሪጡ ነይሩ መወዳእታ ናይ መወዳእታ ድምፂ ቃል ዝበላና ኣብታ መርከብ ከይወፃና እንከለና ጀልባኩም ካብ ትሕቲ መርከብ ኣውፅዋ ካብ ፀላኢ ውፁ ኢሉና በቃ ብድሕሪ እዚኣ ኣይተዛረቡን ኣብ ፍርቂ መንገዲ ፍስሓ ተሰዊኡ እዛ ምሸት እዚኣ ሬድዮ ኣብዩ ዳኣምሰየ ወዲ ቐላቲ ምስ ካልኦት ሓካይምን ኣብኡ ጠኒሒና ኣብታ ደው ኢሉ ኣብታ ወደብ እዚ ከምን እዩ ኢሉ ኣብታ ርእሲ ንፍስሓ ማለት እዩ እዚ ከማን ምስ መጣካ ተኣላልዮ ተቐበል ጤናዮ ጥሪ ኢሉ ናብታ ጃልበ ወሪዱ ኣብታ ርእሲ ፍስሓ ደው ኢሉ ፍሳ ሎሚ መራክብ ደርጊ በቦ ጠንመሳት ሓትካዮን ዶ ገዲፍካና ከይድካ ኢሉ ብፃይ ደረ ጋብሪ ጋብራ ብሻቃ ኣብ ቦታና ገዲፍና ይስረደመና ካልኣዩ እዩ ነይሩ እታ ዕጥቂ ሸጎጥ ናይ ፍሳ ኣና ጢቃያ ስለ ዝመጠኩ እዛ ዕጥቂ ዋና ኣበይ ኣሎ ፍሳ ኣበይ ኣሎ ኢሉ ባህንደበት ፍሳ ኣብ ሕክምና ውሪድና የለና ኢለ እዩ ብጉያ ሕክምና ከይዱ ቀብሪ ናይ ብፃዩ እውን ኣርኪቡ ኣብ ነባልበይ ኣብኣ እዩ ብኩሎም ሓለፍቲ ሃይሊ ባሕሪ ቀብሪ ተገይሩ ኣብኣ እንከሎ እውን ተመሳሳሊ መንሽሙ ብፃይ ሳሙኤል እውን ኣይደንጎየን ስለዝዓረፈ ክልቲኦም ብኣዮም ተቐቢሮም

0: ኣድያም
1: እሂ ምሲሐ ወይ
0: ኣጆኸ በሊ መሬት ባፃ እግርኸ መሊእ ክርገጽ እዮ ብዘይ ሽቑረራ ካብ ርእሲ ምድሪ ክሳብ ጎርጉስም ከም ልቢ ክተዛውርስከ
1: ንስኻ እውን ካብ ሕሽኽሽኽ ወፂእካ ከም ልቢ ኸዓው ኢልካ ተዛርብ
0: ኣድያም ዓይነየ እዚ ና ኣብያ ድያ ኣይ ዓውሉ ነዛርብ ዘለኹ ሕሽኽሽኽ ደ ኢለየ
1: ሕጂ ለ እንታይ ሕሽኽሽኽ እንታ ሙስእየ ናይ ቅድሚ 31 ዓመት ዝበልኩ ከዘኪር እየ ዛርብ ዘለኹ
0: ኣይዋ ነሽዑስ ሓቂኻ ኣድያም እ ንስኽ ቀስበል ክትብሊ ኣነ ብስምዒት ተመርሒ ኣውዓው ክብል እንኳዕ ንብላሽ ዓረብናየ ዘብል
1: ንስ እየ ዝብል ነይረ ሽዑ ዓውዓው ኢልና ብምዝራብና ኣብ ቀይዲ ጸላእ እንተንወድቕ እዚ ብግብሪ ተቓዲስና ዘምፃናየ ፍረ ክንርዮ ይምኽኣልና
0: በዚ ኢልኪ በቲ ማርያም ኣስተርእዮ ክነግዳ ኢልና መጺና ኣሕሊፋ ሃበትናን
1: ብልክዕ ምስቶም ቅዱስ ዕላማ ሒዞም ንፍትሒ ውፅዕ ህዝብን ናጽነት ሃገርን ዝቃለሱ እያ ጸንቢረትና
0: ኣብ መጻጻና ኸ ትዝክርዮ ዶ
1: ኣብ መጻጻእና ደኣ ንእስነት ዕዳን ድዩ ብፍቕሪ ሳቢብና ብዘይ ፍቓድ ወለድናን ትምህርቲ ገዲፍናን ዲና መጺና
0: ኣይ ወቲ ዕድመቲ ሓቀምዮም ውዒ ዕድመ ክብልዎም ሕጩ ኮይኑ እኳ ተረኣይኒ

0: ኣታዓዲ ሽኮር ረአየ እሞ እዚ ባሕርናስ ክንደይ ደስ ክብለካ እዩ።
1: ኣይካ መዓሞ ልበይኒ ንዕዝዕዘብ ዘለኹ ብዓበይ ድማ ኣብ ሕቑፍካ ኸይነ ክሪኦ ምብቅዐይ ህይወተይ ፍስሓ ወሪስዋ መንፈሰይ ተሓዲሱ።
0: እዚ ዝመስል ሃብታም ተፈጥሮ ዓዲልናስ ቀሲና ሸለብ ገለብ ከይበልና ብዘይ ፍርሒ ከይተሸቆርና ክንዲነዝተማቕሮ ብመግዛእት ኣደራዕ ኣወርደና ኣሎ።
1: ኣታ ብጃ ክስቕበል ከይሰምዑኻ ኣብ ዝጠቓኖኮዮም ዘለዉ ዘወርድያ
0: ክላስቕበሊ እዚ ባሕሪ ዝስ ዋናታቱ ክነስና ኣብ ትሕቲ ገዛእቲ ወዲቑ ተሸቆርና ክንጥምቶ።
1: ኣታ ሙሲሓወይ ይርዳኣኒ እዩ ግን ቀሲልካ ተዛርብ እየ ዝብለካ ዘለኹ።
0: ኣዱ ሓደ ይሕልፈቱ እዚኦም ካብ ምድርን ባሕርን ኤርትራ ተሓግሒጎም ከይወፁ እዚ ረዓድን ሽቆራራን ተቐንጢጡ ማለት ዘበት
1: ኣንታ ንሱ ዶኣነ መን ይጠፍኦ በጃኻ ካብ ዝቦታ ንተኣለ ይሰምዑ ንኸየሉ ዞም ወርድያ

0: ኣብ ድማ ቐንዲ ተራእኒ
1: ከም ሽዑ ጌርክ ተዳሃይልክን ፈሪሕን ርአክ ይፈልጥን
2: ኣንተ ሓወይ ሽዑኮ ተኽሲ ንፈልጥ ገሌ ንፈልጥ ገባር ኢና ነርና
0: እሞ ክሳብ ኩንዱ እግርኺ ምእሳስ ኢንኪ ንስኹ ክትወድቃ ኣነ ክተሰኣኩ ኮይና ተረባሪብና
2: ሰይ ብኣፍንፀፍ ብእግሪ ንደርገፍ ክበሃል ፅባ ሓቂ እዩ
0: እታኸምኪ
2: እተሓሰትካ ገሪ ምንወደይ ንስኻ ሳተሲኢካኒ ብማዕዶ ኮንካ ኣጆኹ ካብ ምባል ሓሊፍካስ ዋ ጥቃይ ቀሪብካ ዲኻ
0: እቲ ኣጆኹ ዝረኸብከ እውን ኣመስግኒ ሰሚዕናዮ ዘይንፈልጥ ድምፂ ከቢድ ብረት ኣእዛና ምሰና ወፆ ኣይልብናኒ ጠፊእና
2: ምጥፋእ ጥራሕ ብስምባደን ፍርሕን ንዓይ እጋሪ ምእዛዝ ካ ኣብየኒ ከሎ ንዓኻ ከዓ መልሓስካ ምእዛዝ ኣብያትካ ወታእታ ክሳብ ትብሊኻ ኮንካ
0: ኤሀ ኣይተጋነኒብኣዱ ክሳብ ክንዶወሳይ ክፋእኹን
2: ድሓን ኣኽፊእካ ዲኻ ይኽፋእካን ናይ ቅድሚ 31 ዓመት ኣብ እምርኻ ተኸዚኑ ዘሎ ፋይላትካ ገንፅል ከመይ ከም ዝነበርካን እቶም ተጋደልቲ እንታይ ኢሎም ከም ዝተባብዑካን ክዝከረካ

0: ኣዱ ብቤን ዳኣና መስመራ ክንምለስ ኢና። መገዲ እኮ ኩሉ ተዓፂ እዩ።
1: ውይ እንድዕ በዓል ፈለጥ ጥራይ ህወትና ንቐድም ብኸመይ ኢና ክንድሕን?
0: ብዛዕባኡ ዳ ድሓን ኣጆኺ
1: ንባዕልካ ፈሪሕካ

0: ወታእቲ እንዳበልካስ ኣጆኽካ ትብለኒ?
1: ፍርሒ እኳ ይኮነም ቁሪ እዩ ኣመና ይቆሪረ ዘለኹ
0: እምበኣር ቁሪ ዝተርህፅያ ብርሃፅ ነብስኻ ዝተሓፅብካ መሲልካ እንዳረኣኹኳስ ፈሪሐ ገዲፍካ ቆሪረ ትብል
1: ምፍራሕ ዳኣታ ኮይነ የ ዝፈርሕ ኣብ ባፅዕ ዝነበረ ፀላእ ኮ ኩሉ ዝመውት ሞይቱ ዝማርኽ ተማሪኹ ባፅዕ ካብ ባዕዳውያን ነፀያ ኮይና ዘላ
0: እሞ እዚ ደብዳብ ናይ ነፈርቲ ኣይቀትልና ትብሎ
1: ክሳብ ዝኾነ ዝኸውን ኣብ ገለ ቢንቶታት ወይ ገለ መፀጊዕ እናተሓባእና ክንሕልፎ ኢና
0: ሰይካ ኳ ኸ ካብቲ ገዛ ውፅኢኻና
1: ኣታ ኣዱ ኣይፈልጡና ኣይጥይቑና ክሳዕ መዓስዮም ኮ ፀጉዕና ኢለ እንደ ተሰኪፈ
0: እንታይ ደሰኪፈ ኣለካ ኣጋይሽኹም መእተው የብልኩምን ኢሎም ባዕሎም ደይኮኑ ዕቂቦምና
1: እወ እዚ ኩነታት ግን ከም ትሪዮ ዘለኹ እዩ ዝሽመት የለ ዝዕደግ የለ ካብታ ዝነበረቶም እዮም ክቕልቡና ቐንዲዮም ዳሓር ከዓ ንሶም ትግርኛ ይሰምዑ ንሕና ዓፋራይ ንሰምዕ ትምሕትም ኮይኑ
0: ንሱ ዳ እንታይ ዓሸ ፅቡቅ ጌራ ትግርኛ ስለ ትመልኽ ሓሳብና ክርድዎን ክንርድኦን ፀገማ ይምነበሮን
1: በላ ዓሸስ ናባና ገጻ ትመፅእ ኣላ
0: እውይ ከይነገርናያ ስለ ዝወፀና ተሸቂላያ ትኸውን
2: ይኣላህ ኣንታ ናበይ ዳኣ ኸድኩም ንዕኹም ክደሊ ዘይበፃሕክዎ ቦታ የለን
1: ዘወር ክንብልና እንዲና ወፂና
2: እሞ እኽሊ ከይለኸፍኩም ክትወፁ ተሰኪፍኩም ከይኹም
0: ድሓኒና ኳ ዓሻ ኣይጠመናን ከዓ
2: እንታይ ክንኩም ዘይትጠምዩ ኣበይ ዶ ዝብላዕ ክትረኽቡ ኢኹም ክሳብ ዝኾኑ ዝኸውን እታ ዘላ ተኻፊልና ንበልዕ ብድሕሪኡ ከዓ ረቢ ልዓለሚን ኣሎ ሃያ ንዕናይ ንገዛ
1: ኣቲ ዓሻ ንባዕለኹም ኣብ ሽግር ከለኹም ሲ ተደራቢ ፀርዶ ኮይናኩም
2: ኣብ ሽሩ ህዝቢ ባፅዕ ተቐባል ጋሻ እዩ ገዛ ገዛ ረቢ ኣብ ርዝቕ ርዝቕ ረቢ ኢሉ ዝኣምን ሕብረተሰብ ይዕብና ፅቡቑ ሕማቑ ብሓንሳብ ክንሰጉሮ ኢና ኣይትሰከፉ የላ ንዑናይ ንዑናይ
0: መፃና ዕሻ ሃፍተይ ክድሕለፊ ክነርክበኪና

0: ዕላል ንግዜ መሳጥን ዘይሰድድን እዩ ነይሩ።
1: ከምኡ ስለ ዝኾነ እንዲ ደኣ ነስመራ ዝሓሰብናዮ በቲ ናይ ብፆቲ ዘዕለለና ጅግንነት ቀኒእና ኣይንኸይድን ኢና ክንጋደል ኢና ዝበልናዮ።
0: ምስኣተናዮ ከዓ ዝያዳ ፈቲናዮ።
1: ይ ደኣ ተኽሲ ሰሚዕና በገይ በገይ ንብል ከም ዘይነበርና ወይ ዳሓር ጓይላና ገይርናዮ።
0: ትብዓት፣ ንቕሓት፣ ሓልዮት፣ ሓድነትን ሃገራውነትን እዞም ኩሎም ኣብ ሜዳ ገድሪ እናረኺብና እዮም።
1: እቲ መጀመርታ ባህር ገድልን ተጋደልትን ከይፈለጥካ ዝበልካየ ስዝክሮ ዶ
0: እንታይ ለየ ደ
1: ሕፅያት ስለ ዝኾናስ ብሓደ ወዝዑና ደ ይብልካ ዮም
0: ናይ ሽዑስ ገዲፍ ግባ ተዛረቢ ስድራኸም ምምራዖ ስለ ዝኣበይኹም ሓዳርኩም ክትፈልዩ ኹኑ ሜዳ መፅኹም ኢሎም እኳዮም ጨሪቖምለይ
1: ከይሃፈርካ ከዓ እምበር ክንፈላለዩ ንኽእልን ኢና ኢልካዮም።
0: ኣነስ እኳ ከይነቕዕኹ ቅድሚ ተዓሊም ይኹም ኢለ ንስኽኸ
1: ወሪድኒ ኣነ ዳ እንታይ ደለየ ቃል ኳ ዘየምለኩ
0: እንበኣር ድሕሪ ንቕሓትን ተዓሊምን ዝበልክ ይረሲዕኸዮ።
1: እቲ ንምፍላይ ኣይትሃወኽ ዝበልኩካ ድዮ
0: ድሓንሱሲ ኩሉ ሽዑ ዝበልክኒ ኣብ መጥኩከይ መዝግብ የ

0: ብዘይተኣዱ ድሮ ተዓሊም ተወዲኡ ምውዛዕ በፂሕና ኣለና። ኣበይ በፂሕክ?
1: ኣብ ናቕፋ ብፂሕምን ኣለዉ። ካብዚ ኣናበይ ከም ዝወስትና ከዓ ገና ኣይፈለጥኩን። ንስኻ ኸ?
0: ኣነ እውን ኣይፈለጥኩን። ቅድሚ ነናብ ዝተወዛዕና ይ ምብፃሕና ኣብዚ ከም ዘለኽ ስለ ዝፈለጥኩ የ ግድን ክረኽበክልን ኢለ ኣፍቂደ መፀ።
1: ሕጂ ድማ ክንፈላለ ማለት ድ
0: ኖኖ ኣብዚ እምበር ግራውንድ ፕላስ ዋን ፓላሶ ሰሪሕምልና ሕፅኖትና ደርሆ ምስ 12 ዓሳኽራ ገለ መለ
1: ኣታይ ትላገፅ እንዶ ናይ ለበይኮ የዛርብ ዘለኹ
0: ኣታኣዱ ሽኮር እንታይ እሞ ክብለክ ኣብዚ ኮ ዕማም ውድብ እምበር ዕማም ፍቕርን ውልቃዊ ሂወትካን ከምዘየለ ኣብ ተዓሊም ነጊሮምና እዮም
1: ነጊሮምና ወ ግንሲ ምሽ ኣለካ ብሓደ ግበሩ ኢና ለና ክልቴና ደይ ንዛርቡ
0: ይፍትሓላ ኣነ የለኹላን ካልኣይ ግዜ ውርደት ተስክም ንደሊኺ
1: ዳ እምበር ኣብ ዘለናዮ ኮይና ደብዳቤ መፅሓፍ ኣይንሕማቕ
0: ኣጆኺ ኣብ ዝተመደብናይ ጥራይ ዘይምሕማቕ ከደ በለ
1: ኣታ ሙሲሓዊ ሓንሳ እንዶ ፅናሕ ንምፍላይ ስክንዲ ዝተዎ
0: ታዊ ኸ ዘይኮንኩ ተበገዝተ ተባሂሉ ስከየስእኑኒ
1: ናባይልካ ምሻ ፍቂድካ መፂኻ
0: ምፍቃድ ዳ ወፍቂደ ተኣዱ
1: ምንታይ ዳደሊኻ ሓንሳ እንዶ ፅናሕ
0: ብፀይተ ኣዱ ክሳብ ሕጂ እኮ ኣብ ትሕቲ ክፍል ተዓሊም ኢና ዘለና ኣሽንኳይ ሰብ ክትረክብ ክሸን ከማ ንሓይሊ ምልእቲ 10 ደቂ እንድያ ግዜ ትዋሃበካ
1: ንሱ ደኣወ
0: በቃ እሞ እንታይ ዳ ደሊኺ ከይደ ግዳ ቻው
1: ሓራ ይበል

0: ሕጂ ካሓስቦ ከለኹስ ግርም እኳ እዩ ዝብለኒ
1: ንእና ኸ
0: ነቲ ደብዳቤ መፅሓፍ ቻው ኢልካ ንምስከድካ ሸዓ እኳ እየ ዝናፍቐካ ፍቕረይ ዶ ብዓይነይ ክትወፅእ ደሊኻ ገለ መን ለፅሕፈልካ
1: ናባይ ድሕሪ ሰለስተ ቕንያ በፂሓ ዝፀሓፍ ኩሉ ሰዓትን ዕለትን ምስ ረእኽቦ ግን ብሓደ ከለነ ደረኣ ፅሒፋቱ የለኳ እየ ተገሪሙ ምክንያቱ እታ ዝተፈላለናላን ሰዓትን ዕለትን እያ ተፃሒፋ
0: ኣይሸዓ ግልብጥ ኢለ ኸይደን እየ ፅሒፈ እያ
1: ብዝኾነ ናይ ደብዳቤ ሓዳር ሓሊፉ ድሕሪ ገዝሚ ናፅነት ናብ ናይ ኣካል ሓዳር እዩ ተቐይሩ
0: እታ ናይ መጨረሽታ ዝሰደድካያ ጥዑም ፋል ዝሓዘት ደብዳቤኻ ኣንቢባ ክውድኣን መሬት ብተወሰ ቐውጥኩ ትከውንኩ ሓደ እዩ
2: ናብ ዝኸበርኪ ፍቕረይን ናይ ቃልሲ ብፀይተይን ኣድያም ከመይ ቀኒኺ ብወገነይ ኩሉ ዕርዩ ዘሎ ዓወትና ዝተቓረበይ ዝመስል እዚ ናይ ደብዳቤ ሓዳር ናብቂዑ ኣብታ ተበገስና ላስመራ ብናይ ኣካል ሓዳር ክትካ ናይ ቋሕሰም ግዜ ተሪፉ መስዋእትን ስንክልናን ከም ውህብ ወሲድና ማለት እዩ
0: ናይ ምንታይ ተወስዳሉ ዝጓል ቅጭነ
3: እንድዒ ፅንሕስ ካብ ዘለኽዮ

0: ይህ ጓል ቁጭነ ናይ ምንታይ እዩ?
1: ናፅነት ኮይኑ ኣዱ ህዝባዊ ሰራዊትና ንከተማ ኣስመራ ንመላእ ኤርትራን ሓራ ወፅዮማ
0: ኣትያ ክትብል ዘለኺ ሓቂ ኸዲኺ
1: ወላ እንደየ ዝብለክ ዘለኹ ድምፂ ሓፋሽ ኩያ ኹም ትብል ዘላ
0: ኣጆኺ ንዓመታት ሃረር እናበልክ ተፀብኽ እያ ንዓኢልኪ ዝተጋደልክላ ናፅነትካ የመፅያ ድሕሪ ባፅ ኣስመራ ምዃና ድኣ ቀፃሊ ትዕልልና ዝነበርክ እንድዩ ምፅዋዕ መሓዝ እኮ ክሳድ ፀላእዩ ምሕናቕ ኢዶ ትብልና ይነበርክን ንዕናይ ጥራይ ንዕናይ ንብረትና ንጠናልፍ ተበግዝ ትብል ትእዛዝ ከ ይመፅእ

0: መቸም እታ ናይ ሸዓ መዓልቲ ዝነበረ ስምዒት ብቓላት እውን ክግለጽ ኣይክእልን።
1: ኣነስ ዝተፈራረቐ ስምዒት እዩ ነይሩኒ። ብልክዕቲ ሓጎስ ወሰነ ኣይነበሩን። እንተኾነ ግን እቲ ንክጋዘል መንገዲ ዝኾነኒ ድሕሪ ተዓሊም ከዓ መራሕ ሓይለ ኮይኑ ሞራል ኣስኒቑ ልክዕ ከም ወላዱ ኮይኑ ዝኣልየኒ ዝነበረኒ ግዜ ኣብቲ መወዳእታ ናይ ቃልሲ ምዕራፍ ኣፍ ደገ ናጽነት ተሰውኡ። እታ ዝምነያ ናጽነት ክርያ ዘይምብቅዑ ብሓቂ ተሰሚዐኒ።
0: ህዝቡ እምበር ንስ ክሪኣ ኣይኮነ

0: ተቓሊሱ ከም እምነቱ ከዓ ዕላምኡ ወቂዒ እዩ።
1: እዋ ንህዝቢ ኢሉ ስለ ዝወፅእ ዕላምኡ ወቂዒ እዩ። ግን ዋላ ንሓፂር ግዜ ፍረ ቃልሱ ክሪኣ ነይርዎ።
0: ሙሴ ንድሕሪት ተመሊስካ ኣባዘክር ክንደይ ጀጋኑ ድዮም ሓድግና ባንዴራና ኢሎም ብዘይ ሓድጊ ተሪፎም። ንግዜይ ግን ኣብ ልዕሊ ዕላምኡ ምውቃዕ ፍረ ቃልሱ ብመገዲ ፍረ ዘርእርእዋ እዩ።
1: ፍረ ዘርእውን እኮ ኣብ መሃፀን ከሎ እምበር ኣብ ዓለም ከም ዝመፀ ከይፈለጠ እዩ ተሰው እዩ። ምክንያቱ እታ ብሰላም ተጋላጊለ ትብል ደብዳቤ ናይ በዓልቲ ቤቱ ኣነ የተቐቢለ እያ። ከብ ፀሓሉ ኢለ ናብ ሕክምና ምስ ከድኩ ምስ ባኣቱ ሰሚዐ ድሓርታ ደብዳቤ ከፊተ ንቢበ እንተ ዘይስዒበዮ ንውሉዱ ኣቦ ክኾኖ ከዓ ምስ ነፍሰይ ቃልኣት እየ።
0: ቃልካ እሞ ተግቢርካዮ እንዲኻ
2: ከመይ ሓዲርኩም?
1: መርሓባ ዘም ደቀ ከመልኩም ሓዲርኩም?
0: ወይለይ እንታይ ደኣ በይንኹም? ኣቦኹም ጅምዕ ከመይ ገዲፍኩሞ?
3: መኪና እንተትህሉ እምበር ብእግሪ ሳይክል ኢነ ኺዱ በፂሕኩም ውፁ ኢሉና።
1: መኪና ደኣ ሰላ ኮረና ኣበይ ተረኺባ ኢልካያኻ?
4: እሞ ብመኪና ምንቅስቓስ ከም ዘይፍቀድ እንዳፈለጥኩም ንምንታይ ኣብ ተጠቓመ ቀሲና ዘይቆፀርኩምና?
1: ሓቂ ክለኸና ፅነት ጓለይ እንተኾነ ኣነ ኣዲኽን ምስ ኣቦ ዓወትን ምጅምዕን ኣብዚኣ ኢና ተላሊና። ስለዚ ተዘክሮታትና ክንሓደስን ታሪክና ክነዘትበልኩም ኢልና ኢና ኣብዛ ቆፂርናኩም።
3: ምስ ኣቦይ ኣብዛ ቦታ እዚኣ ክንተላለኹም ቅድሚ ሕጂ እውን ኣዕሊልካኒ ነርካ።
0: እወ ቅድሚ 31 ዓመት ኣብዛ ቦታ እዚኣ ኢና ተላሊና።
1: ጅምዕ እንተዝህሉ እኮ እቲ ዕላልና ዝያዳ መቀረ ነይሩ።
0: እቲ ቦታ ርኦሞ ስለ ዘለዉ ዕላልና ጅምዕ ዘለዎ መታን ክኸውን ኣብ መደቀሲና ዘይንገብሮ
1: ዝድገፍ ሓሳብ እዩ። እሞ ሰለይ እንዳበልና ናብቲ ጅምዕ ዘለዎ ንኺድ።
3: ጉዳይ ቃል ኪዳንና ኸ ከመይ ኢና ክንገብር?
0: ምዝ ዘሎ ተላባዕ ሕማም ዳስ ተኺልና ሰብ ዓዲምና ክንገብሮ ስለ ዘይንኽእል ኣሕፅር ኣቢልና ኢና ክንገብሮ ዓወት ወደይ።
1: እወ ሎሚ ብሓባር ፈንቅል ኣብዒልና ሰንበት ኣብ ቤተክርስትያን ከይና ኣነ ኣቦጓል ጅምዕ ድማ ኣቦወዱ ኮይና ቃል ኪዳን ክንእስረኩም ኢና።
3: እዚ ኩሉ ከም ኣቦ ኾንካ ትኸና ኸንካዕቢ ኢኻንስ ኣብ መወዳእትኡ እምበኣር ኣቦጓል ኢልካ ናብታ ናይ ስጋ ጓልካ ዛዚኻ
1: ኣይፋልኡ ልዕለ እኳ ንኣቦኻ መማኽርቱን ዓርኩን ዝነበረ ጅምዕ እዩ።
3: እፈልጥ ከዛርበካ ኢለየ እምበር ክልቲኹም ቃል ኣቦ ኣኽቢርኩም ተኸናኺንኩም ዘዕበኹም ንቦታት ኢኹም ብማዕረ ኢኻ እየ ዝርእየኩም።
1: ዓወት ወደይ በዕል ኣቦኻ ናይ ፅባሕ ፅባሕ ነርክበሉ ሎሚ ግን ስለ ዘይትምለሰና ንስራሕ ንጠቀመላ ኢሎም ንግዜ ብግዜ ወዲኖም ኣብታ ዝነብሩላ እታ ክገብርዋ ዝግብኦም ገይሮም እዮም ሓሊፎም።
0: እቲ ዝሰዓበ ተጋዳላይን ዋርሳይን ከዓ ኣሰሮም ተኸቲሉ ንግዜ ብግቡእ ስለ ዝተጠቐመሉ እዩ ነዚ ናፅነትን ውሑስ ሰላምን ኣምፅ እዩ።
1: ንስኹም ድማ ንምዕባለ ዝሃገርን ንሓለዋ ዝሉል ዝኾነ ባሕርን ለይትን መዓልትን ከይበልኩም ብግቡእ ግዜኹም ተጠቀምሉ ወድሓንኩም። ሕጂ ጅምዕ ከይፅምዎ ንኺዳኡ ኸይድና ዕላልና ንቐፅል።
3: ዕራይ ክንከይድ ኢና። ቅድሚኡ ግን ከምቲ ቓልኩም ኣጽኒዕኩም ፍቕሩኹም ናባና ናብ ደቅኹም ዘሰጋገርኩሞ ንሕና እውን ከማኹም ቃልና ጽኒዕና ናብ ደቅና መታን ከነሰጋግር ኣብዛ ናይ ሌላኹም ቦታ ኢና ቓል ኪዳን ንኣስር።
1: ግርምዞም ደቀ ቅዱስ ቃል እዩ።

0: ሮብ ለይ ባላ
1: ነይ አሳባ
0: ባይስ ኪ ተማና ጻላይ ሆባ
1: አንተስ ኪ አሳባ አታ ለስነህ ሚያሽ ሆይ አሳባ
0: ነጋ ነጋ ተለ ተቁሁ ምዕሩፍ አዳሁ ፈራካኒ
1: አበይ ታይሬ ከመ ወዒልኩም
0: መርሐባ ደሐንዱ ወዒልኪ
1: ጻሕይ ዲ አዘሎ
0: አብዚ ተፈዘለኺ
1: ወ ጠለስ ይብለልኩም ዳ
0: ደሐን ደሐን አብዚ አቁሩብ ክዕርፍ እየ ገም ደቀ
1: ያሐሰበ ተዓውዲ ለን መንጎም ሲንታ ንሸት
0: ነጋ ነጋ
1: አኑ ጎም በሲን ሀከ ሀከ ዲ ያሐሰበ ዕሩፍ ፍሽ ተዳዲን ከዳት
0: ናዶ ጋንታ ዕሩፍ መካኒን ቆባክ تمليشا عارد السجد كيا عرو فهم اكو هو سجد ان شاء الله لكون ودو عرفوا اكيد
1: انت كل يا عصبة انو بسا اتعلمي دكتورة اكي يا حسينا املا للدربان انكو ينبري تنحط مكاين يا كيكنا تاكو عمر لن ابنا مكي برا مكي يكبه اشيه سورة ديدي كتاي ناسنا كقد لي يا عصبة يوحي انتل
0: اما همين انو قبا اما همين امنا تمعو كني
1: ሮብለ ሓፍቲ ሕጂ እውን ኮኸት ክፅዮ ትኽእል እየ ክትምህርትኺ ሕደ ፀገም ኣለዎ ወይ ግዳ ሓቂ ወይ ካሬ ሓቂ እያ ክሳብ ሻልቸክ ክፍሊ ትበፅሕ ቀዳሚት ብል ጂኣ ትወፅ ገይራ ንፍዕቲ እያ ነይራ ዳሓር ከዓ ፃን ቆልዓ ቆልዓ 14 ዓመት ሲ ሕፀ መርዓ ባህሊ ካብ ኩሉ ካብ ኩሉ ከዓ ናይቲ ኩፅ ኣገደደ ካብዚ ኸይ 6 ዓመቱ ገይሩ ብኻ ኳ ስዒባቱ
0: ሰናይ ነጋ ነጋ ንኮባ ዑመር

0: እንተይ ትብሉ ጓለ ከይፈለጠኒ ድ ዳሓሪኒ ዳሓርካ ንምንታይ ዘይንብር ንገብር ዳሓርካ ፀቢዕክ ሕፂኢቲ ምዃነ ይትፈልጥ ኢኸ ዋ ኣቶ ሰባት ወረኻ ባህልን ሃይማኖት እንዲ ርሕቑ ዝወዲ ዋ ዝደለየኒ እንትኮይኑ ካብ ሸሪዓ ይምፃኒ
1: ኣታ ክድሕሪ ትምለሲ እዚ ኩሉ ዕሊልና ዋ ነቲ ዓይኒ እንዳረኣየ ከምፅ ምላሊ ኣብ ሓውቲ ጠርሰ ዑመር ዲኺ ሕፂ እየ ትልዮ ዘለኺ
0: ኣብ ሓውቲ ጠበሲ ኣትተመ ተመለ ተመ ዳሓርካ ክንረአኢና ሰሚዕኪ
2: ወባት እቡጋረታ ዕምሪ ተወረኻ ተድክኒ ተረግ ኣነ በረከም ኮለን ይመንጠቆ ተመረፈተሰረክኒ
0: ምዕኪ ተፈኪትማስኩ
2: ዕርዮቱ ዕሊ ተኪኹ መታታ ኣቲ ሰናይ እዚ ኣብዘይ ሰይጣነይ ክትእትወኒ ገለ ግበር እያ
0: ከዮ
2: ምኳኑባትራሓይ
1: ሳልሕ ከዓሲ ናብ ሰበይቲ ሰብኣይ ኮንካ እዋ ሰብኣይ ኮንካና ማለት ንዓስ ኣነ ጠ ገብሮ ኣ ጠ ገብሮ ጠ ኣ ወይተቐርቂራ ወይተያ ይበላዕ ፈልዕልካ ሕ

0: ሕዳት እንትል ኣግና ግን ኣህለል ቁሉ ሕዳ
1: ሮም ደይ ባራተመት ኮያ ክንኪ ኢላና ሱገ ቶም እዚ ግዲ ለይክ መቅሪብ ሰላት ፈናሃ ጁዝ ላመጅ ዘቀረው ክዮክ እደ ሃየደ
0: ሳዓሰማ ሃየ ኮለ መቅሪብ ከረሃቶ ናታዲኒ
1: ሃሊ ማለ ኮባክ ሃያ ካና ኪታቲ ላፋ ካዶ ለ ኩማር ዓያሊ ይባላው ኪያ ይርግደህ መሓዋላ ኩገባ አና ሆይ አሁመየ ያማዓይ አና ሆይ አሁመይ ርሓር ገጡ ኪዮ እደ ሃየደ መንሻ ቀሊ ንዕሻግ እንታ መለስ ኣለው ክዮኩ ደ
0: ኩሕዮ ኣግና ደዋልኩ ተሳሊሓይት ጉላ ኣኪነኒ ማከያ ከይደ ባኻ ነባ ሸሀያ ብሎክኒ

0: ካልእ ሰናይ እቲ ኣተይሸመኑ የታልድ እዩ ይሸካዮ ክተይ ካልእ ኣዲስ ውን ተወቅት ደግምተኒ ብርኳይካ
1: ኣይዎ
2: ኣበስብተይኩምሳኮይ ኣበስብትኩምታ
0: ኣማ ገዳ ኣትን ለምትን ኣገነ ዓረደ ነንጉ ብዓር ደድኒ ኣመይ ኮረካ ሳሒብዶ ራዕደን ኮተለግኒ ካፋ ይማይ ፈሸልን ኩከይገኒ
2: ኣቶ ተይ መከበሲተን የተል ዓለሾ
0: ካፋ ኮሚትላ ኳሪጌት
2: ወላ ኢላዚ ኣቱ
0: ኢላ ተግልሕ ዶ ግልሕ ሓብተይ ኣከዶ ተንሺምከ ምክረ ኮታኹ
2: ያቁቤት ብያደበ
0: ኣኑ ብዛ ኢናኹን ክተክ ገደኪባ እሺተይ ግን
2: ወላ ረቢ እንከተ ሚታ ለማ ሚታ እንኮ ናርፈ ክተይ ደገ
1: يعني مرح كبه ربي مرح يكي
3: ربي مرح

0: እዚ ሰላም ታና ተቐበሉ ፈነወ ኤርቲቪ ምክታል ትርከቡ ዝኽበርኩም ተዓዘብትና ከመይ ውዒልኩም ሌሎም 45 ጉንበት ፍርቂ መዓልትን ፍራን ዝተዳለዉ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞምየ ንምክታልኩም ብኽብር እናዓደምኩ ብቐንዲ ርእሰ ዜና ፍለም ኣብ ዞባ ሰሜናዊ ቀይሕ ባሕሪ ተበፃሕነት ኣገልግሎት ትምህርቲ ብደረጃ ምምሕዳራት ከባቢ 93 ሚእታዊት ምብፅሑ ተገሊጹ ኣብ ዞባ ማእከል ኣብ ሕርሻዊ ልምዓት ዝምስገን ስራሕ ከም ተዓመ ተገሊጹ ኣብ ከተማ ኸረን ቅነ ናጽነት ኣብያተ ትምህርቲ ይካየድ ኣሎ እስራኤልን ሊባኖስን ሳልሳይ ዙርያ ዝርርብ ኣብ ከተማ ዋሽንግተን ከም ጀምራ ተቓሊሑ መንግስቲ ኢራን ኣባል ሃገራት ብሪክስ ብኣሜሪካን እስራኤልን ኣብ ልዕሊ ሃገሩን ዝተፈፀመ መጥቃዕቲ ክኹንን ኣፀዊዑ ደሴት ታይዋን ብቐጥታዊ ተኽሲ ዝተሰነየ ሰፊሕ ወተሃደራዊ ልምምድ ኣካይዳ ዝርዝር ዜና ኣብ ዝሓለፈ 35 ናይ ናፅነት ዓመታት ብዝተኻየደ ዘይሕለል ፃዕሪ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ተበፃሕነት ኣገልግሎት ትምህርቲ ብደረጃ ምምሕዳራት ከባቢ 93 ሚእታዊት ከም ዝበፅሐ ሓላፊ ጨንፈር ትምህርቲ መምህር ረሺድ መሓመድ ዑስማን ገሊጹ ቅድሚ ትምህርቲ ንዝነበረ ዝርግሕ ኣብያተ ትምህርቲ ኣመልኪቱ ዝሃቦ ሓበሬታ ብዘይካቲ ህዝባዊ ግንባር ዝቆፃፀሮ ዝነበረ ቦታታት ኣብ መስመር ፅርግያ ባፅዕ ኣስመራ ኣብ ዝርከብ ዓድታት ጥራይ ተሓፂሩ ምንባሩ ብምጥቃስ ቅድሚ ናፅነት 28 ዝነበራ ትካላት ትምህርቲ ኣብዚ ሕጂ እዋን 684 በፂሐን ከም ዘለዋ ኣብርሂቡ እዚ ኣሃዝ እዚ ምስተን ሓደስቲ ዝተኸፍታ ነቑጣታት ቅድመ ትምህርቲ ተደሚሩ ድማ ናብ 849 ክብ ከም ዝበለ እውን ናገንዚቡ መምህር ረሺድ ኣስዒቡ ተበፃሕነት ትምህርቲ ኣብ ኩለን ምምሕዳራት ከባቢ ንምርጋፅ መደብ ዓረዮት ኣብቲ ሰበኽሳ ግማዊ መነባብሮ ዘለዎ ከባቢታት ከም ዝተኣታቶ ብምግባር ኣብ ናቕፋ ኣሕደርቲ ኣብያተ ትምህርቲ ብምውዳድ ከምኡ ውን ኣብ ኣደውብሓ ሓውሲ ኣሕደርቲ ኣብያተ ትምህርቲ ብምኽፋት ዕቱብ ስራሕ ከም ተሰላሰለ ሓቢሩ ኣብ መወዳእታ መምህር ረሺድ ተበፃሕነት ትምህርቲ ናብተን ተሪፈን ዘለዋ 7 ሚእታዊት ምምሕዳራት ከባቢ ንምርጋፅ ብዝለዓለ ከም ዝስራሓሉ ገሊጹ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ 10 ዞባታት ዝሕቆፋ 103 ምምሕዳራት ከባቢ ኣለዋ ኣብ ዞባ ማእከል ኣብ ምዕቃብ ማይን ሓመድን ምግራብን ከምኡውን ምውዳድ ነቑጣታት ማይን ልምዓት ዓሳን ዝምስገን ስራሕ ከም ተዓመ ተገሊጹ ወኪል ኤርና ዳንኤል ወልዱን ዘዳልዎ ዜናዊ ፀብጻብ እልልታ ሃብቶ ማርያም ከተቕርቡ እያ
1: ኣብ ዞባ ማእከል ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ሕርሻዊ ልምዓት ዝምስገን ስራሕ ከም እተዓመ ወኪል ክፍሊ ሕርሻ መሬትን ኣቶ ኣስራት ሃይለ ሓቢሮም ምንጭታት ማይ ንምውሓስ ኣብ 84 ዓድታት 126 ዒላታት ከም እተኳዕታ ዝተፈላለየ ዓቐን ዘለዎ 59 መዕረቕ ማይ ኣጋንእ ከም ተዋደደ 209 መዕደሊ ማይ ንቕጣታት ከም እተሰርሓ 222 ኪሎ ሜትር ሻምብቆታት ማይ ከም እተዘርግሐ ገሊጾም ንልምዓት ሃብቲ ዓሳ ብዝምልከት ድማ ካብ 219 ኣብ ዲጋታት ዓሳታት ክዝራእ ከም እተጀመረ ዛጊት 11 ማሕበራት ተመስሪተን ዓሳ ገፊፈን ናብ ዕዳጋታት የውርዳ ከም ዘለዋ ኣብ ሕምብርቲ ትርከብ ማሕበር ድማ ብሃገር ደረጃ ቀዳሜይቲ ብምዃን ንሽልማት ከም ዝበቐት ሓቢሩ ኣብ ልምዓት ኣሕምልቲ ንዝተረኣየ ዕቤት ከብርህ ከሎ ኣቶ ኣስራት ኣብ 998 ካብ 430 ሄክታር 37,600 ኩንታል እቶት ከም እተሓፍሰ ኣብ 225 ድማ መጠን ዝለምዐ ናብ 1313 ሄክታር ክብ ክብል ከሎ ልዕሊ 190,000 ኩንታል እቶት ከም እተረኽበ ኣብርሁ ኣብ ፈለማ ናፅነት ብዝሒ ናይ ፀባ ከብቲ 12,000 ዝነበረ ኣብዚ እዋን ናብ 6,000 ክብ ኢሉ ምህላው ብምጥቃስ በዚ መሰረት ምህርቲ ፀባ ዓመታዊ ካብ 2 ሚልዮን ናብ 9 ሚልዮን ሊትሮ ክብ ከም ዝበለ ገሊጹ ኣብ ንጥፈታት ምዕቃብ ማይን ሓመድን 49,620 ኪሎ ሜትር ዛላ ብእምኒ 37,641 ኪሎ ሜትር ዛላ ብሓመድ 10,378 ኪሎ ሜትር ቅናታዊ ዛላ 2,153 ኪሎ ሜትር

0: መደባ ውዛላ ከምኡ እውን ልዕሊ 166,000 ሜትሮ ኩቦ ከትሪ ከም እተሰርሐ ብምሕባር ቁፅሪ ዲጋታትን ራህያታትን እውን ካብ 52 ናብ 133 ከም ዝዓበየ ኣፍሊጡ። ኣብ መወዳእታ ኣቶ ኣስራት ዞባ ማእከል ብማእከላይ ገምጋም ዓመታዊ ካብ 400 ክሳብ 600 ሚሜ ዝናብ ከም ዝረክብ ብምጥቃስ ኣብዚ እዋን እዚ ካብቲ ክሕረስ ዝኽእል ልዕሊ 36,000 ሄክታር እቲ 91 ሚታዊት ይሕረስ ከም ዘሎ ኣረዲኡ።
1: ኣብ ከተማ ኸረን ብምኽንያት መበል 35 ዓመት ፅምብል ናፅነት ኤርትራ ቀነ ናፅነት ኣብያተ ትምህርቲ ይካየድ ኣሎ። እቲ ካብ 1979 ጉንበ ዘቕፅል ንጥፈታት ትርጉምን ኣገዳስነት ናፅነት ኣብ ተምሃሮ ንምስራ ፅበት ሓደ ባህላውን ስነ ጥበባውን ዓቕምታት ንምፍታሽን ንምምዕባልን ድማ በቲ ካልእ ኣገዳሲ ከም ዝኾነ ተሓቢሩ። እቲ ዝቐርብ ዘሎ መሰናድኦታት ስእላዊ ምርኢት፣ ድራማ፣ መዛሙር፣ ጥበባዊ ምንቅስቓስ ማለት ክላስተኒክስ፣ ግጥምታትን ካልእን የጠቓለል። እዚ ከምዚ ኢሉ እንከሎ ብኣሃዱ ባህሊ ስፖርትን ጥዕናን ዝተዳለወ ካብ መላእ ዞባዓን ሰባ ዝተዋፅኡ ተምሃሮ ዝተሳተፍዎ ኣብ ዘገነታዊ ትምህርትን ጥዕናን ዘተኮረ ውድድራት ሓፈሻዊ ፍልጠትን መደረን ከም ተካየደ እውን ወኪል ኤሪና ሓቢራ። ኣብ ንኡ ዞባ ደገ ነበርቲ ምምሕዳራት ከባቢ ሓሻኪቶን ኬሩን ኣብ ልምዓታዊ ንጥፈታት ንዝተዋፈሩ ኣባላት ኩባንያ ህንፃ ሰገንን ህዝባዊ ሰራዊትን ንምትብባዕ እንጉዶት ገይሮም። ብመሰረት ዝረኸብና ሓበሬታ ኣባላት ኩባንያ ህንፃ ሰገን ኣብ መስመር ድገ ሳዋ፣ ኣባላት ህዝባዊ ሰራዊት ድማ ኣብ ሩባ ሃምየም ከባቢ ኬሩ ንሰብን ጥሪትን ተገልግል ዲጋ ኣብ ምስራሕ ተዋፊሮም ኣለው። ፀሓፈ ህግደፍ ኣብቲ ንኡ ዞባ ኣቶ ዓብዱልከሪም ዑመር ኣብ ዝሃቦ ሓበሬታ ነበርቲ ምሕዳራት ከባቢ ሓሻኪቶን ኬሩን ዝወሰዶ ተበግሶ ኣብቲ ዝትግበር ዘሎ መደባት ልምዓት ድፊኢት ከም ዝፈጥር ሓቢሩ። ሓለፈ ቤት ፅሕፈት ሕርሻ ኣቶ ቴድሮስ ገብረ ማርያም ንመስርሕን ፀጥታ ብምትሕባር ህዝብን ህዝባዊ ሰራዊትን ትስራሕ ዘላ ዲጋ ኣብ ዝሃቦ ሓበሬታ እቲ ቦታ ኣቐዲሙ ብኽኢላታት ሕርሻን መሻርክቲ ኣካላት መንግስትን ተፀኒዑ ዝተመርፀ ምዃኑ ብምጥቃስ ብፅቡቕ ይቕፅል ከም ዘሎ ገሊጹ። ኣመሓዳር ንዞባ ድገ ኣቶ ህመድ ኤላ ብወገኑ እቲ ዝትግበር ዘሎ መደባት ልምዓት ኣብ ምዕባለ እቲ ከባቢ ዝህልዎ ዝተዋፅኦ ብቐሊል ከም ዘይጥመት ብምጥቃስ ኣባላት ኩባንያ ህንፃ ሰገንን ኣባላት ህዝባዊ ሰራዊትን ነቲ ስራሕ ንምዕዋት ንዝገብሮ ዘሎ ኣበርክቶ ሞጊሱ። ኣብ መወዳእታ ደገፍ ንዝገበራ ምሕዳራት ከባቢ ናይ ምስጋና ወረቐት ተዓዲሉ። ኣዛዚ ፖሊስ ዞባዓን ሰባ ንተምሃሮ ሕርሻን ቴክኒክን ሓጋዝ ኣብ ኣፍልጦ ሕጊ፣ ኣዛዚ ፖሊስ ትራፊክ ዞባ ማእከል ድማ ንተምሃሮ መባእታን ማእከላይን ደረጃ ቤት ትምህርቲ ሞዴል ኣብ ሕግታት ትራፊክ ዘተኮረ ዝተምህሮ ሂቦም። ወከልቲ ኤሪና ሰመረ እዮብን ዮናታን ይዕብዮን ዘዳልዎ ትሕዝቶ ኣሎ ያሲን ሳልሕ ካቅርቦ እዩ።
2: ተምሃሮ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣብ ሕጊ ዘለዎም ኣፍልጦ ብምዕባይ ካብ ገበናትን በደላትን ክቁጠቡ ኣዛዚ ፖሊስ ዞባ ዓንሰባ ኮሎኔል ልብሱ ተስፋ ሚካኤል ብ8 ጉንበት ኣብ ዝሃቦ ኣስተምህሮ ጸዊዑ። ብደረጃ ዞባ ኣብ ዝሓለፈ ዓመት ዝተፈጸመ ገበናትን በደላትን ምስ ናይ ሰባውን ነዋታውን ክሳራታቱ ብዝርዝር ዘቕረበ ኮሎኔል ልብሶ ገበናትን በደላትን ኣብ ዝተሓተ ደረጃ ንምውራድ ኣብ ምብራኽ ንቕሓት ዘተኮረ ኣስተምህሮታት ጽቡቕ ውፅኢት ይርከቦ ከም ዘሎ ብምግላጽ ተምሃሮ ጸጥታን ሰላምን ሕብረተሰቦም ንምሕላው መሪሕ ተራ ክጻወቱ ኣተሓሳሲቡ። ሓላፊ ምክልኻል ገበን ሜጀር ክብሮም ነገደ ብወገኑ ዝበዝሑ ገበናት ኣብ ክልል ዕድመ መንእስያት ስለ ዝፍጸሙ መንእስያትን ተምሃሮን ካብ ገበን ርሒቖም ኣብ ትምህርቶም ብምትኳር ብሩህ መጻኢኦም ከውሕሱ ተላቢሙ። ተምሃሮ ብወገኖም ዝተዋህቦም ኣስተምህሮ ኣብ ዕለታውን ጥፈታቶም ኣገዳሲ ስለ ዝኾነ ቀጻልነት ክህልዎ ተላብዮም። ብኻልእ ወገን ኣዛዚ መደበር ፖሊስ ንኡዞባ ሓጋዝ ኣቶ ነጋሲ ተኸስተን ሓላፊ ምክልኻል ገበን ኣቶ ሃብተ ማርያም ነጋሽን ካብ ወርሒ ለካቲት ክሳብ ወርሒ ጉንበት ኣብ ምምሕዳራት ከባቢ ሓሸሻይ፣ ሸበቕ፣ ባዶብ፣ ኣሸራ፣ ኣወንጀሊ፣ ዓድፋካይ፣ ዓድኣረይ፣ ዓድ ዑመርን ከተማ ሓጋዝን ፖሊሳዊ ኣስተምህሮታት ከም ዝሃቡ ወኪል ኤሪና ሓቢሩ። ኣብ ተመሳሳሊ ዛዕባ ተምሃሮ ኣብ ዕለታዊ ምንቅስቓሳቶም ሕግታት ትራፊክ ከኽብሩ ኣዛዚ ፖሊስ ትራፊክ ዞባ ማእከል ሜጀር ሃብተ ገብሩ ብ11 ጉንበት ኣብ ከተማ ኣስመራ ምስ ተምሃሮ መባእታን ማእከላይን ደረጃ ቤት ትምህርቲ ሞዴል ኣብ ዝገበሮ ርክብ ጸዊዑም። ኣብ ተጠቃምነት ጽርግያ ብተምሃሮ ኣብ ዝረአ ሸለልትነትን ጥሕሰት ሕግን ኣተኪሩ ዝርዝራዊ ሓበሬታ ዝሃበ ሜጀር ሃብተ ሕጊ ዘይምፍላጥ ካብ ተሓታትነት ስለ ዘየድሕን ተምሃሮ ነፍሶም ካብ ሓደጋታትን ሳዕቤናትን ንምድሓን ኣፍልጦኦም ኣብ ሕግን ምክታልን ትራፊክ ክዕብዩ ተላብዩ። ተደሪብካ ምኻድ ኣብ ጸልማት ብዘይ መብራህቲ ምምራሕ ክልተ ሰብን ልዕሊ እንተወፂሕካ ምዝዋርን ካልእን ብመራሕቲ ብሽክለታ ዝረአ ኣብ ማእከል ፅርግያ ዕላልን ኩዕሶ ምፅዋትን ከምኡውን ዜብራን ሴማፎሮን ብግቡእ ዘይምጥቃም ድማ ብኣጋር ዝዝውተር ጥሕሰት ከም ዝኾነ እውን ኣብሪሁም።
1: ኣብ ኣስማጥ ኣብ ኩለን ናይ ማእከላይ ደረጃ ኣብያተ ትምህርቲ ብደረጃ ኣካየዲት ኣካል ዝነጥፉ መምሃራንን ሓለፍቲ መንእስያት ውዳቤታት ምምሕዳራት ከባቢ ንዝርከቦም ልዕሊ 40 መንእስያት ስልጠና ምሕደራን መሪሕነትን ተዋሂቦም። እቲ ስልጠና መባእታ ፖለቲካን ስነ ሓሳብን ምሕደራን መሪሕነትን ከምኡውን ሜላታት ምብሃል ዘጠቓለለ ዩ ነይሩ። ሓላፊ ሃማመተ ዞባዓን ሰባ ኣቶ ኣዛዝ በረኸት ኣባብ ዘስምዖ ቓል እቲ ብመሰረት ናይ 5 ዓመት እስትራቴጂካዊ ውጥን ማሕበር ዝተወደበ መደብ ክረአን ፀንሐ ድኻማት ንምእራም ዝዓለመ ምዃኑ ብምጥቃስ ሰልጠንቲ ኣብ ቦታ ስርሖም ንጥፈታቶም ከሕይሉ ተላብዮም። ማሕደር ንዞባ ስማት ኣቶ መሓረና ተኽልኣብን ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባዓን ሰባ ኣቶ ሙሉእ ተስፋ ማርያምን ብወገኖም ሰልጠንቲ ብዘቐሰሞ ትምህርቲ ኣብ ምንቃሕ መንእስያትን ምሕያል ውዳቤታቶምን ኣድሂቦም መሪሕ ተራ ክህልዎም ኣዘኻኺሮም። ዝስዕብ ዜናታት ሃገራት ወፃኢ ኩራት ዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ፣ እስራኤልን ሊባኖስን ትማሊ 14 ጉንበት ሳልሳይ ዙርያ ዝርርብ ኣብ ከተማ ዋሽንግተን ከም ጀመራ ተቓሊሑ። ኣብቲ ኣብ ቤት ፅሕፈት ጉዳያት ወፃኢ ኣሜሪካ ዝካየድ ዘሎ ርክብ ኣምባሳደር እስራኤል ኣብ ኣሜሪካ የኪኤል ሌይተርን ኣምባሳደር ሊባኖስ ኣብ ኣሜሪካ ናዳ ሓማዳን ከምኡውን ወታደራውያን ወከልቲ ክልጤን ሃገራት ይሳተፉ ኣለዉ። እቲ ዘ ኣብ ምፍታሕ ዕጥቂ ምንቅስቃስ ሕዝቡላህ ምንዋሕ ብምሉእ ዘይተተግበረ ስምምዕ ምቁራፅ ተኽስን ምምስራት ወግዓዊ ዝምድናን ዘተኮረ እዩ። እዚ ሓድሽ ርክብ ዝካየድ ዘሎ ምንቅስቃስ ሕዝቡላህን እስራኤልን ብምጥሓስ ስምምዕ ምቁራፅ ተኽስን ሓድሕዶም ኣብ ዝዋቐሰሉ ዘለዉ እዋን እዩ። ኣምባሳደራት እስራኤልን ሊባኖስን ብመንጎኘት ኣሜሪካ ብ1423 መያዝያ ክልተ ዙርያታት ዝርርብ ኣብ ዋሽንግተን ከም ዘካየዶ ዝክር እዩ። እስራኤል ካብ መጀመርያ ወርሒ መጋቢት 2026 ኣብ ልዕሊ ሊባኖስ ከተካይዶ ብፀንሐት መጥቃዕትታት ልዕሊ 2700 ሰባት ክመቱ ከለዉ ልዕሊ 8,000 ከም ዝቆሰሉን 1.2 ሚልዮን ከም ተመዛበሉን ፀብጻባት ይሕብሩ። መንግስቲ ኢራን ኣባል ሃገራት ውድብ ብሪክስ ብኣሜሪካን እስራኤል ናብ ልዕሊ ሃገሩን ዝተፈፀመ መጥቃዕቲ ክኩንና ፀዊዕዎ። ሚኒስተር ጉዳያት ወፃኢ ኢራን ኣባስ ዒራጂ ኣብ ከተማ ኒው ደልሂ ኣብ ዝተኻየደ ኣኼባ ሚኒስትራት ጉዳያት ወፃኢ ኣባል ሃገራት ውድብ ብሪክስ ኣብ ዝሃቦ መግለፂ ሃገሩ ግዳይ ዘይሕጋዊ ምስፍሕፋሕን ኩናትን ምዃኑ ብምሕባር ኣባላት ብሪክስ ንዕብለላ ሃገራት ምዕራብ ክቃወማት ተሓሳሲቦም። ኢራን ናፅነታ ልኡላውነታን ግዛእታዊ ሓድነታን ንምክልኻል ብምሉእ ኣቕማ ክትቃለስ ድልውቲ ከም ዘላን ብፀቕጥን ምፍርራህን ኢዳ ከም ዘይትህብን ዝሓበረት ሚኒስተር ንዲፕሎማስያዊ ፍታሕ እውን ምሉእ ተወፋይነት ከም ዘለዋ ገሊጹ። ሕቡራት ኢማራት ዓረብ ኣብቲ ብኣሜሪካን እስራኤልን ኣብ ልዕሊ ኢራን ዝተኻየደ ወተሃደራዊ ስርሒት ብቐጥታ ከም ተሳተፈት እቲ ሚኒስተር ብተወሳኺ ኸሲሱ። ዛጊት ነቲ ጉዳይ ብዝምልከት ካብ ኣባል ሃገራት ብሪክስ ዝተዋህበ መግለፂ የለን። እዞም ዚኢሉ እንከሎ ጎኒ ጎኒ ተኣኼባ ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራጅን ሚኒስተር ጉዳያት ወፃኢ ሩስያ ሰርጌይ ላቭሮቭን ዝርርብ ኣካይዶም። ሚስተር ላቭሮቭ ሃገሩ ነቲ ኣብ መንጎ ኣሜሪካን ኢራንን ተኸሲቱ ዘሎ ወጥሪ ብሰላማዊ መገዲ ንምፍታሕ ኩሉ ፃዕርታት ከም ትገብር ኣረጋጊፆም። ደሴት ታይዋን ብ13 ጉንበት ብቐጥታዊ ተኽሲ ዝተሰነየ ሰፊሕ ወታደራዊ ልምምድ ኣካይዳ። ኣብቲ ልምምድ ሚሳይላት፣ መዳፍዓት፣ ታንክታትን ድሩዓት መካይንን ከም ተሳትፋ ተገሊፆም። ዕላማ እዚ ልምምድ ወታደራዊ ዓቕሚ ንምድንፋዕ ምዃኑ ኣዘዝቲ ሰራዊትታ ደሴት ሓቢሮም ኣለዉ። ይኹን እምበር መንግስቲ ቻይና ነቲ ብደሴት ታይዋን ዝተኻየደ ልምምድ ብትሪ ኮንዲንዎ ኣሎ። እዚ ልምምድ እዚ ሒደት ሰዓታት ቅድሚ እቲ ፕረዚደንት ትራምፕ ኣብ ቻይና ንክልተ መዓልትታት ምብፃሕ ንምፍጻም ከተማ ቤጂንግ ምእታዊ ተኻይዱ። ፕረዚደንት ሺጂፒንግ ትማሊ 13 የሬታ ትማሊ 14 ጉንበት ምስ ፕረዚደንት ትራምፕ ተራኺቡ ኣብ ዘካይዶ ዝርርብ ጉዳይ ደሴት ታይዋን ኣብ ዝምድና ኣሜሪካን ቻይናን ቀይሕ መስመር ምዃኑ ብጥንቃቐ እንተተዘተሓይዙ ድማ ኣዝዩ ሓደገኛ ኩነታት ክፈጥር ከም ዝኽእል እዩ ኣጠንቂቖም። ቻይና ነቲ ኣሜሪካን ካልኦት ሃገራት ምዕራብን ኣብታ ኣካል ልኡላዊ ግዛእታ ዝኾነ ደሴት ዝገብሮኦ ምትእታው ብትሪ ክትቃወሞ ምፅናሓ ዝፍለጥ ኮይኑ ኣገዳሲ ምስ ዝኸውን ነታ ደሴት ብወታደራዊ ስጉምቲ ክትፅምብራ ከም ትኽእል ከተጠንቀቕ ጸኒሓላ። መንግስቲ ካሜሩን ብዘካየዶ ሰፊሕ መርመራ ብዘይሕጋዊ መንገዲ ዝክነጥፋት ፀንሐ ኣስታት 200 ትካላት ዕደና ወርቂ ከም ዝረኸበ ኣፍሊጡ። ሚኒስትር ዕደና ኣብ ዘውፅኦ መግለፂ ልዕሊ 95 ሚእታዊት ካብተን ኩባንያታት ብወፃእተኛታት ዝውነና ምዃነን ሓቢሩ ኣሎ። እተን ዘይሕጋውያን ኩባንያታት ብቅፅበት ንጥፈታተን ደው ከብላን ናይ ዕደና መሳርሒታትን መሳለጠታትን ከፍርሳን መንግስቲ ካሜሮን ኣዚዙ ኣሎ። ብዘይካዚ ኣብ መፃኢ ተመሳሳሊ ዘይሕጋዊ ንጥፈታት ንምግታእ ሓድሽ ኣሰራርሓ ከም ዝተኣታቶ ኣፍሊጡ። ዜና ንምዝዛም ኣርእስታት ክደግመልኩም። ኣብ ዞባ ሰሜና ወቅሕ ባሕሪ ተበፃሕነት ኣገልግሎት ትምህርቲ ብደረጃ ምምሕዳራት ከባቢ 93 ሚእታዊት ንፅሑ ተገሊጹ። ኣብ ዞባ ማእከል ኣብ ሕርሻዊ ልምዓት ዝምስገን ስራሕ ከም ተዓመ ተገሊጹ። ኣብ ከተማ ከረን ቅነ ፅናፅነት ኣብያተ ትምህርቲ ይካየድ ኣሎ። እስራኤልን ሊባኖስን ሳልሳይ ዙርያ ዝርብ ኣብ ከተማ ዋሽንግተን ከም ጀመራ ተቓሊሑ። መንግስቲ ኢራን ኣባል ሃገራት ብሪክስ ብኣሜሪካን እስራኤልን ኣብ ልዕሊ ሃገሩ ንዝተፈፀመ መጥቃዕቲ ክኾንን ኣፀዊዑ። ደሴት ታይዋን ብቐጥታዊ ተኽሲ ዝተሰነየ ሰፊሕ ወተሃደራዊ ልምምድ ኣካይዳ። ነሳዕቲ ዝዝተዳለዎ ዜናታት ተዛዚሙሎ ምስ ተረፉ መደባትና ንሓድገኩም ብወገነይ ኩኩም ዓልቲ እዩ።

سلام خبركم تعزبتي إلتاو زينا سبورت حيزلكم قريب لخو نمكتتالكم بخبر زعدم أمير علي. أب باكو أزربيجان أم كير صنيح نحمشت معلتات عمر زنبرو وردر تمالي بحمشاي مدرخو أبستاز زملو أبال أستانا هينوك ملبرهان كالاي ترقتا بمحز دميقوم أبزات قادمتي 181 حدنت بحمشت كيلومتر شفن الله مدرخ نوزلانداوي أبال بورغوس جوش بارنت نوردرو بأربعة ساعات عساش دوشت دقيق سلاسان حمشتن كاليتن بمزام قدام يكونو تعويتو هينوك ملبرهان دحيرا كابزمس أتقجل بعصر تخلي تخليتا دحيرو كالاي ترقتا كحزن كله راقياوي ኣባል ቡርጎስ ኤሪክ ፋጉንደስ ድማ ሳልሳይ ተርታሒዙ ካልእ ኣብ ዝውድድር ኣምስታፍ ዝቐነየ ኣባል ፖርቹጋላዊት ክለብ ኦቬዶ ጴጥሮስ መንግስ ብ4 ደቂቕን 14 ካልኢትን ድሒሩ መበል 33 ተርታሒዙ ኣብ ሓፈሻዊ ግዜ ዕውት ሓምሻይ መድረኽ ኣባል ቡርጎስ ጆሽ ባርነት ቀዳማይ ኮይኑ ክዕወትን ከሎ ሄኖክ ሙሉ ብርሃን ብ3 ካልኢታት ድሒሩ ካልኣይ ደረጃ ሒዙ ጴጥሮስ መንግስ ብ18 ደቂቕን 22 ካልኢትን ድሒሩ መበል 35 ተርታሒዙ ብነጥቢ ሄኖ ሙሉ ብርሃን ትማሊ ብዝኸሰቦ ነጥቢ ብ75 ነጥቢ ቀዳማይ ኮይኑ ተዓዊቱ ብምኽንያት መዓልትና ፅነት ብኣሃዱ ባህልን ስፖርትን ዞባ መይ ዓይነት ወዲቡ ክካየድ ዝቐነየ ግጥማት ኩዕሶ መርበብ ተዛዚሙ እቲ ኣብ መንጎ ክለባት ናይ ደቂ ተባዕትዮን ደቂ ኣንስትዮን ዝተኸየደ ግጥማት ሓያል ስፖርታዊ ህልኽን ብቕዓትን ዝተንፀባርቆ ብምንባሩ ኣብ ስፖርታዊ ዕብየት ናይትን ዞባ እወታዊ ፅልዋ ዝፈጥር እዩ በዚ መሰረት ኣብ ደቂ ተባዕትዮ ጋንታታትን ደረጃ ካብ ዝገጠማ ጋንታ ዑናዋጦት ንጋንታ ሃዘሞ 3 ብሓደ ረቲዓ ሳልሳይ ደረጃ ሒዛ ኣብ ፍፃመ ካብ ዝተረኸባ ድማ ዑና ጎባይ ንተኺሎ 3 ባሩ ኣፋንያታ በቲ ውፅኢት ሓጊዛ ድማ ጋንታ ዑና ጎባይ ቀዳመይቲ ዕውቲ ኮይና ኣብ ናይ ደቂ ኣንስትዮ ድማ ጋንታ ሃዘሞ ንጋንታ መረብ 2 ብሓደ ስዒራ በቲ ውፅኢት ሓጊዛ ድማ ዕውቲ ኮይና እዚ ከምዚ ኢሉን ከሎ ፌደሬሽን ኩዕሶ እግሪ ንዞባ ሚ ዓይኒ ዝወደቦ ኣብ መንጎ 4 ናይ ህፃናት ክለባት ሻምፒዮን ኩዕሶ እግሪ ዋንጫ ናፅነት ይካየዳሎ ኣብ ቀዳማይ ፀወታ ዝተረኸባ ክለባት ሃዘሞ ንመረብ 2 ብሓደ ከተፈንዋን ከላ ኣብ ዝተኸየደ ግጥም ካብ ዝተረኸባ ክለባት ድማ ኮኸብ ፀቢብ ውፅኢት ንተኺሎ 1 ባዶ ኣፋንያታ ብምኽንያት መዓልትና ፅነት ብሰንበት 3 ግንቦት ዝፈለመ ውርድራት ኩዕሶ መርበብ ገማግም ባሕሪ 4/13 ግንቦት ብ5 ግጥማት ቀፂሉ ተኻይዱ ፈለማ ክለባት ደቂ ኣንስትዮ ዓንበርበብ ምስ ፈንቅል 2 ኣብ ዝተረኸባሉ ብዓወት ዓንበርበብ 2 ባሮ ተዛዚሙ በዚ ውፅኢት ሓጊዘ ዓንበርበብ ካልኣይ ፀወታ ምስ ኣውላ ኣብ ዝተረኸበትሉ ተፃወቲ ናስር መሓመድን ቅሳነት ክፍላይን ዝደመቓሉ ግጥም ዓንበርበብ 2 ባሮ ተዓዊታ ናብ መዛዘም ሓሊፋ ኣብ ውፅኢት ክለባት ደቂ ተባዕትዮ ፈንቅል ንኢራብ 2 ብ1 ክስዕራ ከላ ዓንበርበብ ድማ ኣብ ልዕሊ

ተፃወቲ ሰመረ ሃይለ ሚካኤልን ናታን የማነን ዝሓቆፈት ፈንቅል ኣብ ልዕሊ ተስፋ ክልተ ብሓደ ብምዕዋት ኣንጻር ዓንበርበብ ተኸቲላ ንፍጻመ ስጊራ ብመስረ ዝተኻየደ ፀወታ ኣብ ደቂ ኣንስትዮ ፈንቅል ሓደ ምስ ዓንበርበብ ከምኡውን ኣብ ደቂ ተባዕትዮ ዓንበርበብ ምስ ፈንቅል ኣብ ፍጻመ ክራኸባ የን ብዘይካዚ ንክለባት ካልኣይ ዲቪዥን ዘሳተፈ ውርድር ብምክንያት መዓልትና ፅነት ፅባሕ ቀዳም ኣብ ሰዓታት ቅድሚ ቀትሪ ኣብ ሜዳ ፖቾፊልያ ኣስመራ ካብ ሰዓ 8 ቅድሚ ቀትሪ ናይ መዛዘሚ ፀወቱ ከካይድ እዩ በዚ መሰረት ክለባ ደቂ ኣንስትዮ ፌስቲቫል ምስ ሳሊና ኣብ ደቂ ተባዕትዮ ድማ ደንበሰንበል ምስ ባሕቲ መስከረም ክረኸባ የን ብፌደሬሽን ኣትለቲክስ ከተማ ከርን ዝተወደበ ትራክን ፊልድን ብምክንያት ፅምብል ናፅነት ኤርትራ ንምድማቕ እንተምሃሮ ኣሕዳሪ ቤት ትምህርቲ ምባእታን ማእከላይን ደረጃ ፅሙማን ንኽእቲ ፀወታ ዘሕቆፈ ውርድራት ብምክያድ 13 ግንቦት ተሰላሲሉ ኣብ መኽፈቲ ሓላፍ ፌደሬሽን ኣትለቲክስ ዞባ ዓንሰባ ምምህር ተስፋ ሚካኤል ኣብርሃ ኣብ ዘስምዖ ቓል እዚ ሕጂ ዝካየድ ዘሎ ውርድር ንመንእስያት ተምሃሮን ፅሙማን ኣትለታትን ትርጉም ናፅነት ተረዲኦም ሞራሎም ክብምባል ኣብ ትምህርቶም ሓይሎም ዕብቶምን ዕብት ሃገርን ተወፊዮም ክስልጥኑን ርእሶም ክኢሎም ክሰርሑ ንምትብባዕ ምዃኑ ተላብዩ ኣብ 100 ሜትሮ ደቂ ተባዕትዮ ቀዳማይ ኬብሮን በረኸት ኣብ ካልኣይ ሓይሊ ኣብ ሰመረ ሳልሳይ ዮውሃንስ ተስፋይ ኣብ ናይ ደቂ ኣንስትዮ ቀዳመይቲ ፌሮዝ ዕብዮ ካልአይቲ ሻምዓንደ መስቀል ሳልሰይቲ ሙና ኣቡበከር ኣብ 200 ሜትሮ ደቂ ተባዕትዮ ቀዳማይ ሳምሶም ሓየሎም ካልኣይ ኡመይማ ጃዕፈር ሳልሳይ ሙዓዝ ዓብዱራሕማን ኣብ 200 ሜትሮ ደቂ ኣንስትዮ ቀዳመይቲ ሱሙያ ዓብዱ ካልአይቲ ሊዛን በርሀ ሳልሰይቲ ምስጋና ብፁ ኣምላኽ ኣብ 400 ሜትሮ ደቂ ተባዕትዮ ቀዳማይ ያስር ምርካብ ካልኣይ ዑመር እድሪስ ሳልሳይ ሳልም ዓብዱ ኣብ 400 ሜትሮ ደቂ ኣንስትዮ ቀዳመይቲ ደሪና ተስፋ ህይወት ካልኢቲ ኮስቲና ተስፉ ሳልሰይቲ ዮርዳን

0: ህዝቢ ኤርትራ ሃብታም ባህልን ታሪክን ዝውንን ብፅንዓቱን መትከሉን ዝለለ ሕብረተሰብ እዩ። ተፃዋርነት ከም ክቡር ትውፊት ካብ ወለዶ ናብ ወለዶ ክሰጋገር ጸኒሑን ኣሎን። እቲ ምስ ምጅመር ዕጥቃዊ ቃልሲ ተኣሳሲሩ ዝቐጸለ ፖለቲካዊ ምንቅስቓስን ንሱ ዝፈጠሮ ጽንዓትን ከዓ መዳርግቲ የብሉን። ብዘይካቲ ኣብ ዓውደ ግንባር እቲ ኣብ ውሽጢ ከተማ ብሓፈሻ ኣብ ኣብያተ ማእሰርቲ ስርዓት ኢትዮጵያ ድማ ብዝተፈለየ ዝተንጸባረቐ ተጻዋርነትን ጽንዓት ኣብ መትከልን መወዳደርቲ የብሉን። ንጉሳዊ ስርዓት ብሓፈሻ ወታደራዊ ስርዓት ከዓ ብፍላይ ኣብ ልዕሊ ናይ ፖለቲካ እሱራትን ምሩኻት ኩናትን ሰፍ ዘይብል ኣደራዕ ይፍጺሙ። ኣብ ውሽጢ ኤርትራን ኣብ ማእከል ኢትዮጵያን ብዝሃነፆ ኣብያተ ማእሰርቲ ከቢድ ግፍዒ ይፈጺሙ እዩ። እቶም ግዳያት ናይቲ ግፍዒ ዝኾኑ ብቐጥታ ምስ ውድባት ኤርትራ ዝተኣሳሰረ ጉዳይ ዝነበሮም ተጋደልቲ፣ ሓፋሽ ውድባትን ፖለቲካዊ ንቕሓት ዝነበሮም ዜጋታት ጥራይ ኣይነበሩን። ብመንነቶም ዜግነቶም ኣደራዕ ዝወርዶም ዝነበረ ኤርትራውያን እውን ውሕዳት ኣይነበሩን። ፖለቲካዊ ማእሰርቲ ኤርትራውያን ኣብ 1996 ይፈልሙ። ገዛእቲ ጣልያን ኣብ ዳህላክን ካልኦት መሐየር ቦታታትን ነቶም ኣንጻር መግዛእቲ ዝተላዕሉ ዜጋታት ክሕይርዎም ጀሚሮም። ምምሕዳር ዓባይ ብሪጣንያ እውን ነቶም ንናጽነት ኤርትራ ዝተበገሱ ዜጋታት ክቕፍድዎምን ክቐትልዎምን እዮም ተራዮም። ኣብ ግዜ ፌደሬሽን ከ እቲ ግፍዒ ኣብ ሰራሕተኛታትን ተምሃሮን ከሪሩ። እቲ ኣብ ሓረካ ወይ ኤርትራዊ ምንቅስቓስ ናጽነት ዝተረእየ ስጉምቲ ቢኢሱ። ምስ ምጅመር ብረታዊ ቐልጽ ኸ ካርሸሊ ግቢ፣ ማርያም ግቢ፣ ኤክስፖ፣ ሰንበል፣ ሓዝሓዝ ከምኡ ኸ ኣብ ኩለን ከተማታትን ሓውሲ ከተማታትን ኤርትራ ዝተፈላለየ ትካላት ናብ ኣብያተ ማእሰርቲ ተቐይሩ። ኣሰቃቒ ግፍዕታት ተፈጺሙ። ካብ ዝነኣሰ ክሳብ ዝዓበየ ኤሌክትሪካዊ መግረፍቲ ተኻይዱ።
1: ኣብቲ ቤት ማእሰርቲ ኩሉ ነገር ኣብ ነናሓትሕትካ እሱርተ ትፈልጦ ትዛረብ ኢኻ። ኣብ ግዜ ሃይለ ስላሴ ኣብ ማይ ሓማር፣ ኣብ ዓዲ ቀይሕ፣ ኣብ ደቂ መሓረ፣ ኣብ ዓሰብ፣ ኣብ ባፅዕ፣ ኣብ ናቕፋ፣ ኣብ ከረን፣ ኣቑርደት፣ ባሮንቱ፣ ተሰነይ ቤት ማእሰርትታት ነይሩ። ኣብ ግዜ ሃይለ ስላሴ እዩ እዚ። መብዛሕትኡ እዚ ቤት ማእሰርትታት እዚ ኣብኡ ከሎ ሰብ ዝውሕጥ እዩ። ንጹሃት ኤርትራውያን ምስ ገድሊ ተሓባበሩ ኢኹም ተባሂሎም ዝእሰሩሉ ዝነበሩ እዩ። ሕጂ ኣብ ፈዓበት ርእሲ ኤልካ ኣለኹ። ሕጂ እዚ ዝበዝሕ

0: ካብቲ ዝወፅእ ኣብኡ ዝጠፍእ ይበዝሕ። ነዚ ብመስዋዕቲ ዝሓለፈ ማእለያ ኣይነበሮን።
1: ኣብ መስርሕ ቃልሲ ሓርነታዊ ጉዕዞ ህዝቢ ኤርትራ ዘይተነግረ እምበር ዘይተገብረ ቅያን ጅግንነትን ጽንዓትን ተወፋይነትን ኣይነበረን። ነፍሲ ወከፍ ዜጋ ኣብ ጉዕዞ ናይቲ ዘይከኣል ዝመስል ዝነበረ ጸሊም መዋእል መግዛእቲ ንዝተፈጸመ ቅያን ዝተረኣየ ጽንዓትን ተወፋይነትን ኣብ እትኮሰሉ ኣነ ከምዚ ገይረ ከምዚ ሰሪሐ ናይ ምባል ባህሊ ስነ ዘይነበረ እንተደይ ኮይኑ ተዘንቲን ተጻሒፉን ዝውዳእ ኣይኮነን። እቲ ምንታይሲ ማእሰርትን መስዋእትን ዘይኳሕኳሓ ቤት ኣይነበረትን። ነፍሲ ወከፍ ስድሪ መሬት ኤርትራን ዜጋታታን መኽዘን ጽንዓትን ታሪኽ ኢኖም።
0: ሌትና ኮሎኔል ያቆብ ቀሺ ምስግና ኣብ ዓሎም ምበሃል ብፃይና ኣንፈት ዝነበሮ ብማህርትና እዩ ምሕርቲ ኣብ ደበሳይ ስውኡ እዩ ንዓና ወዲቡና ማለት እዩ። ሕጂ ኣርባዕተ ተማሃሮ ኢና 970 መወዳእታ ኣርባዕተ ተማሃሮ ኢና። እቶም ሰለስተ ከዓ ምሳና ተማሃሮ ኮይኖም ዚ ኣብ ደቂ መሓርስ እንተ ኣርባዕተ ወርሒ እንተ ወገለ ተዓሊሞም ኣብ ስመራ ዝጀመሩ እዮም። ሕጂ ብዛዕባ ማእሰርቲ እንዲና ክንዛረብ ናይ መጀመርያ ናይ ሰልፊ ናፅነት እሱራት ንሕና ኢና። ካብዚ ገርመካ ዑስማን ዝበሃል ምሕርቲ ኣብዩ ዝፈልጦ ብጋጣሚ ግን ሓደ እዋን ተረኺብና ፀይና ይገለ ኢልና ዑስማን ምስ መን ንረኽበና መሰለካ ሓንቲ ጓል ሽምና ይነጋገርን ኢና ኣብ ዓዲ ንፋስ ጥቓ ቤተክርስትያን እንዳስላሴ እንዳቦይ ቀሺ ዝበሃል ተረዲኻኒ ወ እዛ ጓል እዚኣ ንዓና ልኡኹ ናህና ተቕበል። ሓደ ግዜ ግን ንሳ በቲ ንማይ ድምነት ገፃ ከይዳ ንሕና ከይድና ንዓ ስለ ንፈልጣ ማለት እዩ ሽማ ግና ይትነግረና ንያ ተረዲኻኒ። ሕጂ ሰልፊ ናፅነት ኤርትራ ትብል ሲልት ዝኾነት ወረቐት ኣላ ብገዛ ይምሳይ ሸውዓተ ሂብኒ ምሕርት ኣብ እንዳ ሓብቲ እዩ ዝቕመጥ ነይሩ እዚአን ምሳኻ መፅናሓ ዳሕራይ ክወስደን የኢልኒ። ሕጂ እንታይ ኣንስን ዝኾና መስለካ መጠንቀቕታ ዘድልዮም ሰባት ኣባ ፅሕፋ ሲል ድያ ትህቦም ማለት እዩ። ሕጂ ተንሽዱሽተ ኣብ ምንታይ ገይረየን ነይረ መስለካ ኣብ ጥራዝ ኣብ ውሽጢ መፀረዚ ረኺቦመን ክብለካ ዝፀናሕኩ ንቕሓት ስለ ዘይነበረ ብስምዒት ጥራይ ንሓደ ሰብ ክውድብ ደልዩ። ሕጂ እቲ ሰብ ግን ናይ ፀላእ መሳርሒ ኮይኑ ፀኒሑ ማለት እዩ። ሓራይ ተኣሲርና ማእሰር ሕጂ ከየንዋሕኩ ብሕፅር ዝበለ ክገልፆ መጀመርያ ሒዞምና ናበይ ከይዶም መስለካ ኣብዛ ሕጂ ካርሾሊ ድሕሪ ካልኣይ መደበር ፖሊስ ዘላ ኣባእትዮምና ምሸት እዩ ነይሩ ድሓር በትሪ መፅኡ ክዳንካ ውፅያ ኢሎምኒ ክዳነ የውፅየ እዮ ሙታንትን ካናቴራን ጥራይ ሕጂ ልክዕ ከምዚ ከም ዓበይቲ ጣውላ ንሕሰቦ ኣብዝን ኣብዝን ሓፂን ኣሎ በዚ ኣሲሮም ይእዳውካ በዚ ካእቲ ሓፂን በዚ ኣትዩ ተሰኪሞም ኣብዚኣ ደይቡካ እሞ እግርካ ንላዕሊ ርእስኻ ከዓ ንቁልቁል ኣብቲ ታሕቲ ከዓ ፊስቶ ኣሎ እዚ ቁራፅ ናይ ፊስቶ ማይ ቆፅላይ ገለመል ዘለዎ ዳሕራይ ድርዳእካ ሕጂ እቲ መርመራ ኣዝዩ ከቢድ እዩ።
1: ድሕሪ መሪር መግረፍትን መርመራን ድማ ያቆብ መጀመርያ ኣብ ሰንበል ብድሕሪኡ ድማ ክሳብ 975 ኣብ ቤት ማእሰርቲ ኣዱኻላ ተሓይሩ።
2: ኣነ ሰሎሞን ፍቓዱ ገብረ ስላሴ ዝበሃል ኣብ ኣስመራ ተወሊደ ኣብ ቅድም ኣብ ገዛ ሓንሻ ድሓር ኣብ ቤት ገርግሽ ድሓር ልኡል መኮነን ድሓር ኣስመራ ዩኒቨርሲቲ ካብ መን ተኣሲሩ ነይሩ ክትብልሲ መን ዘይተኣስሪ ሓሊፉ ወይልካ ተዛረብካ እዩ ዝሓይሽ። ብጀክኡ ግን ሽዑኡ ከም ኩሉ ዓለምና እቲ ሰውራዊ ግዜ ይነሩ ናይ ሀገር ጥራህ ዘይኮነ በዓል ቸጉበራ በዓል ካስትሮ ፊደል ካስትሮ ዝበሃሉ ከም ናይ በዓል ለኒን እዚ ናይ ጥቅምቲ ሰውራ ናይ ራሻ ገለ ዝብል ፅሑፋት ነንብብ ነርና ኣብ እዚ ኩሉ እዚ ደማሜርካ ምስቲ ናይ ሃገር ስምዒት ንሕና ኣብ 72 ኣነ ኤፍረም ኣርኣያ ዝበሃል ዓርከይ መታዕቢትና መጀመርያ ምስ ተጋድሎ ሓርነት ዘላለየና እዩ እንታይ ማለት እዩ ሕጂ እቲ ምልላይ ክብል ከለኹ ተወዲምና ክንሰርሕ ንኽእለሉ ባይታ ፈጢሩ ማለት እዩ ብድሕሪ እዚ ኣብ 73 ካብዞም ዝበልኩካ ኣብርሃም ሳለ ዝበሃል ካልእ ወድሞና ኣብ ገዝኡ ኣኼባታት ነካየድ ነርና ናይቲ ውድብ እሱ ከዓ ቀዲሙ ምስ ጀብሃ ተወዲቡ ዝሰርሕ ስለ ዝነበረ ይርኤየና እሞ ተደጋጋሚ ዛ ቦታ ተዘይመፃ ክመሓይሽ ስለምንታይ እሱ ከዓ ንከምኣ ጥቀመላ ስለ ዝነበረ ሕጂ ኣብታ ቀንዲ ንዓና ዝሓበረና እንታይ ክብል ደልየ ኣነ ምስ ጀብሃ ቁርብ ፀኒሐ ተመክሮ ናይ ጀብሃ ቁሩብ ኣሎኒ ሕጂ ግን ህዝባዊ ሓይልታት ዝበሃል ሓይሊ ቆይሙ ስለ ዘሎ እንታይ ምዃኑ ወይ ከዓ እንታይ ምርጫኹም ኣስተውዒልኩም ትኸትኩም ሓይሽ እቲ ፍልልያት ኢሉ ዝመስሎ ኣብቲ ዝነበረ ካይዳ ፍልልያት ቁሩብ ክምህረና ጀሚሩ መቸም ነቲ ዕውቀት ናይ ሃገራውነትን ናይ ሰልፍን ናይ ውድብን እንታይ ምዃኑ ንፈልጠሉ ነበርና ግዜ ኮይኑ ድሕሪ ክንደይ ክትዕ ግን ኣይትነግርን ኢኻ ግን መመርገፂ ኢና ፈሊና ማለት እዩ ስለዚ ንሕና ኣነ ጴጥሮስ ብፍላይ ቀንዲ ውድባት ናይ ህዝባዊ ግንባር ህዝባዊ ሓይልታት ማለት እዩ ኣብዚ ሰብ ረክበና ብርሃነ ዝበሃል ብርሃነ እውን ካልእ ሽሙ እዩ ሕጂ በታ ብርሃነ ትበሃል መጀመርያ ዝለኣኹልና ሰብ ተረኺብና ርክብና ማይ ድመት ማይ ድምነት ሕጂ ንዓና ቀጥታ ዝረክበና ነበረ ፍሳይ ኣፍሮ ፍሳይ ጀርመን ኢና ንብሎ ነርና ሸውን ዝተፈላለየ ዝሕተም ሕትመታት ሒዝና ንመፅእ ንኸይድ ኣብ ሓደ መዓልቲ ኣብ ከምኡ እዋን ማለት እዩ ስራሕና ፈፂምና እናመፃእና ብምሉእ እቲ ናይ ማይ ድምነት ከቢቦምሞ ፀኒሖም ንላዕሊ ተኪሶም ሓደ ሰብ ጥራሕ መንጎና ሃዲሙ ኣነ ኤፍረም ተታሒዝና ማለት እዩ ሕማቅ ቤት ማእሰርቲ ኣብ ኤክስፖ ነይሩ ኣንወይ እቲ መቕጥቃጥ ብዙሕ ዓይነት እዩ እግርኻ ኣሲሮም ብዕንጨይቲ ክስታይ ገይሮም እግልቡጡኻ ኣብ እግርኻ እቲ መህረሚ ኳሬንቲ ኮይኑ ሲ ሓፂን ዘለዎ ውሽጡ ዝተኸፍአ ክስታይ እግርኻ ማይ እንዳጠልቀ እዩ ሃርሙኻ ካብኡ ካብቲ ላዓሊ መስቀል ኣሎ ካብኡ ድርቢኻ ኣብ ኣፍ ዝኣቱ ተጠቕለለ ነገር ወይ ከም ዝብልሕ ዝበለ ነገር ኣሎ ኣብ ናይ ኩሉ ሰብ እዩ ዝኣቱ
0: ኣብዛ ሰንበል ከዓ ሓደ 2 ዓመት ምስ ገበርና ንዓዱ ኋላ ከይድና ኣብ ዓዱ ኋላ 11 ወርሒ ምስ ገበርና መጀመርያ ኣገርግር 975 ጀብሃ ካብ ኣስመራ ካብ ዓዱ ኋላን ብሓደ መዓልቱ ውፅያህና ትኽድና ናብ ህዝባዊ ግንባር ኢና ኣቲና ታዕሊም ኣቲና ወርሒ 275 ብርጌድ 8 ሕጂ እዛ እምባደርሆ ነቲ እስትራቴጂ ንምፅባብ ተባሂሉ መጥቃዕቲ ድሓርካ ኣዝየን ቀሪበና ናብቲ ዓዲ ኣትየን ነይረን ንምፅባብ ተባሂሉ መጥቃዕቲ ጀሚርና ሕጂ ኣቕምና ተታኺስና ዝበዝሕ ወፂኡ ገለ መስዋእቲ እውን ኣብኣ ነይራ ኣነ ምስ ካልኣይ ርእሰይ ከዓ ኣብኣ ተሃሪምና ማለት እዩ ኣብኣ ተታሒዝና ሽዑ ካብኣ ንፅባሒቱ ቃኞ ኣትየ ማለት እዩ ሕማቅ ማህረምቲ ነይርኒ ከማይ ከዓ ብዙሓት ነይሮም ብሓፈሽኡ ሕጂብ ትቃኒቡ ከለና ሓንሳብ ርስዑኻ ሓንሳብ ሕክሙኻ ሓንሳብ ሰለስተ ኣርባዕተ መዓልቲ ትገብር ዝኾነ እንታይ ምሂዝና ሓደ መሓመድ ዝበሃል ኣብዚ መፅሓፈ እዩ ናብዚኣ ኣብዚ ጠቐሽ ኣለኹ ሓደ መሓመድ ዝበሃል እወ ኣብዛ ማእሰርቲ ንምረቱ እንትብል መፅሓፍ ጠቒሰ ኣለኹ መሓመድ ወድሃረር ሕጂ ቁስሊ ሕክም ኣይፈቱን እዩ ሓር ኣነን ጭቁንን ንሕክም ስለ ዝነበርና ሕክምና ተኣሽሙ ነይርና ማለት እዩ እወ ኣባና ዶ ድመፁ ንዕኡ እንታይ ገይርናዮ ዳማ ፈትዩ ዳማ ከም ዝፃወት ሕጂ ዳማ ክፃወት ከሎ ክስዕረካ ኣለዎ መታን ባህ ክብሎ ሓንሳብ ከዓ ተስዕሮ ሕጂ ኣበሊ ካኣቱ ማለት እዩ ንሕና ከዓ ካብኡ ንዝልል መድሃኒት እንዳሓከምና ንውፀትና ሕጂ ናና ፋርማሲስት ዝነበረ ተወልደ ብርሃ እዩ ተወልደ ብርሃ ከዓ ኣብ መተራእሱ ይድእትዎ ክፅግመና ከሎ ካብቲ መድሃኒታት ከምኡ ንገብር ከምኡ ንናሓትሕና እንዳተሓካኽምና ንዊሕ ፀኒሕና ካብኡ በብታራ ንሰንበል ንሓልፍ ማለት እዩ በዓል ሰሎሙን ከዓ ኣብ ሰንበል ፀኒሖምና ኣብ ፀኒሖምና ፅቡቅ ገይሮም ተቐቢሎምና ምስቲ ዝነበረ ማሃርምረምትና ናይ ሰንበል ኩነታት ከባይ ንላዕሊ ናይ ካሜራ 10 ሰሎሙን ክገልፆ እንተሓደ ኳ ሓይሽ
2: ድሕሪቲ ማእሰርትን ዝነበረ ኣብ ውሽጢ ከተማ ኮንካ ምስራሕን ንሜዳ ኣይቲና ተዓሊምና ወሲድና መጀመርያ ኣብ ብጥሎን 67 ናቕፋ ተመዲበ ናቕፋ ንትሓዛ ገለ ወርሕ ክልተ ወርሒ ወይ ወርሒ ክተርፋ ኮሉ ኣብኡ ተመዲበ እዚ ብሕፅር ዝበለ ነገር ክነግረካ ስለምንታይ ኣብቲ ናይ ቤት ማእሰርቲ ተመክሮና ዝያዳ ክንዛረብ ምእንቲ ኣብ ደቡብ ናይ ምዝላቅ ኩነታት ዝነበረሉ እዋን ኣብ ዓዲ ያቆብ ተባሃለ ተገብረ ውግእ ኣብየ ተማሪ ከኣነ ስለዚ ኣብ ሰንበል ኣብ ካሜራ ደሺ ዝበሃል ወይ ቁፅሪ 10 ቀዳማይን ካልኣይን ክፍሊ ዘለዎ ኣብኡ እትውና ካብዘን ኣብዚአን ዘጋጥመና ብሕፅር ዝበለ ክነግር እቲ መጀመርያም ሰኣትና ከይበልዓና ዳርጋ ሳልስቲ ጌርና መጉኣቲ ዘለዎ ቁርባት ኣለዎና ክዳን የብልናን ኣብ ፃሕ ዝበለ ቸሜንቶ ኣብዚኹም ተሓድሩ ኢሎም ኣእትውና ኣብቲ ውሽጢ ግን ሰለስተ ጋጣሚ ናይ ኣእምሮ ሕማም ነበሮም ኤርትራውያን ነዊሕ ተኣስሩ ኣብኡ ፀፀግዖም ኮፍ ኢሎም ፀንሑና ሩብ ፅኒሕ ኢልና ኣብቲ ከባቢ ጨርቂ ወዲ ጨርቂ ተኣከበናቶምን ገለ ቅጫ ከዓ ተደርብዩ ተኸሚሩ ተደርብዩ ርኢና ኣብዚ ኩነታት እዚ ሽዑኡ ጥሜት ስለ ዝነበረ ኩላ ሰብ በሊዓ መቸ በሊአና ክእሶም ከይቋየቁና እስ ኢልና ክንሓቶም ተዘለና ኣይሰምዑ ይርእ እዮም እዚ በብቅሩብ እንዳምፃእና ኢልና ተዓንጊልና ዳሓር ምሸት ምስ ደቀስና እንታይ ይኸውን እቲ ሽቓ ኣብ ውሽጢ እዩ ኣብ ሳንኬሎ ኢኻ ትሸይን እቲ ዓሊጃንጎ ንብሎ ደገ ወፂብ ትሸቃእሲ ካብቲ ቅጫ ኣብቲ ጥቁኡ ነበረ ገይሩ ተማሲጉ ደርቢዎ ሕጂ መማሰጉ እዮም ዝገብርዎ ነበረ እምበር ዝብላዕ ኣይኮነ ግን ኣይንንገር ቶም ዝረኣና እንታይ ከም ዝበላዓና ከይንነግር ኢልና ብከምኡ ሓሊፍና እዮም ኣብ ሰንበል ብዝኾነ ኣብ ተፈላለየ ካሜራታት ኣቐዲሞም በብክልተ በብሰለስተ ብገለ ተማርኩ ብፆትና ፋሕ ኢሎም ነይሮም ብዙሓት ሓፋሽ ውድባት ናይ ህዝባዊ ግንባር ብፍላይ ኣብ ተፈላለዩ ካሜራታት ነይሮም ክልእኹልና ጀሚሮም እዚ ርክብ በቲ ምግቢ ተጀሚሩ ክልተ ሓኻይማኡ ዝነበሩ ብፍላይ ኣቶ ክብሮምን ሓድሽን እዚኣቶም እሞ በዓል መን ከም ዘለኹም ገለ ከም ዘለኹም ንንኦም ደልይዎ ኣለዎ መልእኽቲ እሞ ዝኾነ ይምፃእና ብዘየገድስ እዚ ከተመሓላልፉልናኹም ሕጂ ንዓና ቅጥሪ ኮይኑና መን እዮም እዞም ሰባት እዚኦም ከምዝብሉና ሲ ኣይትፈልጦምን ኢኻ ስለዚ ኣብ ምስኦም እዮም ሰርሑ ዘለዎ ሕጂ ከመይ ተሓይሽ ተባሂሉ ብዝኾነ ኣብ ውሽጢ ካሜራ ሽዑኡ ውዳበ ይሓይሽ ኢልና እንታይ ጌርና ሕጂ በቢ መቑርስ ጌርና ከምቲ ሓደ ናይ መራሕ ናይታ መቑርስ ኣብኡ ከሎ ከዓ ርክብ ነቲ ክሳያ ዝገብር ብከምኡ እናገበርና እታ ርክብ ትኹን ኣይትኹን እናበልና ኣቶ ቴድሮስ ዝበሃል ቴዶ ዘርአ ክሳይ ዘምፅእ ነበረ ከም ኮሎኪ ኮይኑ ዝመፅእ ነበረ ካብ ካልእ ካሜራ መሊሱ ናባና ከምኣ ከም ዘላ ደርእዋ ስለዚ ርክብ ሰሎሙን በየነስ እዩ ኣብኡ ኮንኩም ክሳይ ትገብሩ ተባሂሉ ብንዮ ዝመፀና ዝኾነ ፀብፃባት መን መፅኡ ሓድሽ እንታይ ኮይኑ ኣይትፋለጥን ኢኻ እውን ክንፋለጡን ግዜ ወሲዱልና ኣብ ሰንበል ተዘይተጋጊ ዓመት ልዕሊ ዓመት ብዙሕ ኣይከና እታ ካብኡ መኸዲና ምክንያት ከዓ እቲ ኩሉ ውዳበ ተገይሩ ልክዕ ከምቲ ቅድሚ ሕጂ ያቆብ ክዘን ትወፅሕ ና ቅድሚ ኣቢሉ ካብ ቤት ማእሰርቲ ምውፃእ ስርሒት ክትግበር ተሓሲቡ መፍትሒ ተዳልዩ ናይቲ ገዛውቲ በዓል መን እመፁ ኣብቲ ውሽጢ ከዓ ካብቶም ፖሊስ ብዙሓት ሰባት ተወዲቦም እዚ ኣጋጣሚ ትፈሽል ምስ ፈሸለት ተብተብ ኢሎም ሽዑኡ ብኣንቶኖቭ ገይሮም ጉዕዞ ንኣዲስ ኣበባ ኢድና ብድሕሪ ተኣሲሮም ናይ ተብተብ ከም ዝነበረ ፍለጥ ኢሮም ኮብኪቦም ኣማካይና ኣትዮም ኣብ ነፋሪት ኣንቶኖቭ እያ ኣብቲ ኣንቶኖቭ ሓደ ሙሉእ ጋንታ ሙሉእ ዕጥቂ ዘለዎ ምሳና ኣትዮ ኣለዎና ኣርፒጂ ከይተረፈ እዩ ኣትዩ ሕጂ ኣንቶኖቭ ቅርቡቲ ናይ ወታደሮ ክስታይ እንድዩ ክትከይድ ከለካ ካብቶም ሰራዊት ኣባና እውን ኣይተሰኣነን ዘምልስ ገለ ኣሎኖ ዳርጋ ኮረር ኢሉስ ናባኻ ገፁ ቀርብ እቲ ዕጥቂ እውን ሕጂ ስስማዓካ ኣብቲ ኣለም በቃይ ኣብ ትራሕ ጎልጎል ኣብ ኣደርብዮምና
1: ሂወት ማእሰርቲ ኣብ ኣለም በቃኝ ከ ከመይ ቀፀለ
2: ኣለም በቃኝ እንታይ እዩ ከምዚ ኦክታጎን ቀደም ዘውዲቱ ንግስ ዘውዲቱ ትበሃል ተሰርሐ ሃይለስላሴ ዝቆፅለሉ ኣብ ታሕቲ ኣንደርግራውንድ ዝነበሮ ኣብ ማእከል ኣብ ላዕሊ እቲ ገዛውቲ ከዓ ጂ ፕላስማን ኮይኑ 57 ክፍልታት ነበሮ ደርጊ ምስ መፀ ኣነ ዝሓሽክየ እሞ እቲ ታሕቲ ክዓፀወ ኢሉ ዝዓፀዎ ኣብ ናይ ኣብቲ ማእከል ናይቲ ማእሰርቲ ኣብ ውሽጢ ማለት እዩ ናይ ማሕነቕቲ ቦታ ነበሮ ከምኡ እዩ እቲ ማእሰርቲ እዚ ኣለም በቃኝ ማለት እቲ ትርጉሙ ዓለም ኣኺሉኒ ማለት እዩ ኣብኣ ዝኣተወሲ ንሞት እዩ ዝኣቱ ነይሩ እዩ ዝበሃል ንሕና ከዓ ከምቲ ካልኦት ዝኣትዎ ዕጫታት ኣብኡ ደርብዮምና ሕጂ እቲ ምድር ባይ ዝብሎ ዘለኹ እንታይ እዩ እቲ 57 ክፍልታት ሰብ መሊኡ ኣብ ደገ እውን ውሑት ሰብ ዘይኮነ ኣብቲ ደገ ጠጠው ኢልና ኣብ ገዛ ክእትውናዮም እናበልና ኣብኡዮም ደርብዮምና ኣብኡ ኢኹም ኣብ ዘለካዮ ዘለካዮ ተባሂሉ ኣብኡ ኮፍ ኢልና ንነዊሕ እዋን ቀትሪ ብፀሓይ ብማይ ብገለ ኣብ ዝባና እንዳወቀየ ኣብ ዝባና ብዘይ ገለ ክዳን ብዘይ ገለ ክሳያት ኢና ሓሊፍናዮም ኤርትራውያን ኣብኡ ቅድሜና ብተፈላለየ ኩነታት ተኣሲሮም ነበሩ ብፍላይ ብሃገር ኮይኑ ገለ ናይ ጀፋ ገለ ናይ ህዝባዊ ግንባር ኣዋህያታት ክሰርሑ ፀኒሖም ተኣስሩ ፀኒሖም እዚኦም ካብቲ ቀዳማይቲ ግዜ ዝመፃና ኣላ ንውግኣትና ዝኸውን ጥጡሕ ክኸውን ዝኽእል መደቀሲ በቲ ደረጃ ናይቲ ቤት ማእሰርቲ ምግቢ ካልእ ነገራትን ዘድልየና ከቀባብሉና ጀሚሮም ስለዚ ከምዚ ኢልና ኢና ጀሚርና እዮም ኣብ መወዳእታ እቲ ማእሰርቲ ክነውሕ ኣብኡ ምብላይና ባሓደውን ክቆትሉና ምዃኖም ስለነበረት እምነት እንታይ እዩ ተገይሩ በዓልና ኤርትራውያን ዝኾነ ኤርትራዊ ምሩኽ ኣሎ ተባሂሉ ምስ ሰምዐ ሰንበት ሰንበት ሰብ እንዳመፀ ሶኒየ ሰሉስ ብውሽጢ እንዳለኣኸ ኣብኡ በዓልና ብጎማተ እንዳሰሪሕና ቁርብ ከፅለና ዝኽእል ነገር ክሳብ ገዛ ዝምድቡና ዓመትን 8 ወርሕን ክሳብ 2 ዓመት ኣብ ደገ በብቁሩብ እንዳኣተ ናብቲ ገዛ ኢና ሰፊርና ብፍላይ ከዓ ካብ ደገ ተወሳኺ ሓበሬታ ምስ መፀና ንሕና ኣብ ረህብ እምነትን ኢንጂነር ዋል ሃይሉ ንጉሴ ዘለውዋ ላይን ምስ ኣርክብ ክንገብር ወሲድና ኣብርሃም እዋን ክእል ምክንያቱ እንታይ ነይሩ ኣብኡ ዝፀንሑ ካልኦት ኤርትራውያን ውድባትን ካልኦትን በብናቶም ርክባት ነይሩ እዩ ሕጂ ንሕና ክሳዕ ነፅንዕ ገለልና ብደገ ግን ነዚኣ ምስዚኣ ክትራኸቡ ዝብል መልእኽቲ ከዓ ምስ መፀና እዚ እንታይ ማለት እዩ? ብደገ ብደገ ዘለዉ ውድባት ካብ ቅድም ዝፈልጡና ዝነበሩ ሰባት ሓቲቶም፣ ንኣብነት ብወገነይ ሃፍተ ያሴር ፈቓዱ ነይራ። ሃፍተ ያሴር ፈቓዱ ጴጥሮስ መለስ ኣንቶ ያብ ተወሳይ ዘዘንተኩልካ ምሳይ ተኣሲሩ ነበረ በዓል ቢሮክራሲ ዝመፅሓፉ ተፃሒፉ ዘሎ ሕጂ እቲ ርክባት ሳቶም ውድቦ ስለነበሩ ተክኤበየነ ካልኦትን ዝፈልጡና ስለነበሩ እቲ ርክባት ብከምዚ ይኹን ተባሂሉ መፂና ርክባት ቀፂሉ ሕጂ ንምሕፃር ኢለ ኣብ ውሽጢ ግን ኩሉ ኦርኒክ ናህና እንዳመላእና ንሜዳ ኣላኽ ነ ሕጂ ናህና እንታያ እዚ ቀይኮኮብ ዝበሃል ለመቻ ዝመፀሉ ነበረ እዋን ኣብ ውሽጢ ኮይኖም ሰርሑ ነበሩ። ኣዲስ ኣበባን ኣስመራን ኮይኖም ሰርሑ ነበሩ ውፆት ብፍላይ ተጠርጠሩ ሰባት ከምዞም በዓል ቢሮክራሲ ገብሪ ሂወት ጉራዕራ ዝበሃል ገለ ካብኣቶም በዓል ጂሚ ምስ በዓል በብቁሩብ ክፍለጥ ጀሚሩ ክእሰሩ ከዓ ጀሚሮም ኣብ ማእከላዊ እዚ ኩነታት ዝከይድ ከሎ ሕጂ ኣብርሀ ብእምነትን ክብሪ ኣብ ሎየርን ካልኦትን ዝፅውዑ ቀዲሞም
1: ብዛዕባ እቲ እስኻን ኪዳነ ግብሪ ምካኤል ንፍሉይ መርመራ ዝተፀዋዕ ክምሉምከ
2: ሕጂ ሓንቲ ናትና መፀውዒ ናትና ሕጂ ንሕና ዋላ ትርክብ ንግበሮ ቀንዲ እቲ ስነ ፅባቀ ናይ ፅሕፈት ዝነበሮ ሙሉጌታ ግርማ ዘን ሳፔቶ ዩ ኦርኒክ ፅሕፍ ብሳፔቶ ጌርና ንደገ ዘውፃእ ከዓ ዝተፈላለዩ ሰባት ተውፅልና ማለት እዩ ይለኣኸ ለዚ እቲ መስመር ብጉቡ እዩ ዝኸይድ ነይሩ ንዓይኒ ኪዳነ ናብኣ ሓዊሶምና ማለት እዩ ኪዳነ ገብረ ሚካኤል ካልኣየ ከይዱ ኣብኡ ገለ ሰለስተ ዓመት ድዩ ክልተ ዓመትን ገለ ንፀኒሕና ኣብ ማእከላዊ ዝበሃል ቤት ፅሕፈት ብስርዓት ከም እንደገና መርመራ እንደገና ኣብ ደርጊ ፅሕፈት ቤት ዝበሃል ኣብቲ ቤተ መንግስቲ መንግስቱ ዝቕመጦ ማለት እዩ ኣርባዕተ ክፍሊ ዘለዎ ቤት ማእሰርቲ ኣብኡ እውን ዓመትን ገለን ጌርና መርመራ ካይዶም እቲ ውፅኢት ናይቲ መርመራ ነቶም ናይ ሓቂ ጀጋኑ ውፅኦትና መወዳእታ ፍርዲ ሞት ተዋሂቡ ንዓና ከም ምሩኻት ስለ ዝኾንኩም ናትኩም ክፀንሕ ተባሂልና ተሪፍና በዓል ቢሮክራሲ መንያትብሎ ዛንዛራ እዚ ሻምበል መብራህቱ ሸሞንተ ዝኾኑ ብምልኦም ተቐቲሎም
1: ራይ ጂሚ እስኪ ካብ ሙሉእ ሽምካ ጀሚርካ ኣበየናይ እዋነ ኢኻ ተወዲብካ ኣብ ልዕሊኻን ብፆትካን እንታይ ኣጋጠመ እቲ ዝነበረ ፅንዓትከ ከመይ ነበረ
3: ኣነ ገብረ ሚካኤል እስጢፋኖስ ይበሃል ብ1974 ተወዲበ ኣብ ጎንደር ሕጂ 1975 መላእኩ ዝበሃል ኣብ ጎንደር ሓያል ኣሸጋሪ መላእክ ተፈራ ዝበሃል ኤርትራውያን ሃደን ስለ ዝነበረ ምክንያት ገይረ ንኣዲስ ኣበባ ከም ዝቕየር ገይረ ኣዲስ ኣበባ ተቐየረ እቲ ውዳበ ስራሕ ቀፂሎ ዮ መምህር እየ ሕጂ ኣብ ጎንደር ከለና ኣብ ኮሌጅ ከለና እቲ ርሱን ናይ ቃልሲ ሃዋህው ነይሩ ግን እቲ ስምዒት ጥራሕ እዩ ነይሩ እምበሪ ኣብ መስርዕ ኣይኣተኹን ኣብ ተማሃራይ ኮሌጅ ከለኹ ብኣዲስ ኣበባ ኣብ ጎንደር ምስከትኩ ግን ነጋሲ ኣስገቶም ዝበሃል እዩ ኢንጂነር ኮይኑ ኣብኡ ኣብ ጎንደር ዝሰርሕ ነይሩ ኣብ መስርዕ ዘእተወኒ ነጋሲ ኣስገቶም እዩ ዝበሃል ኣዲስ ኣበባ ተሰዊኡ እዩ ኣብኡ ንክንበፂሕ እንዲና ሕጂ ኣርኣያ ጣሃይ ረኣያ እዩ መፅኡ ና ዝብለካ ዘለኹም ምሳይ ክልተ ወርሒ ፀኒሑ ይብለካ ኣለኹም ምሽ ቢሮክራሲ ረኪብዎም ነይሩ ነቶም ካልኦት ኣይንራኸበናን ግን ፀሃይ ረኣያ ምስ መፅ ሕጂ ከም ንራኸብ ገይሮምና ተራኺብና ብሓንሳእ ተኣኪብና ኣርባዕተ ሰባት ኢና ተኣኪብና ኣነ ገብረ ሚካኤል እስጢፋኖስ ተክኤ በየነ ስውእ ተክኤ በየነ ናይ ባንክ ሓላፊ ዝነበረ ብዙ ስውእቲ ፅጌ ሃብተ ማርያም ደቂ ኣንስትዮ ወኪላ ሓንደ ብርሃን ኪዳነ ዝበሃል ሕጂ ኣርባዕተና ጠርነፍቲ ኣካላት ኮይንና

0: ነቶም ዝተኣስሩን ዝተቐትሉን ብፆትና ኣብ ክንደኦም ወኪልና ሕጂ እቶም ንሶም ዝጥርንፎ ዝነበሩ ናቶም ስራሕ ንርከብ ሕጂ ተረኪብና ንሕና ተረኪብና ክንሰርሕ ንጅምር ምሳና ክተሓባበሩ ከዓኒ ክልተ ውፍያት ተጋደልቲ ካብ ስመራ ይለኣኹልና ካብ ሜዳ ይለኣኹ ንሳቶም ከዓ ገብሩ ተስፋ ጋብርን ገብሪ ሂወት ተኽለን እዮም ወላይ ወራዕራዕና ንዕብሎ ንሕና ከዓ ሕጂ ምስኦም ኮይንና ኣክቲቭ ፅቡቅ ኣንቀሳቀሽናዮ ነቲ ዝነበረ ስራሕ ክጠፍእ ኣይከኣለን ኣንቀሳቀሽናዮ ክንሰርሕ ጀሚርና ናዓ ሰራሕና ከለና ኣጋጣሚ ናይ ማእሰርቲ ንዓና እውን ኣጋጢሙና ማለት እዩ እ ኣብቲ ሽግር ናይ ማእሰርቲ ንሕሪ ብቐጥታ ክንኣቱ ኮይንና ኣብ ማእሰርቲ ንዓይን ተኣሰርና ሓሙሽተ ማኢና ቶም መጀመርያ ዝተኣሰርና ንሕና ኣነን ገብሩ ተስፋጋርን ካልኦት ከዓ መኮንን ወልዳይ ደበሳይ መሓሪ ኣብወርቂ ተወልደ ዝበሃል ከዓ ሶም እዮም ሓሙሽተ ኢና ንሕና ኣ ገብሩ ምሳይ ነይሩ ኣብ ገዛ እታ ቤት ፅሕፈት እያ ነራ እታ ገዛይ ከም ዝበልኩ ከዓ ንዓይን ንገብሩን ብርቱዕ መግረፊ ማለት እትኦም ኣይፈልጡን እዮም ኢሎም ናና ከም ቤት ሕፈት ስለዝሓሰብዎ እዚ ተጋዳላይ እዩ ከዓ ተባሂሉ ፈሊጦም ስለዝነበሩ ገብሩ ውፉይ ተጋዳላይ ምኳኑ ኣትዩ ምሳይ ከዓ ይነብር ስለዝነበረ ንክልቴና ሰብ ኣምፅ እዩ እቲ ቀንዲ መጀመርያ ብሓልቶም ተኣትዮም ዘለዉ እቶም ኣባላት ኣብ ዝዓዲ ዝንቀሳቀሱ ዘሎ ኩሎም ኣምፅዎም እዩ እቲ መልእኽቲ ኣብ ሰይፍ ተዓብሓቢኡ ስለዝነበረ ክሳዕ ዝረኽብዎ ኣይንፈልጥን ሬዚስት ስለዝገበርና እወ ብርቱዕ ማግረፍቲ እዩ እዚ ብክስታይ ብቓላት ክትገልፆ እውን ከቢድ እዩ ኣጋርና ፅፋርና ኩሉ ወፂኡ መግረፍቲ ድሓር ብተሸኪሞም ዘብፅሑና ክንምርመር እውን ካብኡ ቁርብ ሒዘ ክስታይ ኮይኑ ምስ ተባሃለ ከዓኒ ካልእ መግረፍቲ ከምዚ ነዚ ኣሲሮም ኢትካ በዚ በትሪ እትዮም ነቲ በትሪ ንላዕሊ ይስሕብዎ ኣብ ማእከላዊ ዝበሃል ቤት ማእሰርቲ መመርመሪ ቦታ እዩ ኣብኡ ሕጂ ሰው ኢሎምና ኣነን ሚኪኤል ሃይለ ዝበሃል እንታ ይግረፍ ነይሩ እታ መግረፍቲ ሕጂ ሚኪኤል ሃይለ እዩ ዝበሃል ካብ ወንጂ እዩ ቀዲሙ ነይሩ ካብ ወንጂ ንሜዳኣትዩ ሕጂ ነዚ ከምኡ ሰቂሎሞ እዚ ትካይ ዝምጠስ ሕጂ ኣነ ሰውነተይ 49 ኪሎ የ ነይረ ሰውነተይ ፈንኩ ስለዝኾነ ክፃወሮ ክኢሉ ነቲ ሚዛነይ ንሱ ሄቢ ባልኪ እዩ ነይሩ ከቢድ እዩ ነይሩ ንሱ ኣብኣ ሞይቱ ቀጥቂጦም መርሚሮም ከዓኒ ካባና ከውፅዎ ዝኽእሉ ኣይነበረን እዚኦም ገና ዘውፅእዎ ኣለዎም ኢሎም ኮፍ ኣቢሎምና ነይሮም 6 ወርሒ ኣቢልና ምስፀናሕና ንኣለም በቃኝ ኣውሪዶምና ሽዑ እንተኾነ መዓስዮም ዝቐትሉና እምበር ክፈትሑን እዮም ዝብል እምነት ኣይነበረና ንሕና ናይ ሞት እዩ ነይሩ እቲ ናና ብናቶም ኣረኣያ እቲ ንሕና ዝገብሮ ዝነበርና ናይ ሞት ፍርዲ እዩ ነይሩ ማለት እዩ
1: ሂወት ኣለም በቃኝ ኣብ ላዕሊኹም ይኹና ብቶም ኣብኡ ዝነበሩ ኤርትራውያን ምሩኻት ከመይ ይመስል ነይሩ እንታይ ምትሕጋዝ ነይሩ
0: ኣለም በቃኝ እቶም ምሩኻት ኩሎም ኣብኡ ፀኒሖምና ምሩኻት ፀኒሖም እቲ ምስ በልና በዓል ሰሎሙን በዓል ኪዳን እዮም ተቐቢሎምና ፅቡቅ ገይሮም ፈልጡና ቀዲሞም ብዛዕባና ተረዲእዎም ስለዝነበረ ተቐቢሎምና ሞራልና ሓፊሉ ዳሓር ካብቲ ዓለም በቃኝ ምስ ወፃእና እውን ኣብቲ ፍርደኛ ሰዲዶምና ኣብኡ ኮይና እውን ምስኦም ቀልጣ ድርክብና ምስኦም እዩ ነይሩ ምሩኻት ክንደይ ከም ዝነበርኩም ዩኖ ቤተር ኣነቲ ኩሉ ዲቴይልስ ምስኦም ግን ፅቡቅ ርክብ እዩ ነይሩና ዋላ ቅድም ከይተኣሰርና ከለና እውን እቶም ልዕልና ዝነበሩ ምስ ተኣስሩ ምስ ደቂ ኣንስትዮ ብሕልፊ እዚ ናይ ደቂ ኣንስትዮ ነሰሳሪ መድሃኒት ይኹን ዘድሊ ነገራት ነእቱ ነርና ኢና እቲ ኣብኡ ክርከብ ዘይክእል ናይዞም ፍሉያት ሕሙማት ከም በዓል ተኸስተ ኣዝዩ እቲ መድሃኒት ከቕርብሎም ስለዘይከኣሉ ክሕክሞም ስለዘይከኣሉ ከም ሓላፍነት ተሸኪሞም እቲ ደርጊ እቲ መውጋእቶም ከዓ ኣዝዩ ከቢድ ስለዝነበረ ምርትዑ ስለዝነበረ ንዕኡ ዝኸውን ናይ ሕክምና ኢትዮጵያ ውን ነይርዎ ምኾኑ ኣይፈልጥን ንሕና ግን ካብ ወፃኢ ነምፅኦ ነርና ጴጥሮስ እምባየ ፓይለት ኮፓይለት እዩ ነይሩ በዓል ጴጥሮስ እምባየ እናተጠቐምና መድሃኒት ካብ ደገ ከም ዝመፅእ ጌርና እቲ መድሃኒት ከም ዝኣቱ ይግበር ነይሩ እዩ ሕልፊ በዓል ክፍሌት ዝሽዑ ኣይተኣስሩ ነይሮም ንሕና ኣብኡ ከለና ንበዓል ክፍሊ ሱስ ሓበሬታ ንህቦም ምስም ቢሮክራሲ እውን ምስኦም እናተረዳደአ ዘድሊ የእትዉ ነይሮም ማለት እዩ። ኣብ ውሽጡ ከለና እውን ሓበሬታ እናሃብና እዮም ምስም የምፁ ነይሮም ምስም እናተረዳዳእና ኢና ዘንገብር ነርና ማለት እዩ። ካልኣይ ነቶም ፍሉይ ሕክምና ፍሉይ መድሃኒት እቲ ኣብ ከተማ ዝርከብ መድሃኒት ሰብ ማንም በፀሓይ እውን ከይዱ ከምፀሓሎም ይክእል እዩ። እቲ ኣብኡ ክርከብ ዘይክእል ናይዞም ፍሉያት ሕሙማት ከም በዓል ተኸስተ ኣዝዩ እቲ መድሃኒት ከቕርብሎም ስለ ዘይከኣሉ ክሕክሞም ስለ ዘይከኣሉ ከም ሓላፍነት ተሸኪሞም እቲ ደርጊ እቲ መውጋእቶም ከዓ ኣዝዩ ከቢድ ስለ ዝነበረ ምርቱዕ ስለ ዝነበረ ንዕኡ ዝኸውን ናይ ሕክምና ኢትዮጵያ እውን ነይርዎ ምኮኑ ኣይፈልጥን። ንሕና ግን ካብ ወፃኢ ነምፅኦ ነርና ጴጥሮስ እምባየ ፓይለት ኮፓይለት እዩ ነይሩ በዓል ጴጥሮስ እምባየ እናተጠቐምና መድሃኒት ካብ ደገ ከም ዝመፅእ ጌርና እቲ መድሃኒት ከም ዝኣቱ ይግበር ነይሩ እዩ። ብሕልፊ በዓል ክፍለ የሱስ ሽዑ ኣይተኣስሩን ነይሮም ንሕና ኣብኡ ከለና ንበዓል ክፍለ የሱስ ሓበሬታ ንህቦም ምስም ቢሮክራሲ እውን ምስኦም እናተረዳደአ ዘድሊ የእትዉ ነይሮም ማለት እዩ። ኣብ ውሽጡ ከለና እውን ሓበሬታ እናሃብና እዮም ምስም የምፁ ነይሮም ምስም እናተረዳዳእና ኢና ዘንገብር ነርና ማለት እዩ። ናና ክልተ ግዜ ትማእሰርቲ ከመይ እዩ መጀመርያ ንሕና ተኣሲርና ተመርሚርና ተቐጥቂጥና ክረኽቡልና ስለ ዘይረኸቡ ኣለም በቃኛ ውሪዶምና ክልተ ዓመት ፀኒሕና ድሕሪ ክልተ ዓመት ከዓ ካልእ ሓድሽ ማእሰርቲ መፅኡ እቶም ሚትን ገለመለን እዮም ሓድሽ ማእሰርቲ ምስ መፀ ንሕና እውን ተኸሲስና መፅእ ከይድና ኣነ ገብሩ ሃይሉ ንጉሴ ኣብርሀ ብእምነት ክብሪ ኣብን ተፀዊዑ ነይሩ እዚኦም እንደገና ካብ ቤት ማእሰርቲ ኢና ተፀዊዕና ከድና ሰሎሙን ፍቓዱ ኪዳነ ገብረ ሚካኤል እውን ካብ ምሩኻት ቤተ መንግስቲ ማእኸላዊ ከማና ኣይኮነን ቤተ መንግስቲ እቲ ዝሓየለ እቲ ዝኸፈአ ምርመራ ኣብ ቤተ መንግስቲ እዩ። ስለዚ ንሕና ሕጂ ካብ ቤት ማእሰርቲ ኣብኡ ከድና ኣብኡ እዩ እቲ ካልኣይ ምርመራ ኣብርሀ ብእምነት እውን ኣብኡ እናተመርመረ እዩ ሞይቱ ሕጂ ካብቶም ዝሞቱ ሓደ ከምዚ ዝበልክዎ ቀዲሙ ዝሞተ ኣብርሀ ብእምነት ቅድሚኡ ሓደ ምኬል ሃይለ ዝበሃል ነጊረኩም ነራ እናተመርመረ ከሎ ኣብቲ ቀዳማይ ምርመራ እናተመርመረ ዝሞተ ርኢ ኣለኹ ኣነ ካብኡ ቀፂልካ ካብ መእሰርቲ ነስመራ ውፅኦም ዝቀተልዎም ድማ ቢሮክራሲ በዕሉ ገብሩ ተስፋ ጋብር ገብሪ ሂወት ተክለ መብራህቱ ኣበበ ዝበሃል ከዓ መብራህቱ ኣበበ ዝበሃል ብርቱዕ ሓያል ኢንፋክት ወዚ ግሬት ማን መብራህቱ ኣበበ ምስኦም ነይሩ ዝዝክሮም ምስኦም እዮም። ሕጂ
2: ካብ ቤት ማእሰርቲ ክንፍታሕ ኢና ዝብል ግምት ነይርኩም ዶ?
3: ተስፋ ኣይኮነን ነይሩና ናይ መንግስቲ ኢትዮጵያ ወይ ከዓ ናይ ደርግ ምውዳቕ ግን መዓልታዊ ንከታተሎ ነርና። ስለምንታይ ሓንቲ ኣብ 27 በዓል ያቆብ ዝነበረቶም ራድዮ ነይራሃና ድምፂ ሓፋሽ መዓልታዊ ንከታተል ካልእ ናይ ዓለም ክስያቱ ንሰምዕ ካልኣይቲ ብ51 ምስ በዓል ሰሎሙን ነበረት ራድዮ ነይራሃና ከምኡ ከዓ ሓሊፈን ነይረን። እዚ ብወግዒ ካብ ሜዳ ዝመፅእ ዝነበረ ማዕበል ምስኡ ናይ ወያነ እውን ምሳና ኣባላት ስለ ዝነበሩ ኩሉ እንዳ ናበይ ገፁ መፅእ ከም ዘሎ ትውግእ ስለ ዝፈለጥና እቲ ናይ መወዳእታ ወይ ክንመውት ኢና ወይ ክንወፅ ኢና ዝብል ተስፋ ሸዑ ይመፅ ማለት ሲ እቲ ሞት ኩሉ ግዜ እዩ ነይሩ። እቲ ስዕረት ናይ ኢትዮጵያ እንዳቀረበ ምስ መፀ ግን በቃ ማፓን ፂፍና ብስርዓት ሲ በዚ እንድሕር ኮይኑ ከምዚ ከምዚ እስትራቴጂ ውግእ ትሕንፅፅ ከምኡ ልክ እንዳረኣና ኢና ትውግእ ክሳኸዱ ብዝኾነታ ናይ መወዳእቲ መዓልቲ እቲ ውግእ እንዳቀልጠፎ ምስ መፀ ወረወረ ኢትዮጵያ ሰራዊቱ ፈርስ ከም ዘሎ ኣብ ደገ ካላሽናት በቕራሽ ሸጥ ከም ዘሎ ሽዑ ንተኣኻኸቢ ኢና እቲ ውድብ እውን ውዳቤ ስለ ዝነበረና እሞ ሕጂ ክቐትሉና እዮም ሕጂ እንድሕሪ ናብ ምቕታል ገጾም ዝኾኑ ኮይኖም ተጣፊ ኢና ዝተረፈ ክተርፍ ወይቲ እምዳድ ናይ እንዳ ፖሊስ ነይርዎም ኣው ንሱ ቅሩብ መፅናዕቲ ገርና ኣሉ ነርና።
2: እታ ዝወፅኹምላ ህሞትከ ከመይ ነበረት?
3: ኣብኡ ኢንዳስትሪ ነይሩ ከምዚ ህብረት ሱቅ ዝበሃል ናይ እሱራት ኣቑሑ ዝመፆ ነይሩ ንዕኡ በቦንኪርካ ተኽስን በበ ሰሴርካ ሽዑ ምውፃእ ኮይኑ ብሙሉእ ኤርትራዊ ከዓ ኣብ ኣፍ ደገ ፀኒሑ ዝኾነ ምሩኽ ዝበሃል 5-4 እንዳሓዘ ብማኪና ከድና እቲ ሽዑ ንወፀሉ ነበርና ኣስመራ ክትተሓዝ ከለና ኣብቲ ኣለም በቃኝ ውሽጡ ኣለና ኣዲስ ኣበባ ቅድሚ ምትሓዝ ሓንቲ መዓልቲ ቤት ማእሰርቲ ፈሪሱ እታ ዝወፃእናላ ምሸት ሙሉእ ለይቲ ውግእ ሓዲሩ ኣዲስ ኣበባ ነፃ ኮይኑ

ኣብ ዓለም ካብ ዝተኻየዱ ሓርነታውያን ምንቅስቓሳት ኣብ እንግድዓ ህዝቢ ገጠር ተወጢሖም ይዕወቱ ኸም ዝነበሩ ታሪኽ መስኪርዎ ዝነብር ሓቂ እዩ። ህዝባዊ ግንባር ሓርነት ኤርትራ መሪሑ ዝዕወቶ ሰውራ ኤርትራ እውን ዓንዲ ሕቑኡ ህዝቢ ገጠር እዩ ነይሩ። ተጋደልቲ ጋሻ ቐትርን ጋሻ ለይትን ኮይኖም ኣብ ዓድታትን ህዝብን ገጠር ብቐጻሊ እንተዘይበልዑን እንተዘይሰትዩን እቲ ህዝቢ ብጉልበቱ ኣእዱጉ ናባቕሉን ጢኢትን ቦምባን እንተዘየቐብል ዕጫ ናይቲ ውድብ እንታይ ምኾነ?

መንስያት ናጽነት ድሕርቲ ኣብ ድፍዓት ናቕፋን ታሪኻዊ ቅርስታትን ናቕፋ ዝገበርዎ ናይ ክልተ መዓልታት ታሪኽን ሓላፍነትን ናይ ምውራስ ጉዕዞ ናብቲ ህዝባዊ ግንባር ሓርነት ኤርትራ ደጀኑ ዝነበረ ከባቢታት ሳሕል ክበጽሑ ተበጊሶም ኣለዉ። ብዝተዋህብኦም ክልተ ሄሊኮፕተራት ድማ ሰፈራያታትና ክንበጽሕ ብኣካል ድማ ምስቲ ጽንዓቶም ክንራኸብን ነቲ ንሶም ዝጀመርዎ ዓብዛንታ ክንቅጽልን ኢሎም እነውነቒሎም። ብርግጽ መንእስያት ዝሃገር ብዅልዮም ወሪሶም።

እዚ ብልዕሊኡ ዝበሩ ዘለዉ ጎቦታት ስንጭሮታትን ሩባታትን ሎሚ ናጽነት ተረኺቡ ጸሚይዎ ኣሎ እምበር ብፋጻ ጠያይትን ሂምታ መዳፋዓትን ዕረፍቲ ዘይነበሮ ኸባቢ እዩ። ብውሽጢ ልቦም ምስ ነፍሲ ወከፍ ዝርእይዎ ዘለዉ ቦታ ይዕልሉ ኣለዉ። ብልቦም ምስቶም ኣብዚ ንዓመታት ዝተቐመጡን ኣብዚ ንኽትነብሮ ዘሸግር ጎቦታት መዓልታዊ ዕማም ሰውራ ዝፍጽሙ ዝነበሩ በቲ ሽዑ እዋን መዛንኦም ዝነበሩ መንእሰያት ተራኺቦም ኣለዉ። ቅርጺ መሬት ሃገሮም እናድነቑ ንውሽጢ ሳሕል ገጾም ይበሩ ኣለዉ።

ኣብ ጂኦግራፊ ኤርትራ ንምክልኻል ብዘለዎ ምችው ቅርፂ መሬትን ምስ ባሕርን ሱዳንን ብዘለዎ ናይ ምድዋብ ብልጫን ሳሕል ህዝባዊ ግንባር ሓርነት ኤርትራ ደጀኑ ክገብሮ ዝሓረዮ እስትራተጂያዊ ቦታ እዩ። እቲ ያብኡ ዝነብር ህዝቢ መብዛሕትኡ ኣብ መጓሰ ዝምርኮስ ህይወት ስለ ዝነበሮን ዘለዎን ከዓ ምስ ኣብ ገጠር ዝነብር ህዝቢ እዩ ዝምደብ። ኣብቲ ቐውጢ ናይ ምርብራብ እዋን እቲ ዓብዛንታ ዝተሰርሐሉ ሳሕል እቲ ምስ ተጋደልቲ ደቁ ታሪኽ ዝሰርሐን ንሰውራ ዝሓቖፈን ህዝቢ ኸዓ ህዝቢ ሳሕል ኮይኑ ሎሚ ድሕሪ 28 ዓመታት ናጽነት ኣብ ህዝቢ ሳሕል ሰውረት ማለት ሰውራት ትብል ቃል ብናፍቖትን ብምድንፋቕን እያ እትለዓል።

ድሕሪ ናይ ደቓይቕ በረራ ተሳተፍቲ ሰነዳዊ ፊልም እቲ ዓብዛንታ ዝኾኑ መንእሰያት ናጽነት ኣብ ድሪት ንእዞቦ ኣዶባሓ ኣብቲ ብመስከረም 1986 ጽምብል ብሩራዊ ኢዮቤልዩ ምጅማር ሰውራ ኤርትራ ዝተኻየደሉን ናይ ህዝባዊ ግንባር ሓርነት ኤርትራ ማእከል ዕቃበን ጽገናን ኣጽዋር ዝነበረ ብእንዳ ኤምዳድ ዝፍለጥ ኣሃዱ ዝነበሮ ቦታ በጺሖም ኣለዉ። እቲ ታሪኽ ዝሰርሐ ህዝቢ ነቶም ብኣካል ክበጽሕዎን ትርክታ ልቡ ኽሰምዑን ዝመጽዎ መንእሰያት ብሓጐስ እዩ ተቐቢልዎም። ኣሰናይ ብድሓን መጻእኩም ውላድ ሕርየት፣ ደቂ ናጽነት እንቋዕ ብሰላም መጻእኩም ብምባል ድማ እንሆ ንምቕባሎም ላዕልን ታሕትን ክብል ተራእዩ።

0: እዛ ገረብ ኣብ እዋን ሰውራ ካብ መጥቃዕቲ ነፈርቲ ጸላዊ መዕቆቢት ተጋደልትን ኣጽዋሮምን ዝነበረት ታሪኻዊት ገረብ ምንባራ እቶም ደቂ ዓዲ የዘንትዉ። ድሕሪ ናጽነት ድማ መላ ዘቤትን ሓቋፊትን ናይዚ ህዝቢ ኾይና ተገልግላላ። እቲ ርክብ ናይ ኣውረስትን ወረስትን ኣብ ትሕቲ እዛ ዓባይ ገረብ ተጀሚሩ። ኣመሓዳሪ ንኡዞባ ኣዶብሓ ኣቶ እድሪስ ዓሊ ንመኽፈትን ምኽንያትን ናይቲ ኣኼባን ከብርህ ከሎ ምስቶም መንእስያት ዝጓዓዝ ዘሎ ገዲም ተጋዳላይ ሓመኖር እድሪስ ድማ ወለዶታት እናተወራረስዮም ዝነብሩ ብዝብል ሓሳብ መእተዊ መደረታት ኣስሚዖም
1: ኣጣም ለሎ ፍዕለን ምን ጃንብ ናይ ሕኩመት ወጃንብ ናይ ጀብሃት እሊ ሸዓብሊ ታሪክ ናይ ንዳል ዶር ላዓላግሉ ዝብል ምጅተማዕ ናይ ሳሕሊ እነብላዓና እንደበሎ ግላእ ሓያት ናይኩም ግልህጅክ ማጣም ኣሎ በስ ምስልኩም እባ ታሪክ ደግሉ ተኣምሮ ውህቶም ለለእምሩ ዝያደት መሳእላት
2: ሎሚ እቶም ኣብ ግዜ ቓልሲ ምሳኹም ዝጋደሉ ዝነበሩ ተጋደልትን ድሕርና ጽነት ዝተወልዱን ዝዓበዩን መንእስያትን ምሳኹም ክራኸቡን ክዛተዩን መጺኦም ኣለዉ። በቲ ንስኹም እትፈልጥዎ ታሪኽ ምሳኹም ክዘራረብ እዮም። ብብዙሕ ወጻኢታት እዮም ኣብዚ በጺሖም ዘለዉ። ናብዚ ንምብጻሕ ንዝገበርዎ ጻዕሪ ብስመይን ብስምኩምን የመስግኖም። እቶም ኣብዚ ሳሕል ንነብር ዝነበርና ህዝብን ተጋደልትን ብጽቡቕ ኢና ንፋለጥ። እዞም ትርእይዎም ዘለኹም መንእስያት ግና ድሕርና ጽነት ዝተወልድ እዮም። ኣብዚ መድረኽ እዚ ድማ በጺሖም ኣለዉ። ታሪኽ ካብቶም ፍጹምቲ ክዝንተ ከሎ ሓቀኛን ጥዑን እዩ ዝኸውን። ስለዚ ሎሚ ኣብዚ ተኣኪብኩም ዘለኹም ብዕድመ ዝሸምገልኩም ኣቦታትን ኣዴታትን ነቲ ዝውዓልኩምሉን እቲ ዝክርዎን ታሪኽ ናብዞም ደቅኹም ክሰጋገር ምእንቲ በቢ እቲ ዝክርዎ ክተዘንትውሎም እላበወኩም። ጽንኢ ኢልኩም ስለ ዝሰማዕኩምኒ ኣመስግን። ዓወት ንሓፋሽ
1: ግላሃሎ ወላህቶም ዝሓድዎምኒ ኢና ከማ ላላት ሓደ ወከማ ግላ ንእምር ታብዓት ርግባ ኣንስ ርግባ ክልትሻርኮ እትላ ካነት እትወስእ ወዲ ብላ ተሰማዕኩን ይህኒ ውህቶም እሸክረኩም ኣብቶ ግርሒብ ገቢል
3: ሰላሙ ዓለይኩም ሰብ ሓጠር ወፈራሰት ሰብ ኢማን ወሰባተት ሰብ ምርወት ሰብ ዒጣት ሰውረት ኣንስኩም ወተብዓትኩም ክፈልየኩም ሚቱ ለሰበብ ለዲብላ ካናም ጤና እሎም ግስያም ልህለው ውምስልኩም ልህለው እንቱም ሰውረ ተኣሰስኩም ዝሉም እንደእብይኩም እስትዕማር እንደእብይኩም ቃሊ ውላትኩም ፍላም ከብደትኩም
2: ሰላም ከመይ ትኾኑ ህዝቢ እምነትን ጅግንነትን ህዝቢ ሓበንን ጽንዓትን ዓንዲ ሕቆ ሰውራ ኣንስታይኩም ተባዕታይኩም ከመይ ትኾኑ። ሎሚ ኣምጺእና ዘሎ መደብ እዞም ትርእይዎም ዘለኹ መንእሰያት ምሳኹም ንምርኻብ እዩ። ንስኹም መግዛእቲ ንምልጋስ እቲ ክቡር ፍረ ማህፀንኩም ዝኾነ ውላድኩም ብምሃብ ንስለ ናጽነትን ረሃዋን እዚ ሃገር ሰውራ ዝጀመርኩም ህዝቢ ኢኹም። ንስኹም ባርነት ኣይንደልን እምብን መግዛእቲ ኢልኩም መስዋእቲ ዝመረፅኩም ህዝቢ ኢኹም። ከም ህዝቢ ኤርትራ ዝበለ ህዝቢ የለን። ደሙ ብሓንቲ ልቢ ዝጭንጓዕ ህዝቢ እዩ። ከምኡ ስለ ዝኾነ እዩ ነቲ ዝጀመርኩሞ ሰውራ ኣብ ዓወት ዘብጻሕኩሞ። ንስኹም እኮ ምግቢ ኮንኩም፣ ማይ ኮንኩም፣ ጉልበት ኮንኩም፣ ነቲ ሰውራ ኣብ ዝብጻሕ ዘብጻሕኩም ህዝቢ ኢኹም። ሳላኹም ሳላ ደቅኹምን ሳላ ፈጣርን ድማ እቲ ሰውራ ተዓዊቱ። ንስኹም ትማሊ ብረት ዓጢቕኩም ዝመከትኩም ሎም ድማ ብረት ዓጢቕኩም ሃገር ትሕልው ዘለኹም ህዝቢ ኢኹም። ንሕና ከም ህዝቢ ሒደት ከለና ብዙሓት ጽጉማት ከለና ዕሩፋት ኮይንና ዝንብረና እምነትን ጽንዓትን እንውንን ህዝቢ ኢና። እቶም ነዚ ዝፈልጡ ጸላእትና ጉረባብትና እውን ደሚርካ ናጽነት ምስ ረኸብና እውን ኣይቕሰኑናን። የግዳስ ሕጂ እውን ክቡር ዋጋ ኸፊልና ሃገር ውሕስቲ ጌርና ኣሎና።

0: እቶም ካባኹም ሕድሪ ዝተቐበሉ ምዑታት ደቅኹም ሳላ ዝመከቱ ሎሚ ኣብ ዓለም እቲ ኰሪዑ ዝነብር ዘሎ ህዝቢ ኤርትራዊ ጥራዩ ሳላ ፍጣርን ሳላ ህዝብናን ኣብዚ በጺሕና ኣሎና። ሎሚ እምበኣር ብኣጋጣሚ መበል 25 ዓመት ብሩራዊ ኢዮቤልዩ ምምስራት መሰልጠኒ ማእከል ሃገራዊ ኣገልግሎት ሳዋ እቲ ዓብዪ ዛንታ ብዝብል ኣርእስቲ ዝዳለ ዘሎ ሰነዳዊ ፊልም እዞም ዝወርሱና ዘለዉ ንሓለዋን ልምዓትን እዚ ሃገር ተዓጢቖም ዘለዉ መንእሰያት ካባኹም ታሪኾም ክፈልጡ እዮም መጺኦም ዘለዉ። ወለዶታት እናተወራረሰ እዩ ዝነብር እሞ ንሶም ካባኹም ደቆም ከዓ ካብኦም ክወርሱ ምእንቲ ከተወርስዎም መጺኦም ኣለዉ።
1: ቀደመላ ሓላፋያ ሓኮ ይለእምር ወእደል ሃላታ ይለእምር ጋጥቃዳማ ሓተ ይለእምር ወገበይ በዳኹ ጣብጣብ ሃለቶ ንዛልክ ኣንስኩም ወተባዓትኩም ልለተእምሮ ልትብሎ እግሊ ዳወግሞ ምስልኩም እግሊ ኣእምሮ ምንኩም ሚተ ልምስኡል የ ልእደት ሓምውሎምታ ወታሪክ ክና ዓላ ወታሪክ ክና ሓልፋ ኣደመ ክነውደው ውላጄ ወደመ ክነትተሓደ ምንኩም ተረዶ ጎብርኩም ህሌና ቀደምላ ታሪክና ብለ ገይሳዕላ እግልቲ ይበሎ ልብኩም ከልሕድ እንደከሰትኩም እግልቲ ዳግሞ ግለፍልምናፍዑም ወደ ሓንኩም ግያየትላ ሓጨራ

0: ምዞም መንእሰያት ተጓዒዙ ዘሎ ፍናን ኣብርሃም ኣብ 1984 ናብ ሳሕሊ ተወሊዱ። ኣብ ሳሕል ምውላዱ ድማ ፍናን ይስምዖ። ናብ ዓዱ ብምምፅኡን ምስቶም ዘዕበይዎ ህዝብን ምስቲ ፍሑኽ ዝበለሉ ሓመድን ምርኻቡን ሎሚ ድማ ዓብዩን ተማሂሩን ስድሩኡን ታሪኹን ክርኢ ምስ መዘናታቱ ናብቲ መሰረቱ ዝኾነ ሳሕል ምምፅኡ ሕጉስ ምዃኑን ድሕር ምግላጽ
1: ኣነ 1984 ኣብዚ ቦታ እዚ የተወሊድ ኣብዚ ቦታ እዚ ምስ ህዝቢ ሳሕል ኩሉ ዓይነት መከራ ርየ ኩሉ ዓይነት መከራ። ስለዚ እዚ ከባቢ ወይ ከዓ እዚ ብዚ ዘሎ ሕብረተሰብ ወላድዮ እዩ ናዓይ ናይ ደም ወላድዮ እዩ ማለት እዩ። ሎሚ ድሕሪ 28 ዓመት ናብ ሳሕል ናብቲ መበቆሎ እዩ ክመፅእ ከለኹ እሞ ከዓ ከምዚ ኢለ ምስቶም ናይ ብሓቂ ስድራይ ምስቶም ናይ ብሓቂ ወለደይ ታተ ዘበሉኒ እግሪ ዘትከሉኒ ክራኸብ ከለኹ ካብ ውሽጢ ልበይ ፍሉይ ሓጎስ ይስማዓኒ። ከምኡ ስለ ዝኾነ እዚ ህዝቢ እዚ ወይ እዚ ኣብዚ ከባቢ ዘሎ ሕብረተሰብ ብኩሉ ዓቕሙ ሂወቱ እውን እናኸፈለ ነቲ ሰውራ ኣብ ዝብፃሕ ዘብፅሐ ክሳብ ሕጂ ከዓ ኣብታ መበቆሉ መሬት ዘሎ ህዝቢ እዩ። ሓደ ዓብዪ መምህር ናይ ታሪክ እዩ ንዝመፅእ ወለዶታት ማለት እዩ። ሳሕል ማለት ኤርትራ ማለት እዩ፣ መጻኢት ናይ ኤርትራ። ኣነ ኣብዘየ ዝርያ ማለት እዩ። ሎማ ዓንቲ ከዓ ድሕሪ 28 ዓመት መፅአ ነዚ ሕብረተሰብ እዚ ክሪኦ ከለኹ ኣቀባብላኹም ርኢናዮ ኣዝዩ ዘሕጉስ። ስለዚ ክብረት ሃበለይ ንመጻኢ ብሓንሳብ ኣለና ይቐኒለይ።

0: ኣቤት ትምህርቲ ዋርሳ ይከኣሎ ሳዋ ከም መምህር ኮይኑ ዘገልግል ዘሎ ሓመኖር እውን በቲ ካብ ኣቦታቱ ዝወርሶ ዘሎ ታሪኽ ጅግንነት ከም ዝሕበንን ንሱ እውን ከም ቀጻሊ ናይቲ ዓቢ ዛንታ ነቶም ካብ ምሉእ ሃገር ተኣኻኺቦም ኣብ ሳዋ ዝመሃሩ መንእሰያት ኣሕዋቱ ኣርኣያ ንምዃን ካብ ሰብ ታሪኽ ታሪኽ ክሰንቕ ከም ዝመፀን ብኸምዚ ይገልጾ።
1: መድረኽቲ ዋርሳ ይከኣሎ ሳዋ ከም መድረስ ኣናደርስ ክትል ቃርን 21 ኩሉ መረት ምመሓጀት ለ ኦሮም ተማዕ ግልጣ ወርጋ ምንኣካን ግልጣ ሓጋ ምንገቢ ዕልም ለስተሓጅ እዩ ድራሲ ስለስተሓጅ እዩ ካእዳ ነመን ግፋሪኩም ሓደ ሸዓብ ሳሓል ከመመሃለስ ሰውረት እንዳሓቐፍኩም ሕርት ዘምፀኩም ዮም ተጠጥቢራ ደውለት ውታ ብንሃ ደውለት ኣብሕበር እግል ምስል ንሄር መላስተሓዘየና ኣላ እቲ ዕልም ውሳቃፈት ግን ፈረር ብ ኩሉ መታክል ሓልፍ ኣኸባኑ ባፅ ሰበትላ ሕኩመት እደ እለ ዮም ማፃምኩም ፍግሪት ናቱ ሕናዮም ኩሉ ከም ሰልባጥራ ዮም ሕኩመት ኣብ ክሱ ሸዓባ
2: ብመጀመርያ ስመይ መምህር መሓመድ ኑር ይበሃል። ኣብ ሳዋ ቤት ትምህርቲ ዋርሳ ይከኣሎ መምህር እየ። ሓደ ሕብረተሰብ ክዓብን ክምዕብልን እንተኮይኑ ትምህርቲ የድልዮ። ህዝቢ ሳሓል ከምቲ ትማሊ ንሰውራ ሓቒፍኩም ናጽነ ዘምጻእኩም ሎሚ ድማ ኣብ ዕብየት እዚ ሃገር ብሓባር ምእንቲ ክንግስግስ ንትምህርትን ባህላዊ ንቕሓትን ዕላማ ጌርና ክንሰርሕላ ኣበወኩም። ሎሚ ኩሉ ማሕለኻታት ናይ ዚ ሃገር ተወዲዩ ኣሎ። ከም ውፅኢት ኢና ሎሚ መጺእናኩም ዘለና። ተጻብኦታትና ተወዲዩ ኣሎ። ስለዚ ኢና ሎሚ እዞም ትርኢና ዘለኹ መንእሰያት ክንርእየኩም በቂዕና ዘለና። ህዝቢ ሳሓል ኩሉ ትፈልጡ ህዝቢ ኢኹም። መምህር ከም ምዃነይ ግና ንዅሎም ንኣይሽቱ ኣሕዋተይ ከተምህርዎምን ብሳዋ ኣቢሎም ክሓልፉን ኣብ ዕብየት እዚ ሃገር ኢድ ክሕውሱን እላበወኩም። ኤርትራ ሓንቲ ሃገር እያ። ብቝፅሪ ኢና 9 ብሄራት ንብሃል እምበር ሓደ ህዝቢ ኢና። ብቝፅሪ ኢና 2 ሃይማኖታት ንብሃል እምበር ሓደ እምነትና ህዝቢ ኢና። ስለዚ ናብ ልምዓት ወፊርና ክንዕወት ዝጽግመና ህዝቢ ይኮነን። ብፍላይ ድማ ህዝቢ ሳሕል ሰብ ገዚፍ ተመክሮ ብምዃንኩም ከም ትማሊ ነዚ መድረኽ እዚ እውን ክትቅልስዎ ተራኹም ዕዘዝ እዩ። ኤርትራ ሃገርናያ ብዘይካና ዝሓምላን ዝግደሰላን የብላን። ነዚ ኣሚንና ዓቢና ንእሽቶናን ብሓድነት ክንሰርሕ ከነልምዓን ክንሕልዋን ሃገር ትጽበየና ኣላ። እዚ ትርእይዎ ዘለኹም ወለዶ ድማ ነቲ ሃገር ዝቐረበተሉ ዕድል ተጠቒሙ ዝዓበየን ዝተምሃረን ኮይኑ ሎሚ ምሳኹም ክራኸብን ክወርስን እዩ መጺእኩም ዘሎ። እንቋዕ ብሰላም ጸናሕኩምና የቐኒየለይ
1: ርትሪ ዓድና ምኒናው ኮን ኦር ሓመምባ ኦር የውዳ ቀደም ግበር ሓዳና ውሕዳትና እንዳተረድና ክልትና ንኡሽና ዋዓብና ስያደት ኣርዳትና ግንዕቐብ ሓተ ግንግባእ ብዝያድ ዳኽላ ዓድ ነብር ኣለና ሸዓብ ኩሉ ሸዓብ ርትሪ ሓቲ እንደጋና ግላል ጠበረና ብናወት ዓሚር ኣኸና ግንብፃሕ እብላ ከንፊና እትፋነይኩም እልጅሊ የኒ እልበክትሊ እንደራክባ ድራሰት ዳተወቐላ ደረጀትና ድረሰ እንደባፅሓ ዮመቶ ምስልኩም ግልዳግዱ ማፅላ ኣሰናይ ድሓንጠንሕኹና ኣና ብሕጭረቤል ስላቶም ውሽኹ
3: ንሕና መንእስያት ደቅኹም ኢና ንዓኹም ክንርኢ ንዓኹም ክንበፅሕ መፂና ኣለና። ንሕና ኩላትና እዞም መንእስያት ድሕሪ ናፅነት ዝተወለድና እኳ እንተኾና እቲ ኣበርክቶ ናይዚ ህዝቢ ኣብ ሰውሩኡ ዝገብሮ ዝነበረ ሓገዛት ንፈልጦ ኢና። ሳሓል ክዝከር ከሎ ወይ ህዝቢ ሳሓል ነፍሲ ወከፍ ኤርትራዊ ብሓበን እዩ ዝዝክሮ። ምክንያቱ ከምዚ ኣቐዲሞ ክብሎ ፅናሕኩ ታሪክና ስለ ዝኾነ መበቆልና ስለ ዝኾነ ንሳሓል ከም ኣገዳሲ ቦታ ኢና ንፈልጦ ማለት እዩ። ስለዚ ንስኹም ኣቦታትና፣ ንስኹም ታሪክና፣ ንስኹም መንነትና፣ ንሕና ደቅኹም ታሪክና ፈሊጥና ኣለና። ታሪክና ክንወርስ ድልዋት ኢና። ንሕና ከም መንእስያት ከም ሓድሽ ወለዶ መጠን ንዓኹም ከነኽብር ግዴታና እዩ። መሰረትና ስለ ዝኾንኩም ይቐኒለ
0: ኣቦታትን ኣዴታትን ሳሕል በቲ ኣርእስቲ ኣዝዮም እዮም ተሓጒሶም። ንተጋደልቲ ደቆም ናፊቖም ምህላዎም ኣብ ገጾም ዝንበብ ጽሑፍ ኣሎ። ምስ ደቂ ደቆም ርኻቦም ንነፍሶም ዕድለኛታት ኢና ኢሎም ገሊጾማ። ካብቲ ኣብእዋን ገድሊ ዝነበረ ሃለኽለኽን መስዋእትን ተገላጊሎም ናጽነትን ደቂ ናጽነትን ምርካቦምን ብታሪኾም ዝኾርዕን ዝሕበንን ክወርሶም ዝመጸ ወለዶ ምርኣዮምን ኣብ ልቦም ሓጐስ ክውዕሎም
4: ሓንመጠኮና ወአልሓምዱልላ ምንዲ ብሰላመትኩም ባጥሓኩና ሓነ ብሰላማትና ጣንሓናኩም ወቃደ መለስ ብፍልውላምኩም ዓነ ወንርእየኩም ምፈታዓና ወአልሓምዱልላ ዓለልዎማጀሃ ዋነ ልብላ ሓደ በስ ኩለ ተኣመት ለ ተውስየት ቀደም የ ተኣመት ለ ኩልኩም ነውስኩም ቤእተየልኩምሃ ሕነ በስ ፍልውላ ዓነ ዲቦ መርኢትኩም ወአልሓምዱልላ ለመርኢት ርኤና
5: መርሓባ። ንስኹም ብሰላም ብምምጻእኹም ንሕና ድማ ብሰላም ስለ ዝጸናሕናኩም ንኣምላኽ ነመስግን። ናፊቕናኩም ነርና፣ ክንርእየኩም ንምነ ነርና፣ እንቋዕ ተረኸብናን ተረኣኣናን። በቲ ንሰውራ ዝነበረና ፍቕሪ ክንርእየኩም ኣዚና ታዊኽና ነርና። ሎሚ ስለ ዝፈጸምኩማ ድማ ንኣምላኽ ነመስግኖ። እዞም ሎሚ ትወርስና ዘለኹም ኣብ እምነትኩም ጽንዑ፣ ኣብታ ዝጸንሓትኩም እምነት ኣብኣ ጽንዑ። እቶም ቅድሜኹም ዝነበሩ ኣቦታትኩም ሓደ ገባራይ ካብ ዝመውትሲ ኣነ ክመውት እዮም ዝብሉ ነይሮም። እዚ ድማ ብሓቂ እምበር ብሓሶት ኣይኮንኩም ዝብለኩም ዘለኹ። እቶም ተጋደልቲ ኩሎም ይፈትውና ነይሮም። ኣነ ሎሚ ዝላግወኩም ከምቶም ዝፈትውና ዝነበሩ ኣያታትኩም ክትፈትውና፣ ከምታ ነታ መሬት ዘፍቀርዋ ድማ እታ እምነት ክስዕብዋ እላበወኩም። ንዅልኹም እዞም መጺኹም ዘለኹም ኣወዳትኩምን ኣዋልድኩምን ከምቲ ዘልዕሉናን ዝፈትውናን ዝነበሩ ክተልዕሉናን ክትፈትውናን ብነብስና ንላበወኩም፣ ብመሬትን ሃገርን ንላበወኩም፣ ብትምህርቲ ንላበወኩም። እንሻላኽ ከዓ ክተልዕሉናን መሬትኩም ክተልዕሉን እዚኣ ኣብ ቅድሚ ኣምላኽ እላበወኩም።
4: ለለዎም ዓለዋትና ወዲበ እርድዮትኩም ኣማነት ለበውኩም እተ እርድየት ለዓለዋ ግልላ ተርፍዑ ኣነ ትወሰይኩም እንቱም ለማጣም ህለየኩም ኣንስኩም ወተባዕትኩም ኩማ ህቶም እና ራፍዑ ዓለው ወነቅ ለሓሽሙ ዓለው ወነቅ ዓዱር ዓለው ግልተቃድሩና ግልጥፍተውና እብርሕና ንትፋነየኩም ወበ እርድየት ክባ ወጣን ንትፋነየኩም ወበ ተዕሊም ንትፋነየኩም እንቱም ለይና እንሻ ላ ትራፍዑና ወወጣዓንኩም ራፍዑ ገና ሕና ትርቢ ኢላ ጣዓልባ መለ
6: መርሓባ ብኩም እንቱም ለመጠኩምና ወሰናይ መጠኩም ወሰናይ እሊ መጅታም ዓሊዳ ካብና ምን ወክት ጣዊል በርዱ እሊ ነውት ልምጣና ምፈቴ ወትምጡና ምፈቴ ወ እደ ያ ሰናይ መጠኩና ኣደኩም ግን ይበለኩም እየን ቃድር ኣይዋ እላ ለእደ መጠኩናታ الحمد لله صنع عديهن لسلام عبيت وسلام بطحنا والعريض مطيت ولازم الارد قدام ارد قل لنسا وحقه قل لنسا اندل ولي يكون حاجة بسيطة عما قل لنسا بيلا من قبل ما يدي بولك إلا عديهن
2: مرحبا انكو عمساكمنا انكو عدما كمزيلنا قز نقز ترخبنا ازم الرخب زي ዝናፍቕና ዮን ነዊሕ ዝተመነና የን ብምዃኑ እንኳዕ ደኣ መጻኹምና እምበር ደንጊኹምና ኣይንብለኩምን ኢና። ወዲ ሰብ ኣሸንኳይዶ ንመሬቱን ንሪሙን ነታ ንእሽቶ ዝውንና ሃገር እንተ ዘይረኺብዋ እኳ ትንፋስ እዩ ዝህበላ። እቲ ንቤቱን ንመሬቱን ዘገልግል ምስጋና ካብ ካልኦት ኣይጽበን እዩ። ንሕና ድማ ግቡእና ኢና ጌርና። ሎሚ እዞም መጺኡኩም ዘለኹም ንእሽቱን ዓበይትን ንሕናን ስለ እዚ ሃገር ኢና ተራኺብና ዘለና። እቲ ትማሊ ነብሱ ዝበጀዎ ጅግና ነዛ ሎሚ ዘራኸበት ናሃገር እዩ ተበጅዩ። እዚ ህዝቢ በዓል ታሪኽን በዓል መሰልን ክኸውን ኢልዩ ተቓሊሱ። ረሃፁን ዶምን እንተዘያፍሲሱ ታሪኽን መሰልን ካብ ካልኦት ከም ዘይረኽቦ ስለ ዝፈለጠዩ ተቓሊሱ። ብምምጻእኩም ኣዝየ ስለ ዝተሓጐስኬ ዘመስግነኩም ዘለኹ። ህዝባዊ ግንባር ሓርነት ኤርትራ እቲ ኣውፂኣቶ ዝነበረት ሃገራዊ ፕሮግራም ዲሞክራስያውን ፍትሓውን እዩ ነይሩ። በዚ ፕሮግራም እዚ እዩ ንህዝቢ ወዲብዎ። እቲ ናጽነትን ሰላምን ዘምጸውን ንሱ እዩ። እንግሊዝ ነዚ ሃገር ካብ ጥልያን ምስ ተረከባ ንህዝቢ ኤርትራ ክገልጾ ኸሎ ኣብቲ ትሕቲ እምኒ ዝተሓብአት ዕንቅርቢዒቲኻ ገዲፍካለይ፣ እዚ ህዝቢ ሓያል ህዝቢ እዩ ብምባል ገሊጽዎ ነይሩ። ህዝቢ ኤርትራ ካብ ቀደም ጀሚሩ ታሪኽ ዘለዎ ህዝቢ እዩ። ሰብ ታሪኹ ክርስዕ የብሉን። ብሕቑናን ብጥሪትናን ደድሕሪ ደቅና እናኸድና ኢና ናብ ናጽነት በጺሕና። ድሕርና ጽነት እውን ካብ ጎረባብትና ዝበጽሓና ገበን መዓስ ቀሊል ኮይኑ ግን ከዓ እምነት ጽንዓትን ሓቅን እንተሎ ሽግር ተሰጋራ እዩ። እቲ በዓል ሓቂ ቦትሩ ትቐጥን እምበር ኣይትስበርን እያ። ሓቂ ስለ ዝዓጠቕና ኢና ተዓዊትና ሳሕል ብምልእታ ቦታ ታሪኽ እያ። ናይ ቃልስን ጅግንነትን ሰፈር እያ። ኣናብስ ዝነብርዋን ዝወደቑላን ስፍራ ሓበን እያ።
6: ለእኑ እንሳን ኦር በዓል ማሳሓት ገብእ ኩሉ ኣዳም ሓተ ቀይመት ይገብእ ኦረ ህየ ኢለ እሙር ዛቱ ክማት ዓልይተ እዩ መጃል ጀርሩ መጃል ነብረ ጀርሩ መጃል ህጅግ ጀርሩ መጃል ትጃረት ጀርሩ ልጀረር ማዕነተ ክሕፍረት ለ ሕፍረት ለ ኢለ እሙር ይበል ላኪን ከልፍየት ወኢማም ወስሙብ ዝስብነት ሓኳህሌት በዓላ ሓቅ መራሁ ትቃጠን እኒኮ ይትሰበር ብህልመሰል ማዕነተ በዓል ሓቅ ዝበሉ ህለየካ ሞራከ መንቃጠንማ ትተነ እኒኮ ይትሰበር እንዶ ትተነ ታሳድል ሓደ እየ ከትትበለስ ከሰኒ ሕና ሰሓብ ሓቃና መን ወክል ቀዳም እተወክል ለዮም ህለየንም ጠትኩም አልሓምዱልላ ምን መፀኩሙና ተሪፍ ምን ትሓዱ ሳሕል ተሪኮ ኩሉ ለት ብርሙዱ ሓብዩ ትሞተ ውተውስካለ
4: ኣሳናይ ድሓን መጠኩም እገልትረውና ወገልተስምዑና ዋሓናማ ሄኒ ዲባ ኣካናት ለናያ ሰውራትና ወዲባ ዋጣዕና ጣዓን ሓምኩም ሰበትለና ብኢማን ኦብስሙድ ሰኒግን ነትከበተኩም ወሰኒግን ትሓድረኩም ዋጅባና እላማ ይጫት ለዲባ ሓንተ ኣለና ሓተ ምና ታሪክ ለበዲር ላዓላ ለየጣኒ ዲባ ሓንተ እስትዕማር ላዓላ ደባባት ኣትሓንተ ይሃ ዓላ ወጠያራት መላዓላ ዓላ ላኪን እፈድር ረቢ ወፈድላ ቃኢላም ለሃምናሆም ዮም ዲብ ሓንተ ይሃ ብርደት እንንታ
5: ክትርኡናን ክትሰምዑናን እንቋዕ ብድሓን መጻኹም። ንሕና ኸዓ ብእምነትን ብጽንዓትን ኣብ ሰፈር ሰውራን ሃገርን ስለ ጸንሕናኩምን ክንቅበለኩምን ክነእንግደኩምን ግቡእና እዩ። ኣምላኽ መስገን። እዛ ሎሚ ኮፍ ኢልናያ ዘለና ገረብ ትማሊ ታንክታት ሰውራ ዘጽልላላ ታሪኻዊት ገረብ እያ። ቀጺለ ክብሎ ዝለሊ ድማ ብትምህርቲ ብልምዓት ብእምነትን ብጽንዓትን እላብወኩም እዚኦም እቶም ትማሊ ዝዕወቱና እዮም። እቲ ትማሊ ዝዕወተና ምስጢር፣ እታ ትማሊ ዝዕወተትና ሓድነት፣ እቲ ትማሊ ዝዕወተና ጽንዓትን ነውርሰኩም ኣሎና። ብሓቦ መሬትኩም ክትሕልው፣ ነቲ ሓድነት ክትሕልውዋ፣ ብዓቢ ድሌት ክትመሃሩ፣ ንልምዓት ብኩሉ ዓቕምን ጅግንነትን ክትብገሱ እላብወኩም።
4: ዕወትና ብኢማን ወጣዕጋም ፍሉል ኣዴማ ለጅየ ለሓይራ ለጣዕጋም ለበዲር ፍሉል ولا مستير لبدير ستور ولا وحدات لبدير منت اتا اكانا ندا امناها واتا اكانا تا ندا اثبتناها لحيرام قلنا اورسا لحيرام قلنا ارفع حنا دي قدن باعترام هلينا ورسي هيني لا حترف ورسو ارضياتنا قلنا قاب بإيماننا وطعنا قلنا قاب بإيماننا وحداتنا قلنا قاب بإيماننا مدرساتنا قلنا ندرس بإيماننا عمار قلنا عمر بإيماننا وارضياتنا قلنا قاب ብኩል ስሙድና ጥሚእ ካልና ሳፍራ ካልና ወኩሉ ሓላት ወትለቀ
6: ቀደመለ ትምጡውና ወትስእሉና እንፈታዕና ንኣብነለ ሰውረት ምስነ ነብር ዓለት ወዲኢለ ኣካነት ዓለት ላኪን ሓኮ ጌሰት ምኒና እደገት ምኒና ንብልዓነለ ወሮ ሓኮ ጥሙእ ገቢ ኣው ስፍሩ ይገቢ ላሚ ድማ ጋብኣ መገለመሎ ኢሉ ይርኢ ፈት ኣብነ ሕና ኣድመው ምኒና ኢጋን ሓውና ንብልዓና ላኪን እታ ሓሻ ብሪና ያዕለት ርስዕና ያዕለት ሉ ኩሉ ዓላ ላኪን ዕና ንወስነ ገለ ርሕና እንሸፍጋ ኣዲ ሰናይ ድሓመጠኩም።
2: ነዞም ታሪክ ህዝብና ክንፈልጥን ህዝብና ክንርእን ኢልኩም መጺኡኩም ዘለኹም ደቅና ለበዋላትኒ ኣብቲ እዋን ቃልሲ እዚ ኩሉ ህዝቢ ኣብ ቅድሚ ጥኢት ጸላኢ ብጽንዓት ደው ኢሉ ዝተጋደለ ህዝቢ እዩ። ሕጂ ድማ ንዓኹም ይኹን ንኹሎም መንእሰያት እዛ ሃገር ጽንዑ ትብዑ ብለኩም። ጽንዓት ማለት ኣብ ቅድሚ ጸገምን መከራን ብመትከል ደው ምባል ማለት እዩ። ጽንዓት ማለት ኩሉ ሽግራት ኣፍጢጡ እናጠመተካ ኣብ ሃገርካ ደው ኢልካ ክትመሃርን ክትሰርሕን ማለት እዩ። እዚዩ መለለይ ናይቶም ኣቦታትኩም ጸላኢ ጸላኢ በዚሕና ኢሎም ክምሃ ይበሉን። ስለዚ ኣብ ሃገርኩም ጸኒዕኩም ክትነብሩ ቀዳመይቲ ለበዋያ። እታ ካልአይቲ ለበዋይ ድማ ንስኹም ኣብ ሓድሽ መድረኽ ኢኹም ተወሊድኩም፣ ሓድሽ ናይ ልምዓት መድረኽ። ኣብዚ መድረኽ እዚ ኢኹም እትነብሩ፣ እትምሃሩ፣ ሓዳር እትገብሩን እትምዕብሉን። ስለዚ ስለ ነፍስኹምን ስለ ሃገርኩምን ታሪክ ስርሑ። ጠንቋዕ ብድሓን መጻእኩም። ድሕርና ጽምነት ነዛ ምሳና ትነብር ዝነብረ ሰውራ ናፊቕናያ። ዝተሸገረ ጥራይ ኣይኮነን ሰብ ዝደሊ፣ ዝናፈቐውን ሰብ ይደልዩ። ብሓቂ ናፊቕና ጸኒሕና። ተጋደልትን ህዝብን ኣብዚ ቦታ እዚ ብሓደ ኢና ንነብር ነርና። ኣምላኽ ይመስገን። ታሪኽ ሳሕል ዋላ እዞም ጎቦታት እዮም ዝምስክርዎ። ንሕና ዘይረኣናዮ ሕሰም የለን። እዞም ሎሚ ጭሕምና ጻዕዲ ዘሎ ምስቲ ቓልሲ ዝነበርና ኢና። ንሕና ዘይንፈልጦ ታሪኽ ድማ የለን። ትማሊ ነዛ ሃገር ዘይተጻብአ ኣይነበረን። ሳላ ብቕኑዕ መስመር ስለ ዝተቓለስናን ቁኑዓት ሳላ ዝመርሑናን ግና ናጽነት ረኺብና። እንሆ እቶም ትማሊ ጸላእትና ዝነበሩ ሎሚ ናባና ግልጽ ኢሎም ኣለዉ። ሰብ እንተሰኒፉ ኣብ ጎኑ ደው ዝብል የብሉን። እንተነፊዑ ግና እቶም ዘይፈልጥዎ እኳ ምስኡ ይውግኑ። እዞም ሎሚ ኣብዚ ሓድሽ ታሪኽ ዝተወለድኩም መንእሰያት ድማ ነቲ ታሪኽ ክትፈልጡ

0: እቶም መንእሰያት በቲ ኣብ ውሽጢ ህዝቢ ሳሕል ዝረኸብዎ ዘዅርዕ ታሪኽ ብውሽጦም ሕልንኦም ከም ዝተደርዐ ብቓላት ክገልጽዎ ዘድሊ ነበረን። መንእሰይ ኣሚራል ኣሚን ግና ነታ ከምቶም ኣቦታትኩም ተጋደልቲ ዝፈትውና ዝነበሩ ክትፈትውናን ከተልዕሉናን ሕድሪ ንህበኩም ኣለና ትብል ረዚን መልእኽቲ ዘለዋ ለበዋ ከም ዝተቐበልዋ ክትገልጽ ከላ
1: ህዝባዊ ግንባር ክዕወት ዝኽኣሎ ነገር ሓደ ነገር እንታሃልዩ እቲ ህዝቢ ኣብ ጎኑ ስለ ዝነበረ እዩ። ህዝቢ ክንብል ከለና ከዓ ንስኻትኩም ኣቦታትና ኣዴታትና ኣብ ጎኑ ስለ ዝነበርኩም ኢኹም። ደርግ ግፍዕታት ክገብር ከሎ ብቐንዱ ድማ ንህዝቢ ኤርትራ ክኸፋፍሎ ክመጽእ ከሎ ሳላ ንስኻትኩም ፅንዓት ስለ ዝገበርኩም፣ ሳላ ንስኻትኩም ድተወፈኹም፣ ሳላ ናትኩም ሓቦን ጅግንነትን እዩ ኣብዚ ዘለናዮ ናፅነት ክንመፅእ ክኢልና። ናይ መወዳእታ ማማስተል ዝበለታ ስኒ ኣብ ግዜ ሰውራ ተጋደልቲ ሓልዮምና፣ ኣብዚ ሕጂ ግዜ እዚ ከዓ ንስኹም ኣይትግደፉና ኢልክናና። ስለዚ ኣነ ይኹን እዞም ኣብዚ ዘለና መንእስያት ብኣና ኣይተሻቀሉ፣ ንዓኹም ኣብ ርእስና ኢና ንሰቕለኩም።

ድሕሪ እዚ ንኣውረስትን ወረስትን ዘራኸበ ኣኼባ ምዝዛሙ ተሳተፍቲ ሰነዳዊ ፊልም ትዓብ ዛንታ ኣብ ዒታሮን ዝርከብ ኣብ እዋን ቃልሲ ማእከል ዕቃበን ጽገና ናጽዋር ዝነበረ ወይ ኤምዳድ ህዝባዊ ግንባር ሓርነት ኤርትራ ዝነበረ ቦታ ክበጽሑ ነቒሎም። እቲ ቐደም ኣዝዩ ጽዑቕ ምንቅስቓስ ተሽከርከርቲ ሰውራ ዝነበሮ መስመር ሂምቦል ሕሽክብ፣ ሂምቦል ናቕፋ ሎሚ ኸም ቀደሙ ይኮነን፣ ጸሚዎ ኣሎ። ጽርግያና ጸረግናኢና ናብቲ ኤምዳድ ዝነበሮ ቦታ በጺሕና። ኣብኡ ምስ በጻሕና እውን ኣብ ልዕሊ ቕርስታት ሓርነታዊ ተጋድሎ ዝወረደ ዕንወት ከቢድ ምንባሩ ኢና ተዓዚብና።

ንገሌና ነቶም ቀደም ነቲ ቦታ ንፈልጦን ምስቶም መንእስያት ተጓዒዝና ዝነበርናን ሎሚ ድሕሪ 28 ዓመታት ምስ በጻሕናዮ ኣደፋኒቑናን ኣንቢዕናን እዩ። ለካ ሰብ ጥራይ ዘይኮነ ኣብ ሕይወትካ ዝያዳ ቑም ነገር ዝገበርካሉ ቦታ እውን ስምብራት ይገድፍን ይናፍቕን እዩ።

ነዚ ቦታ ዝዓበየሉ ዝተጋደለሉ ዝተዛመደሉን ስድራ ዝመስረተሉን ኩሉ ኣብ ሙሉእ ዓለም ዝርከብ ተጋዳላይን ህዝብን ከምቲ ሓደ መጓዓዝትና ዝበሎ ብሕይወት ከሎ ሓደ መዓልቲ ተመሊሱ ክበጽሖ ዘለዎ ቦታ እዩ። ሳሕል ንውሽጥና ምስ ነፍስና ኣዛሪቡ መንገዲ ሕይወትና ዳግም ከም እንምርምር ገይርና ኣሎ።

ድሕርና ጽነት ንገለ እዋን ተሓጺና ንሓጺር እዋን ከዓ ሰሪሕና እቲ ዝበዝሐ እዋን ከዓ ወራር ወያንን ተጻብኦ ተሓባበርቱን መጺኡ ኤርትራ ትሃሉ ዶ ኣይትሃሉ ዝበሃለሉ ካብ ማንም ኤርትራዊ ዘይርሳዕ መሪር 21 ናይ መኸተ ዓመታት ሓሊፍና ኣብ ሰላም በጺሕና ኣለና።

እወ ሎሚ እቲ ደም ሰማእታቱ ረጊጹ ዝተሸርበ ኸዳዕ ከይተረፈ ከካብ ዝተሓብኦ ጐዳጕዲ ወፂኡ ታሪኽ ክተናኽፍን ከም መራስሕን ምስ ጀመረ መንስያት ናጽነት ነቲ ሓበን ኵልና ዝኾነ ታሪኽ ህዝባዊ ግምባር ሓርነት ኤርትራ ሓለዋ ከም ዘድልዮ ተረዲኦም ከምዚ ትርእይዎ ዘለኹም እንተላይ ተሓዛዚሎም ንውሓይ ዝሳሕል እናሰገሩ ነዚ ታሪኻዊ ቦታ ክበጽሕዎን ከጽንዕዎን ምስ ህዝቦም ኣብ ዒታሮ ውዒሎም ሓዲሮም ኣለዉ። ጽባሕ ከዓ ንዓረርብ ክቕጽል እዮም። እቲ ዓብ ዛንታ ቀጻልነቱ ስለ ዘውሓሰ ዓብ ዛንታ ኾይኑ ክነብር እዩ።

ናጽነት ብርሃን እያ። ናጽነት ሰላም እያ። ናጽነት ልምዓት እያ። ናጽነት ርግኣት እያ። ናጽነት መንገዲ እያ። ናጽነት ምዕራፍ ዓወት እያ። ናጽነት ዋጋ ትሓትት፣ ክቡር ዋጋታት ትጠልብ፣ ልዕሊ ዅሉ ብጽንዓት ትውሓስ። ናጽነት ኩሉ እያ። ብዘይ ናጽነት ህላወ ትርጉም የብሉን። ብዘይ ናጽነት ምንባር ባዶ እዩ። መግዛእቲ ዝሓለፈ ህዝቢ ንመቕረት ናጽነት ዝያዳ የስተማቕራ። ሕብረተሰብ ኤርትራ ንናጽነት ልዕሊ እቲ ብቓላት ዝግለጽ ረቂቕ ምስጢር ይገልጻ፣ የስተማቕራ፣ ኣብ ልቡ የስፍራ፣ ይዝክራ። ዝኽርታቱ ናብ ሕሉፍ ምዕራፍ ይመልሶ። ንስለ ናጽነት ዝተኸፍለ ዋጋ የዘኻኽሮ። መድረኻዊ ሓላፍነት የሰክሞ። ሓያል ሕፍርትን ክብርትን ሃገር ክትህሉ እውን ንድሙቕ መጻኢ ይተልም። ከምኡ ክንዲ ዝኾነ ኸኣ ኣብ ዓውደ ዋርሕ ኤርትራ ወርቃዊ ቦታ ትሕዝ።

እዛ ርእሰ ኩሉ በዓላ ዝኾነት 24 ግንቦት ዓመት መጸከኣ ኣብ መላእ ሃገርና ብክብ ዝበለ ወግዕያ ትጽንበል ብዝለዓለ ጫፍ ትኽበር ነፍሲ ወከፍ ዜጋ ኣብ ዝሃለወ ይሃሉ ንኽብሪ እታ ዕለት ዝግባእ ዋጋ ይኸፍል ብእኡ መጠን ድማ ዕዙዝነታ ይውስኽ። ሓላል ደቃ ሽሻይ መዓፅር ዛራይት ማይ ሰብ ዝየሩባ ተደላይት መርወይ ዝማርትፅባ ዝኽሪ ናጽነት ንድሕሪት መሊሱ ትዝታ ይሕደስ ሕድሪ የሰክምን መብጻዓ የፈጽም ኩሉ እኹል ምድላዋትን ምሽብሻብን ይካየድ። ናይ ሎሚ ዘበን ዝኽሪ መበል 35 ዓመት መዓልቲ ናጽነት ኤርትራ ጽንዓትና ዋሕስና ብዝብል መሪሕ ቴማ ኣብ ነፍሲ ወከፍ ትካል መንግስቲ ኮማትን ኣባይትን ትምህርትን እውን ትጽምብላላ። ቤት ትምህርቲ ቅድመ ትምህርቲ ኦሪታ ብ7 ግንቦት 2026 ዝኽሪ ናጽነት ብዝተፈላለየ መሰናድኦ ጸንቢላ።

ህፃናት ብመዝሙር ስእልን ምስልን ምስ ሃገሮም ይፋለጡ። ቅድሚ ትምህርቲ ኦሪታ ነዚ ሓሳብ ንምትርጓም ክትሰርሕ ጸኒሓ። ነታ ክብርቲ ዕለት ዘንጸባርቑ ብህፃናት ቀሪቦም መሳጢ ትሕዝቶኦም እውን ልዑል ተቐባልነት ረኺቡ። ህዝቢ ኤርትራ ዝገጠሞ ኩሉ ዓይነት ብድሆታትን ዝኽፍሎ ረዚን ዋጋን ዓወታትን ኣንጸባሪቖም።

ኣቶ ምስጢፋኖስ ይበሃል። ብጣዕሚ ፅቡቅ ካብ ትፅቢት ወፃኢ በቃ ግርም ይብለካ ዓበይቲ ደይገብሮ ነገር እዮም ዝገብሩ ከመይ ኢሎም ሕዝቦቲ ዝተዋህቦም ፖርሽናት ገለኹማን ብጣዕሚ ይገርመካ ኣዝዩ ደድ ብጣዕሚ ካብ መጠን ንላዓለ በካ እወ ብደይቀል ዓለም ማሲት ዝበሃልዎ ሽምድዶዎ ጥራሕ ክማን ኣይኮኑ ብግቡእ ተረዲእዎም ኣብ ገዛውና ከም ንኣብነት ሕጂ ነረዶም ኢና ትዳዓለፈ ኩሉ ትፍትኖም ተረዶምቱ ይቕበሎ ሰምዖ ይርድዎ ካብ ደይቀል ዓለም ሕጂ ሱ ምዃኑ ካ ብጣዕሚ ተድንቆም ማለት እዩ ብርድኢት እንኮላ እዩ እዋ ካብ መጠን ንላዓሊ ብጣዕሚ ምሻለካ ብዓብዩ ኩሉ ከምዝጥዕናይቦም ከምዚ ኢሎም ክትሪኦም ከለካ ንድዒ ብዋቂ ሞኻ ብዛዕባ ሃገሮም ብዛዕባ ተረ ነገር ኣይኮነን ኣዝዩ ድድነቕ እምበር ብጣዕሚ ደስ ዝብለካ

0: 24 ግንበት ነዞም ህፃናት ከዓ ብዛዕባ 24 ግንበት መዓልቲ ናፅነት ከመይ ምዃኑ ሃገሮም ወይ ከዓ ታሪኮም ንክፈልጡ ኢልና ኢና እዚ ፅምብል እዚ ኣካይድናዮ። በቲ ዝተገብረ ፅምብል ከዓኒ ርኢናዮም ማለትሲ ንሕና ደቅናስ ከምዚ ኣይምስሉናን እዮም ኣብቲ ገዛ ክንሪኦም ከለና ቆልዑት እዮም ገለ ኢልና ኢና ንሓስቦም። ግን ኣብዚ መፂኦም ምስ ረእኻዮም ኣብቲ ምስ ተሳተፍካቲ ናቶም ንጥፈታት ግን ካብቲ ትፅቢኢት ናብ ወፃኢ ኮይኑ ረኺብናዮ። እዚ ድኣ ሞ ምክንያቱ እንታይ ይረአየካሲ ኣብ ከምዚ ዕድመ ኣብ ከምዚ ደረጃ ከለዉ እንተ ተኸስኪሶም ዓብዮም ኣብ ገዛ ይኹን ኣብ ቤት ትምህርቲ ሲ እቲ ንደልዮስ ክንበፅሑ ንኽእል ኢና። ምክንያቱ ንሕና እዞም ቆልዑ እዚኦም ተረከብቲ ካብ ሕጂ እንተ ተሃኒፆም ብስነ ናይ ስነምግባር ይኹን በቲ ናይ ናይ ሃገሮም ዘለዎም ክብሪ ይኹን ወይ ከዓ ርድኢሲ የዕብዩ ኣለዉ። ምክንያቱ ኣብዚ ሎም ዝገበርዎ ንጥፈታት ሲ ርኢናዮም ኢና ማለት ቆልዑ ዶይኮንስ በቃ እቲ ኩሉ ነገር ተረዲእዎም እዮም ዝገብርዎ ነይሮም ከምዝ ተባሂሎሞ ዘይኮነስ ብርድእቲ ገብርዎም ከምዝነበርስ ይርዳእካ ተሓጒስናካ ብጣዕሚ እዩ። ምክንያቱስ ንሕና ንኣሽቲ ወለዲ ኢና ንበዓልና ንኣሽ ኢና፣ ግን ኣብ ከምዚ ደረጃ ንሕና ወላዲ ኮንካ ክትሪኦ ከለካ ግን ብጣዕሚ ትሕጎስ
1: ንጌራና ኣርባዕተ ዝሕራ

መምህር ትራሓስ ክፍልዝጊ ኣብ ኦሪታ መዋለ ህፃናት ከም መምህርን ኣባል ኮሚተ መምሃራን ኮይነ ይሰርሕ። እዚ መደብ ንመበል 35 መዓልቲ ናፅነትና ነውዕሎ ዘለና ዓመት ዓመት ብክብ ዝበለ ስነስርዓት ነዊሕ እዋን ተዳሊና ተምሃሮና ካብ ነዊሕ ግዜ ኮስኪስና ብክብ ዝበለ ስነስርዓት ኢና ነዳልዎ። ከም ዝሓለፈ ዓመታት ሎሚ እውን ብድምቕ ዝበለ ስነስርዓት ብዓብ ተሳታፍነት ኣብዒልናዮ ኣለና። ናፅነትና ኩሉ ግዜ ዓመት ዓመት ብከምዚ ኢና ነብዕሎ። ተሳትፎ ወለድካ ከምዚ ዝረኣኸዮ እዩ። ህፃናትን ወለድን ኣዝዮም ሕጉሳት ኮይኖም ውዒሎም እዎ። ሕጂ እዞም ቆልዑ ብፍላይቶም ዕበይ ዝበሉ ብጣዕሚ እዩ ዝርድኦ መስዋእቲ እንታይ እዩ፣ ተገድሊ እንታይ እዩ፣ ተጋራላይ እንታይ እዩ፣ ኩሉ እቲ መስራሓት ይርድኦም እዩ። ንሕና ከ ብተመስጦ ካብ ልብና ብሂግና ኣብቲ ውሽጢ ብዑምቀት ኣቲና ኢና ነዚ መደብ ብፍሱህ መንፈስ ብተወፋይነት ነዳልዎ። እቶም ህፃናት እውን ልክዕኮም እዮም። ናፅነት በቃ ናፃ ምኳን ካብ ኩሉ ንሕና ሕጂ ቀደም ኣብቲ ግዜ ቁልዕነትን ኣነ ሕጂ ናይ ደርግር ክበሉ እየ ከመይ ከም ዝነበርና። እሶም ግን ዕድለኛታት ሳላ ኣቦታቶም ዓበይቲ ኣሕዋቶም መስዋእትን ገድልን ነዚ ናፅነት እዚ ብሰላም ትምህርቶም ክመሃሩ ናብ ድሌቶም ክንቀሳቀሱ ከም ዝበቕዑ እሳቶም እውን ሓላፍነት ተሰሚዒዎም ፅባሕ ከም ዓበይቲ ኣሕዋቶምን ኣቦታቶምን ነዚ ናፅነት እዚ ክዕቅብዎ ምዃኑ ንምዕዶም እሶም እውን ይርድኦም እዩ። ጠፊ ክዶ ናይ ኤርትራውነት ኣለዎም ኣብ ውሽጦም ኣለዎም ዝርድኦ

0: ፍሮይን ገብረ ሃዋርያ ትበሃል ዝምህረሉ ቤት ትምህርቲ ከዓ ቤት ትምህርቲ ኦሪ ተምዋል ህፃናት ብጣዕሚ ፅቡቅ ከማን ካብ ዝሓሰብናዮ ንላዕሊ ብጣዕሚ ተሓጒስና ዋላ ወለዲ ዋላ ደቅና ብዘይቀልዓለም ካብ ዝሓሰብናዮ ንላዕሊ ዋላት ንሕና ዋላ ክነዳልዎ ከለናስ ብፍሱህ መንፈስ ተሓጒስና በቃ ካብ ውሽጥና ተኣሽሚ ጌርና ኒና ኣዳሊናዮ ካብቲ ዝሓሰብናዮ ንላዕሊ ከ ሎም ዓንቲ ውዒልና ብፍላይ ናይዞም ናይ ካልኣይ ዓመት ኣላቶ ኣብቲ ሃገረይ ትብል ኣላቶም ናይ ኩሉ ናይ 20 ሰነድ እዩ ናይ ገለ ተጋደልቲ ንምንታይ ተሰዊኦም ናይ ትምህርትስ ናይ ሃገርና ትብል ኣብቴሞኦም ኣላቶም ንምንታይ ተሰዊኦም በዓል ናፅነስ እንታይ እዩ ንዕኦም ብመን ዩ ከመፅ እዩ ፅቡቅ ጌርክ ኢ ክትምህር እዮም ዋላ ኣብቲ ትምህርቲ ቁርብሲ ኣፍልጦስ ፀኒሕዎም እዩ ኣቦሓጎታቶም ኣቦታቶም ዋላቶም ቆልዑሲ እንታይ እዩ ናፅነት ኢሎም ዝሓትቕ ንምንታይ እዮም ተሰዊኦም መስዋእትስ እንታይ ማለት ይብሉ ኸ ከምዚ ሞት ኖርማል መሲሉ እዚ ግን ብደምዲ መፀት ብክቡር ደምዲ መፀት ናፅነት ምዃና ረዛን ምዃና በቃ ሎም ዓንቲ ኩሉ ስለ ዝፈለጥዎ ሎም ዓንቲ ካብ ተደሲቶም በቃ ብዓብኻ ስኻሪ ኸ ኸ ተደሲቶም ከዓ በ ብሓጎስ እዮም ኣብዒሎሞ
1: ኣንቱም ዘትማሊ ታሪክ ጎዞ ታሪክ ህወት ገሊ ታሪክ ኣሎ ታሪክ ናይናትነት ታሪክ ምውሓስ ዘላውነት ኣብሓጎይ ኣባይ ንጎርና ኩሉ ዝሓለፈ ዘምዚርኩም ሓንቲ ከይተርፈ ኩሉ ትዲ ተሰርሐ ዘይተተሓፈ ዘርዓቲ ታሪክ ነርኩም ኣብእዋኑ ዘርዓቲ ቅያኩም ኣብ ዘበን ጥንጥዋይ መሲልና ከነሽ ክዓለሉ ፀሓፍና ኩሉ ሰዓበና ነገሉ ፀሓፍና ኩሉ ሰዓበና ነገሉ በሉ ተቐበሉ ታርወት ገድሊ ኣነ ኣለኹ ኣብኡዙ ዓልኩት ማሊ ኣሲ ሓሊፉ ኣትመሪ ገድሊ ኣየ ተቐበሉ ስዕነኩም ብዕሊ ኩሉ ሓሊፉ ንብርሃን ናፅነት ንስኻ ፅናሕ ኣነ ብስዋ ኣነ ብጠሚ ንስኻ ብላዕ ንስኻ ስተ ኣነ ብጠሚ እዚዩ ተቐቢሉ ድብርሃን ናፅነት ታሪክ ኤርትራ ይበር ነተንትለት ዋንሳ ይውናሎ ዘውዑ ስላውነት ኣነ ኣለኹ ዕድሪ ዝተረከብኩ ታሪክ ናይ ካሎ ዝዋረስኩ ሃገረይ ከይድበ ዝበዓልኩ ዝድመረት ከምሰድ ወታይ ዝቐበልኩ ትማሪ ናፅነት ሎሚ ንምሃስ ላውነት ትማሪ ናፅነት ሎሚ ንምሃስ ላውነት
2: ኣነ ሽመይ ፍተሪ ሰለይባል ዕድሜ ሓሙሽተ ቤት ምትቕልተ መወልተናት ክንታወት ክንሕጎስ ንናትነት ተሓጊስና ሰቲና ብጥዑም ከዓ በሊዕና ናይ ሓጎስ

0: ኣብተይ ዘመን ዓወና ፋሽ
1: ናፅነትና ዋሕስ ልምዓትን ህላውናን እያ ንምምፃኣን ምዕቃባን ክቡር ዋጋያ ሓቲታ ነፍሲ ወከፍ ዜጋ ክድቅስ ክትንስእ ዋጋ ናፅነትን ትርጉም ናፅነትን እናዘከረ ይሰርሕ ብፅንዓት ሃገሩ ከልምዕን ልኡላውነቱ ክዕቅብን መዘኻኸሪ ዘድልዮ ኣይኮነን ምኽንያቱ ፅንዓትና ዋሕስና ስለ ዝኾነ ርሑስ ቅንያት ናፅነት

ሰላምታ ናይብፃሕኩም ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተኸታተልትና ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለየ ትሕዝቶታት መደባት ሞዛይክ ኢና ሕዝናልኩም ቀሪምና ዘሎና ክሳብ ፍፃ መደብና ምሳና ሓቢርኩም ክፀንሑ ብኸብሪ እናዓደምና ሰናይ ናይ ዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊ ኢና ኸነእፍል ሞ ብሓባር ንከታተል።

ባህላዊ ውርሻ ብወዲ ሰብ ዝተማሃዘ ወይ ዝተሰርሐ ካብ ቀዳሞት ወለዶ ናብ ተካእቲ ትውልድታት ብምምላእን ብዕምቆት ብምስፋሕን ብፀኒሕ እናተወርሰን እናተሰጋግረን ዝመፀ ቀዋሚ ዝረአ ወይ መንፈሳዊ ዘይረአ ኣሰርን ልምድን ቀዳሞት ሕብረተሰባት እዩ። ስክር ውህሉል ግብራዊ ተመክሮን ረቂቕ ብልሓትን ፈጠራዊ ክእለትን እዚ ውፅኢት ፍሉይ ፃዕርን ድኻምን ወዲ ሰብ ስለ ዝኾነ ከም መግለፂ መንነትን ታሪክን ናይ ሕብረተሰባትን ሃገርን ተወሲዱ ዓብዪ ኣገዳስነትን ኣቓልቦን ይወሃቦ። ባህላዊ ውርሻ ኣብ ክልተ ሰፋሕትን ዓሙቕትን ምድባት ዝኽፈል እዩ። እቲ ቀዳማይ ዝጭበጥ ማለት ብዓይኒ ዝረአን ብኢድ ዝድህሰስን ክኸውን ከሎ፣ እቲ ካልኣይ ድማ ዘይጭበጥ ኣብ ኣእምሮ ዝቕረፅ ኣምራት የጠቓልል። ትልሂት እምበኣር ሓደ ካብቶም ረቀቕቲ ባህላዊ ውርሻ እዩ።

0: ህዝብታት ዝፈልዮም ብርቂ ትልሂታት ይውንኑ። ትልሂት መግለፂ መንነትን ክብርን ሕብረተሰባት ክንዲ ዝኾነ ብደረጃ ዓለም 29 መያዝያ ኣህጉራዊ መዓልቲ ትልሂት ኮይኑ ካብ 1982 ኣትሒዙ ዓመታዊ ብኽብ ዝበለ ማዕርግ ይፅምብል። ኣብ ሃገርና ድማ ካብ ዝሓለፈ 7 ዓመታት ክፅምበል ዝፀንሐ ኮይኑ ናይ ሎብ ዘበን ኣብታ ዕለት ኣብ ሲነማ ሮማ ናይ ዘምስየ ድሙቕ ምርኢት ትልሂት ኣጋይሽ ዓዲምና ዘደለናዮ ዕላል ናበኹም ከነብሎ
1: ዕድሜና ኣኽቢርኩም። እዚ ብኣጋጣሚ ኣህጉራዊ መዓልቲ ትልሂት ዝተኸብረ ምርኢት ብዛዕባ ክንዘራረብ ብምምፃእኹም ኣዝየ ደመስግነኩም። ኣብ ወርሒ ግንቦት ኣብ ቅንያት በዓል ናፅነትና ብምህላና እውን ርሑስ ቅንያት በዓል ናፅነት እንኳዕና መበል 35 በዓል ናፅነትና ኣብ ቃዓልና ክብለኩም ፈቱ ምስ ኣፍላሒት ቡና ኣኽበረት ኣዝየ ዘመስግነኪ። እዚ ነልዕሎ ዘለና ርእስቲ ብሓፈሻ ብዛዕባ እቲ ኣብ ዝሓለፈ ሰሙን ዝተኻየደ ኣህጉራዊ መዓልቲ ትልሂት እኳ እንተኾነ ምልስ ኢልና እስከ ትልሂት ኣብ ሕብረተሰባት እንታይ እዩ ዝውክል? እቲ ሞያ ኸ ማዕርኽ እንደ እዩ? ኣብ ሕብረተሰብና ኸ እንታይ ዓይነት ርድኢት ወይ ንቕሓት ኣሎ ክሳብ ሕጂ? ብኣኻ ክንጅምር ኣቶ ካሕሳይ።
2: ወይ ከም ዝበልክዮ እቲ ትልሂት ወይ ሳዕስዒት ሓደ እዩ ትርጉሙ። ወዲ ሰብ ኣብ መጀመርያ መድረክ እንከሎ ካብ ዝመሃዞም ጥበባት ሓደ እዩ ዝቁፀር መረዳድኢ ናይ ዕለታዊ መነባብሮ ኣካሊ ነይሩ ኩሉ ዝደልዮ ነገራት ብምንቅስቃስ እዩ ዝግለፅ። ቋንቋ እውን ከይጀመረ ከምኡ እንዳበለ ግን ምስ ምዕባል ናይ ሕብረተሰባት ከ ኣብዚ ዘለናዮ ደረጃ በፂሑ ምስ ምምዕባል ናይ ባህሊ ናይ ዝተፈላለዩ ሕብረተሰባት ዝተፈላለዩ ትልሂታት ንዑ ክንፀባርቁ ጀሚሮም። ስለዚ ንህና እውን ከምኡ እዩ ህዝቢ ኤርትራ ምስ ኩሉ ዝሓለፎ ናይ መግዛእቲ ናይ ባህሉ ንምድምሳስ መንነቱ ንምብራዝ ዝተገብረ ፃዕሪ ተፃዊሩ ቅድሚ ሰውራን ኣብ ግዜ ሰውራን ሕጁ እንድሕሪ ሰውራን ብፍላይ ብዝለዓለ ደረጃ መግለፂ መንነትና ኮይኑ ንክቕፅል እዩ ፃዕሪ ዝግበረሉ ዘሎ እዩ።

0: ደረጃታት ንቕሓት ኣብ ትልሂት ዝርከብ ዘሎ ናይ ኣብዚ ሕጂ እዋን ኣብ ሕብረተሰብና ዳርጋ እንዳ ዓብየ እዩ ዝመፅእ ዘሎ ገና እኳ ዝፅበየና ስራሕ እንተሃለዎ ከምዝበልክዮ ግን እተን ጉጅለታት ኣዝየን እንዳሰሰና መፅ ኣለዋ ብመምርካሕ ሳይ ዝወሃብ ትምህርቲ ኣሎ ብጉጅለ ባልሜራስ ስብሪት ብዝተፈላለዩ ጉጅለታት ዝወሃብ ትምህርቲ እውን ንቕሓት እናደለቡ ካብ ግዜ ናብ ግዜ ንመበቀላውነቱ ከይሰሓተ ነቲ ትልሂታትና ኣብ ምቕራብ ዝያዳ እንዳተቐየረ መፅእ ኣሎ ግን ካብ ዘለዎን ላዕሊ ከዓ ንክቕፅል ኣካል ናቱ እዩ ማለት እዩ ዝዓለማዊ ማዕቲ ትልሂት መብዓል ማለት ንዕኡ እውን ዘዘኻኽር ስለ ዝኾነ ዝሓሸ ኣካይዳ ኣለዎ ክብል ይኽእል ማለት እዩ።
1: ኣብዚ ኣብ ሃገርና ንመበል 8 ዓመት ዝካየደሎ ኣህጉራዊ ፅምብል መዓልቲ ትልሂት ኣብ ሃገርና ትልሂታት 9 ብሄራትና ኣርባዕቲኡ ኩርናዕ ኣህጉር ኣፍሪቃ ማለት ሰሜን፣ ደቡብ፣ ምብራቕን ምዕራብን ኣፍሪቃ ተፀምቢርዎ ብክብ ዝበለ ስነ ስርዓት እዩ ተፀምቢሉ።
2: ፃዕሪ ሲ ኩሉ ፃዕሪ ዝሓለፈ እንዲ መወዳእታት ምህርቲ ወይ ውፅኢት ዝህብ ፃዕሪ ዝሓለፈ እዩ። ንሕና ብዓብኡ ኣብኡ ከም ዘለና ስራሕና ምኳኑ መጠን ከም ስራሕና እውን እቶም ተላሂትና ናትና እውን ንበዓለ እውን እቶም ዓልቲ ትልሂት ናይቶም ማሕበር ተላሂቲ ወይ ተላሂቲ ዝበሃል ጉጅሌታት ወይ መንእስያት ናቶም ስለ ዝኾኑ ብዓብ እንታ ሽሙ ወንን እዮም ተዓጢቆምላ ብዓብ ከምዛ መዓልትና ሰንበተይ ዘይትኸውን ጀዲስ ቀደድ ዝበሃል ምስላ ከምኣዮም ተዓጢቆምላ ብፅቡቅ ኣንፀባሪቆማ። ስለዚ ኩሉ ግዜ ፃዕሪ ኣሎ ቀሊል ኣይኮነ ዝኾነ ትልሂት ሓደ እቲ ክደርሶ ከለካስ ንበዓሉ ተርእስቲ ሓታካ ድሕሪ ተርእስቲ እቲ ዲዛይናት ድሕሪ እቲ ትሕዝቶ እቲተዘንትዎ ዘለካ ምስቲ ትሕዝቶ ናይ ሙዚቃን ናይ ደርፍን እዩ ናቱ መግለፂ እዩ ናቱ ልክዕ እቲ ዛንታ ከዓ ምስቲ ናይቲ ደርፊ ዘዘንትዎ ዘሎ ምስኡ ስለ ዝኸይድ ካብኡ ከዓ ክወፅ ኣይክእልን እዩ።

0: ዓብ ግደ ዝፃወት ዓውዲ ስነ ጥበብ እዩ። 29 ሚያዝያ ኣህጉራዊ መዓልቲ ትልሂት ኣብ ሃገርና ክኽበር ካብ ዝጅመር በብእዋኑ ለውጢ ክመፅእ ፀኒሕሎ።
1: እቲ ዝገርም ኣዝዮም ብዙሓት መንእሰያት እዮም ሰዓብ ተረኪቡሎ ብሃንቀውታ እዮም ዝፅብያዋ ከነቲ ዓመት ማለት እዩ። ዓለማዊ መዓልቲ ትልሂት ክትመፅእ ከላ ኣብታ መዓልቲ እያ ትካየድ ብኮሚሽን ባህልን ስፖርትን ማለት እዩ። እቲ ዝገርመኪ ኣዝዮም ብዙሓት መንእሰያት እዮም ናብቲ ትልሂት ዝመፁ ዘለዉ ማለት እዩ። ክመሃሩ ዝደልዩ ኣዝዮም ብዙሓት ተምሃሮ ኣለዉ። ተምሃሮ እውን ነይሮምና ናይ ካሳይ ማለት እዩ። ኣዝዩ ለውጢ ነይርዎ ተን ብዙሕነት ናይተን ጉጅለታት ንባዕሉ ኣብ ውድድር እትይወን። ስለዚ ካብ ዝሓለፈ ዓመት ጥራይ ዘይኮነስ ካብተን 7 ዓመታት ዝሓለፋ ዝነበራ ኣብዚ ናይ 8ይ ዓመት ኣዝዩ ርኢ ለውጢ ርኢና ኣሉ ማለት እዩ።
2: ኩሉ ግዜ ለውጢ ተምፅእ እንተኾንካ ትምህርቲ ኣገዳሲ እዩ። ትምህርቲ የድልየካ እዩ። ብዘይ ትምህርቲ ለውጢ ክተምፁ ናይ ትኽእልን ኢኻ። ስለዚ ተሓጋጊዝና መንእሰያትና ናህና ተመክሮ ባህሊ ናህና ንምስግጋር ንገብሮ ፃዕሪ ኣብዚ ሕጂ ዝተረኣየ መደባት ገለ ድሓን ለውጥታት መፅ እዩ። ሓደ ካብኡ እዞም ክልተ ዓበይቲ ማሕበራት ሃገራውያን ማሕበራት እዮም። እቲ ሓንቲ ናይ ማሕበር ሃገራውያን ማሕበር ሃገራዊ ፅማን፣ እቲ ሓንቲ ከ ናይ ኣእምራውን ምዕባላውን ስንኩላ ናይ ኤርትራ እዮም። እዚኣቶም ክልቲኣቶም ብዝገበርዎ ፃዕሪ ብጣዕሚ ክመስገኑ ግብኦም እዩ። ኣብኡ ዘለዉ ደቅና ከዓ ኣብዚ ዓለማዊ መዓልቲ ትልሂት ንክቀርቡ ድርኺት ተገይረሎም ቅሩብ ትምህርቲ ተዋሂብዎም እዩ።

0: መንእሰይ ወልደ ሚካኤል ስእለ ካብ 2016 ኣብ ሃገራዊ ማሕበር ፅሙማን ኤርትራ ስራሕ ጀሚሩ ኣብዚ እዋን ኣብ ወንበር ሃገራዊ ማሕበር ፅሙማን ኤርትራ ዞባ ማእከል ኮይኑ ኣብ ሲኖማሮማ በቲ ማሕበር ኣብ ዝቐረበ ምርኢት ትልሂት ዓብዪ ደገፍ ዝገበረ እዩ።
1: ህዝብን መንግስትን እንታይ ገብሮሞ ናይ ፅሙማን እንታይ ገብሮም ዓ ተደፍንዩ ምክንያቱ ብቋንቋ ምልክት ሕምሉ ሃገርና ዘርግሕ ስለ ዝኮና ኩሉ መንግስታ ፈልጥ ወፅን ሕብረተሰብን ፈልጦም ዘለሉ ንክዓት ኣምፅኦም ኣለዉ ሕዚ ኣብቲ ትልሂት ቶም ፅሙማን እተዓጎሱ ዝቆፅሉ ኣለዉ ኣብቲ ናይ በዓላት ናይ ማሕበሩ ፅሙማን ዝግበር በዓላት ድማ ብኡ ተመርሖም ተርፎም ክቆፅሉ እዮም ስለዚ ህዝብን መንግስትን በጣዕሚ ተዓጎሱ ሎ ክሪኢ ከልኩ ፍሽክታ ዝመልኦ ንሪኢ ርዮ ንሪኢ ተሳቲፈ ንሪኢ በጣዕሚ ፅቡቅ እዩ።

0: ሓያል እውን ዝኾነ ምርኢት ኣቕሪቦም ሓቂ ሓሽ ምክንያቱስ ፅሙማ ንበዓሎም ካብቲ ትገርመንስ ድምፀይ ሰምዑ ገለይቶም ግን እቲ ውሽጣዊ ስምዒት ናይቲ ቴምቦ ናይቲ ሪትም ሒዞም ከስዕስዑ ከለዉ ሲ ናይ ከምኡ ስንኩላን እውን ኣይመስለካን እዩ ምክንያቱስ እቲ ዘገርም ንሕና ሲ ንሰምዕን ንርእንስ ንርአን ኣለና እውን እቲ ዘገርም ግን እቲ ዝያደ ሓይሊ ዝህበካን ሕጅስ ሙዚቃ ንኩሉ ኣድማሳዊ ንኩሉ ጥርንፍ ምኳኑ እቲ ባህሊ እቲ ሳዕስዒት ሲ በዚ ክትርድኦ ትኽእል ኢኻ
1: እዛ ጉጅለ ባህሊ ትልሂት ማሕበር ፅሙማን ኤርትራ ኣብ ጥቅምቲ 225 ዝቆመት ኮይና 50 ኣባላት ሓቂፋ ትርከብ ዝተኸፍተሎም ዕድል ድማ ንመፃኢ ዓብ ራእይ ንክህልዎምን ኣበርቲዖም ክሰርሑን ድርዒ ኮይንዎም ኣሎ
2: ፅሙማን መጀመርታ ግዜ ካ እትኸሉ ተሓጉሶም ትመም ካልመም ስለ ዝኾነ ብጣዕሚ ተሓጉሶም ካብኡት ከመለክቲ ካብኡት ካብኡት ብሉ ነሩ ካሳይ ካብኡ ምህሮም ከሎ ምሮም ከሎ ተገረመ ምህሮም ነሩ ሽዑ ቀፅሎም ኣብቲ ትልሂት ከቢድ ኮይኑ ተሰምዖም ሩ ፍርሓት ሽዑ እዳቀፅሎ ዳቀፅሎ ሕጂ ፅቡቀሎም ዶም ኣለዉ ተህዝቢ ከ ከገረሙ ተረፍን እዩ ገረሞ ብጣዕሚ ናይ ፅሙማን ካልማይ ከመይ ገረሙ ትዕዝዓ ኣለዉ ብእዝኒ ኣይሰምዑንም ግን ንቅጥቃት ኣብ ልብሶም ንቅጥቃት ምስ ዝኸትም ክሳ ዝዳቀፅሎም ነሮም መጀመርታ ከናብኡ ተኮለና ብጣዕሚ ሓጎስ ኮይኑ ተሰምዑና ናይ ፅሙማን ኣብዛ ዓመት ዝዕድል ተኸፍትና ናይ ደርፊ ቅድሚ ሕጂ ዕድላት ዋሃብና ነሩ ፅሙማን ክደርፉ ክስዕስዑ ዕድል ተዋሃብና ስለ ዘለዎ ካብ ሕጂ ግን ማሕበሩ ፅሙማን ሓይሉ ደፍ ኣለዎ ሓያላት ደረፍቲ ኣምፅኡ ሓያላት መማህራና ምፅኡ ክቐፅል መምህሮም ክቐፅሉ ኣለዎ ፅሙማን ተፈለጡ ኣስልዑም ሕብረተሰብካ ቋንቋ ምልክት ክፈለጡ ኣለዎ

0: እቶም ደረፍትኻ ብሓሰብ ትሰርኹም ሓሉ ኮይኑ ማሕበረት ብሓሰብ ትደፍብና ኣብ ዓወት ክንበፅሕ ተስፋ ንግብር።
1: ኣብ 2006 ብቅዱሳት ወለዲ ዝጀመረ ማሕበር ኣእምሮኣውን ማዕበላኣውን ስንኩላን ኤርትራ ኣብ 2010 ብደረጃ ማሕበር ቆይሙ ነፃ ቀረብ ኣገልግሎት ጥዕናን ምስ ሚኒስትር ዜና ብምትሕባር ዝዳሎ መደብ ሓልዮትን ከምኡውን ነዚ ማሕበር ኣፅሊሉ ዝርከብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሕብረተሰብ ክነቅሕን ኣእምሮኣውን ማዕበላኣውን ስንክልና ዘለዎም ዜጋታትና ድማ ዝሓሸ ዕድላት ንክረኽቡ ኣኽኢልዎም ይርከብ።
2: ኣብቲ ኮማዊ ሰረት ዝበሃል ኮሚቴታት እውን ይነጣጠፍ ኣሎ። ብሓፈሻ ከዓ እቲ ህዝቢ ሕጂ ንቕሓት ገይሩ እዩ። እዚ ስንክልና እዚ ከዓ ኣብዘይኣተወ ገዛ ስለ ዘየለ እቲ ንቕሓት እንዳዓለዓለ ከይዳ ኣሎ። ንሕና ግን ንቕሓት ጥራይ ዘይኮነ እቲ ህዝብና ናይ ባህር ለውጢ ከምፅእ ስለምንታይ እዚ ስንክልና እዚ ብሰንኪ ድሕረት ብመርገም ብሓጢያት ብዝተፈላለየ መብስቦውን ዝኽላኣሉ ነይሩ እዩ። ንኣብነት ሓንቲ ጓልካስ ምእንቲ መብስቦ ከይትኽላ ኢልካ ነቲ ውላድ ተሓብኦ ማለት እዩ። ስጋዕ ከምዚ ነይሩ እዩ። ሕጂ ግን እዚ ተሪፉ ተሰይሩ መንግስትን ህዝብን ብዝገበሮ ኣበርክቶ እዚ ተሰይሩ ኣብ ደገ ወፂኦም ክመሃሩ ንርኢ ኣለና። ድሮ ኸማን ኩሉ ከም ዝኾኑ ካሕሳይ ገብሪ ሂወት ኣርእና ኣሎ ማለት እዩ። ደቅና እንድሕር ዓይናሎም ኣብ ዝኾነ ክሳተፉ ከም ዝኽእሉ ካሕሳይ ገብሪ ሂወት ብግብሪ ኣርእና ኣሎ ማለት እዩ።
3: ኣነ ከ ኣብ ቻይና ኣብ ማህደረ ትምህርቲ ዝነበርኩሉ ግዜ ሃገራዊ ጉጅለ ባህሊ ስንኩላን ተባሂላ ፅዋዕ ሙሉእ ዓለም ከዳ ዓብዓብዓብ ሽም ዘጥረየት ጉጅለ ኣብ ቻይና ርአ ነይረ። ሕጂ እዚ ኣብኡ ዘለዎ ስንኩላን ስነ ጥበባውያን ዝተፈላለየ ዓይነት ስንክላና ገሊኦም ዓይነ ስውራን፣ ገሊኦም የማነይቲ ፀጋመይቲ፣ የማናይ ኢድ ፀገማይ ኢድ፣ ገሊኦም ዝተፈላለየ ፀገም ዘለዎም ግን ኩሉ ዓይነት ዓውደታት እዮ ከዓ ዘለዎም። ሙዚቃ ኣሎ፣ ቲያትር ኣሎ፣ ሳዕስዒት ኣሎ፣ ደርፊ ኣሎ። ነዚ ማሊ ኣብ ሙሉእ ዓለም እያ ትኸይድ። ሕጂ እንታይ እዩ ነቶም ፅሙማት ትጥቀመሉ ዝተፈላለየ ጥበባት ክህሉ ክእል እዩ። ሓደ ኣብ መሬት ብዝፍጠር ነዝነዝታ ኣሎ፣ ብእግሮም ነቲ ህርመት ክሰምዕዎ ክእሉ እዮም። ካልኣይ ስርዓተ ብርሃን እውን ኣሎ። በቲ ስርዓተ ብርሃን ተኸቲሎም ነቶም ናይ ምስማዕ ፀገም ዘለዎም እቲ ህርመት ኣብኡ ከም ዝኣትዎ ክግበር ይከኣል እዩ። ነቶም ናይ ኣእምሮ ናይ ምዕባላውን ስንኩላን ዝበልናዮም ከዓ በቃ መጀመርያ ክትሪኦ ከለኻስ ኣሸጋሪ እዩ ዝመስል፣ ግን ዘይከኣል ነገር የለን። ምክንያቱ እንታይ እዩ እግዚኣብሔር ኣምላኽ ንባዕሉ ሓደ ነገር ክጎድለካ ከሎ ንዑ ስካ ሓይሊ ይበካ እዩ። ስለዚ እዞም ሰባት እዚኣቶም ኣብ ውሽጦም ነኒ ዝጎደሎም ነገር ዝትክእ ናቶም ፖተንሻል ኣለዎም። ሕጂ ነዚና ንሕና ኣፅኒዕና ክንክስክሶ ምስተን ክልተ ማሕበራት ተረዳዲእና

0: ኣሳሲሩ ዝኸይድ ብምዃኑ ብዓለም ለኸ ዓብ ክብሪ ዝውሃቦ ሞያ እዩ። ያታና ብካልኦት ባዕዳዊ ባህሊ ናይ ሳዕስዒት ከይብረዝን ከይዕብለልን መበቀላውነቱ ዓቂቡ ክነብርን ኣብቲ ሞያ ዝነጥፉ ተላሃይትን ኣቕሊልካ ዘይረአ ኣበርክቶ ኣለዎም። 29 መያዝያ ኣብ ቅንያት ፅምብል ናፅነትና ዝኽበር ብምዃኑ ነቲ ዓባይ ዕለት ንምምዕራግ ኣብ ዝካየድ ምድላዋት ናይ ተላሃይትን ኣለይቶምን ድርብ ፃዕርን ድኻምን ይህልዎ።
1: እዚ ኣብዚ መፅእ ዘሎ ግዜ ከዓ ዞባታትና ክሳተፍኦ ድሕሪኡ ናብ ጎረባብትና ሃገራትና ኣብዚ ክሳተፋ መደብ ትልሂት ትሕዝቶ ትልሂትና ከዓ ናይ ኣፍሪቃ ጥራሕ ዘይኮነ ናይተን ካልኦት ኣህጉራት ትልሂታትን ክነሳትፍ ናይ ኤስያ ናይ ምዕረባውያን ናይ ላቲኖ ናይዚአን ቀስ እናበልና ኣክን ሓደ መዓልቲ ጥራሕ ድፅምበር ከምተ ናብ ካልኦት ሃገራት ዝግበር ከዓ ናይ ሰሙን ናይ ወረብ ሰለስተ ናይ ሳልስቲ ናይ ሓደ ሰሙን መደባት ክንገብር ተስፋ ንገብር እንዳዓበየ ክኸይድ ምክንያቱ ዕላማ ዓለማዊ መዓልቲ ትልሂት ቀንዲ ዕላምኡ ባህላዊ ልውውጥ ትምህርታዊ ልውውጥ ኣብ መንጎ ሕብረተሰባት ሓድነት ፍቕሪ ስኒት ምህናፅ እዩ።
2: ኣብ መወዳእታ ክብለኩም ዝደሊ ግን ኣብ ሕብረተሰብና ኣብ ትልሂት ዘለዎ ኣረዳድኣ ትልሂት ከም ሓደ ሞያ ምዃኑ ንባዕሉ ብሉፅ ትምህርትን ፃዕርን ዘድልዮ ምዃኑ ክትቦ ትደልዩ መብርሂ እንተሎ
3: እቲ ሕብረተሰብ እውን ከምዚ ክበሃል ዝፀንሐ እቲ ትልሂት ዝያዳ ዕምቀት ኣፍልጦ ይፀንሖ ከም ኖርማል መማዕረጊ ወይ ድማ ሱኢልካ ንሆሆ ንፈንታዝያ ጥራይ እዩ ዝመስሎ ከምኡ ግን ኣይኮነን። መግለፂ መንነት ኤግዛክትሊ መወሰኽቲ ኣብ ደርፊ ተፀጊዕካ ትኸይድ ከምኡ ይኮነን። ርእሱ ዝኸኣለ ዓውዲ እዩ። እዚ ከዓ ብዓንደ ርእሱ ብኮሚሽን ባህል ስፖርትን ይስራሓሉሎ ይዓብሎ ናይ ትምህርቲ መደባት እውን ኣለዎ ማለት እዩ። ኣብ ቀፃሊ ዓብ ትምህርቲ ክወሃብ መደብ ስለ ዘሎ ብተምሃሮ ይኹን ዋላ ኣባላት ናይተን ዝተፈላለያ ጉጅለታት ብመደብ ተታሒዙሎ እሱ ከዓ ዓብ ለውጠ መቀይሮ ከምፅ እዩ። ኣብ ቀፃሊ ሓቢርና ክንርኤና ማለት እዩ።
1: ምስ ትምህርቲ ብዘይ ፀባእ መንገዲ ኢና ክንገብሮ ዘለና ግን ከዓ ጎኒ ጎኒ ትምህርቲ እዩ። እኳ ደኣ ኣብ ስርዓተ ትምህርቲ ናይ ኤርትራ ኣትዩ ካብ መዋእለ ህፃናት ጀሚሩ ናብ መባእታ ናብ ማእከላይ ናብ ላዕለዋይ ደረጃ ናብ እቲ ሃየር ኤዱኬሽን ናይ ኮሌጃትናን ገለመለናን ክንጅምሮ ዘለና እዩ። ሕጂ ይጅመር ኣለዎ የለን ማለት ኣይኮንኩን። መዋእለ ህፃናት ናይ ተጋደልቲ ናይ ብሄራት ገብሩ እዮም፣ ግን ብስሩእ ክኸውን ድሕሪኡ ከም ዝበልክዎ ደረጃ ብደረጃ ክኸይድ ኩሉ ሰብ ሳዕሳዓይ ደራፋይ ክኸውን ኣይኮነ ዝሎ ዘሎ ግን ብመንነቱ ክዓቢ ክኽእል ኣለዎ። ሓደ ኤርትራዊ ህፃን 9 ብሄራት ከም ናቱ መንነት እንድሕር ወሲድዎ ኣብ ምህናፅ ሃገራዊ መንነትና ዓብ ተራእዩ ዘለዎ ሃገራዊ መንነት እንተላይ ብስነ ጥበብ ዝህነፅ

0: ካብተን መሃርቲ ዝኾናት ሕሶታት መደባት ሞዛይክ መደብ ኣሰራርሓ ምግቢና ሒዝናልኩም ቀሪብና ዘለና ዝተፈላለዩ ዓይነት ኣሰራርሓ ምግቢ ብውሑድ ኣስቤዛ ጌርካ ዝተፈላለዩ መኣዛታት ምርካብን ብዙሕ ዓይነታት ምግቢ ምድላውን ይከኣል ከም ዝኾነ ኢና ንመሃር ዘለና። ካብዛ መደብ እዚኣ ድማ ንምሃር ክንብሉ ተስፋ እናገበርኩ ናብቲ ሕሶ መደብ ኣሰራርሓ ምግቢና ክንሰግር ብሓባር ንከታተል።
1: ሰብትና ከመይ ቀኒኹም ናይ ሎም መዓልቲ ንሰርሓ መስተ ናይ ስገም እያ ስገም ሕጂ እዝን እዝን ኢልካ ትንታን እየ ዘድልየ ኣይኮነን ካብ ቀደም ዝፀንሐ ዝተንተንዎ ወለድና እዩ ትድፀበቐ ሓደ ብጥዕናና ካልኣይ ብርኪ ይኮነና እሱ ስለ ዝኾነ ሕጂ ስዋ ኣዴታትና ብዙሕ ፅዒረን እየ ንሰርሐኦ ብዙሕ ሕጂ ግን ብዘይ ፃዕሪ ፅቡ ጌርና ከምዚ ጌርና ንቐልዎ መጀመርታ ንኣርዮ ድሕሪ ምእራይና ከዓ እንታይ ጌርና ንቐልዎ ክንቀልዎ ከለና ኣፀቢቕና ኣይንሕርሮን ኢና እዚኣ ማእዶ እያ በዛ ማእዶ ጌርና ማይ ካኣፍሊሕና ኣለና ንዕቁ እ ዘለየና ክንዓቐን ክንዝደለናዩ ኢና ንዕቅኖ ኣብዚኣ ድደቀቕተን ፀለምቲ ንሕር ኮይነን ፅቡ ጌርና ንኣርየ ድሕሪ ምእራይና ከ ሕጂ ከነብስሎ ኢና ድሕሪ ብብሳልና ሕጂ ኣነ ይደሊ ነ ሽኮር ድበለ ማዓር ክትገብረሉ ትኽእል ምስኡ ማለት እዩ ብዘይ መዓርን ብዘይ ሽኮርን እየ ዝበለካ ኣብኡ ከሎ ክትገብሮ ትኽእል እምበር መፍልሒ ሓንቲ ራንቺ ቀሪምና ኣለና ሓንቲ ራንቺ ሓንቲ ኮኳ ሕጂ ኮኳ ይደሊን እየ ዝበለካ ክገድፎ ክእል እዩ ንሕና ቀልጢፍ ክፈልሓልና ድሕሪ ሰለስተ መዓልቲ እንዲ ዝፈልሕ ድሕሪ ሰለስተ መዓልቲ ክፈልሓልና ኢና ምፅኢና እየ ዘለና ሕጂ ኣብዚ ልቕልቕ ኣቢሉ ከእትወ እየ እቲ ፀለሉኡ ምእንቲ ክኸደልና ልቕልቕ ኣቢሉ ክእትወ እየ ኣብዚ ማይ ክፍልሓለኹ ግርር ስጋዕ ድብል ፅቢቕ ድበስል ሰለስተ ግዜ ኢኻ ተብስሎ ሰለስተ ግዜ ኢኻ ተብስሎ እ ፅቡቅ ጌርካ ከዓ ትቐልዎ ኢድካ ይትፈለኒ ኢኻ ከይሓርካ መስተ ናይ ስገም እ ኮኳ ይደሊን እየ ትብል ንድሕር ኮይንካ ትገድፎ ኣራንቺ ግን ስጋብ ሰለስተ ሰሙን ገለ ኢኻ ትሰትዮ ስጋዕ ንውሒድ ይፀንሕ ኣብ ዕትሮ ኢና ንገብሮ ባህልና ዕትሮ ስለ ዝኾነ ዝሕል ስለ ዝብል ስለዘይባላሾ ከዓ ካብ ኣብ ፕላስቲክ ገለ ኣብ ጎማ ገለ ዘይኮነ ብጣዕሚ እዩ ድፀበቐ ሕጂ ቅልው ነብሎ እዚ ከምኡ ገይረ ይቐልዮ ሕጂ ድሕሪ ምቕላወይ እሱውን ክቐልዎ ክገብሮ እንዴ ኣብዚ ፅቡቅ ጌርና ሕስ ኣቢልና ጌርና ጌርና ትፀለሉኡ ፀለሉኡ ፀለሉኡ

ጥዑም ክኾነልና ምእንቲ ቀም ዘይብል ሕጂ ኣብዚ ማይ ዘፍልሖ ዘለኹ ክቡራ ተዓዘብትና ኣብዚ ማይ ዘፍልሖ ዘለኹ እዚ ማይ ጡቕጡቕ ልክዕ ከመይ ሞ ኣብዚ ማይ እትን እውን ከስዕበኒ ሕራይ ካብ 10 ግዜ ክስክሕንክር ክምጥቕ ገለ ዝቀለለት እሞ ዝጣዓመት ዝቀለለት ሕጂ ኣብቲ ምሕማስ ግን ጉራጉራይ ትገብሮን ኢኻ ሓንቲ ዓይነት ኢኻ ትገብሮ ሓንቲ ዓይነት ምሕማስ ኣይኮነ እዚ ፅቡቅ ጌርካ ኢኻ ትቀልዎ ብሑቅ ከይከውን ፅቡቅ ጌርካ ስጋብ ዝሓርር ኢኻ ትቀልዎ እቲ ምሕራር ሕማቅ ዘይኮነ ስጋባ ፀቢቁ ዝበስል ብሓፂሩ ስጋ ክንሰልጠና ኢለ ሰክቲተየ እዚውን ከስሑበ እየ ቅልው ኢኻ ተብሎ ውራይ ኢልካ ተሓረርኡ ክኸይድ ኢለ ኣንተርቲርናዮ ንዲና ኣንተርቲር ኣቢልናዮ ኢና ሕጂ ንግዜ ምሕፃር ኢለ የሰን መሽረፈት ኢና ከዓ ነውፅኦ ከነውፅኦ ከለና ኣብ መሽረፈት ኣብዚ ንድሕር ኮይኑ ረስ ንገብር ኣብያት ንድሕር ኮይኑ ረስ ንገብር ኣብ ስፈ ኢና ነውፅኦ ወይ ኣብ ሰፍ ወይ ኣብ ከምዚ ፅቡ ጌርና ክንቐልዎ ጥዑይ ጌርካ ኢኻ ትቐልዎ ሕርር ስጋዕ ዝብል ምሕራስቲ ምብሳል ማለት እየ ምሕራር ዶይኮነስ ምብሳል ሕራይ ክቡራት ተዓዘብትና ዝተፈላለየ ዓይነት ምግቢ ንገብር ኣለና ክትስዕቡና ፅቡቅ ቀንዲ ሕጂ በሊዕኻ ክሰቲ ትደሊ በሊዕኻ ሚእቲ ካብ ሚእቲ ማይ እንድዩ ዝፀበቐ ግን ሓደሓደ ግዜ ከዓ ከምዚ ክሰቲ ትደሊ ኣብ መሽረፈት ኢና ንገብሮ ሕራይ እምበኣር ክብራት ተዓዘብትና ሃፋና ትብለዎ ታፍኡ ስጋዕ ዝኸይድ ቁርብ

ቀዳመይቲ ብሲልና ኣብዚ ዘፊፍና ያለና እዚኣኻ ካልኣይቲ ካልኣይቲ ካልኣይቲ ካልኣይቲ ከዓ እዚኣኻ ካልኣይቲ ምብሳል

ክሳብ ዘይቲ ኣዝያ ክሳብ ዘይቲ ሕጂ ክሳብ ዘይቲ ምስ በሰለት ኣለካ መሽናኻ ክንዘቆ ኢና ንዓ ፈጋዕ ስጋዕ ዝብል ኢና ነብስሎ ቀዳማይ ኣፍሊሕናዮ ወላቲ ዓይነቱ ሕብሩ ዝፀበቐ እዩ ካልኣይ ኣፍሊሕናዮ ሳልሳይ ኣፍሊሕናዮ ሕጂ ኣብ ዕትሮ ምዝሓለ ኢና ኣብ ዕትሮ ክንገብሮ ነታ ዕትሮ ሕጂ ሓርጭ ናይ ስርናይ ወይ ናይ ፊኖ ጌርና ክንእሽጋ ንኽእል ዘራንሺ ክንገድፋ ንኽእል ክንገብራ ንኽእል ግን የፍልሓልካ ስለ ዝኾነ ክትገብረሉ ምረፅ ሕፅብ ኣቢልናያ ኣራንሺ ሕጂ

ፍረ ናይ ኣራንሺ ዕር ስለ ዝብል ከነልጉሶ ንኽእል። ፍረ ናይ ኣራንሺ ዕርዩ ሲ ጥዑም ኣይኮነን። ዕርዕር ዝብሎ ሲ ጥዑም ኣይኮነ።

ክንቅርቦ ክንብል ከለና ወይ ንምሳሕ ወይ ንድራር እንዲና ንቕርቦ ወይ ንዝደለናዮ ሕጂ ንሕና ኣራንችን ኮካን ጌርና ክንዕሽጎ ክንሕሽጎ ኢና ክንቅርቦ ከለና ወይ ንምሳሕ ወይ ንድራር ግን ኣብዚ ከምዚኣ ጌርና ኢና ንቕርባ ናለ ኣብቲ ዕትሮና ባህልና ናይ ኣዴታትና ኣራንሺ ከዓ ኣራንሺ ኣገዳሲ ስለ ዝኾኑ ክንገብረሉ እንዲና ሕጂ ኮኳ ከ ኣይደልን ዝበላ ክገድፋ ክእል እዩ ኮኳ ግን የፍልሖ ስለ ዝኾነ ኣብዚ ሽሽ ክብል ከሎ ትሪኦ ሽሽ የፍልሖ የፍልሖ ስለ ዝኾነ ኢና ጌርናሉ ዘለና ድሕራይ ሽዑ ድሕሪ ሰለስተ መዓልቲ ንመስተ ክንጥቅመሉ ድሕሪ ሰለስተ መዓልቲ እዚ ሓርጭ ፊኖ ኣብ ቆምጢዐ ሕትን ነብሎ ንፋስ ከምዘይኣትዎ ድሕሪ ሰለስተ መዓልቲ ሕጂ ኣይቀባዓ ይብልኒ እምበር ሽኮር ወይ መዓር ንድሕሪ ጌርካ ኣለካ ይትኮስ እዩ ዋላ ትዕትዎ ይትኮስ እዩ ንሃና ግን ብጀካ ታኸካ ዝትኩስ ኣይገበርናሉ እምበር ከምዚ ጌርካ ክትሓትሞ ይትኽእልን ኢኻ መዓርን ሽኮርን ትገብረሉ ትኾንካ ኣይትሓትሞን ኢኻ ስለዚ ፍንጀር ፍንጀር ይትኮስ ሽኮር ብዙሕ ዝትኩሶ ሕጂ እንታይ ኢልና ኣለና ንእሽተይ ከምዚ ዕቁብ ገለ ክትከውን ከላ ኣብ ገዛስ ንእሽተይ ዝኾነ ነገር ክልተ ሰለስተ ሰብ ክመፅኻ ከሎ ክትገብሮ ትኽእል ሕጂ ድሕሪ ሰለስተ መዓልቲ ኢና ንክስተ ድል ንገብሮ ሰለስተ መዓልቲ በቃ ደስ ክብለካ ኣብ ጥርሙስ ክትቅርበ እዩ ሕጂ ብዋንጫ እንዲና ክንሰተ ዝግባአና ሕዚ ግዜ ብዋንጫ ድስተ ይኮነ ብጣዕሚ ብርቱዕ ብርቱዕ እዩ ሓይሉ ኣለዎ ብብኬር ክንሰቲ ፅቡቅ እምበር ዋላ ብዋንጫ ክሰትዮ ትኽእል ኢኻ ዓይነቱ ደስ እዩ ዝብለካ ብጣዕሚ መልክዕ ኣለዎ ኣብ ምሳ ሓብድራር መስተ ናይ ስገም ንዝመስል እምበረይ ክብራ ተዓዘብትና ናይ ሎም መዓልቲ ድሰራሕናያ ናይ መስተስ ናይ ስገም መጀመርታ ስገም ኣርእናዮ ድሕሪ ምእራይና ከዓ ፅቡ ጌርና ቀሊናዮ ድሕሪ ምቕላውና ከዓ ለቕሊቕናዮ ድሕሪ ምልቕላኣና ከዓ ሰለስተ ግዜ ብሲልናዮ ቀዳማይ ካልኣይ ሳልሳይ ኢልና ብሲልናዮ ነዚ መሲልልና እምበር ኩራት ተዓዘብትና ናይ ሎሚ ናይ መስተ ናይ ስገም ድበላዕ ንድሕር ትሰርሕ ኮይንካ ድስተን ከላይ ግድን ኢልካ ክትሰርሕ ዝግባእካ ወይ ክትቅርብ ዝግባእካ ዋላ ሚእቲ ካብ ሚእቲ ማይ ትኾነስ እዚ እውን ኣብ መዓልቲ ሳ ገዳሲ እዩ ኣብ ዝኾነ ስሕት ኢልካ ትገብሮ ክልተ ሰለስተ ሰብ ዝመፅሉ ክትገብሮ ትኽእል ብዙሕ ግዜ ካ ይወስድኒ ሎሚ ከምዚኣ ጌርካ ኣሊኽካያ ድሕሪ ፅባሕ ክሰትዮ ስለ ትኽእል ግን ኣይ ከምዚ ትኸድኖን ኢኻ ተንፍሶ ቁርብ ትኸፍቶ ንድሕሪ መዓር ወይ ሽኮር ትገብረሉ ኮይንካ ሕራይ እምበር ኩራ ተዓዘብትና ናይ ሎ መዓልቲ ንሰራሕናያ ናይ ስገም መስተ ነዚ ትመስል ንዝመፅእ ዘሎ ሰሙን ብካልእ መደቅሳ ንረኸብ ድሓንቀኒ እዩ

ኩብራት ተኸታተልትና ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ፍፃመታት ናይ ዓለም ሒዛልና ቀሪባ ዘላ ገለ ካብ ትሕዝቶኣ ናይ ምዕባለ ቴክኖሎጂ ዝኾነ ሰብ ሰርሖ ብልሒ ማለት ኤኣይ ተጠቂሞም ብዙሕ ነገራት ክሰርሖ ክኢሎም እዮም። እቲ ፅቡቅ ነገራቱ ክዛየድን ከሎ ኣብዚ ግዜ እዚ ድማ ኣሉታዊ ሸነኻቱ እናዛየደ እዩ ዝመፅእ ዘሎ። ብዝፈጠሮ ምስሊ ኣብ ትሕቲ ቀይዲ ዝኣተወ ደቡብ ኮርያዊ መንእሰይ ኣብ ትሕቲ ቀይዲ ክኣቱን ኣደዳ መቕፃዕትን ክኸውን ክኢል እዩ። ካልአይቲ ዜናና ድማ ኣብ ቻይና ሮቦት ኣቓልቦ ብዙሓት ሰባት ስሒቡ ትብል ክትኸውን እያ። ብሓንቲ ጎማ ትዝወርእ ብሽክለታ ንነዊሕ እዋን ዝዘወረት ኣሜሪካዊት ኣደ ድማ ኣቓልቦ ብዙሓት ሰባት ስሒባ ዝብለ ትሕዝቶ ናይ ዜና ሞዛይክ ክኾነ እዮም። ክትከታተሉና ብኣኽብሮት ንዕድመኩም።

ኣሜሪካዊ ወዲ 22 ዓመት ኣትሌት ዛቪየር ዲላርድ ብከምዚ እንዕዘቦ ዘለና ንጥፈት መዝገብ ክብረ ወሰን ጊነስ ንምስባር ፈተነ ኣካይዱ። ዲላርድ ኣብ ውሽጢ 24 ሰዓታት 12412 ፑልኣፕስ ዝዓይነቱ ኣካላዊ ምንቅስቓስ ብምግባር ኣብቲ መዝገብ ክሰፍር ትፅቢት ይግበር። ክሳብ ሕጂ በቲ ንጥፈት ተታሒዙ ዘሎ መዝገብ 12345 ፑልኣፕስ ናይ ሜክሲካዊ ኤንሪክ ዛፓታ ኮይኑ ኣብ ወርሒ ጥሪ ዝተመዝገበ ምዃኑ ይሕበር። ዲላርድ ዋላ እኳ ነቲ ቁፅሪ ብ67 ተሓለፎ ወግዓዊ ንክኸውን ብትካል መዝገብ ክብረ ወሰን ጊነስ ክግምገም ኣለዎ።

ብዝፈጠሮ ምስሊ ኣብ ትሕቲ ቀይዲ ዝኣተወ ደቡብ ኮርያዊ ሓደ ደቡብ ኮርያዊ መንእሰይ ኣብ ጎደና ዝዛወር ሓቀኛ ዝመስል ናይ ትኹላ ምስሊ ብሰብ ዝሰርሖ ብልሒ ኤኣይ ኣብ ማሕበራዊ መራኸቢታት ብምዝርግሑ እዩ ኣብ ትሕቲ ቀይዲ ክኣቱን ገንዘባዊ መቕጻዕትን ተበይኑሉ ዘሎ። ሚልዮናት ሰባት መዓልታዊ ዲጂታላዊ ምስሊ ንምፍጠር ኣርቲፊሻል ኢንተሊጀንስ ሶፍትዌር ይጥቀሙ እዮም። ነቲ ዝፈጠርካይ ምስሊ ፅሕፈት ኣሰኒኻ ኣብ ማሕበራዊ መራኸቢታት ምዝርጋሕ ገበን ክኸውን ኣይክእልን እዩ። እሞ ድኣ እቲ ወዲ 40 ዓመት ስሙ ዘይተጠቕሰ ሰብኣይ ኣብ ማእከላይ ደቡብ ኮርያ ትርከብ ከተማ ዳጅዮን ኣብ ጎደናታት ዝዘውር ክውንነታዊ ምስሊ ናይ ትኹላ ብምፍጣሩ ድዩ ተኸሲሱ? ብ8 መያዝያ ማዕከላት ዜና ደቡብ ኮርያ ንውኩጎ ዝተሰመየ ትኹላ ካብ መካነ እንስሳታት ዳጀዮን ከም ዝሃደመ ኣቃሊሐን። ኣብ ከምዚ ኩነታት እዩ እቲ ሰብኣይ ነቲ ብኤኣይ ዝሰርሖ ምስሊ ዘርጊሕዎ። ሰበስልጣን ደቡብ ኮርያ እቲ ናይ ሓሶት ምስሊ ነቲ ናይ ብሓቂ ትኹላ ንምርካብ ኣብ ዝተኻየደ ፈተነ ክሳብ 9 መዓልቲ ከም ዘደናጎዮ ከምኡ ውን እቶም ዝተዋፈሩ ፖሊስን መጥፋእቲ ሓውን ንህዝቢ ክገብርዎ ዝግባእ ናይ ምክልኻል ዕዮኦም ዓብ ምዝንባዕ ከም ዘስዓበን ገሊፆም። ሰበስልጣን ደቡብ ኮርያ ንውክጉ እቲ ትኹላ ኣብ ጎደናታት እታ ከተማ ክዘውር ይኽእል እዩ ዝብል ስክፍታ ስለ ዝነበሮም መባእታ ቤት ትምህርቲ ክዓፅውን ፍሉያት ናይ ህፁፅ ረድኤት ጉጅለታት ብምልኣኽ ድሕነት ናይቲ ከባቢ ህዝቢ ከረጋግፁን እዮም ወሲኖም። ስለዚ እቲ ናይ ሓሶት ምስሊ ድሮ ክሳራ ኣስዒቡ ነይሩ ማለት እዩ። ኣብታ ከተማ ኣብ ምፍታሽ ተፀሚዶም ዝነበሩ ፖሊስ ኣብ መወዳእታ ኒውኩጉ ኣብ ወሰን ከተማ ዳጀዮን ረኺቦሞ። እዚ ግን ካብቲ ክረኽብዎ ዝኽእሉ ዝነበሩ ግዜ ድሒሮም እዮም። እቲ ሰብኣይ ነቲ ምስሊ ዝሰርሖ ብዘይገለ ዕላማ ንመዘናግዒ ከም ዝገበሮ እዩ ተዛሪቡ። በዚ ምኽንያት እምበኣር ክሳብ 5 ዓመታት ኣብ ቤት ማእሰርቲ ከሕልፎን $6,700 ክኸፍል ተበይኑሉ ዘሎ።

0: Some of you know that in the 90s, major beverage brands had a trend of creating crystal clear versions of their products. Coca-Cola released Coca-Cola Clear, and Pepsi dropped Crystal Pepsi. But it seems like this year, a Chinese food blogger named Tai Nan just started a new branch of this trend. He made transparent fried chicken wings.
1: ቻይናዊ ክኢላ ምኽሻን ምግቢ ካይናን ብዘይልምዳዊ ዓይነታት ኣሰራርሓ ምግቢ ኣብ ማሕበራዊ መራኸቢታት ዝናኸጥርን ብዙሓት ሰዓብቲ ክህልዎን ብምኽኣሉ ኣቓልቦ ብዙሓት ስሒቡ። እዚ ክንዕዘቦ ዝጸናሕና ብሩህ ካብ ጥርሙዝ ዝተሰርሐ ዝመስል ቅርጽ እምበኣር ዝተጠብሰ ደርሆ እዩ። ገለ ሰባት ነቲ ምግቢ ክፍትኑ ክደልዩ ከለዉ፡ ብዙሓት ካልኦት ድማ ነዚ ዘይተለምደ ነገር ኣብ ኣፍና ፈጺምና ኣይነእቱን ኢና ክብሉ ተሰሚዖም። ቻይናን መጀመርታ ነቲ ስጋ ደርሆ ናብ ማይ ዝመስል ፈሳሲዩ ቀይርዎ። ብድሕሪ እዚ ስፌሪፊኬሽን ዝበሃል ሜላ ተጠቒሙ ናብዚ ናይ መወዳእታ መልክዑ ከም ዝሕዝ ገበሮ።

ሓንቲ ጎማኣ ብሽክለታ ንነዊሕ እዋን ዝዘወረት ኣሜሪካዊት ብዩኒ ሳይክል ግራኒ ትፍለጥ ተዋሳኢት ሊንዳ ጃሬት ክሳብ ዝበፅሓቶ ዘላ ዕድመ ነታ ሓንቲ ዝጎማኣ ብሽክለታ ትዝውር ብምህላዋ ብዕድመ ዝዓቤት ንነዊሕ እዋን ዝዘወረታ ተባሂላ ኣብ መዝገብ ጊነስ ሰፊራ። ሱሳን 9 ዝዕድሚያ ሊንዳ ነታ ብሽክለታ ክዝውር ዝጀመረት ጓል 10 ዓመት ከላያ ንፈለማ ግዜ ኣብ ጊነስ ሰፈረ ድማ ጥሪ 223 ኣብ መበል 66 ዓመታ እዩ። ሕጂ ድማ ንኻልኣይ ግዜኣ ኣብ ፍርያት ዘናት ክራከር ብዘርኣየቶ ምርኢት ነቲ መዝገብ ከተማሓይሾ ክኢላ ሊንዳ ሓንቲ ዝጎማኣ ብሽክለታ ክዝውሩ ንዝደልዩ ሰባት ዝህቦም ምኽሪ ብንእሽትኹም ከለኹም ጀምሩ ፈጢምኩም ግን ኣይተቋርጽዋ ትብል።

ኣብ ቻይና ሮቦት ኣቓልቦ ብዙሓት ይስሕብ። ኣብዚ ሰሙን እዚ ኣብ ሰሜናዊ ምዕራብ ቻይና ኣብ እትርከብ ርእሰ ምምሕዳር ዚንጂያንግ ኡይጉር ኣብ ዝርከብ ቤት ትምህርቲ ንተምሃሮ ንምዝንጋዕ ዝዓለመ መዓልቲ ስፖርት ተኻይዱ ነይሩ። ኣብኡ ድማ ምስቶም ተምሃሮ ዝለሀ ሮቦት ተጸንቢርዎም ነይሩ። እቲ ምርኢት ብጽቡቕ እኳ እንተጀመረ መወዳእትኡስ ኣይግድን። እቲ ሮቦት ብዙሓት ሰባት ከቢቦሞ ምስ ረኣየ ክደናገርን ድሕሪዚ እውን ተዓንቂፉ ብምውዳቕ ነቲ ምርኢት ናብ ዘይተሓሰበ ተርእዮዩ ለዊጥዎ።

እቲ ዩኒትሪ ኣንድሮይድ ዝኾነ ሮቦት ምንቅስቓሳት ክንግፉ ተጠቒሙ ነቶም ተላሃይቲ ኸጥቃዕ ክፍትን ከሎዩ ኣብ ዓይኒ ካሜራ ኣትዩ። እቲ ሮቦት ካብ ቁፅፅር ወፃኢ ዝኾኑ ምንቅስቓሳት ኣብ ዝቕፅለሉ ዝነበረ እዋን ኣብቶም ኣብ ሜዳ ዝነበሩ ሰባት ስክፍታ ከም ዝፈጠረ እዩ ተገሊጹ። እቲ ኩነታት ኣብ ትሕቲ ቁፅፅር ክኣቱ ዝኽኣለ እቲ ሓላፍነት ዝወስደሉ ሰብ ናብ ሜዳ ብምጉያይ

እቲ ሮቦት ተሰኪሞ ሒዝዎ ድሕሪ ምኻዱ እዩ። ብመሰረት ጸብጻባት ዴይሊ ሜል ኣብ ልዕሊ ተምሃሮ ዝኾነ ዝወረደ መጉዳእቲ ከም ዘየለ ክፍለጥ ተኻኢሉ ኣሎ።

ወርሒ ጉንበት ኣብ ታሪክና ኣዝያ ፍሊትን ክብርትን ዕለት እያ። በዓል ናፅነትና እንፅምብለላ ዕለት እያ። በዚ ኣጋጣሚ ድማ ንመላ ህዝቢ ኤርትራ ኣብ ውሽጥና ወፃእን ከምኡ ድማ ንሓይለታት ምክልኻል ኤርትራ እንቋዕ ናብ ቅንያት በዓል ናፅነት ኣብፅሓና ክንብል ንደሊ። በዚ ኣጋጣሚ ድማ እዛ ስዕባ ተቐርብ ትሕዝቶ መደብና ንናፅነት እትገልፅ ወይ ተንፀባርቃ ክትከውን ፅንዓትና ዋሕስና ኣብ ትሕቲ ዝበለ ቴማ ዝበዓል ደሎ በዓል ናፅነትና ርሑስ ቅንያት ናይ ናፅነት ግብረልና ናፍታ መደብ ከስግረኩም እየ። ተኸታተሉ።

0: እዚ ሎሚ እነስተመቕሮ ዘለና ንፋስና ፅነት ህያ ብዙሕ ፃዕሪ እዩ። ንምእማኑ ዘሸግር ብድሆታት ንምስጋር ተጋዳላይ ንነፍሲ ወከፍ ዕድል እናተጠቐመ ናብ ዓወት ቀይርዎ። እዚ ሰላም ሰላ ሰላም ዘይብሉ ኩነታት ብጥበብ ዝተሰግረ እዩ ተረኺቡ እሞ ድማ ምስ ዕርቃን ፅምኢ ጥሜትን ዋሕደ ዕጥቅን እናሰጉመ ኣብዚ ብሩህ እዋን ክበፅሕ ክኢሉ። ብረታዊ ቃልሲ ህዝቢ ኤርትራ ብዙሕ ቅርሲ ዝሓቐፈ እዩ። ምክንያቱ ነቲ ፅንኩር ኩነታት ንምስግጋር ዝሕግዙ ናውቲ ገድሊ ብፈጠራኡ የዳሉ ስለ ዝነበረ ድሎሚ ብዛዕባ ሽዳ ጥዮ ነፀላ ዕጥቅን ሚዶን ዘደስስ መደቢና ሒዝናልኩም መፂና ዘሎና ምክትታልኩም ብክብሪ ንዕደም።
1: ኣብ ሜዳ ናይ ሽዳ ፋብሪካ ነራ ካብኡ ተሰሪሑ ከዓ ናብ ኩሉ ተጋዳላይ ይዕደል ነይሩ ማለት እዩ እንጂ እቲ ሽዳ ጌርካ ምንቅስቃስ ናይ ተጋዳላይ መወጋእሲ ቅድማ ትሒዙ ዝነበረ እዩ ማለት እ መላ ካብ ግዜ ምጅማር ብረታዊ ቃልሲ እውን መስለኒ ሽዳ እዮም ትገብሩ ነይሮም እቶም ናይ ቀደም ተጋደልቲ። ኣብ መንጎ ገለገለ ዝገብርዎ ጫማ ፍሉይ እንተ ነይሩ እንድዕ ብዝልክዕ ክዘክሮ ይክእልን። ሽዳ ግን ካብቲ ዝተሰለፍናሉ ክርኢ ከሎ ኣነ 1977 ዓመተ ምህረት ናብ ገድሊ ተሰሊፈ ሽዳ ይፀኒሕና ሽዳ ከዓ ንኩሉ ተጋዳላይ ይዕደል።
0: ነፍሲ ወከፍ ሰብ በብዓይነቱ ጫማ ይዝክደን ብዙሕ ቅያር እኳ ዳ እዚ ድማ ሰላታ ሓንሳብ ምስ ተገዝአት ቅያር ትስእን ዝነበረት ሽዳ እዩ። ዝተበትከ ክፋል ምስዝህልዋ ትልገብ ዳኣ እምበር ሃንደቢልካ ሽዳ ይትረክብን። ኣስራ ክሳብ ዝጠፍእ እናለሓምካዩ ዝነበረት ህይወት ለይቲ ኮነ መዓልቲ ዕረፍቲ ዘለዎ ጉዕዞ ይነበረን። ክሳብ ዕለተ ናፅነት ሽዳ ዕረፍቲ ይረኸበትን። ምክንያቱ መሳሌቲ ናይቲ ናፅነት ክሳብ እትመፅእ ሰለም ዘየበለ ተጋዳላይ ስለ ዝነበረት
1: ኣብቲ ምንቅስቃስ ነዊሕ ናይ ሌተን ናይ ቀትርን ጉዕዞ ብዙሕ ሓለክልኽ ስለ ዘሎ እቲ ሽዳውን ቀልጢፉ እዩ ዳርግ ዕረፍቲ ዘይብሉ ጉዕዞን ምንቅስቃስን ስለ ዝኾነ ማለት እዩ እ ምስ ከምኡ እንዳለገብካ እንዳለጋገብካ እንዳልሓምካ ኢኻ ዝያዳ ነዊሕ ግዜ ከም ዘገልግል ትገብሮ እምበር

ምስ ዝነበረ ጉዕዞ ንምንቅስቃስን ኣብ ግዜኡ ዝቕየር ኣብ ግዜኡ ኣሪጎ ምስ ተባህለ ዝመፅእ ሽዳስ ኣይነበረን። ላ 6ዱሽተ ወርሒ እውን ክትብተኽ ገለ ምስ ጀመረት ትልግባ ብድሕሪኡ ከ እንደገና ትብተኽ ትልግባ ድሕሪኡ ከ እንደገና ትብተኽ ትልግባ ትባታተኽ ነዊሕ ሓንሳ ሓንሳብ ስ ደረጋ ካልእ ጫማ ክሳብ ትመስል እያ ትደራራዕ ነይራ። ካልእ ጫማ ንጥቀም ነርና እንተንኾኑስ ምትኾኑታ ትልቅእ ግናይ ገዘል ልክዓይም ተጣዓዕመን እየ ድብል ኣነ ናቲ ግምት ዋላ ኩሉ ተጋዘላ ምክንያቱስ ምናልባት ብተዛማዲ ብማኪና ትጓዓዝ ኣብ ጉዕዞኻ ከምዚ ናይ ካልኦት ሰራዊት ንሪኦም መካናይዝድ ዝኾነ መንቀስቃስ ናይ መካይን ተዝህልወካስ ኣደ ነገር እዩ ዋላ እቲ ዕፁብ ጫማ ጌርካ ክትከይድ ትኽእል ኢኻ። ከምቲ ነበርና ናይ ገድሊ ህይወት ግን ነዊሕ ግዜ ክትጓዓዝ ፈኪስ ዩ ከ ኣብ እግርኻ ዝኾነ ይኹን ሳይ ከም ድሌትካ ትጎይ ትነጥር እሾኽካ ፅቡቕ ከላኸለልካ እዩ ሓንቲ ክከላኸል ዘይክእል ካብ ማለት ዓካሪቶኻ ንላዕሊ ዝኾነ ይኹን እሾኽ ዝሕንጥጥ ወይ ካልእ ድዩ ተመንዲ ካልእ ድዩ ክትርግፅ ከለካ ክከላኸለልካ ይክእልን ይሽዳ ንዕኡ ንመከላኸሊ ተባሂሉ ከዓ ጋምባለ ይግበር ነይሩ።

0: ከም ኩሉ ንብረት ናይ ተጋዳላይ ካብ ፀላኢ ዝተርፍ ጫማታት ነይሩ እዩ። እንትኾነ መስርሕ ዕጥቆም እዮም ዝጥቀምሉ ዝነበሩ፣ ምክንያቱ ካብ ካልእ ስለ ዘይረኽብዎ። እቲ ከይተርፍ ነዚ እውን ከካውኑ ምጩእ ቀፀላ ሂወት ፈፂሙ ኣብኦም ኣይነበረን። እቲ ጫማ ዋጋት ዕጥቂ እዩ፣ ኩሉ ዝረኸቦ ንብረት ኣብ ጥቕሚ ይውዕል።
1: ነዊሕ ውዕዞን ምንቅስቃስን ፍኹስ ዝበለ እስታይ ዝሓትትን ኣብ ሃሩር ዲ ኣብ ቆላ ዲ ማዕረኪ ከይ ዝኽእል ሽዳ ስለ ዝኾነ ነቲ ጫማ ስስ ኣይምሳኣናን እዩ ዝብል ኣነ። ንጫማ ግን ኣይንጥቀመሉ ኢና፣ ንዕጥቂ ኢና ንጥቀመሉ ኢና። እቲ ጫማ ቦት ዓጢቆ ድመፅእ ወታደር ናይ ደርጊ ይኹን ወላ ናይ ሃይለ ስላሴ ዓጢቆ ድመፅእ ዝነበረ ናይ ኢትዮጵያ ሰራዊት ኩሉ ሲ ንሱ ንዕጥቅና ቀዲድና ንዓኣ ቀዳመይቲ ኣብ ዝኾነ ይኹን ማዓስከር ናይ ፀልአ ንሕርኣት ኢኻ ነተን ጫማ ኢኻ ትእክባ ተን ጫማ ሃዋን ኣይቲ ከም ዘለዎ ይኩም ካንትወስደን ካራ ሰንጥ ግብር ኣቢልካ ነተን ቆርበት ቁሩፅ ኣቢልካ ትእክበን ኮፋ ብዝበልካሉ እቲ ቋሚ ዝኾነ ቦታኻ ወይ ዕርድኻ ከዓ ዕጥቅታትካ ከም ብሓድሽ ካብኡ ትሰፍን ማለት እዩ።
0: ኣብ ጎንኻ ተኸልክልከያ ትኸይድ ብራሾማይ ኣብ ፅንኩር እዋነ ካብኡ ዝፅንክር ከይመፅያ ትፅበእ። ከምቲ ኣብ ህንቡር ኩነታት ፀሚአ ኢልካ መኽደናይ ትኸፍቶን መድሕን ህይወት ክትከውን ወትሩ ኣብ ዝባንከያ ፀሚአ ኢልካ ትስተንተ ትኸውን ሓንቲ ግዜ ምስ ሓስከያ ክትገድፋ ዝከኣል ኣይኮነን። ገመል ፅምእማይ ዝፅወውር እንስሳ እንተዳ ኢልናዮ ኤርትራዊ ተጋዳላይ ድማ በዚ ጉዳይ ኣብ ቅድሚ ደቂ ሰባት እዩ ዝስራዕ። ምክንያቱ ኣብቲ እዋን ማይ ብቐሊሉ ዝርከብ ኣይነበረን። ምስ ረሃደን ርሰዓትን ዝመፁ ናይ ርእሲ ተሃዋስያን ማይ ስለ ዘይረኽቡ ይስስኑ እሞ ነዚ ድማ በታ በዕሉ ብፈጠራኡ ዘዳለዋ ዝነበረ ሚደዩ ንምጥፍኦም ዝቃለስ
1: ሚዶ በተ ልሙድ ያታወ ባህልና ብዕንጨይቲ ብገለ ኢዱ ስራሕ ዕንጨይቲ ፀሪቅካ ከምዚ ካልእ ዳሕራይ ኣብ ዕዳጋ ትረኽቡ ከዓ ስልክ ድመስል ጎማ ዘለዎ ገለ ድስራሕ ሚዶ ኣሎ። እቲ ኣታዊ ግን ካብ ውሊዕ ድዩ ካብ ዝኾነ ይኹን ዕንጨይቲ ፀሪብካ እዩ ድስራሕ ነይሩ ኣብ ሜዳ። ሕጂ ከምኡ ጌርካ ኣብ ሜዳ ዕንጨይቲ ፀሪብካ ንዕኡ ፍሒቕካ ገለ መለታት ክትሰርሕ ሓደ ተ ማተርያል ልክዕ ንኡ ዝኾኑ ነቲ ሚዶ ዝኾን ዕንጨይቲ ክትረክብ ክትፀርብ ግዜ እውን ይብልካን ትዝሓሸ እዚ ናይ ካዝና ካላሽን ዝኣረገ እቲ ስልክ ሎ ሞላ ኣብ ውሽጢ እቲ ካዝና ካላሽን ዘሎ ንዕኡ ኣቕኒዕካ ሰጥ ኣቢልካ ነቲ ስልክታት ቆራሪፅካ ብናይ ሚዶ ቅርፂ ሰሪሕካ ብላዕሊኡ ካ ሽዑ ጎማ ናይ ጀሪካን ድ ናይ ገለ ምክኽካ ታብ ሚዶ ትስራሕ ብስልክ ትስራሕ ነ

ዋላው ንእሽተይ እውን ካብኣ ካብቲ ቀጢን ስልክታት ናይ ዝርከብ ገለ ከዓ እዛ መስደዲ ጭብ ትበሃል ከም ትስራሕ ነራ ሚዶ ጥራሕ ዘይኮነት መስደዲ ጭብ ምክንያቱ ኩሉ ግዜ ከም ልብኻ ትሕፀበሉን ከም ልብኻ ትምሸጠሉን ግዜን ኩነታትን ስለ ዘይብል ከዓ ናይ ቁማል ሕቶ ኣሎ ምስ ቁማል ተተሓሒዙ ዝመፅእካ ጭብ ኣሎ ስለዚ እቲ ጭብ እንድሕሰዲድካያ እቲ ቁማል ይጠፍእ ኣይፈርን ይጠፍእ ማለት ንሱ እንዲቲ ናቱ ናቱ ፅፍዮ እንቋቑሖ ናይ ቁማል እኳ እቲ ጭብ ዚ ወሰን ወሰን ናይ ዝኾነ ይኹን ሰብ ነዊሕ ዘይተመሸጠን ዘበለን ንድሕርኢኻ ጭብ ይትገብር ፀጉሪ ጅንዑኡ ከይተረፈ ቅድሚ ዝደቂቕ መመሸጥ ብቕረባ ተረኸበሉስ ብስልኪ ጌርካ ገለ ብስራሓ መስደዲ ጭብ ማለት ንምሳ ምስተሓፀብካስ ነቲ ጭብ ነቲ ቁማል መግፈፍ ትጥቀመሉ ማለት እዩ።

ሓንቲ ካብተን ካብ ዝባን ተጋዳላይ ዘይፍለያ ቅርስታት ገድሊ ጥውዮ ነፀላ እያ። ኪፍኪፍታ ዝናብ ዘሰኒዮ ንፋስ ፀሓይ ሓፂር ቀምታ ኩሉ ሳላዛ ነፀላይ ዝፅወር ዝነበረ ለይቲ ክንዲ ኮበርታን ፍርናሽን ኮይና ሓዲራ ቀትር ድማ ጥውዋይ ጉዕዞ ገድሊ ክትብድህ ተጠዋውያ ኣብ ዝባንካ ትውዕል። ንስለዛ ናፅነት ዝተሰውአ ድማ መግነዙ ከም ተገልግልዮም ኣብቲ ውዕሎ ዝነበሩ ዝገልጹ

ናይ ጥዮ ነፀላ ክዳን ደይቲ እያ መንፀፍ እያ መዕቀሊ እያ መጨረሻ ከዓ መግነዝ ይኸ ዜና ኣርባዕተ ኣገልግሎት እጅታ መዕቀሊ ዝብለካ እንታይ ከምዚ በዓል ሰሜናዊ ባሕሪ ድዩ ቀፃሊ ማይ ዝሃረም ጨፈፍ ዝብል ንሕር ኮይኑ መዕቀሊ ይብልከን ትሕቲ ገረብ ካ ተዕቀል ኣይትኽእልና ባላ ጌርና በዛ ሓደ ባላ ተክል በዛ ሓደ ባላ ተክል ልካ ከምዚ ናይ ቴንዳ እንጨይትኻ ከምዚ ትገብረላ ተማሳቕላ ነታ ነፀላ ኢኻ ትስርካ ነፀላ ሽዑ በታ ሓደ ኩርናዓ በታ ሓደ ኩርናዓ ገቲርካ ፅቡቅ ጌርካ ንድሕር ገቲርካ ብእምኒ ኣብ መሬት ከም ትትሓዝ ጌርካ በቃ ኣብኣ ተዕቅል ከም ገዛኻ ማለት እዩ እ ናይ ጥውዮ ነፀላ ኣበርክቶብ ትገድልካ እዚ መዕቀሊ እኣ መግነዚ እኣ ክዳን ለይቲ እኣ መንፅፍ ናይ ለይቲ እያ

ሎሚ ዓዚ ተሰኪምከያ ዝውዕልካ ብራሽ ሹማይ ካብ ንዓኻ ንብፃይ ክኽትከውንን ሓሰብካ ኢኻ ትኸይድ ነፍሲ ወከፍ ጉዕዞ ተጋዳላይ መስዋእቲ ስለ ዝኾነ ፅባሕ ናጥነት ከም እትመፅኡ ዝኣምን ነይሩ እምበር ብዛዕባ ህላውነቱ ኣይዓጦን ክትገብሮ ዝግባአካ ብምልኣት ምግባር እዩ ነይሩ ዕላምኡ ስለ ዝኾነ ንስኻ ርወ ኣነ ክፅምእ ንስኻ ትኸደን ኣነ ክዕርቕ ዝብል ቃላት ክደጋግም ኣይከብዶን ብዓብኡ ብፃዩን ህዝቡን ኣብ ናፅነት ክበፅሕ እምበር ንሱ ክበፅሕ ስስዐ ኣይነበሮን እዚ ፍፁም ፍቅሪ ድማ ኣብ ብሩህ መፃኢ ኣብፂሑና ዘለኣለማዊ ክብርን መጎስን ንዕኡ ነቲ መዳርግቲ ዘይርከቦ ገድሊ ሓሊፉ ኣብዚ ዘብፅሓና ተገዳላይ

ንኣብነት ክዳን ንድሕር ተረኺቡ ካብ ፀላኢ ወይ ክዳን ብገለ ምክንያት ንድሕር ተረኺቡ ብካልእ መንገዲ መጀመርያ መን ይዕሩቕ እዩ ዝበሃል መን ኣኽፊ እዩ ዘሎ እዩ ዝበሃል ሽዳ ይኹን ክዳን ይኹን መን ኣኽፊ ኣሎ ንዓይ ዝበሃል ኣይትብልና ነውሪ ኣንጎሶም ኣብዚ ኣለ ኣንጎሶም ንድሕሪ ሓሚሙ ሎ ኣንጎሶም ሓሚሙ ዘሎ ይዕረፍ እንድሕሪ ገለልዩ ኮይኑ እዚኣ ንሱ ዓሪቕ ኣሎ

0: ኢልካ ትበሃል ብዛዕባ ንብስኻ ብዛዕባ ንብስኻ ካልእ ብፃይካ እዩ ድዘረብልካ እዩ ከምዚ ስኸይ ንዓይ ንዓኻ ዘይኮነስ ስጋይ ስጋኻ እናበልካ እዩ እዚ ክየት ነይሩ ነዚ ከምኡ ዓይነታት ተሓሳስባ ብስሩዕ ብትካላዊ ኣገባብ ዝኾነ ይኹን ንብረት ናይ ገድሊ ብሓባር ብሓባር ትጥቀመሉ መቕኑንካ ማዕረ እዩ ዝመፀካ ሽዳ ድዩ ክዳንካ ድዩ ካልእ ድ ዝኾነ ይኹን ነገር ብካልእ መገዲ ዝተረክበ እንተልዩ ከዓ መን እዩ ዝያዳ ዓሪቑ ዘሎ ኢልካ እቲ መራሒ መስርዕ ዘሎ እቲ መራሒ ጋንታ ዘሎ ነተን ዘለዋ ከምዚ ባፅሓ ይገብረን ኣከምዚ እዋን ከዓ ፈፂሙ ንብፃዩ ገዲፉ ንዓይ ዝብል ሰብ ኣነብቲ ዝሓለፍኮ ሂወት ኣይሰማዕኩም ብኣንፃሩ እከል ብዛዕባ ናይ ብፃዩ ሽግር እዩ ድዛረብ
1: ኣብታ ጡየኖ ፅላ ተሸፊኑ ዝነበረ ድጉል ፍቕሪ ኣብ ሽዳ ነዊሕ ግዜያት ዝቕፅል ሓልዮት ህዝብኻን ብፃይካን ንምድሓን እትስራሕ ዝነበረት ዕጥቂ ፅምእኻ ኣብ ሞት ከብፅሓካ እናሃቀነ እቲ ልግሳ ብራሾማይ ብቑንጭን ትኳኑ ንዝመልአ ርእስኻ ናፅነቱ ክረክብ ምስ ብፃይካ እቲ መቐላ ዝነበርካ ሚዶን ኩሎም ናይ ፍቕሪ ቅርስታት ገሊ ንዓይን ንኹሉና ደቂ ገድልን ዓብ ሓላፍነት ተሰክመየን ካልእ ኣይኮነን ንህዝብኻ ብተወፋይነት ምግልጋል እዩ ርሑስ ቅንያት በዓል ናፅነት ንመላእ ህዝቢ ኤርትራ
0: እዘን ሕጂ ትዛረብለን ዘለኹም እሞ ቅርሲ ንብረት ናይ ተጋዳላይ ዝነበራ ብዝተፈላለየ መልክዕ ተጋዳላይ ሒዝዎ ዝነበረ ብሽዳ ወይ ገለ ድዩ ዝኾነ ነገር ተተረኺቡ ብግቡእ ወፍሪ ተገይሩሉስ ክዕቀብ ኣብ ሙዝያም ክቕመጥ መመረፅኩ እዚኣ ክብል ዝኽእል

ኩራትት ዓዘብትና ስዕብ ትሕዝቶ መደብና ብዛዕባ ታቢላ እትበሃል መዋእለ ህፃናት ቤት ትምህርቲ ኢና ሒዝናኩም ቀሪምና ዘለና። ኣብዛ ቤት ትምህርቲ እዚኣ ብዙሓት ህፃናት ዝምሃሩላ ኮይና እተን ክላሳት ድማ ንባህልን ታሪክን ዝገልፅ ኣስማት ምህላውን እቶም ቆልዑ ነዚ እናርኣዩ ክምሃሩ ከለዉ ድማ ንባህሎምን ታሪኮምን ዝያዳ ክፈልጥዎ ይኽእሉ ማለት እዩ። ከምኡ እውን ፍልይ ዝበለ ድማ ኣብዛ ቤት ትምህርቲ እዚኣ ናይ ዝሕታለ ኣእምሮ ማለት ኦቲዝም ዝኾኑ ወገናትና ዝምሃሩ ኣብታ ቤት ትምህርቲ ከም ዘለዉ ኢና ፈሊጥና። ነዚ ድስስ ሕዝቶ እምበኣር ስዕቡ ክቐርበልናዮ ክትከታተሉ ብኣኽብሮት ንዕድመኩም።

0: ኩሉ ዓብ ሕልሚ መጀመርታ ኣለዎ። ሓደ ሓደ ግዜ ድማ እቲ መጀመርታ ንእሽቶ ይመስል። ሓደ ክፍሊ ትምህርቲ ኣብ ሓደ ማዕጾ ዝጸሓፍ ስም ስቕ ኢሉ ኣዝዩ ዝዓበየ ነገር ዝቐርጽ ቀሊል ልምዲ። ኣብ ናይ ሎም መደብና ናብ ሓደ መዋእል ህፃናት ኢና ተጓዒዝና። ትምህርቲ ብዛዕባ ፊደላትን ቁፅርታትን ጥራይ ዘይኮነ ብዛዕባ መንነት፣ ክብርታትን ፍቕርን እቲ ምህር መዋእል ህፃናት ኢና ክንወስደኩም። ንመጀመርታ ግዜ ክትጥምቶ ከለኻ ኩሉ ነገር ፍሉጥ ኮይኑ ይስማዓካ። ድሙቕ ክፍልታት ከምኡ እውን እቲ ሕጉስ ህርመት ናይ ቅድመ ትምህርቲ። ድሕሪ ቁሩብ ግና ፍሉይ ነገር ክተስተብህል ኣይትጽገምን። ነፍሲ ወከፍ ክፍሊ ካብ ታሪኽ ኤርትራ ዝመጸ ስም ተሰኪሙ ይርከብ። ንሓደ ህዝቢ ዝቖርጹ ዛንታታትን ሰባትን ህሞታትን ዘንጸባርቑ ኣስማት። ቀሊል ሓሳብ እዩ ግን ሓያል እዩ። ምኽንያቱ ኣብዚ ትምህርቲ ብዝተኣሳሰር እዩ ዝጅምር፣ ምስ ባህሊ፣ ምስ መንነት፣ ከምኡ እውን ካብ ክፍሊ ሓሊፉ ዝዓበየ ነገር ዝምህር።
1: ከም ሓሳብ እቲ ቪዥን ናይቲ ቤት ትምህርቲ እቶም ተምሃሮ ነፍርዮም ሲ ኣብ መወዳእታስ ከመይ ዓይነት ክኾኑልና ኢና ንምን ዝብል ሓሳብ እዩ ነይሩ። እና ዊ ብሊቭ ከምዚ ወርልድ ክላስ ወይ ከዓ ዓለም ለኻያን ዝኾኑ ዜጋታት ንመፍራ እዩ ቀንዲ ሓሳብ ማለት እዩ። ምናልባት ስእልታት ገለ ርኢኸዮ ንድሕር ኣላ ክኾንክ ከዓ እቶም ኣብ ዓለም ዘለዉ ህይሱ ወይ ከዓ ፍሉጥ ኣድባሃሉ ሰባሲ በዓል መን እዮም ከምዚኦም ክኸውን ይከኣል ድዩ ነቶም ቆልኦት መረዳእታታት ምሃብ እዚ እቲ ዕላማ ማለት እዩ። ናይ ዓለም ደለዉ ፍሉጣት ጥራሕ ደይኮኑ ከዓ ኣብ ሃገርና ደለዉ እውን ኣለዉ። ናይ እምነት ሻህ ኢብራሂም ስልጣንን ኣቶ ወልዳ ወልደ ማርያምን ኣለዉ። እዞም ሰባት እዚኣቶም ሲ እቲ ኮንትሪቢሽን ናቶም ከመይ እዩ ኣብ ኤርትራ ኮንትሪቢዩት ዝገብር ሰብካ እንታይ ዓይነት ክብሪ ኣለዎ ነቶም ቆልኦት ብምርዳእ እሳቶሞም ከምኣቶም ንክኾኑ ዓብ ነገር ንክሓስቡ ተባሂሉ ዝተዓለመ ነገር እዩ። ስለዚ ቤዚካሊ ምስቲ ራእይ ናይቲ ቤት ትምህርቲ ወርልድ ክላስ ወይ ከዓ ዓለም ለኸ ዜጋታት ምፍራይ ዝብል ንዑ ንምህራም ተባሂሉ ዝቆመ እዩ።

0: ቆልዑ ብቐሊል ቃላትን መዓልታዊ ምድግጋምን ኣቢሎም ነዚ ኣስማት እዚ ከለልይዎ ይጅምሩ። ንታሪኽ ናብ ፍሉጥ ነገር ይቕይርዎ። እናዓበዩ ምስ ከዱ ሒዞም ክኸዱ ዝኽእሉ ነገር
1: መጀመርታ እቲ ነቲ ቆልዑት ክኾነልና ንደልዮ እቲ ዕላማና መበገሲ እዩ ማለት እዩ። ሕጂ ተርእናይ ወላ እቲ ኣስማት ከዓ ቀዳምነት እቲ ካብ ሸዓተ ብሄራትና ዝወፀ እዩ ዝተፈላለዩ ማለት እዩ። ፕላስ ታሪካዊ ቦታታት እውን ኣለው። ሕጂ እቲ ዕላማ ከዓ ንኣብነት እንድሕር ሰብሪ ክላስ ኢልና እቶም ቆልዑት ኣብኡ ዘሎ ሰብሪ ማለት ብቋንቋ ትግረን ቋንቋ ዓረብ ናይ ራሻይዳ ማለት እዩ ዓቕሊ ማለት እዩ። እቶም ቆልዑት ከዓ ብዓቕሊ ኩሉ ነገር ንክስገር ሓደ ኣፍልጦ ንክህልዎም እቲ ሽም ከዓ ኩላ ግዜ ፀላዊ ኢና ተርእናይ ዋላ ሳይኮሎጂካሊ ሕጂ ንዕኦም ፀላዊ ንክኸውን ኢልና ከምኡ ዝተፈላለየ ዘን ዘለዋና 11 ኣስማት ናይተን ክፍልታት ከምኡ እንዳገበረ ይወፅ እዩ።
0: ኣብዚ ምምሃር ብዛዕባ ምዝከር ኣይኮነን፣ ብዛዕባ ምድህሳስ እዩ። ብዛንታታት ፈጠራን ፀወታን ኣቢሉ ሓሳባት ብቐሊሉ ንምርዳእን ንምርካብ ዝያዳ ባህ ዘብል ይኸውን።
2: እዚ እቲ ኣብቲ ዓመታዊ ካላንደር ኣለና እዚ ቤት ትምህርቲ እንታይ ኢልና ኢና ንኣምን ምህሮ ሲ ፋን ክኾን ኣሎ ለርኒ ሃስ ቢ ፋን። ስለዚ እዞም ቆልዑት እዚኦም ድሕራ ናብዚ ክመፁ ኮይኖም ሲ ተሓጒሶም ክመፁ ኣለዎ ኢልና ኢና ንኣምን። ንክሕጉስ ከዓ ዝተፈላለየ መለሳታት ዘለዎ ፕሮግራማት ከተዳልወሎም ኣለካ። ንኣብነት ናይ ቻሪቲ ፕሮግራም ሓንቲ ካልአለ እዛ ናይ ግብረሰናይ ማለት እዩ ኣብ ሓንቲ ኣብ ሓደ ወርሒ ፎል ትገብር ዝተፈላለየ ግብረሰናያዊ ድኾነ ተግባራት ንፍፅመላ ማለት እዩ።
0: ኪኖ ታሪክ ግን እዛ መዋእል ህፃናት ካልእ ኣገዳሲ ክብርታት እያ እትሓቁፍ። ነፍሲ ወከፍ ቆልዓ ብናቱ መንገዲ ክዓቢ ዝቐብሎን ዝኸብረሉን ዝደፋፍኣሉን ቦታ እዩ። ኣብዚ ሓቋፍነት ሓደ ስጉምቲ ንላዕሊ ይኸይድ። እቲ መዋእል ህፃናት ንኣውቲዝም ዘለዎም ህፃናት እውን ይድግፍ። ኣብ ትዕግስቲ ምርድዳእን ሓልዮትን ኣብ ዝተሃንፀ ሃዋህ ኣብ ጎኒ መዛንኦም ኮይኖም ከም ዝመሃሩ የረጋግጽ። እዚ ኣገባብ እዚ ብኣካዳምያዊ ክእለት ጥራይ ዘይኮነስ ንዕብየት ነፍሲ ወከፍ ህፃን ንምድጋፍ ዘደሊ ርህራሄን ክእለትን ዝዓጠቑ ዘሰልጥኑን ብቑዓትን መምሃራን እዩ ዝምራሕ።
1: መጀመርታ ተሓሳብ መበገሲ ኣብዚ ነይሮም ወለዲ ከምኡውን ናይ ፍሉይ ድሌት ማለት ኦቲስቲክ ዘለዎም ወዶም ኣለዎም እጂ ነዚ ምስ ረኣይዎ ከምዚ ስይከኣል ዲኢሎም ምስ ተዘራረቡ ምሳና ንሕና እውን ዝግባአና ፈቓድ ወሲድና ሓቲትና ኣብ ክረምቲ ጀሚሩ እዛ ዝሓለፈት ክረምቲ ጀሚርና እተን መምሃራና ከዓ ካብቶም ማሕበር ንዑ ኣፍልጦ ዘለዎም መፅኦም ከዓ መምሃራና ኣብዚ ናይ ክረምቲ ካባይ ጀሚርካ ኩልና ስልጠና ወሲድና ጅተን መምሃራን ስልጥናትን ከምኡ ብዝተፈላለዩ ኣብ ዝተፈላለዩ ቤት ትምህርቲ ንከምኡን ዝበሉ ተምሃሮ ዝምህራ ነበራ መምሃራና ኣለዋና ንሰንካ እዩ ምህሮኦም ኣለዋ ማለት እዩ። እጅቲ ቻለንጅ ወይ ከዓ ንብድሆታት ንብሎ ከዓኒ ቁርበላት ኣብቲ ኣታሓዛ መጀመርታ ዝሓትዎ ነገራት ገለ ነይሩ ኣብዚ ሕጂ እዋን ግን እቶም ተምሃሮ እውን ኣዝዩ ዘሕጉስ ለውጥታት እዮም ዘምፅኡ ዘለዉ ኣብ ምፅሓፍ ኣብ ምዝራብ ኣብ ምሕዋስ ገለገለ እቲ ዘሎ ኢምፕሩቭመንት ኣምፂ እዮም ዝኸዱ ዘለዉ እቶም ተምሃሮና።
3: ብመጀመርታ ኣነ ጓል ያላትኒ ሕጂ እቲ ኮርሳት ገለ ብናታይ ዝወስዶ ነይረ ብዝያዳ ሽዑ ኣብቲ ከምኡ ዝኣክልካ እቲ ማሕበርካ ናብይ ንዓይ ምስ ፀዋዐኒ ናብቲ ቤት ትምህርቲ መሰረት ኣት ካብ ሰረት ከዓ ናብታ ቤላ መፅ ማለት እዩ። ማስ ድፅሑፉ ኣለውና ዝዛረቡ ኣለውና ደንብቡ ኣለውና ኮፍ ክብሉ ዘይክእሉ ዝነበሩ ኮፍ ድብሉ ኣለውና ብጣዕሞቶም ኮፍ ኢሎም መሸጉሩና እዮም ኣብ ገዛ ክበልዑ ዝብሉና ኣብዚ ኮፍ ኢሎም ይበልዑ ማስ ብጣዕሚ ለውጥታት ዳ ኣለዎ ብጣዕሚ ሆማኒ
0: ነዞም መምሃራን እዚኦም ምምሃር ሞያ ጥራይ ኣይኮነን ዝኾነ ቆልዓ ድሕሪት ከይተርፍ ንምርግጋፅ ዝያዳ ተወፋይነት ይሓትት።
4: መጀመርታ ተምሃሮ ክመፅና ከሎ ወላ ሓንቲ ከይሓዝ እዮም ዝመፁካ ከምዚ እቲ ንስኻ ትህቦም ዓይነት ተቐቢሎም ግብረ መልስናቱ ከምዚ ኩሉ ነገር ፈሊጦም ሌተርስ ፈሊጦም ፊደላት ፈሊጦም ቁፅሪ ፈሊጦም ከምዚ ከለርስ ፈሊጦም ገለ ክኸዱ ከለዉ ድዒማራ ዕግበት ስማዕካ ልዕሊ ዓቐል ማለት እዩ ከምዚ ኣትሊስቲ ገለ ነገር ሰኣፍርየ ኣለኹ ትብል እጂ ብሓፈሻ ከዓ እታቢላ መንገዲ ዓወት እንድሕር ክኸውን ኮይኑ ከዓ እቶም ተምሃሮ ከዓ ናይ ወይ ኣብ ኤርትራ ንፉዓት ዝኾኑ ሰባት ወይ ኣብ ኣፍሪቃ ዶይኮንስ ዓለም ለኻውያን ቆልዑት ኣፍሪካ ክትሰድድ ደስ ትብለካ።

0: ሕጂ ኣነ ከም ሰብ ፍቕሪ ክመሃሩ ደስ ይብለኒ። ምክንያቱ ፍቕሪ እንተዳ ኢልካ ብዙሕ ነገር እዩ ኣብ ዝጠቓለል። ኣብቲ ፍቕሪ ምትሕግጋዝ ኣሎ፣ ኣብቲ ፍቕሪ ምክብባር ኣሎ፣ ኣብቲ ፍቕሪ ምትሕልላይ ኣሎ። ብዛዕባ ካልእ ወገን ትሓስብ፣ ሰብካ ብዛዕባካ ይሓስበልካ። እቲ ሰብኣውነት ዝበሃል ነገር ኣብቲ ፍቕሪ ክህነፅ ብጣዕሚ ይኽእል እዩ ማለት እዩ። ሕጂ ኣነ ወላድያብ ዝመፅኡ ክመሃር ዝደለዩ ኣብ ዝዓፈየት ነገር ፍቕሪ እያ።
1: ንብዙሓት ወለዲ እዚ ደገፍ እዚ መረጋግፅን ተስፋን ዘምጽኣሎም እዩ። እዚ ኸዓ ደቆም ብጽቡቕ ይእለዩ ምህላዎም ክፈልጡ ኣይጸግሞምን።
2: እዚ ቤት ትምህርቲ ኣነ ክሪኦ ከለኹ ናይ ብሓቂ ከምዚ መፅናዕቲ ዝተገበሮ ኣብ ናእሽቱ ህፃናት መፅናዕቲ ዝተገብሮ እዩ ዝመስል። ኩሉ እቲ ካይዳ ብርግፅ ለውጥ እንዳረእኻሉ ትኸይድ እዩ። ካብ መጀመርታ ናብዚ ክመፅእ ከለኹ ተስፋ ሒዘ መፅ ብዚ ቤት ትምህርቲ እዚ ኣውሉደይ ብዙሕ ለውጢ ክገብር ይኽእል ኢለ ብርግፅካ ከም ዝረእኽዎ ከመይ እንታይ ንህፃን ዝጠቕሞ እንታይ ከዘይጠቕሞ እንታይ እዩ ንዕቤቱ ፅቡቕ ንዕቤቱ ፅቡቕ ዘይኮነ ገለ ኩሉ ዝምህር ቤት ትምህርቲ እዩ። ንኩሉ ነገር ስነ ስርዓት ተማሂሮም ኣብ ትምህርቶም ለውጢ ኣብ ኣዘራርባ ኩሉ ቆልዓስ ብዙሕ ለውጢ ትርእየሉ ኣብ ደቀይ ጀሚራ ንካብ ዝሪኦ ማለት እዩ። እጂ ብርግፅ እቲ ዝተፀበኮ ተፅቢታት ረኪበ ብዚ ቤት ትምህርቲ እዚ ፍሉይ ነገሩ ከም ዝበልኩም ነቲ ናይ ቆልዓ ኣገዳስ ዘገድሶ ነገር ንዕቤቱ ክጠቕሞ ዝኽእል ነገር ኩሉ ብርግፅ ከምዚ መፅናዕቲ ተወሲድዎ ድልው ንኸም ንዕኡ ዘማልአ ቤት ትምህርቲ እዩ።
1: ኣብዚ ሃዋህው እዚ ትምህርቲ ባህርያዊ ኮይኑ ይስማዓካ። ካብ እተፈላለየ ድሕረ ባይታ ዝመፁ ህፃናት ኣብ ምክብባርን ምርድዳእን ኣብ ዝተሃንፀ ሃዋህ ተኣኪቦም ብክብርታት ዝተኮስኮሱ ኮይኖም ሕያውነትን ሓላፍነትን ምትሕግጋዝን ኣካል መዓልታዊ ሂወቶም እዩ።
3: እቲ ዕላምኡ መጀመርታ ዋላ ካብታ ሽ

0: ቤት ምህርትና ተጀሚርካ ታቢላ ኢና ትበሃል። ታቢላ ከዓኒ ብቋንቋ ናይ ኩናማ መንገዲ ማለት እቲ መንገዲ ሕጂ እንደልየ ዘለና ከም ቤት ትምህርቲ ናይ ቤት ትምህርቲ ዓወት ናይ ፍቕሪ ናይ ምስጋና ዘለዎም ናይ ሓገዝቲ ዝኾኑ ተምሃሮ እና ከነውፅእ ንደሊ ሕጂ እቲ ዕላማ ክብገስ ከሎ ንዑኢልና ኢና ፕላስ ከዓ ኣብ ወርሒ ወርሒ ነናቶም ዝኾኑ ኢቨንት ወይ በዕል ኣለዎ ሓንቲ ካብኣተን ከዓ ናይ ቻሪቲ ታይም ንብል ማለት እዩ። እጂ እዚ ከዓኒ እቲ ቆልዓት ናይ ምሃብ ባህሪ ንኸጥሪ ናይ ምሕጋዝ ባህሪ ከጥሪ ዝተፀገሙ ሽግር ዘለዎም ሰባት ክኾኑ ክእሉ ዝተፈላለዩ ከዓኒ ንክሕግዙ እዚ ሕጂ ሞር ፕራክቲስ ንገብሮም ስለ ዘለና እዩ ተሓሰብ።
1: እዚ መዋእል ህፃናት እዚ እውን ነፀብራቕ ሽርክነት እዩ። ፃዕሪ ሕብረተሰብ ምስ ደገፍ መንግስቲ ዝራኸበሉ ምትሕብባር እዚ ናይ ሓባር ሓላፍነት ህፃናት ኣብ ርጉእን ድጋፍን ሃዋህ ክንክንን ኣቓልቦን ዕድልን ከም ዝረኽቡ ብምርግጋፅ ዝሓየለ መሰረት ንምፍጣር ይሕግዝ።
0: ከም ዝበልናይ ሕጂ ዝተፈላለየ ክሕገዝ ዘለዎም ኣካላት ኣለውና ናይ ኣብረሃባታ ጥራሕ ዘይኮኑ ብዙሕ ኣለውን ዳኣርፋን ኣሎ ካልእውን ካልእውን ኣሎ ሕጂ ናይ ኩሉ ኣካል ሕብረተሰብ እዩ ዝኾነ ዘሎ ዘሎ ኣካል ሕብረተሰብ እዩ። ስለዚ ኩላና ጉቡእና ኢና ክንሕግዝ እ ብዓቕሚ ክኾኑ ክእል ብሓሳብ ክኾኑ ክእል ብግብሪ እውን ክኾኑ ክእል ብገንዘብ እውን ክእል ናናስ ጉቡእና እዩ። እጂ እንዳተሓባበርካ ንክትከይድ እዚ ከዓኒ ቀዳምነት ካ ኣብዚ ከይመስጎን ክሓልፍ ዘይደሊ ከዓኒ ንኡስ ዞባ ደቡባ ምምራቅ ጨንፈር ዘሎ መምርኣስ ካሉ ነቲ ሓሳብና ተረዲያ ኣብ ደገፍ ያ ከራትና ከምኡ ውን ሱፐርቫይዘርና መምህር ሃብተ ሚካኤል እውን ነቲ ሓሳብ ኣዝዩ ደጊፍዎ። እጂ ብሓፈሻ ናይ ኩሎም ናይ መምሃራን ወለዲ ናይቲ ንኡስ ዞባ ዝነበረ እቲ ሓገዝ ተጠርኒፉ ብሓሳባዊ ይኹን ብደገፍ ይኹን ከምኡውን ብትንዋታዊ ብወለድን ብመምሃራንን በዚ ቤት ትምህርትን ፅቡቅ ዝኾነ ናይ ሓገዝ ግዜ ነይሩ።
2: ንኣብነት ናብ እንዳ ዓይነ ስውራን ቅድሚ ሕጂ ከድና ኣለና ሕጂ እውን ተደጊሙ ኣሎ ቅድሚ እውን ናብ እንዳ ኦርፋን ንኸድናሉ እዋን ኣሎ ሕጂ እቲ ሓሳብ እንታይ እዩ? ክልተ ነገር እዩ። ሓደ ነቶም ዓይነ ስውራን እንዲኦም ኦርፋን ዝኾኑ እቲ ሕብረተሰብ ሳፖርት ከም ዝገብሮም ኣብ ጎኖም ከም ዘለዎ ተስፋ ንምሃብ እዩ። ካልኣይ ድማ እቲ ዝዋፃእ ነገር እውን ብውሑድ ዓሚ ይኹን ዋላ ሓገዝ ንምግባር ማለት እዩ። እጂ መንግስቲ ኩሉ ነገር ክገብረሎዎም ይኽእል እዩ ይገብረሎዎም እዩ ግን እቲ ኣለና ምሳኹ ምባል ግን ተዛዓበየ ነገር እዩ። በቲ ሓደ ሳይድ ክትሪኦ ከለካ ቶም ደቅና ከዓ ከምኡ ዓይነት ምሽ ከምዚ ኤክሰለንት ጥራሕ ኮይኖም ዶይኮነ ስሂማን ከዓ ክኾኑ ማለት እዮም መወዳእታ ሰብኣውነት ዘለዎ ዝኾኑ ተባሂሉ ዝተገብረ
1: ኣገዳሲ ክፋል ናይዚ ሽርክነት ንጡፍ ተራ ናይ ወለዲ ሽማግለ እዩ። ምስ መምሃራን ብቐረባ ብምስራሕ ንራእይ ቤት ትምህርቲ ብምድጋፍ ኣብ መንጎ ገዛን ክፍልን ድልድል ይፍጠር። ሓሳባት ብግልፂ ይካፈሉን ነፍሲ ወከፍ ድምፂ ኣብ ዕብየት ህፃናት ኣበርክቶ ይገብርን።
3: ሓገዝ ብምብርካቶም ዝረኽብዎ ረብሓ እንታይ እዩ? እቲ ንሶም ዘበርከትዎ ሓገዝ ከ ንመን እዩ ዝኸውን? ነቲ ዝሃብዎ እንታይ እዩ ዝጠቕሙ? እዝን ካልእን ብንፁር ምክንያቱ ከም ህፃናት ጥራሕ ዘይኮነ ከም ኣብቲ ብፅሕና ዘለዉ ዜጋታት ቆፂርካ ኢኻ ተረድኦም ብመገዲ ወለዲ ብመገዲ መምሃራንን እተን ካልኦት ኣብ ዘለዋ ዓለይቲ ወለድን እንዳተጎስጎሰሎም መጀመርያ እኹል ዝኾነ ርዲኢት ከም ዝህልዎም ተገይሩ ብድሕሪኡ ናብ ናይቲ ሓገዝ ክግበረሉ ተደልዩ ዘሎ ቦታ ብምኻድ መፅናዕቲ ተገይሩ እንታይ ዓይነት ሓገዝ ከም ዘድልዮም ድሕር ምሕታትና ዘድልዮም ዘሎ ሓገዝ ዝያዳ ኣብ ፅሬት ዘተኮረ ክኸውን ከም ዘለዎ ድሕር ምሕባሮም መፂና ናይ ፅሬት ሓገዛት ዝበሃሉ ወይ ከዓ ናይ ፅሬት ባእታታት ዝበሃሉ እንታይ እንታይ ምዃኖም ካብ ኣፍ ናይቶም ቆልዑ ብዝረኸብናዮ መሰረት እዩ ተኣኪቡ ክእከብ ተገይሩ ዘሎ ንብረት ማለት እዩ።

ኣብዚ ናይ ሓባር ምትእምማንን ምትሕብባርን ቦታ ወለዲ ተዓዘብቲ ጥራይ ዘይኮኑስ መሻርክቲ እዮም። ምስ መምሃራን ብምዃን ቈልዑ ብሓቂ ክስስንሉ ዝኽእሉ ድጋፌ ሃዋህ ይሃንፁ። በዚ ናይ ሓድነት መንፈስ እዚዩ ከዓ እቲ ቤት ትምህርቲ ውፅኢታዊ ክኸውን ክኢሉ።

ኣብዚ ብሰሓቕን ሓጎስን ዝመልኣ ክፍልታት ሓደ ሓያል ነገር ቅርፂ ይሕዛሎ። ስሩ ዝርዳእ፣ ፍልልያት ዘኽብር፣ ንኻልኦት ኣብ ምትሕግጋስ ዝኣምን ወለዶ። እዚ መዋእል ህፃናት ንህፃናት ንቤት ትምህርቲ ጥራይ ዘይኮነስ ንህይወት የዳልዎም ከም ዘለዉ እውን ክንርዳእ ክኢልና ኣሎና።

0: ፈኖ ኤሪ ቲቪ ኣብ ብምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ዓርቢ 15 ጉንበት ሰዓት 5 ዝተዳለወ ዜናታት ውሽጥን ወፃእን ሒዝናልኩም ቀሪብና ኣሎና። ንምክትታልኩም ብክብሪ ንዕድም ማክዳ ሓጎስ ምስ ኣራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ብቐንዲ ኣርእስተ ዜና ንፍለም። ኣብ ምርግጋፅ ውሕስነት ሕርሻዊ ፍርያት ኣተባብዓ ገስጋስ ከም እተመዝገበ ሚኒስትር ሕርሻ ገሊጹ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ተበፃሕነት ኣገልግሎት ትምህርቲ ብደረጃ ምምሕዳራት ከባቢ ናብ 93 ሚታዊት ክብ ኢሉ። ሰብ ሰርሖ ብልሒ ረብሓታቱ ወሲድካ ሳዕቤናቱ ንምክልኻል ክስራሕ ከም ዘድሊ ተገሊጹ። ንሩስያ ንምድኻም ክካየድ ዝፀንሐ ግዳማዊ ተፃብኦታት ከም ዘይተዓወተ ፕረዚደንት ፑቲን ሓቢሮም። ኣብ ዴሞክራሲያዊት ሪፓብሊክ ኮንጎ ብዝተኸስተ ሓድሽ ለበዳ ሕማም ኢቦላ 65 ሰባት ከም ዝሞቱ ተገሊጹ። ህንዲ ዘቤታዊ ጠለባት ንምምላእ ሰደድ ሽኮር ን6 ኣዋርሕ ከም እተቋርጾ ኣፍሊጣ። ዝርዝር ዜና። ኣብ ምርግጋፅ ውሕስነት ሕርሻዊ ፍርያት ኣተባብዓ ገስጋስ ከም እተመዝገበ ሚኒስትር ሕርሻ ገሊጹ። ህዝባዊ ርክባት ናይቲ ሚኒስትሪ ዝለኣኽዎ ሓበሬታ ብመልክዕ ጸብጻብ ተወሃሂዱሎ ሚካኤል ሓድጉ ከቕርቦ እዩ።
1: ሚኒስትሪ ሕርሻ ኣብ ዝሓለፈ 35 ዓመታት ናጽነት ውሑስ ሕርሻዊ ፍርያት ኣብ ዕዳጋታት ንምርግጋፅ ሓያል ጻዕሪ ከም ዘካየደ ገሊጹ። ከም ውፅኢት ናይቲ ጻዕሪ ድሕነትን ብቕዓትን ሕርሻዊ ፍርያት ኣብ መመስርሒ ትካላት ንምርጋፅ ኣብ ፈለማ ዓመታት ናጽነት ካብ 7 ዘይበዝሓ ዝነበራ ደረጃታትን ዝፈላለ ትካላት ኣብዚ እዋን እዚ ናብ ልዕሊ 75 ክቢለን ብምህላውን ጸብጻብ ክፍሊ ኣገልግሎት ሕጋጋትን ቁፅፅርን ኣፍሊጡ። ኣብ መእተውን መውፅእን ኣፍ ደገታት ማለት ኣብ ሃገራዊ ማዕርፎ ንፍርቲ ኣስመራ ወደባት ባፅዑን ዓሰብን ከምኡውን ኣብ ተሰነይ ዝርከባ ናይ ውሸባ ንቕጣታት ብዓቕሚ ሰብን መሳርሒታትን እናሓይላ ብምምፀን ናብ ሃገር ዝኣቱን ካብ ሃገር ዝወፅን ሕርሻዊ ፍርያት ንምቁፃር በቲ ዝድለ ቅጥዕታትን ምስክር ጥዕና ተሰንዩ ድማ ንኽጓዓዓዝ ውፅኢታዊ ስራሕ ከም ተሰላሰለ ተሓቢሩ። እዚ ከምዚ ኢሉ እንከሎ ደረጃ ብቕዓት ዘራእቲ ንምርጋፅ ኣብ ዝሓለፈ 12 ዓመታት ብቕዓቱ ተረጋጊፁ ዝተባዝሐ ምሩፅ ኣዝርእቲ ኣብ ዓመት ካብ 700 ኩንታል ናብ 6,000 ኩንታል ክብ ከም ዝበለ ተፈሊጡ። ብዘካዚ ካብ 2007 ክሳብ 2017 ኣብ መላእ ሃገር ብዝተኻይደ መስርሕ ምውጋንን ምጉሓፍን መድሃኒት ፀረ ባልዕ ካብ ግዜ መግዛእቲ ኣትሒዞም ተዓቒሮም ዝፀንሑ ልዕሊ 360 ቶን መዓልቶም ዝሕልፉ መድሃኒት ናብ ወፃእ ሃገር ብምልኣኽ ኣህግራዊ ደረጃ ብዘማለ ኣገባብ ከም ዝውገኑ ተገይሩ። ኣብ ርእሲ እዚ ዝተበላሸዎን መዓልቱ ዝሕለፈን 46 ቶን መድሃኒት እንስሳን ክታበትን ምዝምልከቶም ኣካላት ብምትሕባር ደረጅኡ ብዝሓለወ ኣገባብ ኣብ ውሽጢ ሃገር ከም ዝውገንን ከም ዝጓሓፉን ከም እተገብረ እቲ ጸብጻብ ይብር። ጸብጻብ ክፍሊ ኣገልግሎት ሕጋጋትን ቁፅፅርን ኣብ መወዳእታ ልዕሊ 6,500 መትሓዚታት ጸረ ባልዕ ብውሑስ ኣገባብ ንምውጋን ብቴክኖሎጂ ዝተሰነየ ስራሓት ከም እተኻየደ ኣነጺሮም።
0: ኣብ ዝሓለፈ 35 ናይ ናጽነት ዓመታት ብዝተኻየደ ዘይሕለል ጻዕሪ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ተበጻሕነት ኣገልግሎት ትምህርቲ ብደረጃ ምምሕዳራት ከባቢ 93 ሚታዊት ከም ዝበጽሐ ሓላፊ ጨንፈር ትምህርቲ መምህር ረሽድ መሓመድ ዑስማን ገሊጹ። ቅድሚ ናጽነት ንዝነበረ ዝርግሐ ኣብያተ ትምህርቲ ኣመልኪቱ ኣብ ዝሃቦ ሓበሬታ ብዘይካቲ ህዝባዊ ግንባር ዝቆጻጸሮ ዝነበረ ቦታታት ኣብ መስመር ጽርግያ ባፅ ኣስመራ ኣብ ዝርከባ ዓድታት ጥራይ ተሓጺሩ ምንባሩ ብምጥቃስ ቅድሚ ናጽነት 28 ዝነበራት ትካላት ትምህርቲ ኣብዚ እዋን 684 በፂሐን ከም ዘለዎ ኣብርሂዮም። እዚ ብኣሃዚ ምስተነ ሓደስቲ ዝተኸፍታ ንቕጣታት ቅድመ ትምህርቲ ተደሚሩ ድማ ናብ 849 ክም ከም ዝበለ እውን ኣገንዚቡ። መምህር ረሽዳ ስዒቡ ተባፃሕነት ትምህርቲ ኣብ ኩለን ምምሕዳራት ከባቢ ንምርግጋፅ መደብ ዓርት ኣብቲ ሰብ ክሳብ ማዊ መናብሮ ዘለዎ ከባቢታት ከምዚ ተኣታቶ ብምግባር ኣብ ናቕፋ ኣሕደርቲ ኣብያተ ትምህርቲ ብምውዳድ ከምኡውን ኣብ ኣዶብሓ ሓውሲ ኣሕደርቲ ኣብያተ ትምህርቲ ብምኽፋት ዕቱብ ስራሕ ከም እተሰላሰለ ሓቢሩ። ኣብ መወዳእታ መምህር ረሽድ ተባፃሕነት ትምህርቲ ናብ ተንተሪፈን ዘለዋ 7 ሚታዊት ምምሕዳራት ከባቢ ንምርግጋፅ ብዝለዓለ ከም ዝስርሓሉ ገሊጹ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ 10 ንኡስ ዞባታት ዝሕቆፋ 103 ምምሕዳራት ከባቢ ኣለዋ። ኣብ ከተማ ከረን ብምክንያት መበል 35 ዓመት ፅምብል ናፅነት ኤርትራ ቅነ ናፅነት ኣብያተ ትምህርቲ ይካየድ ኣሎ። እቲ ካብ 9 ክሳብ 19 ጉንበት ዝቕፅል ንጥፈታት ትርጉምን ኣገዳስነት ናፅነት ኣብ ተምሃሮ ንምስራፅ በቲ ሓደ ባህላውን ስነ ጥበባውን ዓቕምታት ንምፍታሽን ንምዕባልን ድማ በቲ ካልእ ኣገዳሲ ከም ዝኾነ ተሓቢሩ። እቲ ዝቐርብ ዘሎ መሰናድኦታት ስእላዊ ምርኢት፣ ድራማ፣ መዛሙር፣ ጥበባዊ ምንቅስቓስ፣ ክላስተኒክስ፣ ግጥምታትን ካልእን የጠቓልል። እዚ ከምዚ ንከሎ ብኣሃዱ ባህሊ ስፖርትን ጥዕናን ዝተዳለወ ካብ መላእ ፀቡዓን ሰባት ዝተዋፅኡ ተምሃሮ ዝሳተፍዎ ኣብ ዜግነታዊ ትምህርትን ጥዕናን ዘተኮረ ውድድራት ሓፈሻዊ ፍልጠትን መደረን ከም እተኻየደ ወኪል ኤሪና ሓቢራ። ሰብ ሰርሑ ብልሒ ኣብ ዝተፈላለየ ዓውድታት ዓብዪ ውፅኢት ዝርከቦ ዘመን ኣምፅኦ ቴክኖሎጂ ብምዃኑ ነቲ ፅቡቕ ወሲድካ ንሳዕቤናቱ ምክልኻል ብዕቱብ ክስርሓሉ ከም ዝግባእ ካብ ዩኒቨርሲቲ ሳንዲያጎስ ካሊፎርኒያ ዶክተር መድሃኔ ማሪቆስ ገሊጹ። ብ13 ጉንበት ኣብ ከተማ መንደፈራ ንሰራሕተኛታት መንግስትን ተምሃሮን ኣብ ዝገበሮ ንኣበርክቶ ሰብ ሰርሑ ብልሒ ኣብ ኣካደምያውን ህዝባውን ኣገልግሎት ዘተኮረ ኣስተምህሮ ዶክተር መድሃኔ ንኣመዓባብላ ሰብ ሰርሑ ብልሒ ከምኡን ዘለዎ እወታውን ኣሉታውን መድያት ዝምልከት ብርሂ ሂቡ። ኣብ ኤርትራ ኣብዚ ዘለናዮ 4ይ ደረጃ ኢንዱስትራዊ ሰውራ ተጠቀምቲ ጥራይ ዘይኮና ኣፍሬቱ እውን ክንከውን ዘኽእል ተውህቦን ተበግሶን ከም ዘሎ ብምግላፅ ሰብ ሰርሖ ብልሒ ኣብ መድያት ሕርሻ፣ ሕክምና፣ ምክልኻልን ህዝባዊ ኣገልግሎትን ንዘለዎ ዕዙዝ ኣገዳስነት ተገንዚብካ ምስራሕ ከም ዘድሊ ኣገንዚቡ። ሓላፊ ሃማማት እየ ዘባ ደቡብ ኣቶ ግርማይ ገብሩ ብወገኑ እቲ ኣስተምህሮ እዋናውን ኣገዳስን ከም ዝኾነ ብምጥቃስ ኣብ ሕብረተሰብ ፍታሕ ዘምፅእ ምህዞታት ንምትብባዕ ኣብ ዝስርሐሉ ዘሎ ኩሉ ዝምልከቶ እጃሙ ከበርክት ፀዊዑ። ፍልጠት ምትሕልላፍ ናይ ሞራል ዓወት እዩ ዝበለ ኣብ ወንበር ባይቶ ዘባ ደቡብ መምህር ወልዳይ ገብረ ምስ ግዜን ዘመናዊ ምዕባልን ምጓዓዝ ኣገዳሲ ስለ ዝኾነ መንእሰያት ብውልቅን ብደረጃ ሃገርን ዘርብሖም ኣለልዮም ፃዕሮም ክሕይሉ ኣተሓሳሲቡ። ዶክተር መድሃኔ ማሪቆስ ዛጌታ መላእ ሃገር ንኣስታት 40,000 ሰራሕተኛታትን ተምሃሮን ኣስተምህሮ ሰብ ሰርሑ ብልሒ ይብሎም። ኣዛዚ ፖሊስ ዞባ ዓንሰባ ንተምሃሮ ሕርሻን ቴክኒክን ሓጋዝ ኣብ ኣፍልጦ ሕጊ ኣዛዚ ፖሊስ ትራፊክ ዞባ ማእከል ድማ ንተምሃሮ መባእታን ማእከላይን ደረጃ ቤት ትምህርቲ ሞዴል ኣብ ሕግታት ትራፊክ ዘተኮረ ኣስተምህሮ ሂቦም። ወክልቲ ኤሪና ሰመረ እዮብን ዮናታን ይዕብዮን ዘዳለዎ ትሕዝተሎ ያሲን ሳልሕ ከቕርቦ እዩ።
2: ተምሃሮ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣብ ሕጊ ዘለዎም ኣፍልጦ ብምዕባይ ካብ ገበናትን በደላትን ክቁጠቡ ኣዛዚ ፖሊስ ዞባ ዓንሰባ ኮሎኔል ልብሱ ተስፋ ሚካኤል ብ8 ጉንበት ኣብ ዝሃቦ ኣስተምህሮ ፀዊዑ። ብደረጃ ዞባ ኣብ ዝሓለፈ ዓመት ዝተፈፀመ ገበናትን በደላትን ምስ ናይ ሰባውን ነዋታውን ክሳራታቱ ብዝርዝር ዘቕረበ ኮሎኔል ልብሶ ገበናትን በደላትን ኣብ ዝተሓተ ደረጃ ንምውራድ ኣብ ምብራኽ ንቕሓት ዘተኮረ ኣስተምህሮታት ፅቡቕ ውፅኢት ይርከቦ ከም ዘሎ ብምግላፅ ተምሃሮ ፀጥታን ሰላምን ሕብረተሰቦም ንምሕላው መሪሕ ተራ ክፃወቱ ኣተሓሳሲቡ። ሓላፊ ምክልኻል ገበን ሜጀር ክብሮም ነገደ ብወገኑ ዝበዝሑ ገበናት ኣብ ክልል ዕድመ መንእስያት ስለ ዝፍፀሙ መንእስያትን ተምሃሮን ካብ ገበን ርሒቆም ኣብ ትምህርቶም ብምትኳር ብሩህ መጻኢኦም ከውሕሱ ተላቢሙ። ተምሃሮ ብወገኖም ዝተዋህቦም ኣስተምህሮ ኣብ ዕለታውን ጥፈታቶም ኣገዳሲ ስለ ዝኾነ ቀጻልነት ክህልዎ ተላብዮም። ብኻልእ ወገን ኣዛዚ መደበር ፖሊስ ንኡዞባ ሓጋዝ ኣቶ ነጋሲ ተኸስተን ሓላፊ ምክልኻል ገበን ኣቶ ሃብተ ማርያም ነጋሽን ካብ ወርሒ ለካቲት ክሳብ ወርሒ ጉንበት ኣብ መምሕዳራት ከባቢ ሓሸሻይ፣ ሸበቕ፣ ባዶብ፣ ኣሸራ፣ ኣወንጀሊ፣ ዓድፋካይ፣ ዓድኣረይ፣ ዓድዑመርን ከተማ ሓጋዝን ፖሊሳዊ ኣስተምህሮታት ከም ዝሃቡ ወኪል ኤሪና ሓቢሩ። ኣብ ተመሳሳሊ ዛዕባ ተምሃሮ ኣብ ዕለታዊ ምንቅስቓሳቶም ሕግታት ትራፊክ ከኽብሩ ኣዛዚ ፖሊስ ትራፊክ ዞባ ማእከል ሜጀር ሃብተ ገብሩ ብ11 ጉንበት ኣብ ከተማ ኣስመራ ምስ ተምሃሮ መባእታን ማእከላይን ደረጃ ቤት ትምህርቲ ሞዴል ኣብ ዝገበሮ ርክብ ፀዊዑም። ኣብ ተጠቃምነት ፅርግያ ብተምሃሮ ኣብ ዝረአ ሸለልትነትን ጥሕሰት ሕግን ኣተኪሩ ዝርዝራዊ ሓበሬታ ዝሃበ ሜጀር ሃብተ ሕጊ ዘይምፍላጥ ካብ ታሕታትነት ስለ ዘየድሕን ተምሃሮ ነፍሶም ካብ ሓደጋታትን ሳዕቤናትን ንምድሓን ኣፍልጦኦም ኣብ ሕግን ምክታልን ትራፊክ ክዕብዩ ተላብዩ። ተደሪብካ ምኻድ ኣብ ጸልማት ብዘይ መብራህቲ ምምራሕ ክልተ ሰብን ልዕሊ እንተወጢሕ ካምዝዋርን ካልእን ብመራሕቲ ብሽክለታ ዝርአ ኣብ ማእከል ፅርግያ ዕላልን ኩዕሶ ምፅዋትን ከምኡውን ዜብራን ሴማፎሮን ብግቡእ ዘይምጥቃም ድማ ብኣጋር ዝዝውተር ጥሕሰት ከም ዝኾነ እውን ኣብሪሁም።
0: ኣብ ኣስማት ኣብ ኩለን ናይ ማእከላይ ደረጃ ኣብያተ ትምህርቲ ብደረጃ ኣካየድቲ ኣካል ዝነጥፉ መምሃራንን ሓለፍቲ መንእስያት ውዳቤታት ምምሕዳራት ከባብን ዝርከብዎም ልዕሊ 40 መንእስያት ስልጠና ምሕደራን መሪሕነትን ተዋሂቦም። እቲ ስልጠና መባእታ ፖለቲካን ስነ ሕሳብን ምሕደራን መሪሕነትን ከምኡውን ሜላታት ምብህሃል ዘጠቓለለ ነይሩ። ሓላፊ ሃማትኡ ዘብዓን ሰባ ኣቶ ኣዛዚ በረኸታ ኣብ ዘስምዖ ቓል እቲ ብመሰረት ናይ 5 ዓመት ስትራቴጂካዊ ውጥን ማሕበር ዝተወደበ መደብ ክረአ ንዝፀንሐ ድኻማት ንምእራም ዝዓለመ ምዃኑ ብምጥቃስ ሰልጠንቲ ኣብ ቦታ ስርሖም ንጥፈታቶም ከሐይሉ ተላብዮም። ኣምሓዳርኖ ዞባ ኣስማጥ ኣቶ ማሓረና ተኽልኣብን ሓላፊ ፖለቲካዊ ጉዳያት ትግደፍ ዘብዓን ሰባ ኣቶ ሙሉ ተስፋ ማርያምን ብወገኖም ሰልጠንቲ ብዝቐሰሞ ትምህርቲ ኣብ ምንቃሕ መንእስያትን ምሕያል ውዳቤታትን ኣድሂቦም መሪሕ ተራ ክህልዎም ኣዘኻኺሮም። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክትታልኩም ደጊመ ብክብሪ ዓደም። ኣብ ዜናታት ወፃኢ ንሩስያ ብቁጠባ ንምድኻም ክካየድ ዝፀንሐ ግዳማዊ ተፃብኦታት ከምዘይተዓወተ ፕረዚደንት ቭላድሚር ፑቲን ሓቢሩ። ድሕሪ ምውላዕ ኩናት ዩክሬን መጠን ዕቤት ቁጠባ ሃገሩ ብኸፊል እኳ እንተነከየ ንምርማሱ ዝተኣልመ ግዳማዊ ተፃብኦ ግን ከም ዝፈሸለዩ ፕረዚደንት ፑቲን ኣረድዩ። ብኣንጻሩ ንሩስያ ንምህሳይ ወተሃድራዊ ቁጠባን ወፍሪ ዘካየዳ ዘለዋ ሃገራት ምዕራብ ቁጠባዊ ክሳራታት ከም ዝወረደ ናብርሁ። ሃገራት ምዕራብ ብሓፈሻ ኣባላት ኔቶ ድማ ብፍላይ ንዩክሬን ንምድጋፍ ቢልዮናት ዶላር ዝዋግ ኣፅዋር ይሰዳ ምህላውን ዝፍለጥ ኮይኑ እቲ ደገፍ ነቲ ኩናት ንምኽራር እንተዘይኮይኑ ዛጊድ ዝተረኸበ ፋይዳ ከምዘየለ ፀብፀባት የርዱ። እቲ ኣንጻር ሩስያ ዝቐንዐ ወፍሪ ንፀጥታ ምብራቕ ኤሮጳ ኣብ ሓደጋ ኣይትዎ ከም ዘለዮም ነቲ ዞባ ብቐረባ ዝከታተሉ ወገናት ዝጠቕሱም። ሃገራት ምዕራብ ንዩክሬን ንምሕጋዝ ካብ 222 ኣስታት 400 ቢልዮን ዶላር ዝዋግኡ ወታደራዊ ደገፍ ክገብራ ከም እተሰማምዓ ዝጠቐሱ ፀብፀባት እቲ ዝዓበየ ክፋሉ ከም እተተገበረ የረዱ።

ኣብ ደሞክራሲያዊት ሪፓብሊክ ኮንጎ ብዝተኸስተ ሓድሽ ለበዳ ሕማም ኢቦላ 65 ሰባት ከም ዝመቱ ሚኒስትር ጥዕና እቲ ሃገር ሓቢሩ። በቲ ክስተት ኣስታት 250 ካልኦት ከም እተለኽፉ ዝገለጸ እቲ ሚኒስትሪ ብከቢድ ኣብ ዝተሃሰዩ ከባቢታት ውፅእ ናይ እዋን ሓደጋ ድንጋጌ ተኣውጁ ከም ዘሎ ረድዩ። እቲ ሕማም ብፀጥታዊ ቅልውላው ኣብ ዝተጠቕዐ ኣውራጃ ኢትሮን ከባቢኡን ብናህሪ ይላባዕ ከም ዘሎ እዩ ዝቃላሕ ዘሎ። ኣብ 2025 ኣብ ደሞክራሲያዊት ሪፓብሊክ ኮንጎ በቲ ሕማም 45 ሰባት ከም ዝመቱ ጸብጸባት ጥዕና ኮንጎ ይጠቕሱ። ሕማም ኢቦላ ኣብ 1976 ኣብቲ ሃገር ካብ ዝተኸስተ ንድሓር ሕጂ ንሻውዒ ግዜኡ ይላባዕ ከም ዘሎ ዝፍለጥ ኮይኑ ካብ 2018 ክሳብ 2020 ህይወት ልዕሊ 2300 ሰባት ከም ዝቐዘፈ ይጥቀስ። ህንዲ ዘቤታዊ ጠለባት ንምምላእ ሰደድ ሽኮር ንሽዱሽተ ኣዋርሕ ከም እተቋርፅ ኣፍሊጣ። መጠን ፍርያት ካብ ናይ ዝሓለፈ ዓመት ብከፊል ጎዲሉ ከም ዘሎ ዝገለፁ ሰመዚ ንግዲ ህንዲ እቲ ተወሲዱ ዘሎ ስጉምቲ ውሽጣዊ ዕዳጋታት ንምርግጋእ ከም ዝኾነ ሓቢሮም። እቲ ስጉምቲ ክሳብ መወዳእታ ዝመፅእ ወርሒ መስከረም ንዝፀንዕ ዝተቐስሶም ሰመዚ ኣለይ ምዝኸውን ክቕፅል ከም ዝኽእል ኣሚቶም። ህንዲ ዓመታዊ ካብ እተፍርዮ ኣስታት 30 ሚልዮን ቶን ሽኮር ነቲ ኣስታት 28 ሚልዮን ቶን ኣብ ዘቤታዊ መዓላ ከም እተውዕል እያ ትሕብር። እቲ ሃገር ብመጠን ፍርያት ሽኮር ንብራዚል ተኸቲላ ኣብ ካልኣይ ደረጃ ከም እትስራዕ ዝጠቕሱ ጸብጸባት ወሲዳቶ ዘላ ሰደድ ናይ ምውንዛፍ ስጉምቲ ኣብ ካልኦት ሃገራት ኣሉታዊ ሳዕቤን ክህልወ ከም ዝኽእል ይእምቱ። ኣብ ደሴት ሱማትራ ናይ ኢንዶኔዥያ ኣብ ዘይሕጋዊ መዐደኒ ወርቂ ብዝተኸስተ ሓደጋ ምህማም መሬት ብውሕዱ 30 ሰባት ከም ዝመቱ ካብቲ ከባቢ ዝተፈነወ ዜና ሓቢሩ። በቲ ናይ 14 ጉንበት ሓደጋ ዝተደበዩ ወገናት ክህልዎ ከም ዝኽእል ዘእምቱ ሰመዚ ስርሒት ምድሓን ህይወት ኢንዶኔዥያ ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም ኣለው። እቲ ሓደጋ ኣብቲ ከባቢ ብዝወቕዕ ብርቱዕ ዝናብ ከም ዝሰዕበ እቶም ሰመዚ ብተወሳኺ ሓቢሮም። ኣብ ምድሓን ህይወትን ምግታእ ዘይሕጋዊ ንጥፈታትን ዝነጥፉ ሓይልታት ፀጥታ ናብቲ ከባቢ ዝለኣኽ መንግስቲ ኢንዶኔዥያ ህዝቢ ዘይሕጋዊ ዕደና ካብ ምክያድ ክሕየብ ኣተሓሳሲቡ። እስራኤልን ሊባኖስን ናይ ሳልሳይ ዙርያ ዝርርብ ኣብ ከተማ ዋሽንግተን የካይድ ኣለዋ። ኣብቲ ኣብ ቤት ፅሕፈት ጉዳያት ወፃኢ ኣሜሪካ ዝካየድ ዘሎ ርክብ ኣምባሳደር እስራኤል ኣብ ኣሜሪካ የኪኤል ሌተርን ኣምባሳደር ሊባኖስ ኣብ ኣሜሪካ ናዳ ሓማድን ከምኡውን ወታደራውያን ወከልቲ ክልቲአን ሃገራት ይሳተፉ ኣለው። እቲ ዘተ ኣብ ምፍታሕ ዕጥቂ ምንቅስቃስ ሕዝብላህ ምንዋሕ ብምሉእ ዘይተተግበረ ስምምዕ ምቁራፅ ተኽስን ምምስራት ወግዓዊ ዝምድናን ዘተኮረ እዩ። እዚ ሓድሽ ርክብ ዝካየድ ዘሎ ምንቅስቃስ ሕዝብላህን እስራኤልን ብምጥሓስ ስምምዕ ምቁራፅ ተኽሲ ንሓድሕደን ኣብ ዝወቃቐሰሉ ዘሎ እዋን እዩ። ኣምባሳደራት እስራኤልን ሊባኖስን ብመጎብኘት ኣሜሪካ ብ1423 ሚያዝያ ክልተ ዙርያታት ዝርርብ ኣብ ዋሽንግተን ከም ዘካየዱ ዝዝከር እዩ። እስራኤል ካብ መጀመርያ ወርሒ መጋቢት 2026 ኣብ ልዕሊ ሊባኖስ ከተካይዶ ብፀንሐት መጥቃዕትታት ልዕሊ 2700 ሰባት ክመቱ ከለዉ ልዕሊ 8,000 ከም ዝቆሰሉን 1.2 ሚልዮን ከም እተማዛበሉን ጸብጻባት ይሕብሩ። መንግስቲ ኢራን ኣባል ሃገራት ውድብ ብሪክስ ብኣሜሪካን እስራኤልን ኣብ ልዕሊ ሃገሩ ንዝተፈፀመ መጥቃዕቲ ክኹንና ፀዊዑ። ሚኒስትር ጉዳያት ወፃኢ ኢራን ዓባስ ኤራውጂ ኣብ ከተማ ኒው ደልሂ ኣብ ዝተኻየደ ኣኼባ ሚኒስትራት ጉዳያት ወፃኢ ኣባል ሃገራት ውድብ ብሪክስ ኣብ ዝሃቦ መግለፂ ሃገሩ ግዳይ ዘይሕጋዊ ምስፍሕፋሕን ኪናትን ምዃን ብምሕባር ኣባላት ብሪክስ ንዕብለላ ሃገራት ምዕራብ ክቃወም ኣተሓሳሲቡ። ኢራን ናፅነታ፣ ልዕላውነታን ግዛኣታዊ ሓድነታን ንምክልኻል ብሙሉእ ዓቕማ ክትቃለስ ድልውቲ ከም ዘላን ብፀቕጥን ምፍራሕን ኢዳ ከም ዘይትህብን ዝሓበረት ሚኒስተር ብዲፕሎማሳዊ ፍታሕ እውን ሙሉእ ተወፋይነት ከም ዘለዋ ገሊጹ። ሕብራት ኢማራት ዓረብ ኣብቲ ብኣሜሪካን እስራኤልን ኣብ ልዕሊ ኢራን ዝተኻየደ ወታደራዊ ስርሒት ብቐጥታ ከም እተሳተፈት እቲ ሚኒስተር ብተወሳኺ ከሲሱ። ዛጊት ነቲ ጉዳይ ብዝምልከት ካብ ኣባል ሃገራት ብሪክስ ዝተዋሃበ መግለፂ የለን። እዚ ከምዚ ኢሉ ከሎ ጎንጎን ኣኼባ ሚኒስትራት ጉዳያት ወፃኢ ኢራን ዓባስ ዒራቅጅን ሚኒስትር ጉዳያት ወፃኢ ሩስያ ሰርጌይ ላቭሮቭን ዝርርብ ኣካይዶም። ሚኒስትር ላቭሮቭ ሃገሩ ነቲ ኣብ መንጎ ኣሜሪካን እስራኤልን ተሰኺቱ ዘሎ ወጥሪ ብሰላማዊ መንገዲ ንምፍታሕ ኩሉ ፃዕርታት ከም እትገብር ኣረጋገፆም። ደሴት ታይዋን ብ13 ጉንበት ብቐጥታዊ ተኽሲ ዝተሰነየ ሰፊሕ ወታደራዊ ልምምድ ኣካይዳ። ኣብቲ ልምምድ ሚሳይላት፣ መዳፍዓት፣ ታንክታትን ድሩዓት መካይንን ከም እተሳተፉ ተገሊጹ። ዕላማ እዚ ልምምድ ወታደራዊ ዓቕሚ ንምድንፋዕ ምዃኑ ኣዘዝቲ ሰራዊታት ደሴት ሓቢሮም። ይኹን እምበር መንግስቲ ቻይና ነቲ ብደሴት ታይዋን ዝተኻየደ ልምምድ ብትሪ ኮኒንዎ ኣሎ። እዚ ልምምድ እዚ ሒደት ሰዓታት ቅድሚቲ ፕረዚደንት ትራምፕ ኣብ ቻይና ናይ ክልተ መዓልታት ምብፃሕ ንምፍጻም ከተማ ቤጂን ምእታው እዩ ተኻይዱ። ፕረዚደንት ሺጂንፒንግ ትማሊ 14 ጉንበት ምስ ፕረዚደንት ትራምፕ ተራኺቡ ኣብ ዘካየዱ ዝርርብ ጉዳይ ደሴት ታይዋን ኣብ ዝምድና ኣሜሪካን ቻይናን ቀይሕ መስመር ምዃኑ
ብጥንቃቐ እንተዘይተታሒዙ ድማ ኣዝዩ ሓደገኛ ኩነታት ክፈጥር ከም ዝኽእል እዩ ኣጠንቂቑ። ቻይና ነቲ ኣሜሪካን ካልኦት ሃገራት ምዕራብን ኣብቲ ኣካል ልዑላዊ ግዝኣታ ዝኾነት ደሴት ዝገብርኦ ምትእትታው ብትሪ ክትቃወሞ ምፅናሓ ዝፍለጥ ኮይኑ ኣገዳሲ ምስ ዝኸውን ነታ ደሴት ብወታሃደራዊ ስጉምቲ ክትፅምብራ ከም እትኽእል ከጠንቅቕ ጸኒሑሎም። ናይ መወዳእታ ዜና መንግስቲ ካሜሩን ብዘካየዶ ሰፊሕ መርመራ ብዘይሕጋዊ መንገዲ ክነጥፉ ዝፀንሑ ኣስታት 200 ትካላት ዕደና ወርቂ ከም ዝረኸበ ኣፍሊጡ። ሚኒስትሪ ዕደና ኣብ ዘውፅኦ መግለፂ ልዕሊ 95 ሚታዊት ካብተን ኩባንያታት ብወፃእተኛታት ዝውነና ምዃነን ሓቢሩ ኣሎ። እተን ዘይሕጋውያን ኩባንያታት ብቅፅበት ንጥፈታተን ዶ ከብላን ናይ ዕደና መሳርሒታትን መሳለጥታትን ከፍርሳን መንግስቲ ካሜሩን ኣዚዝ ሎም። ብዘካዚ ኣብ መጻኢ ተመሳሳሊ ዘይሕጋዊ ንጥፈታት ንምግታዕ ሓድሽ ኣሰራርሓ ከም እተተኣታቱ ኣፍሊጡ።

ዜና ንምዝዛም ኣርእስቲ ዜና ክንደግም። ኣብ ብምርጋፅ ውሕስነት ሕርሻዊ ፍርያት ኣተባብዓ ገስጋስ ከም እተመዝገበ ሚኒስትር ሕርሻ ገሊጹ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ተባፃሕነት ኣገልግሎት ትምህርቲ ብደረጃ ምምሕዳራት ከባቢ ናብ 93 ሚታዊት ክብ ኢሉ። ሰብ ሰርሖ ብድሒ ረብሓታቱ ወሲድካ ሳዕቤናቱ ንምክልኻል ክስራሕ ከም ዘድሊ ተገሊጹ። ንሩስያ ንምድኻም ክካየድ ዝፀንሐ ግዳማዊ ተፃብኦታት ከም ዘይተዓወተ ፕረዚደንት ፑቲን ሓቢሩ። ኣብ ዴሞክራሲያዊት ሪፐብሊክ ኮንጎ ብዝተኸስተ ሓድሽ ለበደ ሕማም ኢቦላ 65 ሰባት ከም ዝሞቱ ተገሊጹ። ህንዲ ዘቤታዊ ጠለባት ንምምላእ ሰደድ ሽኮር ን6 ኣዋርሕ ከም እተቋርጾ ኣፍሊጣ። ክቡራት ተኸታተልቲ ሓፈሻዊ ዜና ኣብ ዝፍጸም

0: ሓንቲ ኻብተን ድሕሪ ናጽነት ዝተመስረታ ከተማታት ሃገርና እያ። ካብ ግዜ ናብ ግዜ ዕብየትና መዝገበት ከኣ ኣብ 2004 ካብ ሓውስ ኸተማ ናብ ደረጃ ኸተማ ተሰጋጊራ። ንዞባታት ደቡብን ጋሽ ባርካን ከመላግቦ ብምዃን እውን ካብን ናብን ንዝግበር ንግዳዊ ንጥፈታት እተሰናድእ ከተማ እያ። እቶም ሰንጢቖማን ተቐኒቶማን ዝሓልፉ ሩባታትን ወሓይዛትን ብጸጋታት ማይ ሃብታም ክትከውን ዝገብርዋዮም። እቲ ካብን ናብን ተውዛሕዛሕ ብዝብሉ ነጋዶ ዝመልአ ሰፊሕ ዝርግሐ ዘለዎ ኣብ መዓልቲ ሓሙስ ዝካየድ ዕዳጋኣ ድማ ነታ ኸተማ ተባሃጊድ ካብ ዝገብራ እዩ። ኣብቲ ካበየ ኸባቢታት ሃገርና ዝመጽዎ ዕዳጋ እውን ዘየለ ነገር የሎን ከተማ ማይ ድማ
1: እተን ብተሰነይ ዝመጻ ብጋሽ ባርካ ድመጻ ብባሮንቱ ዝመጻ ኣብዚ ይዕርፋ እተን ብመንደፈራ ከዓ ኣብዚ ተመሳሳሊ ማለት እዩ። ስለዚ ናይ ቦታ መቀያየሪ ናይ ትራንስፖርት እዩ ክንብሎ ንኽእል። እዚ ቦታ እዚ ማእከላይ ቦታ ስለ ዝኾነ ካብ ባሮንቱ ዋላ ሓጂ ሓራት መፅያ ትመፅእ ማለት እዩ። ካብ ኣስመራ ካብ መንደፈራ ከዓ ብላዕሊ ይወርዳ። ስለዚ መላግቦ ናይ ክልተ ዞባታት እዩ። በዚ ደቡብ ዑበል ዝበሃል ሰፊሕ ናይ ሕርሻ ቦታ ወይ ጎላጉል ዘለዎ ቦታ ዝርከቦ እዩ። በዚ ሰሜን ከዓ እዚ ናይ በዓል ደንበላስ ክንረዳእ እዚ ህዝቢ ዘለዎ ነቲ ንግዳዊ ንጥፈታት ናይዛ ከተማ ብፍላይ ከዓ ንዕዳጋ ዝያዳ ኣገዳሲ ክኸውን ካብ ዝገብርዎ ቦታታት እዮም ማለት እዩ። ማእከል ናይ ዕዳጋ እያ ትበሃል ትካኣል እያ። ከምዚ ናይ ሎም ዓቲ ዝሪኢኹሞ ማለት እዩ። እቲ ሕጂ ሎሚ ንኣብነት ፆም 4 ብዝተኻለ መጠን ሎሚ ርትዱ ሓደ ክስታ እዩ። ግን ኩሉ ግዜ ኣሎ እዚ ዕዳጋ ዕሙር እዩ። ካብ ሻምቦቆ፣ ካብ ዞባጋሽ ባርካ፣ ካብ በዓልቲ ኮምቢያ፣ ካብ ኩሉ ናይ ዞባጋሽ ባርካ በዚ ድበልኩም በዞም ድበልኩም ከዓ ብዕበል ድመፅእ በዚ ደንበላስ ድመፅእ ክሳብ ካብ ሰፍኣ ድመፅእ ናይዚ ከባቢና ከዓ ብሓፈሻ ናይ ዝንኡ ዞባ ዓረዛ ኩሉ ዕዳጋ ናይ ጥሪት ኣብዛ ከተማ ስለ ዝኾነ እቲ ዕዳጋ ዕሙር እዩ። እዚ እቲ ዝያዳ ትልለየሉታ ከተማ ማለት እዩ። ታሪካዊ ቦታ ግን መጀመርታ እዚ ከባቢ ቀፃሊ ኣብቲ ሓርነታዊ ቃልሲ ይኹን ድሕሪኡ ብዚ ናይ ወራራት ናይ መኸተ ቦታ ከም ዝነበረ ቀንዲ መበገሲ መዋፈር ናይ ሰውራ ከም ዝነበረ ኣብዚ ናይ ሳልሳይ ወራር ንብሎ ናይ 2000 ዓመተ ምህረት ከዓ እዚ ከባቢና ካብዚ ከባቢና ቁርብ ኪሎ ሜትር ንምዕራብ ዘሎ ዓዲ ንፋስ ዝበሃል እቲ መሪር ውግእ ዝተካየደሉ ቦታ ምዃኑ ከም ታሪካዊ ቦታ ይውሰድ ማለት እዩ። ኣስታት ኣሽሓት ወታደራት ናይ ፀላኢ ዝተቐብርሉ ናብቲ ተኣሽሙ ጋዝታት ኣሎ። ስለዚ በዚ ቦታ እዚ ከም ታሪካዊ ቦታ ተባሂሉ ክግለፅ ይኽእል እዩ።
0: ከተማ ማይ ድማ ሓንቲ ካብ ከተማታት ዝዋደቡ ኮይና ኣብ ንኡ ዞባ ዓረዛ ትርከብ። ካብ ከተማ መንደፈራ ሱሳ ካብ ሓውስ ከተማ ዓረዛ ከዓ 18 ኪሎ ሜትር ንምዕራብ ርሒቓ ትርከብ። ከተማ ማይ ድማ ሰለስተ ምምሕዳር ከባቢታት ዝሓዘት እያ። ንሳተን ድማ ምምሕዳር ከባቢ ዓዲ ገባ፣ ሓድሽ ዓዲ፣ ምላድ ማንታ ይበሃላ። ኣብ ውሽጢ እዛ ከተማ 12 ዓድታት ይመሓደራ። ንሳተን ድማ ምላድ ማንታ፣ ዓዲ ተውሃሉ፣ ዓዲ ወሎ፣ ሽብኒ፣ ዝባን ሃገር፣ ማይ ሓርሽ፣ ሓድሽ ዓዲ፣ ደንበጤረር፣ ደጀን፣ ዓዲ ብሌናይ፣ ዓዲ ገባ፣ ዓደንቦራ ይበሃላ። ከተማ ማይ ድማ ብምብራቕ ምስ ሓውስ ከተማ ዓረዛ፣ ብምዕራብ ደቡባዊ ምዕራብን ደቡብን ምስ ምምሕዳር ከባቢ ዓዲ ንፋስ፣ ብሰሜናዊ ምዕራብን ሰሜንን ምዞባ ጋሽ ባርካ ንዞባ ሞልቂ ኩዶረዳእን ደንበላስን ትዳወብ። ብሄራት ትግርኛን ትግረን እተሓቁፍ እዛ ከተማ ምሁቕ ዝበለ ኩነታት ኣየር ስለ ዘለዋ ምስ ቆለያ ትምደብ። 18,000 ዝብዝሑ ተቐማጢ እዛ ከተማ መነባብርኡ ኣብ ንግዲ ሕርሻን መጓሰን ዝተመርኮሶ ኮይኑ ብንኡስ መጠን እኳ እንተኾነ ኣብ መስናዊ ሕርሻ ተዋፊሮም ናብሮኦም ዝመርሑ እውን ኣለዉ።
1: ኣዝዩ ውሱን እኳ ኸውንቲ ቦታ ፀቢብ እምበር እዚ ንግዳዊ ሕርሻ ከም ዘይንታኻትሎ ማንጉስ ዘይቲ እውን ዝኣመሰለ ናይ ልምዓት ቦታታት እውን ሕጂ ተኣታትዩ ዝኾነ ሰብ ሕጂ ሎሚ ድርካብታ መሬቱ ኣልሚዑ ትቀመላ ከምኡ ታሽሙ ይግበር ኣሎ። በዚ እውን ፅቡቅ ይግስግስ ምህላው ይፍለጥ ማለት እዩ።
0: እዛ ሓንቲ ካብ ምምሕዳር ከባቢታት ንዞብ ዓረዛ ዝኾነት ከተማ ዓበይቲ ፋብሪካታት እኳ እንተዘይብላ ኣስታት 360 ዝበፅሕ ውሃብቲ ኣገልግሎት ኣለዋ። እንዳፈርኖ ጥሕናታት ፋግሮ ፈለኛሞ ሆቴላት ቤት ምግብን መስተን ባራትን ካልእ ንግዳዊ ንጥፈታትን ይርከቡ ማሕበራዊ ኣገልግሎት ከም ቤት ትምህርትን ማእከል ጥዕናን እውን ይርከቡ
1: መንግስቲ ካብ ቀዳምነት ሰሪዑ እዩ እቲ ካሽሙ ትገብር ስለዚ ብሓቂ ነዚ ርሑቕ ገጠራት እዩዚ ወይ ርሑቕ ከተማ ዋላ ከተማ ኹን እምበር ካብቲ ዝረሓቐ ከባቢ እዩ ሕጂ ከምዚ ዝበልክዎ ዘመናዊ ስርዓተ ማይ ቅረብ ማይ ከምዝተኣታተዎ ስለ ዝገበረ ናይ ማይ መስተሮት ኣለዎ ናይ መብራህቲ ከምዚ ንብሎ ዘለና እዩ ስለዚ ነቶም ጎዲሎምና ዘለዉ ናይ ምምላእ ቀፃሊ እዩ ማለት እዩ ስለዚ ምስፋሕ ህዝቢ ምውሳኽ ኣሎ ጠለብ ከዓ እንዳዓበያ እዩ ዝኸይድ ስለዚ ኩለን ዘን ኣብያተ ትምህርቲ ሕጂ በዓልና ብህዝቢ ኮብ ሰረቱ እንዳተባሃለ እንዳወሰኸ እዩ እምበር ፅበት የምፅእ ማለት እዩ እዛ ጁኒየር ንብላ ዘለና ዚኣ ልዕሊ 2200 ተምሃሮ ኣለዋ ሕጂ ኣብ ሓደ ቦታ ክንዲ ዝኣክል ተምሃራይ ከቢድ እቲ ክስራሕ ከሎ እኹል ጌርካ ስለዝተሰርሐ እምበር ሕጂ ክሱኽ ተደልዩ ተኣሽሙ መእተ እውን ኣይርከብኒ ስለዚ ዕብት ናይቲ ከተማ ብምንታይ ዝረጋገፅ ብዙሕ ህዝቢ እንዳወሰኸ ይኸይድ ከም ዘሎ ዕብት እንዳርኣየ ይኸይድ ብዙሕ ተምሃራይ እንዳዓበየ ይኸይድ ኣሎ ስለዚ ኣብያተ ትምህርቲ ክውስኻ የድሊ ሕጂ እዚ ካልኣይ ደረጃ ካብዚ ትሕትና ካብ ዘለናዮ ንታሕቲ ዋላ ናይ ዞባ ጋሽባርካ ከይተረፈ ዝመሃርሉ ሰፊሕ ቤት ትምህርቲ እዚ ካልኣይ ደረጃ ካልእ መዋእለ ህፃናት ኣብ ነብሶ ከፍ ዓዲ እዩ ሕጂ ማለት እዩ ኩለን ዓድታት መዋእለ ህፃናት ኣለዋ ኣብዚ ከተማ እውን ኣብ ኩሉ ኩርናዕ መዋእለ ህፃናት በቲ መንግስቲ ዘውፅኦ ክራይተርያ መሰረት ኩሉ መዋእለ ህፃናት ዘይብሉ የለን ማለት እዩ ብኩሉ ኩርናዕ ኣለዎ ማለት እዩ ሕጂ ኣብዚ ከተማ ኣብ 2-3 ኣሎ ኣብዚ ነብሶ ከፍ ዓዲ ከዓ ናይ መዋእለ ህፃናት ኣብያተ ትምህርቲ ተኸፊተን ትምህርቲ ምህራ ከም ዘለዋ ዚ ይፍለጥ ማለት እዩ ስለዚ ናይ ትምህርቲ ከም ዝመስል
0: ዝርግሐ ማሕበራዊ ኣገልግሎት ኣብዚ ከባቢ ክረአን ከሎ ብፀሓ ውፅዓት ዝሰርሕ ናይ 24 ሰዓታት ኣገልግሎት ኤሌክትሪክሲትን እኹል ቀረብ ዝተፅሩ ማይን ኣሎ ኣብ መዳይ ትምህርቲ ጥዕና ኣገልግሎት መጓዓዝያ ዝውዕል ቀረባት እኳ እንተሎ ብዝያዳ ክሰፍሕ ከም ዘለዎ ኣይማትእን ኣብ መዳይ ጥዕና ከም ኣብነት ሓንቲ ማእከል ጥዕና ተተኺላ ኣገልግሎት እናሃበት ትርከብ እኳ እንተላ ምስ ብዝሒ ህዝቢ ዝመጣጠን ግን ኣይኮነን ኣብ መዳይ ትምህርቲ መዋለ ህፃናት 3 ኣብ ከባቢ ዓድታት ዝርከባ 5 መባእታ ቤት ትምህርቲ ሓንቲ ማእኸላይን ካልኣይን ደረጃ ቤት ትምህርቲ ይርከባ እዚ ግን ምስ ዕቤት ዓድታትን እናወሰኺ ዝኸይድ ዘሎ ብዝሒ ህዝብን ዝምጥን ክኸውን ዝያዳ ቆላሕታ የድልዮ
1: ልዕሊ ኩሉ ከዓ ናይ ትራንስፖርት ፀገም ኣለዎ ማለት እዩ እዚ ቦታ እዚ ዋላ ሰንተር ንበሎ እምበር ኩሉ ፀገም እዩ ዘለዎ ማለት እዩ ካብዚ ንመንደፈራት ከይድ ካብዚ ናብ ካልእ ናብ ኩሉ ናብቲ ዓበይቲ መስመራት ማለት እዩ ካብዚኣ ንባሮንቶ ክትከይድ ንመልቆ ክትከይድ ኩሉ ፀገም እዩ ማለት እዩ ዋላ ካብዚኣ ንዓረዛ ክትከይድ እውን መኪና ኣይትረክብን ኢኻ ስለዚ ዘንፅዕነን ዝኸዳ ናይ ኤነትረ መካይን ኢኻ ተጓዒዙ እዩ ዝኸይድ ዘሎት ህዝቢ ወይ ከዓ ናይ ውልቂ ብታኣሽሙ ደይክፈል ከፍ ኢሉ እዩ ዝንቀሳቀስ ስለዚ ናይ ትራንስፖርቲ ፀገም ስለ ዘለዎ ዝቆላዕታ ክግበረሉ ኢና ንላቦ ማለት እዩ
0: እዛ ከተማ ምስቲ ካብ እዋን ናብ እዋን ተመዝግቦ ዘላ ዕብትን ምዕባለን ካብን ናብን ንዝግበር ንግዳዊ ንጥፈታት ዘገልግል ናይ ባንኪ ኣገልግሎት ክህሉ ሓደ ካብ ጠለባት ነበርታ እዩ
1: ዋ ከም ሕፀረታት ሕጂታ እዩ እዚ ከተማ እዩ ዕብቱ ከም ትሪኦ ዘለካ ዕዳግኡን ገለመልዩን ኣዝዩ ታኣሽሙ እዩ ዝገብል ሕጂ እንታይ እቲ ኩሉ ንግዳዊ ንጥፈታት ብገንዘብ ካሽ እዩ ዝኸውን ዘሎ ሕጂ ካብዚ ንመንደፈራ ከይዱ ኣብ ባንኪ እትዩ ካብ ባንኪ ውፅኡ ሰርሕ ስለ ዝፅገብ ሰብ ዳርጋ መብዛሕትኡ ብቲ መንግስቲ ዘተኣተተዎ ፖሊሲ ገንዘብ ኣብ ባንኪ ብትራንስፈር ብቸክ ተሓዝ ዝብል ብሰንኪ እዚ ረሓቂ ባንኪ ዘይምህላውን እቲ ሰብ ካብ ናብን ናይ ብካሽ ናይ ብጥቃም ቀፃሊ ከዓ ክኸይድ ናይ ትራንስፖርት ፀገም ኣሎ ስለዚ ኩሉ ከምዚ ተኣሳሲሩ እቲ ናይ ባንኪ ኣገልግሎት ነዚ ህዝቢ ኣገዳሲ እዩ
0: ከተማ ማይ ድማ ከም ኩለን ከተማታትን ዓድታትን ኤርትራ ናታ ዝኾነ ኣመፃፃእ ስም ኣለዋ እቲ ዝበሃል ካብ ክልተ በበይኖም ዝንገሩ ዛንታታት ከም ዝነቐለ ከዓ ይንገር
1: እዚ ብፅሑፍ ተደገፈ ወይ መርትዖ ዘሎ ሰነድ ዘሎ ተኣሽሙ እኳ ይተረክበን ግን እንታይ እዩ ዝበሃል በቲ ሓደ ሸነኽ ብዝሒ ድማ ዝበሃል ገረብ ስለ ዝነበሮ ካብዚ ድማ ዝበሃል ገረብ ዓበይቲ ግራብ ኣብዚ ሓደሓደ ኣሎ ሕጂ እውን ካብዚ ዝነቐለ እዩ ዝብል መብዛሕትኡ ግን ሓደ ጋሻ ሰብ ትጉዕዝ ውዒሉ ኣብዚ ኮፍ ኢሉ ዕሪፉ ቆሎ በሊዑ ቆሎ ምሳብዎ ቆሎ በሊዑ ንጎረሮይ ዝኸውን ማይ ድማ ኢሉ ስለዚ እታ መፀውዒት ማይ ድማ ደይኮነስ ማይ ድማ ስለዚ በለ ክሰቲ ማይ ድማ ሃቡኒ ማለት እዩ ስለዚ ካብዚኣ እታ መበገሲት ዝብልከኣሎ ንዝኾነ ብፅሑፍ ተሰነደ ከም ዝተኣሽሙ የለን ግን ኣፈታሪክ

ክብራት ተዓዘብትና ትሕሶታት መደባት ሞዛይክ ከም ትከታተሉ ዘለኹም ኣስዕብና ድማ መደወይክ ክነሕዝናልኩም ቀሪብና ዘለና ዝተፈላለዩ ኣዘናጋዕቲ ዝኾኑ ትሕሶታት መደወይክ ክነቕርበልኩም ኢና። ኣብዛ መደብ እዚኣ ቀጻሊ ዘበርክተልና ዘሎ ጋዜጠኛ ሚካኤል ሓድጉ ብስመይን ብስም ተዓዘብትን እናመስገንኩ ምስ ኤዲተር ያፌት ተኽለ ብምዃን ዘዋሃዶ ኢና ሕዝናልኩም ቀሪብና ዘሎና ንምሉእ ትሕሶ ናብታ መደብ ከስግረኩም እየ ተኸታተሉ።

0: 来，来，来，
1: 来。
0: Get out of here.

Oh no!

Oh, no.

ክቡራት ተዓዘብትና ናብ ናይ መወዳእታ ትሕዝቶ መደብና ኢና በፂሕና ዘሎና። ተኸታታሊት ፊልም ክብረት እያ ክትከውን መበል 56 ክፋላት ስዒቡ ክቐርበልና እዩ። ብሓባር ንከታተል።

0: ልምዲ ትስቃስ ደ ይብል ኮያ
1: ካብቲ ልምዲ ክወፅ እንዲ ክወፅ እንዲና ዓውሒ ተፅብቶ ዓውሒ ተፅብ ወፅ ኢና

0: እንታይ ትገብር ለኺ ደሓን ይኹን ግን እንታይ ክትገብር ዘለኹ ማማ ምስ ቴድሮስ ይኹን ምስደላለይ ዝነበረኪ ጉዳይ ሲ ኣቶ ኣብሌለከ ይብልኩም ቅድሚ ሕጂ
1: ኣተዘንጉሮ ብትኸይ ስምዓኻ ቀስበል ዘርበት ሓዋውሳለኻ
0: ቀስ ክብል ናይ መፃኹም ማማ ማዓስ ቀሰበ ትገብር ለኺ ስኺ ዋ እንታይ እዩ ክትገብር ዘለኺ ምስም ገዛ እዚ ኣ ፀገም ናይተትውና ቅድሚ ሕጂ ስክደፊ ለክዶ ዋ እንታይ እዩ ክትገብር ዘለኹ ማማ
1: እንታይ ክገብር ተረኺበል
0: ቴድሮስ ዝበሃል ሰብ ደላላይ ዝበሃል ሰብ ኣይትቕረብ እዮም ምስም ዘነክ ጉዳይ ጠርሽ ብተኺረክ ቅድሚ ሕጂ
1: ኣንተ ቆልዓ ስነስርዓደይ ትገብር ቀሲልካ ደይትዛረብ
0: ማማ ነገረክ ኣለኹ ኣነ ናይ ላስት ነገረክ ኣለኹ ኣነ ቅድሚ ሕጂ እውን ነገረክ ነይረ ምዞም ሰብ ገዛ ኣብ ፀገም ከይተትውና ኢድክን እግሪክን ኣኪብኪ ኸፈልለክ ነይረ ኣነ ቴድሮስ ዝበሃል ሰብ ኣብ ጥቓኻ ኣይተቕርብ እዮ ጥዑይ ሰብ ኣይኮነን ንበዓል ናብ ፀገም ኣለና ምዞም ሰብ ገዛ እዚኦም ኣብ ፀገም ከይተትውና ማማ ነገረክ ኣለኹ ኣነ ካብ ሎም እኒው ኣይደግመልክ ነ ካልይ መዓልቲ ምስ ቴድሮስ ተደየኪ ናተየ ናትን ጉዳይ ክብተ ኸም ክንፍለጥ እዮ ማማ ከመይ ቀኒኺ ኣነ ናብ ዘለኸዮ ቦታ መፅኢ ክበፅሓኪ ንስኽብ ዘለኸዮ ቦታ ክትህልው እዩ ጉቡእ ነይሩ ንስኽብ ሰዓት እዚስ መፅሓፍ ቅዱስ ክሕዝኪ ኣብ ቤተ ክርስቲያን ከ ጸሎት ግን ኣብ ኣምላኽ ትዕርጉሉ ግዜ እዩ እምበር ንስኽ ደብዚ ማማ ኣነ ናይ ካልእ ኣይኮንኩ እንዳሓስብ ዘለኹ ማማ እቶም ደቀይ እተን ደቀይ ካብኸ ካብ ዝፈትዎ ዓባይኦምስ እንታይ እዮም ክምሃሩ ካብታ መፅሓፍ ቅዱስ ሒዛ መንገዲ ሓቅን መንገዲ ህወትን ትመርሕ ዝነበረት ዓባይኦምሲ እዚ ነገር ክቕበሉ ከለዉ እዚ ነገር ክሰምዖን ክርዩ ከለዉ ሲ እንታይ ይስምዖም ማማ ካልይ ከዓሲ ካልእ ኩሉ መትረፍ ካልእ ኩሉ መትረፍ ማማ ኣብቲ መንገዲ ቅንዕናን መንገዲ ሓቅን ህወትን ዝመርሕ ዝሕብር ዘማእክል መፅሓፍ ቅዱስ ብሓሶት ኣብኡ ክትምሕል ማማ ብሓሶት ኣብኡ ክትጠቂ ዝኣክል ገበን መዓስ ጌርክት ማማ ዝኣክል ገበን መዓስ ጌርኪ ናተይ ዘረባ ዓሽሽ ኢልኪ ናይ ቴድሮስን ናይ ክብሮምን ዘረባ ምእማን
1: እዚ ከመን ክረኽቦ ርኸብ እየ ኢሉኒ እዋይ ውርደት
0: ድሓን ማማ ኣነ ብዚ ቦታ ክርእክ ከለኹ ዝስማዐን ዘሎ ነገር በዓል እዩ ዝፈልጡ ተረፍ ንስኻ ደ ወላዲተይ ኣነ ውሉድኩ ኮይነ መንእሰይ ኮይነ ተጋጊብ ከምዚ ቦታ ክርከብ ከማን ዝቕበሎም ዝደልዮ ነገር ኣይኮነ
1: ኣነ ዴኻ ኮይኑ
0: ሕጂ ማማ እዚ ቦታ መህደስ ቦታ እዩ ስ ክትሃደሱሉ እዚ ምስ ክብረ ዘለና መንገዲ ከዓ ብሓደ መንገዲ ጥራይ ንክንዕርዩ ንኽእል እዚ ከዓ ክዕረ እንድሕር ኮይኑ ነታ እዚ ኩሉ መከራ እዚ ኩሉ ሽግር እዚ ኩሉ ኣደራዕ ኣብ ዝባና ውሪድ ዘሎ ምስኪ ነይቲ ክብረት ብልብኺ ነፂህኪ ይቕረ ግበርለይ ምስ ትብልያ ጥራይ እዩ ከምቲ መፅሓፍ ቅዱስ ምሒልኪ ብሓሶት ዝመስከርክዮ መፅሓፍ ቅዱስ ናይ ሓቂ ምዃኑ ኣሚንኪ ኣብ መፅሓፍ ቅዱስ ምሒልኪ ድሕር ብልብኺ ይቕረ ግበርለይ ኢልክያ ደይ ማዕረይ ንሳውዲ ይቕረ ምስ ተገብረልኪ ኩሉ ጉዳይ ክፍትሓ ዝኽእል ኣደይ ማዕረይ ብልብኺ ይቕረ በለይ በልያ ኩሉ ዝሓለፈ ሕማቕ ኣብ ዝሓለፈ ይትረፍ
2: ንግስቲ ገብረመስቀል
0: ቴድሮስ ድርባይ ደስ በርግ ንቁርባንን ምስግራንን ዝምልከታ ወላዲት ኣብዘት ኢኸ ወገባ ትረክብ ኢኸ

0: ኣሎ ስቲፋዓወይ ከመይ ቀኒኻ? ሳኸ ድሓ ንዲኻ
1: ድሓኒና ፅቡቅ ኣለና ሲኮ ፅቡቅ ኣለና። ኣንተ ኣኪለካ ደው ኢሉለይ ነይሩ ብጣዕሚ ተሓጒስና ሲራክ ሓወይ ቦቦማ ናይ ብሓቂ ተሓጒስና በቃ ማማ ሞትብለይ ትፈልጥ ነ ሓቂ ንግዜ እያ ትድፈን እምበሪ እዚ ከም ድመፀድ ኣፍሉት እንዲ እያ ትብለካ በቃ ንስኻትኩም ከዓ እንቋ ሓጎሰኩም ናይ ብሓቂ እንቋ ፃማኹም ራኹም ከርተት ኢልኩም ኢኹም ከርተት ኢልኩም ኢኹም ናይ ብሓቂ

0: ዝተፈላለዩ ኩሉ ክብረት ትኽስን
1: ካብ ኩሉ እታ ሊብሬቶ መስርኣየኒ እየ ኣነ ኣሚነ ሓደ ሚልዮን ዝኣክል ክህብ ከለኹ ሰብ እዮም
2: ኣቐስቲ ፍሓወይ እዚ ከምዲ መፅዳ ማዓስጠፊ እዩኒ ትዘጉየካ ነገር ምስቲ ናይ ክብረት ጥዕናን ዝወሰዶ ግዜኒ እምበር ክብረት ኣብ ኩሉ ተዓዊታ ናይ ገንዘብን ናይ ገዛን ዓወት ዘይኮነስ ሓቅነት እዩ ተረጋጊፁ ሕጂ ደኣ ኸማን ክብረት ኣቦይ ዳርጋ ዘይሞተ ክትብል ጀሚራ
0: ሓካ እኒኦም ሞሲረግሓወይ ኣቦይ ዓንዶም ዳርጋ ዘይሞት እዮም ፅኢል ካብ ኣቦይ ዓንዶም ተለኪሞም ስኻትኩም ላዕልን ታሕተን ኢልኩም በቲ ንሶም ዘቕርብዎ ወረቐት በቲ ክብረት ስድራ ቤተያ ኢለኻ ክብኒየ ምስኻ ኸራይ ቅርብኒየ ዝበለቶ ተሳዒርኩም ትኾን እዚ ዓብ ዓወት እዩ ሲረግሓወይ ንኩሉ ክምስገኑ ዘለዎ መጠም ድሕሪት ኮይኖም ቃሎም ዝሃቡ ኩሉ ፋሚሊ ናይ ብሓቂ ክምስገን ዝግብኦ እዩ እዚ ሓቂ ከዓ ንንግዜ ተኸዊላ ዝፅንሕ መጨረሽታ ሞሎኽ ምበላ ኣይተርፋን ይሩ ያ እንጓዕ ሓጎሰና ሲራክ ሓወይ
2: ኣሜን ኣሜን ስቲፍ ሓወይ ሕጂ ንማማ ክድውለላ እየ ሕጂ ኩሉ ነገር ተወዲ እዩ ቅሰኑ ኣብ ምምፃና እዩ
0: በካ እንጓዕ ሓጎሰና ሲራክ ሓወይ ሓራይ ቻው ቻው ሩኽ መዓልቲ ቻው
2: ኦኬ ስቲፍ ሓወይ ቻው ሩኽ መዓልቲ

0: ዝኾነ ይትበልዮም ንሓካል ራድና ና
1: በዓታ ናይ ትሳም እምበር ኣነ ኮናት ይውሂን ዘሎ እምበር እሱ ደኣ ብግብሩ
0: እሱ ብግብሩ እየ ኣትዎ ዘሎ ሕጂ ዶ ንሕሱ ኮይና
1: ኣብዘይ ትፈልጦ ሰ ኢልካ ትምስክር
0: መምሃሮ ኮነ ኣብዩኒ እዩ ስ
1: ከምዚ ኣዶ ትሕሸካ ሓሲኻ ምምስካር ኣብ ምንታይ እትይካሉ
2: ቤታ ኣነ ሓሰይ ኮንኩ መስኪር ሓቂ ዘለኹ ይመሲል ንበር ዳፈለጥረ ሰብ ሕስ እዩ
1: ሓሰይ ኮንኩን መስኪረ ገለባይ ትበለኒ
2: ሞይ ፈለጥኩም ከተፍሉጡ ነርኩም ንስኹም ኳ ዮም ተፍሉጡናፈጡ ርኩም ተፍሉጡና
0: ፈሊጥካ ዲኻ ምፍላዳ ፈሊጥካ ኳ ሰምዓኒ ኢኻ ደድ ኣለካ ምርክንደ ግዜ ነገረካ
1: እኒየለካ ሞ ገደልኣት እዩ
2: ሕጂታይ ክትበፅሑና ዲኹም መፅም
1: ክትመሩ እስኻ ስቕ ሞ ቤት ሓንሳብ ኣነ ምስ እየ ዛርብ ዘለኹ
3: ሸካ
4: ኣብ
3: ገደ
4: ብ ሒዝቃ ዩ በለ ከመይ ቀኒካ ክጣፊ ኢና ሰላም እየ ናትናስ ጥዑሚ ከማና መንእስያት ኣለዉ ፍቕሪ ድባት እሞ ክብረት እዚ ዕጂ ናባ ከምፂኢኑ ዘሎ ጉዳይ ንኣኸ ዝበቅዖ እኳተ ዘይኮነ ግን ብገለ ክፋል ወይ ከዓ ብገለ ሸነኹ ቁርብ እንተህደአ ኪል መፅኤ ዘለኹ ክብረት ከም ግብርኺ ኣይረኸብክን ከምቲ ክትኮን እዩ ዝግባእኪ ከምኡ ኣይኮንክን ከምቲ ዝሓሰብኪ የፀናሓክን ግን ካብ ወረደ ትብሎ ነገር ይብልካን ሕጂ ከዓ ዘለና ሓይሊ ኣኪበ መፅኤ ዘለኹ ከም ድፍረት ኣይትሕስብለይ ግን ለባም ስለ ዝኾን ክትርድእኒ ክብረት እዚ ኣብ ልዕሊ ክዝወረደ ትረፍ ንዓኺ ትርህፂ ንስድራ ክትሓስቢ ንኣሕዋት ክትሓስቢ ሰብ ንተረ ሕማቕ ሰብ ከማን ዝግብኦ ይኮነን ግን ወሪድ ኣሎ ብቴድሮስ ዝወረደ ክበደል ቀሊል እኳ ተዘይኮነ ካብኡ ዝኸበደ ከዓ ናይ ኣደይ ወላዲተይ ብሓሶት መስኪራ ዝገበረቶ ነገር ድቃስ ለይቲ ይኸሊኒ እዚ ክብለክ መፅእ ዘለኹ ክብረት ካባ ክለቢ መሊ ኮንኩ ካብ ልቦና ኸ ተማሂረ ካብ ልቦና ኸ ለቢ መስለ ዝኾንክ ሎማ ኣንቲ ኣብቲ ደይ ዘላቶ ተሃድሶ ኣብየ ውዒለ በደይ ገርእየ ናባ ክመፅእ ክብረት ሓፍተይ ነደይ በቲ ዝገበረቶ እየቕሪ ክትገብርላ እየቕሪ ክትብልላ እየ መፅእኪ
3: ሰሊሓወን ከምቲ ተኽብረና ኣነ እውን ልዕሊ እየ ዝኽብራካ ምክንያቱ እትናከኦም ነገር ፅቡቅ ገይረ ስለዝ ናይ ረሃዋ እንታይ እዩ እቲ ፍሉይ ነገሩ ንሕና ስድራ ኢና ሒልን ሓፍትና እዮ እና ከም ሰይቲ ሓውና ርኢና ንፈልጥ ኢና ከም ሓፍትና ኢና ርያ ትፈልጥ ኢኻ ንዓይ ብፍላይ ሓፍቲ ያ ንሳሊና ሓፍታ ኩሉ ገዛ ረሃዋ ኣዲያ እያ ከምዚ ፀገም ኣጋጢሙ ክብላ ከሎ ካልእ ትረፍ ክብረት ንምንታይ ቃል ክትቕየር ኣለኸ ኢላ ተተሓተኒ እቲ ሓቂ ንፈለጠቶን እዮም እዚ ኩሉ ከይፈለጠት ግን ኣብ ጎኑ ቴድሮስ ኮይና ማለሲ ተታሊላ ድሓ ንበላ ሞ ክትምስክር ትገድ መፅያ ኣነ ሰንቢደ እየ ምስረኣኽዋ ናይ ብሓቂ የ ሰንቢደ እየ ጋህዋ ድያኸ ኢለ ግን ገይራቶ እዚ ከቢድ ነገር ኣይኮነን እንታይ መሲልካ ብዓብኡ እቲ በዕለይ ዘዕበኽዎ ሓወይ ደምሪ ሂፀ ስድራይ እንድሕሪት ገዲፈ ሓወይ ለዘዕበኽዎ እናጠለመኒ ንራህዋ ተታለላ ሞ ይገርመከ
4: ከቢድ እዩ እዚ ጉዳይ ኣብ ኣደይ ክኸውም ስለ ዘይነበሮ ኣደይ ነቲ ሕማቕ መዓልቲ የለኹን ኣይበለቶ ግን ወሪዱ ዝሕዝን ከኣባኸ ብምኳን እዩ ግን ክብረት ልባም ስለ ዝኾንኪ ነደይ ሕድገት ብምግባር ክኻ ክብረት ሃብኪ
3: ፀገም የለን ሰሊሓወይ ፀገም የለን ምክንያቱ ነዚ ንምቅላዕ እውን ንስኻ ዘተፃወጥካዮ ተራ ቀሊል ኣይኮነን ስለዚ ኣነሱ እየ ዝርኢ ንራዊ ክታላ ክእል ቴድሮስ ቴድሮስ ትንፈልጦ ኣይኮነን ቴድሮስ ክልተ ሰብ እዩ ቴድሮስ ምሳይ ካልእ ምሳኻ ካልእ ምስ ካልእ ካልእ ምስ ድላዩ ክጋማጠል ዝኽእል ሰብ እዩ ኣነ ከምዘይፈልጦ ነ ተሓወይ ኣፍኮርስ ንእሽትኡ ስለ ዝገደፍክዎ የለልየ እቲ ባህርያት እውን ክብል ኣይክእል ኒ ግን ዘጋጠመ ከጋጥም ትፅቢተይን ድልየተይን ኣይነበረን ትፈልጥ ኢኻ ክራይስታብ ትገዛዛእትወ ሂወት ኣቦና ለኪሙ ኩሉ ፍቕሪ ተሳኢኑ ብዓብኢኻ ካብ ገዛና ወፂና ኣምላኽ መስገን ጥዑያት እንዳሓሙ ስለ ዘለዉኒ ብዓብኢኻ በዓል ቤተይ ካብ ጎነይ ስለዘይተፈለየ ምዕቆብ ገዛ ረኺብና ኣለና እምበር ካብ ገዝእን ወፅአን ኣብ ሆቴላት ከሪመን ንኩሉ ጉዳያትን ክፈትሓ መዓት ገንዘብ ኣውፅአን ዝምለሳውን ብዙሓት ኢና ንፈልጥ ስለዚ ብኡ መጠንቅኣ ተመስገን ብልኣነ
2: ኣቦሽኮ ብለና ነ
5: ኣነሲልኣነ
2: ብሓሶታይ መስኩርኩ ኣሚነ ዮ ስለዚ ኣመንኩ
1: ኣለካ ገደ ኣትኻ ወደ
2: ኣታትቋይኹምናኹም መፅኹም ኣይናፈቕኩምና ዩ
5: ናፊቕናካ ና መፅና እንታይ ዛርብ ደሎ ናፍቕትኮ ድምፀና ኣሎ ግን ሓደ መፅኻ ይሓርቕ ኣሎ መሲልኒ ኣሚን ዮ ናቱ እዩ ሩ ከመይ ናትኹ ናተ ንኾን ኣብከመይ ተእስካ
2: ተጋጊና
5: ኣትኻ ሕ መምሃር ኮነካ ተምሃሩ
2: በቃ ንምሃር ኣለና ኣምላኽና ሒዝና ተረዲኻ ኣለካ ንምሃር ኣለና
5: ሕ ምስ ተሸገርካ
2: ናይ ብልግማታ ንእሱር ተየድለካ ይበሃልኒታ ዝኾነ ናይ ሳምና ኣሎ ናይ ኢላማ ናሪኢኹም ኣለኹም ጨጉሩ ዘገፍገፍ ነቲ እንታ ናይ መቐምቀም
1: ኣይቅድሰንን ኢናቱ ንዓኸ ይዳ ሓተካሎቶም
2: ጀማዕ ደ ኮና ንሓን ዓይብ ክንኮነ ቤት ዓይነት
1: እንታይ የድልካ
2: ኩሉ የድለኒ ኩሉ ኩላ
4: ግብረት ቅድሚ ሕጂ ዝገበርኪ ብቅድሚ ክፀንሐኪ ዘረእኸያኻ ተዓንፅድ ሰናይ ዘርእኪ ሰናይ ካ ዓፂድኪ ሕዚ ዘመስግነካ ክብረት ዝኾነ ይኹን ነገር ከምቲ ቅድሚ ሕጂ ሕጂ ውን ኣነብገኒ ከለኹ ነደይ ሕድገት ጌርክ ማለትካ ንይ ሕድገት ጌርክለይ ማለት እዩ
3: ንስኻ ክመን ከይድ ክርኢ ምሳኻ ከይደ ክበፅሓየ ክርአየ ክነግረየ እቲ ዝበለፀ ካብኡ ተማሂራ ንክትወፅእ ጥራይ እምበር ደስ ዝብለኒ መስለካ ዲኻ ቤት ማእሰርቲ ሓወይ ኣብቲ ቤት ማእሰር ደስ ብል ኣይብልን ግን ካብ ወረድ እንታይ ይግበር
4: ክነግረኪ ክብረት ሎ ማዓንቲ ምሳ ምስውዓልኩ ናይቲ ተቐፂዓቶ ዘላ ይሓሰበትን ናይቲ ኣብ ነብሳ ወሪዱ ዘላ ይሕሰባን ናይቲ ኣብ ልዕሊ ክዝወረደ ገበን ኣብ ልዕሊ ክዝወረደ በደል እሱ እዩ ዘሰቀያ ዘሎ እሱ እዩ ድሕስባ ዘሎ ምስ ንባዓት ዓይናያ ገዲፍያ መፅእ ባእክን ክብረት ግን ኩሉ ትርድእ ስለ ዝኾንኪ ብጣዕሚ የ ደመስግነኪ
3: ፀገም የብሉን ሰሊሓዊ
4: እሞ ክብረት ሃፍተይ ኣነ ክኸይድ ሰዓት ቁሩብ

0: ካልኣይ ትሕቶ እምነት ምጉዳልን ናይ ሓሶት መሰኻኽል ምቕራብን ገበን ምዃኑ ተኣምነሉ ዶ ዝሓተካ ዘለኹ መሊሰ ለይ ተኣምነሉ ዶ
1: ኣምነሉ
0: ኣረ ተደረሱ ወዲና ኣለና ይቀኒ ኢልና

0: ፋይዳ ትደገለ ዘከርከ በጣም ኣዝክረና ወይ ታዳ ደቂ ሰባት ሕማቃት ምኳና ከይፈጠ ኣብ ረሃባና ማዓሳ ና ክንስክር
1: እንታይ ያ ከባድ ኣኹን ከ ከክህልዉ ተካብደለኹ እንታይ ማለት ከ ከባድ ያ
2: ከባድ ኣይኮነት ኖርማል ነገር እምበር ንከይድ ኣብታ ቤት ፍርዲ ሓሙሽተ ደቅደኑ ናቱ ድዩ እወ ናቱ እዩ ተወዲያ ናቱ እዩ ንብል ትወዳእ
1: ምስክር ድ ብል ምኳ ግድነት ብዘይ ምስክር ድውዳእ ጉዳይ ዘሎ ወድሕት ምስክር ኮይኑ ግን እሞ እንታይ ንፈልጦ ሃልና ኢና ምኹን ምስክር ዳሓናሓንዚ ዓርቀይ ማዕረ ኣነ ነዊሕ ዓመታት ብሓደ ክንጓዓዝ ከለና ፅቡቅ ጌርና ንፋለጥ ፈልጠን እንዲ ዝመስለኒ ነይሩ እንታይ ኣነ ከይሕስወካ ተጠራጢርካ
2: ተጠራጢሮ ኮይኮንኩን ግን ኣነስ ዝፈልጦ ነገር የብለየን እታ ድፈልጣስ ውሕት እያ
1: ዳሓናሓንዚ ዓርቀይ ማዕረ ግደፎ ብልዒኻ ኒኻ ትክሕድ ዘለካ ፀገም ዘለዎ ከ ይኮነ
2: ኣይከዓልኩን ኣነስወኒ ካይደ ኣለኹ
1: ስኻስኸበልናይ ነብስካ ግበል እንታይ ካብ ዝፈልጦ ልቕመፅመፅ ትብል
2: ኣልቕመፅመፅ ኣይኮነን ትገዛ ብገዛ ክንሕሱ ናቱ ንዲ ትገዛ ናተይ ዶ ኢልና ከመይ ገይሩ ሕሱስ
0: ዓናኸማን ለኪምካና ብሓሶታ መስኪርካና ግነ መለ እዚ ብዘይ ኢድና ብዘይ እግና ኮይናት ኢና ደለ
3: ብደፈ ምስ ከሰወል ረጃ ከኢለካ ናተይ ኣክሊ ንስኻ ከይት ውቀሰን
0: ሰካሊእ ኮንኩ ደሎ
3: ኮይኑ እንዲ ሞ በካ ሕጂ ሰቕ ንበል
0: ኣቤት ከዓ ኮድ ገደፈትለ የብላን ብሓሶት ትምስክር ገለ መለ ገለ ትብለኒ ታይ ዳኣሙን ዓርከይ ክብል ኢለ እየ እምበር ፈትየ መዓዝ ኮይኑ ኢለ እያ
3: ትበል ሳራ እንታይ ከረይቱ

0: ደገ ኮነ ዛ እዛ ጉዳይ እዚያ ቢንያም ዓርክና ጥራይ ገጢሞ ሓደ ኣሽኪልካኒ ኣሽኪልካኒ ኮያ
1: ግደፈኒ ባ ንእሽተይ ስጋዕ ድፅውዑኒ ክዕርፍ ኢለ ምስ ኣምላኸይ ክራኸብ ኢለ እዚኣ ኮፍ ኢለ ግደፈኒ ንኻንካ ንዳሕሪ ትመልሰና
0: እዚ ትብሎ ኣለካ መምሃር ከዓ ኮነና ብሕጂ ዘሎ ግዜ በዝሕ ተማሂርና ብሰላም ምውፃእ ቅራይ
1: ከምኡ ኮኑ በቃ ናይ ብሕልፍ 10 ግዜ ትወቕሰብ እንታይ
0: ንወቕሰካ ኮይኮንኩ ዘለኹ ኣግደፈ ንሕማ ከይውዒልና ንረኻብ ምሽ ውዒሉ ኣሎ ማዓልቲ ናይ ካሜራ መፅያት ነራ ተቤድ ማትና ከዓ ጎራሕ ናይ ሞላ ትከ ንቕለመለ ለ ብዓብዩ ዝፈጣረቕበ ዘለና ሕጂኻ ንምሃር እዚ ኮ መወዳእታ ናይ ኮነ
2: ተራ ዝጨጉርካ ከዳ ኣነይ መለይ ባብል
1: ኣነይ
2: እዳጭኸሽቶም ከሎ ዘለ
1: ኣይደለ
2: ረጋጋ ብንታይ ፀሎትና ዓሪግና ኣለ ላኽ በዕሉ ወዳ ኣለ ኣለካ ዲሞ ሽያ ኣብ ገዛ ዳ ይገበ
1: ኣለና ሃራዳ
2: ኣብ
1: ደገና ውሽጢና ኩሉ
2: ተጎልቢምንመለኒ ካብ ጌጋና ኮተ ማሂርና ኢና ግን ኣብዛ ጎንካ ያነ
1: ሽርካ ዝዓርከይ ማዕፈለን
2: ኣሰኪተካ
3: መርሓባ ሲራክ ወደይ ከመይ ቀኒኹም ተሓኒ ቀኒኹም ክብረትካ ከመይ ቀኒያ
4: ከመይ ቀኒኸ ስከ ጥዕክ ዶ ቀኒኸ
3: ዳ ሓንየ ዝሓንየ ዝወደይ እምበኣር ተወዲኡ እስቲ ፍንዲ ነጊርኒ እንታይ ዳ ኢለን ለምለም
4: ኣቲ ማማይ ንሳስ ደይ ነገር ውላድ ኮይኑዋ እምበር ማዓስ ጥዒምዋ
3: ከምኡ ትበል ንውላደን ክብላሲ ቆራቢ ሰጋዲ ሰበይቲ ክሕስዋ ግዳድሓን በቲ ሓቂ ትኸጥን በራይ ዝበልን ከም ዝበሃል እንኳዕ ሕጂ ተዓወትኩም መጨረሽታ ንቕረ ተባሃሉ
4: ኣነስ ተዛሪበን ዴ ስድራ ኢና ኣብ መንጎ ከምኡ ዘቃየም ጉዳይ ብናን ብክፍቅሪ ንስዓሮ ኢለ እዮም ግን ክብረት ኣብያትን በቃ ምስማዕ ኣብያትን ንዓኸ ምናልባት ስለ ትከፈኪ ግን ስክተዛረብያ ሞ ተሰማዓትኪ
3: ማኣስ ቀሊል ኮይኑ ሲራክ ወደይ ሓቃ እንድያ ኣብ ፅልኢ ነበረን እዩ ብኣምላኽ ዳ ንኩሉ ቀለል ዝዓቢልዎ ንበር እዩ
4: ሃራይ ማማይ ዝኾነ ነገር ተልዩ ክድውለልክ እየን በቃ ኩሎም ስድራ ሰላም በለዮም ሰላም ክና
3: ብሩኽ ማኣስቲ ኮፊርኩም እቶም መርሓባ ዝወደይ ብሩኽ
4: ኦኬ ማሚ ቻው ቻው

ትሕዝቶታት መደባት ሞዛይክ ኣብዚ ተዛዚምሎ ክቡራት ተዓዘብትና ብዘቕረብናልኩም ትሕዝቶታት ድማ ኣጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ እሰይ ሽሻይ ብምዃይና ምሳኹም ፀኒሕና። ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ ይክኸውን መረኻብና። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹ ምስተረፉ መደባት ኤሪቲቪ ክገድፈኩም እየ። ብሩኽ ቅነ

0: ማኮየ እዚኣ ደርፊ ዝተመለስና ካብኣ እስከ ቁርብ እንድሕር ታሽሞ ኣሎ ክትዕልልና ሓንሳብ በዚኣ ደርፊ
1: ከም ዝተዓዘብናዮ ሰዓድ ናይዛ ድምፃዊትና ናይ ንግስቲ ዓንደ ሚካኤል ተኽሊ ወይነይ እትብል ደርፋ ኩሉ ተዓዛባይ ኣነ ርግፀኛ
0: ናይ ፍቕሪ ድያ እዚኣ ደርፊ ሓቂ
1: ናይ ፍቕሪ እያ ምክንያቱ ኣብ ሜዳ ዝነበረ ስራሓት ስነ ጥበብ ተዳርኢና ንኩሉ ዘጣመረ ትሕዝቶታት እዩ ዝመሓላለፍ ነይሩ ፅንዓት ዝህብ ሓቦ ዝህብ እንተ ደኣ ኩሉ ኣብ ግጥሙ እንተዳርኢናዮስ እዝንእዝን ኢልካ እውን ክትገልፀስ ክብድ ዝበለ እዩ እዛ ዝተዓዘብናዮ ፍቕራዊት ደርፊ እውን ካብቲ ብዙሓ ናይ ሜዳ ደርፍታት እውን ዳሴስና ፈትሽና ስለ ነቐርበ ዘለና ኣብ ድሕር ናፅነት እውን እንተኾነ ብዙሕ ደርፍታት እዩ ተደሪፉ ኣብ ግዜኡ ከነቕርቦ ኢና እዛ ዝተዓዘብናያ ደርፊ ግን ኩሉ ተዓዛቢ ከም ተቐዲመ ዝበልክዎ እዛ ደርፊ ትዝክሩ ዶ እዩ ዝብል ምክንያቱ ክሳብ ሕጂ ናይ ሜዳ ደርፍስ ተመናዊ
0: ስራሕ
1: ስለዝኾነ
0: ኣይሞተን
1: ስለዚ ኢና ድማ ኣብ ቀዳሜይቲ ከም መኽፈቲ ናብ ህዝቢ ቀሪብናያ ፀኒሕና ይብል ኣነ ብወገነይ
2: ዘልህሌት በርዶ ዜማ ምን ሓልት ናይ ሜዳን ግንፍገር ይኮኒ ንስዓድ እታማ ብዙሕ ሓልት ለቀደመት ዓባይ ፈናኒትና ውምና ፍቱያት ፈናኒና ፈናኒት ኣመርክያ ፈናኒት
0: ዘነበሺ
2: ስዓት ቅዲማ ፈሊጣታ ፀኒሓ ማኮ ሕጅታ ትቕፅል ደርፍስ ናይ ዓባይ ድምፃዊትና ይክከውን መተቕበለትና ከማትርኡና ለይኩም በርናምጅና ፍንቱይ በርናምጅ መናሰበት ዒድ እስትቕላል ፍንቱይ በርናምጅ ኣስክሙ ንቀድም ኣለና ከም ማግላምቤ ኣዜማ ግራ እንዳቕበልና ግል ዝዘክረት ወላ እተወክድለይ ልትሓሊ ዓላ ሓልት ኣስክ ኣክል ኣይ ልእከት ከምሰል ዓለ እግሎ ዲበ ጅዋ ዲበ ከብድ ሙስተዕምረት እንደገብኣ ንልፀበር ዝዓለ ሸዓብኒሀየ እበ ዲበር እንደገብኡ ዲሜዳን ባህለቱ ፈናኒና ዝሓል ወላዓለው ሕርየት ከምሰል ግትም ፃእተየ በዲር እንደኣምረው ንየት እንደወደውቶም ልፀበሩ ዝዓለው ላሕላት ግን ንርአያቶ ሕላት ዓባይ ፈናኒትና ዜነብ በሺር ብድግማን ግን ነቕብልቶ ኣሰናይ ዲብላቃሌት መናሰበት ኣብፅሐና።

0: ዝተጠቃለላ ድማ ንኡ በኪቶ ስእቲ ብምበል እዘይማ ሓልትና ግል ተላለየቶ ናይ መን ደርፊ ኣክትህልወና ማኩ ይሰዓዱ
1: ናይ ወትኩልና
2: ናይ ተክለ ክፍለ ማርያም ወዲ ተክለ ካብ ደርፍታት ውን ሕጂ ሓንቲ ቀሪብና ኣለና እንተ ደኣ ዘኪርና እውን ድምፃዊና ገዲም ድምፃዊና ዓብይ ድምፃዊ ተክለ ክፍለ ማርያም ወዲ ተክል ብፍላይ ድማ ክሳብ ሕጂ ሃገራዊ ደርፍታት ብዓይነቱ ብዙሑ ኣቀራርቦስ ብርክት ዝበለ ደርፊ ናብ ህዝቢ ቅሪቡ ኣብተን ዘለዋና ግዜ ድማ ወዲ ተክል ሓደ ካብቶም ድምፃዊና ስለዝኮኑ ካብ ደርፍታት ክነቅርብ ግዴታ ይኸውን ማለት እዩ ንሎሚ ቱታ ዝብል ኣርእስቲ ዘለዋ ኢና መሪፅና ዘለና ተዳርእናያ ድማ ኩሉ ህዝቢ ኤርትራ ክፈትዋ ምዃኑ ርግፀኛታት ኢና
3: ቱታ ቱታ ቱታ ቀደም ብጉራዴ ብዋልታ ሎሚ ብሳንጃ ብጠበንጃ ፍትሒ ዚ እና ሓርነት ፀማእና ሓርበኛ ዲኖ ዝለበስና ፈረናይ ቃልሲ ዝደፋእና ዓብና ንእሽተና ብሓበራ ኩልና ህዝቢ ኤርትራ ከም ሓደ ስድራ ቱታ ቀልፅምና ዝዓፅፍ ክሳድና ዘድነንስ መኒታ መን እዩ
4: ኣየወ ክትሓስቦ በደኤል ዞንገዛቲ ደለይትና ኣማቶም ቀናት ዓመፅቲ ክንደልካ ክፅብፅብ ግፍዖም በባሓንቲ ክቀበርናዮም ኣይርከብም ሰላም ረህዋ ዘለኣለ
3: ምድረ ሰማይ ይላገብ ይፅበብ ከም ኣፍዑንቂ ዝኸበ እስከ ተሓሰቡ ይተኣለም መንቂ በሊና ዶ ኸይ ንርበ ከም ጨርቂ ብሓሶዶ ከይትቕበል ሓቂ ግደብልኩምን ዓወትናት ናይ ሓላፋይ ጭንቂ ንሰላም ረጊፆም ህውከት ካብ መረፁ ኢዶም ከይእክቡ ንፀይቂ ካብ ቆረፁ ይርከብዋ መረር ብሓውና ይለቕመፁ ልዋም ንኽልኣዮም ትንፋስ ኣይንሃቦም ክብረት ኣይፈትን እዮም ምቕጥቃጥ ይፈውሶ
4: ናዓና ዝበልዎ ናብኣቶም ተጠውዩ ኣካ ተደሰቁ ኢዶም ተፈደዩ ዓለም ረየቶም ተጠሊዖም ከውዩ ሓፈ ተቕበሉ በዓል ዓንበርበራ ሕቆኦም ተሰረ
3: ኣታ ኣታ ይሓስቡ ደኸ ቕሩብ ልብ ኣለዎ እዚ ኩሉ ክውቀር ርእሲ ርእሶም ከም እኽሊ ክዕፀድ ሰራዊቶም ምሉቕ ኢሎም ከዘይከዱ ኢዶም ሂቦም ስዩ ምባል ድሕፊርዎ ወይስ መምለስ ገዛ እዮም ሲኢሎም ሰኪፍ እኳ ዘያሓንኩ ልዕሊ ወዲ ሰብ ክኾኑ ዝህንጠይ ዕቢያ ንዓለም ክነ ፅሑኹ ዝብል ብዕሉጓ ነሲ ኣየድልዮምን ናይ ይግብኦምን ምሕረት ባርዕ ናይ ሃምኮም ይቀፅዑ ብሞ
4: ሒልሚ ክጭብጡ ሓነፍነፍ ባሃልቲ ስዕረት ዘይምእኖም ንብላሽ ፈተንቲ ሳንቲማ ይረኸቡን እንትርፈኡ መግረፍቲ ብራር ሓዊ ኮይኑ እዚ ኩሉ ጃህራ ብኽእለት ኤረትራ
3: ኣይዞና ኣይዞና እሞ ህዝቢ ኣይዞና ሻማሻማ ንበላ ተዓማምና ኣኺላ ኣቑዑና ሎም መዓልቲ ዓፂና ዓጋት የብልናን ሓንሳወሲና እዩ ቀደም ምስ ጨከልና ሕፁ ይመዓንት ወሲልና ዓይንመለስን ኩርማጅና ምህርና እውን ኣይንተርፍን ከይዘለልና ክርዳል ሓደ እኽሊ ኣንፊልና ፀሪግና ሃየ ንቀላጥፍ ንሕፈስ ምህረትና ድል ከም ንረክብ ጥርጥርና ይብልና ስጋቦ እዩ
4: እታለጋ ዕላምና ፀባኣና ተስታይና ዕንጋለይ እወትና ማዕከና ሽእሻይና ዘንፍረላ የለን ፅፅያኣን

ዳለጋ ዓላምና ፀባኣና ተስታይኖ ዕንጋለይ እወትና ማዕከና ሽሻይኖ ዘንፍረላ የለን ፅያኒ ዓይ

0: እንታይ ይረአየኪ ከምዚ እንዳሳዕስዑ ኣስተይ እዚ ደርፊ
1: ዓብይ ድምፃዊና ኣቦና ትኩዓስጎዶም ተዘካሪ ደርፊያ ፅበት ደርፊያ ናብኣ ብምስጋርና እውን ደስ ይብለኒ ኣብ ሰዓት እዚ ምክንያቱ ካብተን ክዝከራክር ሰዓት ዘይብለን ደርፍታትና ስለ ዝኾነት ክቡራት ተኸታተልቲ ከምዚ ትዕዘብዎ ዘለኹም ብምክንያት መበል 35 ዓመት በዓልና ፅነት ሃገርና ንቕርቦ ዘለና ትሕዝቶታት ኢኹም ትከታተሉ ዘለኹም ኣብ ቀፃሊ እውን ከምዚ ዓይነት ደርፍታት ክቐርብ ኣለዎ ትብልዎ ድማ ናብ መስመር ስራሕና ደው ኢልኩም ክትሕብሩና ትኽእል ኢኹም። ምክንያቱ ሃገራውያን ደርፍታትና ብዙሓት እዮም፣ ብዓይነቶም ብዙሖም። እዞም ንሕጂ ነቕርቦም ዘለና ከማ ነቶም ብቪድዮ ዝተሳእሊኦም ምክንያቱ ብዙሕ ዝኾነ ዘይተሳእሉ ዘይተሰነዱ ደርፍታት ማለት ኣብ ስእሊ ብኣውድዮ ዝኾነ ደርፍታትና እውን ብዙሕ እዩ ዘሎ። ኣብ ምምፃእና ፅነት ዝነበሮ ተራኻ ልዑል ስለ ዝኾነ ንሕጂ ግን ኣብ ቪድዮ ስለ ዝኾነ ትስራሕ እውን ነቲ ብቪድዮ ዝተሰነደ ኢና ንቐርብ ዘለና በዚ ኣጋጣሚ ማለት እዩ። ንኩልኹም ህዝቢ ኤርትራ ድማ እንቋዕ ብፃሕና ርሑስ በዓል ንብል ምስ ሓያልን ክርሳዕ ዘይብሉን ሓይልታት ምክልኻልና።

ፈን ለካሊ ዳልናይ አምጾት ሕርየቱ መሰለን አዳም አው ጅኑድ በከላሺን ወመዳፌ እንደተሓረበት ሕርየት እግለና ደለው ምቃትሊን ምን 61-91 30 ሰነት ፈን መጦር እሊ አው ሄን እግለን ዳል ኖስላ ለብስላሕ ገብል ዓላ በድረዩ ከማን ግን ይበል ንቀድር ዲብሰሩ ለአና ፈን እንደ ሰምዓ እተን ዳል ለፋግራ ወፈን እንደ ሰምዓ ለሳጅዓ አውሄ ማዕነውየቱ ለወሳካ ፈን እንደ ሰምዓው ለናድሎ ተወቀት ልሀይ ፈን እንደ ሰምዓው አው ሓልየት እንደ ሰምዓው ልሰውርያ የሓይለት ልምብሉ ምስለናይ ሰውረት ገይስ ላዓላ እንደ ሰምዓው ዲብ ሰውረት ለተሓበረ አው ለናደለው ሕውዳም ይኮን ካ ፈን ብስፋ ዓማ ዶሩ ዲ ብኣምፅኦት ሕርየት ቀሊል ከምሰል ዓላ ግል ሽራሕ ፈት ጠብዓ ኩሉ ኤረትሪኦ ኩሉ ምቃትል ሰኣልካሆም ንግቢ ዲብል ወቀትሊ ለሓልየት ኣትናየተዮ ኣው ተሰውረት ግል ኣፍግሮ ለቀድራ ኩሉ ሰሚ ወለእምሩ ባህለቱ ወኣናማ ወሮም ኖም ኣና 77 ዲብ ሰውረት ፍግር ትህልዮ ሰልፍ ሓልየቱ ሓልት ናይ ካ ድሪስ መሓመድ ዓልት ኢሉ ንሰማዓ እናተወቀለ ካ ደብሪ በን መስከብየ ምስሊ ሓውያ ሓይሰኒ ወለ

0: ሓቆ ሱሳይ ወራር ሰላሓታ ኣውስቱር ወራር ንብዱ ሳብዓይ ወራር ለገባት ወቅት ዓላ በርዶ ምስሉ ልገይስ ሓቆ እሊ እቲ ህጁማት ለተዓዲናት ወቅት ተወቅልና ድማ ብዙሕ ሓልየት ልትሓለል ዓላ ካል ህጁማት ሰውራትና ላኣተላለ ወግድም ወግድም ብሰኔት ንዳግም ኣባይ ወዲናሁ ገረድም ገረድም ናይ ብርጌት ሰብዓ ወስስ ዝሓልዋ ልዓለው ምልእተ ወስሌማን ተሓላ ዓላት ምስሊ ተሰነይ ቅብለ ሳሕል ወሻውል ዝሓልያ ልዓላ ሕላት ዓላት በርዱ ወትኹል ዝሓልያ ልዓላ ከምስ ኣውጌት ለትብል ዲባው ቀላይላ ተሓላቱ ሰዋሕልና ለትብል ፋጥና ዑስማን ተሓልያ ልዓላት ካልእ ንወስ ግለ መራሕል ለኢለኣካበለት ሓቆሉ ወቀትልል ናይ ኮማንዶ ዲብ ኣስመራ ለጋብኣ 33 ጥያረት ለነዳዲ በርዱ ኮማንዶ ኮማንዶ ለወቀል ለይላ ተሓልየት ብመሓመድ ሻዕቢ ብዙሕት ዝተሓለል ዓላ ሓቆሎ መርሓለት ኩል ዶል 85 ዓለት ናይ ባርንቱ ተሓሪር ወብራሁል ዓለት ናይ 88 ናይ ናደው ከማኩና ምሩ ብዙሕ ልሕላይ ምስለ መራሕል ዲብ ገይስ ከለወሸክ ወጃበራ ለለሓልዋ ልዓለው ከበርህበኒ ለትብል መሳንቆ በርዶ ዲባ ወቀት ናይት ለተሓላ እስክ ሕርት የን ልሕላይ ናቱ ገይስ ዓላ ልሕላይ ለናይና ኩል ዶል ምስለ መራሕል ገይስ ዓላ ግበለካ
1: ናኸ ሓመልማል ህጁም ውላድ ርኢና ቀብር ፃዕዳ ዋሕርኢና ደርገገቡ ኣባይና ስብሓት ምድር

ድሕረቃዓታት ዲኩሉ ከወና ሰብዓዊ ሰብዕ ትትከወን ዲብህለት ሓተ ፍርቃትታ ክውነት ላዕላት ሓቆ ውሃ መድረስ ሰውረት ግልኖሳ ፍርቃት ከወናት ሓቆን ሳብ ስትራተጂ ቀሒት ዕምበባ ልትበህሎ ፍርቃት ትርድት ስለዘማት ላዕለው ዲባ ለፍርቃት ላ ለተረደት ብሙሲቃታ ልግባ ብአልሓና ልግባ ወብከሊማት ተቀርብ ብላዕላት ቀሊል ይኮን ብዙዕ ሽርጣት ትልሃላግላ ሓቆ ሉ ለበራጌት ግልኖሰን ኩሎን ዲብ ጅግራእታ ያ ክል ብርጌት መ 10 ብርጌት ዓላያ ገብኣያ ምንገቢ ብርጌት ከናያ ፍርቃት ወደ ቀደለናያ ሓተ ርኤት ምንገቢ ምናገል ትሕለፍታ ብማሻቀይሃል ግባእ

0: ሳና ዝውዓሉ ኣለዉ ኣብ ሰኣልትና ክነመስግኖም ግቡእ ስለ ዝኾነ ሰዓት ሎም መዓልቲ ምሳና ክልተ ሰኣልቲ እዮም ፀኒሖም እሰይ ሽሻይ ከምኡ እውን ሳይሞን መርሃዊ ኤዲተር ናይ ዛ መደብ ከኣኒ ጃስር ዓብድራሕማን ኣዋሃሃዲናካ ዓል ዑስማን
1: እዚኣ ቦታ ከኣማኩ
2: ዘለናዮ ቦታ እውን ኣብ ሃጎሴ ኣለና። ሃጎሴ እውን ኣብ ዝተፈላለየ ስራሕና ልዑል ኣበርክቶ እዮም ዝገብሩ ማለት መደባትና ዝያዳ ካብቲ ዘለዎ ንምፅባቅ ኣዝና ንምስግን። ክቡራትን ክቡራን ተኸታተልትና ትሕዝቶና ኣብዚ ክንፍፅም ኢና። ምስተፉ መደባትና ብምክንያት ናይ ጉንበት ማለት እዩ ዝተዳለው ንክብሪ ዝተፈላለዩ ሃገራውያን ስራሕ ናብ ክንሰግር ሰላም።

ከሓይሳት መታቅብላትና ስቅለለ ቀደምናሆ ኣክባር ቃበታቱ ሓቆን ለመጣደይት ብኣክባር ካርጅ ግናቅብልቱ እግል ኣጣፎት ሩስያ ብእብትሳት ግብለ ፀንሓዋይ ዲባት ካርጅ ክምሰል ኢትዓወተ ርኢስ ቭላድሚር ፑቲን ሓበራ ሓኩመት እምባት ሓርብ ዩክሬይን ብዝሓ ቦት እብትሳት ለደውለት ምን መናቅሳ እግል ኣጣፎታ ለኣገባዋይ ዲባት መቃወማት ካርጅ ላኪን ክምሰል ፋሽላ ርኢስ ፑቲን ኣፍሃማ እብጀት ብዕደት እግል ደማር ሩስያ ፊራር ዓስክርየት ወእብትሳት ወድያ ልህለያ ድወል ምውዳቅ ፀሓይ ከሳር እብትሳት ክምሰል ጀሬት ዲባን ማኣብርሃ ድወል ምውዳቅ ፀሓይ ብዓመት ኣንፋር ኔቶ ሄ ፍንቱይ እግል ሰደይት ዩክሬይን በላይን ዶላራት ለዓውሉ ኣስላሕ ናዳ ክምሰል ህለያ ድብል ትእመር ለሰዳይት ሓርብ እግል ትከየሎም ምን ኢ ትገቢእ እስቅላ ለእትረከበት ምነፋኢደት ክምሰል ይህለ ተቃሪር ዝሓብር ለድድ ሩስያ ለእተጀህትት ፊራሮ ኣምን ምፍጋር ፀሓይ ኦሮባ ዲብቆት ኩሪት ክምሰል ህለት ማታቅበለት መንቅሩብ ለተባብዑ እብጀህቶም ሸርሖ ድወል ምውዳቅ ፀሓይ ዩክሬይን እግልስ ደያ ምን ሰነት 2022 ሓደ 400 ቢልዮን ዶላር ሰዳይት ኣስከርየት እግሊ ደያ ክምሰል ኣተፋቃያ ለሓበረ ተቃሪር ለዓባ ክፋሉ ዲብ ሸቁል ክምሰል ዋዕላማ ለፍሆም ዲብ ዲሞክራጥያዊ ጀምሁርየት ኮንጎ እበትርኤት ገሽለት ሕማም ኢቦላ ሓዳስ 65 ነፈር ክምሰል ሞተው ወዛረት ዓፍየት ናይ ለዓድ ሓበረት እብሓለት ሓት ክለምት ውሕምሰ ብዕዳም ለሕማም ራክቦም ክምሰል ሃላ እንደተሓበራ እባ ውዛረት እብ ክቡድ ዲባዳምዓ ድዋራት ሓለት ብፃሕ ክምሰል ተዓለናት ማ ሸርሓ ልሕማም ዲባ ኢመስኩበት እምን እባለት ሓምረጋ ኣቅሊም ኢቱሪ ወድዋሩ እብ ሸፋግ ልልዐ ክምሰል ሃላ መለትሓበር እቲ ሰነት 2025 ዲብ ዲሞክራጥያዊ ጀምሁርየት ኮንጎ ብሕማም ኢቦላ 45 ነፈር ክምሰል ሞተው ተቃሪር ዓፍየት ናይ ለዓድ ዝሓብር ሕማም ኢቦላ ዲብ ሰነት 1976 ዲባ ደውለት ምን ልትረ ውሓር እላ ሳብዒኖቱ ክምሰልታ ዲብ ልትእመር ምን ሰነት 218 እስክ ሰነት 220 ዝያድ 2300 ነፈር ክምሰል ፈነው እቡ ልትእመር ህንድ ጠለባት ዓዲ እግል ተኣታሙም ተስዲር ስከር እግል መደስ 3 ወርሕ ክም ተኣታወት ጥረ ተመረት ዓደት ፈርያት ምና ሓልፈ ሰነት ናቀስ ክምስል ሃለ ለሓበረ ውሰብ መዝህንድ ለንስእት ህሌት ምስዳር ዓዳጋታት ለደውለት ደማነት እግል ርከብ ክምሰልታ ሓበረው ለምስዳር እስክ ደንጎበ ናይ ለመፂ ወርሒ ሰብተምበር ሳብተት ክምሰል ፀኒሕ ለሓበረ ውሰብ መዝ ኣትሓዛ መንገቢ እግል ትተላለ ክምሰል ቃድርማ ወግም ሃይባም ኣለው ህንዲ ብክል ሰነት ምና ተእፍሪ ሓደ 30 ሚልዮን ቶን ስከር ለሓደ 28 ሚልዮን ቶን ዲብ መናፍዒት ዓድ ክምሰል ተኣውዕሉ ልትሓበር ለደውለት ብዓደት ፈርያት ስከር ብራዚል እንደተለየ ዲብ ካልኣይ ደረጃት ክምሰል ትትረከብ ለሓበረ ተቃሪር ናስኣተል ህለየት ምስዳር ዲብ ድወል ብዕዳት መሻክል ግል ትሰብብ ክምሰል ቃድር ወግምሃላ ካሓይሳም ወሓይሳት መታቅብላትና ስክላ ቀደምና ውግልኩም ኣክባር ዓድ ወካሪቱ ካኣርስ ኣክባር እንደደከምና ኣክባርና ግንከምኩም ኤርትሪን ስካን ቤልጅም 35 ዒድ ሕርየት ብነያረት ዓየደው ፈርያት ሓርስ እግል ትእከድ ለኣትኣትላይት ካደቡን ክምሰል ገብአ ተሓበራ እቲ ኣቅሊም ቅብለት ባሓርካያ መትመዳት ከተማት ምህሮ ኣብ ደረጀት እዳራት ተባሒ ሳዋ ወስ 300ይት ክምሰል ባፅሓ ተሓበራ ሩስያ እብትሳት እግል ንድኣፍ ግብላ ፀንሓዋይ ዲባት ካርጅ ክምሰል ኢትዓወተ ርኢስ ቭላድሚር ፑቲን ሓበራ ዲብ ዲሞክራጥያዊ ጀምሁርየት ኮንጎ በጀሬት ሓታስ ገሽለት ሕማም ኢቦላ 65 ነፈር ክምወተው ተኣመራ ወህንድ ተስዲር ስከር እግል መደስ 3 ወርሕ ክምሰል ተኣባጥራ ተኣመራት
ከቅድሚ ሓይሳ ሓይሳት መታቅብለትና ግለሰ ዕላት ውሉ ኢላ ዓለ ኣኽባር ትላእትሞ ማፈለና ምስላ ተርፋ በራምጃትና ወቅት በኪድ ንተምነ

እቲ ጉዕዞ ኣብቲ እዋን ጥቕጥቕ ጸልማት እዋን ከውታ ምስ ጉዕዞ ገድሊ ኤርትራ ዝተበገሰ ንቕሎ እዩ። 1964 ሶር ኤርትራ ገና ኣባይታ ጥጡሕ መዓርፎ ከይረኸበ ኣይሽንኳይዶ ኣብ ባሕሪ ኣብ መሬት እኳ ደጀን ከይነበሮ ንመዓልታዊ መዓንገል እኳ ንጋዳ ዝነበረሉ ደቂቕ ነቶም ምስ ባሕሪ ሌላ ዝነበሮም ካብ 10 ዘይበዝሑ ተጋድል ትፈልዩ ብምርቋሕ ናይ ገማግም ቀይሕ ባሕሪ ኣኻዱ ኢሉ ንባሕርያ ብውሱኑን ዘየለን ዓቕሚ ኣበጊስዎ። እቲ ዓቕሚ ውሱን፣ እቲ መሳርሒ ዘየለ፣ መኒኻ ተባሂልካ መንነት ካብ ዘይትረቑሓሉ እዋን ብናይ ጋንፅላ ጀላቡ ዝጀመረ ጉዕጾ። እዚ ቓላት እዚ ኣብታ ብሓይሊ ባሕሪ እትሕተም መጽሔት መልሕቕ ካብ ዝሰፈረ ጽሑፍ እዩ። እቲ ጉዕዞ ከምዛ መጽሓፍ ዝተቐሰቶ ዋላ እኳ ኣብ እዋን ድቕድቕ ጸልማት ይበገስ እምበር ኪኖቲ ጸልማት ዝነበረ ጩራ ብርሃን ኣዝዩ ጐሊሑ ስለ ዝተረኣዮም እዮም እቲ ሰውራ ይኹን እቶም ባሕርያ ዝነቐሉ። መደብ መዛግብ ታሪክ እውን ብወገና ናብሶም እቲ ባሕሪ ባሕሪ ኤርትራ ምዃኑ እቲ ባሕሪ ዋናታት ከም ዘለዎ ምእንቲ ኸረጋግጹ ነቲ ኣብ መሬት ዝልሕም ዝነበረ ምንቅስቓስ ሰውራን ወተሃደራዊ መንጥፍጣፍን ከይጐናደብ ከይጠሚ ዝዕጥቕን ዝትኰስን ከይስእን ጸግዒ ክኾንዎ ሽዑ ማዕሪ ማዕሪኡ ዝተበገሱ ገዳይም ተጋደልቲ ባሕረኛታት ካብቲ ብዙሕ ታሪኾም ገለ ቕሩብ ክተዘንቱ ሃቂና ኣላ። ንሶም ከምቲ ኣቐዲሙ ዝተጠቕሰ ብቕፅሪ ካብ 10 ዘይበዝሑ እተን ዝንቀሳቐሱለን ዝነበሩ 2 ብጣውላት ዝሰሪሐን ብጋንጽላ ማለት ብንፋስ ዝንቀሳቐሳ ንኣሽቱ ጀላቡየን ዝነበራ እቶም ሽዑ ማለት ኣብ 1964-65 ዝነበሩ ኣብ ተጋድሎ ሓርነት ኤርትራ ኮይኖም ኣብ ሱዳን ሕንጉያይ ዝበሃል ቦታ ከባቢ ስዋኪን ከም መበገሲኦም ገይሮም ካብኡ እናተንቀሳቐሱ ካብ ስዑድያ ዕጥቅን ስንቅን የመላልሱ ንትምህርቲ ይኹን ብስራሕ ንሶርያ ዝንቀሳቐሱ ተጋደልቲ የበጻጽሑ ነይሮም። ኣብ 1968 ድማ ነቲ ናይ ሱዳን መበገሲኦም ገዲፎም ንዓደን ከም ቀንዲ መደበሮም ገይሮማ። እዞም ባሕረኛታት ተጋደልቲ ከምቲ ሓደ ህፃን ናብ መሬት ሓመድ ናቑሓመ ዝዓቢ ንሶም ተወላዶ ከባቢ ቀይሕ ባሕሪ ብምዃኖም ማይ ቀይሕ ባሕሪ እናማዓጉ ዝዓበዩ ስለ ዝኾኑ ባሕሪ ንዕኦም መሬቶም እዩ ነይሩ። ክንዲ ዝኾነ ከኣዮም ብኣዝየ ናኣሽቱ ጀላቡ ንማያት ቀይሕ ባሕሪ ካብ ጫፍ ናብ ጫፍ እናተመላለሱ ካብ ሓሌብ ምድረ ግብፂ ክሳብ በርበራ ሶማል ካብ ገማግም ሱዳን ክሳብ ዓደም ንዘሎ ማያት እናሰንጥቑ ቃልሲ ሰውራ ዝቐጽልዎ። ንሶም ሎሚ ነቲ ዝሓለፍዎ ጉዕዞ ክዕልሉ እንከለዉ ብዕድመ ስለ ዝደፍኡ ገሊኡ ይርስዕዎ፣ ገሊኡ ድማ ከም ቀሊል ስለ ዝርእይዎ ብዙሕ ይዛረበሉን። ንሕና ብወገና ንሰለስተ ካብቶም ንባሕርያ ታተ ዘበሉን ካልኦት ብዙሓት በቢ መድረኹ ናብ ባሕርያ እናተጸንበሩ ንባሕርያ ዘህጠሩን ብምዝርራብ ባሕርያ ካበይ ናበይ ንዝብል ሕቶ ብተኸታታሊ መደባት ክነብርህ ክንፍትን ኢና። እቶም ብኣካል ዝረኸብናዮም ገዳይም ኣባላት ባሕርያ ወዲ 15 ዓመት እንከሎ ስራሕ ባሕሪ ዝጀመረ ኣብ 1965 ተሰሊፉ 1967 ኣብ ባሕርያ ዝተጸንበረ ኮሎኔል ኣሕመድ ዑስማን መሓመድ ሳይቕ ዓባይ ከባቢ

0: ሓሪ 1968 ሓፋሽ ውድብ ኮይኑ ኣብ 1971 ኣባል ባሕርያት ዝኾነ ዓብዱሳልሕ ዓብዱልቃድር ካብ ህፃንነቱ ምስ ባሕረት ዓብየ 1964 ተሰሊፉ 1968 ኣባል ባሕርያ ዝኾነ ኮሎኔል መሓመድ ኣሕመድ ቫስኮ እዮም። እተን ከም ውሉዶም ተኸናኺኖም ንዕድመ ጉዕዞኦም ኣብ ባሕርን ንሽግሩ ማዕበሉ ኲናቱ ሰላሙ ብሓባር ምስኦም ሰለይ ዝበላ ጀላብኦም ሎሚ ኣስከሬነን እኳ ይረኸብናን። ሓንቲ ካብተን ገዳይም ብሽዖላ ትፅዋዕ ጥራይ ከም ቅርሲ ተሪፋኣላ። ንሶም ሕጂ ንዓኣ እናረኣዩን እናዳህሰሱን ንድሕሪት ተመሊሶም ነቲ መሪር ግን ከዓ ዕውት ነቲ ሓጐፅጐፅ ግን ከዓ ብጽንዓት ዝተገርቦ ጉዕዞ ብሓሳቦም ዓደን፣ ሱዳን፣ ሶማል ከምኡውን ማርሳታትን ደሴታትን ኤርትራ ይደህስሱ። እቲ ምስቲ ክንዲገቦ ዝኸውን ማዕበልን ንፋስን ዘሕለፉ ቓልሲ እውን ቅጅል ይብሎም። ምስኦም ዝገበርናዮ ዓላል እውን ነቲ ቐደም ኣብ ውሽጣ ኮይኖም ዝሓለፉ ህይወት ሕጂ ኣብ ጽላላ ተጸጊዖም እዮም ኣዕሊሎምና።
1: ባሕርያ ኣብ 67 ተነገር ዘላ 65 ኣነ ተሰልፊ ሜዳ ነይረ 66 መእታ ፈለሞ 67 ኣነ ባሕርያ ደይበ
2: ባሕርያ ከመይ ነይሩ ሽዑ ኣበይ ነይሩ ስቆር ብዛዕባ ስእል ሃበና ከመይ ፅኒሖም እንታይ መስሉ እዚኦም ባሕርያ
1: ዋ ዝነበሮም ብገዜጣ ብቴንዳን ድዩ ተኸይዱ ዝነበሩ ሞቶር ኣይነበረ ምዕባለ ኣይነበረን ብኡ ገይሮም ንህዝቢ ተመስሎም ብኡ ገይሮ ንሰርሕ ነ እወ ተኣ ነገር ክብለካ ብገዜጣ ድዩ ብኡ ገይርና ንኸይድ ዓዲ ስዑድያ ንበፅሕ ካብ ዓዲ ስዑድያ ንመለስ ንሱዳን ንሱዳን ተመሲልና ወዲ ሱዳን ተመሲሊ ኣብኡ ንሰርሕ ነ
2: ሕጂ ናይ መን ይኹም ነርኩም ሽዑ ስኹም ናይ መን ይኹም ነርኩም ከም ባሕርያ ናይ መን ነይሩ
1: እቲ ፈለም ሓፈሻዊ ናይ ሓርነት ነይሩ ናይ ኤሌትሪያ ነረን ዳሕራይ እቲ ምስምድ ኮይና
2: ክንደይ መራኸብ ክንደይ ጀልባ ነርና እንታይ ኹም ትስዕኑ ካበይ ናበይ
1: ካብ ስዑድያ ካብ ሱዳን ንስዑድያ ሰብ ፅዕና ንኸይድ ናብኡ ምስሙ ክገብሩ ክመሃሩ ንዓዲ ሱርያ ክኸይዱ ብኡ ጌርና ንሰልጠም ካብኡ ንመፅእ ዋን ዋ እንታይ ንገብር ካብ ሱዳን ወፂእና ኣቑሑት ኣብ መርከብ ይመፀና ብመርከብ ይመፅ ከብ ወፃኢ ብሬት ዝብዘ ኣቑሑት ክድና ናይ ወታደር ንዓኹ ነራግፉ
3: ምን ባሓር ምን ከም ስታዕሰር በዳዕታ ሽፍታ ንሕና
0: ባሕሪ ወዲ 15 ዓመት ከሎ ከየ ጀሚሩ እዮም። ንሕና ንኣሽቱ ነርና ኮኪያን ዝበሃል ንኣሪ ነርና ብ1961 ናብ የመን ከይደ ኣብ የመን ኣብ ናይ ሃብታማት መራኽብ ዝሰርሕ ነይረ። ብከምዚ የባሕር ፈሊጠ ዮ መጀመርያ ብ1964 ጀሚርና ከም ውድባት ነርና። ኣብ 1968 ድማ ኣብ ባሕርያ ተፀንቢረ
3: ኩነካናሽተገል እስባብ ሃዳ ዓረፍታ ልባሕሪ ያኒ ከይፍ ያዕኒለ ኩንተ ሰኮኒ ሸፍታ ዓነ እስባብ ሃዳ ዓረፍታ ልባሕር ያዕኒለ ኣብዋል ኩና ብሶራ ያዕኒ 64 ኣዕተረፍና ያዕኒ መዓል ሶራ ኩና ካን ናምሽ ደየል ጀማሂር ባዓድሃ 68 ያዕኒ ሓግታ ብሶራ 68 ኣወል ኩና ደየል የማሂር ያዕኒ 64 68 ኣልተሓግታ ሶራ ኣ
1: ኣነ ባሕሪ ከብ ጀምር ወዲ 15 ዓመት ከለኩ ጀሚረ ባሕሪ ባሕሪቲ ናተ መጀመርያ ባሕሪ ኣብ ዓሳ እዩ ነይሩ ዓሳ ንገፊፍና ቤካ ንኸይድ ምሬተ ጌርና ሰርዲ ንገፍፍ ገፊፍና ቢርና ንመፅእ ብኡ ነገር እቲ ባሕሪ ለሚደ እዩ እቲ ምሕምባስ ከዓ ኣብዚ ከለኹ ዕዳጋ ከለኹ ጎማ ገይረ ምሕምባስ ማሃል ነይረ ተመሂረ ከም ገይረ ባሕሪ ጉዕዞ ጉዕዞ ጀሚረ ባሕሪ
2: ሕራይ ካብ

0: ጀሚርካ ምስውራ ማስተዳደካ ኣበይ ክትፈልጡ ምስውራ?
1: ኣነ ኣወል ቅድሚ ምስውራ ምባሃለ ካብ ባፅዕ ኣፍሳታት ንየመን ገፅ ይኸእል ደቡብ የመን ዓዳን ባስኮ ዝነበራ ኩሉ ባሕታ ነረ ኣቡ ኣቡ ነረ ሓደ ካብቲ መረክብ ናፍታማት ኣቡ ስረ ነረ ኣብ 71 ንዑር ሂበኒ ኣነ ኣብፅሐሎም ነረ ካብ ማሓፈሽንትባት ስራ ነ ብውሽጢ ካብ 68 ዓይገሚር ንሓደ ከ 70 ሃረስ ለና ዓብዲ ኣክለካ ተወደ ምሳና ከላስ ዓብዲ ሎም ይኣክል ሎም ሕጂ እዚ ከላስ ንበሎ ሕጂ ንሳትና ስለ ውሕዳ ዘለና ባሕርያ 16 ዞም ነረ ባሕርያ ብኣጀሚር ናይ ባሕርያ
2: እዚኦም እቶም ብኣካል ጥራይ ዝረኸብናዮም ኮይኖም ካልኦት ዝተሰውኡን ብሂወት ዘለውን ካብቶም ቀዳሞት ንምጥቃስ ዓሚ ፈራሕ፣ ዓሚ ዓሊ፣ ኣባድር ዓብደላ፣ ዓሊ ሽፋ፣ መሓመድ እድሪስ፣ ሓሰን ሳልሕ፣ እድሪስ ሰቒር ዝበሃሉን ካልኦትን ካብቶም ንባሕርያ ዝጀመሩ ገዳይም ተጋደልቲ ኮይኖም ካልኦት ድማ ነዚኦም ዝተክኡን ንባሕርያ ክሳብ ዓወት ዘብፅሑን ክሳብ ዝእዋን ድማ ኣባላት ሓይሊ ባሕሪ ኮይኖም ልኡላዊ ማያት ኤርትራ ኣብ ምዕቃብን ይርከቡ።
3: ኣነ 69 ወርሒ 3 15 ሰልፊ ኣነ ቅድሚ ምስላፈይ ጅቡቲ ዓዳን ሰሜን የመን ኣብቲ ከባቢ ነይረ። ድሕሪ ምስላፈይ ኣብ ሰራዊት ነይረ፣ ካብ ሰራዊት እምዳድ ነይረ፣ ካብ እምዳድ 76 ባሕርያ ከይዲ ባሕርያ ንሕና ንመፅ ከለና ግዜ ጀላቡ ከም መጓዓዝያ ኮይናን ንሚዳ ዝድሊ ስንጊ ይኹን ኣፅዋር ይኹን ተያይት ይኹን መመላለሲ ውሱናት ጀላቡ ነይረን ባህል ንሰርሕ ነርና ተኣወዳደባ ከማን እቲ ትልኮ ብሙላ ነቲ ኣብ ውሽጢ ዘሎ ሰብ ዘድልዮ ነገራት ናይ ዕጥቂ ይኹን ናይ ተያይት ይኹን ኣድላይ ጉዳያት ኣብ በዓል ዓዘን ዘሎ በዓል ሶማል ዘሎ መግዓዝ ነይሩ።
4: ኣነ እቲ መጀመርያ ዝመፅእ ኩሉ ማለት ኣብ ወርሒ 7979 ተፀንቢረ ኣብቲ ግዜ እቲ ውሕዳት ኣባላት እዮም ነይሮም ክሳብ 15 ኣባላት እዮም ፀኒሖምና ምስ 4 ጀላቡ እተን 4 ጀላቡ ዓራፋት፣ ሽዑላ፣ ቀይሕ ባሕሪ፣ መንሱር ዝበሃላ እየን። እዚአን ኣብ ስዋኪን ዝበሃል ካልኣይ ወደብ ናይ ሱዳን ማለት እዩ ኣብኡ ፀኒሖምና ኣብኡ ኢና ተፀንቢርና ማለት እዩ። ስለዚ በዛ ዓይነት ኣቃወማ ጥራሕ ምክንያቱ እቶም ዝነበሩ ኣባላት ነተን ዝነበራ ጀላቡ ጥራሕ እዮም ዘመሓድሩ ነይሮም። ምክንያቱ ዝምምሕዳርን እቲ ምንቅስቃስን ኩሉ ባዕሎም እዮም ዝገብሩ ፀኒሖምና ማለት እዩ።
2: እቲ ካብ 1964 ጀሚሩ ምስ ተጋድሎ ሓርነት ኤርትራ ብንኣሽቱ ጀላቡ ታቲ ክብል ዝፀንሐ ባሕርያ መስምስ ምስራት ህዝባዊ ሓይልታት ኣብ 1970 ዝበዝሑ ኣባላቱ ናብ ህዝባዊ ሓይልታት ብምፅምባር ቀንዲ መበገሲኦም ዓደን ምግባር ቃልሶም ቀልፂሎሞ
4: እቲ መበገስ እቲ ግንባር እዩ ማለት እዩ እቲ ህዝባዊ ሓይልታት እዩ ማለት እዩ። ምክንያቱስ ህዝባዊ ሓይልታት ኣብ ገቦታት ሳሕሊ እዩ ነሩ እቲ ግዜ እቲ ኣቐዲሙ ግን ምስ ምቋም ናይ ህዝባዊ ሓይልታት ከዓ ትቅድም ዝነበረ ማለት ወላ ቅድሚ ሰብዓታት ዝነበሩ ገለገለ ኣባላት ኣኪቡ እቲ ድላይነት ወይ ድማ ትርጉም ናይ ባሕሪ እንታይ ከም ዘድልዮ ወይ ድማ እንታይ ከም ዝጥቀመሉ ስለ ዝተረድአ ነቶም ባሕርያ ዝበሃሉ ብውሕዳት ኣካላት ውሕዳት ጀላቡ ኣቂሙ መፂ ማለት እዩ። ስለዚ ምስ ምብጋስ እዩ ምስ ምብጋስ ናይ ህዝባዊ ሓይልታት ስለዝተበገሰ ሕጂ ኣብዚ ምብጋስ ጀሚሩ ከዓኒ እቲ ግንባር ንገዛ ርእሱ ወይድማ ህዝባዊ ሓይልታት ከዓ ብግቡእ ክጥቀመሉ ክኢሉ ማለት እዩ። ምክንያቱስ መስመር ከፊትሉ ንደገ ማለት እዩ መስመር ከፊትሉ ንባሕሪ ብባሕሪ መስመር ፈጢሩ ማለት እዩ ብቲ ግዜት እዩ። ስለዚ ካብ ናይ መሬት እቲ ግዜትስ ብናይ ባሕሪ ኣድላይነት እንታይ ከም ዝነበረስ ርዱእ ገይርዎሎ ማለት እቲ ህዝባዊ ሓይልታት ማለት እዩ። ሕዚ እዞም ዝጠቐስናዮም ምሳና ዝፀኒሑና 15 ኣባላት እዮም ፀኒሖም ማለት እዩ። እዞም 15 ኣባላት ንኣብነት እዚ ካብ ዝተፈላለየ ቦታ መፂኦም በቲ ግንባር ኣብኡ ቆይሞም ማለት እዩ ወይ ድማ ህዝባዊ ሓይልታት ማለት እዩ። ንሳቶም ነዚ መስርሕ እዚ ከም ግቡእ ተረዲኦም ከዓ ይጋደሉ ነይሮም ማለት እዩ።
5: ምን 70 ኣንፈሰሉ ዓላ ባዕድ
2: ኣብ 1970 ኣብ ክልተ ተመቂሎም ተጋድሎ ሓርነትን ህዝባዊ ሓይልታትን ሽዑ ክልተ ጀላቡ ነይረናና ድሓር ሰለስተ ኮይነን ስካይ ሆክ ፍትሕ ቀይሕ ባሕሪ ዝበሃላ ነይረን። እዘን ጀላቡ ሒዝና ሱዳን ገዲፍና ህዝባዊ ሓይልታት ኣብ ስዱሕ ዒላ ተመስሪታ ስለ ዝነበረት ንሕና ድማ ኣብ ትንሳ ዝነበረቶ ከባቢ ናብ ቤይሉል ብርዓ ሶለ ዓደን ንመላለስ ነርና
5: ካላስ እቲ ኣ ሶዳን ከለይና ጀባ ሻዕብያ ኣንከወነት ብስዶሕ ዕለ ንሕና ኩንካን ባይሉል በራዕሶሊ ባይሉል በራዕሶሊ ዓደን ዓላ ሃደ ሓለ ካን ንሓውል
6: ፋሕፋሕ መፅያ ባእሲ መፅያ ኣቅለ ኣብ ክልቲ መሙቃል መፅያ ሕጂ ንሕና ኩላትና ብሓፈሹ ባሕርያ እንድንበሃል ኣብቲምስ ፀጋዕና ህዝዋዊ ግንባር ህዝባዊ ሓይልታት ፍጥቀለ ኣብኡ ተፀጋዕነ ሕጂ ካብኣ ዘሎ ካብኡ ንዓደን ሰጊርና ፈጥቀለ ዓዲ ስዑድያ መፂና ካብ ዓዲ ስዑድያ ንዓደን ሰጊርና ሕጂ ዓደን ሰጊርና እጂ እቲ ምዕባለ ይመፅ ኣሎ ዓደን መፂና ጀላቡ ናይ ሞቶር ኣምፅና ጀላቡ ናይ ሞቶር ንዓብኡ ሰርሕና ሓደ ናይብኡ ወና ተበጊስና ብገና ንሰርሕ ተበጊስና ሕጂ ኣብ መወዳእታ ውጊእ ቅድሚ ውጊእ ምምፃእ መፅዕና ዘለና ውጊእ ክከውን እዩ ንውጊእ ሕድሕድ ክብገስ እዩ ኢሎም እታ ነገራት ድሕሪ ድሕሪ እቲ ምውራድና መቆልመኩ ኣራጊፍና መኣራገፍና ኣይነበርና ድሕሪ ምራጋፍ ድሕሪ ክድና ሰምዕና ወቲ ነገር ካብኣ ተጠውና ኣብኡ ንመንገዲ ደንካልያ ከፍትና ብመንገዲ ደንካልያ ብኡ ጌርና ንሰርሕ ነርና ካብ ዓደን እዛ እንታይ ትብላ ካብ ዓደን ንዝበላ ዓሶሊ በይሉውል እዚ ብኡ ጌርና ንሰርሕ ነር
2: ኣብዚ መድረኽ እዚ እተን ጀላቡ ካብ ክልተ ናብ ሰለስተ ፀኒሐን ድማ ናብ ኣርባዕተ ሰሲነን እተን ብጋንፅላ ጥራይ ዝስርሓ ድማ ብናይ ሞቶር ሓይሊ ብዝስርሓ ተተኪአን እቲ ጉዕዞ ካብ ዓደን ናብ ሱዳን ካብ ዓደን ናብ ደንካልያ ማለት ቤሉልን በርዓሶለን ዝኣመሰሉ ተጋደልቲ ህዝባዊ ሓይልታት ዝነበርዎ ከባቢታት ዕጥቅን ስንቅን ከምኡውን ካብ ወፃኢ ክስለፉን ዝመፁ ሓደስቲ ተጋደልቲ ምምልላስ እዩ ነይሩ እቲ ቐንዲ ስርሐን
6: ብሳ ዝነበረ መራክብ መጀመርታ ክልተ እየን ፈትሐን እስካይሆክ ነረን ሕጊ ሳይወቅ ንሽተ እያ ኩሉ ፍትሕ ዕብል ዝብለት እያ ሰማኛ ሰዓ ኩና ትስከም እቲኣ ዳሕረ እንታይ ጌርና ካልእ ሻዕ ባሕሪ ኣሕመር ዝሕራኻ መንሱር ዝሕራኻ ንሕና ኣብ 73 ኣነ ምሳ ሓሙሽተ ሰብ ኸድና ኩቤት ኸድና እዛ ሓንቲ መርካብ ከምዚኣተና ምፅኢና ካብ ኩቤት ካስር ትበሃል ካስር ሕጊ ሰለስተ ኸይነን ኣርባዕተ ኸይነ ሕጂ ባእንጓዓዙ ነርና
5: ባዕድሃ ጉዋታት ሻዕብያ ጃባተለጉዋ ነደለት ኢና ፊደዋሒ ሃደ ናማ ነደለት ፊደዋሒ ሃደ ኮር ሒማር ዓደን ኮር ሒማር ዓደን ኮር ሒማር ባይሉል በራዕሶሊ ሃደ ሽክል ነጂበ ናሴ ለጀጅ ምን ካርጅ ምሳ ያደረቡ ናነድልሁም ነጅብልሁም ወሂናክ ዓፊስ ማኩላት ሸብቶ ዓላ ሃዳ ልሓለ ካብ ማሽን
2: እቲ ካብ ዓደን ናብ ህዝባዊ ሓይልታት ዝነበረትሉ ከባቢታት ጥራይ ዝነበረ ጉዕዞ ምስ ምስፋሕን ምዕባይን ህዝባዊ ሓይልታት ዳርጋ ናብ ኩሉ ገማግም ባሕሪ ኤርትራ ተዘርጊሑ ብፍላይ ናብቲ ጸላኢ ኣጸቢቑ ክቈጻጸሮ ዘይክእል ከባቢታት ዶብ ሱዳን ማምለት ከባቢ ራስ ቅያሳር ኣፅዋር ምርጋፍ ከምኡ ውን ውግኣት ተጋደልትን ሕክምና ንዓድን ምብጻሕ መዓልታዊ ዕማም እዩ ነይሩ
4: እቲ ካርታ እንድሕሪ ኮይኑ ከምቲ ዓንተ ወይ ዝገለጽናዮ ኣብዚ ዓደን ኣሎ ካብዚ ተበጊሶም ሕጂ ኣብዚ ገማግም ናይ በዓል በሪጠ ወይ ድማ ናይ ራስ ቅሳር ምስ ናይ ዶባት ናይ ሱዳን ተሰነየ ኣብዚ እዮም ዘራግፉ ነይሮም ምክንያቱ ካብዚ ዝተፈላለየ ስንቂ ኣፅዋር ዝተሽዑ ዝነበረ ዝምድናታት ምስ በዓል ዓደን ማለት እዩ ከምኡ ውን ሓደስቲ ብደገ ዝመፁ ንሜዳ ንምእታው ከምኡ ውን ካብዚ ውግኣት ንምውሳድ ዝነበረ ንሕክምናታት እዮም ዘመላልሱ ነሮም እቲ ቀንዲ ስርሖም ማለት እዩ በተን ዝነበራ ጀላቡ እዚ ንሳቶም ኣፍኮርስ ገለ ሰውዮም ገለ ከዓ ብሂወት ኣለዉ ዛረቡ ክእሉ እቶም ቀንዲ ግን ንኣብነት በዓል ባስኮ ኣሎ ዓንፋራሕ ኣሎ ሰውኡ ዓንፋራሕ በዓል ማሕመድ ሳይቅ ሓሰን ሳልሕ ኣብ ሃሽም ዓብድፋግር ድሪስ ሰቂር ሓመድ ድሪስ ዝበሃሉ ወዘተ ኣለዉ ማለት እዩ ብሂወት ኣለዉ ብሂወት ዘለዎ ተሰውኡን ኣለዉ ማለት እዩ ስለዚ እዞም ሰባ እዚኣቶም ኣብዚ ገለ ኣብ ቅድሚ ሰባዕታት ዝነበሩ ማለት እዩ ምስ መቋም ናይ ህዝባዊ ሓይልታት ከዓ መብዛሕትኦም ከዓ ተፀንቢሮም ማለት እዩ ስለዚ እቲ ሂወት ሲ ቅድሚ ሰባዕታት ዝነበረ ሂወት ሰረት ዘለዎ እዩ ንኣብነት እጂ በዓል ባዓል ባሃሽም በዓል ማሕመድ ሳይቅ ወዘተ በዓል ሓሰን ሳልሕ እዚኦም ኣብ ቅድሚ ሰባዕታት ነይሮም ድሓር ምስ መቋም ናይ ህዝባዊ ሓይልታት ዝመፁ ማለት ዝሰረቱት ነቲ ሓይሊ ነቲ ባሕርያ እዩ ማለት እዩ
1: ዓብይ ዳሓለ ከለፊ እያ እዚ በሌተ ኣብ ከባቢ ዕሽግ ኣንሳ ብሌተ ካብ ስሕት ኢና በር ዝበዝሕ ዓብዳ ከለፊ እያ ንራግፍ ነርና ዝበዝሕ ኣራጊፍና ውጋኣትና ውሰድና ንኸይድ ነርና
2: ባሕሪ ከም መሬት ሰንከል ከሊልካ ትድገፈሉ ወዲቕካ ትምርከሰሉ ደኺምካ ተኣሊኻ ትዕርፈሉ ይኮናን ንስኻ ብዝደልኻዮ ዘይኮነ ንሱ ብዝኣዘዘካ ትምራሕ ብፍላይ ምስ ከምተን ስብሪ ኤርትራ ዝውንነን ዝነበረ ንዛረበለን ዘለና ኣዝየን ንኣሽቱ ብዕንፀይቲ ዝተሰርሓን ንምዕቡል መሳርሒ ዘይነበረንን ብኽእለትን ተባላሕትነትን መራሕተን ጥራይ ዝእለያ ዝነበራ ጅላቡ ምስ ግዜ ክትቀዳደም ዓበይቲ ንኳላት ውድብ ክትሽፍን እሞ ኸዓ ብብዙሓት ጸላእቲ ተኸቢብካ ሕጂ ብዕላልኣ ዝቐሊል እዩ እቶም ነዚ መድረኽ ዝዝሓለፍዎ ግን ድሮ ነቲ ሽግር ረሲዖም እንቋዕ ጥራይ ሸቶና ወቕዕና እምበር ንሱ ዝተሓሊፉ እዩ ካብ ምባል ሓሊፎም ብዙሕ ኣይዘረብሉን እዮም
1: ይ ሽግረና ኣወል ማዕበለ ንፋስ እያ ንሕመር ዘበርትዑና ኸዓ ሃለ ብሴት ኣባል ዕሽግ ዶም ናይ የመን ንሕዝ ድሓር ከ ዶም ስዑድ የ ኣ ኣብኡ ብፃሕናኸ ንፋስ ናይ ይብርትዕ ዶም ናይ ስዑድ ንዕሽግ ቅሩብ ትንፋስ ንወስድ ብልዕና ንገብር ብልና ንገብር ንፍልዕና ሰቲና ሕጂ ንርአ ንፋስ ከመየሎ ማዕበል ከመየላ ድሓር ቁሩብ ህዚ ኢሉ ሕጂ ከበር ስዑድ እየ ጠቅ ንቐርፅ ኣበ ንቐርፅ ኢንተርናሽናል ንሱዳን ገርና እዚ ሕጂ ባሕሪ ክፍት እያ ብሴት የብላ ሓደ የብላ 12 ሰዓት ከይደባ ሕጂ ማዝኣትዋ ንሳትና ካብ ሰዓት 4 5 ለምሸት ንቆርፃ ዘ መገዲ እዚኣ ወጋሕታ ኣብቲ ድስለት ናል ሱዳን ኣባና ውጋሓ ንርኢ ቦታ ናገላ ዋለቲ ዓቢዳ ኣባላቱ ኣባቲና ኣራጊፍና ኣዕሪፍና ቁሩብ እምዳድ መፁ ከዓ ኣብ ንዓነ ፅበዩ ሽዑ ከማን ራድዮ ኣነበረ ገለ ነበረ ኣብ መጠረሽታ ኣብ 7 3 4 እተን ናሽቱ ሬድዮ ከምዚኣት ካለካለ ለመገዲ ፍርቂ በዓልቲ ስማዓኻ ንዓ ነረን ተናእሽቱ ሓንቲ ነበረን ቀዳም ተለ ኮምባሲ ዝኸድ ነ ብትመክሮ ብሓንጎል ንኸይድ ነርና ብሓንጎልና
5: مشاكل مشاكل مشاكل في يعني يعني موي
2: شجرات بزوح عزي بزوح نيرون اتسرحون برطو نحنا قن حنت معلتي كان عرف يلنا ينفلطن نصعن نراقف بغطاد ما نبقس دحر من مقال صورة فرح نيرونا كاب ايتيوبيا كاب تقاد الحرنة ارترا قن نخيد قعزي قوال اطنان
5: شغل يعني مش سهيل كان شفتها في كوف في يعني اللي بعد ما انفصلوا اثنين جبهة لما انصاروا كوف كثير كان من هنا يعني حق عدو حق توبي من هنا جبهة التحرير شفتها رقم هذا كنا نمشي فيها
2: ሰውራ ዓብዪ ብኡ መጠን ድማ ጠለባት በዚሑ ብፍላይ ካብ ስግር ባሕሪ ዝመጽእ ጠለባት በዘን ዝጠቐስናየን ጀላቡን ኣለይተንን ክሽፈን ስለ ዝነበሮ ጉዕዞ ካብን ናብን ኣዝዩ በዚሑ እዚ ብዝሒ ምምልላስ እዚ ግን ዝባንካ ቐልዒካ ዝፍጸም ዘይኮነ ኩሉ ግዜ ብምስጢር ክኸውን ነይርዎ። መንነት ምሕባእ ወይ ከም ካልእ ዜጋ ኾንካ ምስራሕ ናይቲ ግዜቲ ተጠላቢ ዕማም እዩ ነይሩ።
6: እንታይ መስለካ ፀላእ ኣሎ ምንታይ የለን እቲ ነገር እንታይ ተመሳስልካ ክድ ብኣገና ንኸይድ ነርና እንትቀደሎ ሰብ ከይፈልጥ ተመሳስልካ ከም ህዝቢ ኹንካ ወለላይ ሱዳን ኣይፈልጡናን ከማን ከም እንታይ ንገብር ነርና መስለካ ንኸይድ እቲ ኣቑሑት ናትና ኣራጊፍና እንደገና ንሱዳን ክነእቲ ኮክያን ይበሃል ኣሎካ ኮክያን ክድነን ዓሁን ኣር መእተዊ ክኸውን ሕጂ ንሕና ሱዳኒ ንበሃል እቲ ከርት ናይ ሕክምና ደቶር ኣሎ ሱዳኒ ንበሃል ኣብኡ ሰርሕና ክንደይ ወርሕታት ምስ ንገብር ቆሪ እዩ እታ ግዜ ዝሰርሕ የለኒ እታ ግዜ ዝሰርሕ የለኒ ኮክያን ቆሪ እዩ ንሕና እንታይ ክንገብር ክድና እቲ ኣቑሑትና ገሌላ ድሕር ኣራጊፍና ንመፅእ ቁርብ ኮክያን ሒዝና ንመፅእ።
2: እዚ ንትረኸሉ ዘለና መድረኽ ገና ዓቕሚ ባሕርያ ኣዝዩ ድሉት ኣብ ዝነበረሉ ግዜ ካብ መጨረሻ ስሳታት ክሳብ መፋርቕ ሰብዓታት እዩ ነይሩ። እቲ ግዜ ከምቲ ኣብ መሬት ዝነበረ ሓይሊ ሶውራ ብኢትዮጵያ ዝህደን ዝነበረ እቲ ናይ ባሕሪ ምንቅስቓስ እውን ድሮ ጽላእ ፍሊጥዎ ስለ ዝነበረ ብተመሳሳሊ ነተን ዝነበራ ጅላቡ ካብ ምህዳን ዓዲ ይውዓለን ምንቅስቓሰን ብደቂቕ ይከታተሎ ነቲ ባሕሪ እውን ምስተን ዝነበሩ ዓይነት መረኽብ ከም ድላዩ ቈጻጸሮ ብምንባሩ ምንቅስቓስ ኣባላት ባሕርያ ኣዝዩ ጥንቅቖን ስቱርን እዩ ነይሩ።
6: ሕጂ ብለይቲ እቲ ምኽያድና ብቲ ሰላም እቲ ቦታታት ሰላም ንኸይድ ብቀትሪ ንኸይድ ላኪን እዚ ንፈርሖ ምስሙ ብለይቲ ንፈልጥ ሕጂ ሰዓት ክንደይ ክነእቲነ ሰዓት ክንደይ ክነእቱ ነቲ ፀላኢ ዝረክበና ቦታ ሰዓት ከምዚ ዋላ ሓንቲ ብለይቲ ጌርና ንእትዎ ከንደላ ሕጂ ብኮኸብ ጌርና መርሕ ኣብኡ ሕጂ ግዜ እንታይ መስለካ ንፋስ ድሕር ኣሎ ዲረ ነተና ንእሽተ ንዓሓነወፅ ንፋስ ተ ንፋስ ድሕር የለ ብኮኸብ ጌርና ንኸይ ኣብታ ቦታ ንደለ ዘለና ተብፅሓና
1: እዚ ፀላኢ ሕቶ ካ ካልእ ኢሃ ኣብ 73 ንሕና ጠልዒና ረና ሓምሎር ምስና ጓዓዝ ነይሩ ሓምሳ ጓዓዝ ዓደ ፅርሓና ሕጂ ናይ ኸ ንሕና ውሒድና ኣሎና ደኺብና ቆንሲሩሉ 16 ሰብ ባሕር ነርና ሰብ ዝኾነና እዩ
7: ክንደይ ነርኩም
1: 16 ነርና
7: ኣብ ክንደይ መርከብ
1: ኣብ ክልተ መርከብ ንምቀል ነርና 8 ብ8 ኸይድ ድሓር ሓደ ብዚኣ ሓንቲ ኣብ ኛው ትኸይድ ርሑቕ ንራሓ ካብሕድ መርከብ ፀላኢ ኣሎና በዚ ዓማ ኣላ በዚ ከዓ ኢትዮጵያ እዚ ሃይል ስላሴ ግዜ ሃይል ስላሴ እዚ መረከብ ኣለዎ ይበሃል ነይሩ ንዓነ ደለ ባሕሪ ክሳዕ እዚ ተክራይ ሓልፍ ነይሩ ንዓነ ክደ
7: መርከብ
1: መረከብ ናፀላ እዩ ሃይል ስላሴ ንሳት ንሕጊ ንገብር ያው ኣብቲ ባርቲ ንሱዳን ኣብኡ ንቐርብ ኣገና ኣይረኽበና ዓማ ከዓ ንዓነ ኣይትረኽበና እዩ ንሓ ክፅ ካብ ዓደ ንሳቶም ኣይወፁን እዮም ንሳቶም ሓንቲ መርከብ ነራቶም እዞም ጀመ ተሓሪር ግን ባዕልን ሽቅር ትራኸብና ላኪን ዘራርብ ሕና ሕጂ ብዚ ነገር ንፍፅ 73 13 ሰብ ሂቦምና ኣምፅኦምና ዓደ ቤቶ ቅርን እዝን ዑስማን ሳልሕ እዚ ዘርአ መንግስቱ መንግስቱ ከምሳ ገረብ ዕማ ኣላ ይርሓሙ ብዙሓት ማለት ዓስተሰብ ሰብ ይበምና ታማዕድ ሰብቶም ክኸውኑ ከለዉ ኣብ በሪሰ ኮይሩ ሕጂ ኣሕመድ ሳይቅ የማ የለን ትሓረክ እዚ ቦታ ሕማቕ የለ እዮም እዚ ቦታ ሕማቕ የለ እዮም እዛ በሪት እዛ ንሳ እንታይ ኣብ ጥቓ ተክላይ ኢሎ ሳ ፀላኢ ካብ ተክላይ ኣለ
7: ተክላይ ኣለ
1: ተክላይ ነይሩ ሕጂ ስራሓን ወዲና ኩሉ ወዲና ሕጂ ዓባድር ኢና ንሱ ከማ ብርዱ ከብተን ኣብቲ ሓንቲ መርከብ እዩ ኣባዚ ዓብድልሕጊ መፅ ኣስመራ ከይዘሎ ኣባድር ኢና ዮ ጀማዓት ኣውረዶም እዞም ክልተ ኣውረድከ መፃ ቅልጡፍ ብሮማ ገይሩ ከትፈልዎ ከምዚ ሕጂ ኣሕመድ ሳይቅ ከምዚ ርእዎ ምረት ሕጂ ምረት ኮነ ከምቲ ገዛእቲ እያ እታ ምረት ባኪ ተባሕሪ ሓፂር እዩ ከም ዝርእዩ ሳብ ከምዚ ይኹ ዝርእዩ ምስራዮ ኢትዮጵያ ኣባዘር ኣርጃ ኢሎ ኣባዘር ኣርጃ ኢትዮጵያ ኣርጃ ኢለዎም ተባሉ መሊስዋ ንሱ ክበፅሕ ንሕና ናትና ብረት ሰይ ምረት ድልያት ኢና
0: እንታይ ነርኩም ብረት
1: ብራውን ነይሩና ኣርበጊ ስምን ነይሩና ካላሽናት ነይሩና ናቶ ኔርጋ ነይሩና ኩሉ ናትና ብረት ናትና ድፋዕ ድሉ እዩ ኣብዛኣተባሃሎ
0: ኣብታ መርከብ
1: ካብ ባመድና ምስ ሓላፍና ነዳለዩ
0: ሉቃዓዛ
1: ኣለዋፍት ኣለዋ ናራሻሽ ኣብዘኢሉ ናብራውን ክርስትያን ብረምቶ እየን ሕጂ ንሱ ክበፅሕ ንሶም ክትክሱ ባስኮ ነገዝዩ ብዙሕ ዓለፈቶ ጀማዓት ኣሎ ክፈተሎም ክልተ መርከብ ኮይን መንሱርን ቀያሕ ባዕሪ ፈትሐ እየ ከፊትና ኣሎም ምስ ከፊትና ሎ ም ቱም ምስ በሉ ሳትና ሃንከር ነውፃና ወፅና ካብም
0: ካብቲ ባዕሪ
1: ወፅና ፀላኢ ኣብዚ ጉዕዞ
0: ኣብ ታሪክ ናይ ህወትካ ፀላኢ ረ
1: እወ ረኺቡና ኣብዚ ንደንካል እያ ከምዚ ሃንደ ቤታዊ ተረኺብና ንሕና ንሱ ንሱ ብመርከብ ነይሩ ናይ ውጊእ ንሕና ብዛኣ ንእሽተ ነርና ሕጂ ከምዚአ ጠዋል ንሕና ንሓልፍ ዘለና ንሱ ሕጂ ጠጠው ኢሉ ነይሩ መብራህቲ ኣብርሁና ፈጥቀ ዘላ ሃቦ ሃብናዊ ረሻሽ
0: ነርኩም
1: ወ ከመይ እየ ንበለ ሃቦ ካብኡ ረሻሽ ጌርና ደብኣብና ጠፊዩ ብኡ ጌርና ሃዲምና ንሕና ድሕሪኣ ደርብዩ ደርብዩ ኣበይ ክረክበና ንባሕሪ ደርቢ ነይሩ ንሕና ፀፀጋዕና ኣብ ጠቓሚ ምሬት
0: እንተ ዝረኽቡኹም ኮ እንታይ ክትገብሩ
1: ኣለና ድ ወ ንጣፍ ምስኦም
0: ትተኸሱ
1: ዋ ንምንታይ እቲ ናትና ድፋዕ ሰምረ ምሳና ድሉ እዩ ከዓ ኩሉ ሸዓ ድሉ እዩ እንድሕ ዝረኺብና ምስሎ ንጣፋ ያ ጥልቆም እያ ጥልቁና ሓደ ካብ ክልተ እያ

0: አባላት ባሕርያ ኩሉ ትሕዝትኦም ጀላብኦም ዕጥቆም ብደረጃ ስውራ ስለ ዝነበረ እተን ዝውንንዎን ጀላብ እውን ብዕንፀይቲ ዝተሰርሓ ካብ ናይ ሓንቲ ወይ ክልተ እነት ርፅዕነት ዘይሓልፍ ዓቕሚ ዝነበረን ምዕቡል መሳርሒ ዝጐደለን ብኡ መጠን ድማ ስራሕ ባሕሪ ኣዝዩ ሓደገኛን ኻልክ ዘለዎን እንተነበረ እቲ ስራሕ ግን ይዕመም እዩ ነይሩ። ከዋኽብትን ጨናን ንፋስን ክእለትን ተወፋይነትን ኣባላት ባሕርያ ተደሚርዎ ክንዲ ምዕቡል መሳርሕን ራዳርን ኮይኑ ኣንፈት ጉዕዞ ዝሕብረሉ እዋን ይተሓሊፉ።
1: ጀላብ ሒዞም ዝነበሩ በዓል ባስኮ፣ ኣባድር፣ ዓሊ ብልዓ፣ ዓሚ ፋርሕ ዝበሃሉ እዮም። ሕጂ እዚኦም ኣባላት ሓይሊ ባሕሪ እዮም። እቲ ሓይሊ ባሕሪ ይበሃል ከሎ ሽዑ ባሕርያ ትበሃል። ባሕርያ ስለምንታይ ምጓዓዝ ትራሕያ ካብዚ ዘይከባቢካ ተኸውልካ ምስ ተለኮ ምብፃሕ ትራሕ ነ ሰም ጀላቡ ብዕንጨይቲ ዝሰርሓን ጀላቡ ዋላ ይኮነ እምበር ሲ መሶረ ከደፋእን ዝኽእል ጥዑይ መሶረታት ስለ ዘነበራ ብኪለት እንተኮይኑ ላዕሊቶም ሰብ ኪለት ክተመፃ ይተኽል ናብ ባሕሪ ብትንሶም ዝፈልጦ ከባቢ ብካርታን ብገለን ገለ ከይኮነስ ብከዋክብትን ገለ እዳ ተጓዓዙ ወላ ሕቲ ሒዝካ ዘለካ ኣንፈት እንተቀይርካ ብንፋስ ዝፈልጡ ዝኽእሉ ሰባት ስለዝኾኑ ኣብ ላዕሊ በዓስ በስኮ ባሕሪ ሰብ ይፈልጥ ለ ናይ ዘርብ እ
2: ምንህና ዕንደኩም ባር ምንህና ካዱ ከማን ሓገዝ ሰማ
0: ኣንፈት ጉዕዞ ብኮምፓስን ከዋኽብትን ንፈልጦ ዝተፈላለዩ ከዋኽብትን ናርኣና ንጓዓዝ ኣብ ሰማይ ኣርባዕተ ከዋኽብቲ ኣለዉ ዝሕብሩና ናይ ሰሜን፣ ናይ ደቡብ፣ ምዕራብ፣ ምብራቕ ንርኢ እቲ ኮኸብ ብየን ይወፅእን ይዓርብን ንሪኦ ንዕኡ ርኢና ድማ ኣንፈት ጉዕዞና ንመርሕን ነተኻኽልን
2: ሓገል ምግብ ሓገል ጅኑብ ኣርባዕ ተሽፈል ንጅመለ የታልዕ ምንሂና ወይ ጀጂባ ኣንጁን ከማን እለ ዳክል ተሽፋ ኣርባዕ መካን ተሹፋ እስባብ ሃዳ ከማን ዋሕድ ፎጋክ ንጁም በሰንታ ተረክድ ዓላ ኣርባዕ ንጁም ሃ ጉድር አልባሕር ፊ ሌል ያዕኒ ነመንተግረብ አልበር
0: ዑምቀት ባሕሪ ብለይቲ ክንፈልጥን ክንዕሽግን እንተደሊና ካብታ ዝተበገስናላ ክንደይ ሰዓት ከም ዝተጓዓዝና ንፈለጥ። እቲ ጉዕዞ ካብን ናብን ክንደይ ከም ዝወስደልና ንግምት። ብድሕሪኡ ጃልባ ጠጠዋ ኣቢልና ዕምቀት ባሕሪ ብብሉዝ ዝተባህለ ነዊሕ ዕንፀይቲ ንዕምቀትን ጎንን እናዓቀና መሬት ከም ዝቐረብና ንፈለጥ። ብኸምኡ ንጥቀም
2: ተርሚል ብሉይ ኣልብሉይ ሃ

እዚ ሰላምተና ተቐበሉ ፈነወና ምክታል ትርከቡ ዝኽልኩም ተዓዘብቲ ፈነወ ኤርቲቪ ከመይ ተምስኡ ንሎማ 4/15 ጉንበት ሰዓት 9 ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣዲብ ዓብዴን ምክታልኩም ብክብርና ዓዶም ክፈለማ ኣርእስተ ዜና ሚኒስተር ተስፋ ስላሲ ብርሃነ ሸፈነ መራኸቢታት ምስፋሕ ናይ ልዕሊ 35 ቢልዮን ናቕፋ ወፍሪ ከም ተገብረ ገሊጹ። ኤርትራውያን ዩኒቨርሲቲ ቤልጅየም መበል 35 ዓመት በዓል ናጽነት ብልዑል ድምቀት ጸንቢሎም። ኣብ ምርጋጽ ውሕስነት ሕርሻ ፍርያት ኣተባብዒ ገስጋስ ከም ተመዝገበ ሚኒስትሪ ሕርሻ ሓቢሩ። ኣብ ዜናታት ወፃኢን ሩስያ ንምድኻም ክካየድ ፀንሐ ግዳማዊ ተፃውታት ከም ዘይተዓወተ ፕረዚደንት ፑቲን ሓቢሩ። ኣብ ዴሞክራስያዊት ሪፐብሊክ ኮንጎ ብዝተኸስተ ሓድሽ ልበደ ሕማም ኢቦላ 65 ሰባት ከም ዝሞቱ ተገሊጹ። ህንዲ ዘቤታዊ ጠለባት ንምላእ ሰደድ ሽኮር ን6 ዋርሕ ከም እተቋርጾ ኣፍሊጣ። ዝርዝር ዜና ሸፈና ኣገልግሎት መራኸቢታት ብሓፈሻ ቴሌፎንን ኢንተርነትን ድማ ብፍላይ ንምስፋሕ ናይ ልዕሊ 35 ቢልዮን ናቕፋ ወፍሪ ከም ተግብረ ተገሊጹ። ወኪል ኤሪና ዮናታን ዕብዮን ዘዳልዎ ጸብጻብ ግረ መስቀል ግረ ዝገሄር ከቕርቦ እዩ።

ካብ 1991 ክሳብ 2026 ኣብ ፅላት መራኸቢታት ብዝተገብረ ናይ ልዕሊ 35 ቢልዮን ናቕፋ ገዚፍ ወፍሪ ጂኦግራፍያዊ ሸፈነ ኣገልግሎት ቴሌፎንን ኢንተርነትን ንምስፋሕ ኣድማዕ ስራሕ ከም ዝተዓመተ ገሊጹ። ሚኒስተር መጓዓዝያን መራኸቢታትን ኣቶ ተስፋ ስላሰ ብርሃነ ነይሩ ናብ ዝሃቦ ሓበሬታ ዝኣረገን ግዜኡ ዘሕለፈን መሳርሕታት መርበብ ኣገልግሎት ቀዋሚ ቴሌፎን ብሓድሽ ምትካል ንመርበባት ተንቀሳቐስን ቀዋምን ቴሌፎናት ዘገልግል ትሕተ ባይታዊ መስመራት ምውዳድ 184 ታወራትን ምስኡ ዝኸይድ መሳርሕታትን ትሕተ ቅርፂ ንምትካል ከምኡውን ምትእትታዊ ኢንተርነትን በብእዋኑ ምስፍሑን ካብቲ ቀንዲ ከም ዝኾነ ኣብርሁ። በዚ መሰረት ኣብ ከተማታት ኣቑርደትን ዓዱ ኸላን ሓድሽ ትሕተ ባይታዊ መስመራት ቴሌፎን ክዝርጋሕን ከሎ ኣብ ዓሰብ ዝነበረ ብሓድሽ ከም ዝተተክአ ከምኡውን ኣብ ከተማታት ደቀ ምሓረ፣ ከረን፣ ባፅዕ፣ ተሰነየን፣ ዓዲ ቀይሕን፣ ማዓስከር፣ ሓይሊ ባሕርን ተመሳሳሊ ናይ ምፅጋንን ምሕዳስን መስመራት መደባት ከም ዝተተግበረ ኣብ ከተማ ኣስመራ ድማ ኣብ ከባቢታት ኣኽርያ፣ ዕዳጋ ሓሙስ፣ ሓዝሓዝ፣ ምህራም ጭራን ማእከል ከተማን ብጠቕላላ ኣስታት 73 ኪሎ ሜትር ዝሽፍን ሓድሽ መስመራት ከም ዝተዋደደ ገሊጹ። ኣብ ኣገልግሎት ተንቀሳቐስ ቴሌፎን ብዝተገብረ ወፍሪ ጂኦግራፍያዊ ሸፈነ 900ዊት በፂሑ ምህላው ዝሓበረ ሚኒስተር ተስፋ ስላሰ ኣብቲ ምፅኢት ሃገርን ህዝብን ዝሳንን ዝስጉምን ንሃገራውን ኣህጉራውን መራኸቢታት ዘገልግል ዘመናዊ ቴክኖሎጂ ከም ዝህሉ ንምግባር ብቐፃሊ ስራሕ ከም ዘሎ ኣነፂሩ። ኣብ 2001 ብፍርቂ ሜጋባይት ዝጀመረ ፍጥነት ኣገልግሎት ኢንተርነት ኣብ ዝሓለፈ 10 ዓመታት ናብ 1536 ሜጋባይት ከም ዝዓበየን ናብ ራብዓይ ወለዶ ፎርጂ ተኣትዩ ከም ዘሎን ብምግላጽ ኣብ ምሕድግ ዝበለ ቦታታት ተደኩነን ዘለዋ ከተማታትን ሓውሲ ከተማታትን ብዋይፋይ ኣገልግሎት ኢንተርነት ከም ዝረኽባ ንምግባር ዝተጀመረ እዮ። ኣብ መፈፀምታ ከም ዝበፅሐ ከምኡውን ንተመራምርትን ንውሱን መዓልታት ኣገልግሎት ኢንተርነት ንዝሓቱን ኣብ ቅፅ ዝተመርኩሰ ኣገልግሎት ክወሃብ ከም ጀመረ ኣብሪሁ። እቲ ፅላት ሓያለ ብድሆታት ከም ዘለዎ ጠቒሱ ድማ ታወራት ንምትካል ዝሓቶ ትሕተ ቅርፂ መጓዓዝያ ከምኡውን ሓውሲ ምድርብዳዊ ቅርፂ መሬትን ብርቱዕ ምቆትን ካብቶም ቀንዲ ምዃኑ ብምጥቃስ ነዚ ኩሉ ተፃዊሮም ተበፂሐን ዘሎ ደረጃ ክውን ዝገበሩ ሞያውያን መንእሰያት መጒሱ። ሚኒስተር ተስፋ ስላሰ ኣብ መወዳእታ ንናይ መጻኢ ውጥን ስራሕ ኣመልኪቱ ኣብ ዝሃቦ ሓበሬታ ምስ ምምዕባል ቴክኖሎጂ ብምስጓም ነቲ ኣገልግሎት ንምምዕባል ብቐጻሊ ከም ዝስራሕ ብምሕባር ኣብ ንኡዞባ ኣርዕታ ማእከል ደንካልያን፣ ጋዴን፣ ንኡዞባ ደቀ ምሓርን ካልኦትን ከባቢታትን ታወራት ናይ ምትካል መደብ ከም ዘሎ ገሊጾ።

0: ኤርትራውያን ንብርቲ ቤልጅየም ፅንዓትና ዋሕስና ብትሕቲ ዝብል ቴማ መበል 35 ዓመት በዓል ናፅነት ብልዑል ድምቀት ፅምቢሎም ኣብቲ ብ9 ግንቦት ኣብ ከተማ ብራስለስ ተካየደ ፅምብል ፀሓፊ ማሕበረኩም ኣብ ከተማ ብራስለስን ከባቢያን ኣቶ ግርማይ ገብሪ ሂወት ኣብ ዝስምዑ ቃል መስዋእትን ዝመፀትን ዝተዋሕሰትን ናፅነት ብልምዓትን ምድራዕ ውዳቤታቶም ኣሒሎምን ሓድነቶም ኣትሪሮምን ኣበርክቶኦም ከም ዘዕዝዙ ኣረጋጊፆም ቀዳማይ ፀሓፊ ኤምባሲ ኤርትራ ኣቶ ሚካኤል ተስፋይ ብወገኑ ዮሃንኡን መላ ህዝቢ ኤርትራን ሓይልታት ምክልኻሉን ድሕሪ ምግላፅ ነዚ ንኣቶ ዘለና ናይ ልምዓት መድረክ ንምዕዋት ተሳትፎ ውፃእ ዝርከቡ ዜጋታት ብሓፈሻ ሃገራውያን ውዳቤታት ድማ ብፍላይ ክብክብል ከም ዘድሊ ኣዘኻኺሮ እቲ ኣብ ኩሉ ዕድመ ዝርከቡ ብርክት ዝበሉ ዜጋታት ዝተረኽብሉ ፅምብል ብሃገራዊ ጣዕሚ ዜማታት ዝተሰነየ ምንባሩ ተዝተበፃሐና ሓበሬታ ኣፍሊጡ። ኣብ ዝሓለፈ 35 ናይ ናፅነት ዓመታት ብዝተካየደ ዘይሕለል ፃዕሪ ብዞባ ሰሜና ቀይሕ ባሕሪ ተበፃሕነት ኣገልግሎት ትምህርቲ ብደረጃ ምሕደራት ከባቢ 93 ሚእታዊት ከም ዝበፅሐ ሓላፊ ጨንፈር ትምህርቲ መምህር ረሽድ መሓመድ ዑስማን ገሊፁ። ቅድሚ ናፅነት ንዝነበረ ዝርግሐ ኣብያተ ትምህርቲ ምልኪቱ ብዝሃቦ ሓበሬታ ብዘይካት ህዝባዊ ግንባር ዝቆፃፀሮ ዝነበረ ቦታታት ኣብ መስመር ፅርግያ ባፅ ኣስመራ ብዝርከባ ዓድታት ጥራይ ተሓፂሩ ምንባሩ ብምጥቃስ ቅድሚ ናፅነት 28 ዝነበራ ትካላት ትምህርቲ ብዝሕጂ እዋን 684 በፂሐን ከም ዘለዎ ኣብርሂቦም። እዛ ኣሃዝ እዚ ምስተን ሓደስቲ ተኸፍታ ነቕጣታት ቅድመ ትምህርቲ ተደሚሩ ድማ ናብ 849 ክብ ከም ዝበለ እውን ኣገንዚብዎም መምህር ረሽዳ ስዒቡ ተበፃሕነት ትምህርቲ ብኩለን ምሕደራት ከባቢ ንምርግጋፅ መደብ ዓርዮት ኣብቲ ሰበክሳ ግማዊ መነባብሮ ዘለዎ ከባቢታት ከም ዝተኣታቶ ብምግባር ኣብ ናቕፋ ኣሕደርቲ ኣብያተ ትምህርቲ ብምውዳድ ከምኡውን ኣብ ኣዶብሓ ሓውሲ ኣሕደርቲ ኣብያተ ትምህርቲ ምኽፋት ዕቱብ ስራሕ ከም ተሰላሰለ ሓቢሮም። ኣብ መወዳእታ መምህር ረሽድ ተበፃሕነት ትምህርቲ ናብ ተንተሪፈን ዘለዋ 700ታዊት ምሕደራት ከባቢ ንምርግጋፅ ብዝለዓለ ከም ዝስራሐሉ ገሊፁ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ 10 ንኡስ ዞባታት ዝሕቆፋ 103 መምሕዳራት ከባቢ ኣለዋ። ኣብ ምርግጋፅ ውሕስነት ሕርሻ ፍርያት ኣተባብዓ ገስጋስ ከም ተመዝገበ ሚኒስትሪ ሕርሻ ገሊፁ። ህዝባዊ ርክባት ናይቲ ሚኒስትሪ ዝለኣኹ ሓበሬታ መልክዕ ፀብጻብ ተዋሂድሎ ሚካኤል ሓድጉ ቀርቦ እዩ።
1: ሚኒስትሪ ሕርሻ ኣብ ዝሓለፈ 35 ዓመታት ናፅነት ውሑስ ሕርሻዊ ፍርያት ኣብ ዕዳጋታት ንምርጋፅ ሓያል ፃዕሪ ከም ዘካየደ ገሊፁ። ከም ውፅኢት ናይቲ ፃዕሪ ድሕነትን ብቕዓትን ሕርሻዊ ፍርያት ኣብ መመስርሒ ትካላት ንምርጋፅ ኣብ ፈለማ ዓመታት ናፅነት ካብ 7 ዘይበዝሓ ዝነበራ ደረጃታትን ዝፈላለ ትካላት ኣብዚ እዋን እዚ ናብ ልዕሊ 75 ክቢ ኢለን ብምህላውን ፀብጻብ ክፍሊ ኣገልግሎት ሕጋጋትን ቁፅፅርን ኣፍሊጡ። ኣብ መእተውን መውፅእ ናፍ ደገታት ማለት ኣብ ሃገራዊ ማዕርፎ ነፈርቲ ኣስመራ ወደባት ባፅዕን ዓሰብን ከምኡ ውን ኣብ ተሰነይ ዝርከባ ናይ ውሸባ ንቕጣታት ብዓቕሚ ሰብን መሳርሒታትን እናሓይላ ብምምፀን ናብ ሃገር ዝኣቱን ካብ ሃገር ዝወፅን ሕርሻዊ ፍርያት ንምቁፃር በቲ ዝድለ ቅጥዕታትን ምስክር ጥዕና ተሰንዩ ድማ ንኽጓዓዓዝ ውፅኢታዊ ስራሕ ከም ተሰላሰለ ተሓቢሮም። እዚ ከምዚ ኢሉ እንከሎ ደረጃ ብቕዓት ዘራእቲ ንምርጋፅ ኣብ ዝሓለፈ 12 ዓመታት ብቕዓቱ ተረጋጊፁ ዝተባዝሐ ምሩፅ ኣዝርእቲ ኣብ ዓመት ካብ 700 ኩንታል ናብ 6,000 ኩንታል ክብ ከም ዝበለ ተፈሊጡ። ብዘካዚ ካብ 2007 ክሳብ 2017 ኣብ መላእ ሃገር ብዝተኻይደ መስርሕ ምውጋንን ምጉሓፍን መድሃኒት ፀረ ባልዕ ካብ ግዜ መግዛእቲ ኣትሒዞም ተዓቒሮም ዝፀንሑ ልዕሊ 360 ቶን መዓልቶም ዝሕልፉ መድሃኒት ናብ ወፃእ ሃገር ብምልኣኽ ኣህግራዊ ደረጃ ብዘማለ ኣገባብ ከም ዝውገኑ ተገይሩ። ኣብ ርእሲ እዚ ዝተበላሽዎን መዓልቱ ዝሕለፈን 46 ቶን መድሃኒት እንስሳን ክታበትን ምዝምልከቶም ኣካላት ብምትሕባር ደረጅኡ ብዝሓለወ ኣገባብ ኣብ ውሽጢ ሃገር ከም ዝውገንን ከም ዝጓሓፉን ከም እተገብረ እቲ ጸብጻብ ይብር። ጸብጻብ ክፍሊ ኣገልግሎት ሕጋጋትን ቁፅፅርና መወዳእታ ልዕሊ 6,500 መትሓዚታት ፀረ ባልዕ ብውሑስ ኣገባብ ንምውጋን ብቴክኖሎጂ ዝተሰነየ ስራሓት ከም እተኻየደ ኣነጺሮም።
0: ፕረዚደንት ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ ወይዘሮ ተኻትፋ ሚካኤል ደቂ ኣንስትዮ ኣባላት ክፍልታት ሚኒስትሪ ምክልኻል ኣብ ተራ ኤርትራውያን ደቂ ኣንስትዮ ኣብ መኸተን ልምዓትን ዘተኮረ ሰሚናር ኣካይዳ። ኣብቲ ሎሚ 15 ግንቦት ኣብ ኣስመራ ኣዳራሽ ማዓስከር ደንደን ዝተካየደ ሰሚናር ህዝባዊ ግንባር ማዕርነት ብስራሕን ተሳትፎን ንምስራፅ ሓያል ናይ ምንቃሕን ምውዳብን ስራሓት ከም ዘካየደ ከም ውፅኢቱ ድማ ወርሒ ሕዳር 1979 ኣብ ሓራ መሬት ሃማድኤ ከም ተመስረተ ገሊጻ። ደቂ ኣንስትዮ ብእዋን ሓርነታዊ ቃልሲ ብዝተራሕወለን ረሒብ ዕድላት ኣካደሚያዊ ፖለቲካውን ሞያውን ትምህርቲ ብምቕሳም ኣብ ኩሉ መዳያት ናይቲ ቃልሲ ብብቕዓት ከም ተሳተፋ ኣብ ዓውደ ውግእውን ክሳብ ደረጃ ኣዘዝቲ ብጅግንነት ከም ተቃልሳን ከም ዝመርሓን ኣብሪሃ። ፕረዚደንት ሃማድኤ ወሲኻ ድሕሪ ናፅነት መንግስቲ ኤርትራ ቀዲሙ ንዝነበረን ደቂ ኣንስትዮ ዝሃስን ዘዳሉን ሕግታት ብምስራዝን ንዝመሓየሽ ብምሕያሽን ብሓድሽን ፍትሓውን ትሕዝቶ ከም ዝትካእ ከም ዝገበረ እዚ ድማ ምስቲ ኣብ እዋን ሓርነታዊ ቃልሲ ዝተኮስኮሰ ክብርታት ተደሚሩ ናብ ሓድሽ መድረክ ከም ዝሰጋገረ ኣነፂራ። ውዳበ ሓይሊ ዝበለት ወይዘሮቲ ከዓ ማሕበር ኣብ ውሽጢ ሃገርን ወፃእን ውዳቤታቱ ምስፋሕ ተሳትፎኡን ኣበርክትኡን ንምዕዛዝ ይንቀሳቐስ ምህላው ብምግላፅ ናይ ኩለን ደቂ ኣንስትዮ ፃዕርን ተሳትፎን ክሕይል ኣተሓሳሲባ። ኣብ መዞባ ቁርደት ካብ 23 መያዝያ ክሳብ 7 ግንቦት ምርጫታት ኣመሓደርቲ ከባብን ኣካየድቲ ስራሕን ተኻይዶም። እቲ ኣብ 16 ምሕደራት ከባቢ ዝተኻየደ ምርጫታት ኣብ ስራሕ ዝፀንሑን ምትካእን ዝሓሸ ምሕደራዊ ኣገልግሎት ምፍጣርን ከም ዝኾነ ማሓዳር ንዞባ ቁርደት ኣቶ ኢሳቅ ጥዑም ገሊፁ። ዝተመርፁ ኣመሓደርትን ኣካየድ ስራሕን ህዝቢ መንግስትን ዘሰክሞም ሓላፍነት ተገንዚቦም ብበቕዓት ከገልግሉን ውዳበ ህዝብን ምሕያል ኣበርቲዖም ክሰርሑን ዘዘኻኽረ ኣቶ ኢሳቅ እቲ ምርጫታት ኣካል ናይቲ ምሕደራዊ ኣገልግሎታት ምሕያሽን ህዝቢ ኣብ ቀረቡ ስሉጥን ፅፉን ኣገልግሎት ዝረኽበሉ ባይታን ምፍጣርን ዝካየድ ዘሎ ዕማም ከም ዝኾነ ገሊፁ። እቲ ምርጫታት ኣብ ምሕደራት ከባቢ ደረት፣ ኢንድራይብ፣ ደክሰይ፣ ዕሊባናይን፣ ኢንገርነ፣ ዓደርደ፣ ሽላብ፣ ጉስጢ፣ ሶሎብ፣ ሓዋጉ፣ ወለት ባርቕ፣ ካርሽምላ ከምኡውን ኣብ ውሽጢ ከተማ ቁርደት ኣብ ዝርከብ 4 ምሕደራት ከባቢ ተኻይዶም። ኣብቲ ምርጫ 5 ደቂ ኣንስትዮ ማለት 3 ማሓደርትን 2 ኣካያዲ ስራሕን ከም ተመርፃ ወኪል ኤሪና ሓቢሩ። ሰብ ስርሖ ብልሒፍ ዝተፈላለዩ ዓውድታት ዓብ ውፅኢት ዝርከቦ ዘመን ኣምፆ ቴክኖሎጂ ብምዃኑ ነቲ ፅቡቅ ወሲትካ ንሳዕቤናቱ ምክልኻል ብዕቱብ ክስራሓሉ ከም ዝግባእ ካብ ዩኒቨርስቲ ሳንዲያጎ ካሊፎርኒያ ዶክተር መድሃኒ ማሪቆስ ገሊፁ። ብ13 ግንቦት ኣብ ከተማ መንደፈራን ሰራሕተኛታት መንግስትን ተምሃሩን ኣብ ዝገበሮ ንኣበርክቶ ሰብ ስርሖ ብልሒ ኣብ ኣካዳምያውን ህዝባውን ኣገልግሎት ዘተኮረ ኣስተምሮ ዶክተር መድሃኒ ንኣማዕባብላ ሰብ ስርሖ ብልሒ ከምኡውን ዘለዎ እወታውን ኣሉታውን መድያት ዝምልከት መብሪ ሂቦ። ኣብ ኤርትራ ኣብ ዝደለ ናይ ራብዓይ ደረጃ ኢንዳስትርያዊ ሰውራ ተጠቀምቲ ጥራይ ዘይኮና ፍሬትውን ክንከውን ዘኽእል ተውህቦን ተበግሶን ከም ዘሎ ብምግላፅ ሰብ ስርሖ ብልሒ ኣብ መድያት ሕርሻ፣ ሕክምና፣ ምክልኻልን ህዝባዊ ኣገልግሎትን ዘለዎ ዕዙዝ ተገዳስነት ተገንዚብካ ምስራሕ ከም ዘድሊ ገንዚቡ። ሓላፋ ሃማማት ዞባ ደቡብ ኣቶ ግርማይ ገብሩ ብወገኑ እቲ ኣስተምህሮ እዋናውን ኣገዳስን ከም ዝኾነ ብምጥቃስ ኣብ ሕብረተሰብ ፍታሕ ዘምፅእ ምህዞታት ንምትብባዕ ኣብ ዝስራሐሉ ዘሎ ኩሉ ዝምልከቶ እጃሙ ከበርክት ፀዊዑ። ፍልጠት ምትሕልላፍ ናይ ሞራል ዓወት ዝበለ ኣቦ ወንበር ባይቶ ዝባደቡ መምህር ወልዳይ ግብረ ምስ ግዜን ዘመናዊ ምዕባልን ምጉዓዝ ኣገዳሲ ስለ ዝኾነ መንእሰያት ብውልቅን ብደረጃ ሃገርን ዘርብሖም ኣለልዮም ፃዕሮም ክሒሉ ኣተሓሳሲቦም። ዶክተር መድሃኒ ማሪቆስ ዛጊት ኣብ መላእ ሃገር ንኣስታት 40,000 ሰራሕተኛታትን ተምሃሮን ኣስተምህሮ ሰብ ስርሖ ብልሒ ሂብሎ። ዝበርኩም ተዓዘብቲ ስዕብ ዜናታት ውፃኢ ደጊምና ንምከታልኩም ብክብሪ ንዕድም። ንሩስያ ብቁጠባ ንምድኻም ክካየድ ፀንሐ ግዳማዊ ተፃብኦታት ከም ዘይተዓወተ ፕረዚደንት ቭላድሚር ፑቲን ሓቢሩ። ድሕሪ ምውላዕ ኩናት ዩክሬን መጠን ዕቤት ቁጠባ ሃገሩ ብከፊል እኳ እንተነከየ ንምርማሱ ዝተኣልመ ግዳማዊ ተፃብኦ ግና ከም ዝፈሸለየ ፕረዚደንት ፑቲን ኣረድዩ። ብኣንጻሩ ንሩስያ ንምህሳይ ወታደራዊን ቁጠባዊ ነፍሪ ዘካይዳ ዘለዎ ሃገራት ምዕራብ ቁጠባዊ ክሳራታት ከም ዝወረደ ናብሪሁ። ሃገራት ምዕራብ ብሓፈሻ ኣባላት ኔቶ ድማ ብፍላይ ንዩክሬን ንምድጋፍ ቢልዮናት ዶላር ዝዋግኡ ኣፅዋር ይሰዳ ምህላውን ዝፍለጥ ኮይኑ እቲ ደገፍ ነቲ ኩናት ንምኽራር እንተዘይኮይኑ ዛጊት ዝተረኽበ ፋይዳ ከምዘየለ ፀብፀባት ይረድኡ። እቲ ኣንጻር ሩስያ ዝቐንዐ ወፍሪ ንፀጥታ ምብራቕ ኤሮጳ ኣብ ሓደጋ እትይዎ ከም ዘሎ እዮም ነቲ ዞባ ብቐረባ ዝከታተሉ ወገናት ዝጠቕሱ። ሃገራት ምዕራብ ንዩክሬን ምሕጋዝ ካብ 2022 ኣስታት 400 ቢልዮን ዶላር ዝዋግኡ ወታደራዊ ደገፍ ክገብራ ከም ተሰማምዓ ዝጠቕሱ ፀብፀባት እቲ ዝዓበየ ክፋሉ ከም ተተግበረ ይረዱ። ኣብ ዴሞክራስያዊት ሪፐብሊክ ኮንጎ ዝተኸስተ ሓድሽ ለበዳ ሕማም ኢቦላ 65 ሰባት ከም ዝሞቱ ሚኒስትሪ ጥዕናት ሃገር ሓቢሮ። በቲ ክስተት ኣስታት 250 ካልኦት ከም ተኽልኽፉ ዝገለፀት ሚኒስትሪ ብከቢድ ኣብ ዝተሃሰየ ከባቢታት ህፁፅ ናይ እዋን ሓደጋ ድንጋጌ ተኣውጀ ከም ዘሎ ኣረድዮም። እቲ ሕማም ብፀጥታዊ ቅልውላው ኣብ ዝተጠቕዐ ውራጃ ኢቱሪን ከባቢኡን ብናህሪ ላባዕ ከም ዘሎ ይዝቃላሕ ዘሎ። ኣብ 2025 ኣብ ዴሞክራስያዊት ሪፐብሊክ ኮንጎ በቲ ሕማም 45 ሰባት ከም ዝሞቱ ፀብፀባት ጥዕና ኮንጎ ይጠቕሱ። ሕማም ኢቦላ 976 ኣብቲ ሃገር ካብ ዝክስተት እንድሓር ሕጂ ን7ይ ግዜ ይላባዕ ከም ዘሎ ዝፍለጥ ኮይኑ ካብ 2018 ክሳብ 2020 ሂወት ልዕሊ 2300 ሰባት ከም ዝቐዘፈ ይጥቀስ።

ህንዲ ዘበይታዊ ጠለባት ንምላእ ሰደድ ሽኮር ን6 ሸዋርሒ ከም ተቋርፁ ኣፍሊጣ መጠን ፍርያት ካብ ናይ ዝሓለፈ ዓመት ብከፊል ጎዲሉ ከም ዘሎ ዝገለፁ ሰብ መዚ ንግዲ ህንዲ እተወሲዱ ዘሎ ስጉምቲ ውሽጣዊ ዕዳጋታት ንምርግጋእ ከም ዝኾነ ሓቢሮም ስጉምቲ ክሳብ መወዳእታ ዝመፅእ ወርሒ መስከረም ከም ዝፀንዕ ዝተቐሱ ቶም ሰብ መዚ ኣድላይም ዝኸውን ክቕፅል ከም ዝኽእል ኣሚቶም ህንዲ ዓመታዊ ካብ ተፍርዮ ኣስታት 30 ሚልዮን ቶን ሽኮር ነቲ ኣስታት 28 ሚልዮን ቶን ኣብ ዘቤታዊ መዓላ ከም ተውዕሉያ እትሕብር እታ ሃገር ብመጠን ፍርያ ሽኮር ንብራዚል ተኸቲላ ኣብ ካልኣይ ደረጃ ከም ትስራዕ ዝተቐሱ ፀብጸባት ወሲዳቶ ዘላ ሰደድ ናይ ምንዛፍ ስጉምቲ ኣብ ካልኦት ሃገራት ኣሉታዊ ሳዕቢናት ክህልዎ ከም ዝኽእል ይእምቱ። ኣብ ደሴት ሱማትራ ናይ ኢንዶኔዥያ ኣብዘ ሕጋዊ ምዕደን ወርቅብ ዝተኸስተ ሓደጋ ምህማም መሬት ብውሕዱ 30 ሰባት ከም ዝመጡ ካብቲ ከባቢ ዝፈነዎ ዜና ሓቢሮ በቲ ናይ 14 ጉንበት ሓደጋ ዝተደብዩ ወገናት ክህልዎ ከም ዝኽእሉ ዝኣመቱ ሰብ መዚ ስርሒት ምድሓን ሂወት ኢንዶኔዥያ ቁፅሪ ምውታት ክውስኽ ከም ዝኽእል ኣሚቶም ኣለዉ። እቲ ሓደጋ ኣብቲ ከባቢ ዝወቅዕ ብርቱዕ ዝናብ ከም ዝሰዓበ እቶም ሰብ መዚ ብተወሳኺ ሓቢሮም ኣብ ምድሓን ሂወትን ምግታእ ዘይ ሕጋዊ ንጥፈታትን ዝነጥፉ ሓይልታት ፀጥታ ናብቲ ከባቢ ዝለኣኸ መንግስቲ ኢንዶኔዥያ ህዝቢ ዘይ ሕጋዊ ዕደና ካብ ምክያድ ክሕየብ ኣተሓሳሲብሎ። እስራኤልን ሊባኖስን ናይ ሳልሳይ ዙርያ ዝርርብ ኣብ ከተማ ዋሽንግተን የካይዳ ኣለዋ። ኣብቲ ኣብ ቤት ፅሕፈት ጉዳያት ውፅእ ኣሜሪካ ዝካየድ ዘሎ ርክብ ኣምባሳደር እስራኤል ኣብ ኣሜሪካ ዩኬኤል ላይተርን ኣምባሳደር ሊባኖስ ኣብ ኣሜሪካ ናዳ ሓምዳን ከምኡውን ወታደራውያን ወከልቲ ክልትኤን ሃገራት ይሳተፉ ኣለዉ። እቲ ዘተ ምፍታሕ ዕጥቂ ምንቅስቓስ ሕዝቡላህ ምንዋሕ ብምሉእ ዘይተተግበረ ስምዕ ምቁራፅ ተኩስን ምምስራት ወግዓዊ ዝምድናን ዘተኮረ እዩ። እዚ ሓደሽ ርክብ ዝካየድ ዘሎ ምንቅስቓስ ሕዝቡላህን እስራኤልን ብምጥሓስ ስምዕ ምቁራፅ ተኩሲ ንሓድሕዶም ኣብ ዝዋቃቕስሉ ዘለዉ እዋን እዩ። ኣምባሳደራት እስራኤልን ሊባኖስን ብመንጎኝነት ኣሜሪካ ብ 14 23 መያዝያ ክልተ ዙርያታት ዝርርብ ኣብ ዋሽንግተን ከም ዘካየዱ ዝዝከር እዩ። እስራኤል ካብ መጀመርያ ወርሒ መጋቢት 226 ኣብ ልዕሊ ሊባኖስ ከተካይዶ ብፀንሐት መጥቃዕትታት ልዕሊ 2700 ሰባት ክመቱ ከለዉ ልዕሊ 8,000 ከም ዝቆሰሉን 1.2 ሚልዮን ከም እትመዛበሉን ፀብጻባት ይሕብሩ። መንግስቲ ኢራን ኣባል ሃገራት ውድብ ብሪክስ ብኣሜሪካን እስራኤልን ኣብ ልዕሊ ሃገሩን ዝፈፀመ መጥቃዕቲ ክኹንና ፀዊዑ። ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅጂ ኣብ ከተማ ኒው ደልሂ ዝተካየደ ኣኼባ ሚኒስትራት ጉዳያት ወፃኢ ኣባል ሃገራት ውድብ ብሪክስ ኣብ ዝሃቦ መግለፂ ሃገሩ ግዳይ ዘይሕጋዊ ምስፍሕፋሕን ኩናትን ምዃና ብምሕባር ኣባላት ብሪክስ ንዕብለላ ሃገራት ምዕራብ ክቃወማ ኣተሓሳሲቡ። ኢራን ናፅነታ ልኡላውነታን ግዛእታዊ ሓድነታን ምክልኻል ብምሉእ ዓቕማ ክትቃለስ ድልውቲ ከም ዘላን ብፀቕጥን ምፍርሃን ኢዳ ከም ዘይትህብን ዝሓበረት ሚኒስተር ንዲፕሎማስያዊ ፍታሕ እውን ምሉእ ተወፋይነት ከም ዘለዋ ገሊጹ። ሕቡራት ኢማራት ዓረብ ኣብቲ ብኣሜሪካን እስራኤልን ኣብ ልዕሊ ኢራን ዝተካየደ ወታደራዊ ስርሒት ብቐጥታ ከም እተሳተፈት ሚኒስተር ብተወሳኺ ኸሲሱ። ዛጊት ነቲ ጉዳይ ብዝምልከት ካብ ኣባላት ሃገራት ብሪክስ ተዋህበ መግለፂ የለን። እዚ ከምዚ ኢሉ እንከሎ ጎኒ ጎኒ ተኣኺባ ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅጅን ሚኒስተር ጉዳያት ወፃኢ ሩስያ ሰርጌይ ላቭሮቭን ዝርርብ ኣካይዶም። ሚኒስተር ላቭሮቭ ሃገሩ ነቲ ኣብ መንጎ ኣሜሪካን ኢራንን ተኸሲቱ ዘሎ ወጥረብ ሰላማዊ መንገዲ ንምፍታሕ ኩሉ ፃዕርታት ከም እትገብር ኣረጋጊፁ። ደሴት ታይዋን ብ13 ጉንበት ብቐጥታዊ ተኽሲ ዝተሰነየ ሰፊሕ ወታደራዊ ልምምድ ኣካይዳ። ኣብቲ ልምምድ ሚሳይላት፣ መድፍዓት፣ ታንክታትን ድሩዓት መካይንን ከም ተሳተፉ ተገሊጹ። ዕላማ ዝልምድ ወታደራዊ ዓቕሚ ንምንፋዕ ምዃኑ ኣዘዝቲ ሰራዊታት ደሴት ሓቢሮም። ይኹን እምበር መንግስቲ ቻይና ነቲ ብደሴት ታይዋን ዝተኻየደ ልምምድ ብትሪ ኮኒንዎ ኣሎ። እዚ ልምድ እዚ ሕደ ሰዓታት ቅድሚ እቲ ፕረዚደንት ትራምፕ ኣብ ቻይና ናይ ክልተ መዓልታት ምብፃሕ ንፍጻም ከተማ ቤጂንግ ምእታዊ ተኻይዱ። ፕረዚደንት ሺጂንፒንግ ትማሊ 14 ጉንበት ምስ ፕረዚደንት ትራምፕ ተራኺቡ ኣብ ዘካየዶ ዝርርብ ጉዳይ ደሴት ታይዋን ኣብ ዝምድና ኣሜሪካን ቻይናን ቀይሕ መስመር ምዃኑ ብጥንቃቐ እንተዘይዝተሓሒዙ ድማ ኣዝዩ ሓደገኛ ኩነታት ክፈጥር ከም ዝኽእል ኣጠንቂቑ። ቻይና ነቲ ኣሜሪካን ካልኦት ሃገራት ምዕራብን ኣብቲ ኣካል ልኡላዊ ግዛእታ ዝኾነ ደሴት ዝገብሮኦ ምትእሳው ብትሪ ክትቃወሞ ምፅናሓ ዝፍለጥ ኮይኑ ኣገዳስም ዝኸውን እታ ደሴት ብወታደራዊ ስጉምቲ ክትፅምብራ ከም ትኽእል ክተጠንቅቕ ጸኒሓላ። መንግስቲ ካሜሮም ዘካይዶ ሰፊሕ ምርምራ ብዘይሕጋዊ መንገዲ ክነጥፋ ዝፀንሓ ኣስታት 200 ትካላት ዕደና ወርቂ ከም ዝረኸበ ኣፍሊጡ። ሚኒስትሪ ዕደና ኣብ ዘውፅኦ መግለፂ ልዕሊ 95 ሚታዊት ካብተን ኩባንያታት ብወፃእተኛታት ዝውነና ምዃንን ሓቢሩሎም። ተን ዘይሕጋውን ኩባንያታት ብቕፅበት ንጥፈታተን ዶ ከብላን ናይ ዕደና መሳርሒታትን መሳለጢታትን ከፍርሳን መንግስቲ ካሜሮን ኣዚዙሎ። ብዘይካዚ መጻኢ ተመሳሳለ ዘይሕጋዊ ንጥፈታት ንምግታእ ሓድሽ ኣሰራርሓ ከም ዝተኣታቱ ኣፍሊጡ። ዜናታት ምዝዛም ኣርእስታት ዜና ክነግመልኩም። ሚኒስተር ተስፋ ስላሴ ብርሃነ ሸፈነ መራኸቢታት ምስፋሕ ናይ ልዕሊ 35 ቢልዮን ናቕፋ ወፍሪ ከም ተገብረ ገሊጹ።

ኤርትራውያን ነበርቲ ቤልጅየም መበል 35 ዓመት በዓል ናፅነት ምልዑል ድምቀት ፀንቢሎም ኣብ ምርግጋፅ ውሕስነት ሕርሻ ፍርያት ኣተባብዐ ገስጋስ ከም እተመዝገበ ሚኒስትሪ ሕርሻ ሓቢሩ። ንሩስያ ንምድኻም ክካየድ ፀንሐ ግዳማዊ ተፃወታት ከም ዘይተዓወተ ፕረዚደንት ፑቲን ሓቢሩ። ኣብ ዴሞክራስያዊት ሪፐብሊክ ኮንጎ ዝተኸስተ ሓድሽ ለበዳ ሕማም ኢቦላ 65 ሰባት ከም ዝሞቱ ተገሊጹ። ህንዲ ዘቤታዊ ጥልባት ንምላእ ሰደድ ሽኮር ን6 ዋርሕ ከም እተቋርጾ ኣፍሊጣ። ባርከ ዝኽርኩም ተዓዘብቲ ሓፍሻዊ ዜናታት ኣብ ሰዛዚ ምለው ስለምክታልኩም ንምስግን ምስ ተረፈ ምዳትና ንሓድገኩም ብወገና ንኩሻ

0: ካብ ሎሚ በታ ክጎረሮ መንጣል ዓይኑ ምኳን ካ ኣፍለጥ
1: ንዕነ ድኣ ክነግረክ ናብ ዝእዝ
2: ትመጠይቶ ምክንያት ጥራሕዶ ኮይና
1: ኣይኮነ
3: እሞ ሓሳባ ስግርም ነሩ
4: ትላለ
5: ኣክቲ ትብሊ ለቀስታ ወሬስ ሓቂ እዩ
4: ኣይሰማዕክ ንዲ ደይ ሰማዕኹ
5: በለ ሕራይ ማሒድ እንታይ እዩ ዝግበሩ
4: እንዳይ
6: ብዓምሆ ካብዚ ዓድካ ዝወፅ ኮ ክሳብ ሕዩ ተመልሱ
7: ናበይ ከም ዘበሉ ሞ እንታይ ፈልጥ ናኢና
6: እንታይ ኣብራ ናበይ ሞ ኮይከዲ ኢኻ ዘይናብ ትጋኒን በረኻ ዝኾነ ሳብን እዮም ከይዶም ዝኾኑ
8: እቲ ቁርሱስ ዝዓመፃ ሓሳብ ልቦ ሰምራይ ጠነሰ
5: ወይ ኣታሽማይ እንታይ ገበረትካ ንሱ ብረስ ምድሪ ምህላው እናፅለአናስ ዘርኡ ድማ ኒበሎ
8: ኒበል ዮ
6: ብዛዕባ ዓይኖም እንታይ ተሰማዕካ ይወረ ኣሎ ዓይኖም እንታ ኮይና ደ ብዛዕባ ዓይኖም እንታይ ተሰማዕካ ይወረ ኣሎ ዓይኖም እንታ ኮይና ደ እንታ ዓርኩ ናታ እናፀላቅስ ናትካኻ ዋ ዓርኩ ድሓንካ ዲኻ ድቋዶ ፊት ቢልካ ፀኒሕካ ኢኻ

0: ዝገብሮ ዓይኑ ከይፅልል ከይዓብ ትኸውኢሉ ንበር
1: ሰብኣይካ ፀልል ዓርኩ ኣነ ሰምዖት ዝህልወኒ ክንኻ ዝትረፍ ማዕረኻ ምተቐንዞ
0: ኣእትዋ
1: ኣእትዋ ብለካ ኣለኹ ድሓን ዲኻ እንታ ኾንካ ኢኻ ክንዲ ዝርበ ዘላ እንታ ነገረና ዶ እንታይ ተኻ ኾንካ
0: እንታታ ዓይኖ
1: ይህማ ዓይኖ ተባዒስኩ
0: ሓዘኒ ዶ
1: እንታ ድተሓዝኮ ሲኢናልካ ሃየስ ክበልክ ኢለና
0: እንታ ብዛዕባ ይ ዝሰማዓካዮ ወረ እንታይ ኣለዎ ክትብለኒ ሰብ መፂና ሽርብ ክትብል ሓደ ኮይኑ
1: ይ ዋይ ዘየደቅስ
0: ኣያነስከምኡ ኮይነ እንደ ሰብ ገይረ ድሄካ
1: ወይ ትእንግርቲ ክሰምዖ ዘልሙ
0: እንታይ ሞ ክነብር ኢና
1: ምንታይ ዳ እዩ ዝግበሩ
0: ንዓባ ተላይልካ ከይድካ ጠይቃ
1: ቁሩብ ከይ እስኻ ክንታይ ትርጥር
0: ኣነ ንኣ ሞታ ክትርጥር እየ ንትርፎም ይሸቐል
1: ካብ ንዓ ምጥያቕ ሲ ነታ ወይና ምጥያቕ ሓይሽ
0: ወይለይ ወይለይ እንታታ ኮይኑ ዳ ኣለስ ኢለ ኣይ ባዕለይ ማሓተት ኳ ኒ ንዓ
1: ንሓንድሓን ባዕለይ ካሓታይ እስኻ ጥራይ ኮክፉ ዩ ትሕሰብ ዝተፀብቕ ምናይ ከናበይ ከይድካ
0: እዩ በል ኣነ ከዓ ድሕምቆለኒ በትረይ ሃቡኒ ገይረ ፀኒሐይ ተሓዝ ኣለዩ
1: ትዕትድ ናብ ክንቀልባ ንዓይኖም ትኾኑ ስለ ዝፈልጥ ሲ ድብለካ ይብለይ ወላ ተወቕዓኻ ንሳይ ዶ ክብል ተወቅዒ ስክብል ንዳኣለ
0: ላግደፈና ንዓበልኪታ ሞ መፀካ ወላ ዳሕራይ
1: ካሉን ሓንቲ መፀካ እየ ኣብዚ ጥራይ ትንሓኒ ከይደ ግዳ ከይደ
0: ኪዳ ቅስለኒ
2: ከዓ ዓዲ ክትከ ዲኺ
3: እዚ መን ኢኻ ንድኻ
2: መን ኢሉኪ
3: እሞ እንታይ ደኣ
2: ኣፍክ ዝሃበኪ ትዛረብ እዩ
3: ኣነስ ክንድፈትየ ከምዲ እግረይ ክሳብ ዝሓብጥ ለይጣን ኩርባን ሰጊረ እንዳመፀኹ ክንዲ
2: ኣኸለ ዘሮ ዓድሊ ኢኸ ኣለኹ ጉዳይ ጣሊሉ ፅጋእ ክሳብ ዝለና ንስ ኺኢሊ ንስኣ ክመፅ እዩ
3: እንታይ ከዓይ
2: እንታይ ከም ዝዓይ ቀሲድኪ ክሰምዑ የኺ ሕ ግና ፀሓይ ደም ከይመሰለት ብዓንተዎ ክዓዲ እተው
3: ዓዲ ከኣቶ
2: ተኣትውወ ከፈላ ርሒቑ ዝገሸሉ መዓልቲ እንተሎ ጥብ ኢል ክብዚኣ መፂእ ክሓብርኒ ኣነሳ እውን ኣነ ብሕሙም ከብደይ ዘይሓድር ምዃነይ ብግብሪ ኸርኢ እየ
3: ሓራይበል
2: እንተኸዓ እንታኸም ክተስቆንቅን ኣለኺ
3: ወላ ወጃዕ ዘሎ ዕላልካ ዘርጠብጠብ እንዳበለኸን መዓሪ ጣዕሙ
2: ልበይ ክትረኽብኒ ኢልክ ዲኺ እሞሳ እውን ካብ ውሳነይ ድሕር ዘይብል ሕ ግዳ ንቐሊ ሃረይ ካብቲ ስርናይ ዘይከብዳ ቁሩብ ስርናይ ቋፅሩላ
4: ጎይታ
2: ዕበል ኺድሪ
3: ሃራይ ጎይታ
2: ኢድኸፋ ንወኪ
3: ሃራይ ብሩህ መዓልቲ ጎይታይ
2: ሓራይ ብሩህ መዓልቲ
3: ሃራይ ፅንሓ ንባታ
2: ኣንታ ከዓ ኣንታ ክንብልብልብል ካ ኢላ ሕይ ዝጥዒምዋ ቀምበይበይ በለት

0: ወይና
1: የ
0: አንተ ወይና አውስከጽነ
1: ዋይ እድሩ
0: ከመይ ወልክ
1: መስገ ከመልካው ኢልካ
0: ማሐለ ወልክ
1: መስገ
0: ከመልካ ቀንኺ
1: ዘሄር መስገ
0: አንተ ወይና
1: የ
0: አንተ ናቅለለ እንደጽነ
1: ዋ ናይ ዳብዳሃንካ
0: አንቲ ብዳሃኒ ስምዕባ
1: የ
0: እታ ዓይኖም ተሃጋጢ ሞቀኒ
1: እዚ ዲኻ እንተ ሓድሩ ሒስ ኣይሰማዓካን ማለት ድ
0: ጥራሽ
1: ኣየ ትዳይር ወደር ኣይ ሓው ዘርኦ እንድዩ መርኣሓት ትለቀ
0: ዋይ ዳይርሲ ንዓይኖም ክወስድ
1: ዝገርም እኳ
0: መሓቁ የ ዝሽማይ ክዕለብን
1: ሰሚዑ ድ
0: ኣይፋሉ
1: እንታይ ዳ
0: ግን ሃሲ ተራኺቦም ነይሩ ገለ ክትብሎ ሓሲባ ነ ኣብ መንጎ ግን ከይ ነገረቶ ሃንደበት ሽርብ ኢላ ሻቕላ ነዲድ ሓቲትኒ
1: እስኻ ድ መእሲ ዝጥራይከ
0: ካልእ ክንተይ ኣሎ ድ
1: ኣቦኦን ካብ ሰናድኹን ንበይንክን ተሪፍክን ሰናድኹን ወሊደን ዘሚደን እናበሉ መክተአ ኣፅጊቦም ምንቀን እዮም እድአ ትደፋእ
0: ንመን ከመርዕዋ
1: ደይ ኣንታ ሕድሩ ደለይተ እንዳ መሊኦም ካብ ፀሓይ ብራቅ ክሳብ ፀሓይ ዕራብ መንገዲ ቤተን መንገዲ ማይ ቀይሮም ኣለዉ ዋይ እስኻ ድማ
0: ወይቲ እንግርቲ ኣንቲ እንታይ ድበልዎ ስማዕ ዳ እዩዚ
1: ኩድ ኣንታ
0: ሃየ
1: እቲ ሹማይ ተሰሚዑ ሞ ከዓቢድ እዩ
0: ወይ ንስኺ ምስምዑ ዶ ክተርፈ ኢሉ ዝወረደ ትውረድ በዕለ ይኩ ንጉር እንታይ ዳ ክግብር
1: ዶ
0: ወ
1: ንሰንዘቕኒ
0: ኣማ ክሩት እዮም ክደፋእ ሓብተይ ሓሚሳ ድቕኒ ኣነ ድኣ ተኸውሉኒ እንዲቕኒ
1: ዋይ ሕድሪ እየ ወራ ዓድና ገለን ልዕሊ መቓብር ገለን ልሕቲ መቓብር እንዳኣሉ ተኸውልካ ዶ
0: ስሓቅኺ
1: ድሕርካ
0: ዓድና ዘድልየካ ወረ ይህቡኻን እዩ በል ኸይድ ክኸይድ ኣነሰ ወና ተሸቐለ እየ ገዲፍ እዮ
1: ወይነ ወይነ እተንተ ከዓ ከዓ መፂና ኣለ
0: ርኢኽያ
1: ብዓይነ ይርአዮም ክኣትዋ ማዕድ
0: እቲ ዘርኡ ኸ
1: ኣይትሓስቦ ንሱ ሳይሳ ኣይረአኹን ኣይረአኹን

0: Aber du bleibst, das ist gut, wenn du das. Das ist gut,
1: wenn
0: du das. Nein, nein. Nein, nein. Nein, nein. Nein, nein. Nein, nein. Nein, nein. Nein, nein. Nein, nein. Nein, nein. Nein, nein. Nein, nein. Nein,
1: nein. Nein, nein. Nein, nein. Nein, nein. Nein, nein. Nein, nein. Nein,
0: nein. Nein, nein. Nein, nein. Nein, nein. Nein, nein. Nein, nein. Nein, nein. أنت زي سيد الدال أول قديم قديم قديم سيد الدال زعبي لا تدور قريب أنت أول
1: كيف
0: دخلنا بكرة لا زعبي لا لا زعبي لا زعبي لا زعبي لا زعبي ها مشان هذا راح نكتب محلتي قريب محلتي كنت كونه كنت سمعني ذيك عز الله مسلك
1: أول زعبي هاك أول هبخي እቲ ዝሓረፈ ኩምብር ሰብ እንተ ብርካየጡ
2: ንጋብር ዝጨካን እዚ ግን ኣይ ደሞ መርስእ ሃልይወልክኖ
0: ድሓን ሰጓል ድሓን ኩሉ ሽልል እንተበልካየ ፅቡቅ ኣብዚኣ ምሳና ምቕናይኩ እኳ ብሰናይ ድሌቶም ደለይቲ ክበዚሖም ኣሎ ንስድራኺ ብግቡእ ከምቲ ሕግን ወግዕን እንዳባ ወልኩም ሃብና ኢሎም ክሓቲ እዮም እወዛ ጓለ
2: ይመን ንዓይ
1: እወ እወዛ ጓለይ ሰብ ሰማይት እዮም
0: ሓሲብ ኩሉ ክፀንሐን ማለት ኢና እምበር ገላይኸ ወዲ ዘጎ ኣማሮ ወዲ ቐሊት እዩ
2: ፋኑ ኣነሲ
1: ሓቆም እዮም ዘጓለ ነገር ፈለማ ዕጭ ክሕንፈፈልክን ከኣብየክን ክሕንኸክን እኮ ምውሪ
0: እወ ዘጓለ እቲ ንዓዲ ምኻድ እኳ ዘይተርፍ እንትኾነ ኣብ ሳልስቲ ዝተዳለወ ኢኸ ከፈላ ኣብ ቤት ክኸብፅሓኪ እዩ ዝበልኩ ድማ ሓሰብሉ
1: ካበት ጓለ
0: እዘን
1: ቅያር ሂበክ ዘለኩ ክዳን ንዓኺ እየ ሕይት ምሳኽ ዘለዎ ዝክልቕልቕ መብልዮ ፅሪ ተልካ እግር
0: እወ
1: ካወቱ ግደፊ ካብዳኣዶክትዝብከይዋን ሓሊፍ ክየ ኣሊኺ ሕየ ደኣ ምግሑ ወደ ትብከይ እዋን ኩ ሓሊፍ ክየ ኣኺ ግደፊ
0: ታቦት ጓ ጓልማ ንዲኹ ክትኮኑ
1: ግደፊ
0: ዋ እንታይ ዳ ኮንኪ ኢኺ
1: ግደፊ
0: ስእዳስክትቦን ስክግበር እናስኽ ከዓ
1: ነዝረኩ ትዛረቡ ፓርሲዕናታ ጀመረኳ
0: ሕ ቀላ ዝፈልጥ ተልሜ ደና ርኢልኩም ኮ ኹም ዛኹራ መቸም ጓለ ከምኡ ደይ ትበል ስቂኢልከ ሕጂ ጠምቲ ቡን ክትሰቲ ኢና ስቂል
3: ኣቤተ ከዓ ምስ ፀንሐ ኩ
4: ቀስ መበለሲ እቲ ኣቦታትኩ ኮይና እተኾነ ሓንዲ ሓዲርኩም ከመይ ኣለካ እያ ምበልክኒ ካብኡ ተረፈ ከዓ ክሳይ ከመይ ክትገብሪ ዘለኺ እንተ ከዓ ዳ ናይ ድሓን ደሊኽ እያ
3: ንስኹም እምበር ድሓን ዲኹም እሂድ ኣብ መንገዲ ፀኒሕኩም ኣ ድሓን ዲኸ ናይ ድሓን ዶ ደሊኸ ያልኩም ዳ ትሓት
4: ኣይኳሉ ቅስም መበል እዛ ጓለ ኣነ እውን ንባዕለይ ናበይ ከም ዝኽእለት ክፍልጥ ስለዝደለኹ እየ ክሓትት ደል ናበይ ድያ ኸይዳ
3: ንስኹም ሲ እቲ ከዓ ናብ ዘበልኦ ሳይ ትፈልጡን ይኹም
4: ኣለዶ ራሽ ኣነ ይፈልጥን እየ እንተኾነ ግን ምስክነይቲ ነዚ ዓዲ እዞም ዓዲ መንጭቶም በሊዑማ እዮም
3: ዓዲ እስኪ ምንጭት ዋነ ይረኣና ንስኹም ዳኣ ትበዛርግዋ ኣለኹም እምበሪ
4: ዶ
3: ወ
4: በል ድሓን ድሓኒ ኹነልክ ድሓኒ ከምቲ ትብልዮ ዘለኹ ኹነልክ ኣነ ይፈትወክ እንድ ጓልያ መላእከ ዓዲኸ እንታይ ይውረሎስ ቁቁርብ ነገር ንዛባለ ደፊኦም መት ከምዚ ከምዚ ትብልዮ ዘለኺ
3: እምበኣር ከባኹም ትሕባእ ወረሳ ኣለዐ በሎ ድሓኒ እዚ ግጥዓሙ ክነግረኩም
4: ወ
3: እቲከዓን ዘርኡን ጠፊኦም ቀኒ
4: ሽደበሊ
3: ኣይዓደላካ ወረ
4: ኣዛ ዓቢ ወረዳ እንታይ ኣሎ ናበይ ኣቢሎም ዳ ይበሃልክ
3: ነረድ እዚኦም ግን እንታይ ገርፉልኩም ኣማንቲ ማያበረ ንኣብቲ ሳውን ገፆም ከይዶም ኮኑ
4: ጅዲ ሳውን ዳ ከምዚኦም ዝኣመሰለ ግፋፍ ምፋፍ ማእሲሕዝ ኮይኑ እንተ ከመይ ዝበለ ዲ ንሱ
3: ኣቶም ሰብኣይ ንስኹ ገለ ብዛዕባ ሳውን ትፈጥዎ ተኣምር ኣለኩም ማለት እዩ
4: ዋንቲ ቆልዓ ከመይ ከመይ ክተብል እዮ ዘሎ ከምዚ ንፋስ ሕምቢል ተብል እዮ ዘረባ ዘረባ ናብ ዛዕባ ዘርኡ እንተከዓ እንደይኮነ ሞንታይ ዳ ናብ ካልእ ናብ ከልእ ተብል እየ ኣለኹ
3: በዓልኹም ምባ
4: ስርዓት ባግበሪ ኣነ ዝብል ዘለኹ ምናልባት ኣብዚ ዓዲ እንደ ሓመይ ሞ ካቢሎም እምኳ ኣይኮኑ ሞ ኣብቲ ርሑቕ ከይዶም ክዋሰቡ ደልዮም ካ ይኮኑ እየ ዝብል ዘለኹ ዋ
3: ንሕናእሲ ከምኡ ሓሰብና በዓልኩም ዳ በዛ ኣፍኩም ተዋስብዎም ኣለኹም በሪ
4: ዋ ኣነ ዋሲበ
3: ኣዋሲብኩም ወ
4: ኣነ ዋሲበ
3: ዋ ተምሉ ደ ኣለኹም
4: ዋንቲ ቆልዓ እንቲ ክንደይ ዓጀው ዓጀው ትብሪኺ ብቐዳሙ ምሳ ክደ ኣነ ዘዛርበኒ ነርኒ
3: ኣነ ቋ ምሳኹም ተዛሪበ
4: ዋ ኣንቲ ብቐደሙ
3: ዳ ተጋጊኹም ተጋጊኹም
4: እንታይ ገጋ ኣለኒ
3: ምሳይ እንታይ ዘዛረቡ ነይርኩም ምስ መዛንኩም ዘይትዛረቡ
4: ኣንቲ ወልዓ ስለ ስርዓት ግበሪ ስርዓት ግበሪ
3: ዳ ሓንዲ ሓንቲ ተረኸብኩማ ኣ ነታ መሓዘኹም ነታ መካየትኩም ተረኸብኩማ ሲ መፅአት ክ ነራሳ እንዳ ክንፅግእ በለ
4: ኣንታ ክዘርጣ ዶ
3: ሄዝኩ ዓልዋ እስኪ
4: ኩላ
3: እስኪ
4: ኣንታ ክፍልጣ
3: ዶዋዓልዋ
4: ፍልጥ
3: ክገብርዎ በይን ዓቕልኹም
4: ክ ንሳኸብ ዓንተ ብኡ ዘዛረብ ነገር የብለይና
3: ኪዱ ዳ ኪዱ ኪዱ
4: ሽሉ
3: ሰምቲያ
4: ኮ
3: ድጎምዋድጎምዋድጎምዎ
4: ክደግመልኪ
3: እወ
4: ንዓ ክትመስል ዕሉ ጠፊኣህን ብላሞ በቲ እንተረኸብክያ ስደድለይ ዛጓልት
3: ይ እዚኣ ትኹን ዓቕምኹም እዚኣ ትኹን ዓቕምኹም ኣቱም ካብ ምሳነስቲ ኛኽ ክትብሉ ትውዕሉ ግዳ ምሰቁ ዘይትገጡ
4: ዒደርተዓልዋ
3: ዋዓልዋ እዩ
4: ኩርትባክያ
3: በራእዮ ዋዓልዋ እን ኪዱ ዳ ኪዱ ኪዱ ኪዱ
4: ምሂተኖ ኣንቲ እዚ ሳውን ዝበሃል ዘለኮ ንዓኽ እኮ ቀረባ ቤተሰብኪ እዩ ወይ ድኣ ሓንቲ ፅልልቲ ምሂተኖ ኾንኩ እምበሪ ፅባሕ ግን ገለ ምስ ኮነ ሓወየ ሓወየ ሓወየ ሒለል ንኸበርካ እንታ ንስኻደ ትጠፍእ ኣየጉብና ክትብሉሉ ይኽ
5: ንቲ
4: ብርሃን ገፃ ኣንቲ ፀኒሕና ኮ ክፀኒሕ ንበል ከውርደክ ዶ ዓተታይ ክተሸኪምክ
3: እታ
4: ጎጡ ከማ ኩሉ ዝኸበሩ መስበ ዝዓዲ
3: ማዓራይ ትበል ጠስቢ ትበል
4: ኣሰይ
3: ከም ምብላዕና
4: ብኣርዋዳ ቀስሚ ክንጭ
3: ቡንዶ ክገብር
4: ኣልፋኮፈኮፈ ዋ ሓንቲ እንድ ዘለኹ ታብይኸ እንድ ዘለኹ
3: ናይዓፀ ዝቆነኹሲ
4: ዋ ድሓን ድሓንፀን ይበል ኣይ ጨንወን ስቕበልስቕበል
3: ኣዲዱ ታያ ንፋስ ተኣትወና ናይ መገዲ ግዲ
4: ኮይኑሲፍስበሊፍስበሊክንክላበዓለይንደምክፈትከምዚ
3: በሎ እዩ
4: ኣብየየየየ ብማዕደ ንድ ክሪአ ክፀኒሐ
3: ዋ ደኺመንዲ
4: ደኺምክዶ
3: ደኺመ
4: መቸም ከም ዘለክ እኳ ኣይትመስለኒኺ መቸም ምሳውን እንተቐኒኺ ከምዛርሕዶም ምልቁልቁልቁልክእ ክትመፅ እንታይ እዩ ዘብላዓኪ እንታይ እዩ ዝልብጠኪ እንታይ እዩ ዘስትየኪ እንደ እዩ
3: ብለሱ ዳ ካብዚ ሓሳር ዓዲ ተተፈለየ
4: ከመይ ዝበለት ዒረ ዓዲወ ኣይ ኣነ ዝቐንኽዎ
3: ዳይ ከንታይ ኣሎ
4: ይ ኣንቲ ናትን ዶ ይፅናሓልኪ እንሄልኪ ንስኺ ከድኪ ናይ ዘርኡ ተሓዊስዎ በቃ እዚ ዓዲ ዚ ወ በረውረውረውረውረ ኢላ ከምዚ ኣክሊ ዘይብላ ቆፎ ድምድም ኢሉ ብፅምዋ ብልዕ ዒለቐኒ እንታይ ደኣ በለክ እንታይ በለክ ናብቲ ነገርና ክንኣቱ እንታይ እንታይ ኢልኩሉ
3: ዘርኡ
4: ንዓፅዋደ ዘባ ገዛ ድሓን እያ
3: ድሓንእያ
4: እንታይ እንታይ ደኣ በለኪ
3: ዘርኡ በረኻ ዓድኹን ቀሪቡ
4: ወ
3: ዝረኻበን ከብቲ ዘቤትኩም መፀኒ ኢሉ
4: ተኩሲ ንማዝ
3: እሱ ዝበለ ደኣ ኣነ ዓዲ ምስኣት ኮ እዩ ዝበለ
4: ድበለ ደንበኸ ነጊሩሎ ካብ እንዳመን ከምኮነ ካብ እንዳመን ገዛ ካብ እንዳመን ከብቲ ምኳኑ ኮይ ነጊሩሎ
3: ፋሉ ካብ ዝረኸብካየኒዎ
4: ድንቂ ሕይ ግርም ዋህሪ ተለብለባ ትዓዲ ዋህሪ ኣተወታሃጂ ሓየ
3: ንሕና ከዓ ዝበሃል ሰሚዕኩም
1: ተለይኩም ብፅንየና ኣሎ።
5: ፅቡቅ ፅቡቅ እዚ ዳ ስራሕና እንድዩ ስራሕና እንድዩ ንሽሮሲ ጠስሚ ወረሮ ዲ ዝበሃል
1: ኣኮለና ገፈላ ካብ ዓድን ተወፂኡ ከዓ ንጎርኒየና ኣሎ።
5: ግርም እዚ ዳ ስራሕና እንድዩ በላ ኣነከዓ ክነግረኪ እዛ ኣብዚ ዓድና ቀኒያ ዘላ ታቦት ዝተባሃለት መን ይኸፋንዋ ምስ መን እያ ክትከይድ ኣይፈለጥኩን እንድ እምበር ንዓዳ ክትከይድ እያ ትሓስብ ዘላ ከይድ እያ ንዓዳ ለምቀለ
1: ትበቆፅ
5: ብቁ ትበል ስራ
1: ዘፋንዋ ርኢና ከዓ ንግሩ
5: ከመይ ዳ እንታይ ድዳ እዚ ከፈላ ከፈላ ዝበሃል ሰብ
1: ተኸዲፍካ ተዛረ
5: እንተ ኣብ ኢዱ እትይዎ ሞ ወዴና ስራሕና ወዴና ዋክትፈርት ታ በሊ ቡንክስተይ ቡንክስተይ ኣነ ክኸይ ኣይኮነን ሰታት እዩ ክምለስ እየ ደስ እኳ ኢሉኒ ዘሎ እጅናብ ተቐልቀል ከይደ ነዛ ኩላ ክሪኣ እንዲ ክብላ በዛ ዝብለኩ ዘለኩ ከዓ ቁርግሪ ካልእ እንተሰማዕኩም
3: ሃኒጠ ከተፀምወና ይክትታወቱ ይገርም እዩ ዘይክእል ናፍቆትካ ኣይክእልኒ
6: ብቻ ዘርባዕባዓይ ትብል ዘይፅቡቅ ይኣክለኪ
2: ዘይክእል ኣብመፅናዕ ዝበሞ ዘለዉ
6: ፈሊጠ እንዴ በፂሕኒ እንዲ
2: ምስትናይ ትርጉም ጨካንሳ እውን ዘጋጠመኒ
6: ዳሓንዳሓን ሕጂ እንድሕሪ ትገፅ ክትበል እዩ
2: ዝከብረኮ ይጠፊኢሉ
6: ድሓና ትታበቱ ክልተ ሰዕሐ ሰብ ንቤት ክትኸደኸባለ ከዓኒ ነቦ ክትዕልል እዮም
2: ኣንተ ዓይኑ ዘይውላ ደልአ ክልተ ሰዕ ንውረይ ዝፈተንኩ
6: ፈለጥ ግን ኩሉ ናይ ፈጣሪ እዩ
2: ኣትታበቱ
6: ፅባሕ ዶ ትፈልጢ እያ ይኸ እሞናት ክግበር ፈጣሪ ከዓ ናቱ ዝሓዘልክ ኣለዎ ዳ ሓንድሓ እምብበልክ ዘገድደ ክሰብ የለን ሕራይ እንተበልካ ኣቁዱ ዘጎዘ

0: ያ ወይ ሰብ
1: ያ ይሎም ራሕ ክዓዲሎም ከይበርቱ ኣነ ከይፈርሐ
0: ዳሓን በዓል ኣቦይ ምሳክኸዱ ካብሃለው ኩሉ ናይ ውሽጢ ክዕልል እዮም ንስም ከዓ ንስድሪ ክግርን ገይሮም መረድኡልኪ
2: ሓራይ በሊ መንገዲ ሰላምን ጥዕና ንመግበር ኣለና
0: ኣሜን
2: ከብሪ
0: ከምኡ በሊ እስከድ ክስ ስድራ ክሕጉስኩብሉ እዮም
3: ع

0: ፀጋም ትግላ ሓንሳብ ዶ ትደሊ
1: ሓንቲ ንክበለና ዝወደ
2: ዝኾነ ንታቦት ፅራሕ ዲሓት ኣዘባ ኣፀሓፈት ግዜ
1: ንታቦትሻቅ ኣ ጥሪት ቤት በዓል ዝኽ
2: ምንደዚ መዓልታት ምስ ምዃኑ ባይ ሻቅ
1: ንታቦ ከምባይ ትኹ
2: እንተ ዘቁልዓሲ ረዋሂ ኣበት ክትምስቲ ወዲ ዘቦ እንተሰበረለ ሕቶት ይድሞ
1: ታቦቱ
2: ወይ ታቦቱ
0: እንተዘየቅቢጫ ድኣ ግር

0: ተቃጠጣን ዳሉ
1: እንዴ ምሰሶ
0: ማይወደ ወን ታይዳ ዝብሉና ዘሰማ ሁሉ ፈቃድ ፈጣሪን ዲካ ሞጅማ ይወደ
1: አንተ ምን ተኾንኩም ኹም ለባውተ ብዙ ዋ አክስምለሱ እንዴ
0: ቀሲና ከይፈይ ዝምሽተይ በቃ ምድርባሽ
2: አንተ አቦ

0: ማርያም ነዛ ዘውዲ ዝተንከያ ወይልኡ ብህልቱ ኣቡኩም እብራሂም ስልጣን ሄ ሓተ ግቡ ሓተ ንግባ ብህልቱ ሻዕብ ኤርትርያ እስላሙ ወክስታኑ ኩሉ ምስል ናደላ ምስል ሞተ ወምስል እቲ ሓተ ሕፍረት ትቀበረ ቆቃልኩና ቆቃልኩና ውላድ
1: ኣሃ ጀማ በርናምጅ ኳዓላ
2: ፋጃ ከና ወላሂ
3: ሕና ብዕድኣት ፋጎት ንጻበርዓና እዚ ላኪን ናይ ኣማን በርናምጅ ሓበን ወዝክርያት እትውዓልና ሽክረን ያ ዲጄ ሽክረን ወላሂ ሽክረን ዛ
4: ኣብዌራኺ ቀደመለ እትልጃርዲና ብዝሓም ሸባብ መፅዕ ኣሎ ሳስዕቡ ገይሱ ኣሎ ናይ ኢሎም ሸባብ ኣሎም ላኪን ፍንቲ ተበይናታ
0: ሓቂቀት ሓቂቀት ጣየቡ ከሎም ናይ ሽማ ምን መስሎ ተፍኪሮም ዓብይቱ
1: ሕና ምን ከም ሕና ኣሳስና እግን ንፍቀድ እንደንቤቱ እላ ምዕል እላ ህለዮትና ብቀልጭም ከምቱ ወብል ኩሉ መሪር ወጥዑም እብሕበር ክምሰልና ሓልፉ ገረድ ልኣትየነታ ምዕልታ ሓተ ሰብተምበር
2: ፈድል ኩሉ ዝሓልፋ መሪር ንዳል ወሰብር እላሕናዮም ንእብጊም እኩይ ግልብብት ላዓለት ፀሓይና ፀሓይ ሰላም ንእኩይ ጊማ ንደፋንጠራ ጊም ዝላም ወሰላም ጋብአት ሌት ዓድና
3: ኣማንኪ ትእሊ ኩሉ ለተይልክዩ ሰላም ረሃየት ወመስኩበት ኩሉ ፍረ ሰብተምበር ወረይም ወመሪር ንዳልናቱ
0: ታሪክ ሻዕብ ኤርትርያ ልበ ይሃስስ ሄ ክኒ ዶሉ ትወራረስ ወኩሉ ዶሎ ምሮቱ
1: ኣበገይባ ሽክረን ባረከላ ፊኩም ጉሩን ዋዕልና ዮመቴ
0: መርሓባ መርሓባ ውላድ መርሓባ ውላ ሸውከት ገባይኩም ተዋልጥ መንኩም እንሻላ
1: ኣሚን
0: ሸውከት ገባይኩም ተዋልጥ
1: ኣሚን ይበ መርሓባ መርሓባ

0: ዋይ ብድኻም እኳ ተዋሊእና
1: ኣንጣል ይዕርፍ ይዕርፍ ይዕርፍ ሎም እኳ ዓብ ከዓኻ ውንቲ ናይ ቀደም ንእሽተይ ዘለካ መስለካ ዘሎ
0: ዘይትዕርፍ ወሊድካ ዶ ትዕርፍ ኢኻ
1: ይመን ንታ ንሩታ ጓልካ ድያ
0: ንዓወ እንታ ከምዛ ቆልዓ ዘላ ስከምታ ናይ ቆልዓ ከላ ዝሕንቅቓ ዝነበርኩ ከማ ክሕንቅቓ ትብል
1: ሰይቲ ሰብኣይ ክንሳሲ እንታይ ክትል ዘለካ እንታ
0: ዛዝብለካ እንታ ሕማም ክፍፂማ ሲ ዘይትኽእል እዛ ንእሽተይ ሰዓል ዋላ ትሒዛ ተስኢላ ስንንንንንወላላላላላ ትብል ማው እወይ ዕጃ ክኸይ ንረአ ክስዕር ከላ ከዓ ትሰዓላ ካሲኢሉ ዘይብራሃ ቀጭው ዘይብሉ
1: ሙት ሰብኣያስ ንዓ ኣለይ መለይ ክብል ክንፋሱ ሓሊፉ ይኸውን እምብል
0: ዋይ ኻ ማስ ወሊድ ዋና ኣይበለለይ እምበር
1: እየ ንስኸ
0: ዋይ ንስክስቂኢልክ ክሕማም በዕሊ ክኢ ክትዕድም እዮ ይብላ
1: ኣንተ ክንደይ ሓስብ ሓደ በዓልቲ ቃል ኪዳን እያ ኣደ ደቁ እያ እንተኾነ እንተኾነ ካልእት ስይትረፍቲ ወይ ሓብተይ ንዕና ስክ ሕክምና ተመርመሪ ክብላ እንዲ ዝግባእ
0: እንታ ትፈለማ ድኣ ኣገርያቶ እንድያ ኣገርያቶ ኮያ ስወላላላላ ትብል ሞ ንስኻ ዝብልፀቀፀባ ከሎ ከዓ ሽሩ ይብል ይብለካ ኣለኹ እንታ ትፈልጥ ዲኻ ኣድዩ ተተሓምምሲ ከማ ገይሩ ክንዲ መርዓቱ ኣይምተሸገረላ
1: እንታ ዘን ደቅሎም እኮ ንስቁተን ከም ሕሱም እየ ንፍትኖ
0: ዋ ፍትኖኦም ጥራይ ዲኸ እንታ ነዚኣ ኳ ሓሚመ ምስ በለቶ ኮ ዘየምፃ ኣላ ነገር እኮ የለን ይብለካ ኣለኹ ዘዝበለቶ ክእዝ ዘላ ዝመፍርታታት ገለ ዲኻ ትብሎ ኣድዩ ትቁፀሩ
1: መማሲ ኢዳ ብኸመይ ነቕሓላዳ
0: ድሃር ዳ ጥንዕዋ ተኸታት ኢሉ ትንዋ ብለካ ኣለኹ ንሱ እንከሎ ሰናእናእ ትብል ንሱ ምስ ከደኸ ማዓዙቶ ፀዊዖ ጎረባብጡ ስጋ ዝርቦሽ ብለካ ሰዓቀ ሙዚቃ ንሃለካ ምፁ ድሓር ነዚኣ ምስ ተዝተውዓለላ እታ ምሕንቃቐ ቶባዕ ገዲፍዋ
1: ወይ ኣታ እሞቲ ዝለመደቶ ደኣ ምስ ኣነ ዳ እንታይ ኮነት
0: ዋ ኣንፈት ቀይራ ናባይለ ወይጣ ኣንኻ ምስኪን ትፈልጠኒኢኻ ብኣ ወላ ሓንቲ ዝነብሰይ ኣይክእለለይን እዩ እዝበለት ንኽጥፍ እዝበለት ንኽሰምዕ ደድሕሪ ኣቀይድ ምስኣ ቁንዞ
1: ዘይከምኡ ገንዘብ በቃቅ መከራይ ፅብባ ኮይናትካ ርኢኻ ምጓልካ ሕሊቡ ፈጢሩልካ
0: ከምኡ ድዩ
1: ይኸውን
0: እንታይ ፈሊጠ ኢልካ ኒኢኻ ኣንታ ዝቆር መድመደይ ኮ ርኢኻ ኸ በላዕ ፀዊዕለ ይኸውን

0: ኣተሓሳስባ እቲ ኣብ ሕማም ዘለዋ ርዲእት እዩ ተቐንዲ ሽግር ኮይኑ ዘሎ።
1: ከመይ ማለት ርዲእት?
0: ኣንቲ ቁሪ ግዲ ወሲዳ ኮይና ቅርፀት ገይርላ፣ እዚ ከዓ ግዜያዊ መድሓኒት ካ ተኣዚዝላ
2: እሞ ሜዳ ይትፀግም ሕራ
0: ኣቲ ዝዓመት እዚኣስካ ሓልፋ ደ ኢልካ ከዓ ኣየናይ ኣየናይ ፍርሒ ዘለዋ
2: እንታይ ድያ ኮይና
1: ብኣምወይ ናይ ነዊሕ ዓመት መሓዝ ኣምርተ
2: እሞ እንታይ
1: ዋ እንታይ ድያ ትብል ነራ ኣርክኻ ጭሕሙ ክላፀስ ጭሕሙኻ ማይልኽ ድሕሪ ደ በዓል ዴ ክፅርሃሲ ጉድጓድ ንዓይ ኣፋ ከፊትካ ኢላ ፅበየኒ ዘላ ትብል ነራ ምስኒቲ
3: እዚ ሳክት በዓላ ተምፅኦ ዘላ ኣውሃም እዩ ወቲ መድሃኒት ትወስዶ ዘላ
0: ኣብኡ ከዓ ዝገደደ ሽግር ነቲ መድሃኒት ኩሉ ብሓንሳእቶ ደይወሰድ ኮይልካ ከዓ ዓይናይ ኣውያት
2: እዚ ስላኣት ሕማም እዩ ወይ ሓሻካ ኩሉ ብሓንሳ ውሒ ተቐልጢፋሕ ወይ ትብልካ እዩ ዝምስለ ዘሎ
4: ወይ ሚዘረኸብ ሽግር እሞ ንምሸት ዳ እንተይ ገበርኪ
0: ኣብታ ኦፊስ ቀም ምሰበለት ልፊያ ወፅ
2: እንታይ ሞ ክትገብር ኢልክያ ዕቤትካ ኣሎ እንዲ ባዕቢ እዩ
0: ኣይ እዚ ናይ ኦርጋን ኣይኮነን ባዕላ ዘምፃተ ሽግር እዩ ኣንታ ካባኸትኩም መን እየ ከስማዐ ዝኽእል
2: ንዓና እንታይ ክሰምዓና ኮይና ተሪፋ ሚካል
0: እያ ሚካል ዳ ንእሽተይ እንድያ ኣቲ ለምለም ንዓ ክተሰማዓት ክባገለብል እያ
2: ይ ኣነ ክምኽራን ክምዕዳን እንተጀሚረ ኣብ ቀዲማ እንታይ ዝረብዕ ትድርድረለይ ፀምብላሊዕሲ መቐመጫ ዘይከደነት መሬት ከደነት ድዮም ዝብሉ መሳለ
0: ዕስባካ ገለባ ፈትና
3: በዓይ እሞ ዝገደደ ዘረባ ክጅምርን ይትረፍካ ክትብለለ ሓደ ኣይትትካም ኣይዘብዓካን እያ ትብለኒ እዩ
5: እሞ ስማዕ ባ ንጓልካ ሕጂ መድሃኒት ገዚእካ ኣላ
6: ከመይ ድዓ ትሪኦ ዘለካ ንሽሮቦ ዓዲ ገላ ሽሮቦ ዓዲ ገለ ኢላ
5: ስማዕ ዳ ሓንጣ ኣነሲ ልቢ ካብ ዝሰኩዕ ሲ ሓንቲ መዓልቲ ኮይ ሃይ ኢለ ዘይፈልጣ እንታወድ
6: እንታይ ሃይ ሃይ እዚ ሰላምታ ሃይ
5: ኣንታ ሓንቲ መዓልቲ ስ ሓሚመይ ለርእሰይ ኢለ ኣይፈልጥን የብለካ ኣለኹ ከምዚ ማለት ከኒና ውሒጥ ኣይፈልጥ መርፍእ ተወጊ ኣይፈልጥ ንኽልካ ክሳብ ሕጂ ከዓ ከባ ይደ
6: ዶ ተመርሚርካ ከትፈልጥ ዶ
5: መርምራ ናይ ምንታይ መርምራ
6: መርመራ ዳ በሎ በሎ ናይ ስርዓተ ሰብነት
5: እንታይ ማለት እዚ በሎ ስርዓተ
6: ሰብነትይ ታንስኻኮ ነዚ ዓለም ባህውሪ እኳ ከትነብራ
5: ኣንቲ ሓንጣን ካብ ናብ ሽምጠጣን ጉጥያን ትዘልል ሲ እዛ ዝበልካ ንስርዓተ ሰብነት እንታይ ምዃናስ ምብራህ ይትቐልካ
6: ኣዋይ ኣንታ ከውን ስኻብኮ ብኩሉ ኢኻ ምፅጋብ ስኢንካኒ ናይ ጁባያን ጊፍካ ንኸያ ክለካስ ሕጂ ከዓ ፃማ ንዘይርከቦስ ብዛዕባ ስርዓተ ሰብነት ከዝተምህረካ
5: እንታ ሓንጣን ሓወይ ካብቲ ትፈጦ እንተካፈልካኒ ነዚ ዓይነ ኣብርህ እንተበልካለ እንታይ ጎድለካ
6: እንታይ ጎድለኒ ዶ ፈለማ ግዜ ጎድለኒ ብድሕሪኡ ከዓ መድሃኒት ገዚአ ንጓለይ ከብፅሓላ ዝግባአኒ ንዓኻ ከስተምህር ርኢ ካለካ ንዓኻ ንዘይርዳእከ ዓንገረር ኢለ ከስተምህር ግዜ የባኹ ዶሞ ቃንዛ ጓለይ ከዓ ይጋደድ ሄዚኣ ከታይ ተውፃላ
5: ኣለ ሓንቲ ትብላዕ ዘረበአ ግን እዚ ብዛዕባ ስርዓተ ሰብነት ኢልካ ዘለዓልካ ርእሲ ርኢ ከለካ እንኳዕ ንስኻ ጥራይ ትፈልጦ ይኮንካ በል ኣነ ከዓ ገረባሓ ኸላ እንጓል ሓውካ ሓቲተ
6: እንኳዕ ንስኻ ነገርካ ንበር ኣነ ከዓ ደዊ ኢለ ከይትነግርዮ እብላ ንስኻ ክትጎርሕ ኣነ ከዓ በዚ ገይረ ከዓ ኣኳልም
5: እንታ ንስኻ ኮይ ትገድፍኒ ኢኻ ብዛዕባ እዚ ስርዓተ ሰብነት ዝበልካዮ ኣርእስቲ ዘለዓልካዮ ግን ብዛዕባ ስርዓተ ምሕቃቅ ስርዓተ ምስትንፋስ ስርዓተ ጨዋዳታት እንተ ደኣ ኮይኑ ጠንጥኖ ኣነን ቆቁርብ ኣምር ኣለኒ
6: ቦ ንኸመይ ዝሰርሓልካ ኣሎ ብሕልፊ ብሕልፊ ናትካ ርኢኻ ነዊሕ ዓመታት ስለ ዘገልገለ ሲ ተበላሊዑን ተመናኒህን ተቀላሊጡ ንኸውን እሞ ኣብ መትለካ ዶ ዳሃይ ጌርካሉ ትፈልጥ ዶ
5: እንታይ ኢልካ ኮ ኣነ ሃይ ኢለ ኣይፈልጥን እየ ኮብለካ ኣለኹ
6: እሞ ሃይ ዘይምባልካ ሲ ጥዒድ እዩ ዘስምዕ ሓደ መዓልቲ ኮ ርኢኻ ለካ ከምዚ ዝቆንቆ ነገረብ ኣልካ ረማ ካትበል
5: ኢኻ ክንደይ ከፊእቲ መልሓስካ ወደይ
6: ባ መስፍን ውሽጢኻ ብመርመራ እዩ ዝፍለጥ ስለምንታይ ድ ሰብ ኣሎ እንዳበልካዮ ክምብል ዝብል
5: ንዒ ኣቶ ሕጂ ሰብ ርሒካ ንኳ
6: እንታይ ንትዕዳ ሰብ ንውሽጡ ሲ ኣይሰምዖን እዩ እቲ ምልክታት ኣይርድኦን እዩ ግዜያዊ ተርእዮታት ይመስሎ ስቕኢሉ ርኢካ ለካ ብደወደው ተኸደ ብትዕና ዘሎ ይመስሎ ኣዝገ ሽዑ ርኢካ ለካ ዋይ ሃንደበት እንዲ መይቱ ይበሃል እንታይ ሃንደበት ዳ ትረካ ሃንደበት ከይደ ከይደ ከይደ
5: ከይደ
6: ፈጥዕመካዶ
5: እንታይ ከተጥዕመ ካብ ሽረቦ
6: ካብ ሽረቦ ወ
5: ሽረቦ እንተኾነኒ
6: ድሪ ጠሚኻ ከይትኸውን

0: እንተ ራሱ ኪርክ ትስሕቂ ኣብ ሞይኮ ኩሉ ነገር ኣይ መስሓ ነቲ ከዲናስ ብቆብካ ገይረ ዝውሕጠኳ የላስ
1: ኣሒልዋ
0: ኮብሳዓ እምበር እንተ ኩስዒኒ ዝገድፈኒ ባህሊት እንዲ
2: ወይ ውርሓን ተድሊታ ትገብርላ ሓደ ሓደ ግዜ ካብኮ ካብ መድሃኒት እናዕሊ እምነት ንሕው ቅድም ሞ ብማይ ውሓጢዮ ዳሓኮ ካስቲቅ እየ እንዳልክ ትብልያ
0: ንቕብኦ ገብራ ኢና
1: ስምዑን እንዶ ከምቲ ዝበለቶ ብሓደ ተተወስቶ ሳዕብን ይክትለላ ዶ
2: ኖኖ ሽወያ ይዓን ክልተ ፈፀጋ ኣብ ዘና ፍንጫ ወፃ
1: ኣንታ ኣስማናይ ትላገፅ
2: ኣንቲ ሓፍተይ መድሃኒት ብዶዝ ንሕር ወሲዳቶ ይዓን እንታይ ትኮን ድልያ ኣለኺ ዝኾነ ልዕሊ ዓቐን ንድሕር ወሲድካ ጎድናዊ ሳዕብን ኣለዎ
3: ልዕሊ ዓቐን ምብላዕ ዓቕልካ የፅበልካ ልዕሊ ዓቐን ኣልኮላዊ ምስታይ ኣስኪሩ ንክብርካ ባይታ የውርዶ
1: ወ ልዕሊ ዓቐን ምዝራብ የድክመካን ይፍኩሰካን ልዕሊ ዓቐን ሰቕ ምባልካ ትምሕትም ቡንዴ ስሜካ
0: ሰኣነኻ እንተገፊሕካ ዘለቕለቕ እንዳበለ ምኻዲ ኣቤካ ኣመና እንተፀቢብካ ድማ ኣፃብዕትካ ጨቢጡ የሳቅየካ ስለዚስ እቲ ቁም ነገር ኣብ ዕቅን እዩ ዘለዎ ኢና ንብል ዘለና
4: እዚ ኩሉ ክትብሎ ፀናሕኩም ነሞ ኢልኩማኒኩም እንተትኮኑ ከመይ ደስ ምበለኒ ነይር
5: ያ ሚዛን ሕጂ ይማድሃብ ኦፊስ ኣይዘላ
4: ወፍቲ ኦፊስ ኣብታ ሳሎን ጎቦ ኮይና ኣላ
1: እሞ ማማድሃብኩም ሰቲ ክትፈትዎ ማዓተ ንሱ ዘይዛርባ
6: ዋ ኣቲ ፅቡቅ
5: ተማ እጂ ማት ሰተ ብየ ኣሎ
1: መኸዚን ኣሎ
5: ሰተያ ሰተ
7: ኣቤት ጀማ ሰተ ኢልኩምዶ በዛእዝነይዶ ሰተ ድብል ድምፂ ሰሚዐ
5: ኣይዋ ክፅዋዕካ እንደ ፀኒሐ
7: ሞንህለኹልኩም ሰተ ኣብ ማእከልኩም ተኸሲተ ኣለኩም ዲ ሃለዋቱ ድሰሓተ ወይ ዝተደናገረ ስሑ ዝሃውተተ
1: ኣዴና ድሃብ እኳ ኣላ እዛ ኣደኹሉና ተዘይዋሓጥኩ በለድ ብደርዘኑ ኸኒና
7: ኸኒና ብደርዘ እንዳኣ ምርዝ እንዳ ኣሉ እንታይ ዳኣ ንጉድጓድ ክንድኡ ተሃዊኻትሉ
3: ሓሸካ በኢላቶ ግምጥልሽ ርድኢታ በቋራጭኩ የደልያ ብድድ ንእለታ
1: እኖሰተሓወይ በዓል ጥዑምላዛ ንማማ ድሃብ ለዊስካ ለዋቢስካ ናብ ልባ ምደሳ
7: ማማ ደሃብ ዳ ኣይትልወዝ ኣይትልወስ ዓቕሊ ምግባር እዩ ቀሪብ ኣነ ዓዋሮ ትፍደስ
1: ዋ ነታሞት

0: ሕቲ ድሓንዲ ኾንኪ
1: ኣቦኸመይ
0: እንኪ በል እዚኣ እዚኣ ርኢ ከለኸ ኣብ ናይ 12 ሰዓታት ፍልልይ ንመዓልቲ 2 ሰዓ ውሰድያ ይልክሎት እዩ ፋርማሲስት
1: ወይ ባባ ኣድኪመካ
0: ዋ ከምኡ ዘይበሃል ዛጓለ ኣድኪመካ ዝበሃል ይነቦኻ
1: ኣድኪመካ ክብለካ እዮ እምበር ኣይ ካብ ስራሕካ ብኮልካ ንዓይ ክትብል እንዳ ፍቅዱ ፋርማሲ ኮለል ክትብሎ ኢልካ
0: ኣንትሩታ ጓሊ ኣልተፍኩስ እዮ ባፅ ዘረባ ኣድኪመካ ዘይኮነ ሲ ኣትዒበካ እዩ ዝበሃል
1: ዝብሎ ካልእ ተሓስቦ ካልእ
0: ማቲ ሸፊን ክበሃል ሳዕሊ
1: እታ ባኸይ ለግበካ ዲ ክፈሪሕካ
0: እንታይ ዳ ሰዓል ተረጋብ ንዲ
1: እሞ ዘይተለግበካ ስናተይ ናይ ጓልካ እንዳ ኣሎ
0: ንሽዶ ትብላ ባዕልካትክን ዋይ እቲ ከምኡ ኢል ክትዛርበ ከለኸ ክሰኸከይበልክሲ ከምዚ መዓርለኸ ክትፍንው እያ ክትመስሊ ካብ ኩሉ ቆልዑ ከይትልክ ምብላ ቆልኹ ኣበየ ኣሎ እሰይ ወደ
1: ኣሎ እሰይ
0: እሰይ
1: ኣታ እሰይ
0: ናስከእሰይ ወይ እሰይ እሰይ እሰይ እሰይ ኣዝ ወደይ ኣዋይ ዋይ እሰይ ወደይ
2: ኣይ መንጎሎ እንዲካለይ
0: ወይ ኣርስዕ እየ እንዴ ዋ እንታ እሰይ ወደይ ታይዳ ኮንካ ሓንቲ መዓልቲ ዘይምፃ ኮልካ ስቁሩባ ይትሕልፈኒ እኒኻ
2: ጥሪቅ
1: ዋ እሰይ ነባሓጎይ ፅልየካ ዘይበሃል
2: መንጎ ዘይምፃለይ
0: እሞ ሕጂሲ ተኮርፊፍካ ለይ ማለት ዲ ኮርፊፍካ ለይ ከምፈርካ ኣቢልካ ተኮርፊፍካ ለይ ዲኻ እዚኣ ተሃጉኻ ኸ
1: ወይ ቆልዓ ይነሞስ ክኮርን ፍሽኽ ክብልንስ ናይ ቋሕ ሰምኮ እያ
0: ዋ ሂናይዳ ቆልዓ ኮ ውሽጢ ሕርህርክ ዝብል ዘይብሉ ንፁሕ ፍጥረት ኳይ
1: ወይ ዘይከውን ኮይኑ እምበሪ ቆልዓ ኮንካ ተቲ ነበር
0: ሂናይዳ ንስኸ ካብ ቁልዕነት ደሪሕ ክለኸ ይኽ ኣይ ጡጦ ጥራይ እንዲያ ተርፈክ ዘላ ከይደ ከይደ ከይደ

0: ይክስል ዘለዎ
1: ከምሃለ
0: ዋ ዝተኣዘዘልካ መድሃኒት መሰረተ ሓኪም ዝኣዘዞ ተወሲዱ ክውዳእ ግባእ
2: ኣትጓለ ስብዒስኪ እሞሲ ከሊና ኩ መድሃኒት እኮ ብኩሉ ጉስም ተብልካ የምር በባሓደ ሸቕ እንተብሎ እንትኮንካ ንኣሞኒ ሕማም ከምዓስ ስንፍድ ስ
1: ስጋ ክበሊ ኣነ ከማን ኣብዛ ናይ ድሓ ትዛረባ ዘላ ኣሰላማ
2: ትሰበማዕ ወይ ንስኻ ንኣሞ ኣብ ሂወት ተመኪልካ ኩሉ ትፈልጥ ማይ ካሰትካ ከመይ መሰሉካ ሰብኣይ ድካ ግርዲ
3: ኣንቱ ወልሕና ዝቆለውዕ ድና
2: ዝበል ንስኽ ብጫ ይነክ ትበልኒ ዕንጓላ ፍንጮም ዘፅረየሲ ብቁልዕሊ ዓይነ ካዋ ዘይትብል ነበር ፅል ሓፍቲ ቆሉ ዕዲና ካትብለ ንወረኪ
3: ወለከ ይብለክወ ፈሪሕና ክልረክሞ ኮይና
1: ዋ ሚዛን ከምኡ ዘይበሃል ነውር እንድዩ ዓባይ ሰበይቲ ክንዲ ዝድብረት ድልኒ አ
2: ከምቲ
1: በክ ጌርክያ ምሽክነይቲ ሕጂ ሓይሽ ምንቲ ክጓሉ

0: ሰይ ወደይ ማንጎ ጥዑም ዶ?
1: ኦ ማማ ናይ ዓለም ጥዑም ጥዑም እዩ።
0: እሞ ጥዕመኒባ
1: እምበር ትቅድለኒ
0: ወኣተ ብቻኻ ኣጥዕመኒ ይዳልከኒ ብቻኻ ጥዕመኒ
1: ወይ ማማ ካሕካሕያ
0: ክድግና ፅናሕ ክትርእኒ ኢኻ ንዓይነ ደኻሳይ ጥዕመክን ክትብለኒ ወር እንታይ ኢለዩ ዝናትካ ንሄሉ ንዶ ናተይ ባባ ዘምፃእ ኣለይ ናተይ ክማጥዕ እውይ ናተይ ስኽጥዕምጥዕዶ ናተይ ብሽሕ ዕፅፍካብ ናትካጥዕም
1: እሞ ጠንጥማብል ግዜ ሰትዩ
0: ዋ ኣነ ኸመ ኸዓሻ ደየት እተወድኣኒኸ በብኦር ጌይረ ሰት እያይ
2: ንዕና ይበሊ
0: ደደስቲ ሕራይ መፃኹ ሰይወዲ ዳቦ ገረ መስቀል መፅሒ ክመፅእ ዝወዲ ሕራ
2: ዘሎ ዓቐን ግዜ ሰዓታት ንፈላለዮም ዝነግሩና እቲ መድሃኒት ኣብ ውሽጡና ኣትዩ ንክሰርሕ ግዜ ስለዘድልዮካ እዩ
3: ኣቲ ግዜ ከምዘድልዮ ኣፈልጦ ኒ መዓስ ተፍኢኒ
2: ዋ ንስኩና ትፈልጥ ወደይ ከሰኻኽረኪ ኢለ ምረት ማማድሃብ ሓኪም ኣብ መዓልቲ ክልተ ግዜ ንድሕር ኣዚዝርኪ እቲ መድሃኒት ኣብ ናይ 12 ሰዓታት ፍለሊት ትወስድዮ እዩ ዘለኪ ንኣብነት ንጎ ሰዓ 7ዓተ ተወሲድ ከምሸ ድማ ሰዓት 7ዓተ ትወስድዮ
4: ዶ ከምዚታት ክኣ ኣለዎዩ እሞ ንመዓልቲ ሰለስተ ግዜ እንተኣዚዝርካ ዳ ከመይ ከመይ ጌርካ ትወስዶ
2: ንመዓልቲ ሰለስተ ግዜ ተኣዝዝልካ ድማ ኣብ ናይ 8 ሰዓታት ፍልሊ ትወስዶ ንመዓልቲ 4 ግዜ ተኣዝዝልካ ድማ ኣብ ናይ 6 ሰዓታት ፍልሊ ትወስዶ
4: ኣብ መዓስ ኣብ መዓስ ትወስዶ
2: ንኣብነት ንጎ ሰዓ 6 ተወሲድካዮ እቲ ካልኣይ ድማ ፋዱስ ትወስዶ እቲ ሳሳይ ድማ ሰዓ 6 ትወስዶ እቲ ራብዓይ ድማ ፍርቀይ ትወስዶ ማለት እዩ
3: ኣቲ ጓለይ ሞ ድሓኒ እቲ ኩሉ ምጉሳብ ትረፈኒ 4 ሻዕ ንመዓልቲ ትወስቶ ኣውህብኒ ከንድና ኣውህበኒ
2: ኣቲ ማማዳሃበይ ንዓኹም 4 ግዜ ተኣዝዝልኪ ስካ ዋይ ኣቲ ማማድሃብ ስክዳ ርሓኒክ ዘሎ ክረስኒ ኮ ዘይብልኪ ዳሓርካ ሕማም ደንዳኒ እዩ ብድንቴል ኩሉ ኸ ርዑ ጠቕሊሉ ዕዝር እዩ ዝኸይድ
3: ዶ ድማ ከዓ ብ ጠቕሊሉ ይዕዘር እዩ የኸየ ዘይወረዶ ሰብሂብ እንድዮም ዝብሉ መሳለ
5: ኣሞ ሓንቲ ዶ ክበቲ ሕጂ ትውሕጢ
3: እትኽድለ ለ ኩሉ ክንደርሓካ ዘቕንዓይ
5: ብከምዚያትካ ኣለኹ ገድፈክ ኸይ
3: ዕዝር በሊ ሚካል ባሊ ደ ይለሃኒ ዕዳ
5: ሕጂ ገረብ ባባ ደው ኢሉ
6: ዋ ገረብርሃን ሓዋይ ደው ኢሉ ምታ ክትብል ያኸ
5: እዛ ዝሓኪም ነፂጋ ተኸኒና ብሙሉ ተዘይወሰድኮ ኢላ ተሸግረልና
6: ዋይ ኣታ ስምዑለይ ስምዑለይ ባ መድሃኒቲ ከምቆሎ ይቋሓሚ ኣቴ ኣርጋፍዶ ትፈልጥኒ ኢክዳ ኸቢላት ገረብርሃን ሓወይ ሓሰ ኣርእኻ ኣለዋላ ሕጂ ሓንቲ ሃል ንብል ኣለኹ ኣቲ ሓንቲ ሃል
2: እውይ ኣነ

comprar el cayó.

ты залетать. Сявск, сявск, курса. Ой.

0: ኣቦ በዓል ንስኻት ክንሲ ኣዴታት ዲኽን ክትበሃላ መዓንጣ ኸቢ ኮ እዩ ዝቐርፅ
1: እሞ ኣንስ እንታይ ዘይገበርኩ ኢኻ ደሊኻኒ
0: እንታይ ዝገበርኩ ተገልቢት ክድማ እንታይ ዝገበርኩ ትብለኒ እቲ ዴታት ዝገብሮስ ኣነ ክነግረክ ተደኽ
1: ባባ
0: ባወልቦ ዓንጃል ጎ ዓንጃል
1: ዓንጀላይ ትበለና ዓንጀላይ ኮንኩ ዳሕርክ ዓንጀልታይ ምኳኑ ትርጉሙ ትፈልጦ ዲኻ
0: ኣይዳኣኒ እንታይ ማለት
1: ድሕን ተላገፅ ንስኻ ተላገፅ
0: ጠሪጣፀጣ ዓንገለይ ዝበሃል ከም ዝናትኪ ኣቲ እስኪ ብወድኽ እንዳተላገፅክስ ንዓይ ኣይትላገፅ ክትብልኒ
1: ኣንታ ባባ እዛ ንግስቲ ጎርቤትናት ያ መፅስንዕና ይብጠጠኩ እዳብገርም
0: ባህላ ትፈለጥ ንግስቲ ባህላ ትፈለጥ ትብለክሎ
1: እሞ ናብ ምስኮርት ዮ ድሕሪ ክፍታ ቢሉ ሰትዋ
0: ኣቲ እሞ ከምዘይ ስተሰዕ ቅዲምክ እንታኹንክ ዘይትነግርዮ እዚ ንዓበይቲ ጥራይ ዝተኣዘዘ ኢልክ ተትነግርዮ እዚ ኣንበያ ንመፀኒ እዮ
1: እሞ ድሓን ሕጂ ጥራሕ ድሓን ኩነብ በቀስ ኢለ ነግሮ
0: ክስ በለይ ሕጂና ፈቲንዎኒ በዓል ፈቲንዎኒ ሕጂና እንታይ መምህር ደሊሉ ካብ ተግባር ዝዓቢ መምህር ድለይ ስበለ ብጃልኸ ናትካ ዕድል ዓብ ይብለክሎ ክስኪ መሃንስ ዕድል እንታይ ትፈልጥዮ ተትፈልጥዮ ከማ ኣይተጠቐምኩሉ
1: እንታ ባባ ካብ ሕጂ ንዓይት ቋረቕ ትነቅፍን ስፀሎት ግዳ ዘይትገብር ኣምላኽ ኣቦይ ወዱ ጓለ የሕቁፈኒ ዘይት ኢልካ ዘይትፅሊ
0: ሞሰምዓኒ ዶ
1: ባባተይ ዘረብኡኢካ ዝዛረብ ዘለካ ኣምላኽ ሰማዕ ዶይኮነን
0: ኣትሰማዕ ዳኣ ሰማዓ ወ ግን ተፀባፃቢ እዩ
1: ከመይ ተፀባፃቢ
0: ከመይ ዶ ኣብ ፀገምካን ሽግርካን ጥራይ ድዩ ዝድለይ እቲ ካልእ እዋንከ ኣበይ ነርካ ተብለኒኸ እንታይ ይብሎ
1: ባባ ኣምላኽ ዓዳጊ ናብ ሰብ ኣይተወርዶ

0: ክመፀክሮ በሊ ሕራይ በቃ ደውለለይ ክመፅ ገዛ ምስ መፀኹም ሓራቻ
1: ትድሓን ዲኸ
0: ኣትለለ እንታ ክድሕን ው ኣቲ ትወድሩታ ዲ ንዓታ እዚ ዘላሽሮ ብኩሉ ሰትወት ብለኒ ፀኒሓ
2: ያ መሃውን እንታይ ሕማቅ ስምዑ እዩ ዘ ጀማዕ ትርክር
1: ኣነ ወደይ ኣንተ መርሓ ንዲ
0: እንድዒ ምስ ሓበይ ኮይና ብቲ ሕክምና ፅበልኩ ኢላትኒ
3: እውይ እሰይ ኦቨርዶዝ ወሲዱ ድኣ ሸጊጉ ኸውንና
1: ኣታ ሸተካይሕሽ ኣርክካሪክ ክንስኻ ኣትልሳኽ ቆልዓ ብቐሊሉ ክረኽቦ ብዘይክእል ቦታ ዘይተቐምጦ እዚኣ ኸመን ክረኽባ እዋኣነ ምስኪነይቲ ኣንቲ ናይ ምንታይ ትረቦ ኢኸ
0: ናይ ሰዓል እዩ በጃኸሚላ ክምታርቶካ ጠንቀቕቲ ይኮነት
1: እዚኣ ጌጋ ህፃን ክቱር ናይ ምፍላእ ድልት ስለ ዘለዎ ክሳብ ጠቃሚኡን ጎዳእዩን ዘለልየሉ ዕድመ ዝበፅሕ ብትኩርነት ክትከታተሎን ክትክስክሶን እዩ ዝግባእ
2: ካልይ ምክሳሕ ፅቡቅ ኣለኺ ናይ ሰዓል ሽረቦ ንሕር ኮይኑ ደክስትሪ ምስረፊን እንድዩ ጥዑም ጥዒምዎ ሰትይዎ ኣሎ ማለት እዩ
1: ይክደኖ ጥራይ ከይምረስ
2: ረቢ ልዓለሚን እንተግር ንርአየሉ ልቢ ርአየሉ
3: ወይ ሓደ ግዜ ኣነ ብቆልዓይ ከለኹ ድያዘባ ዝበሃል ናይ ዓባይ ከ ናይ ውሕጠልኩምን
1: ኣታ ንስኻ ብቆልዓ ካሪካ ጠንቀም ነርካ ናይ ምንታይ ከኒናካ ክውሒድካ
3: ናይ መደቀሲ
2: ኣላሁ ኣክበር እማማስኡ ከረዊ ከደቂስካ ትኸውን
3: ድቃስ ተበሉካኸ ኣየናይ ድቃስ ሃለዋት ኣጥፍስ በት

0: በቃ ማይ ተረብረቡ ተነውረውኒ በአን ክነቃ
1: እሞን ምሸቱ ከዳ
0: ንምሸቱ ዳ ሆስፒታል ኤመርጀንሲ ኣትየ ምስሓኻኸውን ገለ ሃለዋት ኣይፈሊጠ
2: ኣይዋ እሞ ዓባይ ከንታይ ረትካ ትኸውን
0: ኣንታ ሰራቅ ድቃስ ድቃሰ ይባር ሰሪዕካኒ ኢላ
1: ዳሃርጋቲ ሚኩ ሓፍተይ እዛ ጓል ሓወቦክ ሽምጠይ መርቑነ ይጥረ ኣኺል ዋዕላለን ሓሰባን ብዛዕባ ነብሰ ጥረየ
3: ዘይዓጣ ቆልዓፍቲ ንበይኑ ብኛር ኢሉ እዳብኸይ ንሳኸ ብልቱስ ኮኔክት ገይራ ደርፊ ዓዋቢልያ ትሰምዕ
2: መምክን ገና ንእስነት ዘይፀገበት ትኸውን
4: ከምኡ ዶ ትብሎ ኣነ ከምዝመስለኒ ሲ ኣብ ገዛ ይተሰርሐትን
1: ዋ ብነብሳ ዳ እንበር ኣስመረት ከመይ ወረጃ ንውሃለ ንዳ
4: እሞ ኣስመረት ወረጃነታን ውሕልልነታን ናብ ጓል ኣሰጋጊራ ትብሎ እዩ ዘሎ ትሕቶ
2: እዚኣ እታቐን ድነጥብያ ጀማዕ ትርክር ሰብ ውፅኢት ከባቢኡ እዩ ዝበሃል
3: እዋ እምነትካ ዲስፕሊንካ ኣከዳድናኻ ኣዘራርባኻ ምስ ሰብ ዘለካ ቀራርባ ኮታ እንታይ ዓይነት ስንምግባር ኣለካ እቲቐንዲ ተሓታቲ ገዛኻ እዩ
1: ሓቂ ከንዲኺ ካብ ናፅናነት ክሳብ ልቢ ትሰኩዕ ዝመልምለካ ናይ ፈለማ ቤት ትምህርትካኩ ገዛኻ እዩ
2: ከላሚይ ክሳሕ መምሃራንካ ከዓ ወለድኻ እዮም
0: ወለዲ መምሃራን ደቆም ተኮይኖም ሕጂስ ለለን ደቅኽ ናይ ምንታይ ሳብጀክት መምህሮም እዩ
4: ናይ ስፖርት ናይ ሃክቲ
5: ኣሰይ ወዲ ድሓን ዲኻ
0: ዶክተር ድሓን ዲ ዝቆልዓ
6: ወ ድሓኒ ሳላተጓ ይኹም ዘምፀኹምዎ እምበር ቁርብ ዶንጊኹም ነርኩም ተንትነብሩ ሳዕብየኑ ሓደገኛ ምኾነ ነይሩ
0: ዝዮዝዮዝዮዝዮ እሞ ካብ ምምራስ ክድሓን ድዩ
6: ወወ ሕጂ ፅቡቅ ኣሎ ድሓር ከዓ ሓፃፂብና ስለ ዘውፀናሉ እምበር በቲ ዝወሰዱ ዓቕን ዘይንቡር ህርመት ልበኣ ኸቲሉ ሕፅረት ምስ ትንፋስ መምፀሉ ነይሩ
0: ተመስገን ተመስገን ኣቦ እዚኣ ዘርአኻ ንተመስገን ተመስገን እንተ እሰይ ወዲ እቲ ዘምፃኹልካ ማንጎ ዘይማእኸለካ ነይሩ
7: ማንድ ካብ ናትካ ናዘይጠሚላኒ
0: ዋይ ወደይ ዋይ ወደይ እምበኣራ ተሃራሪፋ ትከያ ሰሚዑ ደለኽ ኣትገባሪት ክያ
6: እሞ ንስኽ ዳ ባዕሊ ክንዲ ክነውን ይውክ እዮ
0: እንታ ዶክተር እንታይ ልቢ ደለዋይ እቲ ባዕልትያት እንታይ ትብለን
6: ዝኾነ ይኹን መድሃኒት ቆልዓ ኣብዘይረኽቦን ኣብዘይርክቦን ክቕመጥ እዩ ዘለዎ እንተተኻኢሉ ከዓ ብመፍትሕ ክዕፆ ዝኽእል እንተኮይኑ ተመራፂ እዩ
0: ሰምዕዮ ደለኽን ዶክተር
5: እዎ ሰምዑ ኣሎ ኩሉ ናተይ ጌጋ እዩ ብሓደገኛ መገዲ ዳኣ ኮይኑ እምበር ድሓን ተማሂረሉ ኣለኹ
6: ቆልዓ ምንጋር እዩ ዝደሊ እዚኣ ጌጋ እንዳበልካ ክትረድኦ እንተፈቲንካ ወላ ብድሕሪኻ እውን ክጋገ ይክእልኒ
0: ኣዋይ ሓቅኻ ሓቅኻ ዶክተር እዩ ሓቅኻ እንታይ ሞይ
6: በሉ ሕጂ ክትከዱ ትኽእሉ ኢኹም
0: ሕራይ
5: ሕራይ ዶክተር
0: ይቐኒየልና ዶክተር ብደቂኻ ርኸቦ
6: ኣሜን
0: ሰላም
6: ኣይትሕመቕ ሓራይ

ስ ወይ ንስኻ ዓቢ ኣዲኻ

0: መለኮይሽ
1: ኣቦይከይረ ንዕቦም ሰባ ቡን ስተይ ተዘናግዑ
2: ቡን ቡን ባህረ ግዝግን ቡን በላ
0: ቲዳ ናዕለት ናዕሊ መናዒ ቡን ገሓና እዩ ቡን
1: ትረብሎ ስቕበሊ ስኽኻ ካብኦም ኣይትግደዲ ኣትስቕበሊ ረብለ ዕድል ግን እንተ ኮይኑ ፅቡቕ ዕድልኪ ንሕና ብኸፍና ኣሪግና ንስኻ በልዐ ፈጢሩልኪ ዓዊ በልዐ ፈጢሩልኪ
3: ገይሩ ተሓጒዝዎ ዘሎ መቸም ሰናይት ክነግረካ ይክኢሉ
1: ረብሎ ትመስል መርዓት ኣምፅኤሉ መቸም ንውዕለተይ ዝፍሶዕ ይመስለ
3: ከመይ ታዲድና መስለኪ ካብቲ ራሽን ክልተ ኹንታል ፊረን ሓንቲ መሸማዕ ሽኮርን ኣብፅሑላ ኢለን ኣሎ ጥራክ ማለት
1: ሰይሰይሰይ ገና ባህ በሎ ጥራይ ባህ በሎ
3: ባባ ካባ ጥራሕ ትፍለጢ ሂንሂንሂን ካባ ፍለጢ ኣቲ ሰናይት ከማኺጥሜቲ ርአ ይፈልጥ
1: ረካ
3: ኣቲ እዚ ኩሉ ሽህ ብር ሂብክ ከሎ ወላ ሓንቲ ብርፊ ኣይተብልን
1: ስተሓንዊ ገና ሕጂ ዓቢሉ ክኣትወት ከላ ባህ በሎሞ ኣበርክት ጣዕቢሎ ኸበካ ንዴ ያቲ ዓብሰልካ ሓንቲ ብር ኣብዝሀ ኸበካ ንዴ ሳናሓወ
3: ተማኺልካ ትብላ
1: ኣገም የለነች ኾነ መግ ረብለ መፅኺ
4: ኣቦይ ንበይነ ገድፍ መፅእ ዘለኹ ታይኹም ከደለኹ
1: እንታይ ድመስለኪ ሩብ ሓፍተይ ዲንሲ ቀፅቡ ጌርና ከነዕልሲ ቡንክንሰተ ከነማት ፀውዕ እያ ስለ ዝበለኒሲ ኣነ ከዓ እንታይ ጌርና ኢና ክንከይድ ከመይከመይ ኢና ክንገብር ስ ክንማኸር ኢለየ ፀዊዐኪ
4: እንታይ ትብሉ ጓለ ከይፈለጠኒ ድ ዳሓሪኒ ዳሓርካ ንምንታይ ዘይንቡር ንገብር ዳሓርካ ፀቢዕኪ ሕፂኢቲ ምዃነ ትፈልጥ ኢኺ ዋ ኣቶ ሰባት ወረኻ ባህርኒ ሃይማኖት ንዲ ርሕቑ ዝወዲ ዋ ዝደለየኒ እንትኮይኑ ካብ ሸሪዓ ይምፃኒ
1: ኣታ ክድሕሪ ትምለሲ እዚ ኩሉ ዕሊልና ዋ ነቲ ዓይኒ እንዳረኣየ ከምፅ ምላሊ ኣብ ሓውቲ ጠርሰ ዑመር ዲኺ ሕፂ እየ ክንደዮ ዘለኺ
4: ኣብ ሓውቲ ጠበሲ ኣትተመ ተመኖ ተመ ዳሓንካ ክንረአኢና ሰሚዕኪ
3: ወባት ወቡጋረታ ዑምሪ ተወረቓ ተድክኒ ተረግ ኣነ በረከም ኮለን ይመንደቑ ተመረፈተሰነኪ
4: ምዕኪ ትፈኪትማስኩ
3: ዕርዮት ዕሊ ተኪኹ መታታ ኣቲ ሰናይት እዚ ኣብዘይ ሰይጣነይ ክትእትወኒ ገለግበር
1: እያሳልሒ ከዓሲ ናብ ሰበይቲ ሰብኣይ ኮንካ እዋ ሰብኣይ ኮንካና ማለት ንዓስ ኮይተርኣልከካ ወይ ኣነ ጣይ ንገብሮ ኣቶ ጣይ ንገብሮ ትምታያ ኣ ወይ ተቐርቂራ ወይታያ ይበላዕ ተፈልዕልካ ዝበዕካ ኮነ

0: ሒዳ ትንትሊ ኣጊና ግን ኣህለል ቁሉ ሒዳ
1: ሮም ደይ ባራተመት ኮያ ክንኪ ኢላና ሱገን ቶም እዝግድ ኢለይክ መቅሪብ ሰላት ፈናሃ ጁዝ ላመጅ ዘቀረው ክዮክ እደ ሃየደ
0: ሳዓሰማ ሃይኮደ መቅሪብ ከደሃቶና ተዲኒ
1: ሃሊ ማለ ኮባክ ሃያ ካና ኪታቲ ለፋክ ርሑኒ ባዳማካ ያኮብ ያለ ሰራ ሃያ ካናኪ ኣባ ከንገድ ኪና ባያንኪ ኣመስኪ ማንታይ ሒነግን ካዶ ለኩመር ዓያሊ ባላው ክያ ይርግደህ መሓዋላኩ ገባ ኣናሆይ ኣሁመየ የማዓይ ኣናሆይ ኣሁመይ ርሐ ኣርገጡ ክዮ እደ ሃየ ደ መንሻቀል ንዕሸጋ እንታመለስ ኣለው ክዮኩ እደ
0: ኩሕዮ ኣግና ደዋልኩ ተሳሊሐይቲ ጉላ ኣኪነ ንማከያ ከይዶ በካ ነባ ሸሀ ኣብሎትኒ

0: ትንፍል ኣነ ክበሽታ ክ ተረበ እስትሻሃደ ኣትሮ ብላ ኣካሃሪፍ ኮ ዝያዳ ክኒ ኣካሃሪፍ ሰናይ ረክብ ገዘቲ
1: ረክብ
0: ወ ንሱ ኢ ኣልሓምዱላ በላቐልጥ ኣድኽን ከይትሻቕል ትፅበየና ዘላ ቀልጥፍ ክንስረጣ ግዜ ዝበሃለ ይብለ መራኸቢትና ኸ ኣብታ ንፈልጣኾ
1: ፀገም የ
0: የላ ቦይከ
2: ኣውሌዕ
3: መንሽ ሰናይት ሃፍቲ ኣውሌዕ

እዚ ሰላም ታና ተቐበሉ ፈነወ ኤሬ ቲቪ ምክታል ትርከቡ ዝኽበርኩም ተዓዘብትና ከመይ ውዒልኩም ንሎም 45 ጉንበት ፍርቂ መዓልትን ፍራንስ ዝተዳለዉ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞም እየ ንምክታልኩም ብኽብር እናዓደምኩ ብቐንዲ ርእሰ ዜና ፍለም ኣብ ዞባ ሰሜናዊ ቀይሕ ባሕሪ ተበፃሕነት ኣገልግሎት ትምህርቲ ብደረጃ ምምሕዳራት ከባቢ 93 ሚእታዊት ምብፅሑ ተገሊጹ ኣብ ዞባ ማእከል ኣብ ሕርሻዊ ልምዓት ዝምስገን ስራሕ ከም ተዓመ ተገሊጹ ኣብ ከተማ ኸረን ቅነ ናጽነት ኣብያተ ትምህርቲ ይካየድ ኣሎ እስራኤልን ሊባኖስን ሳልሳይ ዙርያ ዝርርብ ኣብ ከተማ ዋሽንግተን ከም ጀምራ ተቓሊሑ መንግስቲ ኢራን ኣባል ሃገራት ብሪክስ ብኣሜሪካን እስራኤልን ኣብ ልዕሊ ሃገሩን ዝተፈፀመ መጥቃዕቲ ክኹንን ኣፀዊዑ ደሴት ታይዋን ብቐጥታዊ ተኽሲ ዝተሰነየ ሰፊሕ ወተሃደራዊ ልምምድ ኣካይዳ ዝርዝር ዜና ኣብ ዝሓለፈ 35 ናይ ናፅነት ዓመታት ብዝተኻየደ ዘይሕለል ፃዕሪ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ተበፃሕነት ኣገልግሎት ትምህርቲ ብደረጃ ምምሕዳራት ከባቢ 93 ሚእታዊት ከም ዝበፅሐ ሓላፊ ጨንፈር ትምህርቲ መምህር ረሺድ መሓመድ ዑስማን ገሊጹ ቅድሚ ትምህርቲ ንዝነበረ ዝርግሕ ኣብያተ ትምህርቲ ኣመልኪቱ ዝሃቦ ሓበሬታ ብዘይካቲ ህዝባዊ ግንባር ዝቆፃፀሮ ዝነበረ ቦታታት ኣብ መስመር ፀርግያ ባፅዕ ኣስመራ ኣብ ዝርከብ ዓድታት ጥራይ ተሓፂሩ ምንባሩ ብምጥቃስ ቅድሚ ናፅነት 28 ዝነበራ ትካላት ትምህርቲ ኣብዚ ሕጂ እዋን 684 በፂሐን ከም ዘለዎ ኣብርሂቡ እዚ ሃዘዚ ምስተን ሓደስቲ ዝተኸፍታ ነቑጣታት ቅድመ ትምህርቲ ተደሚሩ ድማ ናብ 849 ክብ ከም ዝበለ እውን እናገንዚቡ መምህር ረሺድ ኣስዒቡ ተበፃሕነት ትምህርቲ ኣብ ኩለን ምምሕዳራት ከባቢ ንምርጋፅ መደብ ዓረዮት ኣብቲ ሰበኽሳ ግማዊ መነባብሮ ዘለዎ ከባቢታት ከም ዝተኣታቶ ብምግባር ኣብ ናቕፋ ኣሕደርቲ ኣብያተ ትምህርቲ ብምውዳድ ከምኡውን ኣብ ኣደውብሓ ሓውሲ ኣሕደርቲ ኣብያተ ትምህርቲ ብምኽፋት ዕቱብ ስራሕ ከም ተሰላሰለ ሓቢሩ ኣብ መወዳእታ መምህር ረሺድ ተበፃሕነት ትምህርቲ ናብተን ተሪፈን ዘለዋ 700ታዊት ምምሕዳራት ከባቢ ንምርጋፅ ብዝለዕለ ከም ዝስርሓሉ ገሊፁ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ 10 ዞባታት ዝሕቆፋ 103 ምምሕዳራት ከባቢ ኣለዋ ኣብ

0: ዞባ ማእከል ኣብ ምዕቃብ ማይን ሓመድን ምግራብን ከምኡውን ምውዳድ ነቑጣታት ማይን ልምዓት ዓሳን ዝምስገን ስራሕ ከም ተዓመ ተገሊጹ ወኪል ኤርና ዳንኤል ወልዱን ዘዳለዎ ዜናዊ ፀብጻብ እልልታ ሃብቶ ማርያም ከተቕርቡ እያ
1: ኣብ ዞባ ማእከል ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ሕርሻዊ ልምዓት ዝምስገን ስራሕ ከም እትዓመ ወኪል ክፍሊ ሕርሻ መሬትን ኣቶ ኣስራት ሃይለ ሓቢሮም ምንጭታት ማይ ንምውሓስ ኣብ 84 ዓድታት 126 ዒላታት ከም እተኳዕታ ዝተፈላለየ ዓቐን ዘለዎ 59 መዕረቕ ማይ ኣጋንእ ከም ተዋደደ 209 መዕደሊ ማይ ንቑጣታት ከም እተሰርሓ 222 ኪሎ ሜትር ሻምብቆታት ማይ ከም እተዘርግሐ ገሊጹ ንልምዓት ሃብቲ ዓሳ ብዝምልክዕ ድማ ካብ 219 ኣብ ዲጋታት ዓሳታት ክዝራእ ከም እተጀመረ ዛጊት 11 ማሕበራት ተመስሪተን ዓሳ ገፊፈን ናብ ዕዳጋታት የውርዳ ከም ዘለዋ ኣብ ሕምብርቲ እትርከብ ማሕበር ድማ ብሃገር ደረጃ ቀዳሚት ብምዃን ንሽልማት ከም ዝበቐት ሓቢሩ ኣብ ልምዓት ኣሕምልቲ ንዝተረኣየ ዕቤት ከብርህ ከሎ ኣቶ ኣስራት ኣብ 998 ካብ 430 ሄክታር 37,600 ኩንታል እቶት ከም እተሓፍሰ ኣብ 225 ድማ መጠን ዝለምዐ ናብ 1313 ሄክታር ክብክብል ከሎ ልዕሊ 190,000 ኩንታል እቶት ከም እተረኽበ ኣብርሁ ኣብ ፈለማ ናፅነት ብዝሕ ናይ ፀባ ከብቲ 12,000 ዝነበረ ኣብዚ እዋን ናብ 6,000 ክብ ኢሉ ምህላው ብምጥቃስ በዚ መሰረት ምህርቲ ፀባ ዓመታዊ ካብ 2,000,000 ናብ 9,000,000 ሊትሮ ክብ ከም ዝበለ ገሊጹ ኣብ ንጥፈታት ምዕቃብ ማይን ሓመድን 49,620 ኪሎ ሜትር ዛላ ብእምኒ 37,641 ኪሎ ሜትር ዛላ ብሓመድ 10,378 ኪሎ ሜትር ቅናታዊ ዛላ 2,153 ኪሎ ሜትር መደባዊ ዛላ ከምኡ ውን ልዕሊ 166,000 ሜትሮ ኩቦ ከትሪ ከም እተሰርሐ ብምሕባር ቁፅሪ ዲጋታትን ራህያታትን እውን ካብ 52 ናብ 133 ከም ዝዓበየ ኣፍሊጡ ኣብ መወዳእታ ኣቶ ኣስራት ዞባ ማእከል ብማእከላይ ገምጋም ዓመታዊ ካብ 400 ክሳብ 600 ሚሊ ሜትር ዝናብ ከም ዝረክብ ብምጥቃስ ኣብዚ እዋን እዚ ካብቲ ክሕረስ ዝኽእል ልዕሊ 36,000 ሄክታር እቲ 91 ሚታዊት ይሕረስ ከም ዘሎ ኣረዲኡ
0: ኣብ ከተማ ኸረን ብምኽንያት መበል 35 ዓመት ፅምብል ናፅነት ኤርትራ ቀነ ናፅነት ኣብያተ ትምህርቲ ይካየድ ኣሎ እቲ ካብ 1979 ጉንበ ዘቕፅል ንጥፈታት ትርጉምን ኣገዳስነት ናፅነት ኣብ ተምሃሮ ንምስራፅ በተሓደ ባህላውን ስነ ጥበባውን ዓቕምታት ንምፍታሽን ንምምዕባልን ድማ በቲ ካልእ ኣገዳሲ ከም ዝኾነ ተሓቢሩ እቲ ዝቐርብ ዘሎ መሰናድኦታት ስእላዊ ምርኢት ድራማ መዛሙር ጥበባዊ ምንቅስቓስ ማለት ክላስተኒክስ ግጥምታትን ካልእን የጠቓለል እዚ ከምዚ ኢሉ እንከሎ ብኣሃዱ ባህሊ ስፖርትን ጥዕናን ዝተዳለወ ካብ መላእ ዞባዓን ሰባት ዝተዋፅኡ ተምሃሮ ዝተሳተፍዎ ኣብ ዘገነታዊ ትምህርትን ጥዕናን ዘተኮረ ውድድራት ሓፈሻዊ ፍልጠትን መደረን ከም ተካየደ እውን ወኪል ኤሪና ሓቢራ ኣብ ንኡዞባ ደገ ነበርቲ ምምሕዳራት ከባቢ ሓሻኪቶን ኬይሩን ኣብ ልምዓታዊ ንጥፈታት ንዝተዋፈሩ ኣባላት ኩባንያ ህንፃ ሰገንን ህዝባዊ ሰራዊትን ንምትብባዕ እንጉዶት ገይሮም ብመሰረት ዝረኸብናዮ ሓበሬታ ኣባላት ኩባንያ ህንፃ ሰገን ኣብ መስመር ድገ ሳዋ ኣባላት ህዝባዊ ሰራዊት ድማ ኣብ ሩባ ሃምየም ከባቢ ኬይሩ ንሰብን ጥሪትን ተገልግል ዲጋ ኣብ ምስራሕ ተዋፊሮም ኣለው ፀሓፊ ህግደፍ ኣብቲ ንኡዞባ ኣቶ ዓብዱልከሪም ዑመር ኣብ ዝሃቦ ሓበሬታ ነበርቲ ምምሕዳራት ከባቢ ሓሻኪቶን ኬይሩን ዝወሰዶዎ ተበግሶ ኣብቲ ዝትግበር ዘሎ መደባት ልምዓት ድፊኢት ከም ዝፈጥር ሓቢሮም ሓላፊ ቤት ፅሕፈት ሕርሻ ኣቶ ቴድሮስ ገብረ ማርያም ንመስርሕን ፀጥታ ብምትሕባር ህዝብን ህዝባዊ ሰራዊትን ትስራሕ ዘላ ዲጋ ኣብ ዝሃቦ ሓበሬታ እቲ ቦታ ኣቐዲሙ ብኽኢላታት ሕርሻን መሻርክቲ ኣካላት መንግስትን ተፀኒዑ ዝተመርፀ ምዃኑ ብምጥቃስ ብፅቡቕ ይቕፅል ከም ዘሎ ገሊጹ ኣማሕዳር ንዞባ ድገ ኣቶ ህመድ ኤላ ብወገኑ እቲ ዝትግበር ዘሎ መደባት ልምዓት ኣብ ምዕባለ እቲ ከባቢ ዝህልዎ ዝተዋፅኦ ብቐሊል ከም ዘይጥመት ብምጥቃስ ኣባላት ኩባንያ ህንፃ ሰገንን ኣባላት ህዝባዊ ሰራዊትን ነቲ ስራሕ ንምዕዋት ንዝገብሮ ዘሎ ኣበርክቶ ሞጊሱ ኣብ መወዳእታ ደገፍ ንዝገበራ ምሕዳራት ከባቢ ናይ ምስጋና ወረቐት ተዓዲሉ ኣዛዚ ፖሊስ ዞባዓን ሰባ ንተምሃሮ ሕርሻን ቴክኒክን ሓጋዝ ኣብ ኣፍልጦ ሕጊ ኣዛዚ ፖሊስ ትራፊክ ዞባ ማእከል ድማ ንተምሃሮ መባእታን ማእከላይን ደረጃ ቤት ትምህርቲ ሞዴል ኣብ ሕግታት ትራፊክ ዘተኮረ ዝተምህሮ ሂቦም ወከልቲ ኤሪና ሰመረ እዮብን ዮናታን ይዕብዮን ዘዳልዎ ትሕዝቶሎ ያሲን ሳልሕ ካቅርቦ እዩ
2: ተምሃሮ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣብ ሕጊ ዘለዎም ኣፍልጦ ብምዕባይ ካብ ገበናትን በደላትን ክቁጠቡ ኣዛዚ ፖሊስ ዞባ ዓንሰባ ኮሎኔል ልብሱ ተስፋ ሚካኤል ብ8 ጉንበት ኣብ ዝሃቦ ኣስተምህሮ ፀዊዑ ብደረጃ ዞባ ኣብ ዝሓለፈ ዓመት ዝተፈፀመ ገበናትን በደላትን

0: ምስ ናይ ሰብውን ነዋታውን ክሳራታቱ ብዝርዝር ዘቕረበ ኮሎኔል ልብሶ ገበናትን በደላትን ኣብ ዝተሓተ ደረጃ ንምውራድ ኣብ ምብራኽ ንቕሓት ዘተኮረ ኣስተምህሮታት ጽቡቕ ውፅኢት ይርከቦ ከም ዘሎ ብምግላጽ ተምሃሮ ጸጥታን ሰላምን ሕብረተሰቦም ንምሕላው መሪሕ ተራ ክትጻወቱ ኣተሓሳሲቡ ሓላፊ ምክልኻል ገበን ሜጀር ክብሮም ነገደ ብወገኑ ዝበዝሑ ገበናት ኣብ ክሊ ዕድመ መንእስያት ስለ ዝፍጸሙ መንእስያትን ተምሃሮን ካብ ገበን ርሒቖም ኣብ ትምህርቶም ብምትኳር ብሩህ መጻኢኦም ከውሕሱ ተላቢሙ ተምሃሮ ብወገኖም ዝተዋህቦም ኣስተምህሮ ኣብ ዕለታውን ጥፈታቶም ኣገዳሲ ስለ ዝኾነ ቀጻልነት ክህልዎ ተላብዮም ብኻልእ ወገን ኣዛዚ መደበር ፖሊስ ንእዞቦ ሓጋዝ ኣቶ ነጋሲ ተኸስተን ሓላፊ ምክልኻል ገበን ኣቶ ሃብተ ማርያም ነጋሽን ካብ ወርሒ ለካቲት ክሳብ ወርሒ ጉንበት ኣብ መምሕዳራት ከባቢ ሓሸሻይ ሸበቕ ባዶብ ኣሸራ ኣወንጀሊ ዓድፋካይ ዓድኣረይ ዓድ ዑመርን ከተማ ሓጋዝን ፖሊሳዊ ኣስተምህሮታት ከም ዝሃቡ ወኪል ኤሪና ሓቢሩ ኣብ ተመሳሳሊ ዛዕባ ተምሃሮ ኣብ ዕለታዊ ምንቅስቓሳቶም ሕግታት ትራፊክ ከኽብሩ ኣዛዚ ፖሊስ ትራፊክ ዞባ ማእከል ሜጀር ሃብተገብሩ ብ11 ጉንበት ኣብ ከተማ ኣስመራ ምስ ተምሃሮ መባእታን ማእከላይን ደረጃ ቤት ትምህርቲ ሞዴል ኣብ ዝገበሮ ርከብ ጸዊዑም ኣብ ተጠቃምነት ጽርግያ ብተምሃሮ ኣብ ዝረአ ሸለልትነትን ጥሕሰት ሕግን ኣተኪሩ ዝርዝራዊ ሓበሬታ ዝሃበ ሜጀር ሃብተ ሕጊ ዘይምፍላጥ ካብ ተሓታትነት ስለ ዘየድሕን ተምሃሮ ነፍሶም ካብ ሓደጋታትን ሳዕቤናትን ንምድሓን ኣፍልጦኦም ኣብ ሕግን ምክታልን ትራፊክ ካዕብዩ ተላብዩ ተደሪብካ ምኻድ ኣብ ጸልማት ብዘይ መብራህቲ ምምራሕ ክልተ ሰብን ልዕሊኡን ተወጢሕካ ምዝዋርን ካልእን ብመራሕቲ ብሽክለታ ዝረአ ኣብ ማእከል ጽርግያ ዕላልን ኩዕሶ ምጽዋትን ከምኡውን ዜብራን ሴማፎሮን ብግቡእ ዘይምጥቃም ድማ ብኣጋር ዝዝውተር ጥሕሰት ከም ዝኾነ እውን ኣብሪሁም
1: ኣብ ኣስማት ኣብ ኩለን ናይ ማእከላይ ደረጃ ኣብያተ ትምህርቲ ብደረጃ ኣካየዲት ኣካል ዝነጥፉ መምህራንን ሓለፍቲ መንእስያት ውዳቤታት ምምሕዳራት ከባብን ዝርከቦም ልዕሊ 40 መንእስያት ስልጠና ምሕደራን መሪሕነትን ተዋሂቦም እቲ ስልጠና መባእታ ፖለቲካን ስነ ሓሳብን ምሕደራን መሪሕነትን ከምኡውን ሜላታት ምብሃል ዘጠቓለለ ዩ ነይሩ ሓላፊ ሃማመተ ዞባዓን ሰባ ኣቶ ኣዛዝ በረኸተ ኣባብ ዘስምዖ ቓል እቲ ብመሰረት ናይ 5 ዓመት እስትራቴጂካዊ ውጥን ማሕበር ዝተወደበ መደብ ክረአን ዝፀንሐ ድኻማት ንምእራም ዝዓለመ ምዃኑ ብምጥቃስ ሰልጠንቲ ኣብ ቦታ ስርሖም ንጥፈታቶም ክሕይሉ ተላብዮም ማሕደር ንዞባ ስማት ኣቶ መሓረና ተኽልኣብን ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባዓን ሰባ ኣቶ ሙሉእ ተስፋ ማርያምን ብወገኖም ሰልጠንቲ ብዘቐሰሞ ትምህርቲ ኣብ ምንቃሕ መንእስያትን ምሕያል ውዳበታቶምን ኣድሂቦም መሪሕ ተራ ክህልዎም ኣዘኻኺሮም ዝስዕብ ዜናታት ሃገራት ወፃኢ ኩራት ዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም ዜና ወፃኢ እስራኤልን ሊባኖስን ትማሊ 14 ጉንበት ሳልሳይ ዙርያ ዝርርብ ኣብ ከተማ ዋሽንግተን ከም ጀመራ ተቓሊሑ ኣብቲ ኣብ ቤት ፅሕፈት ጉዳያት ወፃኢ ኣሜሪካ ዝካየድ ዘሎ ርክብ ኣምባሳደር እስራኤል ኣብ ኣሜሪካ የኪኤል ሌይተርን ኣምባሳደር ሊባኖስ ኣብ ኣሜሪካ ናዳ ሓማዳን ከምኡውን ወታደራውያን ወከልቲ ክልቲአን ሃገራት ይሳተፉ ኣለዉ እቲ ዘተ ኣብ ምፍታሕ ዕጥቂ ምንቅስቃስ ሕዝቡላህ ምንዋሕ ብምሉእ ዘይተተግበረ ስምምዕ ምቁራፅ ተኽስን ምምስራት ወግዓዊ ዝምድናን ዘተኮረ እዩ እዚ ሓድሽ ርክብ ዝካየድ ዘሎ ምንቅስቃስ ሕዝቡላህን እስራኤልን ብምጥሓስ ስምምዕ ምቁራፅ ተኽስን ሓድሕዶም ኣብ ዝዋቐሰሉ ዘለዉ እዋን እዩ ኣምባሳደራት እስራኤልን ሊባኖስን ብመንጎኘት ኣሜሪካ ብ1423 መያዝያ ክልተ ዙርያታት ዝርርብ ኣብ ዋሽንግተን ከም ዘካይዶ ዝክር እዩ እስራኤል ካብ መጀመርያ ወርሒ መጋቢት 2026 ኣብ ልዕሊ ሊባኖስ ከተካይዶ ብፀንሐት መጥቃዕትታት ልዕሊ 2700 ሰባት ክመቱ ከለዉ ልዕሊ 8,000 ከም ዝቆሰሉን 1.2 ሚልዮን ከም ተመዛበሉን ፀብጻባት ይሕብሩ መንግስቲ ኢራን ኣባል ሃገራት ውድብ ብሪክስ ብኣሜሪካን እስራኤልን ኣብ ልዕሊ ሃገሩ ንዝተፈፀመ መጥቃዕቲ ክኩንና ፀዊዕዎ ሚኒስተር ጉዳያት ወፃኢ ኢራን ኣባስ ዒራጂ ኣብ ከተማ ኒው ደልሂ ኣብ ዝተኻየደ ኣኼባ ሚኒስትራት ጉዳያት ወፃኢ ኣባል ሃገራት ውድብ ብሪክስ ኣብ ዝሃቦ መግለፂ ሃገሩ ግዳይ ዘይሕጋዊ ምስፍሕፋሕን ኩናትን ምዃነ ብምሕባር ኣባላት ብሪክስ ንዕብለላ ሃገራት ምዕራብ ክቃወማ ተሓሳሲቦም ኢራን ናፅነታ ልኡላውነታን ግዛእታዊ ሓድነታን ንምክልኻል ብምሉእ ዓቕማ ክትቃለስ ድልውቲ ከም ዘላን ብፀቕጥን ምፍርራህን ኢዳ ከም ዘይትህብን ዝሓበረ እቲ ሚኒስተር ንዲፕሎማስያዊ ፍታሕ እውን ምሉእ ተወፋይነት ከም ዘለዋ ገሊፁ ሕቡራት ኢማራት ዓረብ ኣብቲ ብኣሜሪካን እስራኤልን ኣብ ልዕሊ ኢራን ዝተኻየደ ወተሃደራዊ ስርሒት ብቐጥታ ከም ተሳተፈ

ጽሕፈት እቲ ሚኒስተር ብተወሳኺ ኸሲሱ። ዛጊት ነቲ ጉዳይ ብዝምልከት ካብ ኣባል ሃገራት ብሪክስ ዝተዋህበ መግለጺ የለን። እዞም ዚኢሉ እንከሎ ጎኒ ጎኒ ተኣኼባ ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራጅን ሚኒስተር ጉዳያት ወፃኢ ሩስያ ሰርጌይ ላቭሮቭን ዝርርብ ኣካይዶም። ሚስተር ላቭሮቭ ሃገሩ ነቲ ኣብ መንጎ ኣሜሪካ

እሴት ታይዋን ብ13 ጉንበት ብቐጥታዊ ተኹሲ ዝተሰነየ ሰፊሕ ወተሃደራዊ ልምምድ ኣካይዳ። ኣብቲ ልምምድ ሚሳይላት፣ መዳፍዓት፣ ታንክታትን ድሩዓት መካይንን ከም ተሳትፋ ተገሊጹ። ዕላማ እዚ ልምምድ ወተሃደራዊ ዓቕሚ ንምድንፋዕ ምዃኑ ኣዘዝቲ ሰራዊትታ ደሴት ሓቢሮም ኣለዉ። ይኹን እምበር መንግስቲ ቻይና ነቲ ብደሴት ታይዋን ዝተኻየደ ልምምድ ብትሪ ኮንዲንዎ ኣሎ። እዚ ልምምድ እዚ ሒደት ሰዓታት ቅድሚ እቲ ፕረዚደንት ትራምፕ ኣብ ቻይና ንክልተ መዓልትታት ምብፃሕ ንምፍጻም ከተማ ቤጂንግ ምእታዊ ተኻይዱ። ፕረዚደንት ሺጂፒንግ ትማሊ 13 ያሬታ ትማሊ 14 ጉንበት ምስ ፕረዚደንት ትራምፕ ተራኺቡ ኣብ ዘካይዶ ዝርርብ ጉዳይ ደሴት ታይዋን ኣብ ዝምድና ኣሜሪካን ቻይናን ቀይሕ መስመር ምዃኑ ብጥንቃቐ እንተተዘተሓይዙ ድማ ኣዝዩ ሓደገኛ ኩነታት ክፈጥር ከም ዝኽእል ኣጠንቂቖም። ቻይና ነቲ ኣሜሪካን ካልኦት ሃገራት ምዕራብን ኣብታ ኣካል ልኡላዊ ግዛእታ ዝኾነ ደሴት ዝገብሮኦ ምትእታው ብትሪ ክትቃወሞ ምፅናሓ ዝፍለጥ ኮይኑ ኣገዳሲ ምስ ዝኸውን ነታ ደሴት ብወታደራዊ ስጉም ትክትፅምብራ ከም ትኽእል ከተጠንቀቕ ጸኒሓላ። መንግስቲ ካሜሩን ብዘካየዶ ሰፊሕ መርመራ ብዘይሕጋዊ መንገዲ ዝክነጥፋት ፀንሓ ኣስታት 200 ትካላት ዕደና ወርቂ ከም ዝረኸበ ኣፍሊጡ። ሚኒስትር ዕደና ኣብ ዘውፅኦ መግለፂ ልዕሊ 95 ሚእታዊት ካብተን ኩባንያታት ብወፃእተኛታት ዝውነና ምዃነን ሓቢሩኣሎ። እተን ዘይሕጋውያን ኩባንያታት ብቅፅበት ንጥፈታተን ደው ከብላን ናይ ዕደና መሳርሒታትን መሳለጠታትን ከፍርሳን መንግስቲ ካሜሩን ኣዚዙ ኣሎ። ብዘይካዚ ኣብ መፃኢ ተመሳሳሊ ዘይሕጋዊ ንጥፈታት ንምግታእ ሓድሽ ኣሰራርሓ ከም ዝተኣታቶ ኣፍሊጡ። ዜና ንምዝዛም ኣርእስታት ክደግመልኩም። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ተበፃሓነት ኣገልግሎት ትምህርቲ ብደረጃ ምምሕዳራት ከባቢ 93 ሚእታዊት ምብፅሑ ተገሊጹ። ኣብ ዞባ ማእከል ኣብ ሕርሻዊ ልምዓት ዝምስገን ስራሕ ከም ተዓመ ተገሊጹ። ኣብ ከተማ ከረን ቅነ ፅናፅነት ኣብያተ ትምህርቲ ይካየድ ኣሎ። እስራኤልን ሊባኖስን ሳልሳይ ዙርያ ዝርርብ ኣብ ከተማ ዋሽንግተን ከም ጀመረ ተቓሊሑ። መንግስቲ ኢራን ኣባል ሃገራት ብሪክስ ብኣሜሪካን እስራኤልን ኣብ ልዕሊ ሃገሩ ንዝተፈፀመ መጥቃዕቲ ክኮንን ኣፀዊዑ። ደሴት ታይዋን ብቐጥታዊ ተኹሲ ዝተሰነየ ሰፊሕ ወተሃደራዊ ልምምድ ኣካይዳ። ነሳዕቲ ዝተዳለዎ ዜናታት ተዛዚሙሎ ምስ ተረፉ መድባትና ንሓድገኩም ብወገነይ ሩኽ መዓልቲ እዩ።

ህዝቢ ኤርትራ ሃብታም ባህልን ታሪክን ዝውንን ብፅንዓቱን መትከሉን ዝለለ ሕብረተሰብ እዩ። ተፃዋርነት ከም ክቡር ትውፊት ካብ ወለዶ ናብ ወለዶ ክሰጋገር ጸኒሑን ኣሎን። እቲ ምስ ምጅመር ዕጥቃዊ ቃልሲ ተኣሳሲሩ ዝቐጸለ ፖለቲካዊ ምንቅስቓስን ንሱ ዝፈጠሮ ጽንዓትን ከዓ መዳርግቲ የብሉን። ብዘይካቲ ኣብ ዓውደ ግንባር እቲ ኣብ ውሽጢ ከተማ ብሓፈሻ ኣብ ኣብያተ ማእሰርቲ ስርዓት ኢትዮጵያ ድማ ብዝተፈለየ ዝተንጸባረቐ ተጻዋርነትን ጽንዓት ኣብ መትከልን መወዳደርቲ የብሉን። ንጉሳዊ ስርዓት ብሓፈሻ ወታደራዊ ስርዓት ከዓ ብፍላይ ኣብ ልዕሊ ናይ ፖለቲካ እሱራትን ምሩኻት ኩናትን ሰፍ ዘይብል ኣደራዕ ይፍጺሙ። ኣብ ውሽጢ ኤርትራን ኣብ ማእከል ኢትዮጵያን ብዝሃነፆ ኣብያተ ማእሰርቲ ከቢድ ግፍዒ ይፈጺሙ እዩ። እቶም ግዳ

0: ያድ ናይቲ ግፍዒ ዝኾኑ ብቐጥታ ምስ ውድባት ኤርትራ ዝተኣሳሰረ ጉዳይ ዝነበሮም ተጋደልቲ ሓፋሽ ውድባትን ፖለቲካውን ቕሓት ዝነበሮም ዜጋታት ጥራይ ኣይነበሩን። መነቶም ዜግነቶም ኣደራዕ ዝወርዶም ዝነበረ ኤርትራውያን እውን ውሕዳት ኣይነበሩን። ፖለቲካዊም ኣሰርቲ ኤርትራውያን ኣብ 1996 ይፈሊሙ ገዛእቲ ጣልያን ኣብ ዳህላክን ካልኦት መሐየር ቦታታትን ነቶም ኣንጻር መግዛእቲ ዝተላዕሉ ዜጋታት ክሕይርዎም ጀሚሮም። ምሕደር ዓባይ ብሪጣንያ እውን ነቶም ንናጽነት ኤርትራ ዝተበገሱ ዜጋታት ክቕፍድዎምን ክቐትልዎምን እዮም ተራዮም። ኣብ ግዜ ፌደሬሽን ከዓ እቲ ግፍዒ ኣብ ሰራሕተኛታትን ተምሃሮን ከሪሩ። እቲ ኣብ ሓረካ ወይ ኤርትራዊ ምንቅስቓስ ናጽነት ዝተረእየ ስጉምቲ ቢኢሱ ምስ ምጅማር ብረታዊ ቐልጽ ኸዓ ካርሸሊ ግቢ፣ ማርያም ግቢ፣ ኤክስፖ፣ ሰንበል፣ ሓዝሓዝ ከምኡ ኸዓ ኣብ ኩለን ከተማታትን ሓውሲ ከተማታትን ኤርትራ ዝተፈላለየ ትካላት ናብ ኣብያተ ማእሰርቲ ተቐይሩ። ኣሰቃቒ ግፍዕታት ተፈጺሙ። ካብ ዝነኣሰ ክሳብ ዝዓበየ ኤሌክትሪካዊ መግረፍቲ ተኻይዱ።
1: ኣብቲ ቤት ማእሰርቲ ኩሉ ነገር ኣብ ነንሓትሕትካ እሱርተ ትፈልጦ ትዛረብ ኢኻ። ኣብ ግዜ ሃይለ ስላሴ ኣብ ማይ ሓማር፣ ኣብ ዓዲ ቀይሕ፣ ኣብ ደቂ መሓረ፣ ኣብ ዓሰብ፣ ኣብ ባፅዕ፣ ኣብ ናቕፋ፣ ኣብ ከረን፣ ኣቑርደት፣ ባሮንቱ፣ ተሰነይ ቤት ማእሰርታት ነይሩ። ኣብ ግዜ ሃይለ ስላሴ እዩ እዚ መብዛሕትኡ እዚ ቤት ማእሰርታት እዚ ኣብኡ ከሎ ሰብ ዝውሕጥ እዩ። ንጹሃት ኤርትራውያን ምስ ገድሊ ተሓባበሩ ኢኹም ተባሂሎም ዝእሰሩሉ ዝነበሩ እዩ። ሕጂ ኣብ ፈዓበት ርስዒልካ ኣለኹ። ሕጂ እዚ ዝበዝሕ ካብቲ ዝወፅእ ኣብኡ ዝጠፍእ ይበዝሕ። ስለዚ ብመስዋእቲ ዝሓለፈ ማእለያ ኣይነበሮን።
0: ኣብ መስርሕ ቃልሲ ሓርነታዊ ጉዕዞ ህዝቢ ኤርትራ ዘይተነግረ እምበር ዘይተገብረ ቅያን ጅግንነትን ጽንዓትን ተወፋይነትን ኣይነበረን። ነፍሲ ወከፍ ዜጋ ኣብ ጉዕዞ ናይቲ ዘይከኣል ዝመስል ዝነበረ ጸሊም መዋእል መግዛእቲ ንዝተፈጸመ ቅያን ዝተረእየ ጽንዓትን ተወፋይነትን ኣብ እትኮሰሉ ኣነ ከምዚ ገይረ ከምዚ ሰሪሐ ናይ ምባል ባህሊ ስነ ዘይነበረ እንተደይ ኮይኑ ተዘንቲን ተጻሒፉን ዝውዳእ ኣይኮነን። እቲ ምንታይሲ ማእሰርትን መስዋእትን ዘይኳሕኳሓ ቤት ኣይነበረትን። ነፍሲ ወከፍ ስድሪ መሬት ኤርትራን ዜጋታታን መኽዘን ጽንዓትን ታሪኺኖም።
1: ሌትና ኮሎኔል ያቆብ ቀሺ ምስግና ኣውዓሎም ምበሃል ብፃይና ኣንፈት ዝነበሮ መማህርትና እዩ። ማሕረት ኣብ ደበሳይ ስውኡ እዩ። ንዓና ወዲቡና ማለት እዩ። ሕጂ ኣርባዕተ ተማሃሮ ኢና 1970 መወዳእታ ኣርባዕተ ተማሃሮ ኢና። እቶም ሰለስተ ከዓ ምሳና ተማሃሮ ኮይኖም እዚ ኣብ ደቂ መሓርስ እንተ ኣርባዕተ ወርሒ እንተ ወገለ ተዓሊሞም ኣብ ስመራ ዝጀመሩ እዮም። ሕጂ ብዛዕባ ማእሰርቲ እንዲና ክንዛረብ ናይ መጀመርያ ናይ ሰልፊ ናጽነት እሱራት ንሕና ኢና። ካብዚ ገርመካ ዑስማን ዝበሃል ምሕርቲ ኣብዩ ዝፈልጦ ብኣጋጣሚ ግን ሓደ እዋን ተራኺብና ጻይና ይገለ ኢልና ዑስማን ምስ መን ንረኽበና መሰለካ ሓንቲ ጓል ሽምና ይነጋገርን ኢና ኣብ ዓዲ ንፋስ ጥቓ ቤተክርስትያን እንዳስላሴ እንዳቦይ ቀሺ ዝበሃል ተረዲኻኒ ወ እዛ ጓል እዚኣያ ንዓና ልኡኹ ናህና ተቐበል። ሓደ ግዜ ግን ንሳ በቲ ንማይ ድምነት ገጻ ኸይዳ ንሕና ኸይድና ንዓ ስለ ንፈልጣ ማለት እዩ ሽማ ግና ይትነግረና ንያ ተረዲኻኒ። ሕጂ ሰልፊ ናጽነት ኤርትራ ትብል ሲልት ዝኾነት ወረቐት ኣላ ብገዛ እዩ ምሳይ ሸውዓተ ሂብኒ ምሕርት ኣብ እንዳ ሓብቲ እዩ ዝቕመጥ ነይሩ። እዚአን ምሳኻብ መፅናሓ ዳሕራይ ክወስደን የልኒ ሕጂ እንታይ ኣንስን ዝኾና መስለካ መጠንቀቕታ ዘድልዮም ሰባት ኣባ ፅሕፋ ሲል ድያ ትህቦም ማለት እዩ። ሕጂ ተንሽዱሽተ ኣብ ምንታይ ገይረየን ነይረ መስለካ ኣብ ጥራዝ ኣብ ውሽጢ መፀረዚ ረኺቦመን ክብለካ ዝፀናሕኩ

0: ንቕሓት ስለ ዘይነበረ ብስምዒ ጥራይ ንሓደ ሰብ ክውድብ ደልዩ። ሕጂ እቲ ሰብ ግን ናይ ጸላኢ መሳርሒ ኮይኑ ጸኒሑ ማለት እዩ። ዳሕራይ ተኣሲርና ማእሰርቲ ካብዚኣ ትጅመር። ሕጂ ከየንዋሕኩ ብሕፅር ዝበለ ክገልጾ መጀመርያ ሒዞምና ናበይ ከይዶም መስለካ? ኣብዛ ሕጂ ካርሾሊ ድሕሪ ካልኣይ መደበር ፖሊስ ዘላ ኣባእትዮምና ምሸት እዩ ነይሩ። ድሓር በትሪ መፅኡ ክዳንካ ውፅአ ኢሎምኒ ክዳነ ውፅአ እዮ። ሙታንትን ካናቴራን ጥራይ ሕጂ ልክዕ ከምዚ ከም ዓበይቲ ጣውላ ንሕሰቦ ኣብዝን ኣብዝን ሓፂን ኣሎ። በዚ ኣሲሮም ይእዳውካ በዚ ካእቲ ሓፂን በዚ ኣትዩ ተሰኪሞም ኣብዚኣ ደይቡካ እሞ እግርኻ ንላዕሊ ርእስኻ ከዓ ንቁልቁል ኣብቲ ታሕቲ ከዓ ፊስቶ ኣሎ። እዚ ቁራፅ ናይ ፊስቶ ማይ ቆፅላይ ገለመል ዘለዎ ዳሕራይ ድርዳእካ። ሕጂ እቲ መርመራ ኣዝዩ ከቢድ እዩ።
1: ድሕሪ መሪር መግረፍትን መርመራን ድማ ያቆብ መጀመርያ ኣብ ሰንበል ብድሕሪኡ ድማ ክሳብ 1975 ኣብ ቤት ማእሰርቲ ኣዱኻላ ተሓይሩ።
2: ኣነ ሰሎሞን ፍቓዱ ገብረ ስላሴ ዝበሃል ኣብ ኣስመራ ተወሊደ ኣብ ቅድም ኣብ ገዛ ሓንሻ ድሓር ኣብ ቤት የርግሽ ድሓር ልኡል መኮነን ድሓር ኣስመራ ዩኒቨርሲቲ ካብ መን ተኣሲሩ ነይሩ ክትብል ሲ መን ዘይተኣስረ ሓሊፉዎ ኢልካ ተዛረብካ እዩ ዝሓይሽ። ብጀክኡ ግን ሽዑኡ ከም ኩሉ ዓለምና እቲ ሰውራዊ ግዜ እዩ ነይሩ። ናይ ሃገር ጥራሕ ዘይኮነ በዓል ቸጉቤራ፣ በዓል ካስትሮ፣ ፊደል ካስትሮ ዝበሃሉ ከም ናይ በዓል ለኒን እዚ ናይ ጥቅምቲ ሰውራ ናይ ራሻ ገለ ዝብል ፅሑፋት እነንብብ ነርና። ኣብ ልዕ እዚ ኩሉ እዚ ደማሚርካ ምስቲ ናይ ሃገር ስምዒት ንሕና ኣብ 72 ኣነ ኤፍረም ኣርኣያ ዝበሃል ኣርከይ መታዕቢትና መጀመርያ ምስ ተጋድሎ ሓርነት ዘላለየና ሲ እንታይ ማለት እዩ ሕጂ እቲ ምልላይ ክብል ከለኹ ተወዲምና ክንሰርሕ ንኽእለሉ ባይታ ፈጢሩ ማለት እዩ። ብድሕሪ እዚ ኣብ 73 ካብዞም ዝበልኩካ ኣብርሃም ሳለ ዝበሃል ካልእ ወድሞና ኣብ ገዝኡ ኣኼባታት ነካየድ ነርና ናይቲ ውድብ። እሱ ከዓ ቀዲሙ ምስ ጀብሃ ተወዲቡ ዝሰርሕ ስለ ዝነበረ ይርኤየና እሞ ተደጋጋሚ እዛ ቦታ ተዘይመፃኹ መሓይሽ ስለምንታይ እሱ ከዓ ንከም ኣጥቀመላ ስለ ዝነበረ ሕጂ ኣብታ ቀንዲ ንዓና ዝሓበረና እንታይ እየ ክብል ደልየ ኣነ ምስ ጀብሃ ቁርብ ፀኒሐ ተመክሮ ናይ ጀብሃ ቁሩብ ኣሎኒ። ሕጂ ግን ህዝባዊ ሓይልታት ዝበሃል ሓይሊ ቆይሙ ስለ ዘሎ እንታይ ምዃኑ ወይ ከዓ እንታይ ምርጫኹም ኣስተውዒልኩም ትኸትኩም ሓይሽ እቲ ፍልልያት ኢሉ ዝመስሎ ኣብቲ ዝነበረ ካይዳ ፍልልያት ቁሩብ ክምህረና ጀሚሩ። መቸም ነቲ ዕምቀት ናይ ሃገራውነትን ናይ ሰልፍን ናይ ውድብን እንታይ ምዃኑ ንፈልጠሉ ዝነበርና ግዜ ኮይኑ ድሕሪ ክንደይ ክትዕ ግን ኣይትነግርን ኢኻ ግን መመርገፂ ኢና ፈሊና ማለት እዩ። ስለዚ ንሕና ኣነ ጴጥሮስ ብፍላይ ቀንዲ ውድባት ናይ ህዝባዊ ግንባር ህዝባዊ ሓይልታት ማለት እዩ ኣብዚ ሰብ ረኽበና ብርሃነ ዝበሃል ብርሃነ እውን ካልእ ሽሙ እዩ። ሕጂ በታ ብርሃነ ትበሃል መጀመርያ ዝለኣኹልና ሰብ ተረኺብና ርክብና ማይ ድመት ማይ ድምነት ሕጂ ንዓና ቀጥታ ዝረኽበና ነበረ ፍሳይ ኣፍሮ ፍሳይ ጀርመን ኢና ንብሎ ነርና። ሸ እውን ዝተፈላለየ ዝሕተም ሕትመታት ሒዝና ንመፅእ ንኸይድ ኣብ ሓደ መዓልቲ ኣብ ከምኡ እዋን ማለት እዩ ስራሕና ፈፂምና እንዳመፃእ

0: ብምሉእ እቲ ናይ ማይ ድምነት ከቢቦሞ ፀኒሖም ንላዕሊ ተኪሶም ሓደ ሰብ ጥራሕ መንጎና ሃዲሙ ኣነ ኤፍሬም ተታሒዝና ማለት እዩ እማቅ ቤት ማእሰርቲ ኣብ ኤክስፖ ነይሩ ኣንወይ እቲ መቕጥቃጥ ብዙሕ ዓይነት እዩ እግርኻ ኣሲሮም ብዕንጨይቲ ክስታይ ገይሮም እግልቡጡኻ ኣብ እግርኻ እቲ መህረሚ ኳሬንቲ ኮይኑ ሲ ሓፂን ዘለዎ ውሽጡ ዝኸፍአ ክስታይ እግርኻ ማይ እንዳጠልቀ እዩ ሃርሙኻ ካብኡ ካብቲ ላዓሊ መስቀል ኣሎ ካብኡ ድርቢኻ ኣብ ኣፍዛኣቱ ተጠቕለለ ነገር ወይ ከም ዝብልሕ ዝበለ ነገር ኣሎ ኣብ ናይ ኩሉ ሰብ እዩ ዝኣቱ
1: ኣብዛ ሰንበል ከዓ ሓደ ክልተ ዓመት ምስ ገበርና ንዓዱ ኋላ ከይድና ኣብ ዓዱ ኋላ 11 ወርሒ ምስ ገበርና መጀመርያ ዕግርግር 975 ጀብሃ ካብ ኣስመራ ካብ ዓዱ ኋላን ብሓደ መዓልቱ ውፅያህና ትኽድና ናብ ዝባዊ ግንባር ኢና ኣቲና ታዕሊም ኣቲና ወርሒ 275 ብርጌድ 8 ሕጂ እዛ እምባደርሆ ነቲ እስትራቴጂ ንምፅባብ ተባሂሉ መጥቃዕቲ ድሓር ከዓ ኣዝየን ቀሪበና ናብቲ ዓዲ ኣትየን ነይረን ንምፅባብ ተባሂሉ መጥቃዕቲ ጀሚርና ሕጂ ኣቕምና ተታኩስና ዝበዝሕ ወፂኡ ገለ መስዋእቲ እውን ኣብኣ ነይራ ኣነ ምስ ካልኣይ ርእሰይ ከዓ ኣብኣ ተሃሪምና ማለት እዩ ኣብኣ ተታሒዝና ሽዑኡ ካብኣ ንፅባሒቱ ቃኞ ኣትየ ማለት እዩ ሕማቅ ማህረምቲ ነይርኒ ከማይ ከዓ ብዙሓት ነይሮም ብሓፈሽኡ ሕጂ ብቲ ቃኞ ከለና ሓንሳብ ርስዑካ ሓንሳብ ሕክሙካ ሓንሳብ 3/4 መዓልቲ ትገብር ብዝኾነ እንታይ ምሂዝና ሓደ መሓመድ ዝበሃል ኣብዚ መፅሓፈ እዩ ናብዚኣ ኣብዚ ጠቐሽ ኣሎ ሓደ መሓመድ ዝበሃል እወ ኣብዛ ማእሰርቲ ንምረቱ እንትብል መፅሓፍ ጠቒሰ ኣለኹ መሓመድ ወዲ ሃረር እዩ ሕጂ ቁስሎ ሕክም ኣይፈቱን እዩ ሓር ኣነን ጭቁንን ንሕክም ስለ ዝነበርና ሕክምና ተኣሽሙ ነይርና ማለት እዩ እወ ኣባና ዶ ድመፁ ንዕኡ እንታይ ገይርናዮ ዳማ ፈቱ እዩ ዳማ ከም ዝፃወት ሕጂ ዳማ ክፃወት ከሎ ክስዕረካ ኣለዎ መታን ባህክብሎ ሓንሳብ ከዓ ተስዕሮ ሕጂ ኣበሊ ካኣቱ ማለት እዩ ንሕና ከዓ ካብኡ ንዝልል መድሃኒት እንዳሓከምና ንውፀትና ሕጂ ናና ፋርማሲስት ዝነበረ ተወልደ ብርሃ እዩ ተወልደ ብርሃ ከዓ ኣብ መተራእሱ ይድእትዎ ክፅግመና ከሎ ካብቲ መድሃኒታት ከምኡ ንገብር ከምኡ ንናሓትሕና እንዳተሓካኽና ንዊሕ ፀኒሕና ካብኡ በብታራ ንሰንበል ንሓልፍ ማለት እዩ በዓል ሰሎሙን ከዓ ኣብ ሰንበል ፀኒሖምና ኣብኡ ፀኒሖምና ፅቡቅ ገይሮም ተቐቢሎምና ምስቲ ዝነበረ ማረምረምትና ናይ ሰንበል ኩነታት ከባይ ንላዕሊ ናይ ካሜራ 10 ሰሎሙን ክገልፆ እንተሓደ ኮ ሓይሽ
0: ድሕሪቲ ማእሰርትን ዝነበረ ኣብ ውሽጢ ከተማ ኮንካ ምስራሕን ንሜዳ ኣይቲና ተዓሊምና ወሲድና መጀመርያ ኣብ በጠሎን 67 ናኣፋ ተመዲበ ናኣፋ ምትሓዛ ገለ ወርሒ ክልተ ወርሒ ወይ ወርሒ ክተርፋ ኮሎ የ ኣብኡ ተመዲበ እዚ ብሕፅር ዝበለ ነገር ክነግረካ ስለምንታይ ኣብቲ ናይ ቤት ማእሰርቲ ተመክሮና ዝያዳ ክንዛረብ ምእንቲ ኣብ ደቡብ ናይ ምዝላቅ ኩነታት ዝነበረሉ እዋን ኣብ ዓዲ ያቆብ ተባሃለ ተገብረ ውግእ ኣብየ ተማሪ ከ ኣነ ስለዚ ኣብ ሰንበል ኣብ ካሜራ ደሺ ዝበሃል ወይ ቁፅሪ 10 ቀዳማይን ካልኣይን ክፍሊ ዘለዎ ኣብኡ እትውና ካብዘና ኣብዚአን ዘጋጥመን ኣብ ሕፅር ዝበለ ክነግር እየ እቲ መጀመርያም ሰኣትና ከይበልዓና ዳርጋ ሳልስቲ ጌርና መጓእቲ ዘለዎም ቁርባት ኣለዉና ክዳን የብልናን ኣብ ፃሕ ዝበለ ቸሜንቶ ኣብዚኹም ተሓድሩ ኢሎም ኣትውና ኣብቲ ውሽጢ ግን ሰለስተ ኣጋጣሚ ናይ ኣእምሮ ሕማም ነበሮም ኤርትራውያን ንዊሕ ተኣስሩ ኣብኡ ፀፀግዖም ኮፍ ኢሎም ፀንሑና ሩብ ፅንሒልና ኣብቲ ከባቢ ጨርቂ ወዲ ጨርቂ ተኣከበናቶምን ገሌ

0: ቅጫ ከዓ ተደርብዩ ተኸሚሩ ተደርብዩ ርኢና ኣብዚ ኩነታት እዚ ሽዑ ጥሜት ስለዝነበረ ኩላ ሰብ በሊዓ መቸ በሊዕና እሶም ከይቋየቁና ቀሲ ኢልና ክንሓቶም ተዘለና ኣይሰምዑ ይርኢ እዮም እዚ በብቅሩብ እንዳምፃእና ኢልና ተዓንጊልና ዳሓር ምሸት ምስ ደቀስና እንታይ ይኸውን እቲ ሽቓ ኣብ ውሽጢ እዩ ኣብ ሳንከሎ ኢኻ ትሸይን እቲ ዓሊጃንጎ ንብሎ ደገ ወፂኡ ሽቓ እሲ ካብቲ ቅጫ ኣብቲ ጥቁኡ ነበረ ገይሩ ተማሲጉ ደርቢዎ ሕጂ መማሰብኦም ዝገብርዎ ነበረ እምበር ዝብላዕ ኣይኮነ ግን ኣይንንገር ቶም ዝረኣና እንታይ ከም ዝበልዓና ከይንነግር ኢልና ብከምኡ ሓሊፍና እዮም ኣብ ሰንበል ብዝኾነ ኣብ ተፈላለየ ካሜራታት ኣቐዲሞም በብክልተ በብሰለስተ ብገለ ተማርኹ ብፆትና ፋሒሎም ነይሮም ብዙሓት ሓፋሽ ውድባት ናይ ህዝባዊ ግንባር ብፍላይ ኣብ ተፈላለዩ ካሜራታት ነይሮም ክልእኹልና ጀሚሮም እዚ ርክብ በቲ መግቢ ተጀሚሩ ክልተ ሓኻይማኡ ዝነበሩ ብፍላይ ኣቶ ክብሮምን ሓድሽን እዚኣቶም እሞ በዓል መን ከም ዘለኹም ገለ ከም ዘለኹም ምንኒኦም ደልይዎ ኣለዎ መልእኽቲ እሞ ዝኾነ ይምፃእና ብዘየገድስ እዚ ከተመሓላልፉልናኹም ሕጂ ንዓና ቅጥሪ ኮይኑና መን እዮም እዞም ሰባ እዚኦም ከምዝብሉና ሲ ኣይትፈልጦምን ኢኻ እዚ ኣብ ምስኦም እዮም ሰርሑ ዘለዎ ሕጂ ከመይ ተሓይሽ ተባሂሉ ብዝኾነ ኣብ ውሽጢ ካሜራ ሽዑቡ ውዳበ ይሓይሽ ኢልና እንታይ ጌርና ሕጂ በቢ መቑርስ ጌርና ከምቲ ሓደ ናይ መራሕ ናይታ መቑርስ ኣብኡ ከሎ ከዓ ርክብ ነቲ ክሳያ ዝገብር ብከምኡ እናገበርና እታ ርክብ ትኹናይ ትኹን እናበልና ኣቶ ቴድሮስ ዝበሃል ቴድሮስ ዘርአ ክሳይ ዘምፅእ ነበረ ከም ኮሎኪ ኮይኑ ዝመፅእ ነበረ ካብ ካልእ ካሜራ መሊሱ ናባና ከምኣ ከም ዘላ ደርእዋ ስለዚ ርክብ ሰሎሙን በየነስ እዩ ኣብኡ ኮንኩም ክሳይ ትገብሩ ተባሂሉ ብንዮ ዝመፀና ዝኾነ ፀብፃባት መን መፂኡ ሓድሽ እንታይ ኮይኑ ኣይትፋለጥን ኢኻ እውን ክንፋለጡን ግዜ ወሲዱልና ኣብ ሰንበልተ ዘይተጋጊ ዓመት ልዕሊ ዓመት ብዙሕ ኣይከና እታ ካብኡ መኸዲና ምክንያት ከዓ እቲ ኩሉ ውዳበ ተገይሩ ልክዕ ከምቲ ቅድሚ ሕጂ ያቆብ ከዘን ትወፅሕ ና ቅድሚ ኣቢሉ ካብ ቤት ማእሰርቲ ምውፃእ ስርሒት ክትግበር ተሓሲቡ መፍትሒ ተዳልዩ ናይቲ ገዛውቲ በዓል መን እመፁ ኣብቲ ውሽጢ ከዓ ካብቶም ፖሊስ ብዙሓት ሰባት ተወዲቦም እዚ ኣጋጣሚ ትፈሽል ምስ ፈሸለት ተብተብ ኢሎም ሽዑኡ ብኣንቶኖቭ ገይሮም ውዕዞ ንኣዲስ ኣበባ ኢድና ብድሕሪ ተኣሲሮም ናይ ተብተብ ከም ዝነበረ ፍለጥ እዩሮም ኮብኪቦም ኣማካይና ኣትዮም ኣብ ነፋሪት ኣንቶኖቭ እያ ኣብቲ ኣንቶኖቭ ሓደ ምሉእ ጋንታ ምሉእ ዕጥቂ ዘለዎ ምሳና ኣትሉኣና ኣርፒጂ ከይተረፈ እዩ ኣትዩ ሕጂ ኣንቶኖቭ ቅርቡቲ ናይ ወታደሮ ክስታይ እንድዩ ክትከይድ ከለካ ካብቶም ሰራዊት ኣባና እውን ኣይተሰኣነን ዘምልስ ገለ ኣሎኖ ዳርጋ ኮረር ኢሉስ ናባኻ ገፁ ቀርብ እዩ እቲ ዕጥቂ እውን ሕጂ ዝስማዓካ ኣብቲ ኣለም በቃይ ኣብ ትራሕ ጎልጎል ኣብኣ ደርብዮምና
1: ሂወት ማእሰርቲ ኣብ ኣለም በቃኝ ከ ከመይ ቀፀለ
0: ኣለም በቃኝ እንታይ እዩ ከምዚ ኦክታጎን ቀደም ዘውዲቱ ንግስ ዘውዲቱ ትበሃል ተሰርሐ ሃይለስላሴ ዝቆፅለሉ ኣብ ታሕቲ ኣንደርግራውንድ ዝነበሮ ኣብ ማእከል ኣብ ላዕሊ እቲ ገዛውቲ ከዓ ጂ ፕላስ ዋን ኮይኑ 57 ክፍልታት ነበሮ ደርጊ ምስ መፀ ኣነ ዝሓሽክየ እሞ እቲ ታሕቲ ክዓፅዎ ኢሉ ዝዓፀዎ ኣብ ናይ ኣብቲ ማእከል ናይቲ ማእሰርቲ ኣብ ውሽጢ ማለት እዩ ናይ ማሕነቕቲ ቦታ ነበሮ ከምኡ እዩ እቲ ማእሰርቲ እዚ ዓለም በቃኝ ማለት እቲ ትርጉሙ ዓለም ኣኺሉኒ ማለት እዩ ኣብኣ ዝኣተወ ሲ ንሞት እዩ ዝኣቱ ነይሩ እዩ ዝበሃል ንሕና ከዓ ከምቲ ካልኦት ዝኣትዎ ዕጫታት ኣብኡ ደርብዮምና ሕጂ እቲ ምድር ባይ ዝብሎ ዘለኹ እንታይ እዩ እቲ 57 ክፍልታት ሰብ መሊኡ ኣብ ደገ እውን ውሑት ሰብ ዘይኮነ ኣብቲ ደገ ጠጠው ኢልና ኣብ ገዛ ክእትውና እዮም እናበልና ኣብኡ እዮም ደርብዮምና ኣብኡ ይኹም ኣብ ዘለካዮ ኣብ ዘለካ

0: ዮ ተባሂሉ ኣብኡ ኮፍ ኢልና ንነዊሕ እዋን ቀትሪ ብፀሓይ ብማይ ብገለ ኣብ ዝባና እንዳወቀ ኣብ ዝባና ብዘይገለ ክዳን ብዘይገለ ክሳያት ኢና ሓሊፍናዮ። ኤርትራውያን ኣብኡ ቅድሜና ብተፈላለየ ኩነታት ተኣሲሮም ነበሩ። ብፍላይ ብሃገር ኮይኑ ገለ ናይ ጀባ ገለ ናይ ህዝባዊ ግንባር ኣዋህዮታት ክሰርሑ ፀኒሖም ተኣስሩ ፀኒሖም። እዚኦም ካብቲ ቀዳማይቲ ግዜ ዝመፀና ኣላ ንውግኣትና ዝኸውን ጥጡሕ ክኸውን ዝኽእል መደቀሲ በቲ ደረጃ ናይቲ ቤት ማእሰርቲ ምግቢ ካልእ ነገራትን ዘድልየና ከቀባብሉና ጀሚሮም። ለዚ ከምዚ ኢልና ኢና ጀሚርና ኣብ መወዳእታ እቲ ማእሰርቲ ክነውሕ ኣብኡ ምብላይና ባሕደውን ክቆስሉና ምዃኖም ስለነበረት እምነት እንታይ እዩ ተገይሩ በዓልና ኤርትራውያን ዝኾነ ኤርትራዊ ምሩኽ ኣሎ ተባሂሉ ምስ ሰምዐ ሰንበት ሰንበት ሰብ እንዳመፀ ሶኒየ ሰሉስ ብውሽጢ እንዳለኣኸ ኣብኡ ባዕልና ብጎማተ እንዳሰሪሕና ቁርብ ከፅለና ዝኽእል ነገር ክሳብ ገዛ ዝምድቡና ዓመትን 8 ወርሕን ክሳብ 2 ዓመት ኣብ ደገ በብቁሩብ እንዳኣተ ናብቲ ገዛ ኢና ሰፊርና። ብፍላይ ከዓ ካብ ደገ ተወሰኺ ሓበሬታ ምስ መፀና ንሕና ኣብ ረህብ እምነትን ኢንጂነር ኦባ ሚካኤል ሃይሉ ንጉሴ ዘለውዋ ላይን ምስ ኣርክብ ክንገብር ወሲኑ ኣብርሃም ኦባ ሚካኤል። ምክንያቱ እንታይ እዩ ነይሩ? ኣብኡ ዝፀንሑ ካልኦት ኤርትራውያን ውድባትን ካልኦትን በብናቶም ርክባት ነይሩ እዩ። ሕጂ ንሕና ክሳዕ ነፅንዕ ገሌልና ብደገ ግን ነዚኣ ምስዚኣ ክትራኸቡ ዝብል መልእኽቲ ከዓ ምስ መፀና እዚ እንታይ ማለት እዩ? ብደገ ዘለዉ ውድባት ካብ ቅድም ዝፈልጡና ዝነበሩ ሰባት ሓቲቶም ንኣብነት ብወገነይ ሓፍተይ ኣስቴር ፈቓዱ ነይራ። ሓፍተይ ኣስቴር ፈቓዱ ጴጥሮስ መለስ ኣንቶይ ኣብ ተወሳይ ዘዘንተኩልካ ምሳይ ተኣሲሩ ነበረ በዓል ቢሮክራሲ ዝመፅሓፉ ተፃሒፉ ዘሎ ሕጂ እቲ ርክባት እሳቶም ውድቦ ስለነበሩ ተክኤቤነ ካልኦትን ዝፈልጡና ስለነበሩ እቲ ርክባት ብከምዚ ይኹን ተባሂሉ መፂና ርክባት ቀፂሉ እጂ ንምሕፃር ኢለ ኣብ ውሽጢ ግን ኩሉ ኦርኒክ ናህና እንዳመላእና ንሜዳ ኣላኽ ነሩ። ሕጂ ናህና እንታያ እዚ ቀይኮኮብ ዝበሃል ዘመቻ ዝመፀሉ ነበረ እዋን ኣብ ውሽጢ ኮይኖም ዝሰርሑ ነበሩ ኣዲስ ኣበባን ኣስመራን ኮይኖም ዝሰርሑ ነበሩ ውፆት ብፍላይ ተጠርጠሩ ሰባት ከምዞም በዓል ቢሮክራሲ ገብሪ ሂወት ጉራዕራ ዝበሃል ገለ ካብኣቶም በዓል ጂሚ ምስ በዓል በብቁሩብ ክፍለጥ ጀሚሩ ክእሰሩ ከዓ ጀሚሮም ኣብ ማእከላዊ እዚ ኩነታት ዝከይድ ከሎ ሕጂ ኣብርሀ ብእምነትን ክብሪ ኣብ ሎየርን ካልኦትን ዝፅውዑ ቀዲሞም
1: ብዛዕባ እቲ እስኻን ኪዳነ ገብረ ሚካኤል ንፍሉይ መርመራ ዝተፀዋዕ ክምሉም ከ
0: ሕጂ ሓንቲ ናትና መፀውዒ ናትና ሕጂ ንሕና ዋላ ትርክብ ንግበሮ ቀንዲ እቲ ስነ ፅባቀ ናይ ፅሕፈት ዝነበሮ ሙሉጌታ ግርማፅን ሳፔቶ ዩ ኦርኒክ ፅሕፍ ብሳፔቶ ጌርና ንደገ ዘውፃእ ከዓ ዝተፈላለዩ ሰባት ኣውፅልና ማለት እዩ ይለኣኽ ለዚ እቲ መስመር ብጉቡ እዩ ዝኸይድ ነይሩ። ንዓይኒ ኪዳነ ናብ ሓዊሶምና ማለት እዩ ኪዳነ ገብረ ሚካኤል ካልኣይ ከይዱ ኣብኡ ገለ 3 ዓመት ድዩ 2 ዓመትን ገለ ንፀኒሕና ኣብ ማእከላዊ ዝበሃል ቤት ፅሕፈት ብስርዓት ከም እንደገና መርመራ እንደገና ኣብ ደርጊ ፅሕፈት ቤት ዝበሃል ኣብቲ ቤተ መንግስቲ መንግስቱ ዝቕመጦ ማለት እዩ 4 ክፍሊ ዘለዎ ቤት ማእሰርቲ ኣብኡ እውን ዓመትን ገለን ጌርና መርመራ ካይዶም እቲ ውፅኢት ናይቲ መርመራ ነቶም ናይ ሓቂ ጀጋን ውፅኦትና መወዳእታ ፍርዲ ሞት ተዋሂቡ ንዓና ከም ምሩኻት ስለ ዝኾንኩም ናትኩም ክፀንሕ ተባሂልና ተሪፍና በዓል ቢሮክራሲ መኒሓትብሎ ዛንዛራ እዚ ሻምበል መብራህቱ 8 ዝኾኑ ብምልኦም ተቐቲሎም
1: ራይ ጂሚ እስኪ ካብ ሙሉእ ሽምካ ጀሚርካ ኣበየ

0: ናይ እዋነ ኸተወዲብካ ኣብ ልዕሊኻን ብፆትካን እንታይ ኣጋጠመ? እቲ ዝነበረ ፅንዓትከ ከመይ ነበረ?
1: ኣነ ገብረ ሚካኤል እስጢፋኖስ ይበሃል። ብ1974 ተወዲበ ኣብ ጎንደር ሕጂ 1975 መላእኩ ዝበሃል ኣብ ጎንደር ሓያል ኣሸጋሪ መላእክ ተፈራ ዝበሃል ኤርትራውያን ሃደን ስለ ዝነበረ ምክንያት ገይረ ንኣዲስ ኣበባ ከም ዝቕየር ገይረ ኣዲስ ኣበባ ተቐይረ እቲ ውዳበ ስራሕ ቀፂሎ ዮ መመር እየ ሕጂ ኣብ ጎንደር ከለና ኣብ ኮሌጅ ከለና እቲ ርሱን ናይ ቃልሲ ሃዋህው ነይሩ ግን እቲ ስምዒት ጥራሕ እዩ ነይሩ እምበሪ ኣብ መስርዕ ኣይኣተኹን ናብ ተምሃራይ ኮሌጅ ከለኹ ብኣዲስ ኣበባ ኣብ ጎንደር ምስከትኩ ግን ነጋሲ ኣስገቶም ዝበሃል እዩ ኢንጂነር ኮይኑ ኣብኡ ኣብ ጎንደር ሰርሕ ነይሩ ኣብ መስርዕ ዘእተወኒ ነጋሲ ኣስገቶም እዩ ዝበሃል ኣዲስ ኣበባ ተሰዊ እዩ ኣብኡ ንክንበፂሕ እንዲና ሕጂ ኣርኣያ ጥሓይ ረኣያ እዩ መፅኡና ዝብለካ ዘለኹ ምሳይ ክልተ ወርሒ ፀኒሑ ብለካ ኣለኹ ሽ ቢሮክራሲ ረኪብዎም ነይሩ ነቶም ካልኦት ኣይራኸበናን ግን ፀሓይ ረኣያ ምስ መፅ ሕጂ ከም ንራኸብ ገይሮምና ተራኺብና ብሓንሳእ ተኣኪብና ኣርባዕተ ሰባት ኢና ተኣኪብና ኣነ ገብረ ሚካኤል እስጢፋኖስ ተኪኤ በየነ ስውእ ተኪኤ በየነ ናይ ባንኪ ሓላፊ ዝነበረ ብዙ ስውእ እቲ ፅጌ ሃብተ ማርያም ደቂ ኣንስትዮ ወኪላ ሓንዲ ብርሃን ኪዳነ ዝበሃል ሕጂ ኣርባዕተና ጠርነፍቲ ኣካላት ኮይና ነቶም ዝተኣስሩን ዝተቐትሉን ብፆትና ኣብ ክንደኦም ወኪልና ሕጂ እቶም ንሶም ዝጥርንፍዎ ዝነበሩ ናቶም ስራሕ ንርከብ ሕጂ ተረኪብና ንሕና ተረኪብና ክንሰርሕ ንጅምር ምሳና ክተሓባበሩ ከዓኒ ክልተ ውፍያት ተጋደልቲ ካብ ኣስመራ ይለኣኹልና ካብ ሜዳ ይለኣኹ ንሳቶም ከዓ ገብሩ ተስፋ ጋብርን ገብሪ ሂወት ተኸለን እዮም እየ ብዕላይ ወራዕራዕ ኢና ንዕብሎ ንሕና ከዓ ሕጂ ምስኦም ኮይና ኣክቲቭ ፅቡቅ ኣንቀሳቂስናዮ ነቲ ዝነበረ ስራሕ ክጠፍእ ኣይከኣለን ኣንቀሳቂስናዮ ክንሰርሕ ጀሚርና ናዕ ሰራሕና ከለና ኣጋጣሚ ናይ ማእሰርቲ ንዓና እውን ኣጋጢሙና ማለት እዩ እ ኣብቲ ሽግር ናይ ማእሰርቲ ንድሕሪ ብቐጥታ ክንኣቱ ኮይና ኣብ ማእሰርቲ ንዓይን ተኣሰርና ሓሙሽተ ኢና ቶም መጀመርያ ዝተኣሰርና ንሕና ኣነን ገብሩ ተስፋጋርን ካልኦት ከዓ መኮንን ወልዳይ ደበሳይ መሓሪ ኣብ ወርቂ ተወልደ ዝበሃል ከዓ ሰሙዮም እየ ሓሙሽተ ኢና ንሕና ኣገብሩ ምሳይ ነይሩ ኣብ ገዛ እታ ቤት ፅሕፈት እያ ነራ እታ ገዛይ ከም ዝበልኩካ ንዓይን ንገብሩን ብርቱዕ መግረፊ ማለት እትኦም ኣይፈልጡን እዮም ኢሎም ናና ከም ቤት ሕፈት ስለ ዝሓሰብዎ እዚ ተጋዳላይ እዩ ከዓ ተባሂሉ ፈሊጦም ስለ ዝነበሩ ገብሩ ውፉይ ተጋዳላይ ምኳኑ ኣትዩ ምሳይ ከዓ ይነብር ስለ ዝነበረ ንክልቴና ሰብ ኣምፅ እዩ እቲ ቀንዲ መጀመርያ ብሓልቶም ተኣትዮም ዘለዉ እቶም ኣባላት ኣብዚ ዓዲ ዝንቀሳቀሱ ዘሎ ኩሎም ኣምፅዎም እዩ እቲ መልእኽቲ ኣብ ሰይፍ ተዓብዩ ሓቢኡ ስለ ዝነበረ ክሳዕ ዝረኽብዎ ኣይንፈልጥን ሬዚስት ስለ ዝገበርና ብርቱዕ ማግረፍቲ እዩ እዚ ብክስታይ ብቓላት ክትገልፆ እውን ከቢድ እዩ ኣጋርና ፅፋርና ኩሉ ወፂኡ መግረፍቲ ድሓር ብተሸኪሞም ዘብፅሑና ክንምርመር እውን ካብኡ ቁርብ ሒዘ ክስታይ ኮይኑ ምስ ተባሃለ ከዓኒ ካልእ መግረፍቲ ከምዚ ነዚ ኣሲሮም ኢትካ በዚ በትሪ ኣትዮም ነቲ በትሪ ንላዕሊ ይስሕብዎ ኣብ ማእከላዊ ዝበሃል ቤት ማእሰርቲ መመርመሪ ቦታ እዩ ኣብኡ ሕጂ ሰው ኢሎምና ኣነን ሚኪኤል ሃይለ ዝበሃል ሳይግረፍ ነይሩ እታ መግረፍቲ ሕጂ ሚኪኤል ሃይለ እዩ ዝበሃል ካብ ወንጂ ቀዲሙ ነይሩ ካብ ወንጂ ንሜዳ ኣትዩ እጂ ነዚ ከምኡ ሰቂሎሞ እዚ ትካይ ዝምጠስ ሕጂ ኣነ ሰውነተይ 49 ኪሎ እየ ነይረ ሰውነተይ ፈንኩሽ ስለዝኾነ ክፃወሮ ክኢሉ ነቲ ሚዛነይ ንሱ ሄቢ ባልኪ እዩ ነይሩ ከቢድ እዩ ነይሩ ንሱ ኣብኣ ሞይቱ ቀጥቂጦም መርሚሮም ከዓኒ ካባና ከውፅዎ ዝኽእሉ ኣይነበረን እዚኦም ገና ዘውፅዎ ኣለዎም ኢሎም ኮፋቢሎምና ነይሮም ሽዱሽተ ወርሒ ኣቢልና ምስፀናሕና ንዓለም በቃኝ ኣውሪዶምና ሽዑ እንተኾነ መዓስዮም ዝቐትሉና እምበር ክፈትሑን እዮም ዝብል እምነት ኣይነበረና ንሕና ናይ ሞት እዩ ነይሩቲ ናና ብናቶም ኣረኣያ እቲ ንሕና ዝገብሮ ዝነበርና ናይ ሞት ፍርዲ እዩ ነይሩ ማለት እዩ ዓለም በቃኝ ዳ እቶም ምሩኻት ኩሎም ኣብኡ ፀኒሖምና ምሩኻት ፀኒሖም እቲ ምስ በልና በዓል ሰሎሙን በዓል ኪዳን እዮም ተቐቢሎምና ፅቡቅ ገይሮም ፈልጡና ቀዲሞም ብዛዕባና ተረዲእዎም ስለ ዝነበረ ተቐቢሎምና ሞራልና ሓፊሉ ዳሓር ካብቲ ዓለም በቃኝ ምስ ወፃእና እውን ኣብቲ ፍርደኛ ሰዲዶምና ኣብኡ ኮይና እውን ምስኦም ቀልጣ ድርክብና ምስኦም እዩ ነይሩ ምሩኻት ክንደይ ከም ዝነበርኩም ዩኖ ቤተር ኣነቲ ኩሉ ዲተይልስ ምስኦም ግን ፅቡቅ ርክብ እዩ ነይሩና ዋላ ቅድም ከይተኣሰርና ከለና እውን እቶም ልዕልና ዝነበሩ ምስ ተኣስሩ ምስ ደቂ ኣንስትዮ ብሕልፊ እዚ ናይ ደቂ ኣንስትዮ ነሰሳሪ መድሃኒት ይኹን ዘድሊ ነገራት ነእቱ ነርና ኢና እቲ ኣብኡ ክርከብ ዘይክእል ናይዞም ፍሉያት ሕሙማት ከም በዓል ተኸስተ ኣዝዩ እቲ መድሃኒት ከቕርብሎም ስለ ዘይከኣሉ ክሕክሞም ስለ ዘይከኣሉ ከም ሓላፍነት ተሸክሞም እቲ ደርጊ እቲ መውጋእቶም ከዓ ኣዝዩ ከቢድ ስለ ዝነበረ ምርቱዕ ስለ ዝነበረ ንዕኡ ዝኸውን ናይ ሕክምና ኢትዮጵያ እውን ነይርዎ ምኾኑ ኣይፈልጥን ንሕና ግን ካብ ወፃኢ ነምፅኦ ነርና ጴጥሮስ እምባየ ፓይለት ኮፓይለት እዩ ነይሩ በዓል ጴጥሮስ እምባየ እናተጠቐምና መድሃኒት ካብ ደገ ከም ዝመፅእ ጌርና እቲ መድሃኒት ከም ዝኣቱ ይግበር ነይሩ እዩ ሕልፊ በዓል ክፍለ የሱስ ሽዑ ኣይተኣስሩ ነይሮም ንሕና ኣብኡ ከለና ንበዓል ክፍለ የሱስ ሓበሬታ ንህቦም ምስም ቢሮክራሲ እውን ምስኦም እናተረዳደአ ዘድሊ የእትዉ ነይሮም ማለት እዩ ኣብ ውሽጡ ከለና እውን ሓበሬታ እናሃብና እዮም ምስም የምፁ ነይሮም ምስም እናተረዳዳእና ኢና ዘንገብር ነርና ማለት እዩ ካልኣይ ነቶም ፍሉይ ሕክምና ፍሉይ መድሃኒት እቲ ኣብ ከተማ ዝርከብ መድሃኒት ሰብ ማንም በፃሓይ እውን ከይዱ ከምፀሓሎም ይኽእል እዩ እቲ ኣብኡ ክርከብ ዘይክእል ናይዞም ፍሉያት ሕሙማት ከም በዓል ተኸስተ ኣዝዩ እቲ መድሃኒት ከቕርብሎም ስለ ዘይከኣሉ ክሕክሞም ስለ ዘይከኣሉ ከም ሓላፍነት ተሸክሞም እቲ ደርጊ እቲ መውጋእቶም ከዓ ኣዝዩ ከቢድ ስለ ዝነበረ ምርቱዕ ስለ ዝነበረ ንዕኡ ዝኸውን ናይ ሕክምና ኢትዮጵያ እውን ነይርዎ ምኾኑ ኣይፈልጥን ንሕና ግን ካብ ወፃኢ ነምፅኦ ነርና ጴጥሮስ እምባየ ፓይለት ኮፓይለት እዩ ነይሩ በዓል ጴጥሮስ እምባየ እናተጠቐምና መድሃኒት ካብ ደገ ከም ዝመፅእ ጌርና እቲ መድሃኒት ከም ዝኣቱ ይግበር ነይሩ እዩ ሕልፊ በዓል ክፍለ የሱስ ሽዑ ኣይተኣስሩ ነይሮም ንሕና ኣብኡ ከለና ንበዓል ክፍለ የሱስ ሓበሬታ ንህቦም ምስም ቢሮክራሲ እውን ምስኦም እናተረዳደአ ዘድሊ የእትዉ ነይሮም ማለት እዩ ኣብ ውሽጡ ከለና እውን ሓበሬታ እናሃብና እዮም ም የምፁ ነይሮም ምስም እናተዳዳጣዕና ኢና ዘንገብር ነርና ማለት እዩ ናህና ክልተ ግዜ እቲ ማእሰርቲ ከመይዩ መጀመርያ ንሕና ተኣሲርና ተመርሚርና ተቐጥቂጥና ክረኽቡልና ስለ ዘይረኸቡ ዓለም በቃኛ ኣውሪዶምና ክልተ ዓመት ፀኒሕና ድሕሪ ክልተ ዓመት ከዓ ካልእ ሓድሽ ማእሰርቲ መፅኡ እቶም ሚትን ገለመለን እዮም ሓድሽ ማእሰርቲ ምስ መፀ ንሕና እውን ተኸሲስና መፅ ከይድና ኣነ ገብሩ ሃይሉ ንጉሴ ኣብርሀ ብእምነት ክብሪ ኣቡን ተፀዊዑ ነይሩ እዚኦም እንደገና ካብ ቤት ማእሰርቲ ኢና ተፀዊዕና ከድና ሰሎሙን ፍቓዱ ኪዳነ ገብረ ሚካኤል እውን ካብ ምሩኻት ቤተ መንግስቲ ማእኸላዊ ከማና ኣይኮነን ቤተ መንግስቲ እቲ ዝሓየለ እቲ ዝኸፍአ ምርመራ ኣብ ቤተ መንግስቲ እዩ ስለዚ ንሕና ሕጂ ካብ ቤት ማእሰርቲ ኣብኡ ከድና ኣብኡ እዩ እቲ ካልኣይ ምርመራ ኣብርሀ ብእምነት እውን ኣብኡ እናተመርመረ እዩ ሞይቱ ሕጂ ካብቶም ዝሞቱ ሓደ ከምዚ ዝበልክዎ ቀዲሙ ዝሞተ ርሀ ብእምነት ቅድሚኡ ሓደ ምኬል ሃይለ ዝበሃል ነጊረኩም ነራ እናተመርመረ ከሎ ኣብቲ ቀዳማይ ምርመራ እናተመርመረ ዝሞተ ርኢ ኣለኹ ኣነ ካብኡ ቀፂልካ ካብ መእሰርቲ ነስመራ ውፅኦም ዝቀተልዎም ድማ ቢሮክራሲ ባዕሉ ገብሩ ተስፋ ጋብር ገብሪ ሂወት ተክለ መብራህቱ ኣበበ ዝበሃል ከዓ መብራህቱ ኣበበ ዝሓንቲ ብርቱዕ ሓያል ኢንፋክት ወዚ ግሬትማን መብራህቱ ኣበበ ምስኦም ነይሩ ዝዝክሮም ንሶም እዮም ሕጂ
0: ካብ ቤት ማእሰርቲ ክንፍታሕ ኢና።

0: ህዝቢ ግምት ነይርኩም ዶ?
1: ተስፋ ኣይኮነን ነይሩና። ናይ መንግስቲ ኢትዮጵያ ወይ ከዓ ናይ ደርግ ምውዳቅ ግን መዓልታዊ ንከታተሎ ነርና። ስለምንታይ ሓንቲ ኣብ 27 በዓል ያቆብ ዝነበረቶም ራድዮ ነይራህና ድምፂ ሓፋሽ መዓልታዊ ንከታተል ካልእ ናይ ዓለም ክስያቱ ንሰምዕ ካልኣይቲ ብ51 ምስ በዓል ሰሎሙን ነበረት ራድዮ ነይራህና ከምኡ ከዓ ሓሊፈን ነይረን። እዚ ብወግዒ ካብ ሜዳ ዝመፅእ ዝነበረ ማዕበል ምስኡ ናይ ወያነ እውን ምሳና ኣባላት ስለ ዝነበሩ ኩሉ እንዳ ናበይ ገፁ መፅእ ከም ዘሎ ትውግእ ስለ ዝፈለጥና እቲ ናይ መወዳእታ ወይ ክንመውት ኢና ወይ ክንወፅ ኢና ዝብል ተስፋ ሽዑ ይመፅ ማለት ሲ እቲ ሞት ኩሉ ግዜ እዩ ነይሩ። እቲ ስዕረት ናይ ኢትዮጵያ እንዳቀረበ ምስ መፀ ግን በቃ ማፓ ንፂፍና ብስርዓት ሲ በዚ እንድሕር ኮይኑ ከምዚ ከምዚ እስትራቴጂ ውግእ ትሕንፅፅ ከምኡ ልክ እንዳረኣና ኢና ትውግእ ክሳኸዱ ብዝኾነ እታ ናይ መወዳእቲ መዓልቲ እቲ ውግእ እንዳቀልጠፎ ምስ መፀ ወረወረ ኢትዮጵያ ሰራዊቱ ፈርስ ከም ዘሎ ኣብ ደገ ካላሽናት ብቕራሽ ሸጥ ከም ዘሎ ሽዑ ንተኣኻኸቢ ኢና እቲ ውድብ ንውዳቤ ስለ ዝነበረና እሞ ሕጂ ክቐትሉና እዮም ሕጂ ንድሕሪ ናብ ምቕታል ገጾም ዝኾኑ ኮይኖም ተጣፊ ኢና ዝሰረፈ ክተርፍ ወይቲ እምዳድ ናይ እንዳ ፖሊስ ነይሮዎም ኣው ንሱ ቅሩብ መፅናዕቲ ገይርና ኣሎ ነርና።
0: እታ ዝወፅኹምላ ህሞትከ ከመይ ነበረት?
1: ኣብኡ ኢንዳስትሪ ነይሩ ከምዚ ህብረት ሱቅ ዝበሃል ናይ እሱራት ኣቑሑ ዝመፆ ነይሩ ንዕኡ በቦንቂርካ ተኽስን በበ ሰሴርካ ሽዑ ምውፃእ ኮይኑ ብሙሉእ ኤርትራዊ ከዓ ኣብ ኣፍ ደገ ፀኒሑ ዝኾነ ምሩኽ ዝበሃል 5-4 እንዳሓዘ ብማኪና ከድና እቲ ሽዑ ንወፀሉ ነበርና ኣስመራ ክትተሓዝ ከለና ኣብቲ ኣለም በቃኝ ውሽጢ ኣለና ኣዲስ ኣበባ ቅድሚ ምትሓዘ ሓንቲ መዓልቲ ቤት ማእሰርቲ ፈሪሱ እታ ዝወፃእና ኣላ ምሸት ሙሉእ ለይቲ ውግእ ሓዲሩ ኣዲስ ኣበባ ነፃ ኮይኑ

ኣብ ዓለም ካብ ዝተኻየዱ ሓርነታውያን ምንቅስቓሳት ኣብ እንግድዓ ህዝቢ ገጠር ተወጢሖም ይዕወቱ ኸም ዝነበሩ ታሪኽ መስኪርዎ ዝነብር ሓቂ እዩ። ህዝባዊ ግንባር ሓርነት ኤርትራ መሪሑ ዝዕወቶ ሰውራ ኤርትራ እውን ዓንዲ ሕቑኡ ህዝቢ ገጠር እዩ ነይሩ። ተጋደልቲ ጋሻ ቐትርን ጋሻ ለይትን ኮይኖም ኣብ ዓድታትን ህዝብን ገጠር ብቐጻሊ እንተዘይበልዑን እንተዘይሰትዩን እቲ ህዝቢ ብጉልበቱ ኣእዱጉ ናባቕሉን ጢኢትን ቦምባን እንተዘየቐብል ዕጫ ናይቲ ውድብ እንታይ ምኾነ?

መንስያት ናጽነት ድሕርቲ ኣብ ድፍዓት ናቕፋን ታሪኻዊ ቅርስታትን ናቕፋ ዝገበርዎ ናይ ክልተ መዓልታት ታሪኽን ሓላፍነትን ናይ ምውራስ ጉዕዞ ናብቲ ህዝባዊ ግንባር ሓርነት ኤርትራ ደጀኑ ዝነበረ ከባቢታት ሳሕል ክበጽሑ ተበጊሶም ኣለዉ። ብዝተዋህብኦም ክልተ ሄሊኮፕተራት ድማ ሰፈራያታትና ክንበጽሕ ብኣካል ድማ ምስቲ ጽንዓቶም ክንራኸብን ነቲ ንሶም ዝጀመርዎ ዓብዛንታ ክንቅጽልን ኢሎም እነውነቕ ኢሎም ብርግጽ መንእስያት ዝሃገር ብዅልዮም ወሪሶም

እዚ ብልዕሊኡ ዝበሩ ዘለዉ ጎቦታት ስንጭሮታትን ሩባታትን ሎሚ ናጽነት ተረኺቡ ጸሚይዎሎ እምበር ብፋጻ ጠያይትን ሂምታ መዳፋዓትን ዕረፍቲ ዘይነበሮ ኸባቢ እዩ። ብውሽጢ ልቦም ምስ ነፍሲ ወከፍ ዝርእይዎ ዘለዉ ቦታ ይዕልሉ ኣለዉ። ብልቦም ምስቶም ኣብዚ ንዓመታት ዝተቐመጡን ኣብዚ ንኽትነብሮ ዘሸግር ጎቦታት መዓልታዊ ዕማም ሰውራ ዝፍጽሙ ዝነበሩ በቲ ሽዑ እዋን መዛንኦም ዝነበሩ መንእሰያት ተራኺቦም ኣለዉ። ቅርጺ መሬት ሃገሮም እናድነቑ ንውሽጢ ሳሕል ገጾም ይበሩ ኣለዉ።

ኣብ ጂኦግራፍ ኤርትራ ንምክልኻል ብዘለዎ ምችው ቅርፂ መሬትን ምስ ባሕርን ሱዳንን ብዘለዎ ናይ ምድዋብ ብልጫን ሳሕል ህዝባዊ ግንባር ሓርነት ኤርትራ ደጀኑ ክገብሮ ዝሓረዮ እስትራተጂያዊ ቦታ እዩ። እቲ ያብኡ ዝነብር ህዝቢ መብዛሕትኡ ኣብ መጓሰ

ዘይታ ዝተሰርሐሉ ሳሕል እቲ ምስተጋደልቲ ደቁ ታሪኽ ዝሰርሐን ንሰውራ ዝሓቖፈን ህዝቢ ኸዓ ህዝቢ ሳሕል ኮይኑ ሎሚ ድሕሪ 28 ዓመታት ናጽነት ኣብ ህዝቢ ሳሕል ሰውረት ማለት ሰውራት ትብል ቃል ብናፍቖትን ብምድንፋቕን እያ እትለዓል።

ድሕሪ ናይ ደቓይቕ በረራ ተሳተፍቲ ሰነዳዊ ፊልም እቲ ዓብዛንታ ዝኾኑ መንእሰያት ናጽነት ኣብ ድሪት ንእዞቦ ኣዶባሓ ኣብቲ ብመስከረም 1986 ጽምብል ብሩራዊ ኢዮቤልዩ ምጅማር ሰውራ ኤርትራ ዝተኻየደሉን ናይ ህዝባዊ ግንባር ሓርነት ኤርትራ ማእከል ዕቃበን ጽገናን ኣጽዋር ዝነበረ ብእንዳ ኤምዳድ ዝፍለጥ ኣሃዱ ዝነበሮ ቦታ በጺሖም ኣለዉ። እቲ ታሪኽ ዝሰርሐ ህዝቢ ነቶም ብኣካል ክበጽሕዎን ትርክታ ልቡ ኽሰምዑን ዝመጽዎ መንእሰያት ብሓጐስ እዩ ተቐቢልዎም። ኣሰናይ ብድሓን መጻእኩም ውላድ ሕርየት፣ ደቂ ናጽነት እንቋዕ ብሰላም መጻእኩም ብምባል ድማ እንሆ ንምቕባሎም ላዕልን ታሕትን ክብል ተራእዩ።

0: እዛ ገረብ ኣብ እዋን ሰውራ ካብ መጥቃዕቲ ነፈርቲ ጸላዊ ማዕቆቢት ተጋደልትን ኣጽዋሮምን ዝነበረት ታሪኻዊት ገረብ ምንባራ እቶም ደቂ ዓዲ የዘንትዉ። ድሕሪ ናጽነት ድማ መላ ዘቤትን ሓቋፊትን ናይዚ ህዝቢ ኾይና ተገልግላላ። እቲ ርክብ ናይ ኣውረስትን ወረስትን ኣብ ትሕቲ እዛ ዓባይ ገረብ ተጀሚሩ። ኣመሓዳሪ ንኡዞባ ኣደቡሓ ኣቶ እድሪስ ዓሊ ንመኽፈትን ምኽንያትን ናይቲ ኣኼባን ከብርህ ከሎ ምስቶም መንእስያት ዝጓዓዝ ዘሎ ገዲም ተጋዳላይ ሓመኖር እድሪስ ድማ ወለዶታት እናተወራረስዮም ዝነብሩ ብዝብል ሓሳብ መእተዊ መደረታት ኣስሚዖም
1: ኣጣም ለሎ ፍዕለን ምን ጃንብ ናይ ሕኩመት ወጃንብ ናይ ጀብሃት እሊ ሸዓብሊ ታሪክ ናይ ንዳል ዶር ላዓላግሉ ዲብል ምጅተማዕ ናይ ሳሕል እነብላዓና እንደቤሎ ግላእ ሓያት ናይኩም ግልህጅክ ማጣም ኣሎ በስ ምስልኩም እባ ታሪክ ደእግሉ ተኣምሮ ውህቶም ለለእምሩ ዝያደት መሳእላት
2: ሎሚ እቶም ኣብ ግዜ ቓልሲ ምሳኹም ዝጋደሉ ዝነበሩ ተጋደልትን ድሕርና ጽነት ዝተወልዱን ዝዓበዩን መንእስያትን ምሳኹም ክራኸቡን ክዛተዩን መጺኦም ኣለዉ። በቲ ንስኹም እትፈልጥዎ ታሪኽ ምሳኹም ክዘራረብ እዮም። ብብዙሕ ወጻኢታት እዮም ኣብዚ በጺሖም ዘለዉ። ናብዚ ንምብጻሕ ንዝገበርዎ ጻዕሪ ብስመይን ብስምኩምን የመስግኖም። እቶም ኣብዚ ሳሕል ንነብር ዝነበርና ህዝብን ተጋደልትን ብጽቡቕ ኢና ንፋለጥ። እዞም ትርእይዎም ዘለኹም መንእስያት ግና ድሕርና ጽነት ዝተወልድ እዮም። ኣብዚ መድረኽ እዚ ድማ በጺሖም ኣለዉ። ታሪኽ ካብቶም ፍጾምቱ ክዝንተ ኸሎ ሓቀኛን ጥዑሙን እዩ ዝኸውን። ስለዚ ሎሚ ኣብዚ ተኣኪብኩም ዘለኹም ብዕድመ ዝሸምገልኩም ኣቦታትን ኣዴታትን ነቲ ዝውዓልኩምሉን እትዝክርዎን ታሪኽ ናብዞም ደቅኹም ክሰጋገር ምእንቲ በቢ እትዝክርዎ ክተዘንትውሎም እላበወኩም። ጽንኢ ኢልኩም ስለ ዝሰማዕኩምኒ ኣመስግን። ዓወት ንሓፋሽ
1: ግላሃሎ ወላህቶም ዝሓድዎምኒ ኢና ከማ ላላት ሓደ ወከማ ግላ ንእምር ተብዓት ዝግባእ ኣንስ ዝግባእ ክልትሻርኮ እትላ ኣካነት እትወስእ ወዲ ብላ ለሰማዕኩን ይህኒ ውህቶም ይሸክረኩም ኣብቶ ግርሒብ ገቢል።
3: ሰላሙ ዓለይኩም ሰብ ሓጠር ወፈራሰ

0: ሰብ ኢማን ወሰባተት ሰብ ምርወት ሰብ ዔጣት ሰውረት እንስኩም ወተባዓትኩም ክፈልየኩም ሚቱ ለሰበብ ለዲብላ ካናም ጤና እሎም ግሱያም ልህለው ወምስልኩም ልህለው እንቱም ሰውረት ኣሰስኩም ዝሉም እንደእብይኩም እስትዕማር እንደእብይኩም ቃሊ ውላትኩም ፍላም ከብደትኩም
1: ሰላም ከመይ ትኾኑ ህዝቢ እምነትን ጅግንነትን ህዝቢ ሓበንን ጽንዓትን ዓንዲ ሕቆ ሰውራ ኣንስታይኩም ተባዕታይኩም ከመይ ትኾኑ ሎሚ ኣምፂእና ዘሎ መደብ እዞም ትርእይዎም ዘለኹ መንእሰያት ምሳኹም ንምርኻብ እዩ ንስኹም መግዛእቲ ንምልጋስ እቲ ክቡር ፍረ ማህፀንኩም ዝኾነ ውላድኩም ብምሃብ ንስለ ናጽነትን ረሃዋን እዚ ሃገር ሰውራ ዝጀመርኩም ህዝቢ ኢኹም ንስኹም ባርነት ኣይንደልን እምብን መግዛእቲ ኢልኩም መስዋእቲ ዝመረፅኩም ህዝቢ ኢኹም ከም ህዝቢ ኤርትራ ዝበለ ህዝቢ የለን ደሙ ብሓንቲ ልቢ ዝጭንጓዕ ህዝቢ እዩ ከምኡ ስለ ዝኾነ እዩ ነቲ ዝጀመርኩሞ ሰውራ ኣብ ዓወት ዘብጻሕኩሞ ንስኹም እኮ ምግቢ ኮንኩም ማይ ኮንኩም ጉልበት ኮንኩም ነቲ ሰውራ ኣብ ዝብጻሕ ዘብጻሕኩም ህዝቢ ኢኹም ሳላኹም ሳላ ደቅኹምን ሳላ ፈጣርን ድማ እቲ ሰውራ ተዓዊቱ ንስኹም ትማሊ ብረት ዓጢቕኩም ዝመከትኩም ሎም ድማ ብረት ዓጢቕኩም ሃገር ትሕልው ዘለኹም ህዝቢ ኢኹም ንሕና ከም ህዝቢ ሒደት ከለና ብዙሓት ጽጉማት ከለና ዕሩፋት ኮይንና ዝንብረና እምነትን ጽንዓትን እንውንን ህዝቢ ኢና እቶም ነዚ ዝፈልጡ ጸላእትና ጉረባብትና እውን ደሚርካ ናጽነት ምስ ረኸብና እውን ኣይቕሰኑናን የግዳስ ሕጂ እውን ክቡር ዋጋ ኸፊልና ሃገር ውሕስቲ ጌርናይ ኣሎና እቶም ካባኹም ሕድሪ ዝተቐበሉ ምዑታት ደቅኹም ሳላ ዝመከቱ ሎሚ ኣብ ዓለም እቲ ኰሪዑ ዝነብር ዘሎ ህዝቢ ኤርትራዊ ጥራዩ ሳላ ፈጣርን ሳላ ህዝብናን ኣብዚ በጺሕና ኣሎና ሎሚ እምበኣር ብኣጋጣሚ መበል 25 ዓመት ብሩራዊ ኢዮቤልዩ ምምስራት መሰልጠኒ ማእከል ሃገራዊ ኣገልግሎት ሳዋ እቲ ዓብዪ ዛንታ ብዝብል ኣርእስቲ ዝዳለ ዘሎ ሰነዳዊ ፊልም እዞም ዝወርሱና ዘለዉ ንሓለዋን ልምዓትን እዚ ሃገር ተዓጢቖም ዘለዉ መንእሰያት ካባኹም ታሪኾም ክፈልጡ እዮም መጺኦም ዘለዉ ወለዶታት እናተወራረሰ እዩ ዝነብር እሞ ንሶም ካባኹም ደቆም ከዓ ካብኦም ክወርሱ ምእንቲ ከተወርስዎም መጺኦም ኣለዉ
0: ቀደመላ ሓላፋያ ሓኮ ይለእምር ወእደል ሃላታ ይለእምር ጋጥቃዳማ ሓተ ይለእምር ወገበይ በዳኹ ጣብጣብ ሃለቶ ንዛልክ ኣንስኩም ወተባዓትኩም ሌሎት ኣእምሮ ልትብሎ እግሊ ዳግሞ ምስልኩም እግሊ ኣእምሮ ምንኩም ሚተ ለመስኡልየ ለእደት ሓምውሎምታ ወታሪክ ክና ዓላ ወታሪክ ክና ሓልፋ ኣደመ ክነውደው ውላጄ ወደመ ክነትተሓደ ምንኩም ተረዶ ጎብርኩም ህሌና ቀደምላ ታሪክና ብለ ገይሳዕላ እግልቲ ይበሎ ልብኩም ከልሕድ እንደከሰትኩም እግልቲ ዳግሞ ግለፍልምናፍዖም ወደ ሓንኩም ግያየትላ ሓጨራ

0: ምዞም መንእሰያት ተጓዒዙ ዘሎ ፍናን ኣብርሃም ኣብ 1984 ናብ ሳሕል እዩ ተወሊዱ። ኣብ ሳሕል ምውላዱ ድማ ፍናን ይስምዖ። ናብ ዓዱ ብምምፅኡን ምስቶም ዘዕበይዎ ህዝብን ምስቲ ፍሑኽ ዝበለሉ ሓመድን ምርኻቡን ሎሚ ድማ ዓብዩን ተማሂሩን ስድሩኡን ታሪኹን ክርኢ ምስ መዘናታቱ ናብቲ መሰረቱ ዝኾነ ሳሕል ምምፅኡ ሕጉስ ምዃኑን ድሕር ምግላጽ
1: ኣነ 1984 ኣብዚ ቦታ እዚ የተወሊደ። ኣብዚ ቦታ እዚ ምስ ህዝቢ ሳሕል ኩሉ ዓይነት መከራ ርየ፣ ኩሉ ዓይነት መከራ። ስለዚ እዚ ከባቢ ወይ ከዓ እዚ ብዚ ዘሎ ሕብረተሰብ ወላድየ እዩ፣ ንዓይ ናይ ደም ወላድየ ማለት እዩ። ሎሚ ድሕሪ 28 ዓመት ናብ ሳሕል ናብቲ መበቆለይ ክመፅእ ከለኹ እሞ ከዓ ከምዚ ኢለ ምስቶም ናይ ብሓቂ ስድራይ ምስቶም ናይ ብሓቂ ወለደይ ታተ ዘበሉኒ እግሪ ዘትከሉኒ ክራኸብ ከለኹ ካብ ውሽጢ ልበይ ፍሉይ ሓጎስ ይስማዓኒ። ከምኡ ስለ ዝኾነ እዚ ህዝቢ እዚ ወይ እዚ ኣብዚ ከባቢ ዘሎ ሕብረተሰብ

ብኩሉ ዓቕሙ ሂወቱ እውን እናኸፈለ ነቲ ሰውራ ኣብ ዝብፃሕ ዘብፅሐ ክሳብ ሕጂ ከዓ ኣብታ መበቀሉ መሬት ዘሎ ህዝቢ እዩ። ሓደ ዓብዪ መምህር ናይ ታሪክ እዩ ንዝመፅእ ወለዶታት ማለት እዩ። ሳሕል ማለት ኤርትራ ማለት እዩ፣ መጻኢት ናይ ኤርትራ ኣነ ኣብዘየ ዝርያ ማለት እዩ። ሎማዓንቲ ከዓ ድሕሪ 28 ዓመት መፅእ ነዚ ሕብረተሰብ እዚ ክሪኦ ከለኹ ኣቀባብላኹም ርኢናዮ ኣዝዩ ዘሕጉስ። ስለዚ ክብረት ሃበለይ ንመጻኢ ብሓንሳብ ኣለና ይቐኒለይ።

0: ኣቤ ትምህርቲ ዋርሳይ ከኣሎ ሳዋ ከም መምህር ኮይኑ ዘገልግል ዘሎ ሓመኖር እውን በቲ ካብ ኣቦታቱ ዝወርሶ ዘሎ ታሪኽ ጅግንነት ከም ዝሕበንን ንሱ እውን ከም ቀጻሊ ናይቲ ዓብ ዛንታ ነቶም ካብ ምሉእ ሃገር ተኣኻኺቦም ኣብ ሳዋ ዝመሃሩ መንእሰያት ኣሕዋቱ ኣርኣያ ንምዃን ካብ ሰብ ታሪኽ ታሪኽ ክሰንቕ ከም ዝመፀን ብኸምዚ ይገልጾ።
1: መድረኽቲ ዋርሳይ ከኣሎ ሳዋ ከም መደረስ ኣናደርስ ክትል ቀርን 21 ኩሉ መረት ምመሓጀት ለ ወሮም ተማዕ ግልጣ ወርጋ ወሮም ኣካን ግልጣ ሃጋ ምገቢ ዕልም ለስተሓጅ እዩ ድራሲ ለስተሓጅ እዩ ካዳነመን ግፋሪኩም ሓደ ሸዓብ ሳሓል ከመማለስ ሰውረት እንዳሓቐፍኩም ሕርት ለምፀኩም ዮም ተጠጥቢራ ደውለት ውታ ብንሃ ደውለት ኣብሕበር እግል ምስል ንሄር መላስተሓደየናላ እትዕልም ውሳቃፈት ግን ፈረር ብድና ኩሉ መታክል ሓልፍ ኣኸን ባፅ ሰበትላ ሕኩመት ደ እለ ዮም ማፃምኩም ፍግሪት ናትት ሕናም ኩሉ ከም ሰልባጥራ ዮም ሕኩመት ደ ኣብ ክሱ ሸዓባ
2: ብመጀመርያ ስመይ መምህር መሓመኑር ይበሃል። ኣብ ሳዋ ቤት ትምህርቲ ዋርሳይ ከኣሎ መምህር እየ። ሓደ ሕብረተሰብ ክዓብን ክምዕብልን እንተ ኮይኑ ትምህርቲ የድልዮ። ህዝቢ ሳሓል ከምቲ ትማሊ ንሰውራ ሓቒፍኩም ናጽነት ዘምጻእኩም ሎሚ ድማ ኣብ ዕብየት እዚ ሃገር ብሓባር ምእንቲ ክንግስግስ ንትምህርትን ባህላዊ ንቕሓትን ዕላማ ጌርና ክንሰርሕላ በወኩም። ሎሚ ኩሉ ማሕለኻታት ናይዚ ሃገር ተወዲዩ ኣሎ። ከም ውፅኢት ኢና ሎሚ መጺእናኩም ዘለና ተጻብኦታትና ተወዲዩ ኣሎ። ስለዚ ኢና ሎሚ እዞም ትርኢና ዘለኹ መንእሰያት ክንርእየኩም በቂዕና ዘለና። ህዝቢ ሳሕል ኩሉ ትፈልጡ ህዝቢ ኢኹም። መምህር ከም ምዃነይ ግና ንዅሎም ንኣይሽቱ ኣሕዋተይ ከተምህርዎምን ብሳዋ ኣቢሎም ክሓልፉን ኣብ ዕብየት እዛ ሃገር ኢድ ክሕውሱን እላበወኩም። ኤርትራ ሓንቲ ሃገር እያ። ብቝፅሪ ኢና 9 ብሄራት ንብሃል እምበር ሓደ ህዝቢ ኢና። ብቝፅሪ ኢና 2 ሃይማኖታት ንብሃል እምበር ሓደ እምነትና ህዝቢ ኢና። ስለዚ ናብ ልምዓት ወፊርና ክንዕወት ዝጽግመና ህዝቢ ይኮነን። ብፍላይ ድማ ህዝቢ ሳሕል ሰብ ገዚፍ ተመክሮ ብምዃንኩም ከም ትማሊ ነዚ መድረኽ እዚ እውን ክትቅልስዎ ተራኹም ዕዘዝ እዩ። ኤርትራ ሃገርናያ ብዘይካና ዝሓምላን ዝግደሰላን የብላን። ነዚ ኣሚንና ዓቢና ንእሽቶናን ብሓድነት ክንሰርሕ ከነልምዓን ክንሕልዋን ሃገር ትጽበየና ኣላ። እዚ ትርእይዎ ዘለኹም ወለዶ ድማ ነቲ ሃገር ዝቐረበተሉ ዕድል ተጠቒሙ ዝዓበየን ዝተምሃረን ኮይኑ ሎሚ ምሳኹም ክራኸብን ክወርስን እዩ መጺእኩም ዘሎ። እንቋዕ ብሰላም ጸናሐኩምና የቕን የለይ
1: ርትሪ ዓድና ምኒናው ኮን ኦሬ ሓሙምባ ወኦሬ ውዳ ቀደሙ ግበር ሓዳና ውሕዳትና እንዳተረድና ክልትና ንውሽና ዋዓብና ስያደት ኣርዳትና ግንዕቐብ ሓተ ግንግባእ ብዝያት ዳኽልና ዓድ ነብር ለና ሸዓብ ኩሉ ሸዓብ ርትሪ ሓቲ እንደጋና ግላል ጠበረና ብናወት ዓሚር ኣኸና ግንብጻሕ እብላ ከንፊና እትፋነይኩም እልጅሊ የኒ እልበክትሊ እንደራክባ ድራሰት ዳትወቐላ ደረጀትና ድረስ እንደባፅሓ ዮመቶም ስልኩም ግልዳ ግብ ማፅላ ኣሰናይ ድሓን ጠንሕኹና ኣና ፍጭረቤል ትላቶም ውሽኹ
3: ና መንእስያት ደቅኹም ኢና ንዓኹም ክንርኢ ንዓኹም ክንበፅሕ መፂና ኣለና። ንሕና ኩላትና እዞም መንእስያት ድሕሪ ናፅነት ዝተወለድና እኳ እንተኾና እቲ ኣበርክቶ ናይዚ ህዝቢ ኣብ ሰብሩኡ ዝገብሮ ዝነበረ ሓገዛት ንፈልጦ ኢና። ሳሕል ክዝከር ከሎ ወይ ህዝቢ ሳሕል ነፍሲ ወከፍ ኤርትራዊ ብሓበን እዩ ዝዝክሮ። ምክንያቱ ከምዚ ኣቐዲሞ ክብለ ፅናሕኩ ታሪክና ስለ ዝኾነ መበቆልና ስለ ዝኾነ ንሳሕል ከም

0: ኣገዳሲ ቦታ ኢና ንፈልጦ ማለት እዩ። ስለዚ ንስኹም ኣቦታትና፣ ንስኹም ታሪክና፣ ንስኹም መንነትና፣ ንሕና ደቁኹም ታሪክና ፈሊጥና ኣለና። ታሪክና ክንወርስ ድልዋት ኢና። ንሕና ከም መንእስያት ከም ሓድሽ ወለዶ መጠን ንዓኹም ከነኽብር ግዴታና እዩ። መሰረትና ስለ ዝኾንኩም ይቐኒለ።
1: ኣቦታትን ኣዴታትን ሳሕል በቲ ኣርእስቲ ኣዝዮም እዮም ተሓጒሶም። ንተጋደልቲ ደቆም ናፊቖም ምህላዎም ኣብ ገጾም ዝንበብ ጽሑፍ ኣሎ። ምስ ደቂ ደቆም ርኻቦም ንነፍሶም ዕድለኛታት ኢና ኢሎም ገሊጾማ። ካብቲ ኣብ እዋን ገድሊ ዝነበረ ሃለኽለኽን መስዋእትን ተገላጊሎም ናጽነትን ደቂ ናጽነትን ምርካቦምን ብታሪኾም ዝኾርዕን ዝሕበንን ክወርሶም ዝመጸ ወለዶ ምርኣዮምን ኣብ ልቦም ሓጐስ ኩዕሎም
2: ሓንመጠኮና ወአልሓምዱልላ ምንዲ ብሰላመትኩም ባጥሓኩና ውሓና ብሰላማትና ጠንሓናኩም ወቃደ መለስ ፍልውሎምኩም ዓነ ወንርእየኩም ንፈታዕን ወአልሓምዱልላ ዓለ ልወማጅሃ ዋነ ልብላ ሓደ በስ ኩለ ተኣመት ለ ተውስየት ቀደም የተኣመት ለ ኩልኩም ኖስኩም ብእተልኩም ሕነ በስ ፍልውላም ዓነ ዲቦ መርኢትኩም ወአልሓምዱልላ ለመርኢት ትርኤና ሓምዱልላ
3: መርሓባ። ንስኹም ብሰላም ብምምጻእኹም ንሕና ድማ ብሰላም ስለ ጸናሕናኩም ንኣምላኽ ንምስግን። ናፊቕናኩም ነርና፣ ክንርእየኩም ንምነ ነርና። እንቋዕ ተረኸብናን ተረኣኣናን። በቲ ምስ ሰውራ ዝነበረና ፍቕሪ ክንርእየኩም ኣዝና ታዊኽና ነርና። ሎሚ ስለ ዝፈጸምኩማ ድማ ንኣምላኽ ንምስግኖ። እዞም ሎሚ ትወርስና ዘለኹም ኣብ እምነትኩም ጽንዑ። ኣብታ ዝጸንሐትኩም እምነት ኣብኣ ጽንዑ። እቶም ቅድሜኹም ዝነበሩ ኣቦታትኩም ሓደ ገባራይ ካብ ዝመውትሲ ኣነ ክመውት እዮም ዝብሉ ነይሮም። እዚ ድማ ብሓቂ እምበር ብሓሶት ኣይኮንኩም ዝብለኩም ዘለኹ። እቶም ተጋደልቲ ኩሎም ይፈትውና ነይሮም። ኣነ ሎሚ ዝላግወኩም ከምቶም ዝፈትውና ዝነበሩ ኣያታትኩም ክትፈትውና፣ ከምታ ነታ መሬት ዘፍቀርዋ ድማ እታ እምነት ክስዕብዋ እላበወኩም። ንዅልኹም እዞም መጺኹም ዘለኹም ኣወዳትኩምን ኣዋልድኩምን ከምቲ ዘልዕሉናን ዝፈትውናን ዝነበሩ ክተልዕሉናን ክትፈትውናን ብነፍስና ንላበወኩም። ብመሬትን ሃገርን ንላበወኩም። ብትምህርቲ ንላበወኩም። እንሻላኽ ከዓ ክተልዕሉናን መሬትኩም ክተልዕሉን እዚኣ ኣብ ቅድሚ ኣምላኽ እላበወኩም።
2: ለዎም ዓለዋትና ወዲበ እርድዮትኩም ኣማነት ለበውኩም እተ እርድየት ለዓለዋ ገሊላ ተርፍዑ ኣነ ትወሰይኩም እንቱም ለማጣም ለይኩም ኣንስኩም ወተባዕትኩም ኩማ ሂቶም እና ራፍዑ ዓለው ወነቅ ለሓሽሙ ዓለው ወነቅ ዓድሩ ዓለው ግልተ ቀድሩና ግልተ ፍተውና እብርሕና ንትፋነይኩም ወባ እርድየት ክባ ወጣን ንትፋነይኩም ወባ ተዕሊም ንትፋነይኩም እንቱም ለይና እንሻ ላ ትራፍዑና ወወጣንኩም ራፍዑ ገና ሕና ትርቢ ኢላ ጣዓልባ መለ
4: መርሓባ ብኩም እንቱም ለመጠኩምና ወሰና ይመጠኩም ወሰና እሊ መጅታ መዓሊዳ ካብና ምን ወክ ጣዊል በርዱ እሊ ነውስ ልምጣና ንፈቴ ወትምጡና ንፈቴ ወ እደ ያ ሰና ይመጠኩምና ኣደኩም ግን ይበለኩም እየን ቃድር ኣይዋ እላ ለእደ መጠኩምናታ አልሐምዱሊላህ ሰና እደህየን ለሰላም ዓበይት ወሰላም ባጣሓና ወሽዕርየት መጠየት ወላዝም ለእርድ ኣዳም እርድ ግልንሰ ኣብ ሓቁ ግልንሰ እንደ ልብል ይኮን ሓጀባ ሴጣማ ግልንሰ ብኢለመንገቢ መይድ ይበ ውልክዕ እላ እደህየ ሮ
5: መርሓባ እንቋዕ መጻእኩምና እንቋዕ ድማ ከምዚ ኢልና ገጽ ንገጽ ተራኸብና። እዚ ምርኻብ እዚ ዝናፍቕናዮን ነዊሕ ዝተመነናየን ብምዃኑ እንቋዕ ደኣ መጻእኹምና እምበር ደንጊኹምና ኣይንብለኩምን ኢና። ወዲ ሰብ ኣሸንኳይዶ ንመሬቱን ንሪሙን ነታ ንእሽቶ ዝውንና ሃገር እንተ ዘይረኺብዋ እኳ ትንፋስ እዩ ዝህበላ። እቲ ንቤቱን ንመሬቱን ዘገልግል ምስጋና ካብ ካልኦት ኣይጽበን እዩ። ንሕና ድማ ግቡእና ኢና ጌርና። ሎሚ እዞም መጺኡኩም ዘለኹም ንእሽቶን ዓበይትን ንሕናን ስለ እዛ ሃገር ኢና ተራኺብና ዘለና። እቲ ትማሊ ነፍሱ ዝበጀዎ ጅግና ነዛ ሎሚ ዘራኸበትና ሃገር እዩ ተበጅዩ። እዚ ህዝቢ በዓል ታሪኽን በዓል መሰልን ክኸውን ኢሉ

0: እዩ ተቓሊሱ። ረሃፁን ዶምን እንተዘያፍሲሱ ታሪኽን መሰልን ካብ ካልኦት ከም ዘይረኽቦ ስለ ዝፈለጠ እዩ ተቓሊሱ። ብምምጻእኩም ኣዝየ ስለ ዝተሓጐስኬ ዘመስግነኩም ዘለኹ። ህዝባዊ ግንባር ሓርነት ኤርትራ እቲ ኣውፂኣቶ ዝነበረት ሃገራዊ ፕሮግራም ዲሞክራስያውን ፍትሓውን እዩ ነይሩ። በዚ ፕሮግራም እዚ እዩ ንህዝቢ ወዲብዎ። እቲ ናጽነትን ሰላምን ዘምጸውን ንስ እዩ። እንግሊዝ ነዚ ሃገር ካብ ጥልያን ምስ ተረከባ ንህዝቢ ኤርትራ ክገልጾ ከሎ ኣብቲ ትሕቲ እምኒ ዝተሓብአት ዕንቅርቢዒት ኢኻ ገዲፍካለይ፣ እዚ ህዝቢ ሓያል ህዝቢ እዩ ብምባል ገሊጽዎ ነይሩ። ህዝቢ ኤርትራ ካብ ቀደም ጀሚሩ ታሪኽ ዘለዎ ህዝቢ እዩ። ሰብ ታሪኹ ክርስዕ የብሉን። ብሕቑናን ብጥሪትናን ደድሕሪ ደቅና እናኸድና ኢና ናብ ናጽነት በጺሕና። ድሕሪ ናጽነት እውን ካብ ጎረባብትና ዝበጽሐና ገበን መዓስ ቀሊል ኮይኑ፣ ግን ከዓ እምነት ጽንዓትን ሓቅን እንተሎ ሽግር ተሰጋራዩ። እቲ በዓል ሓቂ ቦትሩ ትቐጥን እምበር ኣይትስበርንያ። ሓቂ ስለ ዝዓጠቕና ኢና ተዓዊትና ሳሕል ብምልእታ ቦታ ታሪኽ እያ። ናይ ቃልስን ጅግንነትን ሰፈር እያ። ኣናብስ ዝነብርዋን ዝወደቑላን ስፍራ ሓበን እያ።
1: ለእኑ እንሳን ኦር በዓል ናሳሓት ገብ ኩሉ ኣዳም ሓተ ቀይመት ይገብ ኦረ ህየ ኢለ እሙር ዛቱ ክማት ዓልይተ እዩ መጃል ጀርሩ መጃል ነብረ ጀርሩ መጃል ህጅግ ጀርሩ መጃል ትጃረት ጀርሩ ልጀረር ማዕነተ ክሕፍረት ለት ሕፍረት ለ ኢለ እሙር ይበል ላኪን ከልፍየት ወኢማን ወስሙዝ ስብነት ሃኮህሌት በዓላ ሓቅ መራሁት ቃጠን እኒኮ ይትሰበር ብህልመሰል ማዕነተ በዓል ሓቅ ዝበል ህለየካ መራከ መንቃጠንማ ትተነ እኒኮ ይትሰበር እንዶ ትተነ ታሳድል ሓደ እየ ከትትበለስ ከሰኒ ሕና ሰሓብ ሓቃና መን ወክል ቀዳም እተወክል ለዮም ህለየንም ጥትኩም አልሓምዱልላ ምን መፀኩምና ተሪፍ ምን ትሓዱ ሳሕል ተሪኮ ኩሉ ለት ብርሙዱ ሓብዩት ሞተ ውተወስካለ
2: ኣሳናይ ድሓን መጠኩም እግል ትረውና ወግል ትስምዑና ዋሓናማ ሄኒ ዲባ ኣካናት ለናያ ሰውራትና ወዲባ ዋጣዕና ጣዓን ሓምኩም ሰበት ህሌና ብኢማን ኦብስሙድ ሰኒግ እነትከበተኩም ወሰኒግ ትሓድረኩም ዋጅባና እላማይ ጫት ለዲባ ሓንታ ህሌና ሓተ ምና ታሪክ ለበዲር ላዓላ ለየጣኒ ዲባ ሓንተ እስትዕማር ላዓላ ደባባት ኣትሓንተይሃ ዓላ ወጠያራት መላዓላ ዓላ ላኪን እፈድር ረቢ ወፈድላ ቃይላም ለሃምናሆም ዮም ዲብ ሓንተይሃ ብርደት እንንታ
3: ክትርኢናን ክትሰምዑናን እንቋዕ ብድሓን መጻኹም። ንሕና ኸዓ ብእምነትን ብጽንዓትን ኣብ ሰፈር ሰውራን ሃገርን ስለ ጸንሕናኩምን ክንቅበለኩምን ክነእንግደኩምን ግቡእና እዩ። ኣምላኽ መስገን። እዛ ሎሚ ኮፍ ኢልናያ ዘለና ገረብ ትማሊ ታንክታት ሰውራ ዘጽልላላ ታሪኻዊት ገረብ እያ። ቀጺለ ክብሎ ዝለሊ ድማ ብትምህርቲ ብልምዓት ብእምነትን ብጽንዓትን እላብወኩም። እዚኦም እቶም ትማሊ ዝዕወቱና እዮም። እቲ ትማሊ ዝዕወተና ምስጢር፣ እታ ትማሊ ዝዕወተትና ሓድነት፣ እቲ ትማሊ ዝዕወተና ጽንዓትን ነውርሰኩም ኣሎና። ብሓቦ መሬትኩም ክትሕልው፣ ነታ ሓድነት ክትሕልውዋ፣ ብዓቢ ድሌት ክትመሃሩ፣ ንልምዓት ብዅሉ ዓቕምን ጅግንነትን ክትብገሱ እላብወኩም።
2: ዕወትና ብኢማን ወጣዓጋም ፍሉል ኣደማ ለጅየ ለሓይራይ ለጣዓጋም ለበዲር ፍሉል ولا مستير لبدير ستور ولا وحدات لبدير منت اتا اكانا ندا امناها واتا اكانا تا ندا اثبتناها لحيرام قلنا اورسا لحيرام قلنا ارفع حنا دي قدن باعترام هلينا ورسي هيني لا حترف ورسو ارضياتنا قلنا قاب بإيماننا وطعنا قلنا قاب بإيماننا وحداتنا قلنا قاب بإيماننا مدرساتنا قلنا ندرس بإيماننا عمار قلنا عمر بإيماننا وارضياتنا قلنا قاب እኩል ስሙድና ጥሚእ ካልና ሳፍራ ካልና ወኩሉ ሓላት ውትለቀ
4: ቀደመላ ትምጡና ወትስእሉና እንፈጣዕና ንኣብነለ ሰውረት ምስና ነብር ዓለት ወዲኢላ ኣካነት ዓለት ላኪን ሓኮ ጌሰት ምኒና እደገት ምኒና ንብልዓነለ ወሮ ሓኮ ጥሙእ ገቢ ኣው ስፍሩ ይገቢ ላምድማ ጋብኣ መገለመሎ ኢሉ ይርኢ ፈት ንኣብነ ሕና ኣድመው ምኒና ኢጋንሓውና ንብልዓና ላኪን እታ ሓሻ ብሪና ያዕለት ርስዕና ያዕለት እሉ ኩሉ ዓላ ላኪን ዓይና ንወስነ ገለ ርሕና እንሸፍጋ ኣዲ ሰናይ ድሓመጠኩም።
0: ነዞም ታሪክ ህዝብና ክንፈልጥን ህዝብና ክንርእን ኢልኩም መጺኡኩም ዘለኹም ደቅና ለቦዋላትኒ ኣብቲ እዋን ቃልሲ ዝኹሉ ህዝቢ ኣብ ቅድሚ ጥይት ጸላኢ ብጽንዓት ደው ኢሉ

0: እቶም መንእሰያት በቲ ኣብ ውሽጢ ህዝቢ ሳሕል ዝረኸብዎ ዘዅርዕ ታሪኽ ብውሽጦም ሕልንኦም ከም ዝተደርዐ ብቓላት ክገልጽዎ ዘድሊ ነበረን። መንእሰይ ኣሚራል ኣሚን ግና ነታ ከምቶም ኣቦታትኩም ተጋደልቲ ዝፈትውና ዝነበሩ ክትፈትውናን ከተልዕሉናን ሕድሪ ንህበኩም ኣለና ትብል ረዚን መልእኽቲ ዘለዎ ኣለበዋ ከም ዝተቐበልዋ ክትገልጽ ከላ
1: ህዝባዊ ግንባር ክዕወት ዝኽኣሎ ነገር ሓደ ነገር እንታሃልዩ እቲ ህዝቢ ኣብ ጎኑ ስለ ዝነበረ እዩ። ህዝቢ ክንብል ከለና ከዓ ንስኻትኩም ኣቦታትና ኣዴታትና ኣብ ጎኑ ስለ ዝነበርኩም ኢኹም። ደርግ ግፍዕታት ክገብር ከሎ ብቐንዱ ድማ ንህዝቢ ኤርትራ ክኸፋፍሎ ክመፅእ ከሎ ሳላ ንስኻትኩም ፅንዓት ስለ ዝገበርኩም፣ ሳላ ንስኻትኩም ድተወፈኹም፣ ሳላ ናትኩም ሓቦን ጅግንነትን እዩ ኣብዚ ዘለናዮ ናፅነት ክንመፅእ ክኢልና። ናይ መወዳእታ ማማ ስተል ዝበለታ ስኒ ኣብ ግዜ ሰውራ ተጋደልቲ ሓልዮምና፣ ኣብዚ ሕጂ ግዜ እዚ ከዓ ንስኹም ኣይትግደፉና ኢልክናና። ስለዚ ኣነ ይኹን እዞም ኣብዚ ዘለና መንእስያት ብኣና ኣይትሻቀሉ፣ ንዓኹም ኣብ ርእስና ኢና ንሰቕለኩም።

ድሕርዚ ንኣውረስትን ወረስትን ዘራኸበ ኣኼባ ምዝዛሙ ተሳተፍቲ ሰነዳዊ ፊልም ትዓብ ዛንታ ኣብ ዒታሮን ዝርከብ ኣብ እዋን ቃልሲ ማእከል ዕቃበን ጽገና ናጽዋር ዝነበረ ወይ ኤምዳድ ህዝባዊ ግንባር ሓርነት ኤርትራ ዝነበረ ቦታ ክበጽሑ ነቒሎም። እቲ ቐደም ኣዝዩ ጽዑቕ ምንቅስቓስ ተሽከርከርቲ ሰውራ ዝነበሮ መስመር ሂምቦል ሕሽክብ፣ ሂምቦል ናቕፋ ሎሚ ኸም ቀደሙ ይኮነን፣ ጸሚዩ ኣሎ። ጽርግያና ጸረግና ኢና ናብቲ ኤምዳድ ዝነበሮ ቦታ በጺሕና። ኣብኡ ምስ በጻሕና እውን ኣብ ልዕሊ ቕርስታት ሓርነታዊ ተጋድሎ ዝወረደ ዕንወት ከቢድ ምንባሩ ኢና ተዓዚብና።

ንገሌና ነቶም ቀደም ነቲ ቦታ ንፈልጦን ምስቶም መንእሰያት ተጓዒዝና ዝነበርናን ሎሚ ድሕሪ 28 ዓመታት ምስ በጻሕናዮ ኣደፋኒቑናን ኣንቢዕናን እዩ። ለካ ሰብ ጥራይ ዘይኮነ ኣብ ሕይወትካ ዝያዳ ቑም ነገር ዝገበርካሉ ቦታ እውን ስምብራት ይገድፍን ይናፈቕን እዩ።

ነዚ ቦታ ዝዓበየሉ ዝተጋደለሉ ዝተዛመደሉን ስድራ ዝመስረተሉን ኩሉ ኣብ ሙሉእ ዓለም ዝርከብ ተጋዳላይን ህዝብን ከምቲ ሓደ መጓዓዝትና ዝበሎ ብሕይወት ከሎ ሓደ መዓልቲ ተመሊሱ ክበጽሖ ዘለዎ ቦታ እዩ። ሳሕል ንውሽጥና ምስ ነፍስና ኣዛሪቡ መንገዲ ሕይወትና ዳግም ከም እንምርምር ገይርና ኣሎ።

ድሕርና ጽነት ንገለ እዋን ተሓጺና ንሓጺር እዋን ከዓ ሰሪሕና እቲ ዝበዝሐ እዋን ከዓ ወራር ወያንን ተጻብኦ ተሓባበርቱን መጺኡ ኤርትራ ትሃሉ ዶ ኣይትሃሉ ዝበሃለሉ ካብ ማንም ኤርትራዊ ዘይርሳዕ መሪር 21 ናይ መኸተ ዓመታት ሓሊፍና ኣብ ሰላም በጺሕና ኣለና።

እወ ሎሚ እቲ ደም ሰማእታቱ ረጊጹ ዝተሸርበ ኸዳዕ ከይተረፈ ከካብ ዝተሓብኦ ጐዳጕዲ ወፂኡ ታሪኽ ክተናኽፍን ከም መራስሕን ምስ ጀመረ መንስያት ናጽነት ነቲ ሓበን ኵልና ዝኾነ ታሪኽ ህዝባዊ ግምባር ሓርነት ኤርትራ ሓለዋ ከም ዘድልዮ ተረዲኦም ከምዚ ትርእይዎ ዘለኹም እንተላይ ተሓዛዚሎም ንውሓይ ዝሳሕል እናሰገሩ ነዚ ታሪኻዊ ቦታ ክበጽሕዎን ከጽንዕዎን ምስ ህዝቦም ኣብ ዒታሮ ውዒሎም ሓዲሮም ኣለዉ። ጽባሕ ከዓ ናዕረ ርብ ክቕጽል እዮም። እቲ ዓብ ዛንታ ቀጻልነቱ ስለ ዘውሓሰ ዓብ ዛንታ ኾይኑ ክነብር እዩ።

ናጽነት ብርሃን እያ። ናጽነት ሰላም እያ። ናጽነት ልምዓት እያ። ናጽነት ርግኣት እያ። ናጽነት መንገዲ እያ። ናጽነት ምዕራፍ ዓወት እያ። ናጽነት ዋጋ ትሓትት፣ ክቡር ዋጋታት ትጠልብ፣ ልዕሊ ዅሉ ብጽንዓት ትውሓስ። ናጽነት ኩሉ እያ። ብዘይ ናጽነት ህላወ ትርጉም የብሉን። ብዘይ ናጽነት ምንባር ባዶ እዩ። መግዛእቲ ዝሓለፈ ህዝቢ ንመቐረት ናጽነት ዝያዳ የስተማቕራ። ሕብረተሰብ ኤርትራ ንናጽነት ልዕሊ እቲ ብቓላት ዝግለጽ ረቂቕ ምስጢር ይገልጻ፣ የስተማቕራ፣ ኣብ ልቡ የስፍራ፣ ይዝክራ። ዝኽርታቱ ናብ ሕሉፍ ምዕራፍ ይመልሶ። ንስለ ናጽነት ዝተኸፍለ ዋጋ የዘኻኽሮ። መድረኻዊ ሓላፍነት የሰክሞ። ሓያል ሕፍርትን ክብርትን ሃገር ክትህልውን ንድሙቕ መጻኢ ይተልም። ከምኡ ክንዲ ዝኾነ ኸኣ ኣብ ዓውደ ዋርሕ ኤርትራ ወርቃዊ ቦታ ትሕዝ።

መርዓባ። እዛ ርእሰ ኩሉ በዓላ ዝኾነት 24 ግንቦት ዓመት መፀ ከዓ ኣብ መላእ ሃገርና ብክብ ዝበለ ወግዕያ ትፅንበል። ብዝለዓለ ጫፍ ትኽበር ነፍሲ ወከፍ ዜጋ ኣብ ዝሃለወ ይሃሉ ንኽብሪ እታ ዕለት ዝግባእ ዋጋ ይኸፍል፣ ብእኡ መጠን ድማ ዕዙዝነታ ይውስኽ። ሓላል ደጋ ሽሻይ መዓፀባ ሳራይት ማይ ሰብ ዝየሩባ ተደላይት መርወይ ዝኣትፅባ ዝኽሪ ናጽነት ንድሕሪት መሊሱ ትዝታ ይሕድስ፣ ሕድሪ የሰክምን መብጽዓ የፈጽም። ኩሉ እኹል ምድላዋትን ምሽብሻብን ይካየድ። ናይ ሎሚ ዘበን ዝኽሪ መበል 35 ዓመት መዓልቲ ናጽነት ኤርትራ ጽንዓትና ዋሕስና ብዝብል መሪሕ ቴማ ኣብ ነፍሲ ወከፍ ትካል መንግስቲ ኮማትን ኣባይትን ትምህርትን እውን ትፅምብላላ። ቤት ትምህርቲ ቅድመ ትምህርቲ ኦሪታ ብ7 ግንቦት 2026 ዝኽሪ ናጽነት ብዝተፈላለየ መሰናድኦ ጸንቢላ።

ህፃናት ብመዝሙር ስእልን ምስልን ምስ ሃገሮም ይፋለጡ። ቅድሚ ትምህርቲ ኦሪታ ነዚ ሓሳብ ንምትርጓም ክትሰርሕ ጸኒሓ። ነታ ክብርቲ ዕለት ዘንጸባርቑ ብህፃናት ቀሪቦም፣ መሳጢ ትሕዝቶኦም ውን ልዑል ተቐባልነት ረኺቡ። ህዝቢ ኤርትራ ዝገጠሞ ኩሉ ዓይነት ብድሆታትን ዝኽፍሎ ረዚን ዋጋን ዓወታትን ኣንጸባሪቖም።

ሃፍቶም እስጢፋኖስ ይበሃል። ብጣዕሚ ፅቡቅ ካብ ትፅቢት ወፃኢ በቃ ገርም ይብለካ ዓበይቲ ደገብሮ ነገር እዮም ዝገብሩ ከመይ ኢሎም ሕዝቦቲ ዝተዋህቦም ፖርሽናት ገላኹማን ብጣዕሚ ይገርመካ ኣዝዩ ደድ ብጣዕሚ ካብ መጠን ንላዓለ በካ እወ ብደቂ ላዓለም ማሲት ዝበሃልዎ ሽምድድዎ ጥራሕ ክማን ኣይኮኑ ብግቡእ ተረዲእዎም ኣብ ገዛውናነ ከም ንኣብነት ሕጂ ነረዶም ኢና ትዳዓለፈ ኩሉ ትፍትኖም ተረዶምቲ ይቕበሎ ሰምዖ ይርድዎ ካብ ደቂ ላዓለም ሕጂ ሱ ምዃኑ ካ ብጣዕሚ ተድንቆም ማለት እዩ ብርድኢት እንኮላ እዩ እዋ ካብ መጠን ንላዓለ ብጣዕሚ ምሻለካ ብዓብዩ ኩሉ ከምዚ ጥዕና ይቦም ከምዚ ኢሎም ክትሪኦም ከ

Est-ce qu'il y a des mêmes

0: መምህር ፍሮይን ገብረ ሃዋርያ ትበሃል ዝምህረሉ ቤት ትምህርትካ ቤት ትምህርቲ ኦሪ ተምዋል ህፃናት ብጣዕሚ ፅቡቅ ከማን ካብ ዝሓሰብናዮ ንላዕሊ ብጣዕሚ ተሓጒስና ዋላ ወለዲ ዋላ ደቅና ብዘይቀልዓለም ካብ ዝሓሰብናዮ ንላዕሊ ዋላት ንሕና ዋላ ክነዳልዎ ከለናስ ብፍሱህ መንፈስ ተሓጒስና ካብ ውሽጥና ተኣሽሚ ጌርና ኒና ኣዳሊናዮ ካብቲ ዝሓሰብናዮ ንላዕሊ ከ ሎማዓንቲ ውዒልና ብፍላይ ናይዞም ናይ ካልይ ዓመት ኣላቶ ኣብታ ሃገረይ ትብል ኣላቶም ናይ ኩሉ ናይ 20 ሰነድ ዩ ናይ ገለ ተጋደልቲ ንምንታይ ተሰዊኦም ናይ ትምህርትስ ናይ ሃገርና ትብል ኣብቴሞኦም ኣላቶም ንምንታይ ተሰዊኦም በዓል ናፅነስ እንታይ እዩ ንዕኦም ብመን ይኸመፅ እዩ ፅቡቅ ጌርክ ኢ ክትምህርእዮም ዋላ ኣብቲ ትምህርቲ ቁርብሲ ኣፍልጦስ ፀኒሕዎም ኣቦሓጎታቶም ኣቦታቶም ዋላቶም ቆልዑሲ እንታይ እዩ ናፅነት ኢሎም ዝሓትቕ ንምንታይ እዮም ተሰዊኦም መስዋእትስ እንታይ ማለት ይብሉ ኸ ከምዚ ሞት ኖርማል መሲሉ እዚ ግን ብደምዲ መፀት ብክቡር ደምዲ መፀት ናፅነት ምዃና ረዛን ምዃና በቃ ሎም ዓንቲስ ኩሉ ስለ ዝፈለጥዎ ሎም ዓንቲ ካ ተደሲቶም በቃ ብዓብኻ ስኻሪ ኸየ ተደሲቶም ከዓ በ ብሓጎስ እዮም ኣብዒሎም ሞ
1: ጣሓፍና ኩሉም ሰዓበና ነገሉ

ሰስቴ ኣነ ብጠሚ እዚ

ሰላምታ ናይ ብፃሕኩም ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተኸታተልትና ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለየ ትሕዝቶታት መደባት ሞዛይክ ኢና ሕዝናልኩም ቀሪምና ዘለና። ክሳብ ፍፃ መደብና ምሳና ሓቢርኩም ክፀንሑ ብኸብሪ እናዓደምና ሰናይ ናይ ዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊ ኢና ከነእፍል ሞ ብሓባር ንከታተል።

ባህላዊ ውርሻ ብወዲ ሰብ ዝተማሃዘ ወይ ዝተሰርሐ ካብ ቀዳሞት ወለዶ ናብ ተካእቲ ትውልድታት ብምምላእን ብዕምቆት ብምስፋሕን ብፀኒሕ እናተወርሰን እናተሰጋግረን ዝመፀ ቀዋሚ ዝረአ ወይ መንፈሳዊ ዘይረአ ኣሰርን ልምድን ቀዳሞት ሕብረተሰባት እዩ። እዚ ምስክር ውህሉል ግብራዊ ተመክሮን ረቂቕ ብልሓትን ፈጠራዊ ክእለትን እዚ ውፅኢት ፍሉይ ፃዕርን ድኻምን ወዲ ሰብ ስለ ዝኾነ ከም መግለፂ መንነትን ታሪክን ናይ ሕብረተሰባትን ሃገርን ተወሲዱ ዓብዪ ኣገዳስነትን ኣቓልቦን ይወሃቦ። ባህላዊ ውርሻ ኣብ ክልተ ሰፋሕትን ዓሞቕትን ምድባት ዝኽፈል እዩ። እቲ ቀዳማይ ዝጭበጥ ማለት ብዓይኒ ዝረአን ብኢድ ዝድህሰስን ክኸውን ከሎ፣ እቲ ካልኣይ ድማ ዘይጭበጥ ኣብ ኣእምሮ ዝቕረፅ ኣምራት የጠቓልል። ትልሂት እምበኣር ሓደ ካብቶም ረቀቕቲ ባህላዊ ውርሻ እዩ።

0: ህዝብታት ዝፈልዮም ብርቂ ትልሂታት ይውንኑ። ትልሂት መግለፂ መንነትን ክብርን ሕብረተሰባት ክንዲ ዝኾነ ብደረጃ ዓለም 29 መያዝያ ኣህጉራዊ መዓልቲ ትልሂት ኮይኑ ካብ 1982 ኣትሒዙ ዓመታዊ ብኽብ ዝበለ ማዕርግ ይፅምበል። ኣብ ሃገርና ድማ ካብ ዝሓለፈ 7 ዓመታት ክፅምበል ዝፀንሐ ኮይኑ ናይ ሎብ ዘበን ኣብታ ዕለት ኣብ ሲነማ ሮማ ናይ ዘምሴ ድሙቕ ምርኢት ትልሂት ኣጋይሽ ዓዲምና ዘደለናዮ ዕላል ናበኹም ከነብሎ
1: ዕድሜና ኣኽቢርኩም። እዚ ብኣጋጣሚ ኣህጉራዊ መዓልቲ ትልሂት ዝተኸብረ ምርኢት ብዛዕባኡ ክንዘራረብ ብምምፃእኹም ኣዝየ ድመስግነኩም። ኣብ ወርሒ ግንቦት ኣብ ቅንያት በዓል ናፅነትና ብምህላና እውን ርሑስ ቅንያት በዓል ናፅነት እንኳዕና መበል 35 በዓል ናፅነትና ኣብቃዓና ክብለኩም ፈቱ ምስ ኣፍላሒት ቡና ኣኽበረት ኣዝየ ዘመስግነኪ። እዚ ንልዕሎ ዘለና ርእስቲ ብሓፈሻ ብዛዕባ እቲ ኣብ ዝሓለፈ ሰሙን ዝተኻየደ ኣህጉራዊ መዓልቲ ትልሂት እኳ እንተኾነ ምልስ ኢልና እስከ ትልሂት ኣብ ሕብረተሰባት እንታይ እዩ ዝውክል? እቲ ሞያ ኸ ማዕረ ክንደ እዩ? ኣብ ሕብረተሰብና ኸ እንታይ ዓይነት ርድኢት ወይ ንቕሓት ኣሎ ክሳብ ሕጂ? ብኣኻ ክንጅምር ኣቶ ካሕሳይ።
2: ከም ዝበልክዮ እቲ ትልሂት ወይ ሳዕስዒት ሓደ እዩ ትርጉሙ። ወዲ ሰብ ኣብ መጀመርያ መድረክ እንከሎ ካብ ዝመሃዞም ጥበባት ሓደ እዩ ዝቁፀር መረዳድኢ ናይ ዕለታዊ መነባብሮ ኣካል ነይሩ። ኩሉ ዝደልዮ ነገራት ብምንቅስቃስ እዩ ዝግለፅ። ቋንቋ እውን ከይጀመረ ከምኡ እንዳበለ ግን ምስ ምዕባል ናይ ሕብረተሰባት ከ ኣብዚ ዘለናዮ ደረጃ በፂሑ ምስ ምምዕባል ናይ ባህሊ ናይ ዝተፈላለዩ ሕብረተሰባት ዝተፈላለዩ ትልሂታት ንዑ ክንፀባርቁ ጀሚሮም። ስለዚ ንህና እውን ከምኡ እዩ ህዝቢ ኤርትራ ምስ ኩሉ ዝሓለፎ ናይ መግዛእቲ ናይ ባህሉ ንምድምሳስ መንነቱ ንምብራዝ ዝተገብረ ፃዕሪ ተፃዊሩ ቅድሚ ሰውራን ኣብ ግዜ ሰውራን ሕጂ እንድሕሪ ሰውራን ብፍላይ ብዝለዓለ ደረጃ መግለፂ መንነትና ኮይኑ ንክቕፅል እዩ ፃዕሪ ዝግበረሉ ዘሎ እዩ።

ደረጃታት ንቕሓት ኣብ ትልሂት ዝርከብ ዘሎ ናይ ኣብዚ ሕጂ እዋን ኣብ ሕብረተሰብና ዳርጋ እንዳ ዓብየ እዩ ዝመፅእ ዘሎ። ግና እኳ ዝፅበየና ስራሕ እንተሃለዎ ከም ዝበልክዮ ግን እተን ጉጅለታት ኣዝየን እንዳሰሰና መፅ ኣለዋ። ብመምርካሕ ሳይ ዝወሃብ ትምህርቲ ኣሎ፣ ብጉጅለ ባልሜራስ ስብሪት፣ ብዝተፈላለዩ ጉጅለታት ዝወሃብ ትምህርቲ እውን ንቕሓት እናደለቡ ካብ ግዜ ናብ ግዜ ንመበቀላውነቱ ከይሰሓተ ነቲ

0: ትልሂታትና ኣብ ምቕራብ ዝያዳ እንዳተቐየረ መፅእ ኣሎ። ግን ካብ ዘለዎን ላዕሊ ከዓ ንክቕፅል ኣካል ናቱ እዩ ማለት እዩ። እዚ ዓለማዊ ማዕቲ ትልሂት ምብዓል ማለት ንዑ እውን ዘዘኻኽር ስለ ዝኾነ ዝሓሸ ኣካይዳ ኣለዎ ክብል ይኽእል ማለት እዩ።
1: ኣብዚ ኣብ ሃገርና ንመበል 8 ዓመት ዝካየድ ዘሎ ኣህጉራዊ ፅምብል መዓልቲ ትልሂት ኣብ ሃገርና ትልሂታት 9 ብሄራትና 4ቲኡ ኩርናዕ ኣህጉር ኣፍሪቃ ማለት ሰሜን፣ ደቡብ፣ ምብራቕን ምዕራብን ኣፍሪቃ ተፀምቢርዎ ብክብ ዝበለ ስነ ስርዓት እዩ ተፀምቢሉ።
2: ፃዕሪ ሲ ኩሉ ፃዕሪ ዝሓለፈ እንዲ መወዳእታ እቲ ምህርቲ ወይ ውፅኢት ዝህብ ፃዕሪ ዝሓለፈ እዩ። ንሕና ብዓብኡ ኣብኡ ከም ዘለና ስራሕና ምኳኑ መጠን ከም ስራሕና እውን እቶም ተላሂትና ናትና እውን ንበዓለ እውን እታ መዓልቲ ትልሂት ናይቶም ማሕበር ተላሂቲ ወይ ተላሂቲ ዝበሃል ጉጅሌታት ወይ ምንእስያት ናቶም ስለ ዝኾኑ ብዓብ እንታ ሽሙ ወንን እዮም ተዓጢቆምላ ብዓብ ከምዛ መዓልትና ንሰንበተይ ዘይትኸውን ጀዲስ ቀደድ ዝበሃል ምስላ ከምኣዮም ተዓጢቆምላ ብፅቡቅ ኣንፀባሪቆማ። ስለዚ ኩሉ ግዜ ፃዕሪ ኣሎ ቀሊል ኣይኮነ ዝኾነ ትልሂት ሓደ እቲ ክደርሶ ከለካስ ንበዓሉ ተርእስቲ ሓታካ ድሕሪ ተርእስቲ እቲ ዲዛይናት ድሕሪ እቲ ትሕዝቶ እቲተዘንትዎ ዘለካ ምስቲ ትሕዝቶ ናይ ሙዚቃን ናይ ደርፍን እዩ ናቱ መግለፂ እዩ ናቱ ልክዕ እቲ ዛንታ ከዓ ምስቲ ናይቲ ደርፊ ዘዘንትዎ ዘሎ ምስኡ ስለ ዝኸይድ ካብኡ ከዓ ክወፅ ኣይክእልን እዩ።

0: ትልሂት ኣብ ብዙሕ ስነ ጥበባዊ ዓውድታት ከም ፊልም ናይ መድረኽ ድራማ ካልኦትን ዓብ ግደ ዝፃወት ዓውዲ ስነ ጥበብ እዩ 29 መያዝያ ኣህጉራዊ መዓልቲ ትልሂት ኣብ ሃገርና ክኽበር ካብ ዝጅመር በብእዋኑ ለውጢ ክመፅእ ፀኒሕሎ
1: እቲ ዝገርም ኣዝዮም ብዙሓት መንእሰያት እዮም ሰዓብ ትረኪቡሎ ብሃንቀውታ እዮም ዝፅብዋ ከዓ ነቲ ዓመት ማለት እዩ ዓለማዊ መዓልቲ ትልሂት ክትመፅእ ከላ ኣብታ መዓልቲ እያ ትካየድ ብኮሚሽን ባል ስፖርትን ማለት እዩ እቲ ዝገርመኪ ኣዝዮም ብዙሓት መንእሰያት እዮም ናብቲ ትልሂት ዝመፁ ዘለዉ ማለት እዩ ክምሃሩ ዝደልዩ ኣዝዮም ብዙሓት ተምሃሮ ኣለዉ ተምሃሮ ውን ነይሮምና ናይ ካሕሳይ ማለት እዩ ኣዝዩ ለውጢ ነይርዎ ተን ብዙሕነት ናይተን ጉጅለታት ንባዕሉ ኣብ ውድድር እትይዎን ስለዚ ካብ ዝሓለፈ ዓመት ጥራይ ዘይኮነስ ካብተን 7 ዓመታት ዝሓለፋ ዝነበራ ኣብዚ ናይ ሻምናይ ዓመት ኣዝዩ ርኡይ ለውጢ ርኢና ኣሉ ማለት እዩ
2: ኩሉ ግዜ ለውጢ ተምፅእ እንተኾንካ ትምህርቲ ኣገዳሲ እዩ ትምህርቲ የድልየካ እዩ ብዘይ ትምህርቲ ለውጢ ክተምፁ ናይ ትኽእልን ኢኻ ስለዚ ተሓጋጊዝና መንእስያትና ናህና ተመክሮ ባህሊ ናህና ንምስግጋር ንገብሮ ፃዕሪ ኣብዚ ሕጂ ዝተረኣየ መደባት ገለ ድሓን ለውጥታት መፅ እዩ ሓደ ካብኡ እዞም ክልተ ዓበይቲ ማሕበራት ሃገራውያን ማሕበራት እዮም እቲ ሓንቲ ናይ ማሕበር ሃገራውያን ማሕበር ሃገራዊ ፅማን እቲ ሓንቲ ከዓ ናይ ኣእምራውን ምዕባላውን ስንኩላ ናይ ኤርትራ እዮም እዚኣቶም ክልቲኣቶም ብዝገበርዎ ፃዕሪ ብጣዕሚ ክመስገኑ ግብኦም እዩ ኣብኡ ዘለዉ ደቅና ከዓ ኣብዚ ዓለማዊ መዓልቲ ትልሂት ንክቀርቡ ድርኺት ተገይረሎም ቅሩብ ትምህርቲ ተዋሂብዎም እዩ

0: መንእሰይ ወልደ ሚካኤል ስእለ ካብ 216 ኣብ ሃገራዊ ማሕበር ፀማን ኤርትራ ስራሕ ጀሚሩ ኣብዚ እዋን ኣብ ወንበር ሃገራዊ ማሕበር ፀማን ኤርትራ ዘዋ ማእከል ኮይኑ ኣብ ሲኖማሮማ በቲ ማሕበር ኣብ ዝቐረበ ምርኢት ትልሂት ዓብዪ ደገፍ ዝገበረ እዩ።
1: ህዝብን መንግስትን ታይ ገብሮሞ ናይ ፅማን ታይ ገብሮም ዓ ተደፍኒ ምክንያቱ ብቋንቋ ምልክት ከምሉ ሃገርና ዘርግሕ ዳ ስለ ዝኮና ኩሉ መንግስትና ፈልጥ ወፅንሑ ሕብረተሰብን ፈልጦም እዮም ዘለሉ ንቕዓት ምፅም ኣለዉ ሕዚ ሃብቲ ትልሂት ቶም ፅማን ናተዓጎሱ ዝቆፅሉ ኣለዉ ሃብቲ ናይ በዓላት ናይ ማሕበሩ ፅማን ዝግበር በዓላት ድማ ብ ተመርሖም ተርፎም ክቆፅሉ እዮም ስለዚ ህዝብን መንግስትን በጣዕሚ ተሓጉሱ ሎ ክሪኦ ከልኹ ፍሽቅታዊ ዝመልኦ ንሪኦ ርዮ ንሪኦ ተሳትፈ ንሪኦ በጣዕሚ ፅቡቅ እዩ።

0: ሓያል እውኒ ዝኾነ ምርኢት ኣቕሪቦም ሓቂ ሓሽ ምክንያቱስ ፅሙማ ንበዓሎም ካብቲ ትገርመንስ ድምፀይ ሰምዑ ገለይቶም ግን እቲ ውሽጣዊ ስምዒት ናይቲ ቴምቦ ናይቲ ሪትም ሒዞም ከስዕስዑ ከለዉ ናይ ከምኡ ስንኩላን እውን ኣይመስለካን እዩ ምክንያቱስ እቲ ዘገርም ንሕና ንሰምዕን ንርኢ ኣለና ውን እቲ ዘገርም ግን እቲ ዝያዳ ሓይሊ ዝህበካን ሕጅስ ሙዚቃ ንኩሉ ኣድማሳዊ ንኩሉ ጥርንፍ ምኳኑ እቲ ባህሊ እቲ ሳዕስዒ በዚ ክትርድኦ ትኽእል ኢኻ።
1: እዛ ጉጅለ ባህሊ ትልሂት ማሕበር ፅሙማን ኤርትራ ኣብ ጥቅምቲ 225 ዝቆመት ኮይና 50 ኣባላት ሓቂፋ ትርከብ። ዝተኸፍተሎም ዕድል ድማ ንመጻኢ ዓብ ራእይ ንክህልዎምን ኣበርቲዖም ክሰርሑን ድርዒ ኮይንዎም ኣሎ።
2: ፅሙማን መጀመርታ ግዜ ካ ትኸሉ ተሓጉሶም ካልመም ስለ ዝኾነ ብጣዕሚ ተሓጉሶም ካብኡት ካብ መላክቲ ካብኡት ካብኡት ብሉ ካሳይ ካብኡ ክምህሮም ከሎ ክምህሮም ከሎ ተገረመ ምህሮም ነሩ ሽዑ ቀፅሎም ኣብቲ ትልሂት ከቢድ ኮይኑ ተሰምዖም ንሩ ፍርሓት ሽዑ እንዳቀፅሎ እዳቀፅርኩ ሕጂ ፅቡቆሎም ዶም ኣለዉ ተህዝቢ ከ ከገሮም ተረፍን እዩ ገረሞ ብጣዕሚ ናይ ፅሙማን ፋልማይ ከመይ ገሮም ትዕዝዑ ኣለዉ ብእዚ ድማ ይሰምዑንም ግልንም ንቅጥቃት ኣብ ልብሶም ንቅጥቃት ምስ ዝተኸትም ክተስዛቀፅሎም ነሮም መጀመርታ ከናብቲ ኮለና ብጣዕሚ ሓጎስ ኮይኑ ትሰምዑና ናይ ፅሙማን ኣብዛ ዓመት ዛ ዕድል ተኸፍትና ናይ ደርፊ ቅድሚ ሕጂ ዕድላ ተዋህበና ንሩ ፅሙማን ክደርፉ ክስዕስዑ ዕድል ተዋህብና ስለ ዘሎ ካብ ሕጂ ግን ማሕበሩ ፅሙማን ሓይሉ ደፍ ኣለዎ ሓያላት ደረፍቲ ኣምፅኡ ሓያላት መማርያና ኣምፅኡ ክቐፅል መምህሮም ክቐፅሉ ኣለዎ ፅሙማን ተፈለጡ ኣስልዑም ሕብረተሰብካ ቋንቋ ምልክት ክፈለጡ ኣለዎ ቶም ደረፍትካ ብሓሰብ ትሰርኹም ሓሉ ኮይኑ ማሕበረት ብሓሰብ ትደፍብና ኣብ ዓወት ክንበፅሕ ተስፋ ንግብር
1: ኣብ 2006 ብቅዱሳት ወለዲ ዝጀመረ ማሕበር ኣእምሮኣውን ምዕባላኣውን ስንኩላን ኤርትራ ኣብ 2010 ብደረጃ ማሕበር ቆይሙ ነፃ ቀረብ ኣገልግሎት ጥዕናን ምስ ሚኒስትር ዜና ብምትሕባር ዝዳሉ መደብ ሓልዮትን ከምኡውን ነዚ ማሕበር ኣፅሊሉ ዝርከብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሕብረተሰብ ክነቅሕን ኣእምሮኣውን ምዕባላኣውን ስንክልና ዘለዎም ዜጋታትና ድማ ዝሓሸ ዕድላት ንክረኽቡ ኣኽኢልዎም ይርከብ።
3: ኣብቲ ኮማዊ ሰረት ዝበሃል ኮሚቴታት እውን ይነጣጠፍ ኣሎ ብሓፈሻ ከዓ እቲ ህዝቢ ሕጂ ንቕሓት ገይሩ እዩ እዚ ስንክልና እዚ ከዓ ኣብ ዘይኣተዎ ገዛ ስለ ዘየለ እቲ ንቕሓት እንዳላዓለ ከይዳ ንሕና ግን ንቕሓት ጥራይ ዘይኮነ እቲ ህዝብና ናይ ባህር ለውጢ ከምፅእ ስለምንታይ እዚ ስንክልና እዚ ብሰንኪ ድሕረት ብመርገም ብሓጢያት ብዝተፈላለየ መብስቦ እውን ዝኽላኣሉ ነይሩ እዩ ንኣብነት ሓንቲ ጓልካስ ምእንቲ መብስቦ ከይትኽላእ ኢልካ ነቲ ውላድ ተሓውኦ ማለት እዩ ስጋዕ ከምዚ ነይሩ እዩ ሕጂ ግን እዚ ተሪፉ ተሰይሩ መንግስትን ህዝብን ብዝገበሮ ኣበርክቶ እዚ ተሰይሩ ኣብ ደገ ወፂኦም ክመሃሩ ንርኢ ኣለና ድሮ ከማን ኩሉ ከም ዝኾኑ ካሕሳይ ገብሪ ሂወት ኣርእና ኣሎ ማለት እዩ ደቅና እንድሕር ዓይናሎም ኣብ ዝኾነ ክሳተፉ ከም ዝኽእሉ ካሕሳይ ገብሪ ሂወት ብግብሪ ኣርእና ኣሎ ማለት እዩ።
4: ኣነ ከ ኣብ ቻይና ኣመሃደረ ትምህርቲ ዝነበርኩሉ ግዜ ሃገራዊ ጉጅለ ባህሊ ስንኩላን ተባሂላ ፅዋዕ ሙሉእ ዓለም ከዳ ዓብዓብዓብ ሽም ዘጥረየት ጉጅለ ኣብ ቻይና ርአ ነረ ሕጂ እዚ ኣብኡ ዘለዎ ስንኩላን ስነ ጥበባውያን ዝተፈላለየ ዓይነት ስንክላና ገሊኦም ዓይነት ስውራን ገሊኦም የማነይቲ ፀጋመይቲ የማናይ ኢድ ፀገማይ ኢድ ገሊኦም ዝተፈላለየ ፀገም ዘለዎም ግን ኩሉ ዓይነት ዓውደታት እዮ ከዓ ዘለዎም ሙዚቃ ኣሎ ቲያትር ኣሎ ሳዕስዒት ኣሎ ደርፊ ኣሎ ነዚ ማሊኣ ሙሉእ ዓለም እያ ትኸይዝ ሕጂ እንታይ እዩ ነቶም ፅሙማት ትጥቀመሉ ዝተፈላለየ ጥበባት ክህሉ ክእል እዩ ሓደ ኣብ መሬት ብዝፍጠር ነዝነዝታ ኣሎ ብእግሮም ነተርመጥ ሰምዕዎ ክእሉ እዮም ካልኣይ ስርዓተ ብርሃን እውን ኣሎ በቲ ስርዓተ ብርሃን ተኸቲሎም ነቶም ናይ ምስማዕ ፀገም ዘለዎም እተርመጥ ኣብኡ ከም ዝኣተዎ ክግበር ክኣል እዩ ነቶም ናይ ኣእምሮ ናይ ምዕባላውን ስንኩላን ዝበልናዮም ከዓ በቃ መጀመርያ ክትሪኦ ከለኻስ ኣሸጋሪ እዩ ዝመስል ግን ዘይከኣል ነገር የለን ምክንያቱ እንታይ እዩ እግዚኣብሔር ኣምላኽ ንባዕሉ ሓደ ነገር ክወትለካ ከለዉ ንዑኡ ዝትክእ ሓይሊ ይበካ እዩ ስለዚ እዞም ሰባት እዚኣቶም ኣብ ውሽጦም ነኒ ዝጎደሎም ነገር ዝትክእ ናቶም ፖተንሻል ኣለዎም

0: ኣሳሲሩ ዝኸይድ ብምዃኑ ብዓለም ለኸ ዓብ ክብሪ ዝውሃቦ ሞያ እዩ። ያታና ብካልኦት ባዕዳዊ ባህሊ ናይ ሳዕስዒት ከይብረዝን ከይዕብለልን መበቀላውነቱ ዓቂቡ ክነብርን ኣብቲ ሞያ ዝነጥፉ ተላሃይትን ኣቕሊልካ ዘይረአ ኣበርክቶ ኣለዎም። 29 መያዝያ ኣብ ቅንያት ፅምብል ናፅነትና ዝኽበር ብምዃኑ ነቲ ዓባይ ዕለት ንምምዕራግ ኣብ ዝካየድ ምድላዋት ናይ ተላሃይትን ኣለይቶምን ድርብ ፃዕርን ድኻምን ይህልዎ።
1: እዚ ኣብዚ መፅእ ዘሎ ግዜ ከዓ ዞባታትና ክሳተፍኦ ድሕሪኡ ናብ ጎረባብትና ሃገራት ናብዚ ክሳተፋ መደብ ትልሂት ትሕዝቶ ትልሂትና ከዓ ናይ ኣፍሪቃ ጥራሕ ዘይኮነ ናይ ተን ካልኦት ኣህጉራት ትልሂታትን ክነሳትፍ ናይ ኤስያ፣ ናይ ምዕረባውያን፣ ናይ ላቲኖ ናይዚአን ቀስ እናበልና ኣክና ሓደ መዓልቲ ጥራሕ ድፅምበር ከምተን ኣብ ካልኦት ሃገራት ዝግበር ከዓ ናይ ሶሙን ናይ ወረብ ሰለስተ ናይ ሳልስቲ ናይ ሓደ ሶሙን መደባት ክንገብር ተስፋ ንገብር እንዳዓበየ ክኸይድ ምክንያቱ ዕላማ ዓለማዊ መዓልቲ ትልሂት ቀንዲ ዕላምኡ ባህላዊ ልውውጥ ትምህርታዊ ልውውጥ ኣብ መንጎ ሕብረተሰባት ሓድነት ፍቅሪ ስኒት ምህናፅ እዩ።
2: ኣብ መወዳእታ ክብለኩም ዝደሊ ግን ኣብ ሕብረተሰብና ኣብ ትልሂት ዘለዎ ኣረዳድኣ ትልሂት ከም ሓደ ሞያ ምዃኑ ንባዕሉ ብሉፅ ትምህርትን ፃዕርን ዘድልዮ ምዃኑ ክትቦ ትደልዩ መብርሂ እንተሎ
3: እቲ ሕብረተሰብ እውን ከምዚ ክበሃል ዝፀንሐ እቲ ትልሂት ዝያዳ ዕምቀት ኣፍልጦ ይፀንሖ ከም ኖርማል መማዕረጊ ወይ ድማ ስኢልካ ንሆሆ ንፈንታዝያ ጥራይ እዩ ዝመስሎ ከምኡ ግን ኣይኮነን። መግለፂ መንነት ኤግዛክትሊ መወሰኽቲ ኣብ ደርፊ ተፀጊዕካ ትኸይድ ከምኡ ይኮነን። ርእሱ ዝኸኣለ ዓውዲ እዩ። እዚ ከዓ ብዓንደ ርእሱ ብኮሚሽን ባል ስፖርትን ይስራሓሉሎ ይዓብሎ ናይ ትምህርቲ መደባት እውን ኣለዎ ማለት እዩ። ኣብ ቀፃሊ ዓብ ትምህርቲ ክወሃብ መደብ ስለ ዘሎ ብተምሃሮ ይኹን ዋላ ኣባላት ናይተን ዝተፈላለያ ጉጅለታት ብመደብ ተታሒዙሎ እሱ ከዓ ዓብ ለውጠ መቀይሮ ከምፅ እዩ። ኣብ ቀፃሊ ሓቢርና ክንርኤና ማለት እዩ።
1: ምስ ትምህርቲ ብዘይ ፀባእ መንገዲ ኢና ክንገብሮ ዘለና ግን ከዓ ጎኒ ጎኒ ትምህርቲ እዩ። እኳ ደኣ ኣብ ስርዓተ ትምህርቲ ናይ ኤርትራ ኣትዩ ካብ መዋእለ ህፃናት ጀሚሩ ናብ መባእታ፣ ናብ ማእከላይ፣ ናብ ላዕለዋይ ደረጃ፣ ናብ እቲ ሃየር ኤዱኬሽን ናይ ኮሌጃትናን ገለመለናን ክንጅምሮ ዘለና እዩ። ሕጂ ይጅመር ኣለዎ ኣየለን ማለት ኣይኮንኩን። መዋእለ ህፃናት ናይ ተጋደልቲ ናይ ብሄራት ገብሩ እዮም፣ ግን ብስሩእ ክኸውን ድሕሪኡ ከምዝበልክዎ ደረጃ ብደረጃ ይኸይድ። ኩሉ ሰብ ሳዕሳዓይ ደራፋይ ክኸውን ኣይኮነ ዝለ ዘሎ ግን ብመንነቱ ክዓቢ ክኽእል ኣለዎ። ሓደ ኤርትራዊ ህፃን 9 ብሄራት ከም ናቱ መንነት እንድሕር ወሲድዎ ኣብ ምህናፅ ሃገራዊ መንነትና ዓብ ተራእዩ ዘለዎ ሃገራዊ መንነት እንተላይ ብስነ ጥበብ ዝህነፅ

ካብተን መሃርቲ ዝኾና ትሕዝቶታት መደባት ሞዛይክ መደብ ኣሰራርሓ ምግቢና ሒዝናልኩም ቀሪብና ዘለና ዝተፈላለዩ ዓይነት ኣሰራርሓ ምግቢ ብውሑድ ኣስቤዛ ጌርካ ዝተፈላለዩ መኣዛታት ምርካብን ብዙሕ ዓይነታት ምግቢ ምድላውን ይከኣል ከም ዝኾነ

0: ና ንመሃር ዘለና ካብዛ መደብ እዚኣ ድማ ንምሃር ክንብሉ ተስፋ እናገበርኩ ናብ ትሕዝቶ መደብ ኣሰራርሓ መግቢና ክንሰግር ብሓባር ንከታተል።
1: ሰብትና ከመይ ቀኒኹም ናይ ሎም መዓልቲ ንሰርሓ መስተ ናይ ስገም እያ ስገም ሕጂ እዝንእዝን ኢልካ ትንታን እየ ዘድልየ ኣይኮነን ካብ ቀደም ዝፀንሐ ዝተንተንዎ ወለድና እዮ ትድፀበቐ ሓደ ብጥዕናና ካልኣይ ብርኪ ይኮነና እሱ ስለ ዝኾነ ሕጂ ስዋ ዴታትና ብዙሕ ፅዒረን እየ ንሰርሐኦ ብዙሕ ሕጂ ግን ብዘይ ፃዕሪ ፅቡ ጌርና ከምዚ ጌርና ንቐልዎ መጀመርታ ንኣርዮ ድሕሪ ምእራይና ከዓ እጃ ጌርና ንቐልዎ ክንቀልዎ ከለና ኣፀቢቕና ኣይንሕርሮን ኢና እዚኣ ማእዶ እያ በዛ ማእዶ ጌርና ማይ ካ ኣፍሊሕና ኣለና ንዕ እ ዘድልየና ክንዲ ዓቐን ክንዲ ዝደለናዮ ኢና ንዕቅኖ ኣብዚኣ ድደቀቕተን ፀለምቲ ንሕር ኮይነን ፅቡ ጌርና ንኣርየ ድሕሪ ምእራይና ካ ሕጂ ከነብስሎ ኢና ድሕሪ ምብሳልና ሕጂ ኣነ ይደሊን ሽኮር ድበለ ማዓር ክትገብረሉ ትኽእል ምስኡ ማለት እዩ ብዘይ መዓርን ብዘይ ሽኮርን እየ ዝበለካ ኣብኡ ከሎ ክትገብሮ ትኽእል እምበር መፍልሒ ሓንቲ ራንቺ ቀሪምና ኣለና ሓንቲ ራንቺ ሓንቲ ኮኳ ሕጂ ኮኳ ይደሊን እየ ዝበለካ ክገድፎ ክእል እዩ ንሕና ቀልጢፍ ክፈልሓልና ድሕሪ ሰለስተ መዓልቲ እንዲ ዝፈልሕ ድሕሪ ሰለስተ መዓልቲ ክፈርሓልና ኢና ምፅእና ዘለና ሕጂ ኣብዚ ልቕልቕ ኣቢሉ ከእትዎ እየ እቲ ፀለሉኡ ምእንቲ ክኸደልና ልቕልቕ ኣቢሉ ክእትዎ እየ ኣብዚ ማይ ክልሓለ ግርር ስጋዕ ድብል ኣፀቢቑ ድበስል ሰለስተ ግዜ ኢኻ ተብስሎ ሰለስተ ግዜ ኢኻ ተብስሎ እቲ ፅቡቅ ጌርካ ከዓ ትቐልዎ ኢድካ ይትፈልን ኢኻ ከይሓርካ መስተ ናይ ስገም እጂ ኮኳ ይደልን እየ ትብል ንድሕር ኮይንካ ትገድፎ ኣራንቺ ግን ስጋብ ሰለስተ ሰሙን ገለ ኢካ ትሰትዮ ስጋዕ ንውሒድ ይፀንሕ ኣብ ዕትሮ ኢና ንገብሮ ባህልና ዕትሮ ስለዝኾነ ዝሕል ስለዝብል ስለዘይባላሾ ከዓ ካብ ኣብ ፕላስቲክ ገለ ኣብ ጎማ ገለ ዘይኮነ ዘ ብጣዕሚ እዩ ድፀበቐ እጂ ቅሉ ነብሎ እዚ ከምኡ ገይረ ይቐልዮ እዮም ሕጂ ድሕሪ ምቕላወይ ስውን ክቐልዎ ክገብሮ እንዴ ኣብዚ ፅቡቅ ጌርና ሕስን ኣቢልና ጌርና ትፀለሉኡ

0: ጥዕም ክኾነልና ምእንቲ ቀም ዘይብል
1: ሕጂ ኣብዚ ማይ ዘፍልሖ ዘለኹ ክቡራት ዓዘብትና ኣብዚ ማይ ዘፍልሖ ዘለኹ እዚ ማይ ጥቕጡቕ ልክዕ ከመይ ሞ ኣብዚ ማይ እትን እውን ከስዕበኒ እየ ሕራይ ካብ ዓሰርተ ግዜ ክስክሕንክር ክምጥቕ ገለ ዝቀለለት እሞ ዝጣዓመት ዝቀለለት ሕጂ ኣብቲ ምሕማስ ግን ጉራጉራይ ትገብሮን ኢኻ ሓንቲ ዓይነት ኢኻ ትገብሮ ሓንቲ ዓይነት ምሕማስ ኣይኮነን እዚ ፅቡቅ ጌርካ ኢኻ ትቐልዎ ብሑቅ ከይከውን ፅቡቅ ጌርካ ስጋብ ዝሓርር ኢኻ ትቐልዎ እቲ ምሕራር ሕማቕ ዘይኮነ ስጋባ ፀቢቑ ዝበስል ብሓፂሩ ስጋ ክንሰልጠና ኢለ ሰኽቲተየ እዚእውን ከስሑበ እየ ቅልው ኢኻ ተብሎ ውራይ ኢልካ ተሓረርኡ ክኸይድ ኢለ ኣንተርቲርናዮ እንዲና ኣንተርቲርር ኣቢልናዮ ኢና ሕጂ ንግዜ ምሕፃር ኢለየሰን መሽረፈት ኢና ከዓ ነውፆ ከነውፆ ከለና ኣብ መሽረፈት ኣብዚ ንድሕር ኮይኑ ረስ ንገብር ኣብያት ንድሕር ኮይኑ ረስ ንገብር ኣብ ስፈ ኢና ነውፀ ወይ ኣብ ሰፍ ወይ ኣብ ከምዚ ፅቡ ጌርና ክንቐልዎ ጥዑይ ጌርካ ኢኻ ትቐልዎ ሕርር ስጋዕ ዝብል ምሕራርቲ ምብሳል ማለት እየ ምሕራር ዘይኮነስ ምብሳል ሕራይ ክቡራት ተዓዘብትና ዝተፈላለየ ዓይነት ምግቢ ንገብር ኣለና ክትስዕቡና ፅቡቅ ቀንዲ ሕጂ በሊዕኻ ክሰቲ ትደሊ በሊዕኻ ሚእቲ ካብ ሚእቲ ማይ እንድዩ ዝፀበቐ ግን ሓደሓደ ግዜ ከዓ ከምዝክሰተ ትደሊ ኣብ መሽረፈት ኢና ንገብሮ ሕራይ በዓል ኩራት ተዓዘብትና ሓፋናት ኣለዎ ታፍኡ ስጋዕ ዝኸይድ ቁርብ